0: ናይ ፍጻሜ ጸወታ ዘካይዱ ካልኣይ ዲቪዥን ዞባ ማእከል ክኾኑ ከለዉ ኣብ መንጎ ኣኽርያን ደንደን ቢን እዩ ተኻይዱ። እዘን ጋንታታት ኣብ ቻምፕዮን ዞባ ማእከል ኣብ ክልተ ምድባት ተደልዲለን ኣብ ምድበን መራሕቲ ከምኡውን ክሳብ ትማሊ መዛዘሚ ስዕረት ከየመዝገባ እየን ክግስግሳ ጸኒሐን። እዚ ጸወታ ብምኽንያት እዝረዚን ሓላፍነታዊ ግዴታ ደሰክም ሰማእታትና ብስፖርትን ስራሕን ክንድብሶም ዝግባአና ሃገራዊ ሓላፍነትና ብምዃኑ ድማ ኣብዚ ዕለ ዝተፈላለዩ ሓለፍትን ኣፍቀርቲ ስፖርትን ድማ ብፍላይ ብተረኸብሉ ብልዑል ረስኒ እዩ ኣሃዱ ኢሉ ጸወትኡ ጀሚሩ። ኣብዚ ጸወታ ኣብ መንጎ ክልቲኤን ጋንታታት ድሓሸ ቅብብል ልዑል ጸቕጢ ቅልጣፈ ብምንጽብራቕ ድማ ንተዓዘብቲ ከዛንዩ ከኣሉ። ደንደን ቢ ድሕሪ ልዑል ጸቕጢ ብምፍጣር ኣብ መበል 28 ደቂቕ ሸቶ ኣመዝገቡ። ጸወታ ድማ ሓደ ብባዶ ኮነ። ድሕሪ እዛ ሸቶ ኣኽርያ ካብ ድቃስ ዝተባራበሩ ይመስሉ ብልዑል ቅልጣፈ ምቅብባል ናብ ልዳት ደንደን ብምጽጋዕ ተኣምራታዊት ሸቶ ኣመዝገቡ። ኣብዚ ጸወታ ብክልቲኤን ጋንታታት ድሓሸ ምቅብባል ልዑል ጸቕጢ ቅልጣፈ ብምንጽብራቕ ድማ ንተዓዘብቲ ከዛንዩ ከኣሉ። ድሕሪ ዘን ሸቶታት ዝኾነ ሓድሽ ክስተት ብዘይ ምንባሩ ድማ 90 ደቂቕ ተዓፀወ። ክልቲኤን ክለባት ድማ ዝተዋህበን ቅላዕ ሓላፍነት ብምውሳድ ካብ ዝለኣኸም ተጻወቲ ኣኽርያ 5 ከመዝግብዎን እንከለዉ ደንደን ቢ ድማ ሓንቲ ሸቶ ብሓላዊ ማዕጾ ኣኽርያ ብምዕጋታ ተዓዋቲት ዋንጫ ሰማእታት ኮይና። ኣብዚ ጸወታ ሓላዊ ማዕጾ ተጻወታይ ኣኽርያ ኢስያስ ሃብተማርያም ብሉፅ ተጻወታይ ተባሂሉ። ኣብ መዛዘሚ ምስ ኣሰልጣኒ ኣኽርያን ከምኡውን ዋና ጸሓፊ ናይታ ጋንታን ድገበርኮ ጻኒሕት ኣለዎ ናብኡ ከብለኩም።
1: ምልእ ሽመይ ብስራት ሰረቀ ይበሃል። ሕዚያ ድመፀኮ ጋንታ ከዓኒ ጋንታ ኣኽርያ ትበሃል ማለት እዩ።
2: ፅቡቅ ብሱር። ብምክንያት እዚ ናይ ከታተሎ ፀናሃና 20 ሰነ ጋንታ ከዓ ነዘውዲ እዚ ተጓናፂፋላ እምቦ ኣብዚ ክቡርን ረዚንን በዓል ሞካ ተዓወቲ ምዃና እንታይ ስምዒት ስማዓካ ንጋንታ ካሒዝካ ምፅያኻ?
1: ሃራይ ነዘይ ናይ ልማዓልቲ መደብ ረዚን ናይቲ ክብሪ 20 ሰነ መዓልቲ ሰማእታት ንዝበሃል ረዚን እዩ ማለት ነዚ ክንህሉ ደልዲልና ናብዚ ክንበፅሕ ክንንቀሳቀስ ከም ሃገር ኮይና ክንከይድ ኩሉ ነገር ዝገበርና ክንደይ ዳሓለፉ ኣሕዋትና ኣለው ንዕኦም ክብሪ ንክብል ኢና ዝኩሉ መዓልቲ ዓፂቕና መፂና ማለት ዋላ ሓንቲ ዋንጫ ምልዓል ጥራይ ኮይነ ኩሎም ወኒ ዋላ ከማ ፀወታ ከማ ንክብሪ ናይዚ ዕለት እዚ ምኳኑ ከምዝሓበርናዮም ብሓቂዮም ዓፂቀምሉ ማለት እዩ። ጋንታ ብምልታ ሕጂ ኮይና ማለት ምድለዋ ዝበሃል ካብ መጀመርያ እዚ ዓመት እዚ ብሰፊዕ ኢና ክደለና ኣሉ ማለት እዩ። ንስኻና ሓይሊ ካብቲ ዝተሓደ ስጋዕ ዝደላዓለ ክብርቲ ማሕዳሪት ንእዝዋ ኣኽርያ ወይዘሮ ህልያ ምርታብ ከምኡ ውን ኮሚቴ ሓፋሽ ኣሎ ሳሚ ኣብ ጎኑና ኮይኖም ንኩሉ ነገር ኮስኪሱ እዮም ስጋዕ ሕጂ ብፅሑምና እዚ ከዓ ንስ ካይኮነ ሰሪሑ ፃማ እዩ ማለት እዩ። ፃማ ናይዚ ኩሉ ኣብ መጨረሻ ዋላ ተፃወቲ ከማ ዲሲፕሊኖም ስነ ስርዓቶም ኣካይዶም ብምልኦም ደስ እዮም ዝብሉካ ማለት እዩ። ስጋዕ ምብፃሕና ኣነ ሕጉስ እየ ዝያዳ ከዓ ነዛ ክብሪ እዚኣ ዕለት እዚኣ ምምፃና ከዓኒ ኣነ ንዕኦም ኩሎም ኣደመዝግኖም ማለት እዩ። በቃ ሓፊሻ
3: ሳሙኤል ደስታ ይበሃል። ኣብ ምምሕዳር ኣኽርያ ከም ዋና ፀሓፊ ኮይነ ሰርሐ ኣለኹ ማለት እዩ። እዚ ዋንጫ ሰማዕታት እኳ ካብ 1991 እናትሒዙኒ ጀሚሩ ኣብቲ ግዜ እቲ ተፃዋታይ ናይ ልተሓድርየ ነይረ ገዲም ተፃዋታይ 14 ዓመት ከም ሓላዊ ማዕፆ ኮይነ ነጢፈ እየ። ንዝተፈላለያ ጋንታታት ኮይነ 9 ዋንጫ ወሲደ እየ። እታ ናይ ቀዳመይቲ ዋንጫ ግን እታ ረዛንን ክብርት ንድብላ ብናተይ ማለት እዩ። እዛ ዋንጫ ሰማዕታት ናይ መጀመርያ ዋንጫ ተፃዋታይ ከለኹ ማለት እዩ። ሕጂ ከዓ ንድሒ መራሒ ጋንታ ናይዛ ጋንታ ኮይነ ክወስዳ ከለኹ ሲ ንዓይሲ ኣብ ሂወተይሲ ካልኣይ ግዜ ከም ተፈጠርኩ ኮይኑ ይስምዓኒ ማለት እየ። ካብቶም ብስላት ጥረ ድወፃኹ እየ ወትሮ ከዓ ኣብ ልበይ ኣለዎቶም ሰማእታት እዛ ዋንጫ እዚኣ ምውሳደ ከዓ ንዓይስ ዝያዳ ሓላፍነት ተሰክመኒ ማለት እዩ። ንዓይ በቲ ዘለኒ ተመክሮ ናይ ኩሉ ነገራት ከምዚኦም ኣቁልዑት ኣፍርየ ዋንጫ ክወስድ ከለኹ ንዓይ ኣዝዩ ደስ ዝብለኒ ማለት እየ። ዘለኣለማዊ ዝኽሪ ከዓ ነቶም ሰማእታትና ማለት እየ።
2: ንቀፃሊ ጋንታኹም እንታይ ትፅብት ኢና ክንፅበ ካብዛ ጋንታ
3: ቀፃሊ ሒዝና ዘለና ምድባት እኳ ሕጂ እታ ቻምፒዮን ኣለሃና ኦሬዲ ናብተን 4 ዳርጋ ፍሊጥና ኢና ካብ ምድብና ቀዳመይት ኣለና ክሳብ ሕጂ ኣይተሰዕሩ ዋላቶም ድወሓዱ ሽቶ ዝተመዝገበሉ ከምዛ ዝረአኸ ኢኻ ማለት እየ። ዕላማ ኣለና ንሕና እቲ ዕላማና ቀንዲ ናይ ዘን ንኡሳን ዞባታት እኳ ተካ ተፃወት ምፍራይ እዩ ማለት መሓንቆታት ኣሎ ናይ ምምሕዳራት ባጀት ንሕና ግን ኣብዚ ብሉፃት ተፃወቲ ኣፍሪና ነተን ዓበይቲ ጋንታ ዝበሃላ ክትምግበን ከለካ ካብኡን ላዕሊ ዕግበት የለን ማለት እዩ። ምምሕዳር ባጀት ናብቲ ዲቪዥን ሱፐር ዲቪዥን ዝበሃል ጋላብጠካ ይኽእል እቲ ባጀት ንሕና ግን ብዓቕምና ንፉዓት ኣሰልጠንቲ ኣለዉ ገለ ኣለዉ ታለንቲ ድኾኑ ተፃወቲ ፍሪኻ ነተን ዓበይቲ ጋንታታት ንምጋብ ሱ እዩ ስራሕና ማለት እየ።
2: እምበር ከን ዝኸበርኩም ተዓዘብትና ከምዚ ክትርእዎ ዝፀናዕኹም ነዚ ውድድር ናይ ፍጻሜ ስነ ስርዓት ምሽላምን ኣብዚ ስታድዮ ምስመራ ተረኺብና ምሳኹም ፀናኹ ኣነ ዘርኢ ማርያም ከሰተ ከምኡ ውን ሰኣላይ ሳይሞን መራዊ ኢና ሰላም
4: ብምክንያት 20 ሰነ መዓልቲ ሰማዕታት ብማሕበር ወነን ታክሲ ዞባ ማእከል ተወዲቡ ዝካየድ ግጥም ክዕሶ እግሪ ብ18 ሰነ ኣብ ሰዓታት ድሕሪ ቀትሪ ኣብ ካምፖ ቺቸሮ ብወግዒ ተዛዚሙ እዚ ንኣርባዕቲ ክለባት ናፅነት ሓድነት ውፍያትን ማይደምነትን ሓቒፉ ንኣውዴካ ምሕላፍ መልክዕ ሒዙ እዩ ተኸይዱ ንጋንታ ሓድነት ዝሰዓረት ማይደምነት ኣንጻርታ ንጋንታ ናፅነት ረቲዓ ዝሓለፈት ጋንታ ውፍያት እያ ኣብ ግጥም ፍጻመ ተረኺባ ኣብዚ ብወገን ክልትኤን ክለባት ልዑል ተወዳዳርነት ዝተረኣየሉ ግጥም ጋንታ ውፍያት ቅድሚን ድሕሪ ዕረፍቲ ካብ ሳሙኤል ገብረ እግዚኣብሔር ብዘመዝገበተን ክልተ ሸቶታት ድማ ኣብ ልዕሊ ጋንታ ማይደምነት ክልተ ብሓደ ብምዕዋት ተሸላሚት ዓባይ ዋንጫ ኮይና ኣብዛ ግጥም ክልተ ሸቶታት ዝመዝገበ ሳሙኤል ገብረ እግዚኣብሔር ብሉፅ ተፃወታይ ናይ ዝግጥም ኮይኑ ተሸሊሙ እዚ ዓመታዊ ብምክንያት 20 ሰነ መዓልቲ ሰማእታት ዝካየድ ውርድር ሎሚ ዓመት ንሓምሻይ ግዜ ዝተካየደ ኮይኑ ጋንታ ውፍያት ድማ ነዚ ውርድር 4 ግዜ ብምዕዋት ልዕሊ ካልኦት ክለባት ፀብለል ክትብል ክኢላላ ፌደሬሽን ኩዕሶ መርበብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ንያውዴካ ምሕላፍ ውርድራት ሳልሳይ ዲቪዥን ኣካይዱ ፌደሬሽን ኩዕሶ መርበብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ናይ ኣውዴካ ምሕላፍ ውርድራት ሳልሳይ ዲቪዥን ኣካይዱ እቲ ብሰንበት ኣብ ሜዳ ፖቾፊላ ንክልቲ ፀወታ ዘካተተ ውርድር ጋንታታት ደቂ ኣንስትዮ ኣብ ዘካየደ ፀወታ እታ ብባሕቲ መስከረም ትፍለጥ ዝነበረት ኣብዚ ውርድር ስማ ናብ ዕዳጋ ሓሙስ ዝቀይረት ጋንታ ዕዳጋ ሓሙስ ንዋርሳይ ክልተ በሮክ ስዕራን ከላ ኣብ ውፅኢት ክለባት ደቂ ተባዕትዮ ድማ ዋርሳይ ንፍትሒ ኣዱሊስ ንዓወት ዕዳጋ ሓሙስ ንዓዲ ጓዕዳድ ብተመሳሳሊ ውፅኢት ክልተ በሮክ ስዕረንን እዚ ብምክንያት መዓልቲ ሓበን ዝተካየደ ውርድር ነቶም ምእንቲ ሃገር በጃ ዝሓለፉ ሰማእታት ኣብ መንጎ ውርድር ናይ ዝኽሪ ሓበን መደብ ተኻይዱ ነይሩ ውርድር ኣውዴካ ምሕላፍ ፅባሕ ሰሉስ እውን ካብ ሰዓት 8 ቅድሚ ቀትሪ ጀሚሩ ደቂ ተባዕትዮ ዋርሳይ ምስ ኣዱሊስ ደቂ ኣንስትዮ ድማ ማይ ተስፋ ምስ ኣዱሊስ ከምኡውን ደቂ ተባዕትዮ ድያ ምስ ደንበ ሰንበል መደብ ፀወታ ተሰሪዕለን ኣሎ ኣብ ከተማ ሰንዓፈ ብምክንያት ዝኽሪ 20 ሰነ መዓልቲ ሰማእታት ውርድራት ጉያ እግሪ ተኻይዱ ኣብ ከተማ ሰንዓፈ ብምክንያት 20 ሰነ መዓልቲ ሰማእታት ሰለስተ ምምሕዳራት ከባቢታት ከተማ ሰንዓፈ ዝተኻፈልኦ ኣብ መንጎ ኣዴታትን ኣቦታትን መንእስያትን ኣትለታት ውርድር ጉያ እግሪ መዓልቲ 20 ሰነ ተኻይዱ እቲ ብኣሃዱ ኮሚሽን ባህልን ስፖርትን ውዞባ ሰንዓፈ ዝተወደበ ውርድር ዝስዕብ ውፅኢት ተመዝጊቡ ኣብ መንጎ ኣዴታት ምምሕዳር ከባቢታት ከተማ ሰንዓፈ ኣብ ዝተካየደ ውርድር ወይዘሮ ለተኺዳን ገብረሃንስ ካብ ምምሕዳር ከባቢ መጥራ ቀዳሚቲ ወይዘሮ ብርሃን መሓሪ ካብ ምምሕዳር ከባቢ ሓኪር ካልይቲ ወይዘሮ ራህዋ ተኽለ ካብ ምምሕዳር ከባቢ ማእከል ከተማ ሳልሰይቲ ወይዘሮ ራሕማ ዑመር ካብ ምምሕዳር ከባቢ ማእከል ከተማ ራብዒቲ ወይዘሮ ክብራ መዓሾ ካብ ምምሕዳር ከባቢ ሓኪር ሓምሸይቲ ወይዘሮ ሃዋ ኢብራሂም ካብ ምምሕዳር ከባቢ ማእከል ከተማ ሻድሸይቲ ብምዃን ተዓዊተን ኣብ መንጎ ኣቦታት ምምሕዳር ከባቢታት ዝተኻየደ ውርድር ድማ ቀዳማይ ዑስማን ዓብደላ ካብ ምምሕዳር ከባቢ ማእከል ከተማ ሩሳን ጸጋይ ካብ ኤሪተል ካልኣይ ሳልሕ ኣሕመዲን ካብ ሓይልታት ምክልኻል ሳልሳይ ፈረጅ ዓሊ ካብ ሆስፒታል ሰንዓፈ ራብዓይ ብርሃነ ዮሃንስ ካብ ሆስፒታል ሰንዓፈ ሓምሻይ ተወልደ ሓጎዝ ካብ ምምሕዳር ከባቢ ማእከል ከተማ ድማ ሻዱሻይ ተርታ ብምሓዝ ተዓዊቶም ኣብ መንጎ ኣትለታት ደቂ ኣንስትዮ ዝተገብረ ውርድር ራድያ መሓመድ ቀዳሚቲ ሄራን ሚሮን ካልአይቲ ፊዮሪ ሃይላይ ሳልሰይቲ ሜላዊት ሓለፎም ራብዒይቲ ነዲና መድሃኒ ሓምሸይቲ ኪያራ ኣብርሃ ሻድሸይቲ ብምዃን ተዓዊተን ኣብ መንጎ ኣትለታ ደቂ ተባዕትዮ ዝተኻየደ ውርድር ሚካኤል ግርማ ፅን ቀዳማይ ፈትሓዊ ሙሉእ ካልኣይ ሙሉእ በሪሁ ሳልሳይ ሳይሞን ተስፋ ኣለም ራብዓይ ናኦት ተኽሊ ሓምሻይ ብምዃን ዝተለወሎም ሽልማት ካብ ኣመሓዳሪ ንዞባ ሰንዓፈን ካልኦትን ተቐቢሎም ውርድር ብሽክለታ ዋንጫ ሰማእታት ከተማ ክረምት ማለት ሰንበት ብድምቀት ተዛዚሙ እዚ ውርድር ንክልተ መድረኻት ዝቐጽለ ኮይኑ ኣብዚ ካልኣይ መድረኽ ድማ ኣብ ደቂ ኣንስትዮ ቀዳመይቲ ደሊና ዳዊት ክብሮም ካልአይቲ ሲዶና ምርሃው ዑመር ሳልሰይቲ ሶልያና ርእሶም ገብረ ሰለስትን ካብ ጋንታ ሻሎኩ ተዓዊተን ብናይ ክልተ መድረኻት ውህሉል ሰዓት ድማ ደሊና ዳዊት ክብሮም ቀዳመይቲ ኮይና ተዓዊታ ኣብ መድብሐ ማውንቴን ባይክ ደቂ ተባዕትዮ 35.5 ኪሎ ሜትር ዝሸፈኑ ኮይኖም ቀዳማይ ፍኖት ዘር ኣይበርሀም ካልኣይ ኣሕመድ ያሲን ናስር ሳልሳይ ሙራድ መሓመድ ሳልሕ ሰለስቲኦም ካብ ጋንታ ገዛ ባንዳዮም ብናይ ክልተ መድረኽ ውሉል ሰዓት ፍኖት ዘርኣይ በረሀ ካብ ጋንታ ገዛ ባንዳ ተዓዋቲ ኮይኑ ኣብ ምድብ ለማውንተይን ባይክ ደቂ ተባዕትዮ ንተሰላዕሎም 69 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ሓያል ርብርብ ኣቤል ታደሰ ካብ ጋንታ ሻሉኪ ንኩሎ መዋድርቱ ብዙርያ ብምድራብ ኣብ ሰዓት ብገምጋም 36.9 ኪሎ ሜትር እናረገፀ ውርድሩ ዛ

0: ሙ ዕውድ ኮይኑ ኣብ ናይ ክልተ መድረኽ ብውሉል ግዜ ኣቤል ታደሰ ታረቀ ካብ ጋንታ ሻሎኬ ጽዋእ ሰማእታት ኣልዒሉ ኣብ ምድብ ማውንቴን ባይክ ደቂ ተባዕትዮ ቀዳማይ ኣማን ነጋሽ ሃንስ ካብ ጋንታ ሻሎኬ ካልኣይ ተመስገን ተውለ ማሕሪ ካብ ጋንታ ሬድሲ ሳልሳይ ኣራም ገብረ ህይወት መብራህቱ ካብ ጋንታ ምጓዓዝያ ኣብ ናይ ክልተ መድረኽ ብውሉል ግዜ ቀዳማይ ኣማን ነጋሽ ሃንስ ካብ ጋንታ ሻሎኬ ዕውድ ኮይኑ ኣብ ልሙዳዳ ኮርሶ ደቂ ተባዕትዮ ነቲ ብርክ ዝበለ ኣፍቀረ ብሽክለታ ዝኾነ ህዝቢ ከረን ባህረርታ ክፅበዮ ዝፀንሐ ናይ ረኮርሶ ውድድር ንክጅምር ተወዳደርቲ ኣብ መስመር ክኣትውን ከለዉ ብደገፍቶም ዝነጉድ ዝነበረ ናይ ሞራል ድምፂ ፍሉይ ስምዒት ዝኸተለ ህሞት ኣብ ርእሲ ምንባሩ ሃንደበት ጋንታ ሻሎኪ ነቲ ኣብ ከተማ ኣስመራ ንዝካየድ ሻምፒዮን ኤርትራ ንክትወዳደርሉ ካብ ደገ ዘምፀቶ ሓድሽ ማልያ ለቢሳ ኣብ ሜዳ ክትኣትውን ከላ ብደገፍታ ጥራይ ዘይኮነ ብሰፊሕ ህዝቢ ከተማ ከረን ብዝህባ ዝነበረ ሞራል ተሰንያ ኣብ ውድድር ቀሪባ ኣብዚ ውርድር ተቀዳድምቲ 19.2 ኪሎ ሜትር ምሸፊኖም ቀዳማይ ዮናታን ኢድሪስ ሳልሕ ካብ ጋንታ ሬድሲ ካልኣይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ ሳልሳይ መትከል ደበሳይ ወልዱ ካብ ጋንታ ሬድሲ ብምዃን ተዓዊቶም ብናይ ክልተ መድረኽ ውሉል ግዜ ድማ ዮናታን ኢድሪስ ሳልሕ ካብ ጋንታ ሬድሲ ዕውት ኮይኑ ፌደሬሽን ያታው ስፖርት ዞባ ጋሽ ባርካ ብምክንያት 20 ሰነ መዓልቲ ሰማዕታት ዞባዊ ውርድር ኣካይዱ
1: ፌደሬሽን ያታዊ ስፖርት ዞባ ጋሽ ባርካ ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ዞባዊ ውድድር ኣካይዱ ፌደሬሽን ያታው ስፖርት ዞባ ጋሽ ባርካ ዞባዊ ውድድር ኣብ መንጎኑ ዞባታት ጎልጅ፣ ተሰነይ፣ ጎኘ፣ ባሮንቱ፣ ላዕላይ ጋሽን መጎሎን ዝተሳትፎ ኣብ ያታዊ ውድድራት ቢብ ቅልስ ፎኪስን ከቢድን ሚዛን ሕንቆ ፎኪስን ከቢድን ሚዛን ገበጣ ሶሉስ ገበጣ ሮቡዕ ኣስቲ ፍትልን ተወሰጥን ዘጠቃለለ ያታዊ ውድድራት ብናይ ክልቲኡ ፆታ ኣብ ከተማ ባሮንቱ ካብ 16 ክሳብ 18 ሰነ ኣካይዱ እቲን ሰለስተ መዓልታት ዝቕፅለ ያታዊ ውድድር 124 ስፖርተኛታትን ኣሌትን ከምዝ ተሳተፉ ዝሓበረ ፕረዚደንት ያታዊ ስፖርት ዞባ ጋሽ ባርካ መምህር ሃብቶም ገብረ የሱስ ያታዊ ስፖርት ብፆታን ዕድመን ፈላለኻ ዝፅወት ኮይኑ ንባህሊ ልምድን ኣነባብራ ሕብረ ብሄራት ኤርትራ ዘንፀባርቕ ኮይኑ ከም መዘናግዕን መፈተኒ ኣካላዊ ጥንካርን ከምኡ ውን ጥርናፈ ሕብረተሰብ ዓብዪ ድርኺት ዝፈጥር ከም ዝኾነ ኣረድዮም ኣብ ውፅኢቱ ድማ ኣብ ፀወታ ቢብ ቀዳሚትኑ ዞባ መጎሎ ካልኣይትኑ ዞባ ጎኘ ሳልሰይትኑ ዞባ ተሰነይ ብምዝጋብ ካብ 2500 ናፋ ክሳብ 3500 ናፋ ሽልማት ክዕደላ ኣለዋ ኣብ ቅልስ ፎኪስ ሚዛን ቀዳማይ ባቡበከር ዑስማን ካብ መጎሎ ካልኣይ ሙስጦፋ ካብ ተሰነይ ሳልሳይ ሃኒባል መሓሪ ካብ ጎልጅ ብምውፃእ ኣብ ቅልስ ፎኪስ ሚዛን ቀዳማይ ባቡበከር ዑስማን ካብ መጎሎ ካልኣይ ሙስጦፋ ካብ ተሰነይ ሳልሳይ ሃኒባል መሓሪ ካብ ጎልጅ ብምውፃእ ክእዛዞም ከለዉ ኣብ ቅልስ ከቢድ ሚዛን ቀዳማይ ገልሳንተ ፍቓዱ ካብ ላዕለ ጋሽ ካልኣይ ያሲር እድሪስ ካብ መጎሎ ሳልሳይ ሓምድ መሓመድ ካብ ጎኘ ኣብ ሕንቆ ፎኪስ ሚዛን ቀዳማይ ያሕያ ሱሌማን ካብ ንዞባ መጎሎ ካልኣይ ዓወት ኣለም ካብ ጎልጅ ሳልሳይ ጣኦስ የማነ ካብ ላዕላይ ጋሽ ብምዃን ተሸለምቲ ካብ 1,000 ናፋ ክሳብ 1,500 ናፋ ኮይኖም ሕንቆ ከቢድ ሚዛን ቀዳማይ ጋልሳንተ ፍቓደ ካብ ላዕላይ ጋሽ ካልኣይ ኤፍሬም ዕቕባይ ካብ ጎልጅ ሳልሳይ ሰምረ ታደሰ ካብ ባሮንቱ ኣብ ገበጣ ሶሉስ ቀዳማይ ዓብዱራሕማን ኢብራሂም ካብ ላዕላይ ጋሽ ካልእቲ ነቢያት ሰሎሙን ካብ ጎልጅ ሳልሳይ ማዒዝ ዓሊ ካብ መጎሎም ኣብ ገበጣ ሮቡዕ ቀዳማይ ዑስማን መሓመድ ካብ ላዕለ ጋሽ ካልእቲ ሊድያ ተስፋ ማርያም ካብ ባሩንቱ ሳልሳይ ምርሃዊ ሰረቐ ካብ ተሰነይ ፍትል ደቂ ተባዕትዮ ቀዳማይ ማእዝኒሳ ካብ መጎሎ ካልኣይ እድሪስ ኖራይ ካብ ጎኘ ሳልሳይ መትከል ሓጎስ ካብ ጎልጅ ኣብ ፍትል ደቂ ኣንስትዮ ቀዳሚቲ ብያ ሃይለ ካብ ባሩንቱ ካልእቲ ረወዳዳ ንሞሪ ካብ ላዕለ ጋሽ ሳልሰይቲ ሃና ሉጂ ካብ ባሩንቱ ኣብ ኣስቲ ቀዳማይ ኣንዋር ዒሳ ካብ ተሰነይ ካልኣይ ኣጎስቲኖስ ብርሃነ ካብ ላዕላይ ጋሽ ሳልሳይ ከማል መሓመድ ካብ ጎኘ ኣብ ተወሰጢ ደቂ ተባዕትዮ ቀዳሞቱ ኮይኖም ዝተዓወቱ መርሃዊ ኤፍሬም መርሃዊ ሰረቐ ካብ ተሰነይ ካልኣይ ደረጃ ዝሓዙ ዓብዱራሕማን ኢብራሂም ተመስገን ወልደዝግን ካብ ላዕላይ ጋሽ ሳልሳይ ደረጃ ዝሓዙ ድማ ሑሴን ኢብራሂም ከምኡ ድማ ኢሳቅ ኢድሪሳን ካብ መጎሎ ከመዝግቡ ከሉ ኣብ ናይ ደቂ ኣንስትዮ ቀዳሞት ልዋም ሓይሎም ብደርያ ኢድሪስ ካብ ባሮንቱ ካልኣይ ደረጃ ዝሓዛ ንስራ ዑመርን ዋሂብ ኢድሪስን ካብ መጎሎ ሳልሳይ ደረጃ ዘመዝገባ ወጋሕታ ገብርየስን ነጃሕ ጀማልን ብምዃን ተዓዊተን ኣብ ገበጣ ፍትሊ ተወሰት ኣስቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ንዝተዓወቱ ካብ 500 ክሳብ 1,000 ናፋ መዳልያን ሽልማትን ተዓዲሉ ኣብ መወዳእታኑ ዞባ መጎሎ ብ181 ነጥቢ ጎብለል ኮይና ዋንጫ ክሽለም ክላ ጋንታ ላዕላይ ጋሽ ብ135 ነጥቢ ካልእቲ ጋንታ ተሰነይ ብ103 ነጥቢ ሳልሰይቱ ኮይና ንውድድራ ፈጺማ
0: ሊግ ዞባ ጋሽ ባርካ ኣብ ከተማ ተሰነይን ጎልጅን ብዝተኻየዱ ግጥማት ቀጺሎም ብፌደሬሽን ስፖርት ዞባ ጋሽ ባርካ ተመዲቡ

0: ካየር ዘሎ ዞባ ወሊግ ዞባ ጋሽ ባርካት ማሊ ዕለት 22 ሰነ ብክልተ ግጥማት ቀፂሩ ተኻይዱ ኣብቲ ዕለት ውርድረን ዘካየዳ ክለባት ኣብ መንጎ ጋንታ ተሰነይን ጋንታ ኣቑርደትን ኣብ ሜዳ ተሰነይ ከምኡ ውን ጋንታ ጎልጅ ምስ ጋንታ ሃይኮታ ኣብ ሜዳ ጎልጅ ፀወተን ኣካይደን ጋንታ ተሰነይ ኣብ ሜዳ ንጋንታ ኣቑርደት ዓዲማ ኣብ ዝገበረቶ ውርድር ካብ መጀመርያ እቲ ውርድር ርእሱን ህልኽ ዝተሓወሶ ነይሩ ጋንታ ኣቑርደት ድማ ካብ መጀመርያ ነቲ ውርድር ብምቁፃር ኣብ ልዕሊ መጋጥምታ ፀቕጢ ፈጢረትላ ብድሕሪ ዝተፃወታይ ኣቑርደት ዓድል ንጋንቱ መሪሕነት ዘተሓዘ ፅብቕቲ ሸቶ ኣመዝጊቡ ብድሕሪ እዚ ዝተመዝገበ ሸቶ ብዘይምንባሩ ንዕረፍቲ ሓደ ባሎ ምሪሐን ድሕሪ ረፍቲ ኣብ ዝቐፅለ ፀወታ እቲ ፀወታ ከምቲ ናይ መጀመርያ ህልኽ ብዝተሓወሶ ቀፂሉ ኣብ መንጎ ክልተ ክለባት ድማ ሚዛናዊ ዝኾነ ውርድር ኣንፀባሪቐን ኣብ መንጎ ዝተፀወታይ ጋንታ ተሰነይ ሰነድ ዓሊ ንጋንቱ ማዕረ ዝገበረት ሸቶ ኣመዝጊቡ ብድሕሪ ዝፀወታ ብማዕረ ክዛዘም እናተቐረበ ጋንቲ ኣቑርደት ብመንገዲ ዓደል ኣብ ውድእ ግዜ ንዕኡ ካልይቲ ንጋንቱ ድማ መዕወት ሸቶ ኣመዝጊቡ ጋንቲ ኣቑርደት ድማ ኣብ ልዕሊ መጋጥምታ ጋንታ ተሰነይ ክልተ ብሓደ ብዝኾነ ውፅኢት ዓዊታ ኣብ መንጎ ክለባት ጎልጅን ሃይኮታን ኣብ ዝተኻየደ ፀወታ ድማ ጋንታ ጎልጅ ካብ መጀመርያ ነቲ ፀወታ ብምቁፃር ኣብ ልዕሊ መጋጥምቲ ሃይኮታ ብገፊሕ ሰለስተ ባሕሪ ተዓዊታ ኣብቲ ዕለት ብሉ ፀወታ ንዘርኣይቶ ፀወቲ ዓድል ካብ ጋንታ ኣቑርደት ከምኡውን መሓመድ ሽፋ ካብ ጋንታ ጎልጅ ናይቲ ዕለት ብሉፃት ተፃወቲ ኮይኖም ኣብዚ ዝካየድ ዘሎ ዘባውሊ ጋንታ ጎልጅ ብ15 ነጥቢ ነቲ ፀወታ ትመርሑ ዘላ ኮይና ጋንታ ተሰነይ ብ12 ነጥቢ ካልኣይቲ ጋንታ ኣቑርደት ብ10 ነጥቢ ሳልሰይቲ ጋንታ ባረንቱ ብ7 ነጥቢ ሓንቲ ተረፍ ፀወታ ጋንታ ሃይኮታ ድማ ብ4 ነጥቢ ሓምሸይቲ ብምዃን ውርድራተን የካይዳ ኣለዋ ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳራት ከባብን ንዞባ ሰንዓፈን ውርድራት ብሽክለታ ይካየዳሎ ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳር ከባቢታት ንዞባ ሰንዓፈን ውርድራት ብሽክለታ ይካየዳሎ ኣብ ከተማ ዓዲ ቀይሕ መዳለዊ ዞባ ዝኸውን ውርድራት ቅድም ብሽክለታ ኣብ መንጎ 4 ምምሕዳር ከባቢታት ሃዳሙ ሕሽመለ ሓይነባ ዑናቡርን ንዞባ ሰንዓፈን ዝሳተፈ ውርድር ትማሊ ሰንበት 21 ሰነ ንካልኣይ ግዜ ቀፂሉ ውዒሉ ዝረበ ውፅኢት ድማ ኣብ ናእሽቱ ቀዳማይ ተስፋ ኣለም ደበሳይ ካልኣይ ዮስያስ ዓገሶም ሳልሳይ ሚሕሮ ሚካኤለ ራብዓይ ነቢ ኣማኑኤል ሓምሻይ ሚልዮን ሙሎ ኣብ ማእከሎት ቀዳማይ ናኦድ ኣታክልቲ ካብ ዑናቡር ካልኣይ ምርሃዊ ኣባዲ ካብ ሓይነባ ሳልሳይ ምርሃዊ ክብሪ ካብ ዑናቡር ኣብ ዓበይቲ ቀዳማይ ናኦድ ሃብተ ገብርኤል ካብ ሓይነባ ካልኣይ ስምዖን ሓጎስ ካብ ንኡዘባ ሰንዓፈ ሳልሳይ ጃምዕ እስማዒል ካብ ሰንዓፈ ራብዓይ ሄኖስ ኣማኑኤል ዑናቡር ሻርሻይ ድማ ሰነድ ዘርኣይ ምምሕዳር ዑናቡር ብምዃን ተዓዊቶም ኣብ ዞባ ዓንሰባ ንምምሃራን ኣካላዊ ትምህርቲ ስልጠና ተዋሂቡ
1: ኣህዱ ባህሊ ስፖርት ጥዕና ጨንፍር ትምህርቲ ዞባ ዓንሰባ ካብ 9 ሰነ ክሳብ 18 ሰነ ናይ 10 መዓልታት ካብ 9 ንዞባታት ንዝመፁ ሓንቲ ጓል ኣንስተይቲ ትርከቦም 40 ናይ ኣካላዊ ትምህርቲ መምህራን መባታዊ ናይ ዳንነትን ኣሰልጠንትን ኩዕሶ እግሪ ስልጠና ሂቡ ቀንዲ ዕላማት ብግብርን ክልሳ ሓሳብን ዝተዋህበ ስልጠና ደረጃ ፍልጠት መምህራን ክብምባል ስነ ፍልጠታዊ ኣገባብ ዝተኸተለ ኣሰራርሓ ላሚን እቲ ስልጠና መቐፀልታ ናይቲ በብእዋኑ ኩሉ እንትናዊ ዕቤት ተምሃሮ ንምርጋፅ ክወሃብ ፀንሐ ምዃኑን ሰልጠንቲ ንዝወሰዶ ስልጠና ኣብ ግብሪ ብዝግባእ ኣብ ምፅብራቕ ኣብ ርትዖም ክሰርሑ ብምልባው ተሳታፍነት ደቂ ኣንስትዮ ኣብቲ ዓውዲ ንምዕባይ ኩሉ ኣካል ብውደት ክሰርሓሉ ኣዘኻኺራ ሰልጠንቲ በጎኖም ነዝረኺቦሞ ዘለዉ እዋኑ ዝሓለወ ግብራውን ክልሳ ሓሳባውን ስልጠና ኣብ ደረጃ ፍልጠቶም ዓብዪ ለውጢ ከም ዝገበረሎም ቀሲሞሞ ዘለዉ ትምህርቲ ኣቦቶም ተመሊሶም ብዝግባእ ክሰርሕሉ ምዃኖም ድሕሪ ምግላጽ ከምዚ ዓይነት ስልጠናታት ብምውዳብ ፍልጠቶም ነፍሶም ክዕብዩ ግዜኡ ሓልዩ ብዝሓየለ ክድፋኣሉ ተራብዮም ኣብ መወዳእታ ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ሰልጠንቲ መንግስትን ሕብረተሰብን ኣሰኪምዎም ዘሎ ሓላፍነት ብዝግባእ ከተግብሩ ድሕሪ ምዝኻር ኣብ ኣካላዊ ትምህርቲ ተጨባጥን ስጡምን ስራሕ ንክህሉ ምስ ኩለን ፌደሬሽናት ዓይነታት ስፖርት ብሓፈሻ ምስ ፌደሬሽን ኩዕሶ እግሪ ድማ ብፍላይ ከም መሻርክቲ ጥራይ ዘይኮነ ከም መሳርሕቲ ብምውሃድ ክስራሓሉ ኣብ ምዕባይ ስፖርት ኣድማዒ ምዃኑ ሓቢሩ ሰልጠንቲ መምህራን ኣብ ባይታ ወሪዶም ንህፃናት ተምሃሮ ኮነ ኣብ ከባቢኦም ዘለዉ ስፖርታውያን መንእስያት ኣብ ዳንነትን ስልጠናን ብዝግባእ ከገልግሉን ክምልምሉን እጃሞን ከበርክቱን እውን ኣተሓሳሲቦም ኣብ መዛዘሚ ሰልጠንቲ መምህራን ካብ ኢድ ዝተፈላለዩ ሓለፍቲ ኣህዱታትን ኣባላትን ጨንፈር ትምህርቲ ዞባ ዓንሰባ ምስክር ወረቐት ተቐቢሎም
0: ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ክሳተፎ ዝቐነየ ባሎይሰ ቤልጅም ቱር ትማሊ ሰንበት ብሓምሻይ መድረኹ ተዛዚሙ نزحلف حموشت معلتات أم كارت صنحة بالويسة بالجمتور سنبت

0: ኣሓደን ሰነ ብሓሙሻይ መድረኹ ተዓፂዮም ኣብዛ መድረኽ ድማ ተቐዳድምቲ 183.5 ኪሎ ሜትር ዝርሕቐታ ውርድሮም ኣካይዶም ኣብ መወዳእታ ድሕሪ ዝተኻየደ ቅፅበታዊ ውርድር ቤልጅማዊ ኣባል ኣልፔስቲን ፕሪምየር ቴክ ያስፐር ፊሊፕሰን ንውርድሩ ብ4 ሰዓትን 4 ደቂቕን 17 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ ኣባል ሎቶ ኢንተር ማርሼ ቤልጅማዊ ጀኖ ቤርክሞይስን ኣባል ኣስታና ጀርመናዊ ማክስ ካንተርን ድማ ካልኣይን ሳልሳይን ተርታሒዞም ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ 10ይ ተርታሒዙ ውርድሩ ብሰላም ወዲኡ በዚ መሰረት ኣብ ሓፈሻዊ ግዜ ቤልጅማዊ ዕውት መድረኽ ያስፐር ፊሊፕሰን ብ20 ሰዓትን 43 ደቂቕን 26 ካልኢትን ዕውት ባይሎሰ ቤልጅም ቱር ኮይኑ ኣባል ሎቶ ኢንተር ማርሼ ጀኖ ቤርኪሞስ ብ5 ካሊት ድሒሩ ካልኣይ ኣባል ኮፊድስ ስጳኛዊ ኣሌክስ ኣራምብሩ ብ9 ካሊታት ድሒሩ ሳልሳይ ተርታሒዙ ቢንያም ግርማይ ካብ ዕውት ያስፐር ፊሊፕሰን ብደቂቕን 8 ካሊትን ድሒሩ መበል 26 ተርታሒዙ ውርድሩ ዛዚሙ ብነጥቢ ቤልጅማዊ ያስፐር ፊሊፕሰን ብ89 ነጥቢ ቀዳማይ ኮይኑ ተዓዊቱ ቲም ሜርለር ብ80 ነጥቢ ካልኣይ ኦላቭ ኮጅ ብ72 ነጥቢ ሳልሳይ ቢንያም ግርማይ ድማ ብ57 ነጥቢ ሻድሻይ ተርታሒዙ ግጥማት ዋንጫ ዓለም ካብ ዝሓለፉ መዓልትታት ጀሚሩ ብካልኣይ ናይ ምድብ ግጥማት ቀፂሎም ተኻይዶም
1: ኣባላት ራብዓይ ምድብ ዝኾነ ሃገራውያን ጋንታታት ሕብራት መንግስትታት ኣሜሪካን ኣውስትራልያን ዘካየዱ ፀወታ ብዓወት ኣሜሪካ እዩ ተዛዚሙ ኣብ ናይ ቅድሚ ዕረፍቲ ፀወታ ተፃዋታይ ኣውስትራልያ በርጉስ ናብ ገዛ ልዳቱ ብዘመዝገባ ሸቶ ኣሜሪካ ሓደ ባዶ ክትመርሕን ከላ ኣብ መበል 46 ፍሪማን ካልኦት ሸቶ ስለ ዝወስኽላ ኣሜሪካ 2 ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረት ኣብ ዝቐፀለ ግጥም ዝተኸስተ ፍጻሚ ኣይነበረን እቲ ፀወታ ድማ ብዓወት ሃገራዊት ጋንታ ኣሜሪካ 2 ባዶ ተዛዚሞም ኣብዛ ፀወታ ኣውስትራልያዊ ተፃወታይ ኒስትሮ ኢራኩንዳዩ ብልሰፃታይ ተባሂሉ ተሰይሞም ኣሜሪካ በዛ ዓወት ሓጊዛ ናብ ዝቕፅል ናይ ኣውሮካ ምሕላፍ ፀወታ ምሕላፍ ኣረጋጊፃ ኣላ ኣባላት ናይዚ ምድብ ዝኾነ ሃገራውያን ጋንታታት ቱርክን ፓራጓይን ፀወተን ኣካይደን እን ኣብ ናይ ቅድሚ ዕረፍቲ ፀወታ ፓራጓይ ኣብ ካልትደ ካብ ጋላራዛ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ ካሉ ድማ ፓራጓይን ወሳኒ ተፃወታይ ኣልሚርዮን ብቕይሕ ካርድ ብምቕሳራ ንዝተረፈ ግጥማ ብጎደሎ ተፃወቲ ንክትፃወት እያ ተፈሪዳ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ቱርኪ ንዝነበራ ናይ ቁፅሪ ፀብለልትነት ናብ ረብሓ ክትቅይሮ ተሸጊር እያ ሓደ ባዶ ተሳዒራ ካብ ናይ ሎሚ ዓመት ዋንጫ ዓለም ምግላፋ ኣፍሊጣ ኣላ ኣባላት ቀዳማይ ምድብ ዝኾና ዘካይዶ ፀወታ ምስሪ ኣንጋዲት ሜክሲኮ ኣንጻር ዶብ ኮርያ ተጻዊታ እቲ ኣቓልቦ ዝረኸበ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ሸቶ ከይተረኣየዩ ንዕረፍቲ ምሪሑ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ሜክሲኮ ኣብ መበል 50 ዶ ካብ ሮም ብዝረኸበታ እንኮ ሸቶ ብምዕዋት ናብ ዝቕፅል ናይ ወዲካ ምሕላፍ ፀወታ ምስጋራ ኣረጋጊጻ ኣላ ኣባላት ሳልሳይ ምድብ እውን ስሩዕ ፀወተን ዘካየዳ ክኾና ብራዚል ኣንጻር ሄይቲ ዘካየድቶ ፀወታ ገፊዕ ዓወት እያ መዝጊባ ኣብ ናይ ቅድሚ ዕረፍቲ ዝነበረ ፀወታ ብራዚል ኣብ መበል 26 ደ ካብ ኪዩንሃብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 36 ደቂቕ ካብዚ ተፃዋታይ ሸቶ ብምውሳኺ ብራዚል 2 ባዶ መሪሓ ዕረፍቲ ቅድሚ ካሉ ቪኒሽስ ጁኒዮር ካብ ፓኬታ ንዝተቐረፀትሉ ፅቡቕቲ ኩዕሶ ኣብ ሰኪዒት ብምቕማጡ ሃገሩ 3 ባዶ መሪሓ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ናይ ካልኣይ እብሪ ግጥም ዝተኸስተ ፍጻሚ ይነበረን እቲ ፀወታ ድማ ብዓወት ብራዚል 3 ብባዶ ተዛዚሞም ኣብዛ ፀወታ ኩን ሃዩ ብልሰፃታይ ተባሂሉ ተሰይሞም ሃገራውያን ጋንታታት ስኮትላንድን ሞሮኮን እውን ተራኺበን ነይረንን ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ሞሮኮ ኣብ ካልእቲ ደ ካብ ሳይባሪ ብልስቲ ሸቶ ብምርካብ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ስኮትላንድ ማዕረት ገብራ ሸቶ ንምንዳይ ብቕፃል እኳ ተፈተነት ክሰልጣይ ካልን እቲ ፀወታ ድማ ብዓወት ሞሮኮ ሓደ ባዶ ተዛዚሞም ሳይባሪ ብልስቲ ፀወታይ ናይ ዝግጥም ዝተሰሚዑ እዩ
0: ኣብ ቀዳማይ ናይ ምድብ ግጥማ ኣንጻር ሓዳስ ሃገር ናይ ዝውርድር ኬቨርደ ብዘይሸቶ ባዶ ባዶ ዝተፈላለየ ቻምፒዮን ዓለም 2010 ስጳኛ ኣንጻርታ ኣብ ቀዳማይ ፀወታ ኣንጻር ኡራጋይ ማዕረ ዝተፈላለየት ሓደ ካብ ዝዓበዩ ሊጋት ዓለምና ንምምስራት ኣብ ስራሕ እትርከብ ስዑድ ዓረብያ ገጢማ ስጳኛ ቅድሚ ዕረፍቲ ካብ ሚከል ኦያር ዛባል 2 ሸቶታት ካብ የማል 1 ሸቶ ድሕሪ ዕረፍቲ ድማ ካብ ሓሰን ኣልታምባክቲ ናብ ልዳቱ ብዘመዝገባ ሸቶ ብገፊሕ 4 ባዶ ብምዕዋት ፋልማይ ናይ ዝውርድር ዓወታ መዝጊባ ኣብዛ ግጥም ኣሰልጣን ስጳኛ ሉዊስ ዴላ ፎንቴ ኣብ ቀዳማይ ፀወታ ብስንኪ ናይ ፊትነስ ምምላ ፀገም ካብ ወንበር ተቐየርቲ ንኽልዓል ዝገበሮ ላሚን ያማል ንፈለማ ግዜ ምስ ቀዳሞ ተሰለፍቲ ናይ ዋንጫ ዓለም ፀወቱ ከካይድ ፈቒድሉ ኣብዛ ግጥም ወዲ 18 ዓመት ዝነበረ ላሚን ያማል ልሕና 1958 ፔለም ወዲ 18 ዓመትን ትሕትኡን ክንሱ ንቐዳሚት ሸቶ ናይ ሓደ ግጥም ዘመዝገበ ተፃወታይ ኮይኑ ብዘይካዚ ያማል ኣብ ዋንጫ ዓለም 2022 ኣብ 18 ዓመትን 110 መዓልታትን ኣብ ግጥም ኣንጻር

ኮስታሪካ ሸቶ ንዘመዝገበ ጋቢ ስዒቡ ካልኣይ ንስጳኛ ኣብ ዋንጫ ዓለም ሸቶ ዘመዝገበላ ዝነኣሰ ኮተተ ኮይኑ ብዘይካዚ ኣብ ዘግጥም ወዲ 18 ዓመትን 343 መዓልታትን ዝነበረ ያማል ሻምናይ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ዋንጫ ዓለም ኣብ ርእሲ ምዃኑ ንሮማንያዊ ኒኮላይ ኮቫክን ወዲ ሃገሩ ጋብን ስዒቡ ድማ ምስ ቀዳሞ ተሰለፍቲ ወሪዱ ሸቶ ዘመዝገበ ሳልሳይ ተፃወታይ ናይ ዝውድድር ኮይኑ ያማል ኣብ ዘግጥም ክልተ ዕውታት ምሽካዕን ሓሙሽተ ፈተነታት ድማ ካየዱ ድሕረፍቲ ተቐይሩ ወፅዩ ኣብዛ ግጥም ክልተ ሸቶታት ዘመዝገበ ሓንቲ ናይ ሸቶ ቀረብ ዝገበረ ሚክል ኦያርዛባል ብሉ ተፃዋታይ ናይዛ ግጥም ተፀዊዑ ኦያርዛባል ኣብ ግጥም ኣንጻር ኬቨርደ ኣብ ቀዳሞት 30 ደቃየ ኩዕሶ ክትንክፍ ብዘይምኽኣሉ ኣብ ታሪክ ናይ ፈለማ ተፃወታይ ብምባል ጸሊም ታሪክ ዘፀሓፈ ኮይኑ ኣብዚ ናይ ትማሊ ምሸት ግጥም ግን ነቲ ምርኢት ዝሰረቐ ተፃወታይ ኮይኑ ኦያርዛባል ካብ ዝሓለፈ ዓመት ጀሚሩ ብማልያ ላሮኻ ኣብ ዘካየዶም 14 ግጥማት ኣብ 21 ሸቶ ተዋሲኡ ኦያርዛባል 14 ሸቶ ከመዝግብ እንከሎ 7 ድማ ናይ ሸቶ ቀረባት ገይሩ ሃገራዊት ጋንታ ስጳኛ ኣብ ናይ መወዳእታ 32 ግጥማት ናይ ኩሎም ውድድራታ ኣይተሳዕረትን ኣብ 23 ተዓዊታ ኣብ 9 ድማ ማዕረ ወፅያ እቲ ዝነውሐ ስጳኛ ብዘይስዕረት ዝኸደቶ ካብ 2007 ክሳብ 2009 ዝዝርጋሕ ናይ 35 ግጥማት እዩ ስዑድ ዓረብ ንሻዱሻይ ግዜኣ ካብ ናይ ምድብ ግጥማት ንኸይትግለፍ ኣብ ቀጻሊ ፀወታ ኣንጻር ኬቨርደ ዓወት ከገድሳ እዩ ኣባላት ናይ ዝምድብ ኡራጋይ ኣንጻር ኬቨርደ ኣብ ዘካየደው ግጥም ማዕረ 2-2 ተፈላለየን ንስጳኛ ነጥቢ ብምድር ባያን ብብዙሓት ተንተንቲ ንኣዳ ዘትረፈት ኬቨርደ ቀዲማ ኣብ መበል 21 ደቂቕ ብመንገዲ ኬቨን ፒና መሪሕነት ሒዛ ንጽዋዕ ዓለም 2 ግዜ ኢዳ ዘንበረትላ ኡራጋይ ዕረፍቲ ኣብ ኣጋ ምእካሉ ካብ ኣራኾን ካናብዮን 2 ተኸታተልቲ ሸቶ ብምዝጋብ ካብ ድሕሪ ተበጊሳ 2-1 መሪሓ ንዕረፍቲ ወፅያ ንዕረፍቲ ኬቨርደ ኣብ መበል 21 ደቂቕ ሄልዮ ቫሬላ ብዘቁፀረላ ሸቶ ተመዓርያ ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ማዕረ 2-2 ተዓፅዩ ፋልማይ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ኬቨርደ ድሕሪ 1966 ናይ ፈለማ ሃገር ንቐዳመይቲ ሸቶኣ ኣብዚ ውርድር ብነፃ ቅላዕ ዘመዝገበት ሃገር ኮይና ንካልኦት ሸቶ ኬቨርደ ተቐይሩ ዝኣተወ ቫሬላዩ ድሕሪ 2 ደቂቕን 16 ካልኦትን ኣብ ሜዳ ፀንሓሉ ሸቶ ኣመዝጊቡ ድሕሪ ካሜሮናዊ ሮጀር ሚላ ድማ እቲ ተቐይሩ ኣትዩ ኣብ ውሽጢ ሓፀርቲ ደቃይቕ ሸቶ ዘመዝገበ ካልኣይ ኣፍሪቃዊ ተቐያራይ ተፃወታይ ኮይኑ ሮጀር ሚላ ኣብ ዋንጫ ዓለም 94 ኣብ ግጥም ኣንጻር ሩስያ ኣብ ውሽጢ ደቂቕን 24 ካልኢትን ናብ ሜዳ ምእታዉ ሸቶ ኣመዝጊቡ ምንባሩ ዝዝከር እዩ ኣብዛ ግጥም 2 ነጥቢ 34 ተኽእሎ ምምዝጋብ ሸቶ ዝነበራ ኡራጋይ 2 ዕላመን ዝሓለዋ 17 ፈተነ ክተካይድን ከላ ብኣንጻሩ እቲ ኣገራሚት ጋንታ ናይ ዝውድድር ኮይና ዘላ ኬቨርደ ድማ ባዶ ነጥቢ 68 ተኽእሎ ምምዝጋብ ሸቶን 4 ዕላመን ዝሓለዋ ፈተነታት ኣካይዳ ኬቨርደ ድሕሪ ናይ 2002 ሴኔጋል ኣብ ቀዳማይ ስታፍያ ኣብ ዋንጫ ዓለም ኣብ ቀዳሞት 2 ግጥማት ዘይተሳዕረት ሃገር ኮይና ኬቨርደ ኣብዞም ዝሓለፉ 2 ግጥማት ተፃወታ 5 ፋውላት ጥራዮም ሰሪሖም እዚ ቁፅሪ ድማ ቁፅርታት ናይ ዝውድድር ካብ 1966 ክትሓዝ ካብ ዝጅምር እቲ ዝዋሓደ እዩ ወዲ 4 ዓመትን 18 መዓልታትን ሓላው ልዳት ኬቨርደ ቮዚንሃን ወዲ 4 ዓመትን 5 መዓልታትን ተፃወታይ ኡራጋይ ፈርናንዶ ሙሴራ ድማ እቶም ናይ ፈለማ ደቂ 4 ኣብ ሓደ ግጥም ዝተሰለፉ ተፃወቲ ብምዃን ኣብ ታሪክ ሰፊሮም ነዚ ምድብ ስጳኛ ብ4 ነጥብን 4 ፅብለልታ ሸቶን ቀዳመይቲ ኮይና ትቕልሶላ ኡራጋይን ኬቨርደን ብማዕረ 2 ነጥብን ባዶ ዕዳ ሸቶን ካልኣይን ሳልሳይን ተርታ ክሕዛን ከለዋ ስዑድ ዓረብ ድማ ብሓንቲ ነጥቢ 4ብዓይ ተርታ ሒዛላ ኣብ ምድብ 6 ወርቃዊ ወለዶኣ ከንቱ ዘባኽነት ቤልጅም ኣንጻርቶም ምስ ህሉ ኩነታት ቅድሚ ፀወታ ሓደ መዓልቲ ኣቐዲማ ናብ ኣሜሪካ ክትኣቱ ፍቓድ ዝረኸበት ኢራንን ገጢመን እዘን 2 ጋንታታት ኣብ ቀዳማይ ፀወተን ኣንጻር ግብፅን ኡራጋይን ብተኸታታሊ ነጥቢ ተመቒለን ብምንባረን ናብ ዝቕፅል ዙርያ ንምስጋር ኣብ ዝግጥም ዓወት ልዕሊ ዝኾነ ግዜዩ ኣገዲስዎን ኣትዩ ቤልጅም ዝያዳ ሚዛን ፀወታ ዝነበራ ጋንታ እኳ እንተነበረት ብስጋት ደረጃ ግን ኢራንያ ዝሓሸት ጋንታ ኮይና ምስያ ተፃወታይ ቤልጅም ንዶየ ንመሃዲ ተራሚ ካብ ምምዝጋብ ሸቶ ብምዕንቃፉ ድማ ብቐጥታዊት ቀያሕ ካርድ ካብ ሜዳ ተሰናቢቱ ኢራን ጎድሎ ተፃወቲ ቤልጅም ክትረብሓሉ ይከኣለትን ማዕረ 2-2 ተፈላለያ 700ዊት ሚዛን ፀወታ ዝተቆፃፀረት ቤልጅም 7 ዕላሞም ዝወቕዑ 23 ፈተነ ክተካይድን ከላ ኢራን ድማ 3 ዕላመን ዝወቕዓ 7 ፈተነታት ኣካይዳ
ገምጋም ዕድመ ተፃወታ 32 ዓመትን 181 መዓልታትን ዝነበረ ኢራን ኣብ ታሪክ ዋንጫ ዓለም

እታ ብዕድመ ዝዓበየ ተጻወቲ ናብ ሜዳ ዝለኣኸት ጋንታ ብምዃን ኣብ ታሪኽ ሰፊራ። ፍርዖናውያን ግብፂ ኣንጻር ኒውዚላንድ ኣብ ዘካየድዎ ግጥም ካብ ድሕሪ ተበጊሶም 3-1 ብምዕዋት ኣብ ታሪኾም ናይ ፈለማ ናይ ዋንጫ ዓለም ዓወቶም ኣመዝጊቦም። ኒውዚላንድ ዋላ እኳ ሳርማን ኣብ ምብል 15 ደቂቕ ብዘመዝገበላ ሸቶ ንዕረፍቲ መሪሓ እንተወፀት ግብፂ ድሕሪ ዕረፍቲ ካብ ሙስጣፋ ዚኮ ሙሓመድ ሳላሕን ትሬዚገትን ብዘመዝገበተን 3 ሸቶታት ካብ ድሕሪ ተበጊሳ 3-1 ተዓዊታ። ንጉስ ግብፂ ሙሓመድ ሳላሕ ኣብዛ ግጥም ሸቶ ካብ ምምዝጋብን ቀረብ ካብ ምግባርን ተወሳኺ ኣብዛ ግጥም ብዘካየዶም 5 ፈተነ ኣብ ልዳት ኣንጻር ጋንታ ብዝተንከፈን 13 ኩዓሳሱ ብዝፈጠሮም 5 ዕድላት እቲ ዝለዓለ ቁፅሪ ናይ ዝግጥም ዝሃረመ ተጻወታ ይገብሮም። ብዘይካዚ ሙሓመድ ሳላሕ ኣብ ዋንጫ ዓለም ሳልሰይቲ ሸቶ ብምዝጋብ ብዓብደል ፋውዚ ብ2 ሸቶታት ተታሒዙ ዝነበረ ግብረ ወሰን ሸቶ ግብፂ ኣብ ዋንጫ ዓለም ናብ ናይ ብሕቶ ኣሰጋጊርዎ ኣሎም። ኣብዛ ግጥም ወዲ 34 ዓመትን 7 መዓልታትን ዝነበረ ሙሓመድ ሳላሕ ብዕድመ ዝዓበየ ግብፃዊ ኣመዝጋብ ሸቶ ዋንጫ ዓለም ኮይኑ ንቀዳሚት ሸቶ ግብፅን ብሰላሕ ንዝተመዝገበት ካልኦት ሸቶ ዝሃንደስተ ሙስጣፋ ዚኮ ኣብ ታሪክ ዋንጫ ዓለም ናይ ፈለማ ተፃወታይ ግብፂ ናይ ሸቶን ቀረብን ኣበርክቶ ዝገበረ ተፃወታይ ንምዃን በቂዑ። ግብፂ ኣብ ዋንጫ ዓለም ንፈለማ ግዜ 3 ሸቶን ናይ ፈለማ ዓወትን ኣብ ዘመዝገበትሉ ግጥም ትሬዚጌት ካብ ወንበር ተላዒሉ ናይ ፈለማ ሸቶ ግብፂ ኣብ ዝውድድር ዘመዝገበ ተፃወታይ ኮይኑ ኒውዚላንድ ኣብ ግጥም ዋንጫ ዓለም ቀዲማ ሸቶ ኣመዝጊባ ተረቲዓ ክትወፅእ ንፈለማ እዋናዩ። ዘጊ 8 ናይ ዋንጫ ዓለም ግጥማት ኣካይዳ ዘላ ኒውዚላንድ ዓወት ከተመዝግባይ ከኣለትን ኣብ 4 ተዓዊታ ኣብ 4 ድማ ማዕረ ወፅያ። ግብፂ ኣብ ዝቕፅል ፀወታ ኣንጻር ኢራን ብውሕዱ ማዕረ ምስ ተፈላለ ናብ ዝቕፅል ዙርያ ምሕላፋ ከተረጋግፅ እያ። ነዚ ምድብ ግብፂ ብ4 ነጥብን 2 ፀብልታ ሸቶን ቀዳሚት ኮይና ትቕልሶ። ኢራንን ቤልጅምን ብማዕረ 2 ነጥቢ ይኽትሰልኣ፣ ኒውዚላንድ ድማ ብ1 ነጥቢ ራብዓይ ተርታሒዛላ። ግጥማት ዋንጫ ዓለም ሎም ምሸትን ናብ ፅባሕ ኣብ ዝውግሕ ለይተን ብ4 ግጥማት ቀፂሉ ከምስዩ። በዚ መሰረት ኣርጀንቲና ኣንጻር ኦስትሪያ ሰዓት 8፡00፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡
ጆርዳን ኣንጻር ኣልጀርያ ድማ ንጎሳ 16 ጸወተን ከካይዳየን። ኣብ ቀዳማይ ጸወታ ኣንጻር ጃፓን መዓለ 2-2 ዝተፈላለየት ሆላንድ ኣንጻርታ ንቱኒዝያ ብገፊ 5-1 ረቲዓ መሪሕነት ምድብ 6 ዝተረከበት ሸወደና ገጢማ። ኣሰልጣኒ ሆላንድ ሮናልድ ኮማን ኣንጻር ጃፓን ካብ ዝገጠመት ጋንታ ንኣጥቃዓይ ሳንደርላንድ ብሪያን ብሮበሪዩ ኣብ ክንዲ ኣጥቃዓይ ዌስትሃም ሳመርቪል መሪፁ። ብሮበሪ ዝተገብረሉ ትፅቢት ገና ኣውሽጢ 17 ደቃይቅ እዩ ብታሪካዊ ቁፅሪ መሊሱ። ብሮበሪ ኣውሽጢ 17 ደቃይቅ 2 ሸቶ ኣመዝጊቦ። ብሮበሪ ቅድሚ እዛ ገጥም ኣካይድዎን ኣብ ዝነበረ 13 ኣህጉራዊ ገጥማት ሓንቲ ሸቶ ጥራይ ኣመዝጊቡ ዝነበረ ተፃወታ እዩ። ኣብ ታሪክ ዋንጫ ዓለም ድማ ኣብ ዝወሓደ ደቃይቅ 2 ሸቶታት ናይዚ ውድድር ዘመዝገበ ራብዓይ ተፃወታይ ኮይኑ ብተፃወቲ ሆላንድ ፍፁም ዝተበልፁ ሸወደናውያን ድሕሪ ናይ ማይ ዕረፍቲ ዝሓሸ ምንቅስቃስ ብምንፅብራቅ ብመንገዲ ቪክቶር ዮኬሬሽን ያሲን ኣያርን ሓላው ልዳት ሆላንድ ቨርብሩገን ብቐጻሊ ክፍትንዎ ጀሚሮም። ሆላንድ ንክልተ ሸቶ ብሮበሪ ዓቂባ ንዕረፍቲ መሪሓ ውፅያ። ናይ ድሕሪ ዕረፍቲ ፀወታ 2 ደቃይቅ ጥራይ ምስ ተላዕሎ ኮዲ ጋግፖ ሳልሲት ሸቶ ሆላንድ ኣመዝጊቦም። ኣብ መበል 54 ደቂቕ ድማ ንሆላንድ ራብዒይቲ ንውልቁ ድማ ካልኦት ሸቶ ወሲኹ። ጋንቱ 4 ባሮክት ምራሕ ዝተዓዘበ ኣሰልጣኒ ሸወደን ግርሃም ፖተር ንኢላንጋ ናብ ሜዳ ቀይሩ ልኢኽዎም። ኢላንጋ ኣይዶንጎየን ኣብ ውሽጢ 4 ደቃይቕ ኣብ ሜዳ ብፀንሓሉ ንሸወደን ሓሳስ ተስፋ ዝሃበት ሸቶ ኣመዝጊብላ። ሸወደን ድሕሪ ሸቶ ኢላንጋ ንልዳት ሆላንድ ክደፍሩ ወይከኣሉን። ብኣንጻሩ ካብ ወንበር ተቐየርቲ ተላዒሉ ናብ ሜዳ ዝኣተወ ሳመርቪል 5 ሸቶ ሆላንድ ወሲኹ። እቲ ግጥም ድማ ብዓወት ሆላንድ ኣብ ልዕሊ ሸወደን 5-1 ተዓፅዩ። ኣብዛ ግጥም 2 ሸቶን ሓንቲ ቀረብን ዝገበረ ኮዲ ጋክፖ ብሉስ ተፃዋታይ ናይዚ ግጥም ተፀዊዑ። ኣብዛ ግጥም ዝተመዝገባ 6 ሸቶታት ኩለን ኣብ መድረኽ ፕሪምየር ሊግ እንግሊዝ ብፀወቱ ተፃወቲ ዝተመዝገባ ብምዃረን ፍሉይ ይገብሮም። ኣብዛ ግጥም 2 ሸቶ ዝተመዝገበ ኮዲ ጋክፖ ኣብ ናይ ምድብ ግጥማት ዋንጫ ዓለም ብዘመዝገበን 5 ሸቶታት ምዝወናኒ ናይቲ ክብረ ወሰን ሆላንዳዊ ሮቢን ቫን ፐርሲ ተመዓራርዩ። ሆላንድ ኣብ ሓደ ግጥም ዋንጫ ዓለም ብመንገዲ 2 ተፃወታ ከ2 ሸቶ ከተመዝግብ ንካልኣይ ግዜ እዩ። ኣብ ዋንጫ ዓለም 2014 ኣብ ልዕሊ ስጳኛ 5
ሓደ ኣብ ዝተዓወተትሉ ሮቢን ቫንፐርስን ኣርዮን ሩበንን ከክልተ ሸቶታት ኣመዝጊቦም ምንባሮም ኣይርስዕን። ሽወደን ኣብ ታሪኻ ኣብ ክጥማት ዋንጭ ዓለም ሰለስተ ልዕሊን ሸቶታት ተመዝጊቦዋ ክትስዓር ድሕና 1958 ብብራዚል ኣብ ፍጻመ ዝገጠማ ናይ 5-2 ስዕረት ንፈለማ ግዜኣ እዩ። ሽወደን ንቀዳሞት ሰለስተ ግጥማታ ድሕሪ ምዕዋታ ኣብ ናይ ምድብ ግጥማት ዋንጭ ዓለም ኣንጻር ኤሮጳውያን ሃገራት ኣብ ዘካየደቶም ናይ መወዳእታ 15 ግጥማት ክትዕወታ ይከኣለትን ኣብ 5 ማዕረ ወፅያ ኣብ 8 ድማ ተረቲዓ። ናብ ሰንበት ኣብ ዘውግሐ ለይቲ ኣባላት ናይ ዝምድብ ጃፓን ኣንጻር ቱኒዝያ ኣብ ዘካየዶ ግጥም ጃፓን ካብ ዩዌዳ 2 ሸቶታት ካብ ካማዳን ኢቶን ድማ ሓደ ሸቶ ብምዝጋብ ኣብ ልዕሊ ቱኒዝያ ብገፊሕ 4 ባሮት ዓዊታ። ኣብ ቀዳማይ ፀወታ ብሽወደን 5-1 ድሕሪ ምርትዓ ንኣሰልጣኒ ሳብሪ ኣብ ቀዳማይ ፀወታ ዘሰናበተት ናይ ፈለመ ሃገር ቱኒዝያ ናብዚ ኣንጻር ጃፓን ዘካየደቶ ግጥም ኣብ 2018 ንሞሮኮ ኣብ 2022 ድማ ንስዑድ ዓረብ ዝመርሐ ሃርቬ ረናርዲ ቆፂራቶም። ንጃፓንን ቱኒዝያን ዝረኸበ ግጥም መበል 1000 ፀወታ ዋንጫ ዓለም ብምንባሩ ነዚ ግጥም ዝመርሐ ማእከላይ ዳኛ ብፍሉይ ዲዛይን ዝተሰርሐ ማልያ ተኸዲኑ ኣትዩ። ጃፓን ኣብ ታሪክ ዋንጫ ዓለም ኣብ 4 ተኸታተልቲ ግጥማት ኣይተሰዕረትን፣ ኣብ 2 ተዓዊታ ኣብ 2 ድማ ማዕረ ወፅያ። ኣብ ታሪኻ ድማ እቲ ዝነውሐ ብዘይ ስዕረት ዝኸረቶ ጉዕዞ ዋንጫ ዓለም እዩ። ጃፓን ዘመዝገበቶ 4 ሸቶታት ኣብ ታሪክ ናይ ዝውድድር ብኤስያዊት ሃገር ዝተመዝገበ እቲ ዝበዝሐ ሸቶታት እዩ። በዚ መሰረት ንምድብ 6 ሆላንድን ጃፓንን ብተመሳሳሊ 4 ነጥቢ ብፀብለታ ሸቶ ተበላሊፀን ይቕልሶ ኣለዋ። ሽወደን ብ3 ነጥቢ ሳልሲቲ፣ ቱኒዝያ ድማ ብባዶ ነጥቢ ራብዓይ ተርታ ሒዛላ። ኣብ ቀዳማይ ናይ ምድብ ፀወታ ኣንጻር ሓዳስ ተሳታፊት ሃገር ናይ ዝውድድር ኩራሳኦ ብዘመዝገበቶ 7 ሸቶታት ዛጊድ እቲ ዝገፍሐ ውፅኢት ናይ ዝውድድር ኣመዝጊባ ዘላ ጀርመን ኣንጻርታ ንኤኳዶር ረቲዓ 3 ነጥቢ ዝነበረ ኣይቮሪ ኮስት ያገጢማ። ኣይቮሪ ኮስት ኣብ መበል 30 ደቂቕ ሓለቓ ጋንታ ፍራንኬሲ ብዝቁፅርላ ሸቶ ንዕረፍቲ 1-0 መሪሓ ውፅያ። ኣይቮሪ ኮስት ንዕረፍቲ ሒዛቶ ውፅያ ዘላ መሪሕነት ክሳብ ምድብ 90 ደቂቕ ብዝቕፅል እንተዳ ኮይኑ እታ ቀዳመይቲ ኣፍሪቃዊት ሃገር ናብ ዝቕፅል ዙርያ ዝሰገረት ክገብራ እዩ። ኣንጻር ክሮሳዊ 7 ሸቶ ዘመዝገበ መስመር መጥቃዕቲ ጀርመን ኣብ ዝግጥም ከምዝሓለፈ ውሕሉል ኮይኑ ይቀረበን። ኣሰልጣኒ ጀርመን ዩልያን ኔግለስመን ኣብ መበል 60 ደቂቕ ንፓቭሎቪች ብኤምሪ ንጃማል ሙስያላ ብኡንዳቭ ንሳነ ድማ ብለወሊን ቀይሩ ይትዎም። ኣብ ብራይተን ፈሺልካ ተባሂሉ ናብ ሽቱትጋር ዝተፋነወ ኡንዳቭ ኣብ መበል 68 ደቂቕ ንጀርመን ማዕረ ዝገበረ ሸቶ ኣመዝጊቡ። ምሸቱ ዝነበረት ኡንዳቭ ፀወታ ማዕረ ክዛዘም እናተቃረበ ኣብ መበሰን 4 ድቕ ልቢ ኣይቮርያውያን እሰበረት ካልኦት ሸቶ ወሲኹ ጅግና ናይ ዛምሸት ኮይኑ ምስዩም። ጀርመን ኣብ ልዕሊ ኣይቮሪ ኮስ ብዘመዝገበቶ ናይ 2-1 ዓወት ናብ ዝቕፅል ዙርያ ምሕላፋ ርጉፅ ገራ። ጀርመን ኣብ ዝሓለፉ 2 ውርድራት ዋንጭ ዓለም ካብ ናይ ምድብ ግጥማታ ከም ዝተኣልየት ኣይርስዕን። ብዘይካዚ ጀርመን ንቀዳሞት 2 ናይ ምድብ ግጥማታ ብዓወት ክትጅምር ድሕሪ ዋንጭ ዓለም 2006 ንመጀመርያ ግዜ እዩ። ብ3 ሸቶታት ክልተ ቀረብ ንብሉፃ መዝጋብ ሸቶ ናይ ዝውድድር ክመርሕ ጀሚሩ ዘሎ ኡንዳቭ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ። ብሊቨርፑል ዝህደን ዘሎ ናይ ክንፊ ኣጥቃዓይ ኣይቮሪኮስት እያን ዲያሞንደ ሓደ ካብቶም ንጀርመን ሕማም ርእሲ ኮይኖም ዘምሰይዋ ተፃወት እዩ። 56.1 ሚታዊት መጥቃዕቲ ኣይቮሪ ኮስት ብመስመር ያን ዲያሞንደ ዝተካየዱ ፈተነታት እዮም። ኣብዛ ፀወታ ውድ 29 ዓመትን 183 መዓልታትን ዝነበረ ፍራንኬሲ ኣብ 2010 ኣብ ግጥም ኣንጻር ብራዚል ኣብ 32 ዓመቱን 101 መዓልታትን ሸቶ ዘመዝገበ ዲዲየር ድሮግባ ተኸቲሉ ካልኣይ ብዕድመ ዝዓበየ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣይቮርያዊ ተፀወታይ ኮይኑ ኡንዳቭ ኣብ ግጥም ዋንጫ ዓለም ካብ ወንበር ተላዒሉ ኣብ 5 ሸቶ ኣስተዋጽኦ ገይሩ 3 ሸቶ ኣመዝጊቡ 2 ድማ ናይ ቅሸቶ ቀረብ ገይሩ። ኡንዳቭ ድሕሪ 2002 ሚዮዝላቭ ክሎዝ ኣብ 2 ተኸታተልቲ ቀዳሞት ናይ ዋንጫ ዓለም ግጥማቱ ሸቶ ዘመዝገበ ተፃወታይ ጀርመን ክኸውን በቂዑ። ኣባላት ምድብ 5 ኤኳዶር ኣንጻር ኩራሳኦ ኣብ ዘካየደ ግጥም ብዘይ ሸቶ ባዶ ባዶም ፍላይን ስዒቡ እታ ዝነኣሰት ኣብ ዋንጫ ዓለም ክትሳተፍ ክኢላ ዘላ ኩራሳኦ ናይ ፈለማ ናይ ዋንጫ ዓለም ነጥቢ ረኺባ። ኩራሳኦ ኣብዚ ግጥም ታሪኻዊት ሓንቲ ነጥቢ ሒዛ ክትወፅእ ዝኽኣለት ሓላዊ ርዳታ ኤሎይ ሩም ኣብ ምዕጋት ፈተነታ ተፃወቲ ኤኳዶር ብዘርኣዮ ድንቂ ብቕዓት እዩ።
ኢሎይ ሮም ኣብዛ ግጥም 15 ፈተነታት ብምድሓኑ ምስቲ ኣብ ታሪክ ዋንጫ ዓለም ዝበዝሐ ምድሓን ተባሂሉ ብናይ ቅድም ሓላውነትዳት ሕቡራት መንግስትታት ኣሜሪካ ቲም ሃዋርድ ዝተመዝገበ ክብረ ወሰን ተመዓራርዩ። ቲም ሃዋርድ ኣብ 2014 ኣብ ግጥም ኣንጻር ቤልጅም 15 ፈተነታት ኣብ ሓደ ግጥም ከም ዘድሓነ ኣይርስዕን። ኤኳዶር ኣብዚ ግጥም ዋላኳ 27 ፈተነታትን 3 ነጥቢ ባዶ 5 ተኽእሎ

ምምዝጋብ ሸወቶን ትነብራ ንሓላው ልዳት ኢሎን ሩም ሰጊራ ንኩዕሶ ኣብ መርበብ ኣንጻር ጋንታ ከተዕርፍ ኣይከኣለትን ኣብ ቀዳማይ ፀወታ ብኣይቨሪኮስት ሓደ ባሮ ዝተሰዕረት ኤኳዶር መስመር መጥቃዕታ ኣብ ክልቲኡ ግጥማት ካብ ዘካየዶም 39 ፈተነታት ሸቶ ከመዝግብ ኣይከኣለን እዚ መስመር ኣብ መጻረይ ግጥማት ካብ 18 ግጥማት 14 ሸቶ ኣመዝጊቡ ነይሩ እዚ ግጥም ድሕሪ 1966 ብወገን ክልተ መጋጥምቲ ክለባት 18 ታርጌቶም ዝወቕዑ ፈተነታት ተኻይዶም ከብቅዑ ሸቶ ዘይተረኣዮ ናይ ፈለማ ግጥም ዋንጫ ዓለም እዩ ኩራሳኡ ኣብዚ ግጥም 5-32 ልዕሊኡን ዝዕድሚም ተፃወቲ ምስ ቀዳሞት ተሰለፍቲ ኣውሪዳ ድሕሪ 6-5 ተመሳሳሊ ዕድመ ዘለዎም ተፃወቲ ዘውረዳ ኢራንን ብራዚልን ተኸቲላ ድማ ሳልሰይቲ ሃገር ኮይና በዚ መሰረት ጀርመን ንምድባ ብ6 ነጥቢ ቀዳሚት ኮይና ትቕልሶላ ኣይቨሪኮስ ብ3 ነጥቢ ካልኢቲ ኤኳዶር ብ1 ነጥቢ ሳልሰይቲ ኩራሳኡ ድማ ብተመሳሳሊ 1 ነጥቢ ብፀብለልታ ሸቶ ተበሊፃ ራብዓይ ተርታ ሒዛላ ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ሰላም ከመይ ትውዕሉ? ዝኸበርኩም ተኸታተልቲ ንሎሚ ሰሉስ 23 ሰነ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና። ኣርስተ ዜና፣ ኣብ ንዞባ ዓዲ ቀይሕ መደብ ንኡስ ርቡሕ ቃፅዖ ንምስፋሕ ይስራሕ ኣሎ። ኢስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ብልዑል ሓበንን ክብርን ተዘኪራ። ኣብ መደበር ፈልሲ ዒላ በርዒድ መደባት ምግራብ ንምዕዋት እኹል ፈልስታት ከም ተዳልወ ተሓቢሩ። ሰሜን ኮርያ ከም ወናኒት ኒክሌሳዊ ኣፅዋር መጠን ግቡእ ቦታ ብምሓዝ ኣበርክቶ ክትገብር ከም ትደሊ ፍሊጣ። ህንድን ቻይናን ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን። ሩስያ ኒክሌሳዊ ኣፅዋር ዝስከማ እስትራቴጂያውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባረንትስ ኣብሪራ። ብመደብ ንኡስ ርቡሕ ቃፅዖ ሕርሻ ዝሕረስ መሬት ውፅኢቱ ኣተባብዒ ስለ ዝኾነ ሓረስቶት ብግቡእ ክጥቀምሉ ክኢላታት ኣተሓሳሲቦም። ክኢላ ንኡስ ርቡሕ ቃፅዖ ሕርሻ ብንዞባ ዓዲ ቀይሕ ኣቶ ተስፉ ጣዕመ ሎሚ ዓመት ኣብ ምምሕዳራት ከባቢ ኣውሁነ፣ ደርዓ፣ መንደፈራ፣ ሓይነባ፣ ተኾንዳዕን ማእለውያን 120 ሄክታር ብመደብ ንኡስ ርቡሕ ቃፅዖ ሕርሻ ክዝራእ ከም ተዳልወ ገሊጹ። እዚ ስጉምቲ እዚ ዝተወስደ ዝሓለፈ ዓመት ኣብ 64 ሄክታር ተፈቲኑ ውፅኢቱ ኣዕጋቢ ስለ ዝነበረ ከም ዝኾነ ድማ ኣብሪሁ። ሓላፊ ነቕጣ ምምሕዳራት ከባቢ ማዕለውያን ተኾንዳዕን ኣቶ ተዓገስ ተኽለ ብወገኑ ኣብቲ ዝከታተሎ ነቕጣ 25 ሄክታር ንምልማዕ መደብ ከም ዝወፀን ከም ተተግበረን ሓቢሩ። ኪላ ልምዓት ብቕሊ ኣቶ ኣብርሃም በየነ ብግዲኡ ሓረስቶት ረብሓ ብመስመር ምዝራብ ብፈተነ ተገንዚቦሞ ስለ ዘለዉ ብርኩት እቶት ክሓፍሱ ትፅቢት ከም ዝግበር ገሊጹ። ብመደብ ንኡስ ርቡሕ ቃፅዖ ሕርሻ ብዓመት 3 ግዜ ከም ዝራ ዝተቐስቶም ኪላታት ኣብ ቀዳማይ እብረ ስርናይ፣ ዕፉንን መሸላን፣ ኣብ ካልኣይ እብረ ጥረታት፣ ኣብ ሳልሳይ እብረ ድማ ናይ ቅብኢ ኣዝርእቲ ከም ዝለምዕን ፅቡቕ እቶት ከም ዝህብን ይገልፁ። 20 ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለና ሃገራት ሽምዓን ጥዋፍን ብምብራህ ናይ እግሪ ጉዕዞ ብምክያድ ከምኡውን ነታ ዕለት ብዝገልፅ ስነ ጥበባዊ መሰናድኦታት ብልዑል ሓበን ተዘኪራ። ጋዜጠኛ ኣርሴ ማስመሮም ከካብ ቦቱ ንዝበፅሐና ሓበሬታ ኣብ ሓደ ፀብፃብ ኣዋሂዳቶላ ዳናይት ተስፋዝጊ ከተቕርቦ እያ።
1: ኣባላት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ብ19 ሰነ ኣብ ቀፅሪ ኤምባሲ ኣብ ዝወደብዎ ናይ ዝኽሪ መደብ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ቢንያም በርሀ ኣብ ዘስምዖ ቓል ኤርትራ ንኹሉ ተፃብኦታት ብምምካት ናፅነታን ልኡላውነታን ዓቂባ ኣብዚ ደረጃ ዝበፅሐት ሳላ ዝኸፈለቶ ረዚን መስዋእቲ ከም ዝኾነ ብምጥቃስ ኣብዛ ረዛን ዕለት ማዕረ ማዕረ ዝኽሪ ሕድሪ ሰማዕታትና ንምትግባር ዝኣተናዮ መብፅዓ ከነሐድስ ከም ዝግባእ ኣዘኻኺሩ። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዝተፈላለያ ከተማታት ሽወደን ኣብ ዘካየድዎ ናይ ዝኽሪ መደብ ማዕከን ሕድሪ ሰማዕታት ንምስሳን ሰላም ሃገር ንምዕቃብ ከምኡውን መደባት ልምዓትን ህንፀትን ንምዕዋት ምብፅዖም ኣሐዲሶም። ብ20 ሰነ ኣብ ከተማ ስቶኮልም ኣብ ዝተኻየደ ስነ ስርዓት ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ስድራ ስዋኣት ምንባይ ናይ ቀዳምነታት ቀዳምነት ከም ዝኾነ ብምጥቃስ ዜጋታት ኣብ ዝሃለዉ ሃልዮም ነዚ ሃገራዊ መደብ ዝገብርዎ ኣበርክቶ ክዕዝዙ ኣዘኻኺሩ። ኣብቲ ኣጋጣሚ 106,300 ክሮነር ሽወደን ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ። ኣብ ተመሳሳሊ ዕለት ኤርትራውያን ነበርቲ ከተማታት ዴንማርክ ሰማዕታቶም ኣብ ዝዘከርሉ ገንዘባዊ ወፍያታት ከም ዝገበሩ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ። ኤርትራውያን ነበርቲ ዱበይን ኣቡዳብን ሕቡራት ኢማራት ዓረብ በብወገኖም ኣብ ዝወደብዎ ናይ ዝኽሪ መደባት ስድራ ስዋኣት ንምሕብሓብ ንዝኣተውዎ መብፅዓ ኣብ ዘሐደስሉ ኣብ ኣቡዳቢ ኣብ ዝተኻየደ ናይ ዝኽሪ መደብ 4780 ደርሃም ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ። ብካልእ ወገን ኣብ ፈረንሳ ዝነብሩ ኤርትራውያን በብከተማኦም መዓልቲ ሰማእታት ኣብ ዝዘከርሉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ኣብ ፓሪስ ኣብ ዝተኻየደ መደብ ኣብ ዘስምዖ ቓል እቲ ዓለት ህዝቢ ኤርትራ ናፅነትና ኣብ ምምፃእን ልኡላውነትና ኣብ ምኽባርን ሂወቶም ንዝወፈዩ ጀጋኑ ደቁ ዝዝክረላ ረዛን ዕለት ከም ዝኾነት ብምግላፅ ስድራ ቤቶም ንምንባይ ነፍሲ ወከፍ ዜጋ እጃሙ ከበርክት ተላብዩ ኣብ ሕቡራት መንግስታት ኣሜሪካ ኣብ ኮሎምበስን ሲንሲናቲን ኦሃዮ ሃሪስበርግ ፔንስልቬንያ ፊላደልፊያ ኦክላንድ ካሊፎርኒያ ፎኒክስ ሲያትልን ከባቢኣን ከምኡውን ራሊ ኖርዝ ካሮላይናን ዝነብሩ ዜጋታት በብወገኖም ኣብ ዝወደብዎ ስነ ስርዓት ንሰማእታቶም ብልዑል ሓበና ብዝዘከርሉ ሕድሮም ንምትግባር ብሓድነት ኣብ መብፅዖም ፀኒዖም ከም ዘለዉ ኣረጋጊፆም ተሳተፍቲ ብድምር $44,758 ኣሜሪካ ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋእትን ክወፍዩ ከለዉ ነበርቲ ስያትል ብተወሳኺ ሓላፍነት ምንባይ 120 ስድራ ስዋኣት ወሲዶም ኤርትራውያን ነበርቲ ምብራቕ ስዑድያ ደማምን ከባቢኣን ብወገኖም ኣብ ዝወደብዎ መደባ ዝኽርሓበን ብድምር 17 ስድራ ሰማእታት ናይ ምንባይ ሓላፍነት ወሲዶም ኣብ ካናዳ ድማ ኤርትራውያን ነበርቲ ቶሮንቶ ካልጋሪ ኤድመንተንን ሳስካስቱንን ሕድሪ ሰማእታት ብልምዓት ምድባስ ዘለዎም ቅሩብነት ኣረጋጊፆም ብተመሳሳሊ ኤርትራውያን ነበርቲ ናይሮቢ ኬንያ ናይ እግሪ ጉዕዞ ብምክያድን ሽምዓ ብምብራህን ሰማእታቶም ብሓበን ዘኪሮም እቲ ናይ ዝኽሪ መደባት ንቅያ ጀጋኑ ሰማእታት ብዝገልፅ ስነጥበባውን ባህላውን ዕዮታት ዝተሰነየ ነይሩ
0: ኣባላት ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ኣብ መቓብር ሓርበኛታት ማእተታዊ ንጥፈታት ኣሰላሲሎም እቲ ልዕሊ 1300 ኣባላት ዝተሳተፈዎ ዕማም ምፅጋን ቀፅሪ መቓብር ሰራማእታት ምኽስኳስን ፅሬትን ዘጠቓለለ ነይሩ ሓላፊ ስታፍ ህንፃ ካፕቴን ተስፋ ፅን ተወልዳ ኣብ ዝሃቦ ሓበሬታ እቲ መደብ ኣካል ናይቲ ንሰማእታትና ብሓበን ንምዝካር ኣብ ውሽጢ ሃገርን ወፃእን ክካየድ ዝቐነየ መሳነድኦታት ከም ዝኾነ ገሊፁ ሓላፊ ምምሕዳር ካፕቴን ኣተሸም ሃይለ ብወገኑ ዓመት መፀ ብምክንያት 20 ሰነ ዝካየድ ንጥፈታት ኣካል ናይቲ ሕድሪ ሰማእታት ንምትግባር ዝኣተናየ መብፅዓ ከም ዝኾነ ኣረዲዩ ኣብ ንዞባ ዒላ በርዒት ተደኪና እትርከብ መደበር ፈልሲ 40 ሰባ ኣብ ወቕቲ ክራማት ንዝካየድ መደባት ምግራብ ኣስታት 193,000 ፈልስታት ከም ዘዳለወት ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ሃብተስላሴ ገብረትንሳኤ ገሊፁ እታ መደበር ፈልሲ ፀቐይጣ እትሰርሓሎም ቁፅሮም እናብ ሓደ ዝመፅእ ዘሎ መበቆላውያን ኣግራብ ከም ዝኾነ ብምሕባር ኣስታት 150,000 ካብቲ ተዳልዩ ዘሎ ፈልስታት ናይ መበቆላውያን ኣግራብ ከም ዝኾነ ኣረዲዩ እታ መደበር እተዳልዎ ፈልስታት ኣብ ዞባታት ዓንሰባን ሰሜናዊ ቀይሕ ባሕርን ዘሎ ጠለባት ንምምላእ ከም ዝውዕል ጠቒሱ ድማ እቲ ናይ ምትካል መደባት ኣብቶም ንጥፈታት ምዕቃብ ሓመድን ማይን ዝተኻየደሎም ማይ ኩዖታትን ስንጭሮታትን ጥራይ ከይተሓፅረ ኣብ ኣብያተ ትምህርቲ ትካላት ጥዕና ኣብያተ ፅሕፈት መንግስትን ናይ እምነት ቦታታትን ከም ዝካየድ ኣነፂሩ ኣቶ ሃይለ ስላሴ ኣብ መወዳእታ ሓለዋን ቁፅፅርን ሃብቲ ገረብ ንሚኒስትሪ ሕርሻ በዓል ስልጣን ኣግራብን እንስሳ ዘገዳምን ከምኡውን ንምምሕዳር ጥራይ ዝግደፍ ዕማም ስለ ዘይኮነ ነፍሲ ወከፍ ዜጋን ትካልን ዕቱብ ኣቓልቦን ኣተሓሕዛን ክገብር ተላብዩ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ፕሬዚደንት

ሰው ዓቕሚ ሃገሮ ምዕባይን ምስፋሕን ነቲ ዘይግመትን ዝተሓላለኸን ዓለማዊ ፀጥታዊ ኩነታት ንምምካት እቲ እንኮን ቁኑዕን መንገዲ ከም ዝኾነ ድማ ፕሬዚደንት ኪም ኣነፂሩ። ብዘይካዚ ኣሜሪካን ደቡብ ኮርያን ዝተዋሃደ ኒክሌሳዊ ዓቕምን ብቐጻሊ ብምዕባይ ንፀጥታዊ ኩነታት ሓውሲ ደሴት ኮርያ ኣብ ሓደጋ የእትዎ ከም ዘለዋ ብትሪ ወቒሱ። ኒክሌሳዊ መደባታ ንግዳማዊ ተፀዋኦታት ብሓፈሻ ካብ ኣሜሪካን ደቡብ ኮርያን ክመፃ ንዝኽእል ወተሃድራዊ ስጋት ድማ ብፍላይ ንምምካት ወሳኒ ተራ ከም ዘለዎ እያ ሰሜን ኮርያ ትገልጽ። ካብ 26 ክሳብ 217 6 ኒክሌሳዊ ፈተነታት ዘካየደት ሰሜን ኮርያ ኣገዳሲ ምስ ዝኸውን ተወሳኺ ኒክሌሳዊ ፈተነታት ከተካይድ ከም ትኽእል እያ ከተጠንቅቕ ጸኒሓ። ህንድን ቻይናን ትማሊ 22 ሰነ ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን ዝተገልጸ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩን ኣማኻሪ ሃገራዊ ድሕነት ህንዲ ኣጂት ዶቫልን ጎኒ ጎኒ እቲ ኣብ ከተማ ኒው ደልሂ ህንዲ ዝተቓንዐ መበል 16 ኣኼባ ኣማኻርቲ ሃገራዊ ድሕነት ኣባል ሃገራት ብሪክስ ኣብ ዘካየድዎ ርክብ እዩ። ክልቲኦም ወገናት ኣብ ዝምድና ሃገራቶም ንዝተረኣየ ምዕባለታትን ዶባዊ ወጥሪ ብሰላማዊ መንገዲ ንምፍታሕ ንዝግበር ዘሎ ጻዕርታትን ገምጊሞም። ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ኣብ ዛህቦ መግለፂ ኣብ መንጎ ሃገሩን ህንድን ተቋሪፁ ዘሎ ናይ ዘተ መድረኻት ዳግማይ ክጅመር ከምኡውን ኣብ ፅላታት ንግዲ ፋይናንስ ሕግን ካልኦት መዳያትን ዝካየድ ምትሕባር ክሰፍሕን ፀዊዑ። ብዘይካዚ ክልቴና ሃገራት ንረብሓታት ሓድሕድን ከኽብራን ተኣፈፍቲ ጉዳያት ብጥንቃቐ ክሕዛና ተሓሳሲበን። መራሕቲ ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ወርሒ ጥቅምቲ 224 ኣብ ዘካየደ ርክብ ኣብ መንጎ ሃገራቶም ዘሎ ዶባዊ ምስሓብ ንምፍታሕ ከም ተረዳድኡ ዝዝከር እዩ። ሩስያ ኒክሌሳዊ ኣፅዋር ዝስከማ ስትራቴጂያውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባረንትስ ኣብሪራ። ሚኒስትሪ ምክልኻል ሩስያ ኣብ ዘውፅኦ መግለፂ እተን ደብደብቲ ነፈርቲ ብናይ ኩናት ነፈርቲ ተዓጂበን ንልዕሊ 16 ሰዓታት ከም ዝበረራን ኣብ እዋን በረራ ነዳዲ ናይ ምምላእ ልምምድ ከም ዘካየደን ሓቢሩ። እቲ በረራ ብመሰረተ ኣህጉራዊ ሕግታት ከም ተካየደን ንካልኦት ሃገራት ባዕሎታ ከምዘይፀሉን እቲ ሚኒስትሪ ብተወሳኺ ነፂሩ። ሩስያ ኣብ ክልል ኣየር ኣርክቲካዊ ውቅያኖስ ጸሊም ባሕርን ባሕሪ ባልቲክን ተመሳሳሊ በረራታት ከተካየድ ምፅናሓ ፀብፀባት የረዱ። ሩስያ ጥራይ ዘይኮነት ኣሜሪካ ትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካየዳ ይጥቀስ። መንግስቲ ካናዳ ኒክሌሳዊ ፀዓት ሃገሩ ንምዕባይ ዝዓለመ ሓድሽ ስትራቴጂ ከም ዘውፅ ብ22 ሰነ ብወጊዒ ኣፍሊጡ። እዚ ብሚኒስተር ፀዓትን ባህርያዊ ፀጋታትን ቲም ሆጅሰን ዝወፀ መደብ ኣብ ውሽጢ 15 ዓመታት ክሳብ 10 ዓበይቲ ኒክሌሳዊ መመንጨዊ መደበራት ንምህናፅ ዝዓለመ እዩ። ክልተ ካብቶም መመንጨዊታት ክሳብ 230 ዝተረፉ ድማ ክሳብ 240 ክህነፁ መደብ ተታሒዙ ኣሎ። እቲ መደብ ልዕሊ 100 ቢልዮን ዶላር ወፃኢታት ከምዝሓትት ከም ዝኽእል ድማ ተኣሚቱ። ኣብዚ እዋን እዚ ኒክሌሳዊ ፀዓት ኣሳት 13 ሚታዊት ካብ ቀረብ ሓይሊ ኤሌክትሪክ ካናዳ ከም ዝሽፍን ፀብፀባት ይሕብሩ። ማሊ፣ ኒጀርን ቡርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕጋዘን ከስፋሓ ተረዳድየን። ሰለስተን ሃገራት ኣብዚ ምርዳእ ዝበፅሓ ኣብ ዝሓለፈ ሰሙን ኣብ ኒጀር ብዝተካየደ ሽብራዊ መጥቃዕቲ ሰብኣዊ ክሳራ ድሕሪ ምውራድ እዩ። እቲ መጥቃዕቲ ኢድ ግዳማውያን ሓይልታት ከም ዝነበሮ ዝገለጻትን ሃገራት ክፍፀም ዝኽእል ተወሳኺ መጥቃዕትታት ንምምካት ወተሃድራውን ፀጥታውን ጥምረተን ከም ዝሓይላ ነፂረን። ማሊ፣ ኒጀርን ቡርኪና ፋሶን ከም ኣካልቲ ሓበራዊ ሓይሊ ንምቓም ኣብ 223 ዝኸተመዎ ስምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብፀባት የረዱ። ሰለስተን ሃገራት ኣብ መሬተን ዓስኪሩን ዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ዝነበረን ፀጥታውን ወተሃድራውን ውዕላት ድሕሪ ምብታኽን ኣብ ልዕሊየን ዝካየድ ግዳማዊ ተፃብኦታት ከም ዝወሰኸ እዩ ዝግለጽ። ፈረንሳ ንሉዕላውነትን ዝፀባእ ስለያዊ ንጥፈታት ከም ተካይድ እተን ሃገራት ብተደጋጋሚ ክኸሳ ጸኒሕና ኣለዋ። ብርክት ዝበለ ኣባላት ኔቶ ዝሳተፎ ዘለዋ ሓበራዊ ወተሃድራዊ ልምምድ ኣብ ሊቱዌንያ ይካየድ ኣሎ። ኣብዚ ኣሜሪካን ጀርመንን ዝርከበን ኣባላት ኪዳን ዝካየድኦ ዘለዋ ልምምድ ልዕሊ 5,000 ወተሃድራትን ኣሳት 500 ነፈርትን ታንክታትን ይሳተፋ ከም ዘለዋ ተገሊጹ። ዕላማ እዚ ክሳብ መወዳእታ ናይ ዝወርሒ ዝቕፅል ልምምድ ወተሃድራዊ ዓቕሚ ኣባላት ንምምዛን ምዃኑ እኳ ይግለጽ እንተሎ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ክኸውን ከም ዝኽእል ግን ተንተንቲ ይእምቱ። ኔቶ ኣብ ምብራቕ ኤውሮጳ ንዝርከባ ኣባላቱ ብሓፈሻ ምስ ሩስያ ንዝዳውባ ድማ ብፍላይ ካዕጥቕ ምፅንሑ ዝፍለጥ እዩ።
እቲ ስጉምቲ

እቲ ክዳን ኣብ ምብራቅ ኤሮጳ ንዘካይዶ ዘሎ ምስፍሕፋሕ ንምስልሳል ዝሕግዝ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። እዚ ከምዚ ንከሎ ሩስያ ምንቅስቃስ ኔቶ ከም ዝከታተላ ዝገለፀትን ኒክለሰብ ኣፅዋር ዝዋደደለን ስትራቴጂያውያን ድብድብ ነፈርቲ ብክላ ኣየር ባሕሪ ኣርክቲክ ከም ዘብረረት ገሊፃ። እቲ ናይ በረራ ስጉምቲ ነቲ ኪዳን መልእኽቲ ከም ዘመሓላልፍ ሚኒስትሪ ምክልኻል ሩስያ ሓቢሩ ኣሎ። ኣብ ኣህጉር ኤሮጳ ኣብ ዝሓለፈ 4 ዓመታት ምስ ቁትር ዋዒብ ዝተኣሳሰር ጥዕናዊ ፀገማት ልዕሊ 200,000 ሰባት ሞይቶም ዝብል ግምታት ከም ዘሎ መፅናዕታዊ ፀብፀባት ኣሚቶም። ብዘካዚ በቲ ክስተት ልዕሊ 160 ቢልዮን ዶላር ዝግመት ቁጠባዊ ክሳራታት ከም ዝወረደ እቶም ፀብፀባት ብተወሳኺ ኣረድዮም። ፈረንሳ፣ ስፓኛ፣ ኢጣልያ፣ ፖርቱጋልን ግሪክን በቲ ሓደጋ ሕልፊ ካልኦት ከም ተሃስያ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ ኣብዚ እዋን እዚ ኣብ ሰፊሕ ከባቢታት ኤሮጳ ተኸሲሱ ዘሎ ቁትር ዋዒ ሰብኣዊ ክሳራታት ክወርድ ከም ዝጀመረ ተቓሊሑ። ኣብ ገለ ክፋላት ፈረንሳን ስፓኛን መጠን ዋዒ 45 ዲግሪ ሴንቲግሬድ በፂሑ ከም ዘሎ ዝጠቐሱ ፀብፀባት ብሰንኩ እተን ሃገራት ዝለዓለ ናይ መጠንቀቕታ ኣዋጅ ኣመሓላለፈን ከም ዘሎ ኣፍሊጦም። በቲ ዋዒ ኣብ ፈረንሳ ብውሕዱ 5 ሰባት ከም ዝመቱ ዝገለፁ ተዓዘብቲ ሓደጋታት ባርዕ ክኽሰት ጀሚሩ ከም ዘሎ ሓቢሮም። ኣብዚ ዓመት እዚ ተሪዮታት ኤልኒኖ ክኽሰት ከም ዝኽእል ውድብ ሕብራት ሃገራት ኣቐዲሙ ምጥንቃቁ ዝዝከር እዩ። ኤልኒኖ ኣብ 2023/24 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀብፀባት ይረዱ። እንዲ ኣብዚ ሒዝናዮ ዘለና ወርሒ ሰነ ካብ ሩስያ ዝሸመተቶ መጠን ነዳዲ ምስቲ ናይ ቅድሚያ ወርሒ ክነፃፀር እንከሎ ብኣሳት 400ታዊት ከም ዝዓበየ ተገሊጹ። በዚ መሰረት ኣብ ወርሒ ግንቦት መዓልታዊ ኣስታት 1.9 ሚልዮን በርሚል ትዕድግ ዝነበረት ህንዲ ኣብዚ ወርሒ እዚ ነቲ ኣሃዝ ናብ 2.66 ሚልዮን በርሚል ክባቢላቶላ። ሚኒስትሪ ፀዓት ህንዲ እቲ መጠን ኣብ ዝመፅእ ወርሓት ሓምለን ንሓሰን እውን መሊሱ ክውስኽ ምዃኑ ሓቢሩ ኣሎ። ዝዓበየ ጠለብ ነዳዲ እያ ካብ ዞባ ማእከላይ ምብራቅ እተማል ህንዲ ኣብዚ ዞባ ድሕሪ ዝተኸስተ ፀጥታውን ወተሃድራውን ቅልውላው ሕፅረት ንምምላእ መጠመታ ናብ ካልኦት ሃገራት ከም ዝገበረ ትግለጽ። ከም ኣካል ናይዚ ህንዲ ኣብ ዝሓለፈ ቀረባ ሳምንታት ኣብ መዳይ ፀዓት ዘተኮረ ስምዕ ምስ ቬኔዙዌላ ከም ዝኸተመት ዝዝከር እዩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርሳቱ ኣብ ንዞባ ዓዲ ቀይሕ መደብ ንስ ርቡሕ ቃፅዖ ንምስፋሕ ይስራሕ ኣሎ። ኢስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ብልዑል ሓበንን ክብርን ተዘኪራ። ኣብ መደበር ፈልሲ ዒላ ብርዒድ መደባት ምግራብ ንምዕዋት እኹል ፈልስታት ከም ተዳለወ ተሓቢሩ። ሰሜን ኮርያ ከም ወናኒት ኒክለሳዊ ኣፅዋር መጠን ግቡእ ቦታ ብምሓዝ ኣበርክቶ ክትገብር ከም ትደሊ ፍሊጣ። ህንድን ቻይናን ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርብ ኣካይደን። ሩስያ ኒክለሳዊ ኣፅዋር ዝስከማ ስትራቴጂያውያን ደብደብቲ ነፈርቲ ኣብ ክላ ኣየር ባሕሪ ባረንትስ ኣብሪራ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ዝተረፉ መደባትና ሰላም።

ወዲ ሰብ ካብጥንቲ ዝተፈጥረት ነፍሲ ንኸይሓስማ ምስ ዘሎ ኩነታት ዝምችኦ ኹነት ንምፍጠር መንገዲ ሓሰውካ ምባል ኣዲ ኣይዋዕለን። ስለዚ ድማ እዩ ምስ ባህሪ ብምቅላስ ንዘሎ ተጻብኦን ዘይምችኡ ኩነታትን ብምብልሓትን ምትዕፅጻፍን ክገጥሞ ዝፍትን። ሓደ ካብኡ ድማ መንበሪ ገዝኡን ቅዲ ኣነባብሮኡን እዩ። ዘይከም ሎሚ ኣብ ግዜ ሃሩር ከስሕለካ ዝኽእል፣ ኣብ ግዜ ቁሪ ድማ ዋዕ ክፈጥሩልካ ዝኽእሉ ዝተፈላለዩ ኤሌክትሪካዊ መሳርሒታት ከይተማሃዙ እንከለዉ ወዲ ሰብ በቲ ዝነበሮ ባህርያዊ ነገራት ተጠቂም እዩ ንዘጋጥሞ ዝነበረ ባህርያዊ ኩነታት ዝገጥሞ ነይሩ። ኣብ ሃገርና ምስ እንምለስ እውን ከምኡ 9 ብሄራትና ኣብ ዝተፈላለየ ቅርፂ መሬትን ኩነታት ኣየርን ዝውንን ኩርናዕት ሃገርና የን ዝርከባ። እዘን ብሄራት ዝኽተሎ ቅዲ ኣነባብራን ባህልን ልምዲ ድማ በቲ ኣብ ከባቢኤን ዘሎ ኩነታት ክፅሎ ግድነት ይኸውን።

መንበሪ ገዛ ዕላምኡ መፅለሊ ኮይኑ ካብ ንፋስ ቁሪ ፀሓይ ወዘተ ንምክልኻል ስለ ዝኾነ ኣሰራርሑን ቅርፁን በቲ ኣብቲ ቦታ ዘሎ ክሌማ ክፅሎ ግድነት ይኸውን። እቲ ነብረሉ ከባቢ ቆራርም ዝኸውን እቲ ሃንፆ ገዛ ከመይ ገይሩ ካብ ቁርን ማይን ክከላኸለልካ ይኽእል ኣብ ግምት ዘእተወ ይኸውን። ኣብ ኣተሃናንፃ ባህላዊ ገዛ ብመንፀር ልምድን ባህልን እቲ ብሄር ዝፈላለ እኳ እንተኾነ ብሓፈሻ ግን ከምቲ ኣቐዲሙ ክጥቀስ ዝፀንሐ ብክሌማ ዝፅሎ እዩ። ስለዝኾነ ድማ ኣብ ተመሳሳሊ ክሌማ ዘለዎ ቦታታት ዝርከቡ ብሄራት ሓፈሻዊ ዘመሳስል ኣሰራርሓ ዘለዎ ባህላዊ መንበሪ ገዛ ይውንኑ።

ክቡራት ተዓዘብቲ፣ ንሎም እምበኣር ንኣሰራርሓ ባህላዊ ገዛ ብሄራትና ዘላል መደብ ኢና ናብ ኸም ከነብሎ ህድሞ መብዛሕትኡ ግዜ ኣብ ከበሳታት ሃገርና ዝርከብ ባህላዊ መንበሪ ገዛ እዩ። ብሄራት ትግርኛን ሳውን ድማ ቀንዲ ተጠቀምቲ ህድሞ ኮይኖም ንረኽቦም። ህድሞ ነቲ ኣብ ከበሳታት ሃገርና ዝርከብ ክሌማ ክፃውር ዝኽእልን ንተጠቀምቱ ድማ ብመጠኑ መስተርሆት ክፈጥር ከም ዝኽእል ጌርካ እዩ ዝስራሕ። ህድሞ ኣብ መብዛሕትኡ ቦታታት ምስ ገበልኡ ይስራሕ፣ ሳሕቲ እውን ገበላ ዘይብሉ ይስራሕ እዩ። ንዕቤቱ ንዝብልከት ድማ ከከም ዓቕሚ ናይቲ በዓል ገዛ ይኸውን።

ህድሞ ሙሉእ ብምሉእ ብባህርያዊ ነገራት እዩ ዝስራሕ። ህድሞ ንኽስራሕ እቶም ቀንዲ ዘቕሙ ኣካላት ኣብ መሬት ዝትከል ኣዕኑድን ኣብ ላዕሊ ዝጋደም ባላ ወይ ድማ ብባህላዊ ኣፀዋውዓ ገመልን ስለ ዝኾነ ካብቶም ዝደልደሉን ዝተረሩን ኣግራብ ተመሪፆም ይዳለዉ። ዝትከል ኣዕኑድ ኣነፃፂርካ ድሕር ምቓም፣ ገመል ድሕር ምግዳምን ድማ ናብ ሓርከም ትሰግር፣ ሓርከም ድማ ይርብረብ። ሓርከም ባህላዊ መፀውዒ ናይቲ ኣብቲ ተዳልዩ ዘሎ ኣዕኑድን ገመልን ዝርብረብ ገረብ እዩ። ሓርከም ምስ ተረብረበ ዝስዕብ መስርሕ ድማ ምቕማጥ ሳዕርን ዝተፈላለየ ቆፅለ መፅልን ይኸውን። ዕላማ ናይዚ ድማ ኣብ መንጎቶም ዝተረብረቡ ኣግራብ ክህሉ ንዝኽእል ከፋት ንምዕባስ እዩ። ድሕሪ እዚ ዝስዕብ መስርሕ ምድብዳብ ሓመድ ይኸውን። ፅሩይን ምሩፅን ሓመድ ብምቕራብ ድማ ህድሞ ይድብደብ። ዝማን ህድሞ ኣብ ማእከሉ በሪኽ ወይ ድማ ንፍሕ ዝበለ፣ ወሰናስኑ ድማ ለጥቕ ዝበለ ወይ ድማ ማይ ኩዖ ጌርካ ይስራሕ። እዚ ከዓ ኣብ ግዜ ኣኽራማት ንዝዘነበ ማይ ንኸይዓቁር ንምክልኻል እዩ።

ምትካል ዓኑድ ንርብራብ ሓርከም ስዕቡ እውን ቆፅለ መፅልን ሳዕርን ሓመድን ምስ ተዛዘመ ዝስዕብ መስርሕ ምንዳቕ ይኸውን። ህድሞ ድልዱልን ንነዊሕ ዓመታት ከገልግል ዝኽእልን እዩ። ቅርፁን ኣቃውምን ብሓፈሻ እኳ ዘመሳሰል እንተኾነ ካብ ከባቢ ናብ ከባቢ ግን ይፈላለ። ከከም ኣድላይነቱን እትነብረሉ ክሌማን ድማ ክሳብ 3 መእተውን ሓደ መስኮትን ዝውንን ጌርካ ክስራሕ ይከኣል። ንውሽጣዊ ኣቃውሞ ህድሞ ንዝምልከት ድማ ንውሻጠ ዝኸውን መደቀሲ ሰብኣይ፣ ምሕደር ማል ወዘተ እናተባህለ ክመቓቐል ይኽእል።

ምትሕጋዝን ምትሕልላይን ካብቲ ዘቕርዕ መለለይ መንነትና እዩ። ህድሞ ኣብ ዝስራሓሉ ግዜ ድማ ሓላፍነት ናይ ሓደ ውልቀ ሰብ ኣይኮነን። በዓል ገዛ ህድሞ ክሰርሕ ደልዩ ምህላው ንዓዱ ይነግር እሞ ዓዲ ድማ ብምትእኻብ ወፈራ ህድሞ ይሰርሓሉ። ኣጉዶ ልሙድ መንበሪ ገዛ መብዛሕትኦም ብሄራትና እዩ። ምስ ህድሞ ብምንፅፃር ድማ ንኣሰራርሑ ይኹን ሓፈሻዊ ኣቃውምኡ ካብ ህድሞ ፍኹስ ዝበለ እዩ። ኣጉዶ ሓፈሻዊ ካ ዘመሳሰሉ እንተኾነ ካብ ብሄር ናብ ብሄር ግን ውሑድ ፍልሊ ትረኽበሉ። ኣጉዶ ብሄረ ብሌን ንኣብነት ጎድንታታ ብኣእማን እዩ ዝንደቕ። ኣብ ውሽጣ ድማ ብዓንኬላዊ ቅርፂ ተደራሪቡ ዝእሰር ሳዕሪ ማዕርን ዕንጨይትን ትሽፈን። ብቐንዱ ድማ ክሌማዊ ፍልሊ ስለ ዘሎ ብራኻ ናይቲ ገዛን ሕብሪ ናይቲ ኣእማንን በበይኑ ይኸውን። ኣጉዶ ብሄሮ ክናማ ምስ እንዕዘብ ድማ ምስ ኣጉዶ ብሌንን ናራን ብዙሕ ምምሳል ክህልዎ ከሎ ኣጉዶ ብሄሮ ኩናማ ጎድንታታ ብኣእማን ኣይኮነን ዝንደቕ፣ ብሳዕሪ ላኻን ቀጠንቲ ኣግራብን እዩ ዝስራሕ። ኣስካላዊ ቅርፂ ቅርፂ ዘለዎን ብዓንኬላዊ ቅርፂ ድማ ክሳብ ታሕቲ ዝተኣሳሰረ ድማ እዩ። ኣጉዶ ብሄረ ናራ እውን ንኣሰራርሑ ዝምልከት ከም ናይ ብሄረ ኩናማ ኮይኑ ዋላ እውን ቀፅር ናይቲ ኣጉዶ ብሳዕሪ ዝተሰርሐ እዩ። ካብ ናይ ብሄረ ኩናማ ፍልይ ዘብሎ ድማ ውሽጣዊ ክፋል እቲ ኣጉዶ ብፋኒት ዝተባህለ ሕብራዊ ተንከበት ዘጌፀ ስለ ዝኾነ እዩ። ገበላ ከም ተወሳኺ ክፍልን መውዓልን ስለ ዝሕሰብ ኣብ መብዛሕትኦም ብሄራት ልሙድ እዩ።

ሜላ ኣነባብራ እቲ መሰረታዊ ነገር ስለ ዝኾነ መንበሪ ገዛ ክትሰርሐሉ ዝድረኸካ ኣገባብ ካብኡ እዩ ዝብገስ። ገለ ብሄራትና ሰብ ክሳግም ስለ ዝኾኑ መፅለሊኦም ኣብ እዋን ምንቅስቃሳቶም ዘይዕንቅፆምን ብቐሊሉ ዘንቀሳቅስዎ ንምስርሑን ንምፍራሱን ድማ ቀሊል ገይሮም ይሰርሕዎ። ኣሰራርሓ ገዛ ብሄረ ራሻይዳ ድማ ክንዕዘብ ንኽእል።

መንበር ገዛ ብሔረ ትግራይ ምስ እንዕዘብ ድማ ናይ ገዛ ርእሱ ጥበብ ዝሓዘለ ኣሰራርሓ ዘለዎ መንበር ገዛ እዩ ዘለዎ። ዝባን እቲ ገዛ ብቐጠንቲ ኣግራብ ዝተረብረበን ብተንኮበት ዝተሸፈነን እዩ። ንዕኡ ደጊፍዎ ዝርከብ ገበል ድማ በቶም ኣብ መሬት ዝትከሉ ባላታት ቆይሙ ይርከብ። ጎድንታት እታ ገዛ ድማ ዘይከም ኣጉዶን ህድሞን ብተንኮበት እዩ ዝሽፈን። መንበር ገዛ ብሄር ዓፋርን ብሄር ሕዳርምን ሙሉእ ብሙሉእ ብተንኮበት ዝተሸፈነ እዩ። እንተኾነ ዝተፈላለየ ቅርፂ ግን ኣለዎ። ኣብ ብሄር ዓፋር ምስ እንዕዘብ መንበር ገዛ ከቢብ ቅርፂ ዘለዎን ሙሉእ ብሙሉእ ዝተሸፈነን ፀቢብ መእተዉ ዘለዎን እዩ። ኣብ ብሄር ሕዳርም ግን ፍልይ ብዝበለ ብዙሕ ከፋታት ኣለዎ፣ ሙሉእ ከቢብ ቅርፂ እውን የብሉን። እዚ ድማ በቲ ኣብ ውሽጢ ዘሎ ገታር ኣካል ገረብ እዩ ዝፈላለ። መንበሪ ገዛ ብሄራትና መምስ ኩነታቱን ከባቢኡን ነናቱ ብልጫታት ኣለዎ። ብዝሒ ፍልልዩ ድማ ንብዝሒ ፈጠራውነትናን ኣቃውማናን የንፀባርቕ።

ሰነዳዊት ፊልም ስርሒት መጻበቦ ባጽዕ ንሓደ ካብ ብዙሕ በርቃዊ መጥቃዕታት ኮማንዶ ሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ እትትርኽ ኣብ ሓቀኛ ታሪክ ተመርኪሳ ኣብቲ ስርሒት ናይ ዝወዓሉ ጀጋኑ ምስክርነት ሒዛ ዝተመስርሐት ሰነዳዊት ፊልም እያ።

0: ግዚኡ 1988 እዩ። ሓይሊ ባሕሪ ህዝባዊ ግንባር ኣብ ወደባዊት ከተማ ባፅዕ ዕውስ ስርሒት ዝፈፀመሉ ግዜ። እዚ ስርሒት እዚ መቐፀልታን ኣካልን ናይቲ ህዝባዊ ግንባር ሰራዊት መግዛእቲ ካብ መሬት ኤርትራ ንምፅራግ ብቐፃሊ ዘካይዶ ዝነበረ ወተሃደራዊ ስርሒታት እዩ። ኣብ ሰውራ ኤርትራ ንጥፈታት መጓዓዝያ ባሕሪ ማለት ባሕርያ ኣብ መፋርቅ 1960ታት ይጀሚሩ። ኣብቲ ግዜ እቲ ዕማም ባሕርያ ስንቅን ኣፅዋርን ካብ ምግዕዓዝ ዝሓልፍ ኣይነበረን።
1: ባሕርያ ንሕና ንመፅ ከለና ግዜ ጀላቡ ከም መጓዓዝያ ኮይናን ንምሂዳት ዘሊ ስንቂ ይኹን ኣፅዋር ይኹን ተያይት ይኹን መመላለሲ ውሱናት ጀላቡ ነይረን።
0: ንጥፈታት ባሕርያ ኣብቲ ፈለማ መድረኽ ዕማማት ውን ሰራዊት ስንቅን ኣፅዋር ናብ ምቕራብ ዝተሓፅረ እዩ ነይሩ። ኣብ 1965 ኣብ ገማግም ባሕሪ ሱዳን እንጉያይብ ዝተባህለ ከባቢ ሓንቲ ብጋንፅላ ተንሳፍፍ ጃልባ ሒዙ ስርሑ ዝጀመረ ኣሃዱ ባሕርያ ካብ ግዜ ናብ ግዜ ዓቕሚ ሰቡን ዝውንኖ ጀላቡን እናወስኸ ይኸይድ ነበረ።
1: ጀላቡ ሒዞም ዝነበሩ በዓል ባስኮ፣ ኣባድር፣ ኣሊብልዓ፣ ኣመፋርሕ ዝበሃሉ እዮም። ብክለት እንተኾይኑ ላዕሊቶም ሰብ ክለት ክተመፃ ይተኽልና ባሕሪ ብትንሶም ዝፈልጦ ከባቢ ወላ ሕቲ ሒዝካ ዘለካ ኣንፈት እንተቀይርካ ቤኒፋስ ዝፈልጡ ዝኽእሉ ሰባት ስለዝኾኑ ኣብ ላዕሊ በዓስ ባስኮ ባሕሪ ሰብ ይፈልጥለ ናይ ዘርብኒ
2: እቶም መበገስቲ እቶም ዓበይቲ ናይ ባሕርያ መስረቲ እዮም። እሳቶም እዮም ነቲ ባሕሪ ብኮኸብ ድዩ ብገለ ድዩ ደሴት ክትቀርብ ከለካ ሕጂ ዝርዳእና ኸማ እቶም ሳዕርታት ገለ ምሽምሹ ባላሸው ገለ እዮም ይጨኑ እዮም ደሴት ቀሪብና ኣለና ብ ህልም ዝበለ ፀልማት እዩ። ኮኸብ ጌርካ ከይ ተሓድር ንስኻ ኮኸብ ሓዛማ ኣነ ክዕረፈየተ ኢልካ ሚል ክትሕዘሉ ቤን ቢላ ሓንሳብ ቅርብ ከምዚ እንተይላ ሕውዙ ዝብለካ ሰማ ይጠፍኦምን እዩ።
0: ህዝባዊ ግንባር ኣብ ባሕሪ ዝነጥፍ ናይ ኮማንዶ ኣሃዱ ብምቋም ናብ ወተሃደራዊ ስርሒታት ዝተሰጋገረ እምበኣር ኣብ መፋርቕ 1980ታት እዩ።
2: እቲ መድረኻት ግን እንዳተቀያየረ መፅእ ማለት እዩ። ምክንያቱ ባሕርያ እንዳ ዓበየ ብዓቕሚ ሰቡ ብዓይኒ ጀላብኡ እንዳ ዓበየ መፅእ ማለት እዩ። ከምኡውን ካብ ቤት ትምህርቲ ሰውራ መንእስያት እንዳመፁ ቁፅሪ እንዳዓበየ እንዳዓበየ ደይቡ ማለት እዩ።
0: ኣሃዱ ባሕርያ ህዝባዊ ግንባር ኣብ 1984 ዓመተ ምህረት እዩ ካብቲ መበገሲ ቦትኡ ዝነበረ ስዋኪን ናብ በሪጠ መሬት ኤርትራ ብምግዓዝ ዓቕምታቱ ከደልድል ዝተበገሰ።
1: ባሕርያ ትበሃል ነ ባሕርያ ስለምንታይ ምጉዓዝ ትራሕያ ካብዚ ዘይከባቢካ ተኸውልካ ምስ ተለኮም ምብፃሕ ትራሕ ነ
0: ባሕርያ ዝብል ስም ናብ ሓይሊ ባሕሪ ዝተቐየረ ምስ ምቋም ኮማንዶ ኣሃዱ ሓይሊ ባሕሪ ኣብ ሓምለ 1984 ዓመተ ምህረት ኣብ በሪጠ እዩ። ኣብቲ እዋን እቲ ንሓሙሽተ ዓመታት መመላእታ ኣብ ሰሜናዊ ምብራቕ ሳሕል ዓሪዱ ዝነበረ ሰራዊት መግዛእቲ ኢትዮጵያ ውቃብኡ ዝተደምሲሱ ገማግም ባሕሪ ሰሜናዊ ሳሕል ኣብ ትሕቲ ቁፅፅር ህዝባዊ ግንባር ኣትዩ ነበረ።
2: ካብኡ ድሕሪ ምሕራር ናይ ሰሜናዊ ሳሕል ከዓ እንደገና እንታይ መፅ እዩ ካብ ግንባራት እቶም ዝመፁ ከዓ እንሳቶም ድርዑ

0: ኮይኖ ማለት እዩ ሞራሊቲ ሲ ኣለዎም ሳቶም ተመክሮ ኣለዎም ገሊኣ ኮማንዶ ዝነበረት እያ ገሊኣ ጋር ሰራዊት ዝነበረት እያ ኣብዚኣ ሕጂ ብልጫታት ተረኺቡ ማለት እዩ
1: መሪሕ ውድብ ህዝባዊ ግንባር ኣብ ባሕሪ ዝነጥፍ ኮማንዶ ኣሃዱ ከቕውም ዝተበገሰ ነቲ ሰራዊት ጸላኢ ኣብ ባሕሪ ዝነበረ ጸብለልትነት በብቕሩብ ብምምንዛዕ ማያዊ ግዝኣት ኤርትራ ንምቁፅጻርን ሓራ ንምውፃእን እዩ እቲ ውልዶን ንእሽቶን ኣሃዱ ኮማንዶ ሓይሊ ባሕሪ ድማ ብንኡስ ዓቕሙ ነዚ ዕማም እዚ ንምዕወታን ቀደ
2: ህዝባዊ ግንባር ኣብ ርእስቲ ኣብ መሬት ዘካይዶ ዝነበረ መሪር ውግኣት ብፍላይ ከዓ ኣብ ግንባራትን ኣብ ድሕሪ መስመርን ኣብ ውሕሪ ሸውዓተ ሓንቲ ኮማንዶ ሓይሊ ባሕሪ እትበሃል ብወግዒ ሓንቲ ሓይሊ ኣቒሙ ነቲ እስትራቴጂ ናይ ልዕሊ ሓያላ ብፍላይ ከዓ ናይ ሶቤት ራሽያ ንምዝራግ ብዓብኡ ከዓ ናይ ጸላኢ ኩነት ኣእምሮ ዘሪካ ኣንፈት ናይቲ ውግእ ንምቕያር ሓደ ሓሳብ ኣውፅኡ ማለት እዩ እቲ ሓሳብ ከም ንውሕ ክሓስበሉ ፀኒሑ ግን ብፍላይ ኣብ 87 ወዲእዎ ማለት እዩ
1: ኮማንዶ ኣሃዱ ሓይሊ ባሕሪ ድሕሪ ምምስራቱ ኣብ ሓፂር ግዜ ንፉዓት ባሕረኛታት ተባዓት ተዋጋእትን ኣዋጋእትን ክኢላታት ተሓስትስኳን ክምልምል ከኣለ ቅዲ ኩናትን ስልትን ግጥማት ባሕሪ ክመልኽ ድማ ግዜ ይወሰደሉን
2: እዚ ግንባር እዚ ጸላኢ ዘይተጸበየ ግንባር እዩ ነይሩ ምክንያቱ ኩሉ ዓቕሙ ጸላኢ ናብ መሬት ይደቐንን ነይሩ እንደገና ናብ ባሕሪ ከም ዝከፋፋል ክትገብሮ ክትኽእል ኣለካ ማለት እዩ
1: ሓይሊ ባሕሪ ነቲ ኣብ ባሕሪ ጥራይ ዘይኮነ ክሳብ ሽዑ ኣብ ምድሪ እውን ጸብለልትነት ዝነበሮ ሰራዊት ጸላኢ ኣንፈቱን ኣቓልቡኡን ንምግዓዝ ኣብ ዝተበገሰሉ ፈለማ ንቀይሕ ባሕርን ኣብኡ ዘለዋ ደሴታትን ማርሳታትን እተጽንዕ ጉጅለ እዩ ቒሙ
2: እንታይ እዩ ድመስል እዚ ገማግምናህና ደሴታትና ማርሳታትና ፅባሕ ንግሆ ምስ ጸላኢ ክንዋጋእ እንተኮይኑስ እንታይ እዩ ክግበር ዝከኣል ነዚ ስክንሪኦ ኣለና ዝብል ሓሳብ እዩ ነይሩ
1: ኣባላት ናይታ ስለያዊ መጽናዕቲ ከተካይድ ዝተመዘዘት ጉጅለ ስርሖም ንምጅማር ኣብ ናሓሰ 1987 ዓመተ ምህረት ካብ ዓቢዳ ተበጊሶም ኣብ ከባቢ ወቒሮ በጽሑ
2: እዚኣታ ናይ መጀመርታ ዳሃሳሲት መጽናዕቲ መበገሲ ንኩሉ ነገር ዝኾነና የ ነራ ሓይሊ እውን ኮይናሃና ክበሃል ከኣል ብዙሕ ነገር ክንሓስብ እውን ኣኽኢላሃና ድሕሪ ዚ ኣብ ወርሒ 10 ሓንቲ ናይ ስለያ ኣሃዱ ክነቐውም ወሲና እታ ሽዑ ዘቐምናያ ፍስሓ ገብረ መስቀል ሓላፊ ምስኡ ዝነበሩ ኣባላት ስቡእ ዘረገብር ገብረኣብ ሸቃ የሴፍ እያሱ ዓለ ሓሎ ተስፊ ስዩም ኣኽሊሉ ሃብ ተገርግሽ ወድዑል ከም ሓደ ቴክኒሽያን ሞቶረን ተተበላሽዎም እዚኦም 6 ሰባት ኣቒምና ማለት እዩ ኣብ ዝተንቀሳቀሱሉ ድማ ኦፐሬተር ካብቶም ዝነበሩ ናሽዑ ምሳና ዝነበሩ ኦፐሬተራት ኦፐሬተር ሒዙ ኸይድ ማለት እዩ ማርሳ እብራሂም ከም ቀዋሚ መበገሲት ማዓስከር ናይቶም ስለያ ንሃና ክትከውን ክኢላ
1: እታ 6 ዝኣባላታ ኣሃዱ ስለያ ባሕሪ ውፅኢት ናይቲ ኣብ ከባቢ ወቒሮ ዘካየደቶ ስለያዊ መፅናዕቲ ኣተባባዕን ኣንፈት ዝህብን ብምንባሩ ኣብ መጻበቦ ባፅዕ ተርግእ ንምፍጻም ዘኽእል መፅናዕቲ ቐጸለት እቲ ክውቃዕ ዝተመርፀ ሸቶታት
2: ከባቢ ገርጉሱም ፋብሪካ ስሚንቶን ከባቢኡን ናይ ነዳድ ታንከራት ኣብ ናባልቤ ዝነበረ ኣብ ኣንከር ዝነበረ መራኽብ እዚ እቲ ቀንዲ ካልኣይ ገጽ ናይቲ ስለያዊ ተልእኮ ዝነበረ ስራሕ እዩ ነይሩ ኣብዚ ነዊሕ እዮም ተመላሊሶም በዓል ፍስሓ ካብቲ ዝተዋሃቦም ንላዕሊ ጸኒዖም እዮም ዝመፁ መነባብሮ እቲ ዝተሓተይ ቅያር ክዳን ዝበሃል የለን ኣብ መዓልቲ ምናልባሽ ሓደ ግዜ ዳሓን ክኸውን ከሎካ ክልተ ግዜ ነርዋይ በሊዕኻ ባይ በፅብፅካ ዝሰቲ ነርዋይ ተደይ ተረኺቡ ከዓ ማይ ሽኮር በፅቢፅካ ዝኽየደሉ እዋን እዩ ነይሩ
1: ኣብ ገማግም ቀይሕ ባሕሪ ዘሎ ብርቱዕ ሙቐት ስጋ ዝለበሰ ሰብ ጥራይ ዘይኮነ ዝኾነ ህይወት ዘለዎ ፍጡር እውን ክትፀወሮ ኣፀጋሚ እዩ ነቲ ስርሒት ዝወፈሩ ባሕረኛታት ተጋደልቲ ግን ሰብ ዕላማ ስለ ዝነበሩ ሃሩር ንፋስን ካልእ ባህርያዊ መሰናኽልን ከም ውህብ ክብዳህ ዘለዎ ኩነት እዮም ወሲዶሞ
2: ኣብቲ ሾራ ምስ ዝባላዕ ሕማጥ ንብሎ ኣብዚ ባሕሪ ጨው ረሃፅ ኩሉ ወስኸሉ ቀትሪ ደቂሶም ውዕሉ ብኣ ምሸት ከዓ እንደገና ልክዕ ነቲ ህይወት ከዓ ይደግምዎ ማለት እዩ
1: እቲ ዝተረኽበ ስለያዊ ሓበሬታ ዓቕሚ ሓይሊ ባሕሪ ኢትዮጵያ ብጭቡጥ ንምምዛን ዘኽኣለ እዩ ነይሩ ነዚ ጽፉፍ

0: ፍንፁፅን መፅናዕቲ ምርኩስ ብምግባር ድማ እዩ መጥቃዕቲ ንምፍፃም ኣብ ውሳነ ዝተበፅሐ።
1: ከም ውፅኢት ናት እዩ ናይዚኣ ውን ሓደ ካብቲ ስርሒት እያ ማለት እዩ ወርሒ 9 ናይ 88 ኢና በጊስናያ።
0: ቅድሚ እዚ ስርሒት እዚ ፈላሚ ተርግእ ባሕርያ ኣብ ሰንዓብር ተኻይዱ ነይሩ እዩ። ካብዚ ተመክሮ እዚ ብምብጋስ ከዓ እቲ ዝቕፅል ስርሒት ኣብቲ ኣዝዩ ስትራቴጂያዊ ቦታ መፀበቦ ባፅዕ ክኸውን ተመደበ። ነቲ ስርሒት ንምክያድ ዝበቅዕ ዓቕሚ ሰብ ጀላቡን ኣፅዋርን ናይ ምድላው ስራሕ እውን ተፈፀመ። ማዕረ ማዕሪኡ ድማ ኣባላት ኮማንዶ ባሕሪ ኤርትራ ኣድማዕነት ናይቲ ኣብ ልዕሊ ፈጠናት ጀላቡ ዝተፃዕነ ኣፅዋሮም ንምርግጋፅ ኣብ ደሴት ሸዓብ ብሎካ ናይ ተኽሲ ልምምድ ኣካየዱ።
2: እንጂ ነቲ ናይ ልምምድን ናይ ኩሉ ማለት እዩ ናይ ባህሪ ባህሪ ፊስቶ እንዳደርበ ከዓ ገለመለ ልምምድ ነይሩ እ ብፊስቶ ንድሕር ተፈጢንካ ክንዲ ንእሽተይ ቁሸ ድኾን መርከብ ደስሕት የብልካን ማለት እዩ።
0: ህዝባዊ ግንባር መጥቃዕቲ ቅድሚ ምፍፃሙ ዝኾነት መርከብ ናይ ዝኾነት ሃገር ብዘይ ፍቓድ ህዝባዊ ግንባር ሓርነት ኤርትራ ኣብ ማያት ኤርትራ ከይትንቀሳቐስ ዝብል መጠንቀቕቲ ኣዋጅ ኣውፅኡ ነበረ። ድሒሩ ዝተፃሕፈ መፅሕፍትን ዝተረኽበ ሰነዳትን ከም ዝሕብሮ ጸላኢ ብኣሃዱ ስለያ ባሕሪ ህዝባዊ ግንባር ዝካየድ ዝነበረ ኮለላ ብዝምልከት ብናይ ስለያ መርበባቱ ሓበሬታ በፂሕዎ ነይሩ እዩ። እንተኾነ ህዝባዊ ግንባር መዓስን ኣበይን ከጥቅዕ ይዳሎ ከም ዝነበረ ኣፍልጦ ኣይነበሮን። እዚ ድማ ንሓይሊ ባሕሪ ህዝባዊ ግንባር ብመጠኑ ናይ ሃንደበትነት ብልጫ ዝህብ ነበረ። ሓይሊ ባሕሪ ኢትዮጵያ ኣብ እዋን ስርዓት ሃይለ ስላሴ ሙሉእ ሓገዝ ናይ ሕብራት መንግስታት ኣሜሪካ፣ ኣብ ዘበነ ደርግ ድማ ዘይተኣደነ ሓገዝ ሕብረት ሶቪየት ዝነበሮ ብምዃኑ ኣዝዩ ዝተራቐቐን ዘመናዊ ኣፅዋርን መራኸቢታት ዝዓጠቐ እዩ ነይሩ። ኣብ ኣተሓሕዛ እውን ካብቶም ካልኦት ሓይልታት ውጊ ኢትዮጵያ ብዝተፈለየ ሓለፋ ዝነበሮ እዩ። ሓይሊ ባሕሪ ህዝባዊ ግንባር ምዚ ምዕቡላት መራኸብን ኣፅዋርን ዝዓጠቐ ናይ ነዊሕ ዓመታት ተመክሮ ዘለዎ ናይ ምዕራብ ዶክትሪን ውግእ ባሕሪ ዝኽተል ብናይ ምብራቕን ምዕራብን ክኢላታት ዝሰልጠነ ብታሪኹ ዝምካ ሓይሊ ባሕሪ ኢትዮጵያ ብምንፅፃር ኣብ ሚዛን ሓይሊ ናይ ሓርማ ዝንፃፀን ፍለለይ ዝነበሮ እዩ። ነዚ እናፈለጠ ድማ እዩ ዘይከኣል የለን ካብ ዝብል ሰረተ እምነት ተበጊሱ ኣብ ሕምብርቲ ጸላአ ኣትዩ ኣብ መፃበቦ ባፅዕ ኣብ ወሳኒ መድረኽ በርቃዊ ስርሒት ክፍፅም ዝተበገሰ።
2: ብጥርንፍታት ኣሃዱ ንማርሳ ኢብራሂም ማርሳ ኢብራሂም ትሕቲ ማርሳ ተኽላይ ጠቓ ማርሳ ጉልቡብ ዘሎ እዩ ማርሳ ኢብራሂም ሕጂ ኣብቲ ከባቢ ዝኾነ ኣባላት ናይ ህዝባ ግንባር የለው ናይ ደርጋውያን የለውን ዳርጋ ተወራራሰይቲ ቦታ
1: ካብ ማርሳ ኢብራሂም እያ ታቐንዲ መበገሲት 2.8 ማይል እዩ ተኣቱ የማን ፀጋም ካብኡ እዞም ማንግሩብ ዞም ሸራ ዝበሃሉ ግራፍ ከዓ ፉን እዩ ሕጂ ናብኡ ጀላቦካ እቲኻ ዝርእካ የለን።
0: እታ ከም ደጀንን መዋፈሪትን ነቑጣ ዝተመርፀት ማርሳ ኢብራሂም ሰብ ዘይነብራ ብዙሕ ኣታውን ወፃእን ወሽመጣት ዝርከባ ገማግማ እውን ብኣግራብ ሹራ ዝተሸፈነ ስለ ዝኾነ ኣብኡ ዝተዓሸጋ ጀላቡ ብማዕዶ ክረኣያ ኣይክእላንን። በዚ ምኽንያት እዚኣ ማርሳ ኢብራሂም መበገሲትን ደጀንን ሓይሊ ባሕሪ ህዝባዊ ግንባር ክትከውን ዝተመርፀት።
2: ምቹእ ቦታ ወሽመጥ ዝበዝሖ ብሾራ ተዓፈነ ኣዝዩ ምድረገነት እቲ ቦታ ንፈጣናት ኣብቲ እዋን ትሲ ኣብቲ ቕንዳ ሓጋዚ ፈጣናት ካብ ማሳሲልካ ዝኾነ ነገር ክርአን ኣይክእል ዋላ ነፈርቲ ኸነ ይርአኒ ብግምጋ እንዳ ካሃርመ ንኽእላ እምበር ኣብኡ ንውዕል
1: ግዜ እውን ወሲዱ እዩ በብቕሩት በብቕሩት መፅናዕትታት እንዳተገብረ ፅቡቕ ነገር ኩሉ ግዜ ኣብዚ እቲ ፖሊሲናትና ወይ ከዓ ናይ ህዝባዊ ግንባር እንታይ እዩ ረጊእካ እንዳሓስካ እዩ ምክንያቱ ሲ በዚኣ ክገብር እዮም ኢልካ እዚ ከምዚ ፀኒንካ ዓይነት ገለ ምእታው የለን።
0: ኣብ ድሮ ምብጋስ ንመጥቃዕቲ ኣብ መንጎ ክልተ ሓለፍቲ ኮማንዶ ሓይሊ ባሕሪ ኤርትራ ኣብቲ ዝተኻየደ ስለያዊ ንጥፈት ዘየሰማምዖም ነጥቢ ኣጋጢሞዎም ነበረ።
1: ጣም ሰሓብቲ እያ ኣብ ከባቢ ገርግሱም ሲ መርከብ ኣሎ ሕጂ ንሕና ኣጥቂዕና ክንመፅእ ከለና ሲ ክዓፅወና እዩ ነዚኣ ክነረጋግፅ ከድና ሕጂ ከድና መብራህቲ ምዃኑ ኣረጋጊፅና ብዘይ ድምፂ ቀሰይልካ ካቲፍቲፍ እንዳርካ ትኸይድ ማለት ምስ ወፃና ካብኣ ሕጂ ሓደ ጋንቦት ብባሕሪ መፅእ ምስ መፀ ሕጂ እቲ ብልሒ ናይ ፍስሓ ግን ኦረዲ መዓት ፍልይ ዝበለ ሰብ እዩ ነይሩ ንሱ ንዑ ሓላፍነት ማ ንስኢቱ ይልሒዙ ዘሎ ንስኡ ከምጭካ ዘሎ ገለ ንሱ ክእዝዝ ኣለዎ መጨረሻ ትኽኢሉ ናባና መፅእ ነይሩ ኣንታ ኣመ መፂና መፂና ብልዎ ነይሮም ከምሳና ንብር ኣይተዛረቡ ሳደንለ ኣተሳ ኣቢሉ ዛ ሞተር ሹ ኢሉ ኸይዱ ኣጥፋ ኣቢልዋ እዚ ጋጣሚ ኣብያት ካ ደልዮ ናይ ኣብያት ነን እዩ ራይና ድሕሩ ጋንቦት መብራቱ እንዳወልዐ እንዳበለ በለ ሓሊፉ ኸይዱ
0: ተጋዳላይ ብዘጋጥሞ ካንደበትነት ዘይድሃል ንኹሉ እንተታት ድልው እዩ ስውእ ተጋዳላይ ፍስሓ ነታ ጃልባ ኣበጊሱ ዘጥፍኣሉ ምኽንያት ነይርዎ ባሕሪ ፎስፈረስ ዝበሃል ባእታ ስለ ዘለዎ ኣብ ግዜ ምሸት ምስዝኾነ ምንቅስቓስ የንፀባረቕ እዩ እታ ጃልባ እንተ ተንቀሳቒሳ ነቲ ባሕሪ ትውልዖ እሞ ሞተር ዶ ምስ በለ ድማ እቲ ብርሃን ይጠፍእ እዚ ኩነታት ብተመሳሳሊ ዕብይ ዝበሉ ዓሳታት ኣብ ዝሕምብስሉ እውን ይረአዩ ስውእ ተጋዳላይ ፍስሓ ንባሕሪ ከመፃብዒ ድኡ ዝፈልጦ ብልሑን ትዕዝብቱን ወሲኹ እታ ሃንደበት ዝመፀት ዓባይ መርከብ ፀላኢ ከይትኸሽፎም ብዝወሰደ ስጉምቲ ድማ እታ ኣሃዱ ብሰላም ናብ ማርሳ ኢብራሂም ተመልሰት ምብጋስ ንስርሒት ድማ ኾነ
3: ኣብ ስርሒት ኣብ ሸውዓተ ጀላቡ ኢና ተበጊስና ሸውዓተ ጀላቡ እዘን ሸውዓተ ጀላቡ እዚአን ሓደ 206 ሓደ መድፍዕ 75 ሓደ 120 ቀይሕ ዕምባባ ኢና ንብሎ
4: 2 ሬስራት ነረናና ናይ 14 ሓደ ኣፉ ማለት እዩ 2 ማለት እዩ ናይ 120 ከዓ ዝኣክል መፅናዕቲ ምስ ተገብረ ንሕና ልክዕ ካብ ማርሳ እብራሂም ንብጋስ ማለት እዩ
3: እዚ ኣባጋግሳና ኣብ ማርሳ እብራሂም ደሴት ሓራት ኢና ኸልና ካብ ደሴት ሓራት
2: ኣጋሚሸት ፀሓይ ክትዓርብ ኮላ ኣብኡ ውዒልና ኣብኡ ንቕኒ ድመስለና ዘሎ ሃንደ ተወዳቕላት ኣኼባ በሉ ብለና መርሓባ ኢላ ተኣህዱ ትእከብ
0: ኣብ ደሴት ሓራት ምስ በፅሑ ንዝተወሰነ ግዜ ድሕሪ ምዕራፍ እቶም ኣባላት ሓበሬታን መምርሕን ክሰምዑ ተኣኻኸቡ ተወልደ ኣብ ቅድሚኦም ደው ኢሉ ብዛዕባ እቲ መጥቃዕትን ኣሰላልፋ ጉጅለታትን ብኸምዚ ዝስዕብ መግለፂ ሃበ
1: ኩላና ተኣኪብና ማለት እዩ ሕጂ እታ ዕላማ እያ እታ ዕላማ እቲ ቀንዲ ሓያል ስርሒት ክንሰርሕ ከም ዘለና ትውዳቤና ከዓኒ ናይ ክልተ ጉጅለ እዩ ኣብዚ ክንጥምቶ ዘለና እዚ ንፀላኢ ዓብዪ ራዕዲ ከም ዝፈጥረሉ ምክንያቱ ዘይድፈር ወደብ ባፅዕሲ ሕጂ ክንደፍሮ ኢና ማለት እዩ ሕጂ ነዚ ክንደፍር እንድሕሪ ኮይና ከዓኒ ዕዉት ዝኾነ ሓደ ናይ ተርግእ መስርሒት እንድሕሪ ፈፂምና ከዓ ንፀላኢ ዓብዪ ራዕዲ እዩ እቲ ወደብ ከዓ ከም ዝሳነኸል ክንገብር ኢና ማለት እዩ
0: ድሕሪ መደረ ተወልደ ቀላቲ ክልተ ኣባላት ኣብቲ ደሴት ገዲፎም ንመጥቃዕቲ ተበገሱ
1: ኣብኣ ሓደ ኣጋር ሓኪምን ሓደ ምስኡ ኮለይን ሳዕሪ እንዳኣከቡ በንዚን እንዳገበሩ ኣብ ነፍሶ ከፍ 10 ደቂቕ ሃልሃልታ ክፈጥሩ
3: ሽዑ ንተሓውር ኢና ንፀጋምና ድና ንየማንና በቲ ቦታና ንበክሎ ንከይድ ተባሂሎም ኣብ ገዲፍና እዮም
0: እዞም ውፍያት ኣባላት ኮማንዶ ሓይሊ ባሕሪ ወትሩ ንመስዋእቲ ቅርባት ብምዃኖም ኩሎም ብዘይካ ነቲ ተሓንፂፁ ዝነበረ ዕላማን ተርግእን ምዕዋት ካልእ ሓሳብ ኣይነበሮምን
2: እቲ ዓጢቕንያና እኹሉ ኣይኮነን ዕጥቅና እንታይ ነይሩ መራልን ሓቦን ንሕን ሃገራውነትን በስ እንታ መስዋእቲ ከም ቅብልቲ እያ ንዓናስ ወላ ሓንቲ መስዋእቲ ጥራይ እንታይ ዓይነት ታሪክ ገዲፍና ንኸይድ ንብል ነርና
0: ግን ነገራት ኩሉ ሰዕ ከምቲ ትደልዮ ዘይኮነ ከምቲ ዘጓንፈካ እዩ ኣብ መንጎ እቲ ጉዕዞ ሓንቲ ካብተን ጀላቡ ናይ ሞተረ ብልሽት ኣጋጠማ
2: እታ ተዓቢ ዘላ ከዓኒ ትደገርም ኣዝያ ኣገዳሲት እያ መድፍዕ ብፃዓነት እያ 106 ኣላጊስናኡ ምትዕራ ይግበር ሰብ ይህወ ኩሉ ክትዕርየሉ ዩዘሎ ክትርፍ ኣይደልያ ተዓርያ ምና ይበሃል ጥሪፍሪፍ ትብ እንጂ ካብዚ ሰዓታት ይማዛበል መስየናው ልክዕ ሕጂ ከባቢ ተሓላሊና ብህዱእ መንፈስ ማለት እዩ ንባፅዕ ንምሪት ንዓ ማእኸል እቲና መርጋ ለጊበን እዮም ኩለን ከምዚ ኢለን ተሰሪዐ ንኸዳ
0: ኣባላት ኮማንዶ ባሕሪ ነታ ብግቡእ ዘይተፀገነ ጃልባ ኣማእኪሎም ናብ ወደብ ባፅዕ ኣብ ዝግስግስሉ ዝነበሩ ምድረ ማያዊት መርከብ 1037 ናይ ፀላኢ ኣብ ከባቢ ራስ ሓማስን ሓለዋ ተዋፊራ ነበረት። ሳዕ 7 ናይ ምሸት ኣብ ከባቢ ራስ ኣረብ መብራህቲ ተራእዩ ብምንባሩ እታ መርከብ ካብ ከባቢ ራስ ሓማስ ተበጊሳ

ኣብ ከባቢ ራስ ዓረብ ምስ በፅሐት ንኽትድብድብ ትእዛዝ ተዋህባ። ንኣስታት 4 ደቓይቕ ዝኸውን ድማ ደብደበት። እቲ ደብዳብ ግን ነቲ ንእሽቶ ሓይሊ ናይ ህዝባዊ ግንባር ዘዕንቅፍ ኣይነበረን። ከይተሰናኸሉ ድማ ናብ ሽቶኦም ገስገሱ።

0: ኒሞ ጌርካ ኣብዚ ሕጂ ጥራኻ ዘላ ሞ ተረኸማና ይተሰምዓኒኢኻ ተባሕሪ
1: እቲ ውዳብና ከዓ ኣብ ክልተ ጉጅለ እዩ ክልተ ጉጅለ ተቐዳመይቲ ንወደብያ ተቐላኢቲ ከዓ ነተን ኣብ ኣንከር ዝነበራ
0: ኣብ ኣንከር ተደርበያ ነረን መራኸብ ንዕን ሰለስተ ፈታናት ከደነን ኣብ ውሽጢ ወደብ ከዓ እዚ ቀጠልያን ቀይሕን ዘለዉ መብራህቲ ንዕኡ ጥሒሕና ኣብቲ ውሽጢ ናይ ወደብ ከዓ ሰለስተ መራኸብ ሰለስተ ፈታናት ኣብኡ ከኣትኢና
2: ሕጂ ክልትዮን ጠቐጥቀ ወደብ ንሕና የማን እትዮም ከን ፀጋም ካ እቲ መራክብ ረአየና ስለዝነበረ መብራህት ወልዐ ብቐታያ ኣእቲና ተተኽሱ ናይ ጀሮ ሰዓት ብሓንሳይ ተጀሚሩ

0: ኣብ ወደብ ከተጥቃዕ ዝተመደበት ጉጅለ ኣብ ወደብ ንዝነበራ መራኽብን መኽዘናትን ከተቃፀል ደብዳብ ጀመረት። ንማዓስከር ሓይሊ ባሕሪ ናቫል ቤዝ እውን ደብደበት። ኣብ ልዕሊ ሰራዊት ደርግ ድማ ራዕድን ሽበረን ተፈጥረ
1: እንጂ ኣብ ኣንከር ዘለዉ መራኽብ ክነሃርሞ ከለና ርሕቕና ይሃረምና ዋላ ናይ ውግኡ ኣልጊብካ ምክንያቱ ክተድምዕ ክትኽእል ኣለካ ዝብል እምነት ኣለና ትብረት ከዓኒ እንድሕር ርሒቕካ ትኩሶ ኾንካ ትትንኳሖካ ዘለካ እምበር ትወስዑ የለና እንጂ ናይ ምልጋብ ባህሪ ኣለና ትሕትኡ ክትኣት ኣለካ ትኽወድ ኣለካ ደቲ ኣለና ሕጂ ናይ ሓይሊ ባህሪ ቅድሚ ተኩሲ መርከብ እናተኮሰልካ ከሎ ኣብ ትሕትኡ ክትኣት ኣለካ
2: ሕጂ ከተጥልቆ ልካ ክትሓስ ንምርከብ ኣይከኣልኒ ብዝኾነ ዕላማና ፅቡቅ ታርጌት ቀረባ ስለ ዘሎ ይሃርም ክንርከ ብንፁር ይረአና ጥና ከዓ ሳንክር ይዓለብ ማለት እዩ
3: ኣብዚኣ ባፅዕ ብሓንሳብ መብራህቲ ጥፊኦም ሸ ኩላ ብላክ ኣጥፊኦም ኣጅብቲ ወደብ ንብረት ኹን ነቲ ወደብ ብምሉእ ምስ ተጠቃዮ ከዓ ሃልሃልታ መጥቃዕቲ ተፈፂሙ ታንከራት ናይ ማይ ነይሩ እውን ድሩ እዩ ዝፈረሰሉ ሕጂ እዚ መዓት ሃልሃልታ ተፈጢሩ ማለት እዩ ነቲ ከባቢ ነቲ ከባቢነት ናይ ወደብ ሲ መብራህቲ ምስ ጠፍአስ ንስኡ ኣብርሂሉ ሓደ ምልክት ዝሃበ ማለት እዩ

0: ኩናት ናይ ገዛእ ርእሱ ሕጊ ኣለዎ። ተጨኒቕካ ክትቅይሮ እትኽእል ነገር ድሩት እዩ። ኣተሓሳስብኻ ብምቁፅጻር ንለውጢ ምቕባል እቲ ዝሓሸ ኣመራጺ እዩ። ኣብዚ ወጥሪ ዝዓሰሉ ሃዋህው ኣባል ኮማንዶ ባሕሪ ኣስመሮም ባንጋሎር እቲ ዓጢቕዎ ዝነበረ መድፍዕ 16 ሚሜ ዓኪሱ ምትኳስ ኣበዮም። የግዳስ ነቲ ማይ ጨው ኣትይዎ ዝነበረ ኣካል ናይቲ መድፍዕ ኢዱ እትዩ ብምፅራይ ከም ዝትኩስ ገበሮ።
1: እታ ትገርመካ ነገር ሕጂ ማዕበል ነይሩ እዋን 5-6 ቦምባ ምስተኮሰ ረሲኑ ስረሰነ ብሻምብቆ ማያትዎ ትብረ ሕጂ ምስ ረስ እንታይ ኮኑ ትጨውጥዋለ ረግዩ ናባይ ጉደፍ ወደ ሓነ የለን ድ የለን ኢሎም የለም ሰሉ ኢዱ ጠቕሊሉ የእትይዎ ንኢሉ ብኢሉ ገይሩ እዚኣ ኩላ ትመሽሊ ወይ እናበል ወልዊሎ ክተኩስ ሓደ እዩ።
0: ተባዕን ትክን ከም ዝበሃል ተባዕ ሰብ ብፀገማት ኣይደሃልን እዩ። ኣብ ፈታኒ እዋን ማሕለኻታት ፈንጢሱ በለኩኢሉ ክወፅእ ዝፅግሞ ኣይኮነን። ሕቕ ዝነበራ መራኽብ ጸላኢ ተሃሪመን ትኪ የውፅኣ ነበራ ግን ኣይተባርዓን። ስውእ ፍስሓ በንዚ ናፍሲስና ነቃጽለን ዝብል ሓሳብ ኣምፀአ።
2: ሕጂ መወዳእታ ይመፅእ ምቅጻል ምስ ኣበያ ትውእ ፍስሓ እዩ ደይብናስ ነዳዲ ጌርናስ ቡማ ክንድርብየለን ኣይነቃጽል ኢና ደይብና ተባሂሉ ተን መራኽብ እውን ነዊሕ ገመል ጌርካ ውጊሒ ኢኻ ትመሬት ናይ ግዜ ገደብካ ኣለካ ኸ
1: ማ ሕጂ ወዲ ቓላት እንታይ ገብር ሬድስድ ባህላ ነይረን ኣዝዮ ንድጎያ ንዕም እንታይ ኢልዎ ንሰን ከይተርፋ ብኣ እሱ ምስሰን ዝሕላት እዩ ምሳና እዩ ዘሎ ንስኹም ቦታ ናይ ኣላ ትርክቡ ትኽእሉ ኢኹም ኢልዎ እ ፍስሓ እንታይ ብሎ ለስለያ ንስኻ ናብኡ ደይብሎ ናይ ድብ ናይ ምሳኹም እየ
3: ክንብኣቱ ከለና ሰለስተ ሰባት ኣብ ደሴት ምልክት ዝህቡና ደሴት ሓራት ምልክት ዝህቡና ሰባት ገዲፍና ነርና ምስ ወግሀ ነዚኦም ሰባት እዚኣቶም ገዲፍካዮ ማይ ትኸይድ ኒኻ ዝኾነ ይኹት መውፅኢት የብሎምን እተን ሰለስተ ሕለፋ ተባሂለን ትኽኢልና ሓሊፍና ካብተን ሰለስተ ናይ ኣንክር ከጥቃዓለን ዝኸዳ ሃሪመን ካብኣተን ተኣልየት

0: መሬት መበሴት ሓራት ኣትዮም ክወስድዎም
1: እቲ ናትካ ዕላማ ሲ ኣባላትካ ክድሕኑ ኣለዎም እዩ ምራዶ ክድሕን ኣይኮነን ናብ ኩሉ ኮያ ኣነክስዋ ስኻ ፅናሕ ኮያ ሓንቲ ይብላ ካ
2: ተኩስና ወዲኢና ምስ ተባህለ ድሕሪ እዚ ንውፅእ ማለት እዩ
0: ብብዘለኻዮ ኣንፈጥካ ቦታኻ ተባሂሉ ተበጊስና
3: ናይ ምዝላቕ ግዜ ኣኸለ ምስ ነብሲ ወከፍ ጉጅለ ናይ ሬድዮ ርክብ ተኻይዱ ኩሎም መልሲ ምስ ሃቡ ኣባላት ናይታ ንወደብ ተጥቅዕ ዝነበረት ጉጅለ ብቐጥታ ንማርሳ ኢብራሂም ከዝልቑ ትእዛዝ ተዋሂብዎም ተበገሱ
0: ቀዳሞ ሰለስተ ዝነበርና ልክዕ ሬሲ ዝበሃል እየን ነረን 7 ሜትሮን ሬሲ ወያ መዓትን ተኽልና ንሕና ኣብቲ እሙን ዝኾነ ደጀና ማርሳ እብራሂም ኣብኡ ኣቲና
3: ካልአይቲ ጉጅለ ከተዝልቕ እናተበገሰት ሞተር ጃልባ እምቢሉቕ በፀ ጸላም እዩ ብዘይካ ሓንቲ ውልዕ ጥፍእ ትብል ዝነበረት መብራህቲ ከተማ ባፅዕ ብምልኣ ግብ ኢላ ነበረት
1: ሓንቲ ጃልባ ካብኣተን ሕጂ ሓንቲ እንጂን ነበራ ነራ ትዕጥቅ ናይተን ጃልባ ካልኦት ሓንቲ እንጂን የሩ ቀደም ክክልተ እዩ ተገይሩለን ክክልተ ሞተር እዩ ቱ ሓንቲ ፈይል ተገራ በቲ ሓንቲ ክትከይድ ትኽእል ተባሂሉ ማለት እዩ ሓንቲ ሞተር ዝነበራ ግን ነራ ማለት እዩ እዚኣ ተኣኻትሎ ኮይና ዓኪሳ ኣብያቶም ድሓር ኣይጣዓመኒ ንብል ማለት እዩ ክንሪኦ ንኽእልና ፀልማት እዩ እታ ሽዑ እታ ናይ ላይት ሃውስ ኣብ ርእሲ ምድሪ ዘላ ሳ ጥራሓ ባፅዕ በየን ከም ዘላ እምበር ድሕርጡ እዩ ኢልካስ በየን ከም ዘለካ ፀልማት እዩ ንሳ ስለ ዝነበረት ግን ሓጊዛትና ማለት እዩ ድሓር እምበኣር ሓባሪት ተኩስ እሞኒ ክንሪአካ ተባሂሉ
3: እቶም ጃልባ ዝተበላሸወቶም ሓባሪ ጥይት ብምትኳስ ሓበሬታ ሰደዱ እቶም ብፆቶም ድማ ፀገም ከም ዘጋጠሞም ተረዲኦም ብቕልጡፍ ረድኤት ክገብሩ ናብኦም ከዱ
1: ምስ ቀረብናዮ ሓደ መንእሰይ ቴድሮስ ማለት እዩ ውዕዩ ከይቀረብናዮ ከለናስ ዘሊሉ ናብታ ጃልባኣት እዩ ኣብታ ተባላሸወት ድሓር ንዓኣ ቴክኒክ ሱ ዝያዳ ነይርዎ ብሓይሊ እያ ተሲእዋ ማለት እዩ ተሲኣ ምስ ቀረብናዮ ዘሊሉ ክመፅእ እንደገና ኣብዚ ገፀ እዩ ወድቕ መንኻ እንዳትገብራ ለካ እንታኹን ካ ተገለብሎ ኣለኹስ ኣተሲአ እያ ንዲብለን እንታይ እዩ ናበየ ተሲእካያ ሞተራ ተሲአ እዮ በየን ከይድካ ምስ ቀረብና ዘሊለ እያ ዘቢጠ እያ ተሲኣ ሕጂ ተተሓሒዝና ኩላና ንኸይድ ሕጂ መብራህቲ የለን ወላ ሪዳርካ ውን ኣይትርኢ ንኸዓ ፅቡቕ ነገር ካብ ገርግሱም ጡይ ክትብል ከለካ እዛ ራስ ዓሲስ ዝብልዋ ኣላ ሓንቲ እታ መብራህቲ ትሪኣኻ እታ ዝውልዕ ዋ ዘሎ ዝፀላኢ ግን ኦረዲ ተንጋን ቦትስ ገለ ደድሕረና መፅ ኣለዋ ብሬዳር ንርኢና ኣለዉ ንዓነ ምሳን ኣለዉ
4: ናብ ታርጌተ እቲና ደድሕረና ድመፅ ካተለና ናበይ ማእዘና ምኳኑ እዚ ንወገኑ ንምሕባር
1: እዚ ነቶም ብፆትና ክንፅዕን ንፅጋዕ ነዳዲ ከዓ ናይ ምልቕቃሕ ከዓ ዝገደሎ ገለ ንብል ከዓ ኣሽ ንገብ
4: ራንራን እዳበላ ከላተን ፈጣና ኣብዚኣ ሕጂ መርከብ ብራዳር ስለ ዝረኣየን ተኣኪበን ከም ዘለዋ ሕጂ ኣነ ደቂሶ ከሉ ከምዚ ኢለ ከለኹ ካብቲ ናትን ድምፅን ላዓሊ እንታይ ሰምዕ ድህን ምንብድባል
1: ቴድሮስ ሕጂ እንታይ ይገብር በቃ ፀላ መፅ መርከብ መፅያ መርከብ መፅያ መርከባይ መፅንቲ ናይ ብፆትና ከይትኸውን ከይትሃርም ተጠንቀቕ ገለ ብሎ ማለት እዩ ከማ እንዳበልና ንስተን ክሪኣና ገንበል ውላዓ ማለት እዩ ሽዑነት ትረት ጠውዩ ንዓይን ስውእ ፍስሃ ነይሩ ክሳድና ሃሪሙ ንዕአን ይሓፅበን ማለት እዩ
4: ገንበል ምስተኮሰ ጥኢት ምስ ዛሓናሉ ፅግዕ ኢሉ ክረግፀ እንዳሓሰ ይእለ ማለት ንየማንን ገዲፍዎን ንዑ ብውሽጢ ባሕር ወፀ ይኸይል
3: ኣብቲ ህሞት እቲኣ ተጋዳላይ ቴድሮስ ኣብ ናይ ቋሕ ሰም ኩነት ዘርኣዮ ንጥፈትን ምትዕትፃፍን ክትኣምኖ ዘፀግም እዩ ነይሩ ድሕርዚ መሬት እናወግሐ ይመፅእ ስለ ዝነበረ ግዜ ከይወሰዱ መንገዶም ቀፀሉ
1: ኣፅዋርና ወዲእናስ ንኸይድ ዘለና ይመሲልዎም መፅኦም ከርክቡና ምስ ተተኮሶም እዮም ጠፊኦም ሕጂ እታ ብረት ኣፅዋር ከም ዘለናስ ፈሊጦም ኣለዉ እሶም ክቐርቡና ይክእሉን እዮም ነፈርቲ ግን ክትወጊሓ ከምፃ እየን ራዩ በዓር መሬት እናተፅጋዕና ንኸይድ ተባሂሉ እናኸድና እናኸድና
4: እዚ ፅቡቕ ወገ እዚ ፍስሳ እዚኣ እንታይ ገብር ንሳ በሊሕ ዲግሪ ቀይሩ ብል ምዕራብ ወገን እንዳቀይርኩም ክዱ ገለ መለብ ነቶም ንእዝዙ ክዕ ንክሳይ ቀይርካ ነብል ኮና እቲ መርከብ ከዓ ይገደፈናን ኣሎ ኩሉ ኩነታትና ሲ ሪፖርት ይገብር ኣሎ ወገኑ
3: ሓይሊ ባሕሪ ጸላኢ ብራዳር ኣንፈት ጉዕዞኦም ይከታተል ብምንባሩ እግሪ እግሮም ይስዕብ ነበረ። ጸላኢ እቲ ኣብ ልዕሊኡ ዝወረደ መጥቃዕቲ ኣዝዩ ኣሰንቢድዎ እዩ። ብግዜ ለይቲ ናይ ኣየር መጥቃዕቲ ክውሰድ ዝሃቦ ትእዛዝ ብሰንኪ ባህርያዊ ኩነት ክትግበር ኣይተኻእለን።
4: ልክዕ ናይ ገለ ማይላት ክተርፈና ከሎ እቲ መሬት እቲ ገምገም ባሕሪ ክረአየና ከሎ ናይ በዓል ማርሳ ቀውጥ ነተረአየና ከሎ መሬት ሒዘን እኒ ግመፅ እንጂ ብሳ ሓንደበት ከመይ ዝርእይዎ መፅ

0: ሕጂ እዳተኮሰ እዳተኮሰ ኩሉ ተቃልቦ ጀኻት ገለ ትብል ትመፅእ ሓንቲ ትሓልፍ ሓንቲ ትመፅእ ገለ ሽዑ ባሕር ስለ ዝኾነ በዛ ኳልታካ እየ ዘርኢለካ ዘሊድካ ውለት ተባሂሉ ሽዑ ወሪድና ማይናይ ተማልአና ተን ኣብ ብረት ጥራሕ ፈኮስ ብረት ነረን ንዕና ልዒልና ወሪድና ማለት እዩ
1: ኣነ ኣብ ተኽሲ የቑኖ ሕጂ ምስ ምስርሳር ናይታ ጃልባ መርጋ ዓይኒ የብለይ ስኒ የብለይ ማለት ኣባር እዩ ቁርተ ተዳሃላልካ ብፋክረስ ኣብ ምሳሃልኣቱ ኣጅምራና
2: ኣባላት ኮማንዶ ባሕሪ ካብተን ጀላቡ ወሪዶም ኣብቲ መዕቆብን መሕብእን ዘይርከቦ ቀላጥ ጎላጉል ማርሳ ቆባዕ ኣብ ሑፃ ነብሶም ደፊኖም በጢሎም ተሓብኡ ጸላኢ ብነፈርትን መሬት ዕንቂ ገበራ ፍጡር ብትንፋሱ ይወፀ እዩ ዘይትብለሉ ኩሉ ዓይነታት ፅዋር ድማ ተረገፈ
1: ምስተኮስኩ ወዶ ቃላት እንታይ ዝብሎ ሕጂ ቴድሮስ ቴድሮስ ይብለኒ ኣርክበና ንዓነ ውፃእ ይብለኒ

0: ደወርድ ኣብታጃልባ ከማ ናይ ርሓኩን ንሸነኽ ሰሜን ገፀይ ኣብቲ ሕጩም ወፅ
1: እንታ ይ ሃርማ ፋሕ ምስ በልና ኣጋጣሚ ነታ ርእሲ ናይታ ፋስትቦት ይሃርማ ማለት እዩ
2: ካብዚ ወግሕ ጀሚሩ ክሳብ ሰዓት 2 ተኽሲ ኣዕረፋን መሬት ናብ ጋሃንም ተቐየረት እቶም ተጋደልቲ ብዘይካ ፅንዓትን ሓቦን ጎረሮ ዘጥልል ማይ እውን ኣይነበሮምን
1: ድሓር ግን ሄሊኮፕተር ከም ዝመፅ ሰሰጎ ክትመፅያ ሕጂ በቃ ኢድ ብኢድ ክዘብጠና ያ ያላ ውፃእ ኣብቲ ህጩም ፋሕበል ተባሂሉ እምበኣር ኣብቲ ህጩም ከዓ ክረኽባና የን ደው ኢለን እዩን ክሃርማ እጂ እታ ኣብ ነፍሲ ወከፍ ናይ ህጩም ሑፃ እዩ ነፍሲ ወከፍ ኩዒትኩም እታ ርእሲ ኣብታ ህጩም ትእትዋ ነፍስና ንቕበር ተባሂሉ ፋሒልና እውን
2: እዞም ዕውዝ ስርሒት ፈፂሞም ኣብ ማርሳ ቆባዕ ዘዕቆቡ ተጋደልቲ በብጉጅለ ተፈናቲቶም ነበሩ ምስቲ ዝነበረ ከቢድ ደብዳብ ድማ ነብሲ ወከፍ ተጋዳላይ ብዛዕባ ህላዊ ብፃዩ ክሓስብ ጀመረ ኣባይታ ዝዓለበት ተኽሲ ንመን ወሲዳ ትኸውን መን ከተሰዊኡ ዝብል ሻቕሎት ኣብ ሓንጎል ነብሲ ወከፎም ነበረ ዕላሞኦም ብምውቁዖም ዕግበቶም ፍናን ወሲኽሉ እኳ እንተነበረ እቲ ዝነበረ ሃሩርን ፅምእን ብርቱዕ ተኽስን ሽታ ባሩድን መፈጠርካ ዝፅሊ እዩ ነይሩ

0: ኣደ ግንባር ኮይኑ ጌርካ ትድብድቦን እያ እንጂ ኣብዛ በረራ ክንደይ ቆፂራኒ 13 14
1: እተን ሙሉእ መዓልቲ ዘይተኣደነ ኣፅዋር ክኽዕዋ ዝወዓላ ሚግ ስርሐን ወዲእነት ዕዮ ንሄሊኮፕተራትን መራኸብን ገደፍኦ ንሰን ብጊድአን ዳርጋ 1 ኪሎ ሜትር ኣብ ዘይከውን ርሕቀት ናብ መሬት ማርካ ቆባዕ ለጊበን ብዘይንሕስያ ደብዳበን ቀጸላ

0: ድሕሪ ቀትሪ ሽዑ ላንዲንግ ክራፍትታት ዘለዋ ውግእ መራክብ ዘሎ ገለ ዘሎ ይመፃ ማለት እዩ።
1: ሰዓት ክልተ ድሕሪ ቀትሪ ድማ ብሄሊኮፕተራ ዝተሰነየት ምድረ ማያዊት መርከብ ፀላኢ ማሪን ኮማንዶ ምስ ክልተ ዘወድያክ ፅዒና ኣብ ከባቢ መርሳ ቆባዕ በፅሐት።

0: ሕጂ ዚኣ ከባድ ሽግር ኮይና ኣብ ሰዓት 4 ክበፅሕ ከሎ ኣውሪደን ፋስትቦት ገይረን ኣውሪደን ማለት እዩ ዘንዞድያ እጂ እቲ ኣብ ክንዲ ትኽኢሎም ኢለን ዝመፃ እሞ ነቲ ዝነበረ መስርሕ ዝፍትሻ ኣብቲ ገምገም እጂ ህንስጥ ኢለን
1: ኢድ ክሃብ እናበሉ ነቲ ሙሉእ መዓልቲ ብመረኸብን ነፈርትን ክሕረስ ዝዋዕለ መሬት ብዘይንፁር ዕላማ ብናይ ፍርሒ ራዕድን ተሃዲድን ተኽሲ ኣናወፅዎ

0: ፍስሓ ብሬን ምስ ተኮሳ ናትና መሲልዎ ትኽኢሉ ናብኣተን ከይሉ ንሪኦ ከ ኣለና እታያ ተመናበልና ትኽኢሉ ብድድ ኢሉ ካብቲ ተሓቢእዎ ዝነበረ ተተኪሰያ እሞ ንገምገም ባሕሪኦም ዝትኩሱ ዘለዉ ኢሉ ናብአ ንኽእል እዛ ማሓራይ ኣርቢጃ ሒዛ ዝነበረት ንሱን ደወደው ተባሂሉ ንሱ ደው ኢሉ ንሳ ደው ኢላ ሽዑ ምስቲ ህጩም ከምዚ ክብል ከሎ ተኩሳት ምስ ተኮሰ ትደሮና ተላዒሉ ማለት እዩ ሕጂ ንዓ ናይ ፀላእ ወታደር ከልኪልዎ ትደሮና እሱ ዕድር ረኺቡ ኣምሊጡ ኸይዱ ማለት እዩ
1: ኣብቲ ሑፃ ተሰትዮምን ተመሳሲሎምን ዝነበሩ ኣባላት ኣሃዱ ሓይሊ ባሕሪ ህዝባዊ ግንባር ወላ ኮብረቶም ምስኦም እንተነበረ ኣቓልቦ ጸላኢ ንኸይስሕቡ ምትኳስ ከም ናይ መወዳእታ ኣማራፂ ወሲዶም ካብቲ ዝነበርዎ ፍሕት ከይበሉ ነቲ ኩነታት ይዕዘቡ ነበሩ።

0: እቶም ብፍርሕን ራዕድን ብድምፂ ንፋስ ከይተረፈበት ተክ ዝብሉ ዝነበሩ ወተሃደራት ደርግ መዓልቲ ሓጊዝዎም ነቶም ብወቕዒ ፀሓይ ወዲቖም ሃለዋቶም ኣጥፊኦም ዝነበሩ ኣብርሃም ኪሮስን ብርሃነ ንጉሰን ረኺቦም ማረኽዎም።
1: እታ ዓሪፎምላ ዝነበሩ ቦታ እታ ገረብ ታሂጩም ተኸባቢሶም ዝነበሩላ ደቂሶም ድዮም ድኺቦም ቀረባ እያ ንባሕሪ ከዓ ነራ
2: ንኣብዩ ምስ ፈታሹ ንክልቲኦም ሕዝቦም እቶም ንኤልምን ብርሃነ ንጉሰን
3: ኣብ ምዝላቕ ዘጋጠመ ዕንቅፋት ነይሩ ብልክዕ ኣብ ውግእ ከዓ ኩሉ ግዜ ብልሙፅ መገድ ዝካየድ ነገር የለን ውግእ ክሳብ ዝኾነ ከዓ ክትከፍለሉ ባህርያዊ እዩ።
0: ሰራዊት ደርግ ኣብቲ ኩሉ ዓይነታት ፅዋር ዝዘነቦ መልኣክ ከሞት ክዝምብየሉ ዝውዕለ ከባቢታት እንተረገፅዎ እኳ ካብቲ ገማግም ሓሊፎም ክደፍርዎ ትብዓት ኣይነበሮምን። ነቶም ክልተ ብፆት ምስ ሓዙ መምለስ እግሪ ረኺብና ኢሎም ሒዞሞም ናብ ጀላቦኦም ተዓዝሩ። መሬት ከይመስ እሞ ግዳይ ካልእ ስርሒት ከይኮኑ ፍርሒ ስለ ዝነበሮም ብጉያጉያ ናብ ቦትኦም ኣምርሑ።
1: ሕጂ እዚኣ ክንከይድ ኣለና ንማርሳ ብራሂም ናይ ሓደ ሙሉእ ለይትስ ጉዕዞ እዩ ማለት እዩ። ብኣሪድና ተወዲቡና ብኣ ሕጂ በዓል መንኻትን በብርሃንን ኤልምን ተሳኢኖም ማለት እዩ። ቴድሮስን ወዲ ዘወልዱ ዝብሎ ኣጋር ሓኪምን ንበይኖም ከይዶም ተዓባይ ጉጅለ ከዓ ነርና ማለት እዩ። ጉዕዞ ኮይኑ ሕጂ
0: ድሕርዚ ጉጅለታት

0: ኮማንዶ ሓይሊ ባሕሪ በብዝጥዕመን ናብቲ ዝተበገሳሉ ቦትአን ክምለሳ ጀመራ። ነፍሲ ወከፍ ሓድሕድና ተሓጋገዘት ናብ ማርሳ ኢብራሂም ገጻ መረሸት። ኣባላት ሓይሊ ባሕሪ ህዝባዊ ግንባር ኣብ ርእሲ ድኻም ብሙቐትን ጽምእማይን ኣካላቶም ፈሳስ ወዲኡ ከናፍሮም ነቒጹ ነበረ። ብደሮና ናይቲ ብርቱዕ ደብዳብ ሓመድ ተኸዲኖም ብሽታ ባሩት ተዓሊሶም ብጥሜት ተሰኒፎም ነበሩ። ሕጂ እውን እታ ጉጅለ መኻልፍ ኣይተጋደፋን።
1: ከመይ ተሓቢሮም ኣይንፈልጥን ነታ ማዕፅ ዓፅዮማ ነታ ናይ ማርሳ እብራሂም ሕዝናያ ዘለና ኩላና ወድለና ንዓቓፂም ላንዲክራፍት ዘሎ ናይ ወግ መራኽብ መፅአን ይዓፅዋ ማለት እዩ።
0: ማርሳ ኢብራሂም ጸላኢ ተቆጻጺርዎ ስለ ዝጸንሖም ናብ ማርሳ ግልቡብ ክምለሱ ተቐሰቡ። ወተሃደራት ጸላኢ ብወገኖም ኣብ ማርሳ ኢብራሂም ተፍትሽ ድሕሪ ምክያድ ሰብ ስለ ዘይረኸቡ ነቲ ቦታ ገዲፎም ተዓዝሩ። በዚ ድማ ኣባላት ናይ ተፋሒለን ዝነበራ ጉጅለታት ሓይሊ ባሕሪ ህዝባዊ ግንባር ኒሕን ሞራልን ሰኒቖም ናብ መበገሲ ቦትኦም ማርሳ ኢብራሂም ተመልሱ።
2: ፋሓፋሒ ኢላ ናበይ ተኣቱ ማርሳ እብራሂም መበገሲ ቦታ ኣነ ከኣቱ ከለኹ ናይ ምሸት ድዳሓርና ክንዲ ኣቲና ሰዓት እቲ 37 ሰዓት ወሲድና።
0: ኣብ መፃብቦ ባፅዕ ብሓይሊ ባሕሪ ህዝባዊ ግንባር ዝተኸየደ ስርሒት ኮማንዶ ካብቶም ቅድሚ 1988 ዓመተ ምህረት ኣብ ባሕሪ ዝተኻየዱ ስርሒታት እቲ ዝዓበየን ንስርሒት ፈንቅል ድማ መንገዲ ዘርሓወን ስርሒት እዩ።
3: እቲ ስርሒት ከዓ ንጸላይ ኣናውፅዎ እዩ። ከምቲ ኣብ ማእተው ተንከፍናያ ኸዓ ኣንፈት ናይቲ ውግእ ከዓ ከም ዝቕየር ገይርዎ እዩ።
4: ዘይተፅበየ እዩ እቲ ግዜ እቲ እዋንቲ ኣይተፅበየን ከምኡ ክመፃና ከምኡ ዝበለ ሓይሊ ኣብ ሓንጎሉ ይነበረ
2: ነቲ ህዝቢ ትንፋስ ፍሽኻ ኣቢልካ ክትምለስ ኣበይ ታሪክ
1: ድሓር ኣይሰዋእናን ከዓ እቶም ክልተ ተማሪኾም ከማ ናብታ ኦፕሬሽን እቲያ ድሓር ኣለም በቃኝሮም መፅኦም ከማ
3: ንኹሉ እዚ ናይ 28 ዓመታት ተመክሮ ዝነበሮ ኔቢ ረጋጊፅካ ኣቲኻ ክትሰርሕ ምኽኣል ዝንባዕሉ ካልእ መላእኽቲ እዩ ነይርዎ።
1: ስለዚ እቲ ሚዛን ሓይለሲ ንሕናስ ተመጣጢና ከም ዘለና ፈሊጥና ማለት እዩ ኣፍሊጡና
2: ሰሪሕና ተዓዊትና ተኸሚኢ ኢልካኻ ተዓፅ።
0: እዚ ስርሒት እዚ ዝለዓለ ዓቕሚ ሓይሊ ባሕሪ ህዝባዊ ግንባር ዝተሳተፈሉ ዝያዳ ብቕዓትን ብልሓትን ዝተረጋገጸሉ ልዑል ውህደት ዝተመስከረሉ ስርሒት እዩ ነይሩ።

1984 እቲ ኣብ ሰሜናዊ ምብራቕ ሳሕል ካብ ቃሮራ ክሳብ ማርሳ ተኽላይ ዓስኪሩ ዝነበረ ብውቃውኡ ዝፍለጥ ገዚፍ ሓይሊ

0: ቀላይ ካብቲ ዓሪድሉ ዝነበረ ገቦታትን ጎላጉልን ብቐንዱ ድማ ካብቲ ዝቈጻጸሮ ዝነበረ ዝሰፍሐ ገማግም ባሕሪ ብህዝባዊ ግንባር ብዝተወስደ ድምሳስ መጥቃዕቲ ኣብ ውሽጢ 48 ሰዓታት ካብቲ ኩሉ ሒዝዎ ዝነበረ ዕርድታትን ማዓስከራትን ለቒቑ ጥራይ ዘይኮነ ዘለዎ ኣፅዋራቱን ሰራዊቱን ኣራጊፉ ኻዲሞ ብድምሳስ ናይዚ ግንባር እዚ ብዘይካቲ ኣብ ሚዛን ሱራ ዘምፅኦ ዓብዪ ለውጢ ዝሰፍሐ መሬትን ባሕርን ሳሕል ሓራ ኮይኑ እቲ ጸላኢ ብመሬት ይኹን ብባሕሪ ከም ድሌቱ ዝውንኖ ዝነበረ ናይ 100 ኪሎ ሜትር ገማግም ባሕርን ማርሳታትን እውን ኣብ ትሕቲ ምቁፅጻር ህዝባዊ ግንባር ኣትዩ ምሕራር ናይዚ ቦታታት እዚ ነቲ ኣብ ጎረባብቲ ሃገራት ማለት ሱዳን ኮይኑ ንጥፈታቱ ብዝተወሰነ ደረጃ ክካይድ ዝጸንሐ እዚ እውን ኣብ ገለ እዋን ምስ ምፍታውን ዘይምፍታውን ሰበ ስልጣን ሱዳን ዝጽሎ ዝነበረ ምንቅስቓሳት ባሕርያ ካብዚ ግዜ ዝጀሚሩ ኣብ መሬቱን ከም ድሌቱን ንኽስርሕን ክንቀሳቐስን ዓብዪ ባይታ ስለ ዝፈጥረ እቲ ኣብ ስዋኪን ሰሪትዎ ዝነበረ ንኣሽቱ ኣካላቱን ጀላብኡን ሒዙ ኣብ በሪጠ ዝተባህለ ዶብ ኤርትራ ሓድሽ መዓስከር ብምስራት ብዝሰፍሐን ብዝዓበየን ምንቅስቓስ ጀሚሩ እተን ብትሑት ዓቐን ኣብ ስዋኪን ተመስሪተን ዝነበራ ከም ጋራጅን ዳዕንፀይትን ዝኣመሰላ ናይ ጽገና ኣካላት ሰፊሐን ካልኦት ከም ምግፋፍ ዓሳ ንግዲ ሕርሻ ዓሳ ዝኣመሰላ ንጥፈታት ዘካየደ ኣካላት ድማ ምስቲ ሽዑ ዝተፈጥረ ሰፊሕ ናጻናይ መሬትን ማይን ባይታ ተመስሪተን ድሕሪ ምሕራር ሰሜናዊ ምብራቕ ሳሕል እምበኣር ባሕርያ ብዝሰፍሐ ንጥፈታቱ ዝሓየለሉ ንዝዓበየ ዕማም ዝተበገሰሉን ናብ ሓድሽ መስድረኽ ዝተሰጋገረሉን እዋን እዩ ነይሩ
1: ኣነ እኳ ንባሕርያ ካብ ስዋኪን ግሒዙ ኣብ በሪጠ ብዳዓስገረሉ ግዜ ሽዑ ተፀሚሩ እዮ ኣብቲ ግዜ እቲ ውስን ኣቕሙ ነይርዎ ናይ ምንቅስቃስ ኣቕሙ ምናልባት ቅድሚኡ ገለገለ ፈተናታት ናይ ንግዲ ንደቡብ ንየመን ጌርና ነርና ንውን ተኸፈል ኩሉ ነይሩ ብዓብዪ ግን ኣብ በሪጠ ብትኸድናሉ ግዜ ነብሱ ክእል ተባሂሉ መበገሲ ብፖለቲካ ቤት ፅሕፈት ገንዘብ ተዋሂቦ ንግዲ ንጥፈታት ኣብ ዝገብረሉ ነበረ ግዜ ተሓዊሶ እዩ ከም ዓቕሚ ጀላቡ እተ ናይ ቀደም ነበራ ጀላቡ እዩ ነይረን ካብቲ ግዜ ተጀሚሩ ሽዑ ጀላቡ ናይ ምግዛእ ምንቅስቃስ ናይ ባሕሪ ምግባር ተጀሚሩ እቲ ንጡፍ ናይ ሓይሊ ባሕሪ ስራሓት እውን ኣብቲ ግዜ ተጀሚሩ ኢ ከ ክበሃል ይከኣል ቅድም ኣብዚ ዘይነበርናሉ ግዜ ኣፅዋር ምላስ ካብ ዓደን ካብ ሶማልን ነይሩ እቲ ንጡፍ ምንቅስቃስ ናይ ሓይሊ ባሕሪ እቲ ናይ ባህላዊ መቐይሩ ኣብ ሓይሊ ባሕሪ ግን ሽዑ ግዜ ነይሩ ከም ሓደ መድረክ ኢልካ እትዛረበሉ እዚ ናይ ቀዳማይ መድረክ ሰጊሩ ኣብቲ ካልኣይ መድረክ ዝኣትወሉ ዝነበረ ግዜ እዩ ተፀሚርና
2: መጀመርያ ንሕና በሪጠ ምስ መፃና ሓንቲ ገረብያ ናይ በሪጠ እምበር ካልእ ወላ ሓንቲ ይብሉን ኣብታ ገምገም ባዕሪ ከዓ እዚ ሾራ ዝበሃል ማንግሩፕ ትሪኢ ኣሎ ስለዚ ኣብኣ ምስ እቶም ፀወት ረመዳንን እሳያስን መፂኦም ኣብኣ ኣኪቦምና ወይ ሽዑ እንታይ እቲ ሂወት ዝያዳ ስእሊ ንምሃብ ነዚ ተኣኺባ ዝነበረ ሓደ ሓራ ቦታታት ነፃ ቦታታት ነፃ ገማግም ባሕሪ ነፃ ማያት ከም ዝረኸብና ነዚ ረኺብናዮ ዘለና ከዓ እንታይ ክንጥቀመሉ ከም ዘለና ምክንያቱ ንሕና ኣብ ጎረባብቲ ሃገራት ንነብር ከም ዝነበርና ሕጂ ግን ሓደ ዓብዪ ናፅነት ናይ ሓይሊ ባሕሪ ወይ ናይ ባሕርያ ከም ዝተረኽበ ነዚ ናፅነት እዚ ከዓ ገማግም ባሕርና ብክልተ ባይታ ክንፃወተሉ ከም ንኽእል ክንጥቀመሉ
0: ምፅጋን ንምሕያሽን ጀላቡ ካብቲ ቀፃሊ ብዘይምቆራጥ ዝካየድ ዝነበረ ንጥፈታት ባሕርያ እዩ ብፍላይ ኣባላት ጋራጅን ኣካል ዕንፀይትን እተን ውሱናት ጀላቡ ህዝባዊ ግንባር ካብ በሪጠን ዓጊግን ንሶማል ስዑድያን የመንን ከምኡውን ናብ ብድሕሪ መስመር ዝፍለጥ ገልዓሎን ኢንገልን ዝኣመሰለ ቦታታት ንምምልላስ ብዘይ ዝኾነ ናይ ቴክኒክ ፀገም ንክጓዓዛ ዘካይድዎ ዝነበሩ ፃዕሪ ደረት ኣይነበሎን እቲ ብዓቕሞምን ፍልጠቶምን ክገብርዎ ዝኽእሉ በዕሎም እቲ ልዕሊ ዓቕሞም ዝኾነን ብሕፅረት መሳርሕን ክሽፍንዎ ዘይከኣሉ ድማ ብምትሕባር ናይቶም ኣብ ስዋኪንን መራፊትን ዝነበሩ ኣባላት መጓዓዝያ ማለት ጋራጅ ህዝባዊ ግንባር ይፍፀም ከም ዝነበረ ኣባላት ባሕርያ ይጠቕሱ ቀንዲ ፀቐይጦም ዝዛረብሉ ግን ነቲ ስራሕ ዕውት ንምግባር ኣብ ሓሳብ ይኹን ኣብ ግብሪ ልዑል ኣበርክቶ ብዛዕባ ዝነበሮ ስውእ ኮሎኔል ሚካኤል ፍሳሐ እዮም
3: መገሻታት ናይ ጀላቡና ስጋብ ሶማል በፅሕ ስለ ዝነበረ ጀካቲ ናይ ምብራቅ ነካይዶ ዝነበርና ኣብፃሊ ብልሽ ተጓንፍ ነይሩ ዳሕሪ ኣብ ዳሕራይ እዋን ኣብዚ ኣድላይ ፅገናታት እንዳተገብረ ይካየድ ነይሩ ኣብዚ ግን ናልባሽ ከይጠቐስክዎ ክሓልፍ ዘይደሊ ተራ ናይ ኣባላት መጓዓዝያ ኣብቲ እዋን ኣብ ምድግጋፍ ንዓና ዓብ ነ

0: ብፍላይ ድማ ሚኬል ፍሳየ ዳርጋ ከም ኣባልና እዩ ነይሩ ኣብቲ እዋን እንተበልኩ ኣነ ዘጋነን ኮይኑ ይስማዓንን ሚኬለ ኣብቲ እዋን ዝገብሮ ነበረ ኣበርክቶ ንኣብነት ኣታ ዓረፋት ትበሃል መርከብና ሓደ ብልሽት የጓንፈና ነይሩ ኣብ ናይ ካምቢዮ ኣብ መራኸቢ ናይ ሞተርን ናይ ታሽሙን ሓደ ጎሚኒ ቁረፀና ነይሩ ተደጋጋሚ ግዜ የጓንፍ ስለ ዝነበረ ነዚ ንምፍታሕ ሓደ ሞዲፊኬሽን ኣብ ነካይደሉ ዝነበርና ብናቶ ሓሳብ ዝተበገሰ ንሕና ኣብ ጎኑ ኮይንና እዩ ተኻይዱ ማለት እዩ ካልእ ሲስተም እዚ ዋላ እኳ ዓብዪ ለውጢ ነይርዎ እንተደበልኩ ግን ብመጠኑ ነታ መርከብ ብፍላይ ነቲ ካብ ስዋኪን ንዓጊግ ኣብ ግዜ ናይ ተኮር ክራማት ኣብ ዝኾነሉ ግዜ እቲ መሻርፍ ኩሉ ናይ ውድብ ዝነበረ ብመራኸብና እዩ ዝካየድ ነይሩ ዓብ ግደ ነይርዎ ናብ ዝተመራኸብ ኣብቲ ክራማ ዝኾነሉ ናይ ተኮር ድማ እዚ ዓረፋት ዝበሃል መርከብና ብጀካ እቲ ናይ ፅዕነት ካልእ ዝኾነ ይኹን ንእኽሊ መሳሊ ትወስዶ ነዳዲ እውን ትፅዕን ስለ ዝነበረት ኣገዳሲ ተራይ ነይርዎን ኣብዚ እቲ ዓብዪ ደገፍ ዝገበረልና ካልእ እውን ኣብተን ካልኦት መራኸብና ዘጓንፍ ዝነበረ ፀገማት ናይ ካምቢ ይኹን ናይ ካልእ ዝተፈላለየ ፀገማት ከማ ንድጋፍ ነይርዎ ብፍላይ ከምቲ ዓንተወይ ዝገለፅክዎ ድማ ናይ ሽዑላ ሞተሬ ካተርፒላር ድሕሪ ተደጋጋሚ ብልሽት ምግባር ኣብ ምቕያር ስለ ዝኣተና እዚ ኣይፎ ዝበሃል ሞተሬ ናይ ዓዲ ጥልያን ንዓኣ ይኹን ዋላ ንሓንቲ ካብተን መራኸብና መንሱር ትበሃል ክልቲኣተን ኣብ ምቕያር ኣብ ዝተካየደ ከማን ናይ ሚካኤል ፍሳየ ተራ ዓብ ነይሩ ማለት እዩ በጠቃላሊ ናይ ሚካኤለ ክብል ከለኹ ዋላ ኣባላት መጓዓዝያ እውን ኣብቲ ናይ ባትላሜራ ስራሕ ናይ ቶርኒዮ ስራሕ ናይ መካኒክ ስራሕ ዝኣክል ምድግጋፍ ይገብሩልና ነይሮም ካብዚ ከዓ ንሕና ዝያዳ ንክንምዕብል ዕድል ረኺብና ማለት እዩ
1: ምስ ምምስራት መዓስከር በሪጠ ምዕባይ ትካላት ባሕርያ መፅኡ ነቲ ዝሰፍሕ ዝነበረ ዝተፈላለየ ኣካላት ድማ ብዘይ ዓቕሚ ሰብ ክዕመም ስለ ዘይከኣል ብፍላይ ናይ ባሕርያ ስራሕ ፍሉይ ናቱ ትምህርትን ሞያን ስለ ዘለዎ ባሕርያ ነዚ እውን ብኣግኡ ዝተበገሰሉ ዕማም እዩ ነይሩ ድሮ ኣብ ስዋኪን ከሎ ብትሑት ዓቕሚ ጀሚርዎ ዝፀንሐ ትምህርትን መፅናዕትን ዝብል ኣካል ኣብ በሪጠ ብዝሰፍሐ ደረጅኡ ቀፂልዎ
2: ካብ 84/1984 ጀሚረ ኣብቲ ናይ ስልጠና ጨንፈር እየ ነይረ ስለዚ ክሳብ መዓልቲ ነፃነት እውን ብኸም እየ ቀፂለ እየ
3: ናይ ስልጠና ጨንፈር እንታይ ጥዕማማት ነይርዎ ንመን ዝሰጥ ነይሩ ቤናይ ዓቐን እንታይ መሳርሒ ኣብኡ ሕጂ ዝርዝር ኣይብካቅር ክትነግረኒ ኣበይ
2: ኣዎ እቲ ስልጠና ካብ መጀመርያ ክጅመር ነይሩ ብቐዳምነት ቀንዲ ሓይሊ ባሕሪ ክትመስረት ተ ኮንካ ብትምህርቲ ክበስል ኣለዎ ሰብ ማለት እዩ ብትምህርቲ ዘይበሲሉ ኣብ መጨረሻው ትሰራርሑ ስሩዕ ኣገባባት ወይ ከዓ ኣብ መዕብል ዝበላ መራኽብ ክሰርሕ ኣይክእልኒ ማለት እዩ ነዚ እቲ ሰብና ርኢናት መጀመርያ ዝሓንፀስናዮ እንታይ እዩ ሞያዊ ትምህርቲ ንምሃብ እዩ መጨረሻ ቀንዲ ትምህርቲ ክትብል ከለካ ስልጠና ክትብል ከለካ ሰባት ከተማዕብል ንሓደ ነገርካ ኦፐሬት ንክገብሩልካ እዩ ትቐንዲ ወይ ከዓ ብሓፂሩ መርከብ ካብ ሓደ ቦታ ናብ ሓደ ቦታ ንከብፅሑልካ እዩ ትቐንዲ ዕላማ ነዚ ዕላማ እዚ ክመላእ እተኮይኑ ግና ብቐጥታ ብቲ ሞያዊ ትምህርቲ ክትኣቱ ኣይትኽእልና ኩሉ ግዜ ኣካዳማያዊ ትምህርቲ ቤዝ መሰረት ጌርካ ትርሐ ሞያዊ ትምህርቲ ክትኣቱ ትኽእል ስለዚ እቲ ዝነበረና ሓይሊ ብምሉኡ ኣካዳማያዊ ትምህርቲ እውን ድኹም ብምንባሩ ኣብ መጀመርያ ግዜ ንሕና ኣብቲ መጀመርያ ግዜ ዝያዳ ከም መደብ ዝሓንፀስናዮ እንታይ እዩ ብቐዳምነት ንኣካዳማያዊ ትምህርቲ ክደፍኣሉ ምስኡ ከዓኒ ሓፂር ሓፂር ዝኾነ ሞያዊ ዝኾነ ኮርሳት እናሃብካ ከዓ ተሳብ ክምዕለሉ ዝኽእል ኩነታት ናይ ምፍጣር እዩ ኣብዚ ክልተ መገድታት ኣሎ ማለት እዩ በቲ ሓደ ምቅርራብ ነቲ ናይ ሞያዊ ትምህርቲ መገዲ ትኸፍት ኣለካ በቲ ሓደ ከዓ ምስቲ ዝነበረና ናይ ሜዳ ወይ ከዓ ናይ ሰውራ ተደላይ ዝኾነ ስራሓት ቁልጡፍ ስራሓት ከዓኒ ብሓፂር ኮርሳት እናሃብካ ከዓኒ ንኣታቶም ትምግበሉ ሰባት መጊብካ ብትምህርቲ መጊብካ እተማዕብለሎ ኩነታት ኣብ ምፍጣር ኢናቲ ቀዳማይ ፃዕፍና ንበል
4: መጀመርያ ካብቶም እዞም ገዳይም ተጋደልቲ በዓል ቫስኮ በዓል ፋር ሓባድር ወላ ዓሊብልዓ ገለ ነይሮም ካብኣቶም ፀናሓና ናይ ተመክሮ ሓይሊ ባሕሪ ነይሩ ብተመክሮ እዚኣቶም ኩሎም ዓፋርዮም ምስ ባሕሪ ሌላ ዘለዎም እዩ ነዊሕ ዓመታት ዘገልግለሉ ስራሕ ስለ ዝኾነ ውን ኩሉ ብተመክሮ እዩ ንሕና ምስ መፀና ቅድሚኡ ውን ጀሚሮም ሮም ከምቲ ዓቶ ጀሪካን ዝገለፀልካ ንሕና ውን ድሓር ተጀሚሩ ፀንሐ ናይ ካርታ ስራሓት ምስ ባሕሪ ሌላ ማለት ናይ ደክ ናይ ኢንጂነሪንግ ናይ ገለ ዝበሃል

0: ተሃታት ኢና ትምህርቲ መፅናዕትና ቆምና ብዓቕምና። ስለዚ እቲ መጀመርያ ነበረ ናይ ልምዳዊ ሓይሊ ባሕሪ ናብ ቁሩብ ኣብ ኢንተርናሽናል ይበሃል ብዛ እምበር ቁሩብ ናብኡ ገፅ ንፈዝሕ ሓይሊ ባሕሪ ክንገብሮ ዝከድና ማለት እዩ። ትምህርቲ መፅናዕቲ ምስ መስረተ
1: ባሕሪኣ ብውሑዳት ሰባት ከም ዝጀመረ ርዱ እዩ። ካብ 94 ግን እቲ ባሕርያ ንርእሱ እናተለወጠ ኸይዱ እዩ። ሓደ ኣብ ሓይሊ ባሕሪ እናተለወጠ እየ ዝኸደሉ ኩነታት ተፈጢሩ እዩ ማለት እዩ። ብዙሓት ኣባላት ካብ ሜዳ ኣብቲ ሓይሊ ባሕሪ ንበሎ ካብ 84 ድሕሪት ተፀምቢሮሞ ዮም ማለት ቀንዲ ትምህርቲ ንህቦ ዝነበርና ንተጋደልቲ እዩ ማለት እዩ። እዞም ተጋደልቲ እዚኣቶም ኩሉ ግዜ እቲ ንሓንቲ መርከብ ዘድልያ ሞያታት ብምሉኡ እንታይ ኢልካ ብመጀመርያ ክትቀይስ ኣለካ ማለት እዩ። እዚ ተፈሊጡ ከዓኒ ነዚ ሞያታት እዚ በዚ ሞያታት እዚ ሰባት ንኸተማዕብል ሰባት ከፋፊልካ በበቲ ዝድለ ሞያታት ንሓደ መርከብ ዘድልያ ሞያታት ከዓ ንሰባት ከዓ ብከምኡ ከዓ ከተሰልጥን ምፍታን እቲ ቀንዲ ዕላማ ዝነበረ። ኣብዚ ተመርኩሽና ማኣር ምስቲ ናይ ናቪጌሽን ድዩ ናይ ኢንጂነሪንግ ድዩ ናይ ዓሳ ድዩ ናይ ኣፅዋር እውን ከምዝኣመሰለ በቶም ዘለና ናብቲ ከባቢ ይኹን ብፍላይ ከዓ ምስ ናይ ኣፅዋር ዝተኣሳሰር ከዓ ካብ ሜዳ እውን እናመፁ እቲ ትምህርትታት ወይ ከዓ እቲ ሞያታት ከም ዝጅምር ወይ ከዓ ከም ዘሰጉም ከዓ ይግበር ነይሩ ማለት እዩ። ስለዚ ብሓፈሾ ጥመት ከሎ እቲዮም ኣብኡ ብስልጡኑ ዝነበሩ ካብ ሜዳ ዝመፁ ተጋደልቲ ኣብ ሓይሊ ባሕሪ ከዓ ዝተመደቡ እዚኦም እዮም ቶም ብስልጡኑ ዝነበሩ ማለት እዩ። ኣብ መጨረሻኡ ከዓኒ ንቤት ዕዮታት ይኹን ንመራኽቢ ይኹን ንኸገልግሉ ወይ ከዓ መራኸቢ ንኽንቀሳቀሱ
2: ምንቅስቓስ ባሕርያ ምስቲ ኣብ ሜዳ ዝነበረ ወተሃደራዊ ንጥፈታት ተኣሳሲሩ እዩ ዝኸይድ ነይሩ። ምምስራት መዓስከር በሪጠ ንባሕርያ ምስ ሜዳ ብቐረባ ናይ ምርኻብ ዕድል ፈጢሩሉ። ብዘይካዚ ነቲ ኣብ ድሕር መስመር ጸላእይ ዝካየድ ዝነበረ ወተሃደራዊ ምንቅስቓሳት ዕጥቅን ስንቅን ይኹን ሰራዊት ኣብ ምምልላስ ከምኡውን ንሳሓልን ድሕር መስመርን ንምርኻብ ከም ቀንዲ ድልድል ኮይኑ ኣገልጊሉ። ነዚ ንጥፈታት እዚ ንምክትታል ድማ ኣብ ገልዓሎ ሓደ ክፋል ኣኻዱ ባሕርያ ተመስሪቱ።
0: ወድሕር መስመር ዝበሃል ብቐጥታ ኣብ ውሽጢ መስመርና ፀላእ ኮይኑ ኣብ መንጎ ባፅዕን ባፅዕ ፀላእ ነይሩ፣ ኣፈሮ እውን ፀላእ ነይሩ፣ ጢዖ ነይሩ ፀላእ እዩ። ኣብ ማዕደር ዝበሃል ክነጀው ጢዖ እውን ኣብኡ ነይሩ ፀላእ እዩ። ንሕና ሕጂ ከም መጀመርያ ኣብ 85 ኣነ ካብዚ ኮሚሽነር ናይ መጓዓዝያ ኮይና ምስ መፅኹ ትቐንዲ ዕላማ ነተን ጀላቡ ኣብኡ ዝመፃ መታን ክንቋፅረን ብካልእ መዳይ ድማ ጀላቡ ካብኡ ናይ ገባር ኣዚዝና ንሱዳን ክንሰድድ ማለት ክነዋፍር ክንእዝዝ ኣብኡ ተመዲቡ። ስለዚ ብ85 በርጋብ 86 ኣብ መጀመርያ ማለት እዩ እዚ ናይ ድሕሪ መስመር ፀላኢ ሓይሊ ባሕሪ ቆይሙ ማለት እዩ።
3: ኣብ መንጎ ፀላኢ ተቐርቂርካ ይኹም ነርኩ ማለት ንዕ እቲ ወዳ ከመይ ሰልጥ ነይሩ ፀላኢ በዚ ኹም ፀላኢ ባሕሪ እውን ፀላኢ እንታይ ሰልጠኩም ነይሩ ከመይስ ብዛዕባ ቁር ወይ ዘጋጥመኩም ሽግራት
0: እቲ ሂወት ብጣዕሚ ዛሽሙ ሕማቅ ሓዳሽሙ ነርና ለሚድና እምበር ዳርጋ ጀማሂር እውን ሓደ መብዛሕትኡ ግዜ ፀላእ ብእንገላ ቢሉ መፅእ ወላ ብጢዑ ወፍር ኣብኡ ኣሎ ቀረባ በዓል ኣንደዳይ ብደዳ ትብሎ ዛሽሙ ቦታ ኣብኡታት መፅእ ዳርጋ እንዳሃደምካ እንዳቐበርካ ንብረት ገሌካ ትኸይድ። ስለዚ ዳርጋ ነበር ኣይኮኑ ነይሩ ንቋፅሮ ነርና ብዝኾነ ኣብ መዓስ ምንቅስቃስናቱ ትቋፅሮ ስለዝኾንካ ብየን ክመፅእ መዓስ ክመፅእ ገለትኩም ሕሉፍ ሓሊፉና ኣብ ዲሴታት እውን ንቐብር ነርና ዶኩመንታት እውን ብዙሕ ተሽሙ ይባላሸወካ ንብረት ይባላሸወካ። ስለዚ ብመጠኑስ ስጋዕ 88 ዳሓን ነይሩ ካብ 88 ዳሓር ግን እናኸፍአ ኸይዱ
2: እናኸፍአ ስለ ዝኸደ ግን እቲ ዕማም ኣይቋረፀን። ባሕርያ ኣብቲ ቦታ ምህላውን መስመር ምኽፋቱን ብቐጥታ ምስ ህላዊ ኣብቲ ከባቢ ዘሎ ምንቅስቓስ ውድብን ምስ ብምሉእ ኣብ ከበሳታት ዝነበረ ናይ ተጋድልትን ህዝብን ካብን ናብን ሰሓል ምንቅስቓስን በዚ መንገዲ ዝፅራይ ስለ ዝነበረ
0: እቲ ናይ ድሕር መስመር ዳርጋ መትኒ ናይ ውድብ ነሩ ወይ መትኒ ናይ ድሕር መስመር ነሩ እንተተባሃለ እዚ ናይ ሓይሊ ባሕሪ ምግናን ኣይመስለኒን። ምክንያቱ ቀንዲ መተሓላለፊ ናይ መሬት ነበረ ኩሉ ተታሒዙ ስለነበረ ፀላእ እውን ስለዝፈለጠ ብንውሓት ናይ ግዜ ንሕና ናይ ባሕሪ መስመር ኢና ተመሪፅና ማለት እዩ። እዚ ናይ ባሕሪ መስመር ድማ ከምዝበለካ ካሪካረ ጃሪካን ብሰማይን ብመሬትን ኩሉ ከ ክንገብር ኣብ መሬት ፅበየካ ፀላኢ ኣብ ነፋሪት ከይትመፀካ ብቐትሪ ትፈር ኣብ ባሕሪ እውን በዕላ ተሽሙ መርከብ ኣላ። ስለዚ እዚ ኩሉ መሰናክላት ሓሊፍካ ምስ ናይ ባህሪ ሽግራት ማለት እዩ ናብኡ ንክትመፅእ ቀሊል ኣይነበረን ግን

0: ንፃወሮ ነርና እንዳሓር ቀንዲ ድማ ስራሕትና ትናሱት ስለ ዝነበረ ብትዕግስን ብቆራጥነትን ንውዳእ ነር
1: ሕጂ መብዛሕትኡ ንሕና ንየመንን ንጀዛን ከይድ ተኮይና ሲ መጀመርያ ኣቑሑት ደንከልያ ነብፅሕ ካብ ደንከልያ ዳሕራይ ብዚ በዓል ገልዓሉ ንራኣዩ ካብ ገልዓሉ ከ ሽዑት ናይ ንግዲ ኣቑሑት ንገዝእ ፊሽቲ ገርና ብየመን ማለት እዩ ናይ ሰሜን የመን ኣካባቢ ፊሽቲ ንመፅእ ነርና ሕጂ ናይ ግድን እቲ ኣብቲ ከባቢ ዘሎ ድምገቦ ሰራዊት ሲ ኩሉስ ኣብ ሕቆ ባሕር እዩ ነይሩ ኣብ ገልዓሎ ዝነበረ ኣሕርትባት ኣብ ገዕሎ ዝነበረ ሰራዊት ስለበር ግድነት ትግደድ ኢኻ ካልኣይ ከዓ ንርእሱስ እቲ ሚሽን ሲ ኣብቲ ናይ ማዕበል ዘለዎ ግዜ ማዕበል ኣሎ ኢልካ እንዳሕር ትዳናጎ ኩንካ እንዳሕር ተብል ኩንካስ እቲ ሽትኻ ክውቃዕ ይክእል እዩ ስለዚ ልክዕ ከምቲ ኣብ ሜዳ ዘሎ ኣብ ሓደ ኩና ዝኣቶ ንስኻ ኩሉ ግዜ ኣብ ኩናት ቁሩብ ኢኻ ማለት እዩ ነቲ ጉዕዞ ኩሉ ክተሳለጥ ላዕሊ ታሕት እንትብል ካብ መጠን ላዕለ በርቲዑ እንተዘይኮይኑ እዚ ዳሓኒ ትብሎ ማዕበል ስጥጦ ትብሎ ዶይኮንካን ኩሉ ግዜ ኣብ ጉዕዞ እዩ ኣብ ዲሲታት ገለገለ ግዜ ሰብዓታት ትብሎ ኣለዉ ኣርብዒናት ዝብሎ ኣለዉ ንፋሳት ክመፅእ ከሎ ብርቱዓት ኣብ ደሴታት ነዊሕ ንገብር ኢና
2: እቲ ካብ በዓል በሪጠን ዓጊግን ናብ ድሕሪ መስመር ብናይቲ እዋናት ፀዋውዓ ዞባ ምብራቕ ዝፍለጥ ገልዓሎን እንገልን ዝኣመሰለ ማርሳታት ንምብፃሕ እቲ ጉዕዞ በቲ ዓለምለኻዊ መስመር ተኸቲልካ ድሕሪ ምኻድ ናብዘን ማርሳታት ንምብፃሕ ንደሴታት ዳህላት ተጎዝጊዝካ ስለ ዝሐለፍ ደሴታት ዳህላክ ድማ ኣብቲ ግዜ እቲ ቀንዲ መደበር ሕቤት ሶቨት ነበር ብምንባረን እቲ ንበዓል ገልዓሎ ዝእቱ ማያት ቀጻሊ ኣብ ትሕቲ ጽኑዕ ሓለዋ ሓይሊ ባሕሪ ኢትዮጵያ ስለ ዝነበረን ጀላቡ ህዝባዊ ግንባር ብዘይካት ዘጋጥመን ዝነበረ ናይ ባህሪ ማለት ናይ ማዕበል ሽግራት ነተን ከክንዲገቦ ዝኾና ዘመናውያን መረኸብ ኩናት ጸላኢ ፈንጢሰን ይኹን ኣደናጊረን ምሕላፍ ተዘይኮይኑ ካልእ ዝኾነ ኣማራጺ ኣይነበረንን ጸላኢ ይኻሉ ንድሕሪት ምምላስ ይኹን ካብ ጉዕዞ ምጉንዳብ ዘይሕሰብ እዩ ነይሩ ኣብቲ ዓለምለኻዊ መስመር እውን እንተኾነ ናይ ሓንቲ ዘየላ ሃገር ጀላቡ ሒዝካ ፍሉይ መለለይ ይኹን ባንዴራ ዘይብልካ መኒኻ ተባሂልካ ኣብ ዘይትምልሰሉ እዋን ምስ ዓበይቲ ናይ ዝተፈላለያ ሃገራት መራኸብ እናተጓነፅካዩ ምጓዓዝ እቲ እንኮ ዝነበረ ምርጫ
1: ሕጂቲ ዝያዳ እኳ እቲ ሽግር ነበረ እንታይ እዩ ኣነ ኣብዚ ንበርበራ ንምኻድን ኣብ መውፃኢ ናይ ኮን ሽግር ዘሎ ንደንከልያ ክትኣቶ ከለካክትኣትኮል ናብዚ ናይ ሓዋክል እዩ ነሩቶ ዝዓበየ ሽግር ኢና ንወርፆ ኣብዚ ዝብለካ ዘለኹ ምስ ባስኮም ንመፅሉ ግዜ ንሕና ሕጂ ምሳና ሎምስባሓይላ ባሕር ለዎቶም ኣባላት ኣብ ፍርጌት ዝነበሩ ካብ ዱበይ ንሕና ንብገስ ከም ዘለና ስለ ዝፈለጡ ንነዊሕ ግዜ ትፀቢዮምና ኣጋጣሚ ግን ንሳቶም ንሕና ብማዕበል ምክንያት ኣብቲ ዝፅበዩና ዝነበረ ግዜ ስለዘይበፅሕና ንሶም ትፅቢቶም በርቲዕዎም ሓሊፎም ማለት ትሕቶ ሕጂ ናይ ኣጋጣሚት ጉዳይ ሕጂ ኮፍ ምስ በልካ ኣብቲ ናይ ስላይ ወረቃት ምስ ረኣኻዮካ መን ተበጊሱ ይበፅሒ ነሩ ግን ማለት ዶኩሜንታት ርኢ ኣብዚ ናይ በዓል ንደንከላ ንምእታዊ ዝነበረ ግዜ ምሸት ምሸት ባበር ከይረኣየካ ከይተተኮሰካ ተሓልፈሉ ግዜ ውን ብዙሕ ኣይነበረን ግን እንታይ ትሕቶ እቶም ምሳና ዝነበሩ መራሕቲ ናይ ተመራከ በዓል ፋርሕ በዓል ቦይፋርሕ በዓል ባስኮ በዓል ኣሊብላ በዓል ኣባድር ነቲ ቦታ ትፈልጡዎ እዮም ንስ ቦታ ስለ ዝፈልጥዎ ትሕቶ ኣበይናይ ክትፅጋዕ ከም ትኽእል ኣበይናይ ክትሓደፍ ከም ትኽእል ኣበይናይ እንትኾንካ ሓደጋ ክጓንፈካ ከምዘይክእል ስለዝፈልጡ ዝነበሩ ናይቲ ባቡር ኣብታ ኣፍ ደገ ምፅባይ ሲ ብዙሕ ዘምፀት ለውጢ ይነበረን
3: ብፍላይ ንበዓል ገልዓሎ ወይ ድማ ከዓ ኣብዚ ሓራ ቦታታት ዞባ ምብራቅ ንክትመፅእ ንሕር ኮይኑ ኣብዚ ኩሉ ግዜ ግጭት ኣሎ ምክንያቱ ፀላኢ ዝመስመር እዚ ሓራ ቦታታትና ስለዝፈልጦ ትጉዕዞ ብቀትሪ ኣብዚ ቀንድማይ ኣቲኻ ብለይቲ ኢኻ ነዚ ትቆርፅ ምብራቅ ናይ ዳህላ ክሒዝካ ብለይቲ ክትቆርፅ እውን ኣብ ዝተፈላለየ ንኣሽቱ ደሴታት ኣለዋ ሓደ ኣብኡ ከይትኣቱ ብጣዕሚ ጥንቃቂ የድሊ ማለት እዩ ካልኣይ ናይ ፀላኢ ሕቶ ኣሎ ሳልሳይ እውን እዞም ናይ ደቡብ ንፋሳት ኣብ ዝመፅሉ ግዜ ንጎድኒ ንሰሜን ወይ ንደቡብ ትኸይድ ስለ ዘለካ ብጎድኒ ስለ ዝሃርሞ ነተንጀላዊ ከዓኒ ብጣዕሚ የጥቃዓካ ካ ትማዕበል ከዓኒ ስለዚ ኣብ ሓደጋ ከይትወድቕ ነዚኦም ኩሎም ሰንጢቕካ ኢኻ ዝተኣቱ ኣብቲ ግዜ እቲ ፀላኢ ብዙሕ ኣድማዕ ዝኾነ እንታኣሽሙ ዝፍፅሞ ነገራት ኣይነበረን ኩሉ ግዜ ምግጫዊ መፅኡ ምትኩኳሳት መፅእ ግብረ መልሲ ንቦ ንሕና ንስ እውን ንድሕሪ ድምፂ ሰሚዑ እውን ቀልጢፉ ንዕኡን ምዕቐብ ዝኣልየሉ እምበር ዝውድሃሉ ኩነታት ኣይነበረን ኣብቲ መጀመርያ ግዜ ማለት እዩ ስለዚ ኣብዚ ብዙሓት መሰናክላት ሓሊፍ ከዓኻ ናብዚ ትመፅእ ማለት እዩ ልክዕ ቀትሪ እውን ናይ ንፈርቲ ሕቶታት ንገለን ኣለዩ ስለዚ ኣብዚ እውን ቀልጢፍካ ኣራጊፍካስ ኣልጊስካ ካብቲ ህዝቢ ዘለዎ ናብ ዝተፈላለየ ደሴታት ምስ ናይ ገባር ጀላቡ ተማሳሲልካ ትውዕለሉ ደረጃታት እውን ነይሩ እዩ ማለት እዩ ስለዚ ነዚአን ከዓ ብለይቲ ሰንጢቕካ እንደገና ብዚ ብቐትሪ ናብዚ ማዓስከራ ዝትመፅእ ማለት እዩ
4: እጅስ መብዛሕትኡ እዋን እዚ ኣብ ማያት ናህና ዘጓንፈና ነብረ ሕጂ ጭርጭር እዩ ክነግረካ

0: ትሪኦ መን ቀደመ ናይ ዓይኒ መን ቀደመ ንሳተን ሕጂ መብራህቲ ጥፍአን የን ስቕ ዝብላ እተን ባቡራት ምክንያቱ ቅድም መብራህቲ ወሊዖም ድምፂ እንዳገብሩ ክኸዱ ነይሮም ከሎ ገና ንሪኦም ሕጂ ግን ኣብታ ማዕፁናህ ናብታ ናኣት ወላ ይሕዙ እሞ መብራህቲ ጥፍኦም ንሰሙ ምፅንፃን ጀምሩ ሕጂ ንሕና ከንታይ ንገብር ስፒድ ኣጉዲልና ኣብታ ጃልባ በጥ ኢልና ካብቲ ፅፍሒ ባሕሪ እንታይ ብርክ ዝበለሎ እቲ ደሴታት ኣፅኒዕና ኢና ካብቲ ደሴት ወፅእ ኣብ ማእኸል ባሕሪ እንታይ ኣሎ ንርኢ ንሳተን ሕጂ ዓበይቲ ስለ ዝኾነ ክንድርሻ ነየኖ ሕጂ እንታይ ከተለልየን ግዜ ወስተልካኒ መሰለለካ በየና ኣላ ምስ ፈለጥካ ናበይ ገፅካ ክትከይዲኻ ፀገም የብሉን በዚ ብጣዕሚ ክኢላ ነበረ ስውዕ ኢብራሂም ፋርሕ ኢብራሂም እዩ ብጣዕሚ ብጣዕሚ ማለት እዚ ምሽካዕ ብትምክሕቲ ተሽኩዕም ነይሩ
1: ሕጂ ትሕቶ ኩሉ ግዜ ከተተኮሱ ዝሓለፈ ዝነበረ ይመስለና ነትሕቶ ዝሓለፍኩም ኩለን ጉዕዞታት ኩሉ ግዜ ኣሎ ባቡር ፀንሐና ይትኩስ ሓንሳብ ዓዚ ፀንሐና ብዓሊ ምስ ዓፀወ ኣክንዲ ናብቲ ዝሓሰብና ንእንገል ናቱ ንኮርሑማር ንኸይድ ኣብ ኮርሑማር ዓፅ ፀኒሕና ንእንገል ንምለስ ከምዚታት ብዙሕ ግዜ ስለዝነበረ ኣብ ሓደጋስ ኣጓኒፍና ይፈለጥን እዩ ሓንቲ ግዜ ሓደገዳ ጓኒፋትና ነብላ ኣብ ኮርሑማር ውሒልና ቦታ ናብ ንምለሰሉ ግዜ ነፈርቲ መፅናና ነረን እቲ ነፈርቲ ብቲ ቀላጥ ባሕሪ ነፋሪት መፅያ ክድብድበካ ከላ ኣነ ቀሊል ነገር ኣይኮነ ትሕተኩም ወላ ሓንቲ ክረክበና ኣይካለት ኣብ ካልኣይ ንሳተን ካብቲ ዝመፅ በፂሒ ንክመለሳ ከለዋ ግን ኩላና ወጋጊና ፀኒሕና የን
2: ወላ ፀላይ ስንታይ መሳካ ፀላይ ብፍላይ ናይ ኢትዮጵያ ሰራዊት ንዛረብ እንተኾነ ውሱን መስመር ስለዘኸዱ ከምዚ ንሕነ ንተዓፀፅፉ ክትዓፅፍሉ ሲ ጎጃም ኣይኮነ ቀይሕ ባሕሪ እዩ ኢትዮጵያ ኣይኮነ መለትና እዘ ሓደ ሰብ ክኸወል እንተበለ መሬት ይፈልጥ እንተኾኑ ወዲ ዓዲ እንተኾኑ ከምዚላዩ ክትዓፀፍ ይኽእል እዮም ምስቶም ብፍላይ ምስቶም ጀላቢ ዝኸዱ ዝነበሩ ሓለፍቲ ደቂቲ ከባቢ ሰብ ዝኾኑ በዓል መስኮ ይኮኑ በዓል ኣባድሪ ይኮኑ በዓል ኣሚፋርሒ ይኮኑ ክንደይ ሰዓት ይጓዓዙ ኣበይ ናይ ከባቢ ከምዝኣቱ ኣበይ ናይ ደሴት ከምዝኣቱ ስለዝፈልጡ ናይ ፀላይሲ ክንዲዚያ ኣይነቆፅሮ ነርና ብኡ ዝመፀጥታና ሓደጋ ከማን ኢለን
3: መትከር ርእስኻ ምኽኣል ኣብ ኩለን ትካላትን ኣሃዱታትን ህዝባዊ ግንባር ቀንዲ መመገሲ ንጥፈታትን ተበክሶታት እዩ ነይሩ ባሕርያ ነዚ መትከል እዚ ብዝለዓለ ደረጃ ተጠቒሞምሉን ሰሪሖምሉን ካብቲ እግሪ ዝተኸለሉ ዝነበሩ እዋን ጀሚሮም በተን ዝነበሮኦም ጀላቡ ምስ ክሉቲ ዝነበሮም ተፅዕኖ ስራሓት ውድብ ሓደ ናይ ንግዲ ኣካል ብምቓም ፈለማ ከም ኣኻዱ ነብሶም ንምሕያል ኪንኡ ሓሊፉ ድማ ንውድብ ዘድሊ ነገራት ኣብ ምቕራብ ዘይተሓለለ ፃዕሪ ኣካይዶም
1: እቲ መበገሶካ ቅድም ኣብ ስዋኪን ከሉ እቲ ምንቅስቃስ ዝገብሮ ዝነበረ ባሕርያ ንናይ መጓዓዝያ ስራሕትን ናይ ትራንስፖርት ስራሕትን ዘምፅኦም ነበረ ኣቑሑት ንስ መበገሲ ገይሩ ናይ ባሕቂ እቲ ኣሃዱ ወፊሩስ ገንዘብ ከምፅ ይኽእል ዝበሃሉ ባይታ ሲ መጀመርያ ከም ፕራክቲስ ዝወሰዶ ንናይ መጓዓዝያ ኣቑሑት ብምፃ እዩ ስፔር ፓርት ብምግዛእ ካብ የመን እዩ ነይሩ ቀዳማይ እግራ ይከድኩ ኣብ ካልይ እግሪ እውን ተካፊል ነ ኣነትቶ ሽዑ ፅቡቅ ውፅኢት ተረኪቡ ካብኡ ተበጊሱ ከዓ ምስ ሽዑ ዝነበሩ ናይ ፖለቲካ ቤት ፅሕፈት ብምረዳ ባሕርያ ገላ ገንዘብ ወሲዱ ነብሱ ዝኽእልሉ ባይታ ክፈጥር ይኽእል እዩ ብዝብል እዩ ምንቅስቃስ ጀሚሩ እቲ ምንቅስቃስ ካብ ግዜ ናብ ግዜ እንዳሓየለ እንዳተወደበ ኣሰራርሑ እንዳፅፈፈ ስለዝኸደ ኣብ ሜዳ ዓብ ለውጢ ምፅኢ ማለት እዩ
2: ጀሚርና እቲ ንግዲ ፅቡቅ ከድና ፅቡቅ ሰሪሕና ከባቢነት ሕጂ እቲ ሰጋን ትበሃል ትካል ናይ ሓይሊ ባሕርያ ነራ ክሳብ ሳልሳይ ጉባኤ ኣብ ሳልሳይ ጉባኤ ቅድሚ ሕጂ ዝነበረ ገንዘብ ናይ ህዝባዊ ጉንባር እዩ ስለተባሃለ ሰጋን ወፅያ እቲ ናይ ንግዲ ትካል ዝነበረት ከባና እቲ ንነገደሉ ዝነበርና ከባቢ ካብ ከባቢ የመን ካሊእ ዘድልየካ ጠለባት ኣምፅኢኻ ፈለማ ብምን ትብሎ ጀሚርና ብዱካኪ ናይ ቁራ ጀሚርና ዋላ ከማ ዚ ዘረባ ኣምፅኦ እንትኾን ካብ ቴሌቭዥን መንእሰይ ምንቲ ክስሕቆ ንመንእሰይ ፈለማ ክሌብ ምክፋት ኣነ ጀሚር እዩ ንማሕበር መንእሰይ ኣብ ቁሩራ ገዛውቲ ከይተረፈ ተረቤዛታት ዘሎ ምን ትብሎ መበገሲ ሂብና ፈለማ ኣነበግሰ ማሕበር መንእሰይ ኣብ ቁሩራ ኣብ እዋን ሰውራ ወይ ሕዚ ካብቲ ንግዲ ካብ ዱካኪን ጉሩብ ሓሊፍና እንቶም ዱካኪን እቲ ህዝቢ እንዳሃብካ ዘድልዮም ጠለባት ንኦም እንዳሃብና ንሕና ካብ ዱካኪን ዓብና ክሳብ ከባቢ ግሬማይካ ዝበሃል ከባቢ ፈለማ ከማ ዱካኪንን በዳ ኣቑሑት ንሕና ከፊትና ሕጂ እቲ

0: دي لا تو أبركتون نتي منجستين ولا تي مسالة تياتات ناتون نتي ودب ها ولا مخاين كي ترفي ببحادل دا جزانا ونسيدسات نفسو خامز خيل جرنا
1: ናይ ንግዲ ትካላት እንታይ ይነግድ ነይሩ ንዝብል መብዛሕትኡ ኣብቲ ሓለክቲ ኣቑሑት ናይ መናብሮ ንዘን ዝነበረ ህዝባዊ ድኳናት ኣብ ምሕያል ጥራ ነይርዎ። ከምኡ ውን ኣብ ናይ ትራንስፖርት እውን ብፍላይ እዞም ኣብ ሱዳን ዘሸግሩና ነበሩ ኣቑሑት እውን ብምፃእ እውን ኣብ ኣበርክቶ ነይርዎ።
2: መቃየር ማ
1: መቃየቅሪቲ ጎማታት ባትርያታት ምፅእ ነይሩ። ኣብ ሓደ እዋን እውን ብፍላይ ኣብዚ ናይ ሰላሕት ኣወራር እውን መብዛሕትኡ ግዜ ነቲ ኩሉ ዝፀገም ዝነበረና ናይ ባተርያ ናይ ሬድዮ ርክብ ፍታሕ ይገብር ነይሩ። ከምኡ ውን ናይ ታንክታት ባተርያ እውን ብዝሓሰረ ካብ በዓል ጀዛንን ካብ በዓል የመን ዓደን ካብ ሑዴዳ ማለት እዩ ካብኡ ነምፅእ ነርና።
3: ባሕርያ በቲ ዘካይዶ ዝነበረ ንጥፈታት ንግዲ ነብሱ ኽኢሉ ነተን ዝነበሮ ናይ ጽገና ትካላትን ዓውደ ስራሓትን ካብ ኣታዊታቱ ሓደስቲ ከም ቶርኒዮ ዝኣመሰላ ማሽናት ብምግዛእ ከም ዝድልድላ ገይርወን። ግን እቲ ንጥፈታት ንግዲ ከምቲ ዝድለ ክሰርሕ ዝኽኣለ ጽፉፍ ውዳበን ተበግሶን ኣባላት ባሕርያ ስለ ዝነበረ ጥራዩ።
1: ኣብቲ እዋን እቲ ኣብ ባሕሪ እንተለና ኣብ ጀልባ ኣለና ማለት እዩ፣ ኣብ መሬት እንተለና ኣብ ትዩታ ኣለና ማለት እዩ። እታ ግዜ እታ
2: ጓዕዝመጓዓዚ
1: ኩሉ ግዜ ሲቲ ርክብ ኩሉ ግዜ ብመገዲ ፖርሳንስ ዝነበረ ካብ ዓጊግ ዳርጋ ወጋሕታ ተበጊስካ ሰዓት 4 ሰዓት 5 ካብ ፖርሱዳን ተኣቱ 3-4 ርክብ ጌርካ ከ ኣሽዑካ ንቦታካ ትምለስ ካብኡ ከዓ እንደገና ንባሕር ትወፍር። እቲ ግዜ እቲ ኣድካሚ ጉዕዞታት እዩ ነይሩ። ግን ናይ ሓድነት ናይቲ ሰብ ተወፋይነት ናይቲ ሰብ ግን ኩሉ እዩ ድምክቶ ነይሩ።
2: ራይ ንግዲ ተካይድ ነርኩም ጀላቡ ውን ውስናት ነርናኹም ኣታዊ ነይሩ ወዲት ንግዲ ማስ ሕጂ ዋላ ብኣሃስተ ዝዘረብና ስጋዕ ክንደይ መክሰብ ነይርዎ? ስጋዕ ክንደይ ኣታዊ ነቲ ውድብ ሕግዝ ነይሩ ወይ ነቲ ባሕርያ?
1: ኣነ ኣታውታቱ ብጣዕሚ ልዑል እዩ ነይሩ ኣታውታቱ። እዚ ናይ ሕጂ ኩባንያ ፃሰግን መበገስ ኮይኑዎ ዘለዉ ናቱ ኣታውታት እዩ መበገስ ንሕ ተመፅያ ዛርኩላ። ስለምንታይ ርቡሕ ኣታውታት ነይሩ ተልካ ተወፋይነት ነቶም ሰባት ኣብቲ ዝካፈሉ ዝነበረ ሰብ ስንዳሓር ተወፊዩ ብትጋህ ተሰሪሑ ነቲ ኩሉ ዝነበረ ሲ ኣነ ተታትዋቱ ሕጂ ብኣዝ ዝኽብለ ይክል በልዑሉ ኣታውታት እዩ ነይሩና። ንምንታይ እቲ ጉልበት ናይቲ ድሳተፍ ዝነበረ እቲ ንብረት ንጀላቡ ናይቲ ትካል ስለ ዝነበራ ኣብ ዕዳጋ ከትካ ሸጡ ክላስ ብሰለስተ ኣርባዕተ ተዓፀፈካ ሸጡ ነርካ። ግን ዕዳጋታትና ክልተ ዕዳጋታት ነርዎና። ኣብቲ ዶሜስቲክ ትኾኑ ዕዳጋ ፍትሓዊ ዝኾነ ዋጋ ነርና። ኣብቲ ናይ ብዓግር ማይካ ማርኬት ናብ ካልእ ዝኸይድ ከዓ ምስ ከተማታት ዝወዳደሪ ዕዳጋ ነይሩ። ሕጂ እቲ ዋጋ ክትሪኦ ከላ ብጣዕሚ ልዑል ዋጋ እዩ ነይሩ። ልዑል ካፒታል እውን ነርና ኣብቲ ግዜ እቲ ኣነ ሕጂ ክሪኦ ከሎ በዚ ሕጂ እቲ ኩሉ መተስካፋት እቲ ኩሉ ካልእ ዝገዛእን ዝነበረስ ገንዘብ ስቅሪን ኣይኮነ ምሽ መተስካፋት መኻይን እውን ንገዘ ነርና
2: ብሓደሜታ ዝኾነ
1: ንነቲ ኣቑሑት መንቀሳቀስ ዝኾኑ ምናልባት ሕጂ ኣብቲ ውድባብ ዝነበረሉ ፀገም ንሕና ኣቑሑት ነምፅእ ኣብ ወደብ ይእከብ ኣብ ወደብ ምስተኣከበ ናይ ትራንስፖርቴሽን እውን ፀገም የጓንፈና ምስ መጓዓዝያውን ብዙሕ ግዜ ስለዝና እውን ኣይርከብ ነይሩ። እስካብ 4 ዝኾነ ማርቼስ ክፅኢና ነርና ኣብቲ ግዜ እቲ
2: በታታዊታት ናይ
1: ባህርያታት ናይቲ ባህርያ ማለት ዝሕቶ ማስካፋት እውን ንልዕሊ 30 ካብ ውስጢ ገዚአና ንሕጂ ትዝክረን ብሓደ ግዜ 10 ገዚአና ንፀገም ዘጓነፋና ወሲካ ሲ ልዕሊ 30 ዝኾነ ማስካፋት እውን ኣብቲ ግዜ እቲ ተጠረየን ማለት እዩ። ጀላባ እውን ገዚእና ኢና ነርና ጀላ በቢግዜኡ ነታ ናይ መጀመርያ ሲንዲባል ትበሃል መርከብ ገዚእና ነርና። ከምኡውን ናቕፋ ትበሃል መርከብ ገዚእና ነርና። ብድሕሪ እውን ነቲ ኩሉ ናይ ትራንስፖርቴሽን ዓቕምና ንምሕያል ተባሂሉ እውን ስጋብ ዱበይ፣ ቦምበይ፣ ቫርባል፣ ዜርና፣ ኣልመርዝቁን ኣልወስን ትበሃል ዓበይቲ ጀላቡ ክንገዝ ክኢልና ማለት እዩ። ናይ 1000 ኩንታል ናይ 600 ኩንታል ክፅዕና ዝኽእላ ናይ ቀደም ናህና ዝነበራ ካብ 300-400 ኣይብላን ኢን።
3: ባሕርያ ኣብቲ ኩሉ ዘካይዶ ዝነበረ ኣብ ማያት ኤርትራ ይኹን ኣብ ናይ ካልኦት ሃገራት ጉዕዞ ብዘይካቲ ኣቐዲሙ ዝተጠቐሰ ርኡይ ዝኾነ ናይ ጸላእን ናይ ማዕበልን ሽግራት ኣብ ዝተፈላለየ እዋን ናይ ዝተፈላለየ ኣገረባብቲ ሃገራት ተጻብኦ እውን የጋጥሞ ነይሩ እዩ። እዚ ተጻብኦታት እዚ ዋላ እኳ ክብን ለጠቐ እንተነበሮ ኣብ ጉዕዞ ጀላቡ ዕንቅፋት ምፍጣርን ምጉድዳብን ጥራይ ከይተሓፅረ ኣባላት ናይ ምእሳርን ኣጽዋር ይኹን ካልእ ንብረት ምህጋርን ዝኣመሰሉ ተጽዕኖታት እውን የስዕብሉ ነይሮም እዮም።
4: ኣብዚ እንታይ መስለካ ብዙሕ ዘጋጥመና ማዕበል ናይ ማዕበል ነገር ነይሩ። ምክንያቱ ርሓቅ ናይ በዓል ሶማል ኣሎ እንዲያ ንኡሻኒ ኣብዚ ብዙሕ ማዕበል የጋፍዓካ እዩ ንኡ ክትብል ሕጂ ብናይ ጎረባብቲ ተፃውኦታት እውን ነይሩ ናይ ምእሳር ስጋ ማእሰርትን ገለን ዘጋጥመና ነይሩ። ምክንያቱ ካብ ፀላእ ክትርሕቕ ክትብል በዓል ገምገም ስዑድያ የመን ገማግም ናይ የመን ጌርካ ንበዓል ሶማልያ ትቆርፅ ሕጂ ኣብዚ እዋን እዚ የመን ተኣስረካ ስዑድያ ተኣስርሕካ ዝኽሉ እውን ተፃውዑ ነይሩ። ከምኡ ናይ ማዕበል ነይሩ ፀላእ ከይረክበካ ክትብል ከዓኒ ናይ ግድን ክትቆርፅ ኣለካ ብግዜኡ እቲ ባሕሪ ነዚ ክትብልካ ማዕበልን እዚ ሴካ ገ ዒራ ማለት እዩ።
1: ከምኡስኮም ንመፅሉ ግዜ ንሕና ሕጂ ምሳና ልምስሕ ባሓይላ ባሕሪ ለዎቶም ኣባላት ኣፍርጌት ዝነበሩ ካብ ዱበይ ንሕና ንብገስ ከም ዘለና ስለ ዝፈለጡ ንነዊሕ ግዜ ትፀቢዮምና ኣጋጣሚ ግን ንሳቶም ንሕና ብማዕበል ምክንያት ኣብቲ ዝፅበዩና ዝነበረ ግዜ ስለዘይበፅሕና ንሶም ትፅቢቶም በርቲዕዎም ሓሊፎም ማለት እዩ። ሕጂ ናይ ኣጋጣሚት ጉዳይ ሕጂ ኮፍ ምስ በልካ ኣብቲ ናይ ስላይ ወረቃቲ ምስ ረኣኻ መን ተበጊሱ በፂሑ ነሩ ግን ማለት ዶኩሜንታት ርኢ ኣብዚ ናይ በዓል ንደንከላ ንምእታዊ ዝነበረ ግዜ ምሸት ምሸት ባበር ከይረኣየካ ከይተተኮሰካ ተሓልፈሉ ግዜ ውን ብዙሕ ኣይነበረን። ግን እንታይ ትሕቶ እቶም ምሳና ዝነበሩ መራሕቲ ናይ ተመራከብ በዓል ፋርሕ በዓል ኣበይፋርሕ በዓል ባስኮ በዓል ኣሊብላ በዓል ኣባድር ነቲ ቦታ ትፈልጡዎ እዮም። ንስ ቦታ ስለዝፈልጥዎ ትሕቶ ኣበይናይ ክትፅጋዕ ከም ትኽእል ኣበይናይ ክትሓደፍ ከም ትኽእል ኣበይናይ እንትኾንካ ሓደጋ ክጓንፈካ ከምዘይክእል ስለዝፈልጡ ዝነበሩ ናይቲ ባቡር ኣብታ ኣፍ ደገ ምፅባይ ሲ ብዙሕ ዘምፀት ለውጢ ይነበረን።
5: ብፍላይ ንበዓል ገልዓሎ ወይ ድማ ከዓኒ ኣብዚ ሓራ ቦታታት ዞባ ምብራቅ ንክትመፅእ ንሕር ኮይኑ ኣብዚ ኩሉ ግዜ ግጭት ኣሎ። ምክንያቱ ፀላኢ ዝመስመር እዚ ሓራ ቦታታትና ስለዝፈልጦ ትጉዕዞ ብቀትሪ ኣብዚ ቀንድማይ ኣቲኻ ብለይቲ ኢኻ ነዚ ትቆርፅ ምብራቅ ናይ ዳህላክ ሒዝካ ብለይቲ ክትቆርፅ እውን ኣብ ዝተፈላለየ ንኣሽቱ ደሴታት ኣለዋ። ሓደ ኣብኡ ከይቲ ኣቱ ብጣዕሚ ጥንቃቅ የድሊ ማለት እዩ። ካልኣይ ናይ ፀላእ ሕቶ ኣሎ። ሳልሳይ እውን እዞም ናይ ደቡብ ንፋሳት ኣብ ዝመፅሉ ግዜ ንጎድኒ ንሰሜን ወይ ንደቡብ ትኸይድ ስለ ዘለካ ብጎድኒ ስለ ዝሃርሞ ነተንጀላዊ ከዓኒ ብጣዕሚ የጥቃዓካ ካ ትማዕበል ከዓኒ ስለዚ ኣብ ሓደጋ ከይትወድቕ ነዚኦም ኩሎም ሰንጢቕካ ኢኻ ዝተኣቱ ኣብቲ ግዜ እቲ ፀላኢ ብዙሕ ኣድማዕ ዝኾነ ንታኣሽሙ ዝፍፅሞ ነገራት ኣይነበረን። ኩሉ ግዜ ምግጫዊ መፅኡ ምትኩኳሳት መፅእ ግብረ መልሲ ንቦ ንሕና ንስ እውን ንድሕሪ ድምፂ ሰሚዑ እውን ቀልጢፉ ንዕኡን ምዕቐብ ዝኣልየሉ እምበር ዝውድሃሉ ኩነታት ኣይነበረን ኣብቲ መጀመርያ ግዜ ማለት እዩ። ስለዚ ኣብዚ ብዙሓት መሰናክላት ሓሊፍ ከዓኻ ናብዚ ትመፅእ ማለት እዩ። ልክዕ ቀትሪ እውን ናይ ንፈርቲ ሕቶታት ንገለን ኣለዩ። ስለዚ ኣብዚ እውን ቀልጢፍካ ኣራጊፍካስ ኣልጊስካ ካብቲ ህዝቢ ዘለዎ ናብ ዝተፈላለየ ደሴታት ምስ ናይ ገባር ጀላቡ ተማሳሲልካ ትውዕለሉ ደረጃታት እውን ነይሩ እዩ ማለት እዩ። ስለዚ ነዚአን ከዓ ብለይቲ ሰንጢቕካ እንደገና ብዚ ብቐትሪ ናብዚ ማዓስከራ ዝትመፅእ ማለት እዩ።
6: እጅስ መብዛሕትኡ እዋን እዚ ኣብ ማያት ናህና ዘጓንፈና ነብረ ሕጂ ጭርጭር እዩ ክነግረካ ትሪኦ መንቀደመ ናይ ዓይኒ መንቀደመ ንሳተን ሕጂ መብራህቲ ጥፍአን እየን ስቕ ዝብላ እቶም ባቡራት ምክንያቱ ቅድም መብራህቲ ወሊዖም ድምፂ እንዳገብሩ ክኸዱ ነይሮም ከሎ ገና ንሪኦም ሕጂ ግን ኣብታ ማዕፁ ናህናብታ ንኣት ወላ ይሕዙ እሞ መብራህቲ ጥፊኦም ንሰሙ ምፅንፃን ጀምሩ። ሕጂ ንሕና ከንታይ ንገብር ስፒድ ኣጉዲልና ኣብታ ጃልባ በጥ ኢልና ካብቲ ፅፍሒ ባሕሪ እንታይ ብርክ ዝበለ ኣሎ እቲ ደሴታት ኣፅኒዕና ኢና ካብቲ ደሴት ወፅእ ኣብ ማእኸል ባሕሪ እንታይ ኣሎ ንርኢ ሳተን ሕጂ ዓበይቲ ስለዝኾነ ክንድርሻ ነኤኖ ሕጂ እንታይ ከተለልየን ግዜ ወስተልካኒ መሰለለካዮም በየን ኣላ ምስ ፈለጥካ ናበይ ገፅካ ክትከይዲኻ ፀገም የብሉን በዚ ብጣዕሚ ክኢላ ነበረ ስውዕ ኣብራሂም ፋርሕ እብራሂም እዩ ብጣዕሚ ብጣዕሚ ማለት እዚ ምሽካዕ ብትምክሕቲ ተሽኩዕም ነይሩ።
1: እጂ ትሕቶ ኩሉ ግዜ ክተተኮሶ ዝሓለፈ ዝነበረ ይመስለና ነትሕቶን ዝሓለፍኩም ኩለን ጉዕዞታት ኩሉ ግዜ ኣሎ ባቡር ፀንሐና ይትኩስ ሓንሳብ ዓዚ ፀንሐና ብጣዕሚ ምስ ዓፀወ ኣክንዲ ናብቲ ዝሓሰብና ንእንገል ናኣቱ ንኮር ሑማር ንኸይድ ኣብ ኮር ሑማር ዓፀኒሕና ንእንገል ንምለስ ከምዚታት ብዙሕ ግዜ ስለዝነበረ ኣብ ሓደጋስ ኣጓኒፍና ይፈለጥኒ እዩ። ሓንቲ ግዜ ሓደ ገዳ ጓኒፋትና ነብላ ኣብ ኮር ሑማር ውሒልና ቦታና ንምለሰሉ ግዜ ነፈርቲ መፅና ነረን እቲ ነፈርቲ ብቲ ቀላጥ ባሕሪ ነፋሪት መፅ ክድብድበካ ከላ ኣነ ቀሊል ነገር ኣይኮነ ትሕተኩም ወላ ሓንቲ ክረክበና ይካለት ኣብ ካልኣይ ንሳተን ካብቲ ዝመፅ በፂሒ ንክመለሳ ከለዋ ግን ኩላና ወጋጊና ፀኒሕና የን
0: ዋላ ፀላይ ስንታይ መሳካ ፀላይ ብፍላይ ናይ ኢትዮጵያ ሰራዊት ንዛረብ እንተኾነ ውሱን መስመር ስለዝኸዱ ከምዚ ንሕነ ንተዓፀጥፉ ክትዓፅፍሉ ሲ ጎጃም ኣይኮነን ቀይሕ ባሕሪ እዩ ኢትዮጵያ ኣይኮነ መሬትና እዘ ሓደ ሰብ ክኸወል እንተበለ መሬት ይፈልጥ እንተኾኑ ወዲ ዓዲ እንተኾኑ ከምዚ ላዩ ክትዓፀፍ ይኽእል እዮም ምስቶም ብፍላይ ምስቶም ጀላቡ ዝኸዱ ዝነበሩ ሓለፍቲ ደቂቲ ከባቢ ሰብ ዝኾኑ በዓል በስኮ ይኮኑ በዓል ኣባድሪ ይኮኑ በዓል ኣሚፋርሒ ይኮኑ ክንደይ ሰዓት ይጓዓዙ ኣበይ ናይ ከባቢ ከምዝኣቱ ኣበይ ናይ ደሴት ከምዝኣቱ ስለ ዝፈልጡ ናይ ፀላይሲ ክንዲዚ ኣይነቆፅሮ ነርና ብኡ ዝመፀታና ሓደ ከማን ኢለን

0: ንዝነበሮኦም ጀላቡ ምስ ኩሉቲ ዝነበሮም ተጽዕኖ ስራሓት ውድብ ሓደ ናይ ንግዲ ኣካል ብምቓም ፈለማ ከም ኣኻዱ ነብሶም ንምሕያል ኪንኡ ሓሊፉ ድማ ንውድብ ዘድሊ ነገራት ኣብ ምቕራብ ዘይተሓለለ ጻዕሪ ኣካይዶም
1: እቲ መበገሶ ካብ ቅድም ኣብ ስዋኪን ከሎ እቲ ምንቅስቃስ ዝገብሮ ዝነበረ ባሕርያ ንናይ መጓዓዝያ ስራሕትን ንናይ ትራንስፖርት ስራሕትን ዘምፅኦም ዝነበረ ኣቑሑት ንስ መበገሲ ገይሩ ናይ ባሕቂ እቲ ኣሃዱ ወፊሩስ ገንዘብ ከምፅእ ይኽእል ዝበሃሉ ባይታ እሲ መጀመርያ ከም ፕራክቲስ ዝወሰዶ ንናይ መጓዓዝያ ኣቑሑት ምምፃ እዩ ስፔር ፓርት ብምግዛእ ካብ የመን እዩ ነይሩ ቀዳማይ እግራ ይከድኩ ናብ ካልይ እግሪ እውን ተኻፊለ ነራ ነተቶ ሽዑ ፅቡቅ ውፅኢት ተራኺቡ ካብኡ ተበጊሱ ከዓ ምስ ሽዑ ዝነበረ ናይ ፖለቲካ ቤት ፅሕፈት ብምረዳ ባሕርያ ገላ ገንዘብ ወሲዱ ነብሱ ዝኽእለሉ ባይታ ክፈጥር ይኽእል እዩ ብዝብል እዩ ምንቅስቃስ ጀሚሩ እቲ ምንቅስቃስ ካብ ግዜ ናብ ግዜ እንዳሓየለ እንዳተወደበ ኣሰራርሑ እንዳፅፈፈ ስለዝኸደ ኣብ ሜዳ ዓብ ለውጢ ምፅኢ ማለት እዩ
2: ጀሚርና እቲ ንግዲ ፅቡቅ ከድና ፅቡቅ ሰሪሕና ከባቢልና ሕጂ እቲ ሰጋም ትበሃል ትካል ናይ ሓይሊ ባሕርያ ነራ ክሳብ ሳልሳይ ጉባኤ ኣብ ሳልሳይ ጉባኤ ቅድሚ ሕጂ ዝነበረ ገንዘብ ናይ ህዝባዊ ግንባር እዩ ስለተባህለ ሰገን ወፅያ እቲ ናይ ንግዲ ትካል ዝነበረት ከባና እቲ ንነገደሉ ዝነበርና ከባቢ ካብ ከባቢ የመን ካሊእ ዘድልየካ ጠለባት ኣምፅኢኻ ፈለማ ብምን ትብሎ ጀሚርና ብዱካኪ ናይ ቁራ ጀሚርና ዋላ ከማ ነዚ ዘረባት ኣምፅኦ እንትኾን ካብ ቴሌቭዥን መንእሰይ ምንቲ ክስሕቆ ንመንእሰይ ፈለማ ክሌብ ምክፋት ኣነ ጀሚር እዩ ንማሕበር መንእሰይ ኣብ ቁሩራ ኣብ ቁሩራ ገዛውቲ ከይተረፈ ተረቤዛታት ዘሎ ምን ትብሎ ንመበገሲ ሂብና ፈለማ ኣነ በግሰ ማሕበር መንእሰይ ኣብ ቁሩራ ኣብ እዋን ሰውራ ወይ ሕዚ ካብቲ ንግዲ ካብ ዱካኪን ጉሩብ ሓሊፍና እንቶም ዱካኪን እቲ ህዝቢ እንዳሃብካ ዘድልዮም ጠለባት ንኦም እንዳሃብና ንሕና ካብ ዱካኪን ዓብና ክሳብ ከባቢ ግሬማይካ ዝበሃል ከባቢ ፈለማ ከማ ዱካኪንን በዳ ኣቑሑት ንሕና ከፊትና ሕጂ እቲ ንግዲ ናቶ ኣበርክቶን ነቲ መንግስትን ዋላ እቲ መሳለጥያታት ናቶም ናይቲ ውድብ ዋላ መካይን ከይተረፈ ብባሓደ እንዳገዛና መንስእንሳት ነፍሱ ከም ዝኽእል ገርና
1: እቲ ናይ ንግዲ ትካላት እንታይ ይነግድ ነይሩ ንዝብል መብዛሕትኡ ኣብቲ ሓለክቲ ኣቑሑት ናይ መናበሮ ንዘን ዝነበረ ህዝባዊ ድኳናት ኣብ ምሕያል ተራ ነይርዎ ከምኡ ውን ኣብ ናይ ትራንስፖርት እውን ብፍላይ እዞም ኣብ ሱዳን ዘሸግሩና ነበሩ ኣቑሑት እውን ብምፃእ እውን ኣብ ኣበርክቶ ነይርዎ መቀያየቅሪቲ ጎማታት ባትርያታት ምፅእ ነይሩ ኣብ ሓደ እዋን እውን ብፍላይ ኣብዚ ናይ ሰላሕት ኣወራር እውን መብዛሕትኡ ግዜ ነቲ ኩሉ ዝፀገም ዝነበረና ናይ ባተርያ ናይ ሬድዮ ርክብ ፍታሕ ይገብር ነይሩ ከምኡ ውን ናይ ታንክታት ባተርያ እውን ብዝሓሰረ ካብ በዓል ጀዛንን ካብ በዓል የመን ዓደን ካብ ሑዴዳ ማለት እዩ ካብኡ ነምፅእ ነርና
0: ባሕርያ በቲ ዘካይዶ ዝነበረ ንጥፈታት ንግዲ ነብሱ ኽኢሉ ነተን ዝነበሮ ናይ ጽገና ትካላትን ዓውደ ስራሓትን ካብ ኣታዊታቱ ሓደስቲ ከም ቶርኒዮ ዝኣመሰላ ማሽናት ብምግዛእ ከም ዝድልድላ ገይርወን ግን እቲ ንጥፈታት ንግዲ ከምቲ ዝድለ ክሰርሕ ዝኽኣለ ጽፉፍ ውዳበን ተበግሶን ኣባላት ባሕርያ ስለ ዝነበረጣ እዩ
1: ኣብቲ እዋን እቲ ሲ ኣብ ባሕሪ እንተለና ኣብ ጀልባ ኣለና ማለት እዩ ኣብ መሬት እንተለና ካብ ትዩታ ኣለና ማለት እዩ እታ ግዜ እታ
3: ጉዕዞመጓዓዚ
1: ኩሉ ግዜ ሲቲ ርክብ ኩሉ ግዜ ብመገዲ ፖርሰንስ ዝነበረ ካብ ዓጊግ ዳርጋ ወጋሕታ ተበጊስካ ሰዓት 4 ሰዓት 5 ካብ ፖርሱዳን ተኣቱ 3 4 ርክብ ጌርካ ከዓ ሽዑ ከን ቦታ ካ ተመለስ ካብኡ ከዓ እንደገና ንባሕር ትወፍር እቲ ግዜ እቲ ኣድካሚ ጉዕዞታት እዩ ነይሩ ግን ናይ ሓድነት ናይቲ ሰብ ተወፋይነት ናይቲ ሰብ ግን ኩሉ እዩ ድምክቶ ነይሩ
3: ራይ ንግዲ ተካይዱ ነርኩም ጀላቡ ውን ውስናት ነርናኹም ኣታዊ ነይርዎ ድዩ እቲ ንግዲ ማሰ ሕጂ ዋላ ብኣሃስተ ዝዛረብና ሲ ስጋዕ ክንደይ መክሰብ ነይርዎ ስጋዕ ክንደይ ኣታዊ ነትውድብ ሕግዝ ነይሩ ወይ ነቲ ባሕርያ
1: ኣነ ኣታዊታቱ ብጣዕሚ ልዑል እዩ ነይሩ ኣታዊታቱ እዚ ናይ ሕጂ ኩባ ነፃ ሰገን መበገስ ኮይኑዎ ዘለዉ ናቱ ኣታዊታት እዩ መበገስ እንድሕቲ መፅሓ ዛርኩላ ስለምንታይ ርቡሕ ኣታዊታት ነይርዎ ተልካ ተወፋነት ነቶም ሰባት ኣብቲ ዝካፈሉ ዝነበረ ሰብ ስንድሓር ተወፍዩ ብትጋህ ተሰሪሑ ነቲ ኩሉ ዝነበረ ሲ ነተተወቱ ሕጂ ብኣዝ ዝኽብለ ይክል በልዕሉ ኣታውታት እዩ ነይሩና ንምንታይ እቲ ጉልበት ናይቲ ድሳተፍ ዝነበረ እቲ ንብረት ንጀላ

0: ናይቲ ትካል ስለ ዝነበራ ኣብ ዕዳጋ ከድካ ሸጡ ኮላስ ብሰለስተ ኣርባዕተ ተዓፀፈካ ሸጡ ነርካ ግን ዕዳጋታትና ክልተ ዕዳጋታት ነይርዎና ኣብቲ ዶሜስቲክ ዝኾነ ዕዳጋ ፈትሓዊ ዝኾነ ዋጋ ነርና ኣብቲ ናይ በዓል ግርማይካ ማርኬት ናብ ካልእ ዝኸይድ ከዓ ምስ ከተማታት ዝወዳደሪ ዕዳጋ ነይሩ ሕጂ እቲ ዋጋ ክትሪኦ ከላ ብጣዕሚ ልዑል ዋጋ እዩ ነይሩ ልዑል ካፒታል እውን ነርና ኣብቲ ግዜ እቲ ኣነ ሕጂ ክሪኦ ከሎ በዚ ሕጂ እቲ ኩሉ መተስካፋት እቲ ኩሉ ካልእ ዝገዛእን ዝነበረስ ገንዘብ ስቅሪን ኣይኮነ ምሽ መተስካፋት መኻይን እውን ንገዘ ነርና
1: ብሓደ ዝኾነ
0: ንነቲ ኣቑሑት መንቀሳቀሲ ኮይኑ ምናልባት ሕጂ ኣብቲ ውድባብ ዝነበረሉ ፀገም ንሕና ኣቑሑት ነምፅእ ኣብ ወደብ ይእከብ ኣብ ወደብ ምስ ተኣከበ ናይ ትራንስፖርቴሽን እውን ፀገም የጓድፈና ምስ መጓዓዝያውን ብዙሕ ግዜ ስለዝና እውን ኣይርከብ ነይሩ እስካብ ኣርባዕተ ዝኾነ ማርቼስ ክፅኢና ነርና ኣብቲ ግዜ እቲ
1: ታዊታት
0: ናይቲ ባህርያ ማለት ትሕቶ መስካፋት እውን ንልዕሊ 30 ከባቢ ስ ገዚአና ንሕጂ ዝዝክረን ብሓደ ግዜ 10 ገዚእና ንፀገም ዘጓነፈና ወሲካ ሲ ልዕሊ 30 ዝኾነ መስካፋት እውን ኣብቲ ግዜ እቲ ተጠረኢል ማለት እዩ ጀላቦ እውን ገዚእና ኢና ነርና ጀላቦ ብግዜኡ ነታ ናይ መጀመርያ ሲንዲባል ትበሃል መርከብ ገዚእና ነርና ከምኡውን ናቕፋ ትበሃል መርከብ ገዚእና ነርና ብድሕሪ እውን ነቲ ኩሉ ናይ ትራንስፖርቴሽን ኣቕምና ንምሕያል ተባሂሉ እውን ስጋብ ዱበይ ቦምበይ ቫርባል ዜርና ኣልመርዝቕን ኣልወስን ትበሃል ዓበይቲ ጀላቦ ክንገዝ ክኢልና ማለት እዩ ናይ 1000 ኩንታል ናይ 600 ኩንታል ክፅዕና ዝኽእላ እተናይ ቀደም ናህና ዝነበራ ካብ 300-400 ኣይብላኒን
2: ባሕርያ ኣብቲ ኩሉ ዘካይዶ ዝነበረ ኣብ ማያት ኤርትራ ይኹን ኣብ ናይ ካልኦት ሃገራት ጉዕዞ ብዘይካቲ ኣቐዲሙ ዝተጠቐሰ ርኡይ ዝኾነ ናይ ጸላእን ናይ ማዕበልን ሽግራት ኣብ ዝተፈላለየ እዋን ናይ ዝተፈላለየ ኣገረባብቲ ሃገራት ተጻብኦ እውን የጋጥሞ ነይሩ እዩ እዚ ተጻብኦታት እዚ ዋላ እኳ ክብን ለጠቕ እንተነበሮ ኣብ ጉዕዞ ጀላቡ ዕንቅፋት ምፍጣርን ምጉድዳብን ጥራይ ከይተሓፅረ ኣባላት ናይ ምእሳርን ኣፅዋር ይኹን ካልእ ንብረት ምህጋርን ዝኣመሰሉ ተጽዕኖታት እውን የስዕብሉ ነይሮም እዮም
3: ኣብዚ እንታይ መስለካ ብዙሕ ዘጋጥመና ናይ ማዕበል ነገር ነይሩ ምክንያቱ ርሓቅ ናይ በዓል ሶማል ኣሎ እንዲያ ንኡሻኒ ኣብዚ ብዙሕ ማዕበል የጋፍዓካ እዩ ንኡ ክትብል ሕጂ ብናይ ጎረባብቲ ተፃውኦታት እውን ነይሩ ናይ ምእሳር ስጋብ ማእሰርትን ገለን ዘጋጥመና ነይሩ ምክንያቱ ካብ ፀላእ ክትርሕቅ ክትብል በዓል ገምገም ስዑድያ የመንገማግም ናይ የመን ጌርካ ንበዓል ሶማል ኢካ ትቆርፅ ሕጂ ኣብዚ እዋን እዚ የመን ተኣስረካ ስዑድያ ተኣስረካ ዝኽሉ እውን ተፃብኦ ነይሩ ከምኡ ናይ ማዕበል ነይሩ ፀላእ ከይረክበካ ክትብል ከዓኒ ናይ ግድን ክትቆርፅ ኣለካ ብግዜኡ እቲ ባሕሪ ነዚ ክትብልካ ማዕበልን እዚ ሴካ ዒራ ማለት እዩ ከምኡ ካጥማካ ስለ ዝኽእል ማዓፀገም እዩ ነይሩ ኣብቲ ዋንቲ
4: ኣብ ጉዕዞ ባሕሪ ሓደ እቲ ኣዝዩ ሽግር ነበረ ካብ 82 ነዳሓር 82 ነዳሓር ካብቲ ንሕና ዝርከብናሉ እየ ዝብለካ እቲ ቅድሚኡ ነበረ ነይሮም እዮም ሳቶም ኣብ 82 ነዳሓር ግን ንባዕሉ እተን ኣከባቢና ዘለዋ ጎረባብቲ ሃገራት እውን ከም ጥፉኣት ዓይነት እየን ዝወስዳና ነይረን ሱዳን ንባዕሉ ሽዑ ጃዕፈር እኒመሪ ነይሩ መራሒ ናይ ተዓዲ ማለት እዩ ንኩሉ ካብ ቤት ፅሕፈትና ጀሚሩ ክሳብ ጀላቡን ኣለኩትዎ ሓደ ጀላቡ ክወፍራ ይክእላኒን ገልምለ እንደገና ምስኡ ሻሻይ ወራርብ ገስ ኣሎ ኣብዚ ሕጂ ትዝኸፍአ እዋን ነይሩ ማለት እዩ ጀላቡና ብምሉእን ካብ ስዋኪን ኣምፂና ኣብ ሓደ ናይ ሱዳን ገምገም ባሕሪ ሽዩኽ ዝበሃል ብሽምፅገና ምክንያት ገይርና ኣብኡ ሓቢእናን ምክንያቱ ኣብ ኣገዳሲ እዋን ከምጢት ተበጊሰ ምእንቲ ክኸዳ ኣብቲ ማእከል ዓዲ ንድሕር ኮይነ ግን ምውፃእ ክኸልእዎን እዮም ይፅገና ኣለዋ ገለ ኣለዋ ዓሳገፋ ኣለዋ እንዳበልና ነንቀሳቕሰን ማለት እዩ ሓደ ሕጂ ፀላእ ክብል ከለኹ እንኮላይ ጎርባብቲ ሃገራት እውን ፀላእት እየን የኣስራኻ ነዋርሒ ትእሰር ከምኡ ውን ምንቅስቃስ ናትካ ተፈሊጡ ፀላእ ይሰምዕ
5: ኣብዚ ከባቢ ግን ተፈላለዩ ንኣብነት ኣብ ሳዑዲ ዓረብያ ይኹን ኣብ በዓል የመን ተፈላለየ ግዜ ኣባላት ናይ እሰሩ ነይሮም ጀላቡ ናይ እሰራ ነይረን ማለት እዩ ብፍላይ ንኣብነት ኣብዚ ናይ 83 ዝነበረ ዓራፋት ትበሃል ጃልባና ኣጋጣሚ ምስ ናይ ሱዳን ኔቪ ኣብዚ ደሴታት ናይ ትሪንካታት ዝበሃል ደሴታት ናይ ሱዳን ማለት እዩ ኣንጀሎስ ትበሃል መርከብናማ ንሳ ኣፅዋር ሒዛ ምስ መፀት ንሕና ገሊኡ ብቲ ደሴታት ንፋሕ እንዳበልና ንራግፎ ገሊኡ ከዓ ንቐብሮ ስለ ዝነበርና ኣጋጣሚቲ ሓበሬታ ኔቪ ናይ ሱዳን ስለ ዝፈለጡ ሶም ናብኡ መፂኦም ገለ ደሴታት እውን ዝነበሩ ፅዋር ሒዞምልና ማለት እዩ። ብድሕሪኡ ከም ምምፅኦም ይመፁና ከም ዘለዎ ምስ ፈለጥና ኣጋጣሚ ናይ ኣብ ምውዳእ ምርጋፍ ስለ ዝነበርና ንኣንጀሎስ ኣራጊፍና ወዲእና ሰዲድናያ ማለት እዩ። ተንካልኦ ጀላቦ ከዓ ንመራገፍ ንጥቀመለን ስለ ዝነበርና ኣብቲ ደሴታት ኣብቲ ደሴታት ተራጊፉ ማለት እዩ ጥርሐን ነረን። ዓራፋት ግን ፍርቂ ፅዕነት ዝኾኑ ስለ ዝነበራ ንሳ ብሬድዮ ኣብዚ ደሴታት እዚ ክትከውን ከም ዘለዋ ዳሕራይ ኔቪ ናይ ሱዳን ምስ መፁ ግን ናብዚ ደሴታት ፍርሳን ዝበሃል ናይ ናይ በዓል ሳውዲ ዓረብያ ኣብዚ ክትግዕዝ ከም ዘለዋ ሓቢርና ማለት እዩ። ብድሕሪኡ ኣብዚ ከይዳ ምስ ጋዓዘት እውን ናይ ሳውዲ ኔቪ እውን ክሕዝዋ ክኢሎም ማለት እዩ። ድሕሪኡ ኣባላትና ሒዞም ተፅዋር ወሲዶም ብከምዚ ኣጋጢሙ ማለት እዩ። ኔቪ ናይ ሱዳን እውን ንዓና ሒዞምና ድሕሪኡ ግን ተሓኒቲ ኩነታት ተሓን ስለ ዝነበረ በቲ ዝለዓለ ደረጃታት ኣፅዋርና ንገለን ክውሃበና ክኢሉ እቲ ኩነታት ካ ክፍታሕ ክኢሉ ማለት እዩ። ከምዚኦም ዝኣመሰሉ ብዙሓት ሕላላኻት እውን ነይሮም እዮም ከም ኣብነት ክጥቀስ ዝከኣል ማለት ብዙሕ ነገር ግን ገለ ካብኣቶም ማለት እየ ዝጠቅስ ዘለዎም
3: ንኣብነት ተፃብዑ ናይ ከባቢ ዝነበረ ኣብዚ ናይ ስዑድያ ነይሩ ኣፅዋር ክንደራግፍ ከለና መርከብ ተባላሽሕና ኣብ መሬቶም ተረኪብና ማለት እዩ። ኣብዚ እዋን 11 ሰባት ኢና 11 ሰባት ነርና ኣሲሮም ና ስዑድያ ምስ ኣፅዋርና ምስ መርከብና ኣሲሮም ፈርሳን ዝበሃለት እዮምና ካብ ፈርሳን ጀዛን ቀይሮም ኣብኡ ተኣሲርና ኣፅዋርና ሕዲጎምና 3 ወርሒ ተኣሲርና ምስቲ ሱዱ ሰብ ማንም ሰብ ዝእሰብሮ ማለት እዩ። ኣብኡ በብዓይነቱ ሕቶታት እንዳሓተቱ መስቀላዊ ሕቶታት እንዳሓተቱ ነዊሕ ኣፅኒሖምና ድሕሪ ክንደይ እዚ ሓለፍቲ ናይ ውድብ ማለት እዩ እንዳተመላለሱ ምርዳእ ድሕሪ ምርዳእ ፈኒዮምና እታ ጃልባ ክንረክባ ክኢልና እተ ኣፅዋርና ግን ኣይረኸብና እየ ናብቲ ዋንቲ ካልእ እውን ከምኡታት ተፀዋዕታት ነይሩ እዩ። ኣብ በዓል የመን ናይ 24 ሰዓታት ገለ ምእሳር ነይሩ ሕጂ ቀልጢፍካ በዓል ሶማን ክተኣትወሉ ዝግባእካ ዕንቅፋት ናይቲ ማዕበል ተኸድመሉ ዝግባእካ ማዕበል የጋፍዓ ተመልሽ እጂ ብዚ መዓት ሽግር የጋጥመና ነይሩ ናይ ማዕበል ይኸ እቲ ሽግር ማይ የእትዋትን ዕንጨይቲ ስለ ዝኾናትን ጀላቡ ናባቲ ማ ነይሩ እቲ ማዕበል ናይ በዓል እንዲያን ወሸን ስጋ ብተሞተረ መጭንጉዒት ትበላሸ ብኢድካ ብሰንክሎ ገለ እንዳ ፅረክዕ ካ ትኸይድ ከምኡ በዓል ጅቡቲ ዝተኣስሩ ነይሮም ካልኦት ጀማዓት ከማ ናብ ስጋብ ካላሽናትን ገለመታት ኣፅዋሮም ናይ መከላኸሊኦም ስ ዘሕልግዎም እዋናት ነይሩ ቀንዲ ግን እታ ናይ ስዑድያ ናይ ተስካካ ነ።
2: እዚ ካብቲ ብዙሕ ከም ኣብነት ዝቐረበ ጥራይ ኮይኑ ዳርጋም ነፍሲ ወከፍ ጉዕዞ ይዕበይንኣስ እዚ ተጻብኦታት ዝኸይተንከፎ ዝተጓዕዘ ኣባል ባሕርያ የለን ግን እዝን ካልእን ኣብ ዝመፅእ መደብና እንጠቕሱ ዓበይቲ ሽግራት እናተፃወሩ ስለ ዝመከቱን ስለ ዝሰዓሩን ህላዊኦምን ህላዊ ሶራን ኣረጋጊፆም።

ሰላም ሰላም ሰላም ሰላም ሰላም ኩልኹም ደቀይ ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ስድራ ቤታት ከመይ ኣለኹም? ከመይ ቀኒኹም? ከመይ ኣሎ ምቅርራባት ናይ መርመራ? ተፅንዑ ዶ ኣለኹም? ዝሓለፈ ቀዳም ሓቢረኩም ነይረ ኣይትሕመቕ እዞም ደቀይ ኩሉ ግዜ ንመፅሓፍኩም እንተቐሪብኩምሞ ነቲ ዝወሃበኩም ዕዮ ገዛን ናይ ክላስን እንተቐሪብኩምሞ እሱ ከዓ ቅርበኩም እዩ መልሱ ቀሊል እዩ እንድሕር ዝኾነ ነገር ዘይረአኻ ግና ክፅግመካ ክእሉ ኣብኡ ኮይኑሎካ ጋ ንኾነ ካብ ተኮፊልካየ ዘለካ ሰደቃ ሽዑ ንየማን ንፀጋም ሽዑት መምህር እንታይ ይብለካ መርመራ ነገሩ ስራሕ ባ እንታይ ዳኹንካ ወይ ከዓ እታ መምህር ማለት እዩ ስለዚ እዞም ደቀ እንተፅኒዕኩም ብግቡእ ቀሲልኩም ኣብ ገዛኹም ከይተረበሽኩም ተፅኒዕኹም ኣብ ክላስ ምስኣተኹም ክፈክሰኩም እዩ

ሽዑኡ ኣብኡ ከለኹም ጣጣጣጣ ክተብልዎ ኢኹም መምህር ካዕርኢ መሰበሎ ፍሽኽ እናበለ ሰጥ ክብላ እዩ። ስለዚ ኣይትሕመቑ እዞም ደቀይ እምበኣር ሕጂ እታ ምጭውቲ መደብና መደብ ሃለው ቆልዑ ልክዓ ኣብ ግዜኣ ኣብ ሰዓታ ደበኺላ መፅያ ኣላ። ከምቲ ኩሉ ግዜ ድጋብዘኩም ሓንቲ ሙዚቃ ናዕኹም እዞም ደቀይ

ገዛ እዞም ደቀይ ቁሩብ ተፈሲኩም ዶ ማለት ማክፈት ሸውሃት ሸውሃት ናይ ስነ ጥበብ ወይ ከዓ እቲ ብዝንእትዎ ማለት እንዳዛናጋዕካ ከመይ ጌርካ ናብ ቆልዑ ዝሓልፍ ኩሉ ሃሎ ቆልዑ ትገብሮ

መደባት ኩሉ ግዜ ተድንቅዎ ኢኹም ኩሉ ግዜ ደው ኢልኩም የቀኒልና ትብሉ ኢኹም ንሕና ከዓ በዚ ኣጋጣሚ የቀኒልና ንብለኩም ግን ሓደ ወላዲ ቅድሚ ሕጂ ሓቢሩኒ ነይሩ ካልኣይ ክደግመኩም ገለ ቆልዑ ክትሓልፉ ከለኹም ካብ ትምህርቲ ድዩ ተለኣይኩም ዲኹም ማለት ክትሓልፉ ከለኹም ማኪና ከምዝገበርኩም ትንክፍ ተብሉ ኣለኹ ሕጂ ገሊአን የእውያተን ማኪና ውውው ይብላ ምክንያቱ ኣይትሓዙና ንዘይትስቀሉና እንዲብላኩም ዘለዋ ማለት እዩ ስለዚ ዘይትስቀላ ማኪና ኣይትሕዛን ኢ ከዓ ክነግረኩም ካልኣይ ነገር እንተ ሓንፂፅካያ ከዓ ስድራኻ ዕዳ እዩ ምክንያቱ እታ ማኪና ንድሕሪ ሓንፅፃ ዋና መፅኡ ታ እታኩምካ ሓንፂፅካ እንደ ኣይፈለጥኩም ዘለ ከማ ኣይትኸይድን እያ ሽዑ ናብ ኣባ ናብ ማማ ይድውል ዳሓራይ ዘየድሊ ካልእ መፅ ማለት እዩ ዞም ደቀይ ማኪና እንዳማትካ ምሕንፃፅ ማኪና እንዳማትካ ምትንካፍ ኣብ ቅድሚት ከትካፍ ትኮፈኖ ኮፍ ምባል ጭብልቕ ተብሎ ከምኡ ጌጋ እዩ ብፍላይ ኣብዚ ዓድና ብሩኽ ኮይኑ እምበሪ ኣብ ካልእ ሃገር ከምኡ ተገይርካ የእስረካ እዩ ስለዚ ዞም ደቀይ ከምኡ ኣይትግበሩ ንስኹም ቆልዑ ስለ ዝኾንኩም ዋላ ሓደ ዳእስረኩም የለን ግን ስድራ ሕቶት እዮ እቶም ዓበይቲ ስለ ዝሕተቱ ንስድራ ኣይተሸጉሩ ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳዲሞይ እንታይ ኮን ክርኢና ብሓባር

0: ነበረ እያ ነበረ። ካብ መዓልትታት ሓደ መዓልቲ ሓንቲ ወላድ ደርሆ እንቋቁሖ ከተወድቕ እናቃቀወት መውደቂ እንቋቁሖ ዝኾና ቦታ ሃሰው ክትብል ከላ ዋናኣ ረኣየታ እሞ ሓንቲ ኣረጊት ጀምቢል ቀረበትላ። ደርሆ ኣብታ ጀምቢል ዘሊኢላ ኣተወት እሞ ኮፍ ብምባል ሓንቲ ቀያሕ ፍሪቲ እንቋቁሖ ኤሕ ኢላ ወለደት እሞ ሓቆፈታ። ብፅቢሒቱ ክልተ ዘተላገባ መናቱ ፀዓዱ እንቋቁሖታት ወለደት። ብድሕሪ እዚ ደርሆ ኣከታቲላ ብድምር 11 እንቋቁሖ ወሊዳ ን21 መዓልቲ ሓቆፈቶም። ድሕሪ 21 መዓልቲ እቶም መናቱ እንቋቁሖ ነቲ ድርዒ ሽፋን እንቋቁሖ ብኣፎም ተኺቦም ተኺቦም በስዕዎሞ ተቐልቀሉ። ኣዲኦም ድማ ብቐሊሉ ንኽነቕሑ ተሓጋገዘት። ክልተ ፅቡቓት ብጫ ሕብሮም ጨቃዊት ድማ ነቕሑ። ብድሕሪ እዚ ሓደ ድሕሪ ሓደ 11 ጨቃዊት ተር ኢሎም ከካብ እንቋቁሖኦም ነቒሖም ኣዲኦም ተሓጎሳ ዓለለት። ዕልልልልልልልልልል በለት ደርሆ ኣብ ጀምቢላ ኮይና እሞ ንኩሎም ደቃ ኣብ ሕቑፋ ይእትያ ኣምሃመቆቶም። ብድሕሪ እዚ ኣደ እቶም ጨቃዊት ካብቲ ጀምቢል ዝል ኢላ ብምውፃእ ደቃ ከተዛውሮም ክትምግቦምን ኩትኩትኩትኩት እናበለት ፀዋዓቶም። ጨቃዊት ጀምቢል ኣዝዩ ስለ ዝነውሖም ክወፁ ኣይከኣሉን። ብድሕሪ እዚ እታ ዋና ነቶም ጨቃዊት ሓደ ድሕሪ ሓደ ካብ ጀምቢል ኣውፃኣቶም። ኣደ እቶም ጨቃዊት ንዋናኣ የቀኒለይ ጎይታይ በለታ እሞ ዋና ድማ ገንዘብኪ መዓረይ በለታ። ደርሆ ጨቃዊታ መሪሓ ኩትኩትኩትኩት እናበለት ኣብ ሓደ ድኩዒ ዘለዎ ቦታ ጠለበጊዕ ከደት እሞ እናፃሕተረት ጨቃዊታ ዝተፈላለየ ሓሳኹ ደንበ ክትምግቦም ጀመረት። ሽዑ ሓደ ካብቶም ጨቃዊታ ኣደ ኣደ ካብዚ ድኩዒ ፃሕቲር ዘብላዕክና ሓሳኹ ደንበ ክጥዕሙ ጉዳም እዮም ኣደ ወስኽና እባ በላ። ማምኡ ድማ ሕራይ ሕራይ ዞም ደቀይ ብምባል ብፅፍራ ፃሕቲራ ፃሕቲራ ብዙሓት ሓሰኻ ደንበ ኣውፅኣ ንኩሎም ደቃ ብማዕረ መገበቶም። ጨቃዊት ተሓጒሶም የቐኒልና ኣደ ንኩላህና ዝኸውን ምቁር መግቢ ጋቢስክና ዋይ ክጥዕም እናበሉ እናተኸቡ በልዕዎም። ሽዑ ኣዲኦም ጥዑም ዶ ዞም ደቀይ በለቶም። ኩሎም ጨቃዊት ደቂ ቃቃዊት ደርሆ ብሓደ ድምፂ ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም በሊዕና በልዋ። ጥዑም ይሃብኩም ዞም ደቀይ ካብ ጥቃይ ጥራይ ኣይትርሓቁ ሽላ ከይወስደኩም በለቶም። ሽዑ ሓደ ጨቃዊት ኣደ ኣደ ሽላ ማለት እንታይ እዩ በላ። ሽዑ ቃቃዊት ደርሆ ከምዚ ኢላ መለሰትሉ እዞም ደቀይ ሽላ ማለት ሰማይ ሰማይ ዝበርር ኮይኑ ጨራሩን ጨቃዊትን ዝምገብ በላዕ ስጋ ዑፍ እዩ በለቶም። እሞ ዘረባኣ ከይወደአት ሓደ ሽላ ሰማይ ሰማይ እናበረረ ደበኽ በለ። ቃቃዊት ደርሆ ናይ ተጠንቀቕ ደወል መንገብገባ እናንገብገበት ነቀወት። ኩሎም ደቃ ኣብ ውሽጢ ሕቑፋ ተሸጎጡ። ሽላ ዕድል ስኢኑ ኣብታ ካንሸሎ ዝነበረት ገረብ ዓለበ። ሽዑ ቃቃዊት ደርሆ ንላዕሊ እናንቃዕረረት ዞም ደቀይ እዚ እዩ ሽላ ተጠንቂቕኩም ተተቐልቂልኩም ረኣይዎ በለቶም። እሞ ጨቃዊት ድማ መንገብገብ ኣዲኦም እናገልሁ ተተቐልቂሎም ረኣይዎ። ፍትዋት ቆልዑ ካብዛ ነበረያ ነበረ እንታይ ንምሃር? ኣደ ንደቃ ከመይ ገራ ሓብሒባ ተኸናኺና ከም ትዕብን ካብ ፀላእትን ዓመፅትን ከመይ ገራ ከም ትከላኸልን ንምሃር። ከይበልዐት መጀመርታ ንደቃ ከም ተብልዕ ከዓ ንምሃር ማለት እዩ።
1: ሕራይ ኣባሊቆታ ኢሉና ብዛዕባ ሓንቲ ቃቃዊት ደርሆ ፅቡቅ ዝኮነ ማለት ነበራ ነበረ ክንብሎ ንክእል፣ ፅፅዋይ ክንብሎ ደለኹሞ ግን እቲ ናብ ፅፅዋይ ዝኸደ ሓደ ፅቡቅ ዛንታ ነጊሩና እታ ደርሆ ሪኢኹማ ዶ ንደቃ ከመይ ገራ ትሕብሕብ። ኩሉ ፍጡር ኣብ ዓለም ዘሎ ከዓኒ ንደቁ ብፍላይ ወላዲ ይሕብሕብ እንድዩ። እዞም ደቂ ከምቲ ቀድም ኣቢለ ብዛዕባ ማኪና ምሽ ክዛረበኩም ፀኒሐ ስድራኻ እንዳሓብሓቡካ ከለዉ ንስኻ ክትፅይቀ ይብልካን እተን ጨቃዊት ኩሉ ሰሚዐን ሪኢኹሞ ዶ እቲ ሊላ ምስ መፀስኒ ቋቋቋ ዶ ትብልታ ደሮ ሽዑተን ጨቃዊት እትውእትውእትው ኢለን ኣብቲ መንገብገባ ከምስ ገይራ ሕስ ሽዑኡ ኣቐዲሙ ሓደ ጫቂት እንታይ ኢላ ሊላ ማለት ወይ ከዓ ሽላስ እንታይ እዩ ምስ በላ ነዲኡ ነጊራቶ ብግብሪ ከተርእዮ ሽዑ ሓደ ሽላ መፅ ኣብ ገረ ምስ ዓለበ ረኣይዎ ሸሸልኩም ረኣይዎ ተተቀልቂሎም ርኦሞ ሽላ እንታይ ምዃኑ ፈሊጦሞ ብድሕሪኡ እንታይ ክገብሩ እዮም ካብኡ ርሕቁ። ንስኻትኩም ከዓኒ ንድሕሪ ድና ከስከልብሎ በቲ ጥቃ ገዛውቱ ኣይትሕለፉ መፅኡ ክነክሰኩም ይኽእል ወይ ከዓ ምስ ዓበይቲ ተሓልፉ ንኸልቢ ከዓ ንከምዝገርኩም ኣደርቢ ኢሉ ክሓርቕ ክኽእል ክመፀኩም። ስለዚ ኩሉ ግዜ ካብ ድፃባእካ ትርሕቕ ማለት እዩ ኣደ ከዓ ከምኣ ገይራ እትሕብሕብ ሕጂ ናበይ ከብለኩም የስከ ናብዚኣ ናብዚኣ ናብዚኣ ተየለ ትፈልጥዎ ኢኹም እታ ንኡስ መደብ መን ዝያዳ ዘከረ ኩልኹም ተሕጎስላ ንእሽተይን ቅጭን ዝኾነት መደብ ናብኣ ከብለኩም እየ ተወዳደሩ። እዛ መደብ እዚኣ ምስተወዳደርኩም ከዓ ምስተወዳእካ ክድውለልኩም ኢና መፂኹም ብግብሪ ክትወዳደሩ ኢኹም እዚኣ ንዓኹም ዞም ደቀይ
2: ዳዕሮ ኣብ ኣፍሪካ ሓዚ ዛጓለ ቁጥሪ ሓሙሽተ ራያ ዓሳ ሓዚ ሓሙሽተ ሕረት ሓሙሽተ ጫዕጫ ዓሳ ሽዱሽተ ጎቦታት ናቕፋ ታሪኻዊ ቦታ ናቕፋ ቁጥሪ ሸውዓተ ሓወልቲ ኣባፀ

0: በዓል ዳዋር ራየ ኣብ ቁፅሪ 8 ቆርኣን ራይ ሰሓቢ ሕጂ ሓደ ቁፅሪ ደስ ዝበለክ እዩ ብቁፅሪ 8 ጀሚርክ ንቅድሚያ ክግበር እዮም ከይሕወት ብራዎ እንታይ ነራ 8
1: ቆርኣን
0: ቁፅሪ 8 ቆርኣን ከ ንሪኣ ኢና ቆርኣን ኮይና ብድሕሪታ ጀሚራ ዘሎ ክራዎ ቆርኣን ቁፅሪ 8 መን ዝያዳ ዘከረ እስኺ ዘኪር ከለኺ ዲላ ታ ዝበለት ቀጭል ኣያ ቆርኣን ኣንፂኽያ 10 ሰሓቢ ከዓ ሕጂ ሓደ ታ ኣብል ሰሓቢ ቁፅሪ ሓደ ኣብ ቁፅሪ ሓደ ከዓ ኣንፂኽያ ኣለኺ እስከ ኣብ ቁፅሪ ሓደ እንታይ ነራ
1: ጃልባ
0: ብጃልባ ጌርካ ቆርኣናት ትሒልካ ሽዑ ኣብቶምሶም ቆርኣናት ትዕልል ማለት እዩ እቶም ቆርኣን እንታይ ምኳኑ ዝፍለጥዎ ዕምባባታት ባሕሪ ማለት እዩ ፍጥረታት እዮም ቆርኣን ኣብ ባሕሪ ዝርከቡ ኣደነቕቲ ፍጥረታት ናይ ዛጓለ ዳዛ ጃልባ ንፅኽያ ሰሓቢ ሳልሰይቲ ቁፅሪ ክልተ ቁፅሪ ክልተ ኢላ ኣላ
1: ሓምላይ ደሴ
0: ፃዕዳ ዝኾነ ፅቡቅ ሑፅ ኣለዎ ኣብኡ ድሕን ተቐቢርካ ዋ ማሕማሕ ቆርበትካ እስከ ሓምላይ ደሴ ኣዕዋፍ ኣብኡ ኣለዋ ብማይ ዝተኸበበት ሓምላይ ደሴ ሓምላይ ደሴ ብራዎ ተጓለ 30 30 ብጥልያን ነገረክ ሓሙሽተ ክነ ሓሙሽተ ሓሙሽተ
1: ጫዕጫዓሳ
0: ሓሙሽተ ጫዕጫዓሳ ጣዕሚ ብዛሕቀ ስካርያታ ብሓንሳ ክዝበልዕል ሕጂ እዚኣ ተቐረብ ከዚያ ገ ተቐረብ ኣበታ ሓንቲ ክማሓዝያ ተቐረብ ንቀደም በልሕራይ ቆቅ ብለ ጣዕ ኣነበላይ ነፅልሐ ተቐሪብ ክለኸ ሓዝ ጫዕጫዓሳ ከይትቐድምኒ ከይትቐድምኒ ብራዎ ዘበለ ኣታ ጫዕጫዓሳ ሓምሻ ከዓ ሓሙሸይ ዝሕ ቁፅሪ 3 ኢልክ ኣለኸ ቁፅሪ 3 ቁፅሪ 3 ኢላ ኣላ 3 እንታይ ነይሩ ኣብ 3 እንታይ ነ ባሕርና ባሕሪ ባሕርና ባሕሪ ሰሜናዊ ባሕሪ ባሕሪ ዳሓር ሓንቲ መወዳእታ ኣላትክ ሕጂ ራ 4 ደ 6 7 ደስ በለኩ ንፍዕቲ ይኽ ብጣዕሚ ንፍዕቲ ኣጆኹ ዘጓኒ ሽዱሽተ ኢላ ኣላ ሽዱሽተ እንታይ ነራ ዘክርያስካ ሕጂ ሽዱሽተ ዘጓኒ
1: ናቅፋጎቦታትናቅፋ
0: እስካ ክርአና ክርአናስከ ጉቦታት ናቕፋ ብረዎ ዘባለ ንፍዕቲ ንፋዕቲ ንፍዕቲ በቃ ወዲ ኸ
2: ግርም መንዝያዳ ዘከረ ተወዳዲርኩም ዶ ረኺብከ እዚኣ ንዓኻ ረኺብከ እዚኣ ንዓኸ ባባኸኦ መሊሱ ብዙሕ ሓጊዙኩም ማማ መሊሳ ሕራ ይዞም ደቀይ ሕጂ ተሪፋት እናደላ ንኡስ መደብ ዓፌት ተራራራ እንድያ ተሪፋ ደላ ኣብኣ መምህር ብጫ እንታይ ኮን ኣምፂኢልናኸውን ናብ መምህር ብጫ ክብለኩም እየ

0: ዛንታ ሓመማን ንህብን። ሓደ ሓረስታይ 15 ቆፎታት ንህቢ ዝነበሮ ህርኩት ፃዕረኛ ሓረስታይ ነበረ። እቲ ሓረስታይ ነናህቡ መዓልታዊ ፃፀታት ወይ ዕኮታት ናብ ቆፎ ኣትዮም ከየጥቅዕዎም ለይትን ቀትርን ይከታተሎም ነበረ። ካብ መዓልታት ሓደ ንግሆ ሓረስታይ ኣብ ኩለን ቆፎታት ኣናህቡ እናዘረ ነቲ ቆፎታት ክውልውሎን ኣናህቡ ፀሓይ ከየጥቅዖም ቆፎታት ክሻታት ክኸድኖን ከሎ ሃመማ ነቲ ሓረስታይ ቀዊሉ ይርኦ ነበረ። ኣናህብ እቲ ሓረስታይ ኣብ ዝተመደብዎ መደባት ስርሖም ገሊኦም ዕምበባታት ካብ ኣግራብን ኣቁፅልትን ናብ ቆፎኦም ከመላልሱ ከለዉ፣ ገሊኦም ድማ ማይ ሒዞም ናብ ቆፎኦም እቱ ውፅእ ክብሉ ከለዉ ሃመማ ኣብ ሓንቲ ጓሓፍ ዝመልአት ሸንኬሎ ኮይኑ ቀዊሉ ይርኦም ነበረ። ብፍላይ እቲ ዋና ኣናህብ ሓረስታይ ነቶም ኣናህቡ ማይ ክቕርበሎም ንዕንበባታት ዝኸውን ዝተኸሎም ኣግራብን ኣታክልትን ክኩስኩሶም ምስ ረኣየ ሃመማ ብቕንኢ ዝኣኽሎ ጭጭሉ በኸየ። ወይ ኣነ ሃመማ ኩሉ ግዜ ንበይነይ ነዚ ሓፃር ዕድመይ ዝፈትወኒ ዘኽብረኒ እኳ ዘይብለይ ኣደይን ኣቦይን ወሊዶምኒ ዳኣ እምበር ኣበይ ከም ዘለኹ ዘይፈልጡ ንሶም እውን እንተኾነ ብዛዕባ ውልቆም እምበር ብዛዕባ ውላዶም ዘይሓስቡ መሕደሪኦምን መውዓሊኦምን ዘይፍለጥ ከም ንህቢ ገዛን ቤትን መነባብሮን ዘይብሎም ፅሉኣት ግዳም ሓደር ፍንፉናት ፍጥረት ዋይ ኣነ ኣህ ንሃመማታት ሓደ ዝፈትወናን ዘኽብረናን ዝከናኸነናን ዘይብልና ፍንፉናት ፍጥረት ኮይና ክንነብር እናበለ ብኸየ። ሽዑ ሓንቲ ሽማግለ ንህቢ ፀሓይ ክትፅሎ ካብ ቆፎኣ ለመም እናበለት ወፀት እሞ ሃመማ ኣብ ሓንቲ ዓረጊት ሸንኬሎ መጉሓፍ ጉሓፍ ኮይኑ ከልቅስ ከስተንትንን ረአየቶ እሞ ሃመማ እንታይ ደኣ ኾንካ ደኣልካ ተልቅስ ዘለኻ በሎቶ። ሃመማ ንህቢ ኣነ ካብ ኩሎም ፍጡራት ፉንፉን ዝፈትወኒ ዘይብለይ ገዛ እኳ ዝሓድረሉን ዝውዕለሉን ዘይብለይ ንበይነይ ዝነብር ኣህ በለ። ሽዑ ሽማግለ ንህቢ ስማዕ ሃመማ፣ መጀመርያ ስነ ስርዓት ተመሃር። ኣነ ነዞም ኩሎም ኣናህብ ዝወለድክዎም ሽማግለ ንህቢ ዓባይካ ዝኣክል እንክንሰይ ንህቢ ትብለኒ ወይ ዓባየይ ዘይትብለኒ ወይ ኣደይ ዘይትብለኒ ትብሎሞ ሃመማ የቕሬታ ኩሉ ካብ መጥበሲኡ እንድዩ ኣነኮ ካብ ስድራይ ስነ ስርዓት ዘይተማሃርኩ ስድነትን ጠብለቕለቕን ጥራይ እየ ተማሂረ። ስለዚ ሓንቲ ስለ ዘይተማሃርኩ ብኸም እየ ኸም ኢለክሞ የቕሬታ ንህቢ ኢልዋ በሃል። ፍትዋት ደቀይ ሃመማ ናይ ውልቁ ጥራይ ዝሓስብ ኣብ ፈቆዶ ጓሓፋትን ሽቃቃትን ግንብታትን ዝውዕል ሓው ሓብቲ ኣቦ ኣደ ዘመድ ዘይብሉ ፍጥረት ኮይኑ ንህብን ፃፀን ሰሪሖም ብረሃፆም ክነብሩ ከለዉ ሃመማ ንዝሰርሑ ኣማዕዲ ዝርኢ ህኩይ ፍንፉን ፍጥረት እዩ። ንሃመማ ንምጥፋእ ድማ ኣብ ዓለም ዝርከብ ሰብ ብሚልዮናት ዝቁፀር ፊሊታት ሰሪሑ ይቐትሎም ኣሎ፣ ገና ከዓ ከጥፍኦም ይህቅን ኣሎ። ስለዚ ኩሉ ግዜ ከም ሃመማ ደይኮናሲ ከም ፃፀሓኾተን ከም ንህብን ሰራሕተኛታት ቁም ነገረኛታት ክንከውን ኣለና።
1: ግርም መምህር ብጫ ከመይ ድበለ ዛንታ እምፅ ኣብ መንጎ ሃመማን ንህብን ዘሎ ፍለለ ሃመማ ንውልቁ ኢዳ ሓስብ በይኑ እዩ ረኣይዎም ኣብቲ ገዛ ኣየናይ ሃመማ እዩ ተሓቋቆፍ በይኑ

ኣብ ገለ ኮፍ ኢሉ ኣሎ ወይ ኣብታ ፀባ ድቕዳዕኩም ኣብታ ጥቃዓ ንድሕርታ ሓደ ምፅ ኢሉ ከምዝብሎ በይኑ ንውልቁ ዝነብር ንህብ ግን ይወፍር ይዓቱ ይፅዕር ይርህፅ መዓር ጥዑም ከዓ ገብረልና ኩሎም ተሓጋጊዞም ኣብታ ውሽጢ ቆፎ ነብሩ ነቲ ኣፍ ደጊኦም ከዓ ክነግረኩም ኣፍ ደገ ዝኾነ ፀላእ ከይመፀታ ይገብሩ ማይ እንዳጠልቀዩ ብእግሮም ብዝተፈላለየ ብመንገብገቦም ኣምፅኦም የጠልቅይዎ ሸታሕታሑ እዮም ዝገብርዎ ከምዚ ሸታሕትሑ ሽዑ ድሕር ዝኾነ ንዕኦም ድፃባእ ደይቡ ሸተት ኢሉ ንድሕሪ ትምለስ ሕጂ ዝኾነ ብእግሩ ድመፅእ ሸተት ጎራሕ እዩ ከመይ ገይሩ ካብ ፀላእቱ ከም ዝከላኸል ከመይ ገይሩ ከም ዘፍሪ ርኢኹምሞ ሃመማ ግን ንውልቁ ነብር ፃዕፀ ከዓ ሓኾተ ፃዕፀ ሓኾተ ከዓ ልዕሊ ነብሱ ተሸኪሙ ዝዕሉ ኸይድ ሰሪሑ ከዓ ብሰላም ነብር ተሓቋቂፉ ምስኪ ናይ ሃመማ ግን በይኑ ንውልቁ ንነብሱ ሓስብ ስለዚ እስኻትኩም ከዓ ምስ ተምሃርኩም ንበይንኹም ኣይኮምኩም እንተሓስቡ ፈልጥ እየ ንዓባይኩም ነባሓጎኹም ነቦኹም ነዲኹም ካልእ ነገር እዩ ንሕዋትኩም ንጎረባብትኹም ንሃገርኩም ከም ተሓስቡ እፈልጥ እየ ስለዚ እዚኣ ንዓኹም እዞም ደቀይ እዚኣ ንዓኹም እታ ተዋህበትና መደብ ከዓ ኣብዚኣ ተወዲኣ ስለ ዝኾነት ስጋዕ ዝመፅእ ቀዳመ ማለትሲ ቀዳም እንዳበልኩኹም ክሰናበተኩም እየ ቻው ቻው ቻው ቻው እዞም ደቀይ ትምህርቲ ትሕመቑ ሰጢ ኢልኩም ኣፅንዑ እዚኣ ንዓኹም።

0: ብፈተነታት ንሓላው ልዳ ሴኔጋል ሜንዲ ፈቲናቱ እያ ዕረፍቲ ቅድሚ እካሉ ግን ኣብ መበል 46 ደቂቕ ተኸላኸሊ ሴኔጋል ኩሊባሊ ብዝፈፀሞ ጌጋ ኖርዌይ ካብ ቢደርሰን ብዝረኸበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ወፅያ ድሕድ ዕረፍቲ ኣብ ዝቕፅለ ካልይ ኣብ ረግጥም ኖርዌይ ኣብ መበል 48 ደቂ ካብ ሃላንድ ንመሪሕነታ ዝደርዕት ሸቶ ብምርካብ ንፅወታ ክትቆፃፀሮ ክኢላ ድዕዛ ሸቶ ሴኔጋል ኣብ መበል 53 ደቂ ካብ ኢስማዒል ኣሳር ነቲ ውፅኢት ዘፀበ ሸቶ ብምዝጋብ ናብ ፀወታ ኳተ ተመልሰት ሃላንድ ኣብ መበል 58 ደቂ ሳሲ ሸቶ ብምቕፃሩ ንብዝሒ ሸቶታቱ ኣብዚ ውድድር ናብ 4 ከባበሎ ሴኔጋል ኣብ መበል 96 ደቂ ካብ ሳር ካልእ ሸቶ ብምርካብ ናብ ፀወታ ደጊማ ክትምለስ ኳሓያል ፃዕሪ ተካይደት ግዜ ኣርኪብዋ እቲ ግጥም ብዓወት ኖርዌይ 3-2 ተዛዚሙ ኣብዛ ፀወታ ኖርዌጃዊ ሃላንድ እዩ ብሉፅ ተፃዋታይ ተባሂሉ ኖርዌይ ብ6 ነጥቢ ናብ ዝቕፅል ምድብ ናይ 32 ምስ ጋራ ከተፍልጥን ከላ መራሒት ኮይና ንኽትሓልፍ ግን ዝመፅእ ዓርቢ ኣንጻር ፈረንሳ ወሳኒ ፀወታ ይፅብያ ሴኔጋል እውን ናብ ዝቕፅል ፀወታ ክሰግርቲ ኮይና ኣብ ተመሳሳሊ መዓልቲ ኣንጻር ዒራ ወሳኒ ግጥም ከተካይድ እያ ሎሚ ወካሕታ እውን ኣባላት 10ይ ምድብ ዝኾነ ሃገራዊ ጋንታታት ዮርዳኖስን ኣልጀርያን ፀወተን ኣካይደን እየን እዘን ሃገራት ኣብ ቀዳማይ ናይ ምድብ ፀወተን ተሳዒረን ብምባርን ናብ ናይ ምድብ 32 ክሰግራቱ ኮይነን ግድን ዓወት የገድሰን ብምባሩ ከቢድ ፀወታን ኣካይደን ኣብ ናይ ቅድሚ ዕርፍቲ ፀወታ ኣልጀርያን ፀወታ ተቆፃፂራ እኳ ተነበረት ነታ ዕርዲ ምክልኻላ ኣስጢማ ዝነበረት ዮርዳኖስ ግን ሸቶ ከተመዝግበላይ ካኣለትን ብንፃሩ ዮርዳኖስ ኣብ መበል 36 ካብ ኒዛር ኣልራሽዳን ብዝረኸታ ሸቶ መሪሕነት ሒዛ ንዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣልጀርያ ኣብ መበል 68 ካብ ናድሂር ቤን ባሊ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ኣብ መበል 82 ኣልጀርያ ካብ ኣሚነ ጎውሪ መዕወቲ ሸቶ ክትረክብን ከላ ድሕሪ 214 ፈለማ ግዜ ተዓዊታ ብምውፃእ ድማ ኣብ ናይ ምድብ 32 ክትረያ ዮርዳኖስ ግን ካብዚ ውድድር ተገሊፋላ
1: Oh, it's a loose one, and the keeper didn't get there, and Algeria have come from behind to take the lead. And it's Amin Gouiri. And Algeria can sense the first victory of the World 12 years.
2: He's in shock. He can't believe it. They can. You can all the completions, but it's down to set pieces and a vulnerable goalkeeper.
3: Well, I might just look at this. With the header come in, they look at every goal. They look at everything that's gone on. Did he come from an offside position to get that touch? But as a goalkeeper, you think, just take the lot out, come and clean it. So they'll be looking, they'll be checking. But that little touch was enough just to flick it into the back of net.
0: ሎም ሶልስ ምሸት እውን ዋንጫ ዓለም 226 ብዝተፈላለዩ ግጥማት ቀፂሉ ከምስ እዩ በዚ መሰረት 18 ምሸት ኣባላት ምድብ 11 ዝኾነ ሃገራዊ ጋንታታት ፖርቱጋልን ኡዝበኪስታንን ፀወተን ከካይዳን ፖርቱጋል ዝሓለፈ ፀወታ ኣንፃር ኮንጎ ነጥቢ ብምቕላ ኣብ ትዕዝብቲ ብምታውያ ናብ ናይ ሎሚ ወሳኒ ዝኾነ ፀወታ ከተምርሕ ወዲ 41 ዓመት ሓለቓ ክርስቲያኖ ሮናልዶ ኣብ መኽፈቲ ፀወታ ብዘርኣያ ትሑ ዝኾነ በዓት ከቢ ነቐፌታታት ክወርዶ ድሕሪ ምቕናይ ሎም ሶሉስ ብዓላሚ ማርቲነስ መስመር መጥቃዕቲ ፖርቱጋል ንክመርሕ እዮ ተዋሂብዎሎ ብኻል ወገን ሩበን ዲያስ ኣብ ዝሓለፈ ፀወታ ብሰንኪ ፀሮ መጉዳእቲ ዘይተሰለፈ ክኸውን ኣብ ናይ ሎሚ ፀወታ ግን ክስለፍ ዘሎ ተኽእሎ ከም ዘሎ ይንገር ኣሎ ሰዓት 11 ምሸት እንግሊዝን ጋናን ዘካይዶ ግጥም እውን ተሰሪዑሎ እዘን ሃገራት ኣብ ናይ መኽፈቲ ግጥመን ዓወት ኣመዝጊበን ብምባርን መን መራሒት ብምዃን ላዕለዋኢድ ንኽትሕዝ ዘካይዶ ፀወታ ብምዃኑ ንምርኣዩ ኣፍካ ማይ ዘምዕጉ ፀወታ ክኸውን ትፅኢት ኣሎ እዚ ናይ ሎሚ ምሸት ግጥማ ኣብ ሕብራት መንግስታት ኣሜሪካ ዝካየድ ብምዃኑ ጋናዊ ኣከፋፋሊ ቶማስ ፓርተይ ክስለፍ ተኽእሎ ኣለዎ እዛ ኣከፋፋሊ ኣብ እንግሊዝ ብሰንኪ ዝቐረበሉ ናይ ክሳ ዓመፅ ሃገሩ ኣብቲ ኣብ ካናዳ ኣንጻር ፓናማ ዘካየደቶ ናይ መኽፈቲ ግጥም ብሰንኪ መንግስቲ ካናዳ ዝቐመጦ እገዳ ክፃወት ኣይከኣለን ካልእ ሓላው ልዳት ጋና ላውረንስ ኣቲ ዚጊ ኣንጻር ፓናማ እናተፃወተ ብዝፀሮ ፎኪስ መጉዳቲ ኣብ ናይ ሎሚ ፀወታ ንምእታው ይቃለስ ከም ዘሎ ንማዕከናት ዜና ኣፍሊጦን ዘለዋ ብወገን ሃገራዊት ጋንታ እንግሊዝ ምስ ንምልከት ቡካዮ ሳካ ብሰንኪ ፀይርዎ ዘሎ ናይ ጅማውቲ ፀገም ኣሰልጣኒ ሃገራዊት ጋንታ እንግሊዝ ትኸል ሒደ ደቓይቕ ናብ ሜዳ ክልእኮ ከም ዝኽእል ይንገር ኣሎ ኣብ ካልእ ፀወታታት ሃገራውያን ጋንታታት ፓናማን ክሮኤሽያን ሰዓት 2 ለይቲ ሃገራውያን ጋንታታት ኮሎምብያን ዲሞክራስያ ሪፓብሊክ ኮንጎ ድማ ሰዓት 5 ወጋሕታ ክራኸበን ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዘየመስግን ምስ ተረፉ መርባት ኤርቲቪ ሓድገኩም ብወገነ ይግን ሰላም

0: سلام كمان سيقوم زي خبركم تعزبتنا ساعة شعاتة أخيرو اللومي سوريس عشان سلسة سنستر دالو هاقراون هاقراون زيناتات حيزلكم كاريبا لغوم نمكتالكم بغير زعودهم صحاتكم تسنح ميكايل حرقو فالماك مكانت وتاتو أفلم أبنو زوبا عدغي حمد بنوس ربع قاطعو نمسفحي سرح كمزلو كيلاتات قريتو ዒስራ ሰነ መዓልቲ ሰማዕታት ኤርትራ ኣብ ዝተፈላለየ ሃገራት ብልዑል ሓበንን ክብርን ተዘኪራ ኣብ መደበር ፈልሲ ዕላ በርዒቲ መደባት ምግራብ ንምዕዋት እኹል ፈልስታት ከም ተዳለወ ተሓቢሩ ኣብ ዜናታት ወፃኢ ሰሜን ኮርያ ከም ወናኒት ኒኩሌሳዊ ኣፅዋር መጠን ግቡ ቦታ ብመሓዝ ኣበርክቶ ክትገብር ከም ትደሊ ኣፍሊጣ ህንድን ቻይናን ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደ ሩስያ ኒኩሌሳዊ ኣፅዋር ዝስከማ ስትራቴጂያውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባረንትስ ኣብሪራ ዝርዝር ዜና ብመደብ ንኡስ ርቡዕ ቃፅዖ ሕርሻ ዝሕረስ መሬት ውፅኢቱ ኣተባብዓ ስለ ዝኾነ ሓረሶት ብግቡእ ክጥቀምሉ ኪላታት ተሓሳሲቦም ኪላ ንኡስ ርቡዕ ቃፅዖ ሕርሻ ንኡስ ዞባ ዓደቂ ሓቶ ተስፉ ጣዕመ ሎም ዓመት ኣብ ምምሕዳራት ከባቢ ኣውህነ ደርዓ መንደፈራ ሓይነባ ተኾንዳዕን ማእለውያን 120 ሄክታር ብመደብ ንኡስ ርቡሕ ቃፅዖ ሕርሻ ክዝራእ ከም ተዳለወ ገሊፆም እዚ ስጉምቲ ዝተወስደ ዝሓለፈ ዓመት ኣብ 64 ሄክታር ተፈቲኑ ውፅኢቱ ኣዕጋቢ ስለ ዝነበረ ከም ዝኾነ ድማ ኣብሪሁ ሓላፊ ንቁጣብ ምምሕዳራት ከባቢ ማእለውያን ተኾንዳዕን ኣቶ ተዓገዝ ተኽለ ብወገኑ ኣብቲ ዝከታተሎ ንቁጣ 25 ሄክታር ምልማዕ መደብ ከም ዝወፀን ከም እተተግበረን ሓቢሩ ኪላ ልምዓት በቕሊ ኣቶ ኣብርሃም በየነ ብግድዩ ሓርስቶት ረብሓ ብመስመር ምዝራ ብፈተነ ተገንዚቦሞ ስለ ዘለዉ ብርኩት እቶት ክሓፍሱ ትፅቢት ከም ዝግበር ገሊፆም ብመደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብ ዓመት 3 ግዜ ከም ዝዝራ ዝጠቐሱቶም ኪላታት ኣብ ቀዳማይ እብረ ስርናይ ዕፉንን መሸላን ኣብ ካልይ እብረ ጥረታት ኣብ ሳልሳይ እብረ ድማ ናይ ቅብኣ ዝርእቲ ከም ዝለምዕን ፅቡቕ እቶት ከም ዝህብን ይገልፁ ናብ ካል ዜና ብዝንሰግር ዒስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ሽምዓን ጥዋፍን ብምብራህ ናይ እግሪ ጉዕዞ ብምክያድ ከምኡ ውን ነታ ዕለት ብዝገልፅ ስነ ጥበባዊ መሰናዶታት ብልዑል ሓበን ተዘኪራ ጋዜጠኛ ርስዮም ኣስመሮም ከካቦቱን ዝበፅሓና ሓበሬታ ኣብ ሓደ ፀብፃባ ዋይዳቶላ ዳናይ ተስፋዝጊ ከተቕርቡ እያ
1: ኣባላት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ብ19 ሰነ ኣብ ቀፅሪ ኤምባሲ ኣብ ዝወደብዎ ናይ ዝኽሪ መደብ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ቢንያም በርሀ ኣብ ዘስምዖ ቓል ኤርትራ ንኹሉ ተጻብኦታት ብምምካት ናጽነታን ልኡላውነታን ዓቂባ ኣብዚ ደረጃ ዝበጽሐት ሳላ ዝኸፈለቶ ረዚን መስዋእቲ ከም ዝኾነ ብምጥቃስ ኣብዛ ረዛን ዕለት ማዕረ ማዕረ ዝኽሪ ሕድሪ ሰማዕታትና ንምትግባር ዝኣተናዮ መብፅዓ ከነሐድስ ከም ዝግባእ ኣዘኻኺሩ እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዝተፈላለያ ከተማታት ሽወደን ኣብ ዘካየድዎ ናይ ዝኽሪ መደብ ማዕከን ሕድሪ ሰማእታት ንምስሳን ሰላም ሃገር ንምዕቃብ ከምኡውን መደባት ልምዓትን ህንፀትን ንምዕዋት ምብፅዖም ኣሐዲሶም ብ20 ሰነ ኣብ ከተማ ስተወክሎም ኣብ ዝተኻየደ ስነ ስርዓት ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ስድራ ስዋኣት ምንባይ ናይ ቀዳምነታት ቀዳምነት ከም ዝኾነ ብምጥቃስ ዜጋታት ኣብ ዝሃለዉ ሃልዮም ነዚ ሃገራዊ መደብ ዝገብርዎ ኣበርክቶ ክዕዝዙ ኣዘኻኺሩ ኣብቲ ኣጋጣሚ 106,300 ክሮነር ሽወደን ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ ኣብ ተመሳሳሊ ዕለት ኤርትራውያን ነበርቲ ከተማታት ዴንማርክ ሰማእታቶም ኣብ ዝዘከርሉ ገንዘባዊ ወፍያታት ከም ዝገበሩ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ ኤርትራውያን ነበርቲ ዱበይን ኣቡዳብን ሕቡራት ኢማራት ዓረብ በብወገኖም ኣብ ዝወደብዎ ናይ ዝኽሪ መደባት ስድራ ስዋኣት ንምሕብሓብ ንዝኣተውዎ መብፅዓ ኣብ ዝሐደስሉ ኣብ ኣቡዳቢ ኣብ ዝተኻየደ ናይ ዝኽሪ መደብ 4780 ደርሃም ንመሰሰኒ ማዕከን ሕድሪ ሰማእታት ተወፍዩ ብካልእ ወገን ኣብ ፈረንሳ ዝነብሩ ኤርትራውያን በብከተማኦም መዓልቲ ሰማእታት ኣብ ዝዘከርሉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ኣብ ፓሪስ ኣብ ዝተኻየደ መደብ ኣብ ዘስምዖ ቓል እቲ ዓለት ህዝቢ ኤርትራ ናፅነትና ኣብ ምምፃእን ልኡላውነትና ኣብ ምኽባርን ሂወቶም ንዝወፈዩ ጀጋኑ ደቁ ዝዝክረላ ረዛን ዕለት ከም ዝኾነት ብምግላፅ ስድራ ቤቶም ንምንባይ ነፍሲ ወከፍ ዜጋ እጃሙ ከበርክት ተላብዩ ኣብ ሕቡራት መንግስታት ኣሜሪካ ኣብ ኮሎምበስን ሲንሲናቲን ኦሃዮ ሃሪስበርግ ፔንስልቬንያ ፊላደልፊያ ኦክላንድ ካሊፎርኒያ ፎኒክስ ሲያትልን ከባቢኣን ከምኡውን ራሊ ኖርዝ ካሮላይናን ዝነብሩ ዜጋታት በብወገኖም ኣብ ዝወደብዎ ስነ ስርዓት ንሰማእታቶም ብልዑል ሓበና ብዝዘከርሉ ሕድሮም ንምትግባር ብሓድነት ኣብ መብፅዖም ፀኒዖም ከም ዘለዉ ኣረጋጊፆም ተሳተፍቲ ብድምር $44,758 ኣሜሪካ ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋእትን ክወፍዩ ከለዉ ነበርቲ ስያትል ብተወሳኺ ሓላፍነት ምንባይ 120 ስድራ ስዋኣት ወሲዶም ኤርትራውያን ነበርቲ ምብራቅ ስዑድያ ደማምን ከባቢያን ብወገኖም ኣብ ዝወደብዎ መደባት ዝኽርሓበን ብድምር 17 ስድራ ሰማእታት ናይ ምንባይ ሓላፍነት ወሲዶም ኣብ ካናዳ ድማ ኤርትራውያን ነበርቲ ቶሮንቶ ካልጋሪ ኤድመንተንን ሳስካስቱንን ሕድሪ ሰማእታት ብልምዓት ምድባስ ዘለዎም ቅርብነት ኣረጋጊፆም ብተመሳሳሊ ኤርትራውያን ነበርቲ ናይሮቢ ኬንያ ናይ እግሪ ጉዕዞ ብምክያድን ሽምዓ ብምብራህን ሰማእታቶም ብሓበን ዘኪሮም እቲ ናይ ዝኽሪ መደባት ንቅያ ጀጋኑ ሰማእታት ብዝገልፅ ስነጥበባውን ባህላውን ዕዮታት ዝተሰነየ ነይሩ
0: ኣብ ንዞባ ዒላ ብርዒ ተሮኪና ትርከብ መነበር ፈልሲ ሮብዓን ሰባ ኣብ ወቅቲ ክራማት ንዝካየደ መረባት ምግራብ ኣስታት 193,000 ፈልስታት ከም ዘዳለወት ወኪል በዓል ስልጣን ኣግራብን እንስሳ ዘግራምን ኣቶ ሃብተ ስላሰ ገብረ ትንሳይ ገሊፆ እታ መደበር ፈልሲ ፀቂጣት ሰርሓሎም ቁፅሮም እናዋሓደ ዝመፅእ ዘሎ መበቆላውን ኣግራብ ከም ዝኾኑ ብምሕባር ኣስታት 150,000 ካብቲ ተዳልዩ ዘሎ ፈልስታት ናይ መበቆላውን ኣግራብ ከም ዝኾነ ኣረድዩ እታ መደበር ተዳልዎ ፈልስታት ኣብ ዞባታት ዓንሰባ ሰሜናዊ ቀሕ ባሕርን ዘሎ ጥለባት ንምምላእ ከም ዝውዕል ጠቂሱ ድማ እዚ ናይ ምትካል መረባት ኣብቶም ንጥፈታት ምዕቃብ ሓምድን ማይን ዝተካየደሎም ማይ ኩዕታትን ስንጨሮታትን ጥራይ ከየተሓፅረ ኣብ ኣቤት ትምህርቲ ትካላት ጥዕና ኣቤት ፅሕፈት መንግስትን ናይ እምነት ቦታታትን ከም ዝካየዳ ነፂሮ ኣቶ ሃይለ ስላሰ ኣብ መወዳእታ ሓለዋን ቁፅፅርን ሃብቲ ገረብ ንሚኒስትሪ ሕርሻ በዓል ስልጣን ኣግራብን እንስሳ ዘግራምን ከምኡውን ንምምሕዳር ጥራይ ዝግደፍ ዕማም ስለ ዘይኮነ ነፍሲ ወከፍ ዜጋን ትካልን ዕቱብ ኣቓልቦ ናታሓዛን ክገብር ተላብዩ ኣብ ንዞባ ጊንዳዕ ብምኽንያት 20 መዓልቲ ሰማእታት ንስድራ ስውኣት ገንዘባዊ ሓገዝ ተበርኪቱ ብመሰረት ዝበፅሓና ሓበሬታ ብሰራሕተኛታት መንግስቲ ዝተዋፀ 288,000 ናቕፋ ን48 ስድራ ቤታት ነፍሲ ወከፈን 6,000 ናቕፋ ተዓዲሉ ምንባይ ስድራ ስዋኣት መንግስቲ ጥራይ ዝግደፍ ከም ዘይኮነ ብምግንዛብ ሰራሕተኛታት ተወዲቦም ዘካየድዎ ንጥፈታት ሕልናዊ ዕረፍቲ ዝህብ ምዃኑ ዝጠቐሰ ኣካየዲ ስራሕ ምምሕዳር ንዞባ ጊንዳዕ ኣቶ የሓይሽ ገብረ ስላሰ ኣብ ቀረባ ግዜ ኣባይቲ ስድራ ስዋኣት ንምፅጋን መደብ ከም ዘሎ ሓቢሩ እዚ ከምዚ ኢሉ እንከሎ ኣብ ንዞባ ናቕፋ ብህዝብን ሰራሕተኛታት መንግስትን ዝተዋፀአ 84,000 ናቕፋ ን14 ስድራ ስዋኣት ተመቓሪዑ ኣመሓዳሪ ንዞባ ናቕፋ ኣቶ ያቆብ ኤድሪስ ሳብ ዘስምዖ ቃል ምሕጋዝ ስድራ ስዋኣት ሓላፍነት ናይ ነፍሲ ወከፍ ዜጋ ምዃኑ ብምዝኻር እቲ መደብ ቀጻልነት ንክህልዎ ብዝለዓለ መልክዑ ክስራሓሉ ተላብዩ ኣብ ንዞባ ሓልሓል ብዝግበር ዘሎ ቀጻሊ

ጎስጓሳትን ምክትታልን ቁፅሪ ኣብ ትካል ጥዕና ዝሓርሳ ኣዴታት እናበረኸ ከም ዝመፀ ተገሊፆም ሓላፊ ማእከል ጥዕና ሓልሓል ነርስ ሃሽም ሑመድ ኣብ ውሽጢ ቀዳሞት 5 ወርሒ ናይዚ ዓመት ክትትል ቅድሚ ሕርሲ ካብ ዝጀመራ 159 ኣዴታት እተን 153 ናብታ ማእከል ጥዕና ከም ተገላግላ 6 ድማ ንላዕለዋ ሕክምና ናብ ሆስፒታል ከረን ከም እተላእካ ኣብሪሁ ኣብታ ትካል ጥዕና ምክታል ሕርስን ጥንስን ናብዮት ህፃናት ኣከባብያዊ ጥዕና ኣገልግሎት ላቦራቶሪ ምንፃር ሕማም ቲብን ከምኡ ውን ካልእ ኣገልግሎታትን ይወሃብ ሓልሓል ካብ ከረን ሸነኽ ሰሜን ኣስታት 45 ኪሎ ሜትር ርሒቓ ትርከብ። ዝቕርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክትቅፅሉ ደጊመ ብቕብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኽበርኩም ተዓዘብቲ ስለ ምክታልኩም ኣዘ መስግን ዜና ወፃኢ። ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ሃገሩ ከም ወናኔት ኒክለሳዊ ኣፅዋር መጠን ጉቡእ ቦታ ብምሓዝ ኣበርክቶ ክትገብር ከም ትደሊ ኣፍሊጡ። ፕረዚደንት ኪም ነዚ ዝገለፀ ካብ 20 ክሳብ 22 ሰነ ኣብ ዝተካየደ ኣኼባ ማእከላይ ኮሚቴ ናይቲ ስልጣን ሒዙ ዘሎ ሰልፊ ሰራሕተኛታት ሰሜን ኮርያ እዩ። ኒክለሳዊ ዓቕሚ ሃገሩ ምዕባይን ምስፋሕን ነቲ ዘይግምትን ዝተሓላለኸን ዓለማዊ ፀታዊ ኩነታት ንምምካት እቲ እንኮን ቁንዑን መንገዲ ከም ዝኾነ ፕረዚደንት ኪም ኣነፂሩ። ብዘይካዚ ኣሜሪካን ዶብ ኮርያን ዝተዋሃደ ኒክለሳዊ ዓቕመን ብቐፃሊ ብምዕባይ ንፀታዊ ኩነታት ሓውሱ ደሴት ኮርያ ኣብ ሓደጋ የእትዎኦ ከም ዘለዋ ብትሪ ወቒሱ። ኒክለሳዊ መረባታ ንግዳማዊ ተፃብኦ ብሓፈሻ ካብ ኣሜሪካን ዶብ ኮርያን ክመፃን ዝኽእል ወተሃደራዊ ስጋር ድማ ብፍላይ ንምምካት ወሳኒ ተራ ከም ዘለዎ እያ ሰሜን ኮርያ ትገልጽ። ካብ 2006 ክሳብ 2017 6 ኒክለሳዊ ፈተነታት ዘካየደ ሰሜን ኮርያ ኣገዳሲ ምስ ዝኸውን ተወሳኺ ኒክለሳዊ ፈተነታት ከተካይድ ከም እትኽእል እያ ከተጠንቅቕ ጸኒሓ።

ህንዲ ቻይና ንትማል 22 ሰነ ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን እዚ ዝተገልጸ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ኣመኻሪ ሃገራዊ ድሕነት ህንዲ ኣጂት ዶቫልን ጎንጎኑት ኣብ ከተማ ኒው ደልሂ ህንዲ ዝተቓንዐ መበል 16 ኣኼባ ኣማኽርቲ ሃገራዊ ድሕነት ኣባል ሃገራት ብሪክስ ኣብ ዘካየዶ ርክብ እዩ። ክልቲኦም ወገናት ኣብ ዝምድና ሃገራቶም ንዝተረየ ምዕባለታትን ዶባ ወጥሪ ብሰላማዊ መገዲ ንምፍታሕ ንዝግበር ዘሎ ፃዕርታትን ገምጊሞም። ሚኒስትር ጉዳያት ወፃኢ ቻይና ዋንግዩ ኣብ ዝሃቦ መግለፂ ኣብ መንጎ ሃገሩን ህንድን ተቓሪፁ ዘሎ ናይ ዘተ መድረኻት ዳግማይ ክጅምር ከምኡ ውን ኣብ ፅላታት ንግዲ፣ ፋይናንስ፣ ሕግን ካልኦት መድያትን ዝካየድ ምትሕባር ክሰፍሕ ፀዊዑ። ብዘይካዚ ክልቴን ሃገራት ንረብሓታት ሓድሕደን ከኽብራን ተኣፈፍትቲ ጉዳያት ብጥንቃቐ ክሕዛናት ተሓሳሲቦ። መራሕቲ ህዝባት ሪፓብሊክ ቻይናን ህንድን ኣብ ወርሒ ጥቅምቲ 224 ኣብ ዘካየዶ ርክብ ኣብ መንጎ ሃገራቶም ዘሎ ዶባዊ ምስሰሓብ ንምፍታሕ ከም እትረዳድኡ ዝዝከር እዩ። ሩስያ ኒውክሌሳዊ ኣፅዋር ዝስከማ እስትራቴጂያውያን ደብደብቲ ነፈርቲ ኣብ ክሊ ኣየር ባሕሪ ባረንትስ ኣብሪራ። ሚኒስትር ምክልኻል ሩስያ ኣብ ዘውፅኦ መግለፂ እተን ደብደብቲ ነፈርቲ ብናይ ኩናት ነፈርቲ ተዓጅበን ንልዕሊ 16 ሰዓታት ከም ዝበረራን ኣብ እዋን በረራ ነዳዲ ናይ ምምላእ ልምምድ ከም ዘካየዳን ሓቢሩ። እቲ በረራ ብመሰረት ኣህጉራዊ ሕግታት ከም እተኻይደን ንካልኦት ሃገራት በኣሉታት ከም ዘይፀሉን እቲ ሚኒስትሪ ብተወሳኺ ኣነፂሩ። ሩስያ ኣብ ክሊ ኣየር ኣርክቲካዊ ውቅያኖስ፣ ኣትላንቲካዊ ውቅያኖስ፣ ሰላማዊ ውቅያኖስ፣ ጸሊም ባሕርን ባሕሪ ባልቲክን ተመሳሳሊ በረራታት ከተካይድ ምፅናሓ ፀብጻባት የረዱ። ሩስያ ጥራይ ዘይኮነት ኣሜሪካ ትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካይዳ ይጥቀስ። መንግስቲ ካናዳ ኒውክሌሳዊ ፀዓት ሃገሩ ንምዕባይ ዝዓለመ ሓድሽ እስትራቴጂ ከም ዘውፅእ 22 ሰነ ብወግዒ ኣፍሊጡ። እዚ ብሚኒስተር ፀዓትን ባህርያዊ ፀጋታትን ቲም ሆችሰን ዝወፀ መደብ ኣብ ውሽጢ 15 ዓመታት ክሳብ 10 ዓበይቲ ኒውክሌሳዊ መመንጨዊ መደበራት ምህናፅ ዝዓለመ እዩ። ክልተ ካብቶም መመንጨዊታት ክሳብ 2030 ዝተረፉ ድማ ክሳብ 2040 ክህነፁ መደብ ተታሒዙ ኣሎ። እቲ መደብ ልዕሊ 100 ቢልዮን ዶላር ወፃኢታት ክሓትት ከም ዝኽእል ተኣሚቱ ኣሎ። ኣብዚ እዋን እዚ ኒውክሌሳዊ ፀዓት ኣሳት 13 ሚታዊት ካብ ቀረብ ሓይሊ ኤሌክትሪክ ካናዳ ከም ዝሽፍን ፀብጻባት ይሕብሩ። ማሊ፣ ኒጀርን ቡርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕጋዝን ከስፋሓ ተረዳድየን። ሰለስትየን ሃገራት ኣብዚ ምርዳእ ዝበፅሓ ኣብ ዝሓለፈ ሰሙን ኣብ ኒጀር ብዝተኻይደ ሽበራዊ መጥቃዕቲ ሰብኣዊ ክሳራ ድሕሪ ምውራድ እዩ። እቲ መጥቃዕቲ ኢድ ግዳማውያን ሓይልታት ከም ዝነበሮ ዝገለጻተን ሃገራት ክፍፀም ዝኽእል ተወሳኺ መጥቃዕቲ ንምምካት ወታደራውን ፀጥታውን

ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብጻባት የረድኦም። ሰለስትን ሃገራት ኣብ መሬተን ዓስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ዝነበረን ፀጥታውን ወተሃደራዊ ውዕላት ድሕር ምብታኽን ኣብ ልዕሊአን ዝካየድ ግዳማዊ ተፃውኦታት ከም ዝወስኸ እዩ ዝግለጽ። ፈረንሳ ንልኡላውነተን ዝፃባእ ስልያዊ ንጥፈታት ከም እትካይድ እተን ሃገራት ብተደጋጋሚ ክኸሳ ጸኒሐን ኣለዋ። ብርክት ዝበላ ኣባላት ኔቶ ዝተሳትፎ ይቕሬታ ብርክት ዝበላ ኣባላት ኔቶ ዝሳትፎ ዘሎ ሓበራዊ ወታደራዊ ልምምድ ኣብ ሊትዌና ይካየድ ኣሎ። ኣብዛ ኣሜሪካን ጀርመንን ዝርከበን ኣባላት ኪዳን ዘካየዶ ዘለዋ ልምምድ ልዕሊ 5,000 ወተሃደራትን ኣስታት 500 ነፈርትን ታንክታትን ይሳተፉ ምህላዎም ተገሊጾ። ዕላማ እዚ ክሳብ መወዳእታ ናይ ዝወርሒ ዝቕፅል ልምምድ ወተሃደራዊ ዓቕሚ ኣባላት ንምምዛን ምዃኑ እኳ ይግለጽ እንተሎ ኣብ ልዕሊ ሩስያ ጸቕጥን ምፍጣር ክኸውን ከም ዝኽእል ግን ተንተንቲ ይእምቱ። ኔቶ ኣብ ምብራቕ ኤውሮጳ ንዝርከባ ኣባላቱ ብሓፈሻ ምስ ሩስያ ንዝዳወባ ድማ ብፍላይ ክዕጠቕ ምፅንሑ ዝፍለጥ እዩ። እቲ ስጉምቲ እቲ ኪዳን ኣብ ምብራቕ ኤውሮጳ ንዘካይዶ ዘሎ ምስፍሕፋሕ ንምስልሳል ዝሕግዝ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ሩስያ ምንቅስቓስ ኔቶ ከም ዝከታተላ ዝገለፀተን ኒኮሎሳዊ ኣፅዋር ዝዋደደለን እስትራቴጂያውያን ደብደብቲ ነፈርቲ ብክሊ ኣየር ባሕሪ ኣርክቲክ ከም ዘብረረት ገሊጻ። እቲ ናይ በረራ ስጉምቲ ነቲ ኪዳን መልእኽቲ ከም ዘመሓላልፍ ሚኒስትሪ ምክልኻል ሩስያ ሓቢሩ ኣሎ። ኣብ ኣህጉር ኤውሮጳ ኣብ ዝሓለፈ 4 ዓመታት ምስ ቁትሩ ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 200,000 ሰባት መይቶም ዝብል ግምታት ከም ዘሎ መፅናዕታዊ ፀብጻባት ኣሚቶም። ብዘይካ ዝበቲ ክስተት ልዕሊ 160 ቢልዮን ዶላር ዝግመት ቁጠባዊ ክሳራታት ከም ዝወረደ እቶም ፀብጻባት ብተወሳኺ ኣረድዮም። ፈረንሳ፣ ስጳኛ፣ ኢጣልያ፣ ፖርቱጋልን ግሪክን በቲ ሓደጋ ሕልፊ ካልኦት ከምቲ ሃስያ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ ኣብዚ እዋን እዚ ኣብ ሰፊሕ ከባቢታት ኤውሮጳ ተኸሲቱ ብዘሎ ቁትር ዋዒ ሰብኣዊ ክሳራታት ክወርድ ከም ጀመረ ተቓሊሑ። ኣብ ገለ ክፋላት ፈረንሳን ስጳኛን መጠን ዋዒ 45 ዲግሪ ሴንቲግሬድ በፂሑ ከም ዘሎ ዝጠቐሱ ፀብጻባት ብሰንኩ እተን ሃገራት ዝለዓለ ናይ መጠንቀቕታ ኣዋጅ ኣብ መሓላለፈን ከም ዘለዎ ኣፍሊጦም። በቲ ዋዒ ኣብ ፈረንሳ ብውሕዱ 5 ሰባት ከም ዝመቱ ዝገለፁ ተዓዘብቲ ሓደጋታት ባርዕ ክኽሰት ጀሚሩ ከም ዘሎ ሓቢሮም። ኣብዚ ዓመት እዚ ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ውድብ ሕብራት ሃገራት ኣቐዲሙ ምጥንቃቑ ዝዝከር እዩ። ኤልኒኖ ኣብ 2023 ከም ድማ 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀብጻባት የረድኡም። ህንዲ ኣብዚ ሒዝንያ ዘለና ወርሒ ሰነ ካብ ሩስያ ዝሸመተቶ መጠን ነዳዲ ምስቲ ናይ ቅድሚ ወርሒ ክነፃፀር ከሎ በስታት 40 ሚታዊት ከም ዝዓበየ ተገሊጾ። በዚ መሰረት ኣብ ወርሒ ግንቦት መዓልታዊ ኣስታት 1.9 ሚልዮን በርሚል ትዕድግ ዝነበረት ህንዲ ኣብዚ ወርሒ እዚ ነቲ ኣሃዝ ናብ 2.66 ሚልዮን በርሚል ክባቢላቶላ። ሚኒስትሪ ፀዓት ህንዲ እቲ መጠን ካብ ዝመፅ ወርሓት ሓምለ ናሓሰን እውን መሊሱ ክውስኽ ምዃኑ ሓቢሩ። ዝዓበየ ጠለብ ነዳድያ ካብ ዞባ ማእከላይ ምብራቕ ተማልእ ፀንሐት ህንዲ ኣብቲ ዞባ ድሕር ዝተኸስተ ፀጥታውን ወተሃደራውን ቅሉላው ሕፅረት ንምምላ ጠመታኣ ናብ ካልኦት ሃገራት ከም ዝገበረት ይግለጽ። ከም ኣካል ናይዚ ህንዲ ኣብ ዝሓለፈ ቀረባ ሳምንታት ኣብ መዳይ ፀዓ ዘተኮረ ስምምዕ ምስ ቬኔዙዌላ ከም ዝኸተመት ዝዝከር እዩ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ንኡስ ዞባ ዓዲ ቀይሕ መደብ ንኡስ ርቡዕ ቃፅዖ ንምስፋሕ ይስራሕ ከም ዘሎ ክኢላታት ገሊፆም። ዒስራ ሰነ መዓልቲ ሰማዕታት ኤርትራ ኣብ ዝተፈላለዩ ሃገራት ብልዑል ሓበንን ክብርን ተዘኪራ። ኣብ መደበር ፈልሲ ዒላ ብርዒድ መደባት ምግራብ ንምዕዋት እኹል ፈልስታት ከም ተዳለወ ተሓቢሩ። ኣብ ዜናታት ወፃኢ ሰሜን ኮርያ ከም ወናኒት ኒኩሌሳዊ ኣፅዋር መጠን ግቡ ቦታ ብመሓዝ ኣበርክቶ ክትገብር ከም ትድላ ኣፍሊጣ። ህንድን ቻይናን ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን።
ሩስያ ንክለሳዊ ኣፅዋር ዝስከማ ስትራቴጂያውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ

Barrantes abrirá. ዝኸብርኩም ተዓዘብትን ሎም ሸዝተዳሎ ዜናዊ መሰናዶ ኣብዚ ፍፀም ስለምክታልኩም ኣዘየመስክን ሲትኮም እንዳዘማም ስዒባ ክትቀርብያ ብወገነ ግን ሰላም

0: هاجي ما تفكر ما يقبلها ميلو تمام ها زبوده انت يلا تمام شكرا ها انت يلا زبوده يا جماعه تفكر كل ملو ها شكرا شكرا تمام
1: ሄሎ ቶማስ ወደይ ሰሊት ካረ
2: ዋ
1: አንተ ቆላ አንተ ዘው ትረኺ ቢላል ካናይ ጽ ትከፍል ዳህን ምሕጂ ማይ ሕሳብ ሞባይል ከኸይ ወዳል ካብ ገዛን ረኸብ ቻው ሕራይ ቻው
3: ማን እቲ ወድ ኸሪ
1: አንተ ንስዋ ትማል 18 ዓመት ጸምቢሉሲ ሎሚ ታሴራ ወርቀት መነት ተዘይውጻ ክበይል ነዛ ኸፍ ከሊኒ ሕጂ ዝሕሉፍ ሓሊፎስ ናይ ዝ ትከፍል ተሳኢል
3: ሓቆቲ ምስጋር ዕድመ ሃብ ቁልዕነት ወርጠብነት ናብ መንእሰይነት እንዲ ድሕሪ ሕጂ ኮ መንእሰይ ተማሲ ይቕበሃል
4: ሃከምዲኹሞ መንእሰይ ድማ ውዑይ ሓይሊ ናይ ሓደ ሕብረተሰብ እዩ ከውሒ ይፍንቅል እምባ ድማ ይምድምድ
0: ብሓደ ገፅ ማይ ትረኣዮ ኩዕኑን ክፅይቕን ንሕርደልዩ ከኣኒ ምድረሰማይ ዕምብረ ይገብረካ ወስኽ
3: ንስ ቦትኡ እንድዩ ንዕና ዘድልየና ዘሎ ግን ፀፅቡቕ እዩ ለለ እንተኮይነ ዩ ዳኣኸ ዕለት ወለዶት ዘይዓደመና
2: ንሕና እኳ ዘይዝክርናዩ የዕሩኽቲኦም ትርታ ሒዞም ንገዛ መፂኦም ሳርፕራይዝ ገይሮሞ
0: ያለማለም ኣዛሚት ዘይምልከታዩ ዘይተዓደምኩ ዝብል ዘላ ያዕኒ እቲ ዕለተ ልደሲ ናይ ዓርክ መዘናኽ ምዃኑስ ኣይተረዳእን ዘኹ
3: ንዓኳ ዕለተ ልደትኩ ሕምባሻ ብሕቆ እዩ ዝቑረስ ሕምባሻ ቁረስ ከሉ ከዓ ኣብሓጎን ንሓጎን እንተዘይሃልዮም ከዓ ወለዲ ኣቦና ደ
4: እዋ ብካልእ ኣዘራርባ ሲ ብዘይተሳትፎ ዓብ ዕለተ ልደት ሽል እዩ ዝብል እንዲ ክትብደለኹ
3: ትኽክል የሉ ማዕሪ ንዓኸ ዝሃበ ምልክ ንባብ ኮ ጉድ እዩ ወረ ንባብ ጥራይ ዲኸ ብምህራዊ ቋንቋ ስፍሓትን ዕንቆትን ምትንታንን
5: ከኣምበይኸየይ ንወዲስየ ንወዳድስየ ናይ ሓሰት ምኩሕሓል
0: እዚ መንሄሉ ኣበይ ጠፍኣ ከምዚ ትኽስ ድሙ መዘንግዓን ጭዋኩ ማኻኑ ኮይ
4: ፈላበሳሲ መጣቆሲ ተፈሊጥካ ኢኻ ናተይ ናይ ኣዝተይን ፍቕሪ ብፍላይ ንዓኻ ከም ዕራ ዓንዴልያ ትምርካ
0: ያ ከንስኺ ትደልዩ ኢኹም ኣላኪን ኣይኮነልክን እዩ ኣይስርሓልክን እዩ ምክንያቱ ሲ እቲ ባህሪኽን ክልተ ጫፋት ምዃኑ እዩ ኣይራኸብን እዩ
2: ንምዃኑ ሲ ከም መሳርሒቲ መጠን ኣብ ከተማ ብሓደ ሻሸት ከም ዝትፈልጣ
0: ለማልም ያ ለማልም ባለት ያ ሽማን ከማን ቅምሶምን እየን ተፋሊጥን

0: እንታይ ደኣ እንታይ ጌርካ ደኣ እቲ ናይ መሳርሒ ሙዚቃ
1: ንዓኻ እንደ ክፅበይካ ፀኒሐ ብሓደ ባክንከዶ ቅድሞ ማይስተ ማይስተ
0: ሞኹ ኩሉ ተኻወይን ኢልካ ዶ
1: ዋ ሳላ ፀሎትካ ሓንጣል ዓርገይ ሳላ ፀሎትካ ኩሉ ስጥምጥም ግጥምጥም ኢልለይ ሕጂ ተናቑሑት ናይ ሙዚቃ ምከራይ ትራይ ተሪበናላ ዘለ
0: እንታይ ደኣ ሳላ ፀሎትካ ትብል ድኣ ሳላ ዘለቃሕኻኒ ሳላ ኣብ ትሕቲ ፈጣሪ ዝሓገዝካኒ ዘይትውስኸላ
1: ይ ካብ ሰይጣን ዝልቃሕ ይንጋሕ ድዮም ድዩ ኣታ ድሕሪ ክንደይ ዓመት ዘ ሓሙሽተ ሽ ኣለቂሕካ ንስ ከምዚ ብዙሕ ቆጢርካ
0: ንስኻተ ዘይቆፀርካ ያ ኣነቆፅሮ ንዓኻ ፅቡቕ ምግባርኮ ዘይትርፉ እንታ ምስጋና ኣድጊ ርጊሒ ዝብልዎ ከምዚ ናትካ
1: ዋይ ኣታ ናትካ ሳይረኸብ እዩ ጨውግሩ
0: ወይ ጨውግሩ ካኢልካኒ ዘይወግሕ መሲል ዋሰይ ኣ ቦኩራድ ዝበሃል እንታ ንስኻ ብርከይ ተሳሊምካ ኳ ካለቅሓኒ ኢልካ ንለቀያ
1: መን ኣነ
0: ንስኻ ወይ
1: ትቀንጠ ሓሙሽተ ሽሕ ውደካ ደረ ዕዳኻ መኒስካ
0: ወይ እንታ ኣልኹ ትብለኒ ጥራይ ከይትኸውን እሞ ነዚ መዲድ ርእስኻ ርኢኻ ጠፋጢፈ ጠፋጢፈ ከምዚ ናይ ብልያርዶ እምኒ ኣብኡ ከቢብ ለማፅ ከይገብሮ
1: ንመን እዛ ትብላ ዘለካ ይትረፍ ክትገብራሲ ክትፍትና ከማን
0: ማዓንጣትሓንጣስተነ
1: ባዕቁ ከመሲልካ
0: ቀጥለባ ቀጥለባ እንታይ ዳ ዘለሓ ትብል
1: ዋ ምስከዋንየ ይታያምሲለ ፅሉ ሎ ኮይነ ከፈርከብ
0: ኣብ ኣባ ዘይትቕፅል እያ ነበር ቅድ ድኽድኽ ከብለ
1: ዝኸቦት ግድምን ኢኻ ኣነ ክዓሻዶ እሞ ድማ ምሳኻ ምሳኻ ምስ ደጀን ምስ ኩዓና ዘይሕሰብ ምሻዓጢ ኣይኮነ ሓንጣል ከለኒ ሓሲሙ ነ ሓስመኒ ከም ዝባሃለልካ ትፈልጥ ሓንጣል ኣቦድኻ ሓንጣል ኣባድኻ ትሕቲ ባጅጎ መን ኣለኽ እንዳኻ ንዘንተ ዕለት ትባረኽ ማህፀና ኣዴኻ
0: እንታ ግደፋይ ትፈታትነ ንግደፍ ናይ ደን እግረይ ከይተንግፈኒ
1: ናበይ ከይድካ ሓንጣል ወለሎ ኢድካ ሰሊዕካ መሃብ ከመኻ መን ይኽእሎ
0: እንታ ግደፋይ ተዋና እውን እንብለካ ኣሎ
1: ሓንጣል ስውን ዋኖ ሓንጣል ስውን ዋኖ እንተተበሪህዎ እንተተዋናዎኖ ምዝዝ ኣቢሉ ጥቃዕ ምባል እንዲ ዝቕድሞ በል ክደግመካ ሓንጣል ጎሚዳ ዓደትም ከነዓኻ ወሊዳ
0: መስብል ክልተ ግዜ ምርሳን የለን ጣክለ ንብለካ ኣለ እስኻ ናይ ኢደይ ናይ እግረይ እንደተግፈኒ
1: ምስ ሓቅኻ እንዲኻ ግን ዝሃረመ ይደግም እንዲ ከም ዝበሃል ርኢ ከለካ ምህታን ክፍለጠንስ ሓንቲ ድገመኒ
0: ተወድሰ ከመይ
1: ክውስኸልካ ክውስኽ
0: ናዓበል
1: ክውስኸ ክውስኸ

0: ያሻብ
1: ናበይ ናበይኻ ሙሉቕ ሙሉቕ ሙሉቕ ትብል ዘለኻ
2: ሙሉቕ ሙሉቕ ደግሞ ጉለታ ዑስማን ዓርኪ ኢሚግሬሽን ከ ከይድ ሓሲለ ፀኒሐ
3: ኢሚግሬሽን ዳኣታይ ነይሩ ፓስፖርት ከውፅእ ጥራይ ከይትብለኒ
2: እንታይ ፓስፖርት ዳ ታሴራ ይመርካ ሕድሶ
4: እውይ ኣታት ታሴራ ዝቕየረሉ ዕለት መዓስ ድዩ
3: ብንፁር ዳ ኣይፈለጥክዎን እምበር ከምዝመስለኒ ግን ቁሩብ መዓልታት ተሪፎ ኣይቀይርክን
4: ኣቀይርክዎን ሎሚ ፅባሕ ክብል ግዜ ቀትለ ለንተ ቀይርክ ዶ
5: ዋ ቀይረየ ወ ኣነ ከምዚኢታት ክመፅእ ከሎ ብሸዓብ ውዒታ እየ ጉዳይ ዝውድእ ታሴራ ምቕያር ካብ ዝጅምር ኮ 12 ዓመት እዩገይሩ ዘሎ
3: ሓቂ ክንዲኹሞ ዝበዝሐ ሰብ ግንሲ ኣብ ዝነበረ ነይሩ ናይ መወዳእታ መዓልቲ ምስ ተባለሸ በድበድበድበድበድ ካብ ዝብሲ ብኣግኡ ጉዳይ ካብ ምፍፃም ይተመራፂ
4: እሞ ታሴራ ንምቕያር ክንታይ እንታይ ዘድሊ
0: እዚ ሓድሽ መንነት ክትቅይርኒ ይሕበል ኢኻ ክልተ ስእሊ ድልየካ ፎቶኮፒ ናይ ነባርነትን ናይ ታሴራ ናይ ታቅዲ ማለት እዩ ከምኡ ድማ 101 ናቕፋ ከዓ ትማልእ ኣለኪ
4: እዚኣ ካብ ፅባሕ ከማ
5: ናይሕልፋኒልፍያ
0: ትጓይላወ ዋዕደይን ከዓኒ እዛ ናይ ቅድም ታሴራ ኣይትሰርሐን እያ ምስ ከሎ ሽዑ ፈጠጥፈጠጥፈጠጥ ከይትብል
3: ኣንታ ገሊኦም ከ ታሴራ ክቅየረሎም ሓንቶም ከብቁዑሲ ክሳብ ሕጂ ዘይወሰድዎ ከም ዘለዎ ክትፈልጥ ዶ
0: እቲ ምሽክላ እንታይ ድዩ ናይ ገሊኦም ሸለልትነት እዩ ወናይ ገሊኦም መገሻ ወናይ ገሊኦም ከዓኒ ያዕኒ መይቶም ይኹን ኣላ ርሓሞም
2: ኣነ ከክበርቡ ነዛ ሓዳስ ታሴራ ክርኢ ማራዒታዊ ኸ ዘለኹ ኣታዚኣ ሞርእይዋ ኣብ ጅባይ ኳ ኣሪጋ
4: ብይ እትሰተ ክንደይ ስጭክን
3: ዋ ነዛ ነብስኻ ክሳብ ክንዲ ዝዲኻ ትንዕቃ እንተዋርዳ
2: ወይ ይዳታ ኮይነ የ ነብሰይ ክንዲኡ ድንዕቃ እንደዋርዳ
5: ኣት ከይ ሓፈረ ከዓ ትገምጡ ኢለ ሓተ ንሎ እንትርዮ ሞ እንትርዮ እንትርዮ ብጫ ኸለኪ
4: ውይ ብስማኣ ሰተ ተርጉም ወረቐት መንነት ይርዳእካ ድዩ እዚኣ ኮ ንስኸያኻ ኣብዚ ስምካ ኣሎ ስእልካ ኣሎ ዕለተ ልደትካ ኣሎ ኩሉ ነገር ኣሎ
0: ብዓብኡ ከዓኒ ኤርትራዊ ከም ምዃንካ እቲ ምስክረልካ ሰነድ እያ እዚአ
3: ወያ ተመቻኹም ዝዘረባይተኹም ድሉ በዚ ንስኹም ትብልዎን ትርድእዎን ዘለኹም ሲ ከመይ ኢሉ ዩሞ ንሰብ ተክርዶ ሰተ ኮ እንትርፎ ሆሆ ንእስነት ሲ ካልእ እንታይ ይፈልጥ ንምንታይ ተፈጢሩ ዝዓለም ንምንታይ ዕላማ ይነብር ኣሎ እንዶ ዘይርድኦ እዮዋህ ምስኪን ፍጥረት ረኩ ሓደ ሓደ ግዜ ቀው ኢሉ ክሪኦ ከለኩሲ የደን ክፀንሞ ዝክብ ደገ ሓፍ ብለኒ
2: ሓፍቲ ሄሎ ሓፍቲ እንታይ ደኣ ስቕ ኢሉ ሓፍ ብለክሎ ኮፍ ከዓ መላሚድዮ ሽዑ ከምዚ ናይ ኮርሳተረ ሓፍ ኮፍ ሓፍ ኮፍ ሓፍ ኮፍ ክብለኒ

0: ሞ ከመይ ዳስ እዩ ንዓብዳ ዝኸውን ስፒከራ ዲኹም ደሊኹም ዋላ ከመይ ከመይ
1: እዩ ንጥምቀት ዝኸውን እዩ ዝኸማ በኳር ስለዝኾነ እዩ
0: በር ሞ ንክልተ ማይበት ገለ ክብል ክእል ስፒከር ይኹም ደሊኹም
1: ኣወ እኹል እኹል ቅድሚ ሕጂ እኮ ሪኢ ከለካ ኣብ መርዓ ብመዓት ባንድ ገይረ ኮ ይሕልፍ እዮም
0: ሞ ንክልተ ማይ በድኹም ብዙሕ ዝተፈላለየ ስፒከር እንደለና ፍላሽ ዝወስድ ኣሎ ካልእ ካልእ ኣሎ እቲኹም ትርእይዎ ግን ኣብ ቀዲም ባይ ሕሳብ ትኽፈል ካልኣይ ከዓ ምስኣ ታሴራ ክተተዚኹም
1: ታሴራ ኢላ ጠፊያ እንድያ
0: ብዘይታሴራ እሞ ኣሰራርሕና ብዘይታሴራ ይትኹም
1: እንታ በጃኻ ገንዘብ ነትሕዘካ እንዲና ዘለና
0: እንታይ በጃኻ ደልየሉ ኣሰራርሕናይ ዝገዛ ኮይ ኮይኑ
1: እንታ ስኻ ታሴራ ከመይ ብልካ ጥቂቀ እንታታይ ፈልጠ ዘልካ ኣብታ ምስታ ፖርቶፍሬ ከለን ኣብ ታክሲ ድዩ ኣብ እንዳባር ድዩ ኣብዚኣ ኳ ክብላ ኣይክእልን ምቀ ሞንዳ ፖሊስ ከመልክትካ ዶ ከድኩ ዘየመልከትኩ
0: እሞ ዝኾነ ጉዳያትካ ከምዚ ናይ ባንኪ መሳሊ ገለመለላ ብኸመይ ተስልጥ
1: ዋይ ንስኻ ከዓ ዘይተባሃለ እዚ ደ ባንኪ ከይድ ፈልጥ እዩ ዘይከይድ ሓደ ዋ ናብቲ መደበር እንዳኸና ከለና በቲ ባንኪ ናይ መደበር እንዳሓለፍና ከለና ርኢቶ ቦሎት ባንኪ እዚ ዳ መዓ ዝተሰርሐ ቤተክርስትያን እዩ ኣይብለኒ
2: ሃንደላይካታሴራ
1: ትሒዘለ ምንታይ እዚ ኢለ ክትሕዘልካ
2: እንታንታይ ከይድካ ሓደ ዲኻ ፈሪሕካ ታሴራ ትሕዝብለና ኣሎ ታሴራ ትሒዝና እቲ ንብረት ንውሰድ ድሓር ብኡራይና ምስ ወዳእና ከዓ ታሴራ ከምለሰልካ
1: እንታ ወደ ይኮም ክኸውን ዲ
0: ኸውን እዩ ንኣብ መተኣማመን እዩ እምበር ፀገም ዘለዎ ኮይኮም
1: ሞ ታሴራ ተትሒዘልካ እንታይ ኢካ ክትከፍለኒ
2: ክልተ ዝሑላት ጓዕጓዕ
1: ጓዕጓዕ ተልየነአን ዓይነ ይሓስን እዩ

0: ሰተ ታሴራ ብዝሕተተሉ ኣገልግሎት ኣብ ዝህቡ ትካላት ታሴራ ካ ክትርእዮም ከለካስ ትሸማቐቕዶ? ኣብ ፅፍሪካ ክትኣትውስ ቁርቢ ተርፈካ ዶ? መሬት ውሕጥ ከተብለካስ ትምነ ዶ?
1: ወይ ብስማኣም ኣትኳለይ ዋይ ትመልሓስ ክል ኣኽመይ ዝበል ውዕረ እዩ።
0: ንምንታይ ከምኡ ኢለ የተት ነግረክ ማማ ድሃበይ ፀጉሪ ክደው ምበላ ነ
2: ፀጉራ ዶ ተውሻ ከምዚ ዘይበለየሉ ናይ ቀደም ዋላ ክትመስል
1: ንስኽ ኸ ፀጉሪኹ እንተተጎትን እዮም ቅምጥ ኢልኪ ደማ ስርኤል ቀትሪ መሰል ስከ
3: ይማንሃብ እዚ ዕሙር ፀጉሪ ርእሳ ከም ዝፋራ ንበሳ መፀበቐላ መምሓረላ መገረማ ኮይኑ ይመስለኒ።
1: እሰይ ዕስማን ወዳያ እታወለላ መልሓሱ ንስኻ ድኣ ከም ልበይ ዲኻ
0: ማማድሃብ ክዓተክንዶ ታሴራ ክሳቀይር ኪዶ
1: ዋ እንታይ መፅእ እኒአ ዝቐይሮ ኣይ ብሓዳሳ እንዳግድብ ዘለ ኢዳ ትስሕቃ
0: ማማድሃበይ ግንነት ክይስሕቕና ታሴራ ይቕየር ከም ዘለዎ ፈሊጥ ክዶ
1: እንታይ ምቕያሩ ኣትኻይ ኣረገ ዶቕየር እዩ
4: ቕየርዎ ኣብ ክንዲቲ ሰሚያዊ ናይ ቀደም ወረቐት መንነት እዚያ እዚያ ተቀይራ
1: ስክልኬ ወይ እንታይ ደኣ ኣላ እዚኣ ጭራ
3: ማማድሃብ ትርኢታ እዩ ጭራ ምዳኣ እምበር ቁም ነገራ እምባ እዩ ዓብ እዩ ነዚኣ ከዓ ሕቁፍ እተብለልካ ፅብቕ ተሰፈርካ ትዕትግላ
1: ዶ ኣታበይ ከልካ ኢኸ ድቕየር
2: ኣብ ቤት ፅሕፈት ኢሚግሬሽን ዜግነት ከድካ ኢድ ሃዳስ
1: ኣብይ ኸቲ መጋረሽን እንደግነት
0: ማማድሃበይ መግረሽን እንደይኮነስ ኢሚግሬሽን ዜግነት እዩ ዝበሃል
1: ዋ ደሓን ዋላ ስኻትኩም ትመርሑና ተዳ

0: ወይ ወይ ሞታይ ዳበለትካ
1: እንታይ ላትካ መስለካ ገንዘብ ብሂን ቦል ሓዊለልካ ስለዘለኹ ቀልጢፍካ ትቐበሎ ኢላትካ
0: ወይ በዕር ሰዲዳ
1: ወይ ሰዲዳ ናብ ብሂን ቦል ከይድ ሕጂ ታሴራ ከሎ ድምስኻ
0: ታሴራ ኢዳ ዘየለ
1: ዋ እሂ ኣጥፊእካ ሪኻ
0: ምጥፋእስየ ኣጥፋእኹውን ኣትሒዘዮ በ
1: ኣትሒዘዮ ዋ ኣበይ ብኸመይ ዳ ኣትሒዝከዮ
0: እንተ ትመስፍን ናይ ጓሉ ጥምቀት ኣለዎ ሕጂ ንመሳሕርሒ ሙዚቃ ንብረት ክካረ ምስ ደለየሲ ታሴራ ትሕዚ ኢሎም
1: እሞ ንሱ ተሓይቱ ስሳኸ ብኸመይ ተትሕዞ
0: እንታ ክገብር ኢልክኒኢኸ ጓሌታ ታሴሩ ጠፊኣ ስንዓይካ በጀኻ ኢሉ ዛ ኩላ እትኒ
1: እሞ ተሓቢ ኣብ ዘይናትካ ንብረት ስናትካ ታሴራ ክትትሕዝ
0: ንታይም ክገብር ኢልክኒኢ በጀኻ በጀኻ ምስ በለ ንስ ኣነ ካእቲ ነብሰይ ምግባር ኣብኒ ሕጂ ክንደያ ሰዲና ዘኮና
1: 20 ሽሕ
0: ዳይተኸ ሞሕጅዳታ ታሴራ ተጣቢብና ክንመልስ ኣለና እምበር
1: ግድን ገለ ክንሓስብ ኣለና እምበር

0: Ouais, les amis d'Avenbenre, on a ባንክ እኳ በየን ከም ደላ ይፈልጣ
1: ስኽሲ ገንዘብ ክተእትዊ ወይ ክተውፅ ባንክ ሕጊ ትፈልጥን እ ማለት
0: ኣንቲ ጓል ኣነ ደኣሞ ትፈልጥ እንዲኺ ካብዛ ኢደይ ናብ ኣፈይ እንደተድራር ናብራይ እንታይ ድረብሕ ዶመሳሃሊኒ ኢደ ኣብ ባንክታት ከዓ ክቐምጥ
2: ዋ ብኣም ወይ ዶ ገብረ ብርሃን ሓወይ ሰደደለዩ ፍቐደለይ ኢልክኒ 8,000 ይቆፀሩ ዱ እዚ ረሲዕ ክዮም
0: ኣነስ ንዓኻ ገንዘብ ፍቕደለይ ደካ ትሓልም ዳኣ ኸይኩም ተቆልዓ
1: ይታይ ብሕላሙ ኣነ ምስ መፀኹ ዝምንጥለክ መሲሊ ክዶ ተቓልኣድን ግብዚ ኣሸጎጥኪ እ
3: ብዝኾነ እታ ሴራኺ ኣብ ባንኪ ወዲኦ ተረኺቡ ሒዘልክ መፅ ኣሎ
0: ወይ ባንኪ ድኣመን ወሲድ ኣለ ኣቲ በዕሉ ዘእግሪ ውፅእ ኸይዱ ስክንደ ወተይ ድኻ ወይ ሳወ
4: ኣይፋሉን ሓዚርክዮ ምስከትኪ ከይፈለጥኪ ካብቲ ማሕዘልክ ባዕሉ ሙሉቕ ኢሉ
1: ስምዕስከ ተሲራኻ ተጠፊኡ ደኣ ኣምታ ፖሊስ ዘይኮነን ክርከብ ዘለዎ ከመይ ኣብ ባንኪ
5: ንሱ ደኣ ባንኪ ወዲኦ ፀኒሕኹም
4: ሓቃ ላ ዛሚት ወዲቑ ዝተረኽበ ታሲራ ናምዳ ፖሊስ ይርከብ እንዳ ፖሊስ ድማ ናብ ክፍሊ ዘይግነትን ኢሚግሬሽንን ይመልስዎም ወባዕዘን ክመስራሕ ከምዚ ዝመስል
2: ስምዑ ዶ ክሓተኩም ሕጂ ኣነሲ ንደይ ንሃብ ኣብ ባንኪ ክንደየ ሕሳብ ኣለዋስ ክፈልጥ ኽእሎ
4: ኣይትኽእልን ይትረፍያ ናይ ማድሃብ ነቲ ናካ ውን ፈለማ ታሰራኻ እዮም ዝሓቱኻ
0: በሉ ረኣይ ስምዑ ረኣይ ስምዑ ዳሃብ ተኸቲራ እንተሰሚዕኩም ከታርየ ዝቆልዓ ዝጥርሕ
5: ዳ ባዕላ ተኣሚ ኣብ ምኽታር ተበፂሕክ ዝቕመጥ ገንዘብ ኣለኪ ማለት እዩ
3: ከምሞይ ገንዘብ ደሎ ሰብ ከሎ ድ
1: ሞ ንባዓስ ዳ ኣለኾና
3: ምስ ሞተት ንመቓብራን ንመተስከርያን ክኾና እዩ
0: ኣትዕራፋ ኣብ ኣፅድያርያ
6: ይህንታ እንታይ ደኣ ነገር ተረኪቡ ተላይ ተላይ ኢልካ ልበስ ጋዕ ንክወፅ ሃውፅ ከም ትኸል
2: ኣንተ ከምዛ ንዓኻ ልብኻ ዝሃወፅኩኻሲ ኤልሳ ጓደይ ከዓ ካብ ደገ ደው ኢና ተላይ ኢላ ስለዝለኣከትኒ ከዓ ንሳ ካ ንዓይ ልበይ ወቂፃትኒ
6: ኤልሳ ሊኻትኒ
2: ወ
6: ኣንታ ጥንቀት ከም ዘለኒ ናይ ጓደይ ነጊርካ ኢያ እሞ ገንዘብ ዘይዳህለ ያለ ማለት
2: ነዳ ናይ ልቦ ይሓለም ዝበሃል ከምዛ ናትካ
1: ስማ ንደለስ ንምንታይ ታሴራ ናይ ሓወ ብያት ሒዝከያ
6: ንምንታይ ትሕዝከያ ታሴራ ስለዝጠበአ ታሴራ ክሕዙ ስለዝበለና ከ ኣትሒዝናት ንብረት ወሲድና
1: እሞ ታሴራ ዘድልዮ ህፁፅ ጉዳይ ኣጋጢሙ ስለዘሎ ሕጂ ናይ ግድን ታሴሮ ክርከብ ኣለዎ
6: እዚ ኣልካ ጥራይ ተቆልዓ ማ ይኸውን
2: ካብ ሰዕቢ ጉዳይ ዳ እንታይ
1: መስፍን ሓዋት ኤልሳ ሓይመን ስለዘሎ ኣብ መንገዲ ሓወ ገንዘብ ተላኢ

0: ስለዚ
1: እሞ ትገንዘብ ከውፀትኩ ናይ ግድን ታሲሮ ክሕተት እዩ
0: እሞ እዚ እንታይ ዝህቦ ከሎ እቲ ንብረት ምስ መለስና ኣሎም ታሲርካ ምለዘጋ እዩ
1: ዋ መስፍን ሓማት ኤልሳ ሓይመን ንመሐከሚእን ንመድሃኒቱ ትገንዘብ
0: ወይ ሓንቲ ኣልናትካ ሳይረኸብ
2: እንታይ ዳ ኮንካ ሕማቅ ትዛርብ ግሪ ኢለ ደይ ኣብኳ
1: ስምዑ ባ ነቲ ንብረት ገንዘባት ሒዝኩም ድሕር ትወስዶ ኣለኹም ታሴራ እንታይ ኣድለየ ታሴራ ምትሓዝኮ ዘይሕጋዊ እዩ
0: እንታይ ኢና መንግብ
2: ዋ እዛ ትብለካ ዘላ ሓቀ ንድሕር ንብረት ትወስድ ተሃሊና ዚ ድሕርጃ ከዓ ተትሕዝ እምበር ወረቐት መንነት ዓግ
0: እንታይ እዩ መሲሉ ምስ ተለቁሑ ስለ ዘይመልሱሎም ኮ ታሴራ እንተትሒዝካ ግን እታ ታሴራ ግግን ስለ ዘድልዮም ፈትዮም ኣይፈትዮም ክመልስዎን እዩ ወ እምበር ከም ብል ሓቂ ደኣ እኳ ታሴራ ስካብ ነብስኻ ክትል የብላ
1: ዋ ነዚ ሓቂ እዚ እንዳፈለጥከ ይሃሞነ ዝገርካ ብያሽ ክልክዮ
0: ኣንተ ኣነን ሓንቲ ኣለን ኳ ክልተ ገፅ ናይ ሓንቲ ሳንቲም ኢና እቲ ናተይ ናቱ እቲ ናቱ ከዓ ናተይ ሓቀይ እንዲሕንጥልጥለ
2: ከምዚኣ እናበልካ እንዲካልበይ ትሸርዋ ዘለካ እንታ ካቲቦ

0: ሓመይ ፀኒሕኩ
1: ተዘሊና ቶማስታ ሰይሮ ሒዝዋ ዶ
0: ሒዝዋ ከመይዲ ሕጉስ ኢሉ
2: ኣትለለ እዚ ወዲ ክስሑ ይግ ብታሴራ ስ ንዘይሕጎስ እዚ ታሴራ ክሳብ ኩሉ ይገዳስ
1: ኣገዳሲ ጥራይ ሰተ ክሳብ ክንዳይ ኣገዳሲ ምዃኑ ስለዘይተረዳእካ እንዲኻ ከመተሓዛ ጥራስ ሕማቕ ተምሃራይ እንታሰይርኻ መናኒሕካ ንብራ ዝኸላእኻያ
2: ኣታ ንሕና ኮ ኣባር ገለ ክንጨርም ከለና ምስ ጀምዓና ታሴራ ናትሒዝና ኮይና ንጨር ኣንታ ኸይ ሓፈርካ ክትደግመ ኣለኻ ንመስተልካስ ታሴራኻ ተሓዝ
3: ወኣነ ንስኻ ኮ ነብስኻ ትሒዝካ ከይትጨርም ኢና ንፈርሕ ዘለና
1: ብቐዳማይ መርዓ ናይ ሰናይት መሓዛይቲ ባድላታትን ዙርያታትን ተኻሪና ነርና ታሴራኻ ትሒዝና
2: ኣብ ከምኡ ተመፂኻ ኣዋላዞም ስፒከር ገለ ደካርዩ ኮ ታሴራኻ እዮም ዶትሕዙ
0: እዚ ክኸውን ዘይግብኦ ዘይሕጋዊ እዩ ዋላ ንክብርና ታሴራውን ዘይምጥን እዩ ታሴራስ ብክዳን ብጨርቂ ክሽነት ነውሪ ታሴራ ወይ ከዓ መንነት ማለት እኮ ሃገራውነትካ ሰነት ዜግነትካ ማለት እዩ
4: ካላም ይክሳሕ ኣብ ታሴራ ስምካ ኣሎ ስም ወለድካ ኣሎ ብዓብኡ ከዓ ስም መንግስትን ሃገርን ኣሎ
1: እቲ ፀገም ኮኑ ነገራት ብዕምቀት ካብ ዘይምጥማት እዩ
3: እወ ብካልእ ኣዘራርባሲ በዓል ሰተ ካብ ድቃስኩም ተባራበሩ ንቑሑ ኢት መልእኽቲ
2: ኣደይ መዓሪ ሳክት ንሕና ኮ ናይ ከይፋት ኢና ምሻለኩም ከምዚ ክንጭና ገለ ንደሊና ምስ ጀምዓ ምስ ትራኽብ ናይ ብርክ ማሕበር ወስወስ ኢልካ ናብዛ ጨርሙ ድሓብ ትስሕብ ንስሕብ ሞድ ሞድ ምስ ግርማ መጎሱ ዱብዕ ፋካኻ ፋካ ጭሩኡ ደቢሩ ሃርባ መሬት ናይ ኦሮን ሳርሒ ደርፊ ላንጋ ላንጋ ትኸቡ ኣማራፂ የለ እንታሴራና ነመስግ
1: ሰተ ንመስተ ሕጂ ከም ምሕበአን ምዕቆብን ጭቀትካ ትጥቀመ ኣለካ ፅባሕ ንግሆ ግን ነብስኻ ደኺሙ ንንፋስ ክህበካ እዩ ሽዓሕ ክትብል ኢኻ ኣሕ ድማ መርፅያ
0: ሰተ ንስጋኻ ክትዕግብሲ ንክብርካ ንቁልቁል ተወርዶ ኣለኻ
4: ያ ሰተ ካብዚ ዝበሃል ዘሎ እንታይ ተረዲእካ
2: እንታይ ተረድአ ዶ ሰብ ክምዕደካ ከሎ ኣመና ፍላጥ ኮይኑ ዝስምዖ እቲ ነገራት ደይስምዖ ኮይኑ ከዓ ነቲ ድነግረካ ዘሎ ነገር ሕጂ ከምዝኾነ ገይሩ እዩ ዝነግረካ ዳሓፍ ምሻለካ ብዘይ ሓላፍነት ከም በዓል መርዚ ከም በዓል ኣሕ ኣፉ ደድ መፀሉ ይደርጎ ሓፍ ሰገጥ የለ ዋላ ዝ
3: ሰተ ዘይስንኻ ሕጣ ቆርጥመሉ ክበሃል ይሰማዕኻ ንዲ
4: ያ ጀማዕ ትርከር ኣነ ምሰተ ሽወይ ኣሰማዐ ፍኹስ ዝበለ ቓላት ብዝምስጦ ኣባሃህላ እንተዝመዓት ነይሩ ምተረድኦ ኣይመስለኒ ያ ጀማዕ ትርከር ያ ጀማዕ ትርከር ካላሚ ሳሕ ዋላ ማሳሕ
5: መፀናካ በል
6: ታይ ዝተረፈለ ዲዳ
5: ዝተረፈ ነገር የለን ግን ሓንጣልታ ታሴራስ ግድን ግድን ግድን ግድ ኣድልያቶ
7: ግድን ጥራይ ዘይኮነ ህዝቢ ጉዳይ ኣጋር
6: እሞ ናይ መንታ ሴራ ዳ ተትሕዘን ይኹ
5: ድሓን ዋላ ናይ መርዓት ድ ትሕዘካ
6: ከም ዝበሃል የለን ናይ ሰብታ ሴራ ይንሕዝና እዚ ኸማን ምሳኻ ስለ ዝመፁ ሶም እምበር ናይ ሰብታ ሴራ ዝበሃል ኣይንሕዝና
5: እንታ በጃኻ በጃኻ ትሽጊሩ ኮይኑ ኮይ
6: እንታይ በጃኻ ደልየሉ እዚ ኣሰራርሓ ናይ ዝገዛ ኸም እዩ የድለካ ደሎ
7: ሄሎ ታኻ እንታ ትብል ተወፅዕም በቃ በቃ መፃኹም እንታወደ በጃኸ ኢለካ ንስኻትኩም ተለያዘ ባህባታ ታሴራ በጃኸ ኢለካ
6: እሞ ከመይ ከመይ ይኸውን
7: ባዝባዝዋይ እንታይ ይበሃል እዚ በቃ ስኻ ከዓ ስሒጥካ በለ
6: ታሴራ ከለኩም ይኹን ንዓርብኩም ታሴራ ትሒስም ፀኒ
5: ታሴራካ ዶ ሕሊብካ ውሃብ እዩ
6: ሕሊብካ ዘይዋርቶ ኮይኑ ከመይ ገርኩም ንዓርብኩም ትሒስም
5: ዓሻ ተረኪብካ ዳ ትላገጠሉ
7: እትረከየ ሓንጣል ዓሻ በልክ ትፈልጥ ኣይሓመመት ኣይጠመመን

0: ኣብዚ ሰሙን እዚ ልቢ ኣፍቅርቲ ፊልም ብሓዱሽ መንፈስ ክቕስቀስ እዩ። ፊልም ኣብ ኣዳራሽ ሲነማታት ክንፀባረቕ እዩ። ኣብቲ ብፅሩይ ቅዲ ስነ ህንፃዊ ክብሪ ዝረኸበ ኣብያተ ሲነማታት ንተዓዘብቲ ክእንግዳየን፣ ታሪካውያን ፊልምታት ታሪክ ክትረኸየን፣ ብትዝታ ንምስትምቓርን ኣብ ቅድሚት ከሰጋግራ እውን እየን። እቲ ካብ 21 ክሳዕ 29 መጋቢት 2026 ዝቕፅል ናይ መጀመርታ ፌስቲቫል ፊልም ኣስመራ ብዙሕ ቁም ነገር ዘለዎ እዩ። ንትንሳኤ ፊልም ኤርትራ እዚ ፌስቲቫል እዚ ንሕሉፍ ውርሻዊ ጥበብ ንምዝካር ጥራሕ ዘይኮነ ንመጻኢ ማዕርግ ሃገራዊ ኢንዱስትሪ ፊልም ክድርኽ እዮም። ኤርትራ ሓንቲ ካብተን ኣብ ኣፍሪቃ ቀዳማዊት ባህሊ ሲነማ ዝነበረን ሃገራት እያ። ገና ኣብ 1923 ፈለስቲ ካፕቹን ምስ ማሕበረሰብ ኮሎኒ ብምትሕባር ሚስዮናዊ ፊልም ተሰናድዩ። ኣብ 1937 እቲ ኣብ ዓለማዊ ባህላዊ ውርሻ ዝተመዝገበ ሲነማ ኣስመራ ካብ ምርኢት ኦፔራ ናብ ቲያትርን ሲነማን ዝተቀየረ። 1938 ኣስመራ ብኩሉ ዘመናዊት ከተማ ዝተቀየረትሉ እዋን እውን ሓያሎ ኣዳራሻት ሲነማታት እውን ኢና። እቲ ኣብ 1937 ብማሪዮ መሲና ዝተሃንፀ ሲነማ ኢምፔሮ ክሳብ ሎሚ ከዓ ብናይ መጀመርታ መሳርሒታቱን መንበራቱን ዘገልግል ህያው ውርሻ እዮም። ተኸታተልቲ መግዛእቲ ኣብ ልዕሊ ኩልንትናኣ ህዝቢ ኤርትራ ዘውረድዎ ደራዕ ንጥበባዊ ስራሕ እውን ግዳይ ካብ ምግባር ኣይነሓፎን። ትካላትን ጠብያትን ምዕባለ ዘራሲ መምሕዳር ብሪጣንያ ስዒቡ ዝተረኣየ ዓለቕ እውን መዳርግቲ ዘይብሉ ሃስያ ኣውሪዱ። ጥበብን ባህልን ሕብረተሰብ ኤርትራ ግን ኣይተሰብረን። ሓያሎ ኤርትራውያን ፈርዮም እቲ ኣብ ሜዳ ኤርትራ ዝተበገሰ ዕዮታት ስነዳዊ ፊልም ናብ ቤት ቪድዮ ክሰግር ዓብ ድርኺት ይፈጢሩ። ኣብ ሜዳ ኤርትራ ካብ ናይ መድረኽ ውፅእ ዝበለ ስራሕ ክቕረፅ ተራእዩ።
1: ሽገይ ሃቡኒ ኣይተፀቢዩኒ ማቡኒ ኣይተፀቢዩኒ ሽገይ ሃቡኒ ኣይተፀቢዩኒ ካምሃበና ኣይተፀቢና ኣርጋ ሃበና
2: ንዓ እያሱ
3: ዓስ ምስ ሓራድአን ማይ ሰትያ ትብል ነራ መንግስተ ሰማይ ዋርሳ እሞይ መብራት እዛ ለዋህ መሬት ክሳብ ማዓስያ ብጓኖት እናተረግፀትን እናተራከትን ትነብር እንታይ ይበደላ ወረ እንታይ ኣቢሳ
4: ኣተ ናንካና ውጣ ከዚ ቤት እሺ ንትናናበት
3: ውጣ ኣንጭዋ ግዳም ስነ ኣንጭዋ ገዛ ተውፃ እንዲ ተባሂሉ ሕጅኻ ንዓይ ውፃ ኢልካኒ መኒ መኒ እታ ዘውፆ
4: እብዱ ነው እንደ እኔ ሸገ
2: ምስኪን
3: ጽልል ይብለክሎምሽ ጽልል ይብለክሎ አንቱም ሰባት ስለምንታይ ቁም ንዓይ ጽልል ይትብሉሉ ጽልል ማለት ከንታ ማለት አእምሮ ዘይሰርሕ ጽልል ማለት እንታይ ትርጉሙ ሓቂ ዝዛረብ ሰባት በተሓሳስባ ካብኦም ንዝበለፀ ሰብ ሞራሊ ክትንክፉ ዘይሽሙ ይህቦ እስኪ ሕራይ ካባኻትኩም ኩላትኩም ኣብ ዝገዛ ዘለኹም ኣነ ጥዑየ ጽልል ኣይኮንኩን ዝብል ሰብ እንተሎ እስከ ኢዶ ሓፍ የብል እሞ ኩላትኩም ጽሉላት ይኹም ማለት እዩ
2: ኣታ እያሱ ገዛ ኸዘይ ትኸይድ ኢኻ
3: ገዛኻ ዘይትኸይድ እዚ ኸ ገዛይ ዶይኮነኒ ካብ ገዛይ ስናብ ገዛይ ክኸይድ ኣነ ኣብ ገዛ እየ ዘለኹ ኩልና ኤርትራውያን ሓንቲ ስድራ ስለ ዝኾና ገዛኹም ገዛይ ገዛይ ከዓ ገዛኹም እዩ ሰባት ነዚ ዝበፃሕ ክዎ ደረጃ ዘይምብፅሖም ንዓይ ጽሉሉ ይብሉኒ ይህልው እንተኾነ ግን እዚ ኩሉ ኣብዚ ገዛ ዘሎ ፅባሕ ንጎ ነዚ ኣነ ዝበፃሕ ክዎ ደረጃ ክበፅሖ እዩ እቲ ፍልልና ቅድሚትን ድሕሪትን ምዃን እዩ ብዝኾነ ሎምቅነ ካብ በረኻ ጥዑም ንፋስ ትመፅኣላ እሞ መባልዕትና ትኹን ቻው ከይደ
0: ድሕሪ ሓርነት መላእ ሃገር ከም ኩሉ መደባት ዳግሚ ህንፀትን ሕውየትን ስነ ጥበቡን ከም ገላ ብፈረስ ብዝተፈላለየ መልክዓት ክግስግስ ተርኣዩ ምቋሚ ማሕበራት ትያትርን ምዕምባብ ተዋስኦታትን መርያ ናይ ትድብራኸ እዩ ነይሩ ክንዮ ኣብ መድረኻት ትያትር ዝተፈላለየ ኮሜድያዊ ቪድዮታት ክቕረፅ ደሪኹ እቶም ብቐጥታ ኣብ መድረኽ ዝቕረፁ ዝነበሩ ተዋስኦታት ጥራይ ዘይኮነ ናብ ቤት ብምስግጋር ብዝነበረ ዓቕምን ብቕዓትን እቲ ስራሕ ተበጊሱ እዚ ተበግሶታት ኣተባብዒ ውፅኢት ስለ ዝተረኽቦ ከዓ ናብ ዝማዕበለን ብኩሉ መስፈርታት ዕዮ ሲነማ ዘካተ ተስራሕ ክፈሪ ዓብ ድርኺት ፈጢሩ ቋንቋ ሲነማ እናተፀንዐ ኣማተራዊ ጉዕዞ

0: قدمي تقتل عم ኣብ 1996 ቀዳማይ ገጽ ምቕልቃል ኢንዱስትሪ ፊልም ዝተኸስተሉ እዩ ነይሩ። ፊልማዊ ምንቅስቓስ ዝነበራ ታሪካዊት ፊልም ፍቕርን ኩናትን ኣብቲ ዓመት እቲ ኣፈርያም። ኣብ 1997 እቲ ካብ መፅሓፍ ዳሓንኩኒ እንዳፍራስ ዝተርዓመት ባሩድ 77 ዘርእስታ ፊልም ናብ ህዝቢ ቀረበት። ንፈለም እዋን መበቆላዊ ዕዮ ፊልም ኣብ ኣዳራሻት ሲነማታት ኤርትራ ቀረበት። ባሩድ 77 ንሓይሎ ዓየይቲ ፊልም ዓብ ብርሃን ኮይኑ ነቲ ዓውዲ ክትቅልሶ ተረአየት።
1: سلام مام كما يوي لا
2: الحمد لله
1: كي دانس باهتو عبز غزو مش
2: هو تغزو
1: الحمد لله دهنا طولنا
2: غيركم
1: دهنا قد يلم بس راح سلاز دلنا
3: وقت كنزي قام ملي ما متع يفلكم ناي
2: ودي ودي
3: ودي ودي ودي نا دبا سلام
2: وي انا ودي وي انا ودي وي انا ودي
3: نا
1: ወባና ሽጉጥ የታል
2: ደኸተሪና ዝወደይ
0: ድሕሪ ዘን ክልተ ሲነማታት ዝፈርያ ስራሓት ዝሓሸ ተመክሮ ዝተደለቦ ስራሕ እዩ ክፈርኽ ኢሎም። ማሕበራትን ሚኒስትርታት እውን ኣብ ምወላ ብምውሳእ ነቲ ዓውዲ ዝዕቢ ስራሕ ተሰላሲሎም። እቲ ቁፅሪ ወሲኹም። ታሪክ ቃልሲ ህዝቢ ኤርትራ ዘጉልሓ ተፈተውቲ ዕዮታት ፈርያ። እቲ ቁፅሪ እውን ሰሰነ ናብቲ ዓውዲ ዝዋሳእ ሙያተኛታት ወሓዘ። ከም ሕድሪ ባሕሪ እታ ኣደ ፅንዓትን ካልኦት እውን ሰሰና። እቲ ፍርያት ብዓይነት ወሰኸ። ምሉእ ምንቅስቓስን ተግባራዊ ምንቅስቓሳትን ዘለዎ ዕዮታት በዝሐ። እሱ እውን ሚኒስተር ዘርእስታ ፊልም ትርጉማዊ ፅሑፍ ተነፂፍዋ ኣብ ዓለማዊ ፌስቲቫል ተሳተፈት።
4: እስከበልስ ኸዳ ንጓል ክፍለ ቐጣን መዓንጣ እንታይ ከተውፅላ ካብ ጨጉሪ ድዩ ካብ ፍጫ ድዩ ካብ ስኒ ድዩ ካብ ዓይን እንታይ ጎድላ ጓል ክፍለ
5: ብዓፂሩ ዝሞናሊዝ
4: እታ ሰብ ጠፍጢፍ ዝሰርሓ ትንፋስ ዘይብላ ሞናሊዛ ንጓል ክፍለ በይ ክትብላ ትኮርሜኒ ክንዲያ ጉባዝ እዚኦም ነዛን ዓይና ክሪእዋ ኣብ ደገ ገዝኦም ተሰጢሖም ከም በቕሉ ዝውዕሉ ነይሮም። ክንደያ ጓብዝ ኣሰር ጓል ክፍለ እናሰዕቡ ኣብ ፈቐዶ ጓይላ ጣቂዒት ክሳብ ጠቆ ኣፎም ሃቢሎም ክብዛዓድር ነይሮም።
6: ድሓርካ በዓል ኣዛሚት ከምኡ ተበላስ ድሓን መዓለሽ ኢልካ ትሓልፎ ስኸዳ ሳላሰ ወራተ ሰቲርክ እምበር ዓዲ ነርክ እተትኾኒ ሓደ ወተባዕታዮን በይመላዓለክ ኣባኸለኺ ከይመሰልክ ትደብር እንዳቦና ናት።

0: እንታይ ኃጢኣት ዳ ኣባሃል ወደይ ኣነ እኳ ዝኣፈይ ልጓም ዝበሃል የብሉ ሓንቲ ሳብ ተተኸፊተ ዱብ ጥራየ ዝብል ሰቕ ኢለ በቃ እንታይ ዘለ ሓንኳል መዓልቲ ይወደይ እዩ በዓል ሰባ ኮይኑ ዝኩሉ ገይርኩም ዘለኹም እስኻ እንተ ዘይትጅምር ኣብ ዝኩሉ በይ ትበፅሕና እንታይ መዓት ይወደይ እዩ ገለ ድኣ ንዓይ ዝኸውን ጠፉ ምፃ እምበሪ ኣብዚ መፅ ዘሎ ኣኼባ ኣብ መንጎይና መንጎ ትርሓዝ እንዳ ሓወይ ውግእ ሳሊና ኣፋ ተዘይበለ ገፃ ተዛሪቡ ኒ ፈሳፍስ ኣስርዑና ጥራይ ሕጂ
1: ኤርትራዊ ፊልም ካብ ግዜ ናብ ግዜ ሞያን ሞያተኛታትን ብምስሳን ዋሕዚ ንቁፅ

0: ተዓዘብቲ ናብ ዝለዕለ ደረጃ ስቂሉ ከም ምቁር መርዚ ባሕሪ ፅንዓት ዶሞትራ መድሕን ሳምራዊት ክልተ ገጽ ፈትሒ ዶ ክምርዓውኪ ምንያ መንገኛ ትራሓስ መትኒ መትከል ዳግማዊ ህይወት መዝገብ ምዉት ቀላይ ስቕታ ሰማይ መርመራ ድቢ እታ መርፍእ ዕግበት ሕልና ኣድማስ ሕልና ሕቡእ ምስክር ባሕፈሻ ገምጋም ኣብ ዓመተ 60 ፊልምታት ፈርየን ኤርትራዊ ሽልማት ስነ ጥበቡን ንዓውደ ፊልም ራይ ሞክ ዕድል ጀሚሩ እቲ ምትብ ዓብዩ
1: ሎም ማለቲ ምሳ ባንድላይ ኢና
2: ዝቐሊፍ ንድራር ከማን ፈቓደኛ
1: ድርድራር ዘሎ ግዜስ
2: ኣጆኸን ዝኾን ነገር ድልውቲ እየ
1: ማመሽተመኪ
2: ብሓንሳ ኣለና ኖም ክነግረካ እየ

0: ሄደን ናይ እስኪ
1: ናይ ድሓን
0: ድሓን እዩ ስራ ደለየ ክለው
2: ከመይ ኣዲርክ ሄደን
1: ከመይ ኣዲርክ ማታለካ
2: እግዚኣብሔር ይመስገን እንታይ ዳ ሎመይ ምሳይ እስኪ መፅጊ
1: ካብ 1ሰርተሸዓ ገዛ ዝኸይድ ኢለስ ኣብዚ ክውዕል
2: እስኪ ብዛባ ምሳት ኣስፍለኪ ንና ደሞ ካብ ዘወጋ ይቆረስና
1: ክሳብጪ
2: ወ ሕጂ ሞ ብሃንሳብ ዘይንቆርሳ ሄደን
1: ማታለካ ንስኹም ዝበልዖ ኣይኮነትን ስምካ ዝሕላ ዝለመድኩም ዳእሞ ካብዛ ገርርኹም እያ ክትምለስ
2: ስም ሄደን እነይ ግርም የሚለኝ ኣብ ማእከል ሃገር ዝርከብ ህዝቢ ብፍላይ ኣባል ኣዲስ ኣበባ እንብላ እንስታይ ህዝቢ ኤርትራውያን ግን ካብ ምንታይ ከም ዝተፈጠርኩም ኣይፈልጥን
1: ተለቀ ከምኡ ዘይኮነ በርበረ ምርር ኢላታ ንዓኹም ትበቂዕ ኣይኮነትን ኢለ እምበር ሓራ
2: ዳር ካብቲ ሜታ ይሽን

0: ጅብል ኢና ስከቤና ክንበል ርፍ ድማ ይበለና ዳርጋ ሸብያ ክፅዋኩም ባሓሰ ዝበለ
1: ገስጋስ ዕዮታት ፊልም ምስ ምምዕባል ሓበሬታን ቴክኖሎጅን ብድሆታት እኳ እንተዘይተፈልዮ እቲ ፍርያት ግን ድዋ ይበላን ሓፀርቲ ፊልምታት ኣብ ሃገራዊ ፌስቲቫላት ብምሽላም ኣፍልጦን ክብረን ክረኽባ ፀኒሐን እየን። እቲ ሓንቲ ካብ ቀዳሞት ባህሊ ሲነማ ዝውንና ሃገራት ኣፍሪቃ ዝኾነት ኤርትራ ኣብተን ግሩማት ኣዳራሽ ንትንሳኤ ስነጥበብ ፊልም ፌስቲቫል 2026 ክትእንግድያ።

0: ሰላም ዝኸበርኩም ተኸታተልትና ከመይ ትቕን እዩ ሻምፒዮን ቅድም ብሽክለታ ኤርትራ 2026 ዝመፅእ ሓሙስ ዓርቢ ከምኡ ሰንበት ክካየድ እዩ። እዚ ውድድር እዚ ከመይ ተታሒዙ ዘሎ፣ ክንደይ ተቓደምቲ ኣለዉ፣ ብሓፈሻ ከመይ ይመስል ድማ ንሃገራዊ ፌደሬሽን ተወኪስና ኣለና። ንዑ ሓበሬታ ክበና ድማ ህዝባዊ ርክባት ናይቲ ፌደሬሽን ተኽሊት ኢሳእሳ ንያጎ ምሳና ኣሎ ሰናይ ምክትታሉ ተኽሊት ፈለማ ኣዝ የመስግነካ ግዜና ክቢርካ ምፃኻ። ናይ ሎም ዓመት ሻምፒዮን ከመይ ዘለዎ ከመይ ተታሒዙ ዘሎ ማዓስ ማዓስ ክካየድ ኳ ፈይጥና ኣለና ኣበይ ኣበዩ ክንደይ ኪሎ ሜትራት እውን እቶም ተቓደምቲ ተሰሪዑ ኣሎም ኣሎ ክትብርሃልና።
1: ፅቡቅ ምስ ይቐኒልና ፈለማ ንኩሎም ተሳተፍቲ ሻምፒዮንሽፕ ኤርትራ ብሑስ ምጅማር ይግበረሎም ክንንፈቱ ውድድር ሻምፒዮን ኤርትራ ናይ 2026 ኣብ ዝተፈላለየ ከተማታት ናይ ሃገርና ብደቂ ኣንስትዮን ደቂ ተባዕትዮን ኣብ ጁኒየር ደቂ ተባዕትዮ ብከርን ደቂ ኣንስትዮ ድማ ኣብ ደቂ ኣምሓሪ ተሓሲቡ ነይሩ። ምዝህልው ኩነታት ዘለናዮ ድማ ናይ ቴክኒክ ጉዳይ ክሰልጥ ኣይከኣለን ኮይኑ ግን እቲ ውድድር ግድን ክግብር ስለ ዘለዎ ተቀዳደምቲ ደቂ ኣንስትዮ ዓበይትን ትሕቲ 23 ከምኡውን ጁኒየር ፓራሳይክሊን ናይ ሰለስቲኦም ውድድር ኣብ ማይደምነት ዕለት 26 ከካየድ እዩ። ኣብዚ ውድድር እዚ ከዓ ተቐዳደምቲ ጁኒየር የን ንጉሆ 17 ክጅምራ 72 ኪሎ ሜትር ድማ ክሽፍና የን። ሓደ ዙርያ 18 ኪሎ ሜትር እዩ ዝሽፍን። ስለዚ 4 ዙርያ ከካይደ የን። ድሒሮም ኣብ 3 ምድብ ዝምደቡ ናይ ፓራሳይክልን ናይ ስንኩላን ኣለውና። በብ ናቶም ካታጎሪ እዮም ተፈልዮም ዘለዉ። ናይ 5 ኪሎ ሜትር፣ 10 ኪሎ ሜትር፣ 15 ኪሎ ሜትር ነሱ ወከፎም ከዓ ሰዓት 9 ፈረቓን ብሓደ ሰዓት እዮም ክብገሱ ነናቶም ርሕቐት ከዓ ክሽፉን እዮም። ስለዚ ሓደ ዙርያም ገብሩ በብቲ ርሕቐቶም። ብድሕሪ እዚ ዓበይትን ትሕቲ 23 ዓመትን ናይ ደቂ ኣንስትዮ እቲ ናይ መወዳእታ ውድድር ሽዑ ዘካይዳሉ እየን 108 ኪሎ ሜትር 6 ዙርያ ድማ ክሽፍና የን። ስለዚ እታ ናይ ዕለት 26 በዚ ክተበቂዓ ዓርቢ ናይ ኩሎም ተወዳደርቲ ናይ ግዜ ኢንዲቪጅዋል ታይም ትሪያል ናይ ውልቂ ክሮኖሜተር እዩ። ኣብዚ ውድድር ከዓ ነፍሲ ወከፎም ጁኒየር ተቀዳደምቲ ደቂ ኣንስትዮ 15 ኪሎ ሜትር፣ ጁኒየር ተቀዳደምቲ ደቂ ተባዕትዮ 18 ኪሎ ሜትር፣ ዓበይትን ትሕቲ 23 ዓመት ደቂ ኣንስትዮ ድማ 18 ኪሎ ሜትር፣ ከምኡውን ክልተ ዙርያ 36 ኪሎ ሜትር፣ ዓበይትን ትሕቲ 23 ዓመት ደቂ ተባዕትዮ ክሽፉን እዮም። ናይ ዓርቢ እዚኣያ ትመስል። ኣብ ናይ ሰንበት ውድድር ቀዳም ኣብ ዕረፍቲ ድሕሪ ምውዓል ዘካየድዎ ድማ ከምቲ ልሙድ እታ ናይ ቅድሚ ሕጂ ብሚኒስትሪ ዜና ፎርቶ ጌራ ትካየድ ነበረት ውድድር ኣብቲ ንቡር ተመሊሳ ኣላ ካብ ናይ ዝሓለፈ ዓመት ማለት እዩ። እዚኣ ከዓ ጁኒየር ደቂ ተባዕትዮ ልክዕ 7 ክጅምር እዮም ካብ ሜዳ ባሕቲ መስከረም። ብድሕሪኡን ዓበይትን ትሕቲ 23 ዓመትን ክካይድ እዮም። ኣብዚ ተዓዛቢ ኩሉ ክፈልጦ ዘለዎ ቦታታት ንሽዑ መዓልቲ ምንቅስቃስ ደው ክብሉ ወይ ድማ ቀዲሞም ኩሉ ነገር ውሕስ ክገብሩ መደቦም ክሰርዑ ማለት እዩ። ካብ ሜዳ ባሕቲ መስከረም ማይ ጩኸት ዳ ገብረትንሳኤ ፓቸርያ ተጠውዮም ናብ ፈረቡያ ተመሊሶም ብተረስተለ ኪትካት ከረን ሆቴል ኣቢሎም ቤት ፅሕፈት ፕረዚደንት ናብ ባንክ ደም ዓቐበት ሚኒስትሪ ዜና ብእንዳ ሚካኤል ቤተክርስትያን ገይሮም ቤት ትምህርቲ ቀይ ባሕሪ ናብ ሽዳ ኣቢሎም ሲቲ ፓርክ

0: ተጠው እዮም ሲነማ ሮማ ናብ ሽዳ መፅኦም ኢንሹራንስ ባርቶሪኖ ዳኒኤል ፋስትፉድ ጎደና ሓርነት ባሕቲ መስከረም ሓደ ዙርያ 10.2 ኪሎ ሜትር እዩ ዝሽፍን 183.3 ኪሎ ሜትር ዓበይትን ትሕቲ 23 ዓመትን ከካይድ እዮም 122 ኪሎ ሜትር ከዓ ጁኒየር ደቂ ተባዕትዮ ከካይድ እዮም ኣብዚ ኩሉ ንጠቕሶ ዘለና ቦታታት ሰንበት ኩሉ ውሑስ ፅርግያ ክፀንሕ ኣለዎ ተሽከርከርቲ ዝኾነ ይኹን መካይን ክሓድራ ይብለንን ኩሉ ምንቅስቃሳት ነጋዶ ኮኑ ተጓዓዝቲ ኩሉ ነገር ከዓ ኣብቲ ዕለቲ ኣቐዲሞም ኩሉ ንጥፈታቶም ገይሮም ክፀንሑ ከዓ በዚ ኣጋጣሚ ክንሕብሮም ንፈቱ።
1: ፅቡቅ ብጀካ ደቂ ኣንስትዮ ኣብ ማይ ደምነት ናይ ፅርግያ ፅረ ውድድር እቶም ልሙዳት ዓበይቲ ደቂ ተባዕትዮን ጁኒየርን ናብ ንምሩ ተመይሶም ኣለዉ ኣብቲ ከተማ ክካይዱ እዮም። ደቂ ኣንስትዮ ስለምንታይ ኣብ ከተማ የተሰርዓለን? እቲ ማይ ደምነት ከንውሕስነትን ሓደ ፅርግያ እዩ ሞ ኣብ ጉዳይ ውሕስነትን ተወዳርነትን ስ ብከመይ ተራእዩ ዘሎ?
0: ፅቡቅ ከምዚ ክተሓስበ ዘለካ ሃገሮ ፌደሬሽን ምሽለታ ኤርትራ ከም ደቂ ኣንስትዮ ሓሲቡ ኣብ ናይ ከተማ ኣብ ተዓዘብቲ ዘለዎ ኣብ ፅርግያ ኣብ ኩሉ ክካይዳ መደብ ኣውፅኢ ነይሩ እንተኾነ ግን ሰንተ ኣትየን ምስቲ ዘሎ ንውሓት ኪሎ ሜትር ይኹን ኩሉ መንገዲ ዓፂካ ክትውዕል ኩሉ ነገር ንጥፈታት ተዓፂሙሉ መዓልቲ ናብ ሰዓት 5 ከምቲ ናይ ቅድሚ ሕጂ ክኸይድ ይኽእል እዩ። ስለዚ ንዘን ተቀዳድምቲ እዚአን ምስ ዘለዎ ናይ ዋሕድ ናተን ምክንያቱ ብዙሕ ሓሲብና ሉ ና ጁኒየር ደቂ ተባዕትዮ ኣብ ማይ ደምነት ናብ ከተማ ክነምፀን ሓሲብና ኢና ኮይኑ ግን ከምዝበልከ ኣሰካፊ እቶም ጁኒየር ደቂ ተባዕትዮ ልዕሊ 120 ተቀዳድምቲ እዮም ኣብቲ ሓደ ፅርግያ ናይ ማይ ደምነት ከተፃወቶም ንዕኦም ምቹ ኣይኮነን ንዕኦም ኣብ ከተማ ከም ድመፁ ጌርና ምክንያቱ ሰን ምስ ዘለዎን ዋሕዲ ኣብቲ ፅርግያቲ ተቋፃፂርካ ክተፃወቶን ትኽእል ካብኦም ንላዕሊ ስለዚ ምስቲ ዋሕዲ ዘለዎ እናተን ተራእዩ እሰን ኣብኡ ከምዝኸዳ ጌርናዮን ብዙሕ ሓሲብናሉ ኢና። ስለዚ እቶም ጁኒየር ደቂ ተባዕትዮም ምስ ዘለዎም ብዙሒ ኣብ ከተማ ከምዝሰሓቡ ጌርና ንኣናኡ ወሲድናዮን።
1: ፅቡቅ ሃገራዊ ውድድር እዩ ኣብ ሃገርና ዘለዋ ዞባታት ከዓ ብውክልና ብተፈላለዩ ተቃደምትን ካታጎርን ክሳተፋ ኢና ንፅበ ናይ ሎም ዓመት ከተን ዞባታት ዘለዎን ስታፍ ኹም ይመስል
0: ከምዚ ንገልፆ ዓመታዊ ይጉስጎሰሉ እዩ ተደጋጋሚ ግን ክሳብ ሕጂ ኣብዚ ናይ ብዙሕ ደቂ ኣንስትዮ ክሳብ ሕጂ ኣሰካፊ ዘሎ ከምቲ ናይ ዝሓለፈ ሕጂ እውን 99 ሚእታዊት ኢልና ክንደፍር ንኽእል ኢና ኣብ ቀዳድምቲ ደቂ ኣንስትዮ ኣብ ዞባ ማእከል ዘለዋ ምስቲ ኩሉ ፀጋታት ናይ ዞባ ማእከል ሰኔን ሕጂ እውን ኣብ ክልቲኡ ካታጎሪ ብዙሕ ሳተፋ ዘለዋ ምናልባት ኣብ ማውንቴን ክህልዋ ክእላ ኣብ ካልኦት ዞባታት ትክኡ ህሉ ክኾኑ ተስፋ ንገብር። ኣብ ናይ ዳኮርሶ ኣብ ዝግበር ሃገራዊ ውድድር ግን ክሳብ ሕጂ ብዙሕ ተሳታፍነተን የለን። ኣብ ድመፅእ እዚ 10 ግዜ ጎስጓስ ዝግበረሉ ዘሎ ሰሚዖም ተሳተፍኦም እቶም ዘባያን ፌደሬሽናት ብዕቱብ ሰሪሖም ኣብ ዝመፅእ ሃገራዊ ውድድር ናይ ደቂ ኣንስትዮ ብብዝሒ ክሳተፉ ከዓ ከምዚ ንገልፆ ዘለና ልዋና ነመሓላልፍ
1: ናይ ደገ ተቃደምቲ ፕሮፌሽናላት ዶ በቢደረጅኦም ማለት እዩ ብሓፈሻ ግን ናይ ደገ ንበሎም ንኩሎም ክሳብ ሕጂ ኣረጋጊፆም ዘለዎ ተቃደምቲ ክንደዮም ብምሉኦም እቶም ህዝቢ ክዕዞም ዝምነ ወይ ዝደሊ ተቃደምቲ ከለዉ ድዮም
0: ናይ ብሓቂ ኩሎም እቶም ናህና ናይ ደገ ንብሎም መቕረት ዝህብዎ ሞ ከዓ እቶም ናይ ውሽጢ ዓዲ ንዕኦም ክስዕሩ ፃዕርታት የካይዱ እቶም ናይ ደገ እውን ነታ ባንዴራ ኤርትራ ገይሮም ኣብ ጋንታታቶም ካብ ኤርትራ ወፅ ካብ ሃገሮም ወፂኦም ኣብ ከክለባቶም ባንዴራ ኤርትራ ማልያ ገይሮም ቻምፒዮን ዓዶም ኮይኖም ክፃወቱ ይደልዮም ኩሉ ድሃርፋ ነዛ ቻምፒዮን እዚኣ ሞ ህልኽ ዝኾነ ውድድር ክንርኢ ሰብ ሙሉእ ተስፋይና ናይ ብሓቂ ኩሎም ናይ ውሽጢ ዓዲ ይኹን ናይ ደገ ይኹን ብሓባር ነዚኣ ንምውሳድ ኣብ ብርቱዕ ልምምድ እዮም ዘለዉ። ክሳብ ሕጂ ሓንቲ ጓል ኣንስተይቲ ሞናሊዛ ኣርኣያ ትርከቦም ከምኡውን ኬቨን ተክለማርያም ምስ ያፌት ሙልጌታ ኣብ ዩሲኣይ ስልጠና ዝወስደ ኣለዉ ሓዊስካ 19 ተቀዳድምቲ ካብ ገጋንታታቶም መፅኦም ኣብዚ ልምምዶም የካይዱ ኣለዉ ተስፋ ንገብር ከዓ እተን ደቂ ኣንስትዮ ንሞናሊዛ ክስዕራ ኢለን ክፃዕራ ሞናሊዛ እውነታ ናይ ዝሓለፈ ክብረ ዓወታ ዓቂባ ኣብቲ ዘላቶ ጋንታኣ ሽማንሽማ ሃገራን ባንዴራ ማልያ ጌራ ከተንበልብል ብዙሕ ልኽ ክንርኢ። ስለዚ እቶም ደቂ ተባዕትዮ እውን ከምኡ እቲኦም ኣብ ክለቦም ክፃወቱ ባንዴራ ኤርትራ ገይሮም እዚኦም እውን ሓድሽ ናይ ዩሲኣይ ዕድል ትምህርቲ ዝጠና ክረኽቡ ብገይሮም ዓበይቲ ጋንታታት ክወስድኦም ብዙሕ ልኽ ክንርኢ ተስፋ ንገብር። በዚሉ በዚሉ ንዝዕወት ሰብ በዓልቲ ሽዑኡ ክንሪአ ኢና ነቲ ሽዑ ዝዕወት ከዓ ብሓባር ሽዑኡ
1: ኣብ ተፈላለየ እዋን ኣብቲ ፍላይ ናይ ጁኒየር ናይ ደቂ ኣንስትዮ ዝዕወቱ ሓደሽ ናይ ውሽጢ ዓዲ ክኸውን ከሎ ብፍላይ ኣብቲ ናይ ዓበይቲ እውን ዕወት እዮም ናይ ደቂ ዕድላት ኣሎ ባህሊ ኣብ ገሊኦም ክሰልጦም ወይ ክትዕድል ረኪቦም ኣብ ኢሳይ ተፀንቢሮም ትምህርቲ ክቀስሙ ትዕ

0: ዘብዮም ኢኻ ሎም ዓመት ከኸምኡ ዘሎ ትዝዕወት ናይ ውሽጢ ዓዲ እተኮይኑ ብፍላይ ኣብቲ ናይ ጁኒየር ሓደሽ እዮም መብዛሕትኦም ኩሎም ናይ ውሽጢ ዓዲዮም ናይ ደቂ ተባዕትዮ ናይ ደቂ ኣንስትዮም ከምኡ ተጋጢሙ ብዓብዪ ካብቲ ናይ ደቂ ተባዕትዮ ኸ ናይ ውሽጢ ዓዲ እንተተዓዊቱ ብዕድመ ንእሽ ዝበለ እቲ ናይ ደቂ ዕድል ከመይ ዘሎ ኣቦትኡ ድዩ ክንሪኦ ድና ተጠቃዳማይ ኣብ ዝቕፅል ዓመታት ኣብ ናይ ዩሲኣይ ትምህርቲ
1: ብትኽክል ከዓ እምበርቲ ቀንዲ ናሃና ምትኽኻ ንብሎ ዘለና ኸ እዚ እዩ ብትኽክል እንድሕር ዳ ሓድሽ ተቀዳዳማይ ቻምፒዮን ኮይኑ ኣብ ዝነበረ እዩ እምበር ብዘየገድስ ቻምፒዮን ኤርትራ እንተ ወሲዱ ቀዳምነት ዝመፀት ማህደረ ትምህርቲ ናይ ዩሲኣይ ዕድል እሱ ተጠቃሚ ብዝኾነ ይኹን በቲ ናይ ማሕበሪ ብሽግለታ ዓለም ናይ ዩሲኣይ ዝኾነ ይኹን ናይ ምትዕንቓፋት ብኦኦም እንተደይመፅ እዩ ንበሎም ኣብ 223 ተዓዋት ዝነበሩ ሜሮን ምስግና ኣብቲ ዓመቲ ዝኾነ ናይ ዩሲኣይ ፀውዒት ስለደይነበረ ክኸይድ ኣይከኣለን ብድሕሪኡ ኣብ 24 ዝነበረ ኣብ 25 ዝነበረ ግን ብተኸታታሊ ፀውዒት ስለነበረ እቶም ናይ ሽዑ ዕዉታት ካ ማህደረ ትምህርቲ ከም ዝረኽቡ ተገይሩ ስለዚ ዝኾነ ይኹን ብናቶም ዕንቅፋት ተዘይኣቢሉ ብኣና ወገር ከም ሃገራዊ ፌደሬሽን ምሽለታ ኤርትራ ቻምፒዮን ኤርትራ ዝተዓወተ ናይ ውሽጢ ዓዲ ተቀዳዳማይ ማህደረ ትምህርቲ ክረክብ ምዃኑ ብኣና ዝኽልክሉ ኣካል የለን
0: ፅቡቅ መወዳእታ ተክሊት ክሓልፍ ኣለዎ መልእኽቲ ትብሎ ልባቦም እው እንተልዩ በዚ ኣጋጣሚ ክትሕብረልና ንዛዝም ከ ንሕና
1: ፅቡቅ ምስየ ቀዳምነት ተቀዳድምቲ ሃገራዊ ውድድር ክሳብ ዝኾነ ካብ ደገ መፅኦም ክንደይ ድኻም ገይሮም ነዚኣ ንክዕወቱ ከምኡውን ኣብ ውሽጢ ዓዲ ዓመት ሙሉእ ተዳልዮም ነዚኣ ንክዕወቱ ብሰንኪ ንእሽተይ ናይ ቴክኒክ ጉዳይ ኣብ ግዜኻ ደይምምፃእ ኣብ ውድድር ሰዓትካ ደይምኽባር ካብ ውድድር ክስረዝ እዚ ናይ ብሓቂ ሴሚ ሞ ኩሉ ተቀዳዳማይ ቅድሚቲ ዝተባሂልዎ ዘሎ ናይ መጀመሪ ሰዓት ቅድሚ ሰዓት ሰዓትን ፈረቐን ኣብቲ ቦታ ክርከብ ክኽእል ኣለዎ ቀልጢፉ ህላውነቱ ክረጋግፅ ኣለዎ ብተወሳኺ ንሕና ኣብ ንገብሮ ሽልማት ኩሉ ግዜ ኣፍልጦ ኣለዎም ዞም ተቀዳድምቲ እዚኦም ኩሉ ግዜ ዝዕወት እዮም ገለ ውፅኢት ከይነገርካ ካብ ቦታ መሸለም ክትርሕቕ የብልካን ንዕውት ተቀዳዳማይ ክንደይ ግዜ ኻ ኣብኡ ክንደይ ህዝቢ ንዖም ከሰንድ ዋዕለ ፀሓይ ንፋስ ከይበለስ ሽሙ ምስፀዋዕኻዮ ክሳብ ድመፅእ የለን ገለ እዚ ክበሃል የብሉን ልክዕ ውድድር ምስተዛዘመ ክሳብ ውፅኢት ዝንገር እቲ ተሸላሚ ካብቲ ቦታ ክረሕቕ የብሉን ሽሙ ክፅዋዕ ከለካ ቀልጢፉ ኣብ ፖዲየም ደይቡ ሽልማቱ ሒዙም ፅምብል ገይሩ ምስ ደገፍቱ ክኸይድ ክኽእል ኣለዎ ኣብ ናይ ክሮኖሜትር ተ መፂና ሆሲት ኣሎ ክሳብ ግዜኡ ብድሕሪት ድመፀ ተቀዳዳማይ ኣማሓይሽዋ ካብ ቦትኡ ዘይተስአ ቀዳምነት ምስኣተወ ሆሲት ክፅዋዕ ከሎ ኣብታ ተዳልያ ዘላ ንዕኡ ቦታ ኮፍ ክብል ኣለዎ ብድሕሪኡ እንድሕር ኣ ግዜኡ ዘይተሰራ ኣብ ኣሎ ሱ ክብር እያ ንዕኡ እንተ ብድሕሪት መፀ ተቀዳማይ ኣማሓይሽዋ ተስኡ ንዕ ይረክቦ እዚኣ እውን ክትግበር ኣለዋ ኩሉ ግዜ ትዳሉያ ግን ኩሉ ግዜ ካ ትፅውዖም ስለዚ ኣብ ፖዲየም ዝፀዋዕካ ተቀዳማይ ክመፅእ ከም ዘለዎ ካልእ እዚ ኣቀዲምና ክንጠቕሶ ፀናሕና መወዳደሪ ቦታ ንጠቕሶ ዘለና ዝኾነ ይኹን ተሽከርከርቲ ወይ ካልእ ዝኾነ ይኹን ኣብቲ ቦታ ክሓድር የብሉን ነዞም ተቀዳድምቲ ካብ ዕንቅፋት ኩሉ ውሕስ ክንገብር ኣለና ተዓዛቢ ከዓ ኩሉ ግዜ ኣብ ማእከል ፅርግያ ንቀዳማይ ድወፀ ጥራይ ሒዝካ ይኮንካ ንትኸይድ ክሳብ ናይ መወዳእታ ሓንፃእ ዝረግፅ ተቀዳዳማይ ብግዜ ይድወዳደር ዘሎ 183 ኪሎ ሜትር ጎይ መፅዩ ንድሕር ግዜ ዘይሒዝካሉ ወንሓንቲ ስለዚ ክሳብቲ ናይ መወዳእታ ተቀዳማይ ብሕንፃፅ ዝሓልፍ እቲ መወዳደሪ ቦታ ኩሉካ ክትውሕዞ ኣብኡ ክትኣቱ የብልካን ስለዚ ተዓዛቢ ከዓ ብዘይብኡኡ ዝኾነ ይኹን ውድድር ክዓቢ ይክእልኒ ብዘይተዓዛቢ ከይሓስካ ወይ ደጋፊ ደይብሉ ውድድር ናይ ዓድና መቐረት የብሉን ናይ ብሓቂ ፀሓይ ንፋስ ከይበሉ ክብሪ ኣለና ኣብ ተዓዘብቲ ግን ስምዒቶም ቁሩብ ባዕሎም ክዕቅቡ ኣለዎም ናይ ነፍሱ ዝኾነ ሰብ ኣኽባር ፀጥታ ንነፍሱ ባዕሉ ፀጥታ ክሕልወሉ ኣለዎ ካብ ኣኽበር ፀጥታ ጥራይ ክሕሉ የብሉን ስለዚ ንኩሎም መሻርክቲ ኣካላት ካ ነዚ ውድድርና ክውን ንምግባር ምሳና ተሓበሩ ዘለዉ ካ ብሽም ሃገራዊ ፌደሬሽን ምሽለታ ኤርትራ ቀፅልዎ በርትዑ ኣጅኹም ነዛ ውድድር ብሰላም ከም ንሓልፍ ተሓጋጊዝናን ንተፃወትና ኣብ ዝለዓለ ደረጃ ክንክበፅሑ ውሕስነቶም ንሓልወሎም ክብል ደሊ
0: ተክሊት ኣዝየ መስግነካ ስለተዝሃብካና መብርሂ ዕውት ውድር ክገብረልኩም ውን ይምኒ ድሕሪ ውድር ኣብ ተፈለየ ግዜ እውን ክንራኸብ ተስፋ ገብር ይቕኒለይ ባርከ ዝኸርኩም ተዓዘብትና እዚ ውድር እዚ ሓሙስ 25 ስለ ተኸይዱ ከምኡውን ዓርቢ ክካየድ እዩ ናይ ውልቂ ውድር ሰንበት 28 ስለ ድማ ኣብ ከተማ ኣስመራ ብቐጥታ ዝሓልፍ ውድር ኣሎ ንኹሉና ሰናይ ውድር ክገብረልና ይምነ ሰሰና እዩ

0: ኣሓትኩም ይኹን ፈነወ ኤሪ ቲቪ ኣብ ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ንሎም ረቡዕ 24 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ነጥብታቱ ይፍልም ባይቶ ዞባ ማእከል ኣብ ዲጋ ቶከር ልማዓታዊ ንጥፈታት ንዘሰላስሉ ዘለዉ እንግዶት ወዲቦም ኣብ ንኡ ዞባ ፎርቶ ሳዋ ክረምታዊ መሬት ሕርሻ ንስድራ ቤታት ተዓዲሎም ኤርትራውያን ነበርቲ ዝተፈላለየ ሃገራት መደባት ዝኽረሓበን ወዲቦም ኢራንን ዑማንን ብዛዕባ መጻኢ ምሕደራ መጻብቦ ሆርሙዝ ዝዝቲ ሓበራዊ ሓይሊ ዕማም ንምቓም ተሰማሚዐን ቱርክን ፖላንድን ቆጠባውን ወተሃደራውን ዝምድንአ ንብንፋዕ ቃልኣትየን መንግስቲ ኪባ ነቲ ኣሜሪካ ኣብ ልዕሊ መንግስታውያን ትካላት ንዘጽደቐቶ ሓድሽ እገዳ ብትሪ ኮኒንዎም ዝርዝር ዜና ኣብ ከተማ ኣስመራ ኣብ ዕደላ ማይ ንዝተኸስተ ግዜያዊ ፀገም ንምፍታሕ ሓያል ፃዕርታት ይካየዳ ኣሎም ባይቶ ዞባ ማእከል ድማ ትማሊ ነቶም ኣብ ዲጋ ቶከር ዝነጥፉ ዘለዉ ኣባላት ፕሮጀክት ዓድሃሎን ሓይልታት ምክልኻልን ናይ ምሳሕን ምዝንጋዕን እንጉደት ወዲቦም ወኪል ኤሪና ቤትኤስ ሰሎሙን ዘዳለወቶ ፀብጻባ ኣሎ ሚካኤል ሓርጉ ከቕርበልና እዩ
1: ባይቶ ዞባ ማእከል ኣብ ዲጋ ቶኮር ሓድሽ መመንጨው ማዕከና ብምውዳድ ተዋፊሮም ንዘለዉ ኣባላት ፕሮጀክት ዓድሃሎን ሓይልታት ምክልኻልን ትማል 23 ሰነ ናይ ምሳሕን ምዝንጋዕን እንግዶት ወዲቦም ሓላፊ ምውሃድ ፕሮጀክታት ዓድሃሎን ክፍሊ ማይን ማእከል ካርታን ሓበሬታን ጂኦሜትራ ጌታቸው መርሃፅን ብዛዕባ እቲ ዝሰላሰ ዘሎ ስራሕ ኣመልኪቱ ኣብ ዝሃቦ መግለፂ 24 ዓመታት ዕድመ ዘለዎ ዲጋ ቶኮር መጨንጉዒ ፖምፓታቱ ብምዕራጉ ኣብ ዕደላ ማይ ፀገማት ከጋጥም ምፅንሑ ብምሕባር ብሓድሽ ንምትኩ ሓያል ፃዕሪ ክካየድ ከም ዝፀንሐ ኣፍሊጦም ማይ ህይወት ስለ ዝኾነ ሕፅረት ኣብ ዘጋጥመሉ ዝህሉ ፀቕጢ መዳርግቲ ከምዘይብሉ ዝጠቐሰ ጂኦሜትራ ጌታቸው ዝፀንሐ ብድሆታት ንምቅላል መንግስቲ ብልዕል ወፃኢታት ሓደስቲ ፖምፓታት ምስ ሓደስቲ ጀነሬተራት ብምውዳድ ንስራሕ ድልው ከም ዝገበረ ገሊፆም ዲጋ ቶኮር እንተመሊኡ ሩባ ቶኮር ንምስጋር ክኽሰት ዝኽእል ፀገም ኣብ ግምት ብምእታው ኣብ ውሽጢ ሓፂር ግዜ 12 ሜትሮ ዝንውሓቱ ሓድሽ ቢንቶ ብምህናፅ ንኣገልግሎት ድልው ኮይኑ ከም ዘለውን ሓቢሩ ኣብ መወዳእታ ምትካል ናይ ሓድሽ መመንጨዊ ፖምፓታት ኣብ ከተማ ኣስመራ ንፀንሐ ሕፅረት ማይ ኣብ ሓፂር እዋን ክፈትሕ ዘለዎ እምነት ብምግላፅ ኣብ ዓወት ናይቲ ስራሕ ኣበርክቶ ንዝገብሩ ኣካላት ሞጊሶም ኣቦ እምበር ባይቶ ኣቶ ኣብርሃም ሰመረ ብግድዩ ቀረብ ማይ ናብ ህዝቢ በቲ ዝድለ መጠን ከይበፅሕ ክዕንቅፉ ካብ ዝፀንሑ ብድሆታት እቶም ቀንዲ ዋሕዲ ናብ ዲጋታት ዝኣቱ ማይን ተደጋጋሚ ምብልሻው መጨንጉዒ ፖምፓታትን ከም ዝኾነ ብምጥቃስ መንግስቲ ንምፍትሑ ዝወሰዶ ዕቱብ ተበግሶ ኣብ ደረጃ ምዝዛ ምብፅሑ ገሊፆም ኣባላት ባይቶ ዞባ ማእከል ነቲ ዝዕምም ዘሎ ስራሕን ገስጓሱን ኣብ ዝተዓዘብሉ ብክኢላታት መብርሂ ተዋሂቦም ካብ 1998 ክሳብ 2002 ዝተሃንፀ ዲጋ ቶኮር 14 ሚልዮን ሜትሮ ክቦ ማይ ናይ መሓዝ ዓቕሚ ኣለዎ
0: ኣብ ንኡስ ዞባ ፎርቶ ሳዋ ስድራ ቤታት ነፍሰን ንኽኽእላ ብክረምታዊ ሕርሻ ዝለምዕ መሬት ተዓዲሎም እተን 58 ብደቂ ኣንስትዮ ዝእልያ ዝርከበአን 133 ስድራ ቤታት ነብሲ ወከፈን 1 ሄክታር ከም እትዓደላ ዝሓበረ ሓላፊ ኣሃዱ ቁጠባዊ ልምዓት ንኡስ ዞባ ኣቶ ዕቕበ ገብሪ ኣምላኽ ንክራማት ዘድሊ ቅድመ ምድላዋት ክገብራ ተሓሳሲቦም ንቕሓት ሓረስቶት ኣብ ነቕልን ምዕቃብ ሓመድን ማይን ንምዕባይ ብምትሕብባር ክኢላታት ሕርሻን ኣመሓደርቲ ከባብን ሳላ ዝተኻየደ ጓስጓሳት ኣገዳስነት ሰሪፁ ከም ዘሎ ብምጥቃስ ሓረስቶት ግቡእ ምሕደራ መሬት ብምዝውታር ርቡሕ ምህርቲ ንክሓብሱ ፃዕርም ክሐይዱ ተሰላብዮም መሬት ሕርሻ ዝተዓደሉ ዜጋታት ብወገኖም መነባብሮኦም ከመሓይሹ ከይተሓለሉ ክሰርሑ ምዃኖም ኣረጋጊፆም ኤርትራውያን ነበርቲ ደቡብ ኣፍሪቃ ዛምቢያ ዚምባብ ደቡብ ሱዳን ኣንጎላ ጋና ጊኒን ኣይቨሪኮስትን መርባ ዝኽረሓበን ብምውዳብ ሕድሪ ሰማእታት ንምትግባር መብፅዕኦም ሕዲሶም ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ዘዳለወ ትሕዝቶ ኣሎ ኣርሴማ ኣስመሮም ክተቕርበ እያ
2: ብመሰረት ከካቦቱ ዝበፅሓና ሓበሬታ ኤርትራውያን ነበርቲ ከተማ

0: ጆሃንስበርግ፣ ፕሪቶሪያ፣ ደርባን ካልኦትን ደቡብ ኣፍሪቃ ብ19 ሰነ ምውራዝ ተመክሮ ስነ ስርዓት ምውላዕ ሽምዓን ስነ ጥበባዊ መሰናድኦን ዘጠቓልል መደብ ዝኽረሓበን ወዲቦም። ኣምባሳደር ኤርትራ ሪፓብሊክ ደቡብ ኣፍሪቃን ሃገራት ደቡባዊ ዞባ ኣፍሪቃን ኣቶ ሳልሕ ዑመር ኣብ ዘስምዖ ቃል ህዝቢ ኤርትራ ሳላ ጀጋኑ ሰማእታቱ ናጽነቱን ሰላሙን ኣብሒሱ ከምኡ ውን መንነቱን ልኡላውነትን ዓቂቡ ከም ዘሎ ገሊጾም። ኣብ ጆሃንስበርግ ኣብ ዝተኻየደ ናይ ዝኽሪ መደብ ንመስሰኒ ማዕከን ሕድሪ ሰማእታት ዝውዕል 42,000 ራንድ ኣታዊ ክኸውን እንከሎ 4 ዜጋታት ን10 ስድራ ሰዋኣት ክናብዩ ቃልኣትዮም። ተቐማጦ ከተማታት ሉሳካን ቺንጎላን ዛምቢያ ኣብ ዘካየድዎ ስንስርዓት ድማ ኣብ ወንበር ማሕበረኮም ኣቶ ገብሪ ህወት ጴጥሮስ ሰማእታትና ሕላገት መንነትናን ክብርታትናን ስለ ዝኾኑ ኣብ ሕድሮም ጸኒዕና ረብሓ ህዝብን ሃገርን ብምቕዳም ውፍያት ክንከውን ጸዊዖም። ኣብ ዚምባብወ ዝነብሩ ኤርትራውያን ኣብ ዝወደብዎ መደብ ኣቦ እምበር ማሕበረኮም ኣቶ ኣኽሉሉ ግደ 20 ሰነ መዓልቲ ሓበንን መዓልቲ መብፃዓን ስለ ዝኾነት ኣባላት ማሕበረኮም ሕድሪ ስውኣት ንምትግባር ብዝለዓለ ክዋስኡ ተላብዮም። ኣብቲ ኣጋጣሚ 13 ዜጋታት ሓላፍነት ምንባይ 15 ስድራ ስውኣት ክወስዱ ተማባፂዖም። ኣብ ደቡብ ሱዳን ድማ ነበርቲ ጁባ ዝኽርና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ዘካየድዎ ናይ ዝኽሪ መደብ ንድሕረ ባይታ 20 ሰነ ዝምልከት መግለፂ ስነ ስርዓት ምውላዕ ሽምዓ ናይ እግሪ ጉዕዞ ከምኡ ውን ንርዝነት ዝተዕለ ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቦም። ቆንስል ኤርትራ ኣቶ ጸጋይ መሓሪ 20 ሰነ ኣብ እንዝክረሉ ሕድረ ሰማእታት ንምስማር ብተወፋይነት ምስራሕ ከም ዘድሊ ኣገንዚቦም። ብዘይካዚ ኤርትራውያን ነበርቲ ከተማታት ሉዋንዳ፣ ሉባንጎ፣ ቤንጉኤላ፣ ዋምቦ፣ ካቢንዳ፣ ኣንጎላ፣ ኮናክሪ፣ ጊኒ፣ ኣክራ፣ ጋና ከምኡውን ኣቢጃን ኣይቨሪኮስት በብወገኖም ጻማ ሰማእታትና ሓያል ሃገር ንመጻ ወለዶ ምርካብ ዝበለ ጠቕላል ቆንስል ኣብ ኣንጎላ ኣቶ ደሳለ ተኽልኣብ ነዚ ክውን ንምግባር ተረካቢ ወለዶ ብሃገራዊ ክብርታት ክምልመልን ብቑዕ ፍልጠት ክሰንቕን ከም ዘለዎ ኣገንዚቦም። ኤርትራውያን ነበርቲ ቤልጅምን ላክሰምበርግን ከተማታት ብራስለስ፣ ደንደርሞንድ፣ ኦስተንደን፣ ብሩዥን ከምኡውን ላክሰምበርግ በብወገኖም ኣብ ዘካይድዎ መደባት ንሰማእታቶም ብልዑል ሓበን ኣብ ዝዘከርሉ ብድምር 3790 ዩሮ ንመሰሰኒ ማዕከን ሕድሪ ሰማእታት ወፍዮም። ኣብ ብራስለስ ኣብ ዝተኻየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነልኩስን ኣቶ ነጋሲ ካሳ ንትርጉምን ርዝነትን መስዋእትነት ዘብርህ ቃል ኣስሚዖም። ብተመሳሳሊ ማሕበረኮም ኤርትራውያን ከተማ ቪየና ኦስትሪያ ኣብ ዝወደቦ ብምብራ ሽምዓ ዝተሰነየ ናይ ዝኽሪ መደብ ተሳተፍቲ 2,000 ዩሮ ከወፍዩ ከለዉ ሓላፍነት ምንባይ 2 ስድራ ቤታት ክወስዱ ተመባፂዖም። ኣብ ኣትላንታን ከባቢያን ሕቡራት መንግስታት ኣሜሪካ ዝነብሩ ዜጋታት ድማ ሃገር ኣብ ረዚን ዝኽሪ ሓበን ብዝብል ቴማ ንሰማእታቶም ብዓብ ክብሪ ድሕሪ ምዝካር ስድራ ስዋኣት ንምጥዋር ዝውዕል $28,955 ወፍዮም።
1: ኣብ ንዞባ ጊንዳዕ ብምኽንያት 20 ሰነ መዓልቲ ሰማእታት ንስድራ ስዋኣት ገንዘባዊ ሓገዝ ተበርኪቶም። ብመሰረት ዝበፅሓና ሓበሬታ ብሰራሕተኛታት መንግስቲ ዝተዋፀአ 288,000 ናቕፋ ን48 ስድራ ቤታት ንነፍሲ ወከፈን 6,000 ናቕፋ ተዓዲሎም። ምንድራይ ስድራ ስውኣት ንመንግስቲ ጥራይ ዝግደፍ ከም ዘይኮነ ብምግንዛብ ሰራሕተኛታት ተወዲቦም ዘካይድዎ ንጥፈታት ሕልናዊ ዕረፍቲ ዝህብ ምዃኑ ዝጠቐሰ ኣካየድ ስራሕ ምምሕዳር ንኡዞባ ጊንዳ ኣቶ ይሓይሽ ገብረ ስላሴ ኣብ ቀረባ ግዜ ኣባይቲ ስድራ ስውኣት ንምፅጋን መደብ ከም ዘሎ ሓቢሮም። እዚ ከምዚ ኢሉ እንከሎ ኣብ ንኡዞባ ናቕፋ ብህዝብን ሰራሕተኛታት መንግስትን ዝተዋፀ 84,000 ናቕፋ ን14 ስድራ ስውኣት ተመቓሪሖም። ኣብ መሓዳሪ ንኡዞባ ናቕፋ ኣቶ ያዕቆብ ኢድሪስ ኣብ ዘስምዖ ቃል ምሕጋዝ ስድራ ስውኣት ሓላፍነት ናይ ነፍሲ ወከፍ ዜጋ ምዃኑ ብምዝኽኻር እቲ መደብ ቀጻልነት ንክህልዎ ብዝለዓለ መልክዑ ክስርሓሉ ተላብዮም። ኣብ ንኡዞባ ሓልሓል ብዝግበር ዘሎ ቀጻሊ ጓስጓሳትን ምክትታልን ቁፅሪ ኣብ ትካላት ጥዕና ዝሓርሰ ኣዴታት እናበረኸ ከም ዝመፀ ተገሊጾም። ሓላፊ ማእከል ጥዕና ሓልሓል ነርስ ሓሽም ሕመድ ኣብ ውሽጢ ቀዳሞት 5 ኣዋርሕ ናይዚ ዓመት ክትትል ቅድሚ ሕርሲ ካብ ጀመራ 158 ኣዴታት እተን 153 ኣብታ ማእከል ጥዕና ከም እተገላገላ 6 ድማ ንላዕለዋይ ሕክምና ናብ ሆስፒታል ክረን ከም እተላእካ ኣብሪሆም። ኣብታ ትካል ጥዕና ምክትታል ሕርስን ጥንስን ናብዮት ህፃናት ኣከባብያዊ ጥዕና ኣገልግሎት ላቦራቶሪ ምንፃር ሕማም ቲቪ ከምኡ ውን ካልእ ኣገልግሎታትን ይወሃብ። ሓልሓል ካብ ከተማ ከረን ንሸነኽ ሰሜን ኣስታት 45 ኪሎ ሜትር ርሒቓት ትርከብ። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም።

ዜና ወፃኢ ኢራንን ዑማንን ብዛዕባ መጻኢ ምሕደራ መጻ ብበሆርሙዝ ዝዝቲ ሓበራዊ ሓይሊ ዕማም ንምቛም ተሰማሚዐን ስምምዕ ዝተበፅሐ ብኣፈኛ ባይቶ መሓመድ ባግር ቃሊፍ ባፍን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅ ጅን ዝተመርሐ ልኡኽ ኢራን ምስ ሰበስልጣን ዑማን ኣብ ከተማ መስቀጥ ኣብ ዘካየዱ ርክብ እዮም። እቲ ብደረጃ ሚኒስትሪታት ጉዳያት ወፃኢ ክልቴን ሃገራት ዝቐውም ሓይሊ ዕማም መጻብኢ ምሕደራ መጻብ ብሆርሙዝ ከምኡውን ኣብቲ ማያዊ መስመር ንዝወሃብ ኣገልግሎታትን ዝሕተት ክፍሊትን ብመሰረት ኣህግራዊ መለክዒታት ክምርምር እዮም። ኣብቲ ኣጋጣሚ ዑማን ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ሓበራዊ ናይ ምርዳእ መዘክር ዘለዋ ደገፍ ደጊማ ብምርግጋፅ ተግባርኡ ንምርግጋፅ ቀጻሊ ዘተን ምውህሃድን ከም ዘድላ ነፂራ። ኣሜሪካን ኢራንን ብ18 ሰነ ኣብ መንጎአን ንኣዋርሒ ዝተኻየደ ኩናት ንምቁራፅን መጻብ ብሆርሙዝ ዳግማይ ንምኽፋትን ዘኽእል 14 ነጥብታት ዝሓዘ ናይ ምርዳእ መዘክር ኣብ ስዊዘርላንድ ከም ዝተፈራረማ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ላዕለዋይ ባይቶ ኣሜሪካ ማለት ሰኔት ፕሬዚደንት ዶናልድ ትራምፕ ብዘይ ፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወርስድ ንዝኽልክል ንድፊ ውሳነ ትማሊ 23 ሰና ዝዲቕዎም። እቲ ውሳነ ብ50 ናይ ደገፍን 48 ናይ ተቃወሞን ድምፅን እዩ ከም ዝፀደቐ ዝሕበር ዘሎም። ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ መጀመርያ ናይ ዝወርሒ ነቲ ንድፊ ውሳነ ብ215 ደገፍን 208 ተቃውሞን ከም ዘፅድቆ ዝዝከር እዮም። ይኹን እምበር ፕሬዚደንት ትራምፕ ነቲ ብሰኔ ዝተዋህበ ድምፂ ትርጉም ከም ዘይብሉን ንመርገፂ ኣሜሪካ ዘዳኽምን ክብል ነፂግዎ ኣሎ። ብኻልእ ወገን ፕሬዚደንት ኢራን መስዑድ ፐዘሽኪያንን ቀዳማይ ሚኒስትር ፓኪስታን ሸህባዝ ሸሪፍን ትማሊ 23 ሰነ ኣብ ከተማ ኢስላማባድ ኣብ ክልተ ኣው ዝምድናታት ዞባዊ ምርግጋእን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘተኮረ ሰፊሕ ዘተ ኣካይዶም። ክልቲኦም መራሕቲ ዞባዊ ሰላምን ምርግጋእን ንምድንፋዕ ዘለዎም ተወፋይነት ብምርግጋፅ ጉዳያት ብዘተን ዲፕሎማስን ክፍታሕ ኣገዳሲ ከም ዝኾነ ኣስሚሮምሎም። ብዘይካዚ ኣብ መንጎ ፓኪስታንን ኢራንን ንነዊሕ እዋን ዝፀንሐ ዝምድናን ምትሕብባርን ንምድልዳል እውን ተሰማሚዖም። ኣብቲ ኣጋጣሚ ፕሬዚደንት መስዑድ ፐዘሽኪያን ሃገሩ ብጉዳይ ወተሃደራዊ ዓቕማ ፈፂማ ከም ዘይተዝትያ ነፂሮም። መራሕቲ ኢራንን ፓኪስታንን ንዝርከብ ዘካየዱ ግጭት ኢራንን ኣሜሪካን ብ28 ለካቲት ካብ ዝጅምር ንድሓር እዚ ናይ ፍለማ እዋን እዮም። ቱርክን ፖላንድን ትማሊ 23 ሰነ ቁጠባውን ወተሃደራውን ዝምድና ንምድንፋዕ ቃል ኣትያን። ስምምዕ ዝተበፅሐ ኣብ ቱርኪ ምብፃሕ ዝፈፀመ ፕሬዚደንት ፖላንድ ካሮል ናቮኪ ምስ ፕሬዚደንት ረሲብ ጣይብ ኤርዶጋን ኣብ ከተማ ኣንካራ ኣብ ዘካየዶ ርክብ እዮም። ክልቲኦም መራሕቲ 10 ቢልዮን ዶላር በፂሕኒ ዘሎ መጠን ንግዳዊ ምልዋጥ ሃገራቶም ናብ 15 ቢልዮን ዶላር ንምዕባይ ተሰማሚዖም። ፕሬዚደንት ኤርዶጋን ኣብ ዝሃቦ መግለፂ ቱርክን ፖላንድን ኣብ ፀጥታ ኤውሮጳ ወሳኒ እጃም ዘለዎን መሻርክቲ ኔቶ ከም ዝኾና ብምሕባር ምትሕብባርን ንምስፋሕ ብቐፃሊ ስርሓ ከም ዘለዋ ኣፍሊጦም። ብዘይካዚ ቱርኪ ምስ ኤውሮጳዊ ሕብረት ዘለዋ ዝምድና ንምምዕባል ኣብ እተካይዶ ዘላ ፃዕሪ ካብ ፖላንድ ንእትረኽቦ ዘላ ደገፍ ልዑል ምስጋና ኣቕሪቦም። ፕሬዚደንት ካሮል ብወገኑ ምትሕብባር ቱርክን ፖላንድን እስትራቴጂካዊ ኣገዳስነት ከም ዘለዎ ብምግላፅ ኣብ መድያት ፀጥታን ምክልኻልን እናዓበየን ዝኸይድ ዘሎ ሽርክነት መጊሶም። ፖላንድ ካብ ቱርኪ ንዝዓደገቶ ሰብ ኣልቦ ንፈርቲ መርኣያ ናይቲ ድልል ወተሃደራዊ ዝምድና ከም ዝኾነ እውን ገሊፆም። እዚ ከምዚ ንከሎ ክልቲኦም ፕሬዚደንታት ኩናት ዩክሬን ብዲፕሎማስያዊ መዳይ ንምፍትሑ ከም ዝሰርሑ እውን ቃል ኣትዮም። መንግስቲ ኪባ ነቲ ኣሜሪካ ኣብ ልዕሊ 5 መንግስታውያን ትካላትን ኣባላት ስድራ ፕሬዚደንት ኪባ ነበር ራውል ካስትሮን ዘዝደቐቶ ሓድሽ እገዳ ብትርክ ኮኒንዎም። ሚኒስተር ጉዳያት ወፃኢ ኪባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለፂ እቲ ስጉምቲ መቐፀልታ ናይቲ ን10ታት ዓመታት ኣብ ልዕሊ ሃገሩ ፀኒዒ ዘሎ ቁጠባዊ እገዳ ከም ዝኾነ ብምሕባር ንህዝቢ ኪባ ንምቕፃዕን ቁጠባዊ ሃገሩ ንምድኻምን ዝዓለመ ከም ዝኾነ ወቒሶም። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሪብዮ ኣብ ልዕሊ ህዝቢ ኪባ ገበን ይፍፀም ከም ዘሎ እቲ ሚኒስተር ብተወሳኺ ወቒሶም። ኣሜሪካ ካብ 1962 ኣትሒዛ ኣብ ልዕሊ ኪባ ኣዝዲቓቶ ብዘላ በይናዊ እገዳታት ኣብ ልዕሊ እቲ ሃገር ንያስታት 1 ትሪልዮን ዶላር ቁጠባዊ ክሳራታት ከም ዘውረደ እዮም ፀብጻባ ዝጠቕሶም። ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት እቲ እገዳ ብከቢድ ካብ ዝተሃስዮ እዮም። መንግስቲ ኪባ እቲ እገዳ ክልዓል ዝቕርቦ ዝፀንሐ ተደጋጋሚ ፀውዒታት ዛጊድ ሰማዕ እዝኒ ከም ዘይረኸበ ፀብጻባት የረድኦም።

عطوقات أبز حلف السالستي أبز مأكلاي نيجيريا بزكاير ومتقعتي بوحدو عسرا سلاموان سبات كمت قتلو سم زيت ستات هاجر حبيرم زاقيت حلفنت نايت متقعتي زوسدا أكال يلن بوليس نيجيريا نت متقعتي زفت صموت ورطرات نمحز سرحيت يكاير كمزولون حبيرم أبز مأكلاي نيجيريا شبراوان زفت صمو متقعتتات نعبي متقمزولو تسبتساباتي حبرم እዚ ከምዚን ከሎ ሰራዊት ናይጀርያ ኣብ ክፍለ ሃገር ቦርኖ ብዘካየዶ ሰርሒት ብዕጡቓት ጀሆ ተታሒዞም ዝፀንሑ መብዛሕትኦም ቆልዓ ሰበይቲ ዝርከብዎም 47 ሰባት ናፃ ከም ዝለቐቐ ኣፍሊጦም። ፕሬዚደንት ሰሜን ኮርያ ኪም ጆን ኡን ሃገሩ ከም ወናኒት ኒክስሌሳዊ ኣፅዋር መጠን ግቡእ ቦታ ብምሓዝ ኣበርክቶ ክትገብር ከም እትደሊ ኣፍሊጦም። ፕሬዚደንት ኪም ነዚ ዝገለጸ ካብ 20 ክሳብ 22 ሰነ ኣብ ዝተኻየደ ኣኼባ ማእከላይ ኮሚተ ናይቲ ስልጣን ሒዙ ዘሎ ሰልፊ ሰራሕተኛታት ሰሜን ኮርያ እዮም። ኒክሌሳዊ ዓቕሚ ሃገሩ ምዕባይን ምስፋሕን ነቲ ዘይግመትን ዝተሓላለኸን ዓለማዊ ፀጥታ ኩነታት ንምምካት እቲ እንኮን ቅኑዕን መንገዲ ከም ዝኾነ ፕሬዚደንት ኪም ኣነፂሮም። ብዘይካዚ ኣሜሪካን ደቡብ ኮርያን ዝተዋሃደ ኒክሌሳዊ ዓቕምን ብቐፃለ ብምዕባይ ንፀጥታዊ ኩነታት ሓውሲ ደሴት ኮርያ ኣብ ሓደጋ የእትውኦ ከም ዘለዋ ብትሪ ወቒሶም። ኒክሌሳዊ መደባታ ንግዳማዊ ተፃብኦ ብሓፈሻ ካብ ኣሜሪካን ደቡብ ኮርያን ክመፃኒ ዝኽእል ወተሃደራዊ ስጋኣት ድማ ብፍላይ ንምምካት ወሳኒ ተራ ከም ዝህልወ እያ ሰሜን ኮርያ ትገልጽ። ካብ 2006 ክሳብ 2017 6 ኒክሌሳዊ ፈተነታት ዘካየደት ሰሜን ኮርያ ኣገዳሲ ምዝኸውን ተወሳኺ ኒክሌሳዊ ፈተነታት ከተካይድ ከም እትኽእል እያ ከጠንቀቐ ጸኒሓ። ህንድን ቻይናን ብ22 ሰነ ኣብ ምምዕባል ክልተኣዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን። እዚ ዝተገልጸ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩን ኣማኻሪ ሃገራዊ ድሕነት ህንዲ ኣጂት ዶቫልን ጎኒ ጎነቲ ኣብ ከተማ ኒው ደልሂ ህንዲ ዝተቓንዐ መበል 16 ኣኼባ ኣማኸርቲ ሃገራት ድሕነት ኣባል ሃገራት ብሪክስ ኣብ ዘካየድዎ ርክብ እዮም። ክልቲኦም ወገናት ኣብ ዝምድና ሃገራቶም ንዝተረአየ ምዕባለታትን ደባዊ ወጥሪ ብሰላማዊ መንገዲ ንምፍታሕን ዝግበር ዘሎ ጻዕርታትን ገምጊሞም። ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ኣብ ዝሃቦ መግለጺ ኣብ መንጎ ሃንገሩን ህንድን ተቋሪጹ ዘሎ ናይ ዘተ መድረኻት ዳግማይ ክጅምር ከምኡ ውን ኣብ ጽላታት ንግዲ ፋይናንስ ሕግን ካልኦት መድያትን ዝካየድ ምትሕብባር ክሰፍሕ ጸዊዖም። ብዘይካዚ ክልጤን ሃገራት ንርብሓታት ሓደ ሕደን ክኽብራን ተኣፈፍቲ ጉዳያት ብጥንቃቐ ክሕዛናት ተሓሳሲቦም። መራሕቲ ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ወርሒ ጥቅምቲ 2024 ኣብ ዘካየድዎ ርክብ ኣብ መንጎ ሃገራቶም ዘሎ ደባዊ ምስሕሓብ ንምፍታሕ ከም ዝተረዳድኡ ዝዝከር እዮም። ሩስያ ኒክሌሳዊ ኣፅዋር ዝስከማ ስትራቴጂካውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባረንት ሳብሪራ። ሚኒስተር ምክልኻል ሩስያ ኣብ ዘውፅኦ መግለጺ እተን ደብደብቲ ነፈርቲ ብናይ ኩናት ነፈርቲ ተዓጂበን ንልዕሊ 16 ሰዓታት ከም ዝበረራን ኣብ እዋን በረራ ነዳዲ ንምምላእ ልምምድ ከም ዘካየደን ሓቢሮም። እቲ በረራ ብመሰረት ሃገራዊ ሕግታት ከም እተኻየደን ንኻልኦት ሃገራት ባዕሉታት ከም ዘይጸሉን እቲ ሚኒስትሪ ብተወሳኺ ኣነጺሮም። ሩስያ ኣብ ክልል ኣየር ኣርክቲካዊ ውቅያኖስ፣ ኣትላንቲካዊ ውቅያኖስ፣ ሰላማዊ ውቅያኖስ፣ ጸሊም ባሕርን ባሕሪ ባልቲክን ተመሳሳሊ በረራታት ከተካይድ ምጽናሓ ጸብጻባት የረድኦም። ሩስያ ጥራይ ዘይኮነት ኣሜሪካ እትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካይዳ ይጥቀስ እዮም። መንግስቲ ካናዳ ኒክሌሳዊ ጸዓት ሃገሩ ንምዕባይ ዝዓለመ ሓድሽ ስትራቴጂ ከም ዘውፀ ብ22 ሰነ ብወግዒ ኣፍሊጦም። እዚ ብሚኒስተር ጸዓትን ባህርያዊ ጸጋታትን ቲም ሆጅሰን ዝተመርሐ ዝወፀ መደብ ኣብ ውሽጢ 15 ዓመታት ክሳብ 10 ዓበይቲ ኒክሌሳዊ መመንጨዊ መደብራት ንምህናፅ ዝዓለመ እዮም። ክልተ ካብቶም መመንጨዊታት ክሳብ 2030 ዝተረፉ ድማ ክሳብ 2040 ክህነፁ መደብ ተታሒዙሎም። እቲ መደብ ልዕሊ 100 ቢልዮን ዶላር ወፃኢታት ክሓትት ከም ዝኽእል እውን ተኣሚቶም። ኣብዚ እዋን እዚ ኒክሌሳዊ ጸዓት ኣስታት 13 ሚታዊት ካብ ቀረብ ሓይሊ ኤሌክትሪክ ካናዳ ከም ዝሽፍን ጸብጻባት ይሕብሮም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ባይቶ ዞባ ማእከል ኣብ ዲጋ ቶኮር ልምዓታዊ ንጥፈታት ንዘሰላስሉ ዘለዉ እንግዶስ ወዲቦም። ኣብ ንኡስ ዞባ ፎርቶ ሳዋ ክረምታዊ መሬት ሕርሻ ንስድራ

ቤታት ተዓዲሎም ኤርትራውያን ነበርቲ ዝተፈላለያ ሃገራት መደባ ዝኽረሓበን ወዲቦም ኢራንን ዑማንን ብዛዕባ መጻኢ ምሕደራ መጻብ ብሆርሙዝ ዝቲ ሓበራዊ ሓይሊ ዕማም ንምቓም ተሰማሚዐን ቱርክን ፖላንድን ቁጠባውን ወተሃድራውን ዝምድነአ ንምድፋዕ ቃል ኣትየን መንግስቲ ኪባ ነቲ ኣሜሪካ ኣብ ልዕሊ መንግስታውያን ትካላት ንዘዝደቐቶ ሓድሽ እገዳ ብትሪ ኮኒንዎም ዜና ተዛዚሙሎ ብሩኽ መዓልቲ

ኣንጸባሪቑ። እዚ ሓላው ርዳት ኣብ ዘግጥም 8 ፈተነታት ኮሎምብያ ዘምከነ ኮይኑ እተን 5 ኣብ ቀዳሞት 20 ደቓይቕ ዝድሓነን እየን። በዚ ድማ ድሕሪ 1998 ሓላው ርዳት ኣርጀንቲና ዋረን ባረት ኣብ ውሽጢ 20 ደቓይቕ 5 ፈተነታት ዘድሓነ ናይ ፈለማ ሓላው ርዳት ኮይኑ ኮሎምብያ ኣብ ዝቕፅል ፀወታ ምስ ፖርቹጋል ማዕረ ምስ እትፈላለ ንምድባ መሪሓ ክትሓልፍ ትኽእል እያ። ብኣንጻሩ ኮንጎ ናብ ዝቕፅል ዙርያ ክትሰግር ተስፋ ክህልዋ ዝኽእል ኣብ ሳሳይ ፀወታ ንኡዝበኪስታን ናይ ግድን ክትስዕራ ክትሕተት እያ። ኣብዛ ግጥም 10ይ ናይ ዋንጫ ዓለም ፀወቱ ዘካየደ ጄምስ ሮድሪገዝ ምስ ካርሎስ ቬልድራማን ፍሬዲ ሪኮንን ብማዕረ ንኮሎምብያ ኣብ ዝበዝሐ ግጥማት ዋንጫ ዓለም ዝወከለ ተፃወታይ ኮይኑ ንሸውዓይ ግዜ ኣብ ዋንጫ ዓለም ትሳተፍ ዘላ ኮሎምብያ ኣብ ክልተ ተኸታተልቲ ናይ ምድብ ግጥማት ክትዕወት ንካልኣይ ግዜ እዩ። ኮሎምብያ ኣብ ውድድራት ዋንጫ ዓለም ኣንጻር ኣፍሪቃውያን ሃገራት ኣብ ዘካየደቶ 5 ግጥማት ሓንሳብያ ብካሜሮን ኣብ 1990 ረቲዓ ንዝተረፉ 4 ግጥማት ዓዊታት ኣለዉ። ነዚ ምድብ ኮሎምብያ ብ6 ነጥቢ ቀዳመይቲ ኮይና ትቕልሶላ። ፖርቹጋል ብ4 ነጥቢ ትስዕባ፣ ኮንጎ ብ1 ነጥቢ ሳልሰይቲ፣ ኡዝበኪስታን ድማ ብባዶ ነጥቢ ራብዓይ ተርታሒዛላ። ካብ ኣባላት ምድብ 12 ወናኒት ዝዓበየ ሊግ ዓለምና እንግሊዝ ኣንጻር ኣፍሪቃዊት ሃገር ጋና ኣብ ዘካየደቶ ግጥም ብዘይሸቶ ባዶ ባዶ ተፈላለየን። እዘን ክልተ ሃገራውያን ጋንታታት ብምሉእ 3 ነጥቢ ናብ ዝግጥም ዝኣተዋ ኮይነን ሓንቲአን ካብ ዝግጥም እትዕወት ብቐጥታ ኣብ ዝቕፅል ዙርያ ዘሳትፋ ትኬት ትቆርፅ ብምንባራ ብጥንቃቐ ዝተፀወተ ፀወታ ነይሩ ክበሃል ይከኣል። ተፃወቲ እንግሊዝ ነቲ ልዑል ናይ ምጥቃዕ ተፀዋርነትን ውዳበን ዝነበራ ጋና ዕላሙ ዝሓለወ ፈተነ ከተካይደሉ 57 ደቃይቂ ወሲዱላ። ጋና ኩዕሶን ተፃወቲ እንግሊዝ ብምሃብ ብመልሰ መጥቃዕትያ ክትፃወት ክኢላ ዋላ እኳ ዓወት ኣይተመዝግብ ምስ ህሉ ናይ ፊፋ ደረጃኣን ደረጃ ተፃወታን ኣብ ዝግጥም ረቢሓ ወፅያ ክንብላ ንደፍር ጋና እያ። ኣሰልጣኒ እንግሊዝ ቶማስ ቱሸል ካብ ቡካዮ ሳካ ብተወሳኺ ንሞርጋን ሮጀርስን ኤብሬቼ ኤዘን ፋልማይ ናይ ዋንጫ ዓለም ፀወቶም ንምክያድ ካብ ወንበር እኳ እንተለኣኾም ብቶማስ ፓርተይ ዝድገፍ 5 ዝቕፅሩ መስመር ምክልኻል ጋና ግን ንተፃወቲ እንግሊዝ ዝያዳ ናብ ሸቶ ዝቐረባ ዕድላት ክፈጥሩ ፍቓደኛታት ኣይነበሩን። ኣብ ቀዳማይ 45 ደቂቓ ኣብ ሳልሳይ ርብዒ ኣንጻር ጋንታ 104 ኩዓሳስ ዝተቐባበለት እንግሊዝ ድሕሪ 1966 ክንዲዝ ኣከል ቁፅሪ ኣብ ሳልሳይ ርብዒ ኣንጻር ጋንታ ተቐባቢላ ዕላሙ ዝወቕዐ ፈተነ ክገበረት ዝወፀት ፋልሜይቲ ጋንታ ኮይና እንግሊዝ ኣብ ውርድራት ዋንጫ ዓለም 23 ግዜ ማዕረ ተፈላለያ። ካብዚ እቲ 13 ብዘይሸቶ ባዶ ባዶ ዝተዓፅወ እዩ። ክልቲኡ ኣሃዛት ድማ ቅድሚ ሕጂ ብዝኾነ ሃገር ተበፂሑ ኣይፈልጥን እዩ። እንግሊዝ ነዛ ግጥም 78.8 ሚዛን ፀወታ ብመሓዝያ ወዲኣቶ። ቁፅርታት ዋንጫ ዓለም ካብ 1966 ክትሓዝ ካብ ዝጅምር እንግሊዝ ኣብ ሓደ ግጥም እታ ዝያዳ ሚዛን ፀወታ ዝሓዘትን ክንዲዝኣከል ቁፅሪ ሒዛ ድማ ሸቶ ከመዝገበት ዝወፀት ፋልሜይቲ ሃገር ኮይና። ካብ ኣባላት ናይ ዝምድብ ክሮሽያ ኣንጻር ፓናማ ኣብ ዘካየደቶ ግጥም ሉካ ሞድሪች መበል 200 ኣህጉራዊ ፀወቱ ኣብ ዘካየደሉ ምሸት ክሮሽያ ካብ ተቐይሩ ዝኣተወ ኣጥቃዓይ ኦሳሱና ኣንተ ቡዶሚር ኣብ መበል 54 ደቂቕ ብዝቆፀረታ ሸቶ ነታ ብቕልጣፈ ዝነበሮ መጥቃዕታ ኣሸጊራታ ዘምሴየት ፓናማ ሓደ ባዶ ረቲዓ ናብ ዝቕፅል መድረኽ ናይ ምሕላፍቲ ኩለታታ ህይወት ዘርኣትሉ። ንመዕወት ሸቶ ክሮሽያ ዘመዝገበ ቡዶሚር ንብሩኖ ፔትኮቪችን ሎቪየር ማየርን ተኸቲሉ ንክሮሽያ ኣብ ውድድራት ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበላ ሳልሳይ ተፃወታይ ኮይኑ በዚ መሰረት ንምድብ 12 እንግሊዝ ብ4 ነጥቢ ብ2 ፀብለልታ ሸቶ ቀዳሚቲ ብምዃን ትቕልሶላ። ጋና ሚስ እንግሊዝ ብማዕረ ብ4 ነጥቢ ብ1 ፀብለልታ ሸቶ ትስዕባ ክሮሽያ ብ3 ነጥብን 2 ናይ ሸቶ ዕዳን ሳልሴቲ ፓናማ ድማ ብባዶ ነጥብን 2 ናይ ሸቶ ዕዳን ራብዓይ ተርታሒዛላ። ግጥማት ዋንጫ ዓለም ካብ ሎም ምሸት ጀሚሩ ብሳልሳይ ናይ ምድብ ግጥማቱ ቀፂሉ ክካየድ እዩ። በዚ መሰረት ስዊዘርላንድ ኣንጻር ካናዳ፣ ቦዝኒያ ኣንጻር ቀጠር ኣብ ተመሳሳሊ ሰዓት 10 ሞሮኮ ኣንጻር ሃይቲ፣ ብራዚል ኣንጻር ስኮትላንድ ሰዓት 1 ደቡብ ኣፍሪቃ ኣንጻር ደቡብ ኮርያ፣ ቼክ ሪፓብሊክ ኣንጻር ሜክሲኮ ድማ ሰዓት 4 ለይቲ ጸወተን ከካይዳየን። ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ ምስ ተርፍ ምረባት ኤርቲቪ ሓድገኩም ብወገነይ ሰላም።

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሮ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግመ ህንፀትን ኤርትራ ኣብ ዓሚቑን ተሪርን መሰረት እዩ ተሰሪቱ። ዓበይትን ፅኑዓትን ዓንድታት ድማ ኣቑይሞሞ። ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምፃእካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግሚ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንኡ ንዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግመ ህንፀትን ልምዓትን ብመሰረትን ስራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንክህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕፅምትን ዝተቐለመ ኤርትራዊ መንነት ወኒነየ ክብል ከኣለ። ኤርትራዊ ወረቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ። ምዝገባ ዜግነትን ምዕዳል ወረቐት መንነትን ክንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዝኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሉቕ ዝተነፍጎ መሰል ብመሪር ተጋድሎን ከቢድ መስዋእትነትን ምስ ረጋገፀ ነቲ ዝኣመነሉን ኣቐዲሙ ዘን ረፈረንድም ንምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ምፅፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪክ ብዕንቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቓሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ ምህናፅ ሃገርን ሃገራውነት እውን ናይ እምነ ኩርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፊ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፍቶም ብኣዘራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሑሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት ኣስታት 4 ሚልዮን ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጣይሶም ቅድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚ ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምቲ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንኣሽቱ ንብረት ሸይጡ

ዝመፅእ ማለት እዩ። እቲ ካልእ ክፋል ከዓ እቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅእ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ ሰለስተ ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየዝተማቐረ መቐረት ናፅነት ክግምግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍለ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን መሪርን እዩ። ኣብቲ ናይ 30 ዓመት መሪር ተጋድሎ ሓፊስ ደንፈሲሱ ዓፅሚ ሓቂ ተቐቢሩ ኮታ ልዕሊ 65 ሽሕ ተጋደልቲ ተሰውዮም ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደዋ ይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለፂ ሓበንን ኩርዓትን ጥራይ ዘይኮነ መነፀሪ ትርጉም ናፅነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ፀይሩ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕፅል ኣሎ።
1: ብሰለስተ መድረኻት ክገልፆም ደለኹ። ንኣብነት እቲ ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም እቲ መዐቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኸ ሂወት ሓቲታቶም ሂወቶም ናፅነት ከዓ ምፅኦም ሕጂ እቲ መዐቀኒ ዝበለፀ መዐቀኒ እሱ ብድሕሪ ቀፂሉ ናፅነት መፅኡ እንደገና እውን ትርጉም ናይቶም 65 ሽሕ ዝሓለፉ ትርጉም ክህልዎ እንተኮይኑ ናፅነት ክትዕቀብ ኣለዋ። እሱ ድማ እቲ 10,000 መንእሰይ ዝሓለፈ ነቶም ናይ ዝሓለፉ 65 ትርጉም ሂብዎ ዓቂብዎ ንሕና ከዓ ናይዞም ክልቲኦም ድምር ሃገር ተሓተና ደላ ሕቶ ንምልስ ኣለና ዶ ታያ ክትሓተና ሃገር ኣብ ምዕባለ ዘላ ሃገርና ሕዚ ብኩሉ እንትኑ ብቑዕ ዝኾነ መንእሰይ እያ ክትሓትት

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብረታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕወራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቆሞ ቅርፂ ኣወራድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ። ነፍሲ ወከፍ ሚኒስትሪ፣ ኮሚሽን፣ ኮርፖሬሽን እውን ንዝቆማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን። ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ኣብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓብ ህንፃ ክኸውን ክኢሉ

0: መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግፅ ብምትከል እዩ ዝሰርሕ። ኣብ ፅባሕ ናፅነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝስራሕ ኣህዱታት ህንፃ ኣቢሉ እውን መስመር ፅርጊያ ሃኒፁ ጎቦታት ቀዲዱ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልትታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ፅሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊፁ ቀረብ ዝስተ ማይ ንምውሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኮረ ዓበይቲ ስራሕ ከሰላስል ተረእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምልኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ እንትኡ ብቑዕ ካውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግሚ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተኩሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮ ምእንቲ መደባት ክረምታዊ ማእቶት ወዲቡ። ብዓብኡ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም ኣብ ሰፊሕ ሃገራዊ መደብ ብበቓዓት ዝዋስኡ መንእስያት ብመደብ ሃገራዊ ኣገልግሎት ሃኒፁ።
1: ሃገራዊ ኣገልግሎት ከምዚ ድሕሪ ናፅነት ዝመፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ ኣምሲልካ ምርዱ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ክገልግል ኢሉዩ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
0: እቲ ኣብ 1992 ተኣውጁ ኣብ ሓምሌ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓኑት ህንፃ ሃገር ይኮይኑ፣ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ወልታ ስራሕ ክኾኑ ዘሪኹ፣ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ። መደባት ሃገራዊ ኣገልግሎት ምስጢር ጽንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጃውን ዕማማት ሃገር እዩ።

ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ፅላት ክስርሓሉ ክኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ስሪጹሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኽኢልዎ ንተጸባይነት ወጊድ ክብል

0: ግዜ ኣይወሰደን። ረድኤትን ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ። በቲ ካልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒጹ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ናታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅኢ ኣሎ። ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስራሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐቲ ሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓባራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓባራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል። ኣብ ቀዳሞት ዓመታት ናፅነት እውን ብመትከል ከም ዝሰርሓሉ ኣረጋጊፁ፣ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ፣ ካብኡ ሓሊፉን ንሕጋዊ ውሳነ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊፁ። እቲ ምስ የመን ዘጋጠመ ሕተዋንነት ደሴታት ዝቑል ሓድሽ ዝሰረአየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 1992 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊ ልዝብን ልቦናን ሒዙ ናብ ዳንነት ኣብፅሕዎ። ኣብ 1995 ንውሳነ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ። ኢትዮጵያ ብምስምስ ዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሃቐነ እውን እንተኾነ ብዓቕልን ልዝብን ብሕግን ውሳነ ቤት ፍርድን ናብ መዓልሞ ከብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ።

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለ ዝኾነ ከዓ መንግስቲ ኤርትራ ኣብ 1997 ናይ ገዛ ርእሱ ባጢራ ዘሕተመ ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሑስ ባጢራኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ዋርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ ቁጠባዊ ስነ ኣእምራዊ ፖለቲካውን ወተሃደራውን ዓቕሚ ክጐልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ኸዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፂ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንኣቶም ካኣቶም ክብርታት ክንሕዞም ክንክእል ኣለና።

0: ቱታ ቱታ ቱታ ወዲ ሃገር ወዲ ኣናብስቲ ወዲ መሬት ስሙር ንሕዛእቲ ሽግና ንበሽግ ዞም ወነንቲ ዝተመንዝዓት ብሃይሊ ዓመፅቲ ቱታ ቱታ ቱታ ኣይኮነን ንፈቐራ ንጃህራ ንቐልሲዩ ንምምላስ ባንዴራ ተላዓል ጎበዝ በዓል ስሑል ጩማራ ሽገ ይበሃላሉ ሽግዛ ኤርትራ ቱታ ቱታ ቱታ
1: ድምፂ ክራር ዶ ሰሚዐ ሓቀ
2: ወረ ምስ ደበልዩ እዩ ዝሃምም ድምፂ እውን ነይርዎ
1: ጎዴ ፈላ ሕጂ ነገር ተኣጉዳ
2: ክላ እንታይ ነገሩ ክራር ተተሃረመ ደበላ ተተደበለስ እንታይ ከይገብር እዩ
1: ኣይተዓሽው ሓንቲ ደርፊ ህዝቢ እያ ትቐይር ሓንቲ ግጥሚ ዓለም እያ ተናውፅ ጥበብ ሓይሊ ኣለዎ ድምፂ እዛ ክራር ከይሰዕረረ ክንዓብሶ ኣለና ንዕነ
2: ካብ በልካ ነኺድ

0: ሰብ ድሓን ዲኹም?
1: ሰብ ድሓን ኢና። እዚ መሬት ድምፂ ሓርነት ብኣፍ ጥበባውያን የቃላሕ ኣሎ። ሓዳሞ መልእኽትታቶም ብፍቕሪ መኻንዮም ኣብ ዜማ ቐርቂሮም ይድርግሑ ኣለዉ። ንሕና ድማ እጃምና ኸነልዕል ኢልና ኢና መጺና።
2: ግርም ዘረባ እዩ። እንታይ ኹም ሰሚዕኹም?
3: ገለን ንኸይንፈላለየ ኣስላማይ ክስታናይ፣ ገለን ሉላ፣ ገለን ድማ ብጥሪያ ሃገረይ ዝበለ ተዘኪሩ ነብር ብሉ ኣለዉ። ንሕና ድማ ክንደኦም እኳ ተዘይሓደምናስ ምትኳስ ዝኾይኑ ስእን ኢልና መጺና ኣለና።
2: መርሓባ። እዚ መድረኽ መድረኽ ቃልሲ እዩ። እዚ መድረኽ ቃልሲ ፍርቁ ኩናት፣ ፍርቁ ከዓ ጥበብ እዩ። ኣብቲ ኩናት እውን ጓይላ ኣሎ ወይና ጽንዓትን መኸተን ሃያበሉ ሰዓቡን እዩ።

0: ኣይኮን ተረኺቡ ኢ ዳ ዛዕጥቂ ቐልዒልካያ
1: ኣንቲ ወገ ሎሚ ድኣ ዝበሃል መል እዩ ግደፍ ኣብ ዝቓልዕ ጎልጎል ጉልባበይ ቀሊዐ ዝጋደለሉ ዘለኹ ሜዳ ትማል እኳ ኣብ ከስዕ ጸላእ ኮይኖም እናተሃድኑ ዝዘመሩላ
0: ኣነ ድምፃ ክሰምዕ ከለኹ ፍሉይ ባህታ እያ ትፈጥረለይ ዳርጋ እዚኣያ ንሜዳ ክወፅ ደፋፊኣ ትንተልኩስ ምግናን ኣይኮነን
1: እ ወገ ንዕባ መስል ደራሲ ሓልውይ ኣነ መለይ ክድረፍ ምስ ሰምዓ ኩየን ሜዳ ነፊፀ ተበልኩስ
0: ካብ ዝፈራሕክዎይ ወፃኹን ርኢኻ ከምዚኣ ቀዲሕክ ከይትብለኒ ፈሪሐ እንዳኣለይ ሸዓይለ ዘይነገርኩኻ እምበር ኣነ እውን እኮ ኣጋቡ ዝዓድና ኣብ ሩባን በረኻን ሓምራ ላሜ መፅያ ብለይቶ ኢሎም ክደርፉ ምስ ሰምዓከ ጓሳ ሓምራ ክኸውን ንሜዳ ወፅ በላ ድኣ ተብትባ
1: ወረ ወደያይ ዝሓደማ ግጥምላ ዜማ ክገብረላ የ መፅኡ ዘለኹ ከይትዛረብ ስቑ ኢል ክስምዐ
0: ኮይሶም እሞ ክእለ የልካ ዶ
1: ኮፍሱኹፍ ዳኣ በለ ድሓድካ ርእቶባ ክትብና
0: ሕራይ ግርም ካብ በልካ ድኣ ንብል

0: ኣብዝ ሓለፈ መደብና ምስ ምሕራር ሰሜናዊ ምብራእ ኣሰሓላፍ 1984 ህዝባዊ ግንባር ሰፊሕ ገማግም ባሕሪ ድሕሪ ምቁፅጻሩ ባሕርያ ዝሰፍሐ ናይ ስራሕን ምንቅስቓስን ዕድል ከም ዝረኸበ ኣብያት ዕዮ ምግፋፍ ዓሳን ንግድን ዝኣመሰለ ትካላት ድማ ብዝለዓለ ናህሪ ይሰርሕ ምንባሩ ርኢና። ባሕርያ ክሳብ ዝንጠቕሶ ዘለና ግዜ ኣብ ምጓዓዝን ምስ ቁጠባዊ ጉዳያት ዝተኣሳሰረ ንጥፈታት ኣብ ምክያድን ጥራይ ተሓፂሩ ነይሩ። ጸላኢ ዋላ እኳ ካብቲ ሒዝዎ ዝነበረ ገማግምን ባሕርን ተጸሪጉ እንተወፀ ነቲ ዝተመንዝዖ ቦታታት ብማዕዶ ብመርኸብ ኩናት እናተመላለሰ ካብ ምድብዳብን ኣብ ባሕሪ እውን ንጉዕዞ ጀላቡ ህዝባዊ ግንባር ንምቁፅጻር ቀጻሊ ወፍሪ ካብ ምክያድን ኣየቋረፀን። ነቲ ብጸላኢ ዝካየድ ዝነበረ ናይ ባሕሪ ኩናት ንምግታእ ብቐንዱ ድማ ምስ ምውናን ሰፊሕና ጻማያትን ደሴታትን ማርሳታትን ህዝባዊ ግንባር ነቲ ዕድልቲ ተጠቒሙ ድሮ ተመስሪቱ ግን ከኣ ገና ኣብ ቁጠባዊ ንጥፈታት ጥራይ ተሓጺሩ ዝንቀሳቐስ ንዝነበረ ባሕርያ ካብዚ ግዜ እዚ ጀሚሩ ናብ ሓደ ወተሃደራዊ ሓይሊ ተቐይሩ ገማግሙን ባሕሪ ንኽሕሉ ባሕርያ ናብ ሓይሊ ባሕሪ ክቕየር ተወሲኑ። ካብቲ ግዜ እቲ ድማ ሓይሊ ባሕሪ ዝብል ስም ለቢሱ ንሓድሽ ዕማም ተበጊሶ።
1: ሕጂ እንታይ ዝውስኽ ዘሎ ኣብቲ ናይ ቀደም ዕማማት ናቱ ሓደ ወተሃደራዊ ኣሃቱ ክቐውም ኣለዎ መሰረት ክንፀፍ ኣለዎ ስለ ዝተባህለ እዞም ኣብ ሰዋክን ዝነበሩ ብፆትና በዓል ካሬካሬ በዓል ወዲቓላቲ ምስኦም ዝነበሩ ውሱናት ኣባላት ንሳቶም ናብ በሪጠ መፂኦም ማለት እዩ። ንሕና ከዓኒ ካብ ሜዳ ከምቲ ዝገለፅኩል ከዓኒ ስጋብ ወርሒ 784 ኣብ ሓይሊ ባሕሪ ቅድሚ ምምፀይ ኣብ ከቢድ ብረት እየ ነረ፣ ኣብ ታንከኛ ነረ፣ ኣብ መዳፍዕ ነረ። ስለዚ ዳርጋት ኣገልግሎት ናተይ ኣብ ከቢድ ብረት እየ ነይሩ። ድሕሪኡ ግን እዛ መደብ እዚኣ ክትብገስ ስለ ዘለዋ ስለዝተመደበ ማለት ተፀዊዕና ምስ ኣነን ካልኦት ብፆተይን ኣብቲ መደብ ከም ዝሳተፍ ተገይሩ ማለት እዩ።
0: እዚ ሓይሊ እዚ ክምስረት እንከሎ ዝኾነ መበገስ ዓቕሚ ይነበሮን። ክምስረት ስለ ዝነበሮን ኣብ መስርሕ ክዓቢ ምዃኑን እምነት ናይቲ ውድብ ስለ ዝነበረ እዩ ኣበጊስዎ። ኣብቲ ፈለማ እዋን እንተወሓደ ገማግሞ ይሕሉ ይምሃርን ይድልድልን ነዝተደልየ ናይ ነዊሕ ዕላማ ድማ ይስርት። ብኸምዚ ድማ ገማግም ባሕሪ ኤርትራ ብሓድሽ ኣሃዱ ሓይሊ ባሕሪ ክሕሎ ጀሚሩ። እዚ ንሪዮ ዘለና ስእሊ ሓይሊ ባሕሪ ምስ ኣሃዱታት ከቢድ ብረት ኣብ ማርሳ ቆባዕ ዝተባህለ ቦታ ብውሱን መሳርሒታትን ራዳርን ንመረኸብ ኢትዮጵያ ኣብ ምሕላው ከሎ እዩ።
1: ኣብ ብሪጠ ምፅእ ምስ በልና በዓል ወደቓላት ኣብኡ ፀኒሖምና ኣብ ትሕቲ ሓንቲ ገረብ እያ። እዋኑ ከዓኒ ወርሒ ሸውዓተ እዩ። ወርሒ ፅላል የለ፣ ዝሑል ማይ የለ፣ ገለ የለ። ዝኾነ ዝግበር ነገር የለን። ላዕለዎት መራሕቲ ናይቲ ውድብ በዓል ወዲ ኣፈወርቂ በዓል ረመዳን ሓመኖር መፂኦም እቲ መደብ ገሊፆምልና ስለዚ ክንብገስኩም ምዃንና ስለዝተሓበርና ንሕና ውን ንህንጠየሉ ስለ ዝነበርና ሓደ ማለት ሓደ ወተሃደራዊ ሓይሊ ኣቑምና ንገመግምናን ንባሕርናን ሓደ መዓልቲ ክንቋፃፀሮ ክንክእል ኣለና። ክንደይ ግዜ ፀላኢ ፈንጣሕጣሕ ክብለሉ ነዚ ባሕርና።
0: ህዝባዊ ግንባር ኣብቲ ግዜ እቲ ሓይሊ ባሕሪ ክምስርት ዝተበገሰሉ ሰፊሕ ባሕርን ገማግምን ስለ ዝተቆፃፀረ ጥራይ ኣይነበረን። ምቁፅፃር ባሕሪ ንምምስራት ሓይሊ ባሕሪ ሰፊሕ ባይታ እኳ እንተፈጠረ ኪንኡ ግን ኣብ ኣተሓሳስባ መሪሕነት ናይቲ ውድብን ኣብ ኣእምሮ ነፍሲ ወከፍ ኣብ 1977 ኣብ ኩናት ባፅዕ ዝተሳተፈ ተጋዳላይን ሓደ ሕልሚ ነይሩ፣ ምምስራት ሓይሊ ባሕሪ።
2: እዚ ሓይሊ ባሕሪ ድሕሪ 77 ድሕሪ ተመክሮ ናይ ባፅዕ ድሕሪ 77 ንምትሎ እንትኾኑ ተታሒዛ ነራ ባና ብባሕሪ ዝተኸስን ንባሕሪ ዝሰርሕ መራክብ ስለ ዘይነበረና ኢና ድሕሪ ተመሊስና። ካብዚ ተመክሮ ድሕሪ ምንስሓብ ናይ ባፅዕ እቶም ዓበይቲ ሓለፍትና ግድነት ገለ ክነምህድ ኣለና ገለ ዝብል ነገር መፅኡ ካብ ሰዋክን ጋዕዝና ኣብ ከባቢ በሪት ዓስክርና ኣብ ሰራዊት ዝነበሩ ቅድሚ ሕጂ ነብ ዝነበሩ ኣባላትን ገለ መለን ባሕርንያን ዝበሃሉ ካብ ኣህዶታት ተሳሒቦም ናብ ሓይሊ ባሕሪ መፅኦም ካብኡ ናይ ባሕሪ ልምምድ ከነገብርን እዚ ማሪን ኮማንዶ ትበሃል ክንቀውም እቶም ሓሳብ ዝነበሮም ሓበሬታ ሂቦምና ቲ በሪታ ተኣኪብና ኣኪቦምና ከመይ ከም ንሰርሕ ኣባ ሕጂ ናይ ኣርባዕተ ሻልማን ብኣባህላ ናይ ባሕሪ ዘለዋ ክልተ ፋይበር ካብ ሓደ ዓርኪ ናብ ሱዳን ገዚና እዞም ፊታውራር ናይ ቤት መንሶራ ዝነኣሹ እዛ ሓምሳይ ክፍሊ ሳሳይ ክፍሊ ዝነበሩ እንዳወሰድና እቶም ዓበይቲ ባሕሪ እንዳመሃርዎም እቶም ንኣሽቱ ጀላቡ እቶም ንኣሽቱ ከም ዝሕዙ ፈተነታት ገርና ኣብቲ ፈተነታት ከ ተዓዊትና
3: ዳሕሪ ሓንቲ ተመክሮ ኣለሃ ኣነ ዘጋጠመትና ባዕለ ዝተሳተፍኩ ኣብዛ ናይ ንሓርነት ናይ ባፀ ብ77 ዝነበረሉ እዋን ሽዑታን ከኛ ኮይነ ኣነ ኣብዚ ናይ ሳሊና ይኣትየ ነረ ከም ታንኮኛ ታንከኛ ኮይነ ሳሊና ይኣትየ ነረ

0: ምስ ኣጥቃ ሓይሊ ስለዚ ኣብቲ እዋን እዚ ዘጋጥመና ዝነበረ ተቃውሞታት ናይ ፀላኢ ካብ መሬት ጥራይ ዘይኮነስ ካብ ባሕሪ እዩ ዝፍነወና ነይሩ ብባሕሪ ነይሩ ብኤር ነይሩ ብባሕሪ ብመሬት ነይሩ ስለዚ እቲ ቀንዲ ኣነ ዝዝከረኒ መርከብ ኤችኤምኤስ ኢትዮጵያ ትበሃል ካልኦት መራኸብ ከዓ ነይረን ኣብዚ ባሕሪ ኮይነን ንሰራዊትና ይድብድባና ነይረኖ ሽዑ ኣነ ሸዓ ዝከረኒ ሓይሊ ባሕሪ ነይሩና ተትኸውን እዚ ኩሉ ፀላእስ ከምዚ ገይሩ ላዕልን ታሕትን ክብል መይከኣለን ከምካሃሸና መይከኣለን ኣትሊስት እቲ ኣብ ባሕሪ ኮይኑ ዝድበና ዘሎ ፀላኢ ንዕኡ ዕንቅፋታት ክንፈጥረሉ ምክኣልና ማለት እዩ ስለዚ ሕጂ እዚኣ ዝዝከረኒ ኩሉ ግዜ ዝዝከረኒ ስለዝነበረት እዛ መደብ እዚኣ ኣነ ናይ ብሓቂ ክትብገስ ምዃና ምስ ተገልፀ ምስ ገለፁልና ናይ ብሓቂ ተሓጊትና
1: ድሌትን ዕላማን ጥራይ ስለ ዝነበረ ተበጊሱ ብዘይ መሳርሒ ብውሑድ ዓቕሚ ሰብ እቲ ክምስረተሉ ዝተመርፀ ቦታ ከይተረፈ ዝኾነ ይኹን ነገር ዘይነበሮ ከም ፍጡር ንኽትነብረሉ ሲትረፍ ካብቲ ሃፈፅታውን ዋዕን ገማግም ባሕሪ እትኽወለሉን ተፅለለሉን መዕቆቢ ኣብ ዘይነበረሉ በሪጠ ዝተባህለ ቦታ ኣብ ሌጣ ጎላጉልን ገማግም ባሕርን እዩ እቲ ወተሃደራዊ ሓይሊ ተመስሪቱ
0: ሕጂ ወተሃደራዊ ሓይሊ እንድና ከነቐውም እቲ ቀንዲ ዕላማ ትሕዝቶና ውሱናትን ተንጀለቡትአን በዓል ካሪካረ በዓል ደቕላተ ሒዞሞን ዝነበሩ ኣብ ሰዋከ ንሰኒየን መፅአን ንሕና ውን ምናልባት ገለ ሰለስተ ኣርባዕተ ገለ ንኸውን ቀደም ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ዝነበርና ምናልባት ባሕሪ ንፈልጥ ንኸውን ግን ንሕና ጥራይ ኣይኮናን ርዲኣ ንለሃ እቲ ዓቕሚ ሰብና ካብቲ ሒዞሞ ዝነበሩ ሒዞሞ ዝመፁ በዓል ወደቕላተ ካብኡ ክብክብል ኣለዎ ነቲ ዕላማ ኣብቲ ዕላማ ክዋስኡ ዝኽእሉ ሓድሽቲ ኣባላት መንእስያት ክመፁ ስለ ዝነበሮም እዞም ሰባት እዚኣቶም ካብቲ ወታደራዊ ሓይሊ ካብ እግረኛ ሰራዊት ማለት እዩ ካብ ነፍሲ ወከፍ ብሪጌዳት ተዋፂኦም መፂኦም ኣለው ናዎ ሕጂ እዞም ሰባት እዚኣቶም ባሕሪ እንታይ ከም ምዃኑ ኣይፈልጡን እዮም ኣብ ባሕሪ ከመይ ገይሮም ከም ዝጓዓዙ ኣይፈልጡን እዮም እዚ ንደልዮ ዘለና ዕላማ ከዓ ብከመይ ገርኖም ክወቕዕዎ ከም ዘለዎም ኣይፈልጡን እዮም ስለዚ ክንብገስ ከለና ሕጂ እቲ ቀዳማይ ዕላማ ናናእቲ ቀዳማይ ክንገብሮ ዝግባአና እንታይ እዩ እቲ ዘለና ዓቕሚ ሰብ ምስልጣን
1: ዝኾነ ይኹን መበገሲ ዘይነበሮ ድልዱል ሓይሊ ምቓም ቀሊል ኣይነበረን እቲ ኣብ ባሕሪ ክዋጋእ ዝተመርፀ ተጋዳላይ ናይ መሬት ውግድ እምበር ቅድሚኡ ይትረፍ ናይ ባሕሪ ኩናት ባሕሪ እውን ርእዩ ዘይፈልጥ እዩ ነይሩ እቲ ከዓጥቆ ዝግባእ ዝነበረ ኣፅዋር እውን ምስ ባሕሪ ዝሰማማዕ ምስ ሓደ ድልዱል ሓይሊ ባሕሪ ኢትዮጵያ ክገጥም ዝኽእሎ ክኸውን ነይርዎ እቲ ኣብ ግንባራት ዝካየድ ዝነበረ ወራራት እውን ነዚ ኩነታት ዝይፀሉ ብምንባሩ ሓይሊ ባሕሪ ከም ተዋግአ ኣኻዱ ክሳብ ዝፍልም ሰለስተ ዓመታት ዝወሰደ ምድላዋት ተኻይዱ ኣብ 1987 ከዓ ሓደ ድልዱል ብዓቕሚ ናይቲ ውድብ ማለት እዩ ኮማንዶ ሓይሊ ባሕሪ ቆይሙ
0: ኣብ 87 ውድባዊ ጉባኤ ማለት እዩ ድሕሪ ውድባዊ ጉባኤ ሓደ ድልዱል ሓይሊ ኮማንዶ ሓይሊ ባሕሪ ይቀውም ብምን እዩ ዝቀውም ዘሎ እዛ ሓይሊ እዚኣ ምሳና ዝፀንሐትን ካልኦት ካብ ኮማንዶ ባዶ 7 ዝነበሩን እዚኣቶም ከም ዝውሰኹ ናገለ ተገይሩ ተደሚሩ እዚ ሓይሊ እዚ ሓደ ድልዱል ኮማንዶ ሓይሊ ባሕሪ ብ87 ድሕሪ ወድባዊ ጉባኤ ይቀውም ማለት እዩ
2: እቲ ሓደ እቲ ተዋጋ ሃዱ ሓይሊ ባሕሪ እዩ ካብ ዝተፈላለየ ኣህቶታት ዝመፃ ቆይሙ ፀኒሑ ብሰለስተ ጋንታ እዩ እተን ሰለስተ ጋንታ ካብአን ንሳትን ብሓባር ንባሕሪ ዝምልከት ኣፍልጦታት ከም ናቪጌሽን ሲማንሺፕ ካልእን ዝኣምሰለአን ክመሃራ ፀኒሐናና እቲ ክፍልታት ናይ ሓይሊ ባሕሪ ብሓፈሽኡ ግን ዳርጋ ኣብ ቴክኒክን ኣብ ጀላዊ ናይ ሓፃዊ ምዕራይን ኣብ ቴክኒክ ናይ ጀላዊ ምዕራይን ምውፃእን ምውራድን ዝኣምሰለ ዝተፈላለየ ክፍልታት እዩ ነይርዎ ሰፊሒት ወታደራዊ ሓይሊ እዩ ዘይነበረ እምበር እቲ ከም ክፍልታት መሳርዓት ናይ ትካላት ሙሉእ ዓቕሚ ነይርዎ ይቲ ሓይሊ ባሕሪ ንሕና ተወሳኺ ዝመፃናሉ ከዓ ካባና

0: ኣስተልካ ፀኒሕኩ መጀመርያ ሌላ ምስ ባሕሪ መብዛሕቲ ሌላ ዝነበሮ ምስ ባሕሪ ነበረን እቲ ሌላ ዝነበሮ ምስ ባሕሪ ውሑድ እዩ ነይሩ ምስቶም ናይ ቅድም ኣብ ባሕሪ ብዙሕ ትምህርትታት ቀሲሞም ዝነበሩ ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ነበር ንሳቶም ዝተፈላለዩ ትምህርትታት ምሃብ ናቪጌሽን ሲማንሺፕ ከምኡውን ካልእ ተወሳኺ ትምህርትታት ኣብ ምውሳድ እዩ ነይሩ ስጋብቲ ምስ ባሕሪ ዕሙቕ ዝበለላታት ዝገብር ኣብቲ ኣነ ዝመፃኽሉ እዋን ማለት ብድሕሪኡ ድሓን ዝኾነ ትምህርትታት ድሓን ዝኾነ ሌላታት ምስ ዝገበረ ምስቲ ባሕሪ ከዓ ገማግሙን ከባቢኡ ንምቁፃር በቢግዜኡ ኣብ ምንቅስቃሳቱ ጀሚሩ ማለት
1: እዩእንታይስምዎምዝነበረወታደራዊመሳርሕናትኩስእንታይእንታይጠቀኣብቲ
0: ዋንቲ መጀመርያ ብዙሕ መሳርሕታት ነሩና ክትብላ ይትክና መብዛሕት ብኣጋር ትሽከሞ ኣፅዋራት ነይሩ ምናልባት ሓደ ሓደ ናይ 75 ናይ 14 ኣፉ ሓደ ኣፉ ነሩና እዚ ከም ሓለዋን ማዓስከርን ብኣጋጣሚ ገለገለ እንተድልዩ ከዓ ተንቀሳቀሱ ዘይኮይኑ ካልእ ስፍሕ ዝበለ ንብረት ነሩና ወይ መሳርያ ነሩና ኢልካ ክትዛረብሉ ትክእል ኣይኮን ናብቲ ናይ መጀመርያ ኣብ ዳሕራይ ግን ዝቀፃሊ ሰብ ትምህርታ ወሲዳ ምስ ባሕሪ ፅቡቅ ዕንቆነትን ሌላ ምስ ገበረት መፅበብቁሩብ 14.5 ዙ 23 ከምኡ 75 106 ኣፅዋራት ክንሕጅ ጀሚርና ማለት እዩ ዳሕራይ
2: ኣነ ኣብ ሓይሊ ባሕሪ ብ1987 እየ መፅ ሓይሊ ባሕሪ ክንመፅእ ከለና ከም ሓደ ፍሉይ ኣቶ ናይ ኮማንዶ ኮይና ቅድሚ ባት 7ተ ነረ ማለት እዩ ምስ ገለ ኣባላት ኣብ ባት 7ተ ዝነበርና ገለገለ ኣህታት ውን ኣብ ትሕርና ተምሃረ ዙርታት ውሰን ጠሪፍና ሓይሊ ባሕሪ ከም ሓደ ወታደራዊ ሓይሊ ክነቑም ናብ ሓይሊ ባሕሪ ትመዲብና ማለት ሓይሊ ባሕሪ ሓደ ወታደራዊ ሓይልስ ከም ሓይሊ ባሕሪ ኮይኑ ኣብ ወታደራዊ መዳራ ዝነጥፍ ኣሃዱ ከም ሓደ ኣሃዱ ጥሩፍ ኣሃዱ መፅና ማለት እዩ
3: እዚ ክጥቀስ ዝፀንሐ ንኣቃወማን ንዓቕሚ ሰብን ዝምልከት እዩ ነይሩ እዚ ኣሃዱ ዘይቆይሙ እቲ ንሱ ሽዑ ዝዓጠቑ ኣፅዋር ከ እንታይ ይመስል ነይሩ
4: ዝኾነ ኣብቲ እዋን እቲ ንሕና ተዋጋኢ ደለቡ ክንምፅእ ዓቕሚ የለን ኣተሓሳስባ ውን ኣይነበረናን ምክንያቱ እንታይ ኣተሓሳስባ ገና ምስ ፀላኢ ስለ ዘይገጠምና በተን ናይ ዕጨሽ ክንዋጋእ ከም ንኽእል ጌርና ኢና ንወስዶ ነርና ስፒድ ናተን ብዙሕ ገምጋማ ይግበርናን እቲ ኣፅዋር ውን ናብ ዕጨይ ፅዒንካዮ መፀላዒ ከመይ ጌርካ እዚታት ኩሉ ብግብሪ ስለ ዘይተመከርናዮ ብዙሕ ዝረአየና ፀገማት ኣይነበረን ዝኾነ ግን በቲ ዝነበረና ወሶን ዓቕሚ ህላወይ ናህና ከምቲ ዝገለፅኩልካ ኣብ 87 ሕጂ እዚ ሰሜናዊ ቻናል ናይ ባፀ ስጋ ማሳ ካብ ማሳ ተክላይ ጀሚርካ ስጋ ከባቢ በዓል ማሳ ቁባ ማሳ ጉልቡ በዓል ኖራ ገልመታት ኣጥራይ ተወሲኒ ነይሩ
2: ንሕና ልክ ሓደ ድልድል ዓቕሚ ሰብ ነሩ ናይ ብሓቂ ዝጋነን ዶይኮነስ ናይ ብሓቂ ውፍያት ኣባላት ነይሮምና ናይ ስራሕ ሰባት ብዕድመ እውን ኣዝዮም ብስውላት ዝኾኑ ሰባት ነሮምና ናይ ድልት ስራሕ እውን እዚ ድልት እንተበግሶ ናይ ስራሕ ብመትእቲኻ ዝሃዙ መፅኡ ዝሃዙ ክመፅእ ከሎ መጀመርያ ልክዕ እዩ ዓቕሚ ነበረን ዓቕሚ ሰብ ሰብራ ምንባርና እቲ ዝነበረ ዓቕምና ኣዝዩ ውሱን እዩ ነይሩ ንገዘርእሰን ተንጀላዊ ፀንሓና ኣብ ዕንጨይቲ እየን ፀኒሐናና ሓደ ክልተ ፋይብርግላስ ፀኒሐናና
3: ናይ ዕንፀይቲ ጀልባ ዓጢቖም ምስ ገዚፍ ምዕቡል ሓይሊ ባሕሪ ኢትዮጵያ ኩናት ኣብ ባሕሪ ክገጥሞ ወሲኖም ቅድሚ ዚ እዋን እዚ ኣባላት ሓይሊ ባሕሪ ዝኾነ ግጥም ስለ ዘየካየዱ ዓቕሞም ብግቡእ ኣይመዘኑን ክንገብር ንኽእል ኢና ብዝብል ሕልና ግን ተበጊሶም
4: ዕለት 23 ወርሒ 1188 ሓደ ኣዋጅ ብውድብ ተኣወጁ ነይሩ ኣብዚ ገመግም ናህና ኣብዚ ማያት ናህና ዝኾነት መርከብ ክትንቀሳቀስ ከም ዘይብላ እገዳገለ ተገይሩ ነይሩ ስለዚ በዚ መሰረት ንሕና ዝኾነት መርከብ ናይ ንግዲ ናይ ወፃኢት ኹን ናይ ፀላኢት ኹን ኣብ ማያት ናህና ዝተንቀሳቀሰ ዝረኸብናያ ክንሃር ምዃንና ኣውጅና ስለዝነበርና ሓለዋ ኢና ነካየት ነርና ስለዚ መርከብ ክትመፀና ኢና ንፅበ ኣጋጣሚ ካብ ባፅዕ ንሰሜን ገጾ ንሱዳን ገጾ ዝሓልፍ ሓደ መርከብ መፂርና ኣጋጣሚ ናይ ራሽያ እዩ ነይሩ ሕጂ እተን ኣብኡ ተሰሊፈን ዝነበራ ይጀለቡ ክልተ ናይ ዕጨየን ሓንቲ ከዓኒ ፋይበር እያ እታ ፋይበር ሕጂ ናይ ስለያ እያ ነራትና ፅዕነት እቲ ፃዓጢቃቶ ዝነበረታ ፅዋር እንታይ እዩ ኣርቤጂ ብሬምፒከይ ክልተ ብሬምፒከይን ክልተ ኣርቤጂ ሰቨን እዩ ነርና እተን ካልኦት ግን ዓጢቐን ነራ እንታ ሓንቲ ናይ ዕጨይ 14.5 ረሻሽ ፃዕነት እታ ሓንቲ

0: تركب تا فايبر تا فايبر تريا تركب تا فايبر كاني تا فتان والديتو اربيدي اربيدين بيكي انجلس النبر كل تو النبر بمباتات هاي اربيدي ناي كل تبرتن ناي بيكي بمول ونت مركب ها حوينا غيرنا زخونا دحري صبصبناتو ابزي اباطع مساعتنا درخبنايو تشيف انجينير ناي تا مركب كمزمته قالوا سنستوين كم توغو تبريج وين كم استحاسيه زتات كل صبصبات ناتو صني هنا بزخونه تمركب متقعتي نت متقعتي مش جمرنا تطو كل جميرو تياتن كركواس زي كعلاغن
1: الحراي تي عقمون كدروا عقمون بالحاتنا مزمزي تهن قبر نخل تبهيلو لكعيو تهن قبر نخل بعنج ايتو مفتينا كنسرح تن عنجيتي بزي دوباو مداي ابو دواوي دنبر ابو دوو دو على القرع على بهاك الدحرا ونيرو بو فتن نحنا وين ب ابشن شعت ثمانيان شمنتن المسد لهو عجبلو على زي كن فتن فتينا بزنا عنجيتي دلو قالو وين فايبر حنتن يراتنا ابتو وين كسرتنا يكالم بو بزونا كنت حلنا وي كات تسرح قوت نيرو خطبلو تخيلها
2: هو ابتناي መጀመርታ እዋን ዝነበረ ማለት እዩ ናይ ባሃግ ኣብታ እዋን መጀመርታ ዝተበገስና ኣላ ባሕሪ ናይ ሓይሊ ናይ ኢትዮጵያ ተዋጋእቲ ብባሕሪ ዝንቀሳቀሱ ዝነበሩ ማለት እዩ ካብ ባፅዕ ንኒው ንሰሜን ናይ ሱዳን ከባቢ ካብኡ ንጀው ዘሎ ቀፃሊ ምንቅስቃሳት ዝገብሩ ነይሮም ማለት እዩ ሕጂ ሓደ እዋን ንብገስ ማለት እዩ ሕጂ እቲ ዓቕሚ ናይ ፅዋርና ማለት እዩ ብ11 ዝበሃል ነይሩ ወላ 14.5 ነይሩ ማለት እዩ 75 ኣጥዋር ነይሩ ሕጂ እዚአን ዓጢቕና ኣንጻር እዚ ናይ ሓይሊ ባሕሪ ናይ ኢትዮጵያ ተጓዒዝና ማለት እዩ ሕጂ እዛ ብ11 ትበሃል ፍሊት ብረት ግን ንሳ ኣብ ጃልባ እዚ ናይ ዕንጨይቲ ኣበይ ኢና ዓጢቕና ማለት እዩ ሕጂ እታ ብኢለመንሲ 120 ዲግሪ እንተዘይኮይና ካልእ 130 ዲግሪ ኣይትዘውርን እያ ብዝመፀካ ተንቀሳቃይስካሲ ኣይተብለናኻ ማለት እዩ ብዝመፀካ ግን ብጉልበት እንዳጠወኻ ኢኻ ኣንፃር እቲ መርከብ ተብል ማለት እዩ ብዝኾነ ንሱ ንዓና ስለ ዝስሕበና ዝነበረ እቲ ኩነታት ዳርጋ ቢልናዮ ማለት እዩ ቆሪፅናዮ ማለት እዩ ኣንሳሒብና ገዲፍናዮም ይዑ እዘን ቀፃሊ ናይ ሩስያ ኣፅዋር ኣብዚ ካብ ሩስያ ናይ ዘን መራከብ ናይ ሩስያ ማለት እዩ ቀፃሊ ኣብ ኣድ ዝመንሽሙ መፃእ ስለ ዝነበራ ኣብ ባፅዕ ንሕና እውን ንዕን ነጥቃዕን ማለት እዩ ኣብታ እዋንቲ እያ ማለት እዩ ነቲ ናይ ደርጊ ገዲፍና ነቲ መርከብ ናይ ሩስያ ንዑ ኣጥቂዕና ንዕወተሉ ማለት እዩ በቲ ዘለና መሳርሒ ናይ ብ11 ይኹን ናይ 14 ዋላ ናይ ኣርቢጂ ብኡ ተዓዊትና ማለት እዩ ብዙሕ እቲ ናይ ምንቅስቃስ ካብ ናይ ደገ ዝመፅእ ኣብዚ ዝነበረ ማለት እዩ ዝኣቱ ዝነበረ ከምኡ ተዓዊትና እቲ ናይ ምንቅስቃሰን ርቡእነት ገይሩ ማለት እዩ ተዳኺሙ ማለት እዩ
3: እቲ መጀመርያ ግጥም ዝገበርናሎ ክትብል ብክልተ ወገን እዩ ገሊ ኣህቶት ካብኡ ዝነበረ ሓንቲ ጋንታ ጂ ንምብራቅ ከይዳ ነራ እቲ ግዜቲ ንሳ ኣቐዲማ ኣካይዳ ነራ ብልክዕ ተዘማዲ ዕለታት ኣብ ሓደ ከባቢ ግን ንሕና ኣብ ዲፍኒ ንፈቲና ነርና እቲ ሒዝናዮ ነበርና ፅዋር እኩል እኳ እንትኾነ እተን ሒዝናዮ ነበርና ሃዋሪ ምስቲ ፍጥነት ናይቲ መርከብ ክኸዳ ዘይከላ ዕንጨይቲ ስለ ዝነበራ ግን ክንዕወታለና ይከኣልና ሓንቲ ፋይበር ነርና እታ ፋይበር ግን ብኣርቢጂ ዝኣክል መጥቃዕቲ ገይሮምሎም ጉድኣት ከም ዝወረዳ ብርግፂ እዩ ግን እቲ መርከብ በቲ ጠጠው ክብል በቲ ማህረምቲ ጠጠው ክብል ስለዘይከኣለ ተዓዚሩ መርከብ ናይ ሶቤት እዩ እዚ ነሩ ናይ መጀመርያ እቲ ናይ ምራቅ እውን ከምኡ ከም ዝብለካ ዓድማዓ ዝኾነ ስራሓት ዝሰሪሖምእዮም ዕንጨይቲ ስለ ዝኾና ግን ዕንጨይቲ ክስራሕ ዝከኣል ነገር ወይ ክትዋግኣሉ ኣብ ዘይትኽእል ደረጃ ስለ ዝበፅሐ ዳርጋ ንቐፃሊ ክሕሰበሉ ከም ዘለዎ ዝተፈላለዩ ርእቶታት በቲ ዝነበረ ኣባል ክወርድ ክኢሉ ማለት እዩ ማለት ብዕንጨይቲ ጌርካ ነዘን ህልዋት መራኸብ ናይ ኢትዮጵያ ክትዋግአን ከም ዘይትኽእል ተጨቢጥ ኢት ነገር
1: ፈቲንኩም ዶ
3: ፈቲንና ፍታን ፈቲ
0: ስርሒታት ክነካይድ ኣለና መደብ ስለ ዝወፀ ብዕለት 19 ወርሒ 4/88 ብኹሪ ስርሒት ናና ካብ ኣብ ማለት ነ

0: ሪፋይነርን ንወደብን ዝዓለመ ሓንቲ ስርሒት ኣካየድና ኣብ ዓሰብ እዩ እዙ። ስለዚ እዚ ስርሒት እዚ ቀሊል ኣይኮነን። እዚ ስርሒት እዚ ክተካይዶ ካብ ደየናትካ ካብ በዓል ብሪጤ ካብ በዓል ዓቢዳ ካብ በዓል ዓጊግ ተበጊስካ ንዓሰብ ክትከይድ እዚ ርሕቐት እዚ ክንደይ ይመስለካ? 430 ማይል ወይ ከዓኒ 795.5 ኪሎ ሜትር እዩ። ካብ ደጀን ተበጊስካ ስጋብ ዝብለካ ዘለኹ ቦታ ኬትካ ስርሒት ክትፍፅም እዚ ቦታ እዚ ንክንከዶ ቀሊል ኣይኮነን። ቀዳይ ነገር ቤን ኢኻ ክትሓልፍ፣ ቀዳይ ነገር ገመገም ናይ ስዑድያ ኣሎ፣ የመን ኣሎ። ንነጀው ካብዚ ኢንተርናሽናል መስመር ንሸነኸ የማን ንድሕሪ ተፀጊዕካ ከዓ ንምራኽብ ናይ ፀላእ ኣለዋ ገመግም ናይ በዓል ዳህላክ ደሴታት ናይ ዳህላክ ሚሊሽ ኣለው መራኸብ ናይ ፀላእ እየ ዝንቀሳቀሶኦ። እዚታት ኩሉ ጥሒስካ ናብቲ ዕላማኻ ንክትበፅሕ እዚ ኩሉ ረሕቐት ቀሊል ኣይኮነን። ዳሕራይተን ትሕዝቶና ከዓ ንጀለቡናና ንኣይሽትኤን እዚ ኩሉ ከመይ ገይረን እየን ክቆልፅኦ መቸም ብጣዕሚ ፈታኒ ጉዕዞ እዩ ነይሩ። ቀዳማይቲ ጉዕዞ ተገይራ ምስተበገሰ ኣብቲ መበገሱ ቦታ በዓል ሓነሽ ምስተበፅሐ ፅዕነተን ተፃዒነን ክብገሳ ምስ ዝደለያ ማዕበል ስለ ዝበርትዐ ክኸዳ ይከኣለን እንደገና ተመሊሱ እቲ ኣህዱ ተመሊሱ ካልኣይ ግዜ እዘ ንኣይሽቱ ናይ ዕጨያ ኣለዋ። ድሕሪኡ ተመክሮ ኢኻ ትወስድ ተመክሮ ተወሲዱ ሕጂ ከምኡ ክኸውን ኣይክእልን እዩ እምበኣር ኣብ ስራሕ ተሳትፍ ጀልባ ባዕላ ካብ ዓጊግ ተበጊሳ እዚ ኩሉ ክትቆርፅ ክትክእል ኣለዋ። ስለዚ ፎርቦርድ ንብለን ናይ ዕንጨይቲ አን ሕጂ ውን ንሳተን ሓንቲ ንዓኣ ሓጋዚት ገለ ትኸውን ንእሽተይ ጀልባ ብድሕሪ ትጉተት ወይ ከዓ ንብላዓሊ ትስቀል ኣባላታ ፅዒና ኩሉ ፅዒና ካብኡ ትብገስ። ኣብኡ ውን ብዙሕ ፀገማት ነይሩ፣ ምምላስ ነይሩ፣ ምኻድ ነይሩ። ብዝኾነ ግን ኣብ ሓነሽ ተበፂሑ ካብ ሓነሽ ተበጊሶም እንደገና ኣብቲ ዝበልናዮ ቦታ ኣብኡ በፂሖም ስራሖም ሰሪሖም እቲ ስራሕ ተሰሪሑ ማለት እዩ ስራሕ ምስ ተሰርሐ ድሕሪኡ መርከብ ደሴት ያኖ ኣብታ ደሴት ደሴት ደይቦም እዮም። እቲ ስራሕ ብምንታይ ስራሕ ብግራድ እዩ ነይሩ። ስለዚ እቲ ግራድ ኣብቲ ታባ ተፀጊዓ ማለት እዩ እታ ጀልባ ኣብኡ ኣራጊፋቶም ብዙሕ ፀገማት ናይ ሞቶረ ፀገማት ነይርዎም። ብዝኾነ እቶም መትፋዓጀታት ኣፅዋሮም ኩሉ ኣውሪዶም ኣብታ ደሴት ኮይኖም ስርሖም እናቆልፀሉ ከለዉ እቶም ናይ ቴክኒክ ኣባላት ምስቶም ዝተረፉ ከዓኒ ነቲ ዝነበረ ፀገም ንዕኡ ክፈትሑ ኢሎም ብዙሕ ላዕልን ታሕትን ኢሎም ተጣቢቦም መቸም ተጣቢቦም ክብገሱ ክብሉ ከለዉ መርከብ መፂዎም ዓበ መርከብ መፂዎም እዚ ዘይበሃል ክንዲ ጎበ ዝኸውን መርከብ መፂኦም ክትሒስዎም ክሓልፍ ክብሉ ከለዉ ዶሽካ ስለ ዝነበሮም ብዶሽካ ገይሮም ተኪሶምሉ እቲ ተኽሱናቶም ብጣዕሚ ኣድማዒ ስለ ዝነበረ ኣብቲ ብሪጅ ኣብቲ መምርሒ ናይቲ መርከብ ኣብኡ ስለ ዝሃረመ ማለት ትኺሉ ከለዉ ፆም ኣይከኣለ ኣንፈቱ ክቀይር ፈቲኑ ኣንፈቱ ቀይሩ ተኮሊሉ ስጋዕ ዝመፆም ወሲኖም ሕጂ ንሳቶም እቲኣ ሒዶማ ኸዱ ይክእሉን እዮም ሒዛቶም ዝመፀቲ ዓባይ ጀልባ ሒዛቶም ክትከይድ ኣይክእልን እ ኦረዲ ናይ ሞቶረ ፀገም ኣጋጢምዋ። ስለዚ ንዓኣ ነታ ንእሽተይ ከም መድሕን ዝሓዝዋ እታ ንእሽተይ ጀልባ ስለ ዝነበረት ኣታ ጀልባ እቲኣ እቲ ክትሽከምዎ ዝኽእሉ ኣብኡ ኣስጊሮሞ ማለት እዩ። ካልእ ግን ምስይ ጀልባ ከምዝጥሕል ገይሮሞ ማለት እዩ። እታ ጀልባ ጥሒላ ንሳቶም በዛ ንእሽተይ ጀልባ እዚኣቶም ብፅልማት እዩ ብቐጥታ ንየመን ቆሪፆም ሕጂ ብቐጥታ ሕጂ ንሱ እንታይ ርኢ ነይሩ ነታ ዓባይ ጀልባ እዩ ዝርኢ ነይሩ ነታ ዓባይ ጀልባ ስለዝነበረ ንሳቶም በታ ንእሽተይ ገይሮም ኣዝሊኦም ከይዶም እታ ጀልባ ከዓኒ ኣብኡ ሃሪምዋ ጥሒላ ማለት እዩ።
1: እዘን ስርሒታት እዚአን ንሓይሊ ባሕሪ ብዙሕ ተመክሮታት ኣቕሲመን እተን ብዕንፀይቲ ዝተሰርሐ ጀላቡ ሒዞም ኣብ ባሕሪ ስርሒታት ከካይዱ ከም ዘይከኣል ኣብ መደምደምታ በፂሖም እተን ጀላቡ ብኻልኦት ክትከኣ ግድን ስለ ዝነበረ ብፋይበር ግላስ ዝተሰርሓ ብንገፈፍቲ ዓሳ ዝጥቀሙለን ዓይነት ጀላቡ ብምዕዳግ ክጣብቡ ጀሚሮም። ኣብዚ ናይ ምጥባብ ስራሕ ቀንዲ ተዋሳእቲ እቶም ቀደም ነተን ዓበይቲ ናይ ዕንፀይቲ ጀላቡ እናተበላሓቱ ዘንቀሳቕሱ ዝነበሩ ኣባላት ጋራጅን እንዳ ዕንፀይትን እዮም። ነተን ንምክፋፍ ዓሳ ዝተሰርሐ ጀላቡ ድማ ናብቲ ዋጋእቲ ፈጣናት ናይ ምቕያር መስርሕ ተጀሚሩ።
2: እቲ ሓይሊ ባሕሪ ኣብ ዓጊግ ዝበሃል ካብ ካስራ ማለት ቅርብ ናይ ቅርብ ኪሎሜትራት ኣብ ደሴት ቆይምና ናብ ሓቂ ጋራጃት ዝተፈላለያ ቆይምና እዚ ሕጂ ናኣሶ ዘለና ዘን መራኽቢ ዘን ሆርታት ዘለናየን በብቕሩ ክመፃእ ክኢለን ክመፃእ ስለ ዝኽኣላ እዚአን ምስ መፃእ 86 ኣብ መጠረሽታ እዚአን ክመፃና ክኢለን ማለት እዩ ዘነሃሮ ዘለናየን። ዘነሃሮ እዚኣት ምስ መፃእና ሕጂ እንታይ ኮይኑ ካብቲ ዝነበረና ናብ ሓቂ ሓይሉ ከዓ ወሲኽና እንታይ እዩ ሓይሉ እዚ ካብ ኮማንዶ ዝነበሩ ብርክት ዝበሉ መፂኦም ካብቶም ኣብኡ ዝነበርና ኮይኖም ሕጂ እቲ ወታሃደራዊ ቆሚ ማለት እዩ ምስ ቆመ እዚኣቶም መፅናና እዚአን ሕጂ እንታይ ክንዓጥ ክኢልና ማለት እዩ 75 3.14 23 ቅድሚኡ ዝነበረ ከዓኒ 106 ነርና ማለት እዩ።
3: ናይ ዓጊግ ምስ መፃና እንታይ ሓይሽ ዝብል ክስታ ኮይኑ ነረን እዘን ዞድያክ ዝበሃላ እሳተን ናይ ክልተ ሞተር ስዙኩ ዝበሃል ነይርዎን እሳን ግና ነቲ ዝነበረ ክውድሆኦ ስለዘይከኣልኣ ስለዘይክላኸማን እንታይ ደኣ ሓይሽ ተባሂሉ ካልኦት ዓበይቲ ናይ ያን መሪነር 175 ሰቂልናለን ንዝኾነ ይኹን ኣብ ኩነታት ይንቀሳቀሱ ነይሮም ማለት እዩ። ሕጂ ምስቲ ዝነበረ ናይ ምንቅስቃስ እሳተን ንቐፃሊ ከድማዓ ስለዘይክላ እንታይ ደኣ ሓይሽ ተባሂሉ ካልኦት ዓይነት ፋይበር ናይ ሓደ ሞተር ናይ 75 ሞተር ሰቂልና እሳተን ንጥፈት ስለ ዘለዎን እቲኣተን ከዓ ክመዴታት ኮይነን ንዝኾነ ይኹን ነቲ ዝኸይድ ኣፅዋርዶ ካልእ ካልእ ንዕኦም ምስኣቶም ንዝኾነ ይኹን ክታገብራ ነተን 75 ዝነበረን ሕፅር ዝበላ ዳርጋ ናይ 8 ሜትሮ ናይ 6 ሜትሮ ብኡ እንቀሳቀሳ ነይሩ ማለት እዩ። ካብኡ እቲ ቀንዲ እዚኣተን ከማን ነቲ ዝኾነ ናይ ነዊሕ ቦታታት ዝነበረ ካዕፅዋብ ስለ ዘይክላ ቀጥታ ንሕና እንታይ ደኣ ሓሽ ተባሂሉ ካብኡ መሊሾም ንናይ ዓሳ ኢለን ዓበይቲ ናይ 9 ሜትሮ መፅአን ማለት እዩ። እቲ ናይ 9 ሜትሮ ንዓሳ ኢለን ዝመፃ ኣንሕና እዚኣተን ብሓደ ሞተር ናይ 175 ገበረን ተባሂሉ ናይ 175 ተገይርዎን እሳተን ከማን ዳርጋ ፅቡቅ ዋላ ብንጥፈት ኹን ብካልእ ናይ ብሓቂ ንዝኾነ ይኹን እዚ ዝነበረ ከባቢና ፀላኢ ድዞሮ ዝነበረ ዳርጋ ከነርዕዶ ጀሚርና ማለት እዩ። እጂ እሳተን ምስቲ ናተን ንጥፈትን ምስቲ ናተን ዕብትን ፅቡቅ ዋላ ዝተፈላለየ ኣፅዋር ሒዘን ናይ 45 መስርዕ ማለት እዩ ኣባላት ሒዘን ፅቡቅ እንቃሳቅሳ ነይሩ ማለት እዩ።
1: እዘን ጀላቡ ክሳብቲ ዝድለ ደረጃ ዝበፅሐን ኣብ ኩናት ኣድማዓ ውፅኢት ዘምፃን ቀፃሊ ናይ ምብልሓትን ምስናዕን ፃዕርታት ተኻይዱለን። ተዋጋኣይ ሰናዓይ ሓላፊ ኩሉ ኣባል ሓይሊ ባሕሪ ሓሳቡ የፍስስ ብግብሪ ይፍትን ይፅዕር ምእንቲ ዕውት ውፅኢት
3: ባሕሪ ውዒሎም ዝመፁ ዝነበሩ በዓል ፍስሓ ዝበሃሉ ቀጥታ ምስዓል እቶም ዝነበሩ ሓለፍና ምስዓል ተወልደ ቃላት ማለት እዩ እንዳተራኽቡ ከምዚ ወሞ ካብስ ካልእ ዓይነት ሙዲፍካ ዶ ንገብል ናላት እዚኣ ሓንቲ ሞተረ እንድሕሪ ተባላሻ ከምዚ ንዓና ዘጋጥመና ዘሎ ንዓተን ገለ ነገር ዘይንባልሓት ወሞ ንዓተን ክንገብር ተኮይና ምናላት 285 እቲ ዓበይቲ ተገይርናዮ ንዓተን ኣብ ዝኾነ ይኹን ማዕበል ክግልፀን ስለ ዝኽእል ሓደ ክልተ ሞተርን ናይ 85 ወይ ናይ 75 ሙዲፍካ ዶ ዘይግብል ንዕኡ እምበዓር ኣንሕና ብሓደ ሞተረ ኣብ ክንዲ ዝኸዳተን ዓበይቲ ንዓተን ብክልተ ሞተር ክኾና ከም ዘለን እዚ 75 ብስቴርሶ ደይኮነ ብሃንደል ከምዚአ ንተን መጀመርታ መፅና ነረት ናይ ዓሳ ማለት እዩ ንዓሳ ኢለን ተባህላ ካብኡ ቀጥታ ነዚ ሞተር እዚ ስታካር ጌርና እዚ ፋይበር ግላስ እዩ። እዚ ፋይበር ግላስ እዚ ኩሉ ግዜ ክብደት ንሕር ወሲዱ ናይ ምስባር ተኽልኦ ቀጥታ ክሳይ እዩ ዝገብር ሪንፎርሶ ይብሉን ንዑ ክንገብር ግና እንታይ ጌርና ይሕና በዚ ላሜራ ድሩዕ ናይ ክልተን ፍረቃን ርጉዲ ዘሎ ነዚ ከምኡ ርጉዲ ናይ ክልተን ፍረቃን ዘሎ ነዚ ከዓ ብምሉእ ሕጂ ነዚ ኣብዚ ዘሎ ብሎንታት ልክዕ ከምዚ ዳዶ ናይዚ ዘርእካ ዘለኹ ነዚ ሞተር ሒዙ ዘሎ ከምኡ ንበይኑ ከም ደእሰር ጌርና ናብዚ ከዓ መልሽኡ ንዕኡ ካይብርትዖ ኣብዚ ዓይነት ኣብዚ ተወሳኺ ፌሮ ጌርና ምዝ ከምደእሰር ጌርና ነቲ ሞተር ክል

0: ሞተረ ጌርና ማለት እዩ እምበር ንሓደ ሞተረ ከማን እዚ ምስ ማዕበልን ምስ ፅዕነትን የስግኣካ እዩ ሕጂ ከምኡ ሙዲፍካረ ጌርና ቀጥታ ነቲ ሞተረ ኮፍ ኣቢልና ካብዚ እዚ ሳካረ ጌርና ክልተ ብስቴርሶ ከም ዝኸይድ ጌርና ማለት እዩ ብድሕሪኡ ኮፍ መሰበልና ነዚ ናይ ንክልት ዩደዋስብ ካብ ብስቴርሶ ቲራንተ ክንታይ ክንገብር ኣለና ተባሂሉ ቲራንተ ልክዕ ከምዚ ንሪኦ ዘለና ዓበይት እዚ ነቲ ሞተረ ኣብ ክልተ ነናይ 15 ግፍሓት ጌርና ኮፍ ኣቢልና ቲራንተ ጌርና ምስኡ ምዝ ከም ዝራኸብ እዚኣ ንሓንቲ እያ ተንቀሳቀስ ነዚኣ ተንቀሳቀሳ ግና ምእንቲ ነቲኣ ተንቀሳቀስካ ካልእ ቲራንተ ጌርና ንኣስታ ጌርና ሕጂ እዛ ስቴርሶ እዚኣ ንሓደ ልክዕ ንበይና እያ ተንቀሳቀሱና ኣብዚኣ እዚኣ ቲራንተ ተጌርካላ ግና ንክልቲኡ ስለ ዘንቀሳቀስ ክልተ ሞተረ ጌርና ነዚኣተን ዝተፈላለየ ብረት እንዳሰቐልና ዳርጋ ፅቡቅ ክንዕወት ክኢልና ማለት እዩ
1: ዘናቱ ኣምፅኻ ሰኩዕኻ ስጋዕ ክንደይ ምትእማን ነርኩም ኣብ ባሕሪ ከዓ ኩናት ከዓ ከኣት ሰብ ከዓ ፅዕና ፅዋር ፅዕና ምትእማን ስጋዕ ክንደይ ነርኩም
0: እሱ ነርና እንታይ እዩ ከምእቲ ናይቲ ናትካ ኣብ ሙዲፍካር ዘለና ምናላት እሳተን ሕጂ ኣብ ናይ ሌሊካ ሕጂ ሌሊካ ንክልትኡ ናይ የማን ናይ ፀጋም ጭንጉ ኣሎ እሱ ሕጂ ስሕበካ እዩ ኣብ ክልተ ከዓ ነናቱ ሕጂ እዚ ሌሊካ እዚ ሞተረ ንሰቕሎ ሓደ ዓይነት ዝረት ዘለዎ እሱ ሕጂ ከም ክስታይ ስሕበካ እዩ ቁሩብ በላዓልካ እዩ ብዝያዳ ግና እቲ ኣንሒና ንፍትኖ ነርና ንዓቶም ቅድሚ ምስዳድና ምስቶም ዝነበሩ ኣብ ባሕሪ ከይድና ንፍትኖ ነርና ንኣብነት ኣብኡ በዓል ተወልደ ቐላቲ በዓል ጀሪካን በዓል ዝነበርናሉ ናይ ዓብ ብረት እዚ ብረት እዚ ካብ ሜዳ ተሓቲቱ እዚ ቢኤም ዝበሃል ተመቒሉ መፅኡ ማለት እዩ ሕጂ ንዕኡ ከምቲ ናይቲ ኣይኮነ ንዕኡ እሲ በዓልና ከማን ክንፍትኖ ኣለና ዝብል ንዕኡ ምስሰቐልናሉ ሳፖርትታት ገይሮም ብናይ ዕንጨይቲ ዘሎ ብናይ ምልሓምን ቁንዓን ዘሎ ኩሉ ሙዲፊካር ምስ ተገበረ እቲ ናይ ሞተረ ከዓ በዓልና ኩሉ ኣዳሊና ክስታይ ምስ ገበርና ይፈተን ተባሂሉ ኣንሕና ንዕኡ ክንፍትን ዳርጋ ኣነ በዓል ተወልደ ቐላቲ ዝነበሩሉ እቲ ሃፋ ብጎኒ ስለ ዘይነበረ ንዓና ነዚ ኮበርኬት እዝን ኩሉ ንባሕሪ እትዎ ማለት እዩ ሕጂ ከም ክስታይ ተመኩረሲ እንዳተራድእኻ እንዳተማዒዝካ ስለ ትገብሮ ንዝኾነ ነገርካ ድሌት ንድሕርሎ ኩሉ ግዜ እትዕወት ኢኻ ፍርሓ ንድሕርሎ ግና ኣይትዕወትኒ ኢኻ እዚኣ ከምዚኣ ገይረ ወሲደ ብቲኣ ከይዳ ማዕብል ተግንቕ ክግልብጣ ክእል እዚ ኣይኮነት ዋለተን ካልኦት ዓበይቲ ምዕቡላት መራኸብ ከማን ኣብ ባሕሪ ሰጥማየን ከምኡ ከም ክስታይ ግና ንዓና ዳርጋ ብዙሕ ከምዚ ኣይጋጥማን ኣብቲ ዝነበረ ናይ ንጥፈተናይ ንጥፈት ድዩ ናይ ካልእ ናይ ካልእ ዋላ ሚዛን ኣብ ንኸደሉ ኸማን ከምዚ ዘልኩኻ ብፃይ ፍስሓ ዝበሃል ነይሩ ንዝኾነ ነገር ዘጋጠመ ወይ ንዝኾነ ነገር ንየማ ንድያ ትበልዖ ንፀጋ ኣብሕና ንፍትን ነርና ንፍትነኑ ግና ኣብ ብዙሕ ማዕበል ምፅዕነትን ምስገለን ንሱ ኸማን ብሓበሬታ ቀጥታ ህበና ስለ ዝነበረ ብኡታት መሰረት ከማን ነቲ ዝነበረ መስርሕ ክንዕወት ኣለኸልና ማለት እዩ እዚኣ ሕጂ እታ ሓንቲ ዓይነት ዝነበረን ማለት እዩ እተን ናይ ሓደ ሞተረ ዝነበረን ሕጂ እንታይ ገይሩ እዚ ሳፖርቶ እዚ ፌሮ ኣለዎ በዚ ንገዛ ርሱ እዚኣተን ሕጂ መንቀሳቀሲ ናብዚ ኢሉ ተገበረ እምበር ቀጥታ ፌሮ ዘሎ ናብዚ ከዓ ፌሮ ኣሎ እዚ ብክልተ ሞተር ንዓቶ ናይዚ ሓደ ንድሕሪ ቅሪብካዮ ኣብያት እዩ ዝገብር ክልቲኡ ንድሕሪ ጨቢጥካዮ ናብዚ ሕጂ ኣንሒና እንታይ ዳ ሓይሽ እዚ ኸማን ልክዕ እንዳፈተንካ ዝግበር ዝነበረ እዩ እንተርሒእካዮ ይዓፍር ንላዓል ገፁ ድርቢ እንድሕሪ ፅቢብካዮ ከዓ ይእዊ ሕጂ ናይዚ እቲ ቐንዲ ቀስ እንዳልካ እንዳፈተንካ ስራሓት ተኻየደ ናይዚኣተን እንዳቕረብና እታ ናተን ሳይድ ረኺብና ኣላ ማለት እዩ እዚኣተን ሲ ገና ቅድሚ ሕጂ ዘይነበረን ስለ ዝገበርናየን ብኡ መሰረት ናይ 15 ኣብ ጎኒ ገዲፍና በቲ ቀነና 6ዱሽተ ገዲፍና ምስ ፈተናየን እዚኣተን ንጥፈታት ዳርጋ ካብ 25 ስጋዕ 30 ማይል ኖት ከም ዝኸዳ ገርናን ማለት እዩ ኣብቲ ሸኸም ምስአን ሸኸም ናተን ናይ ብረተን ኣሎ ካልእ ኣሎ ብምሉእ ምስ ፅዕነተን እዩ እዚ እምበር እዚ ንበይን እዚኣተን ሞ ዳርጋ 45 ክነፍራኽለ እዚ ጥራሕ ንዓን ይደፅለን ዘሎ እዚ ግና እቲ ብረት ከምዚ ናይ ቅድም ዝረአኹሞ ብረተን ኣብዚ እዩ ትብረት ልክዕ ከምዚ ዓይነት ኣለዎ ኣብዚ ዝስርሖ እቲ ካልእ ናይ ብረት ከዓኒ በዚ ጎኒ ዘድልየካ ናይ ጣይ ድዩ ናይ ቡምባ ድዩ በብኸ ከም ናተና ክስታይ ኣለዎ 106 ቡምባ እዩ 14 23 ጣያይ ስለ ዝኾነ ንዓኣቱ ልክዕ ጋራዲ ጌርካ ቦታ ከም ዝሓቁፍ ንዓኣትን ትሚዛናን ማለት እዩ ካልእ ዘድሊ ከምቲ ዘለናይ ዓንቲ ወይ እተን ዕንጨይቲ ኣበይቲ ነናይ 175 ሞተረ ጌርና ኣለን ንዓኣተን ምስኣተን ዝጓያ ስለ ዘሎ ፀገም ማለት እዩ ከምኡ እዚኣተን ኩላተን ሕጂ ዳርጋ ናይ 200 ኣሎ ናይ 225 ዘለዎን ሞተር እየን ዘናብ ዘለዋ ኩላ ናብ ዘለዋ ዓበይቲ ማለት እዩ እዚ 85 እዩ እዚ ግና ናይ 225 ኣሎ ናይ 200 ኣሎ ሕጂ ሓድሽ ዓይነት ኣምፂና ምዚ ናይ ሓልየ ብዘን ዓበይቲ

0: ላ ብምስራሕ ንዕኡ ሞተር እዚ ኣብኡ ንሰቕ ኢልና ልክ እሰን ከዓ ስጋዕ 4 ኖት 38 ኣብዚኣ እንዳህላክ እንዳዓለልካ በፂሓ ትመፅ ማለት እዩ።
1: ንመጀመርያ ኣብቲ እዋን ኢና ንና ንገዛእ ርእስና እውን ከመይ ገይረን እየን እዚ ከምዝኣመሰለ ኣፅዋር ዝሰቕ ኢለን ክኸዳ ክትኩሳ ነዚ ተፃዋርነት ኣለዎ እንጂ ዝብል ኩሉ ግዜ ኣከራኻሪ ነይሩ ክትዓት ዝተፈላለየ ክትዓት ትላዓል ነይሩ። ስለዚ ፈተነ ተጀሚሩ ማለት እዩ ኩሉ ክገብር ክንገብር ኣለና ክንፍፅም ኣለና ዝብል ኣረኣያ ስለ ዝነበረ ተበግሶ ከዓ ላዕሊ ስለ ዝነበረ ምስልካይ ዝበሃል ነገር እውን ኣይነበረን። ሓደ ፈተነ ይካየድ ይፈሽል ኣይትዕወትን ካልኣይ ፈተነ እንደገና ይካየድ። ንኣብነት ኣብ ግዜ ተኽሲ ታ ጃልባ ታ ንእሽተይ ታ ሽሙ ኣይትፃወሮን እንታይ ይትፀገም ኣበይናይ ስታንድስ ኣብ ናይ ዕንፀይቲ ኣብ ናይ ሓፂን ዲ እንዳተባሃለ በብእዋኑ ለውጥታት እንዳተገበረ ይኸይድ ነይሩ ማለት እዩ። በዚ ድማ እቲ ኣፅዋር እውን ዝፅዕንኦ ዝተፈላለየ ስለዝነበረ ኣብ ሓደ ዓይነት ኣፅዋር ከምኡ ዓይነት ፀገማት ኣጓንፈካ ካልእ ዓይነት ብረት ክትቅኢር ከለ ማ ዘሰይም ፕሮብሌም ኣጓንፈካ ከምዚ እንዳበለ ንነፍሰ ከፍቲ በብእዋኑ ክካየድ ዝነበሮ ስራሓት ምስልካ እዩ ዝበሃል ነገር ኣይነበረን። ኣነ ኣውራ ዘሐጉሰኒ ነገር ለይትን መዓልትን ፅዒርካ ከመይ ጌርካ በዘን መራ በዘን ንኣይሱ ጃላ ብፈጠና እዚኣትን ጌርካ ፀላኢኻ ተጥቅዕ ዝብል ተጥቅዕ ጥራይ ዘይኮነ ስኒ ብኣካል እውን ከመይ ጌርካ ትሳተፍ ነቲ ናይ ባሕርያ ኣብቲ ዋን ኣውራ ዝዝከረኒ ዝኾነ ኣባል ባሕርያ ኣብቲ ተዋጋኢ ዝነበረ ድዩ ኣብ ናይ ፅገና ዝነበረ ድዩ ካብ ስርሒታት ክተርፍ ዝደሊ ኣይነበረ ካብ ስርሒታት እንድሕር ዚኣ ተሪፉ ክቃየም ኣለዎ ምስቲ ናይ ቀረባ ሓላፊኡ ክኳር ኣለዎ ስለምንታይ ተሪፈ ከምዚ በቃ ነውሪ ነውሪ ገ ዓይነት ገይሪ ዝወስቶ ነይሩ። ስለዚ ፅቡቅ ነገር ስለ ዝነበረ ነፍሰከፍ ኣብቲ ስርሒታት ዝሳተፉ ብናይ ኣፅዋር መልክዕ ንኣፅዋር ነቲ ኣፅዋር ፈሊጦም ክጥቀምሉ ዝኽእሉ ሰባት ከማን ኣብቲ ምድላው ናይተን ጀላቡ እጃም ነይርዎም ንሳቶም እውን ብቕዓት ናይቲ ን ጀላቡ ናይ ምጥፋዕ ዓቕሙ ነቲ ኣፅዋር ከመይ እዩ ገለገለ ዝብል ኣቶም እውን ሓሳባት ኣብ ምቕራብ ራ ነይርዎም።
2: ኣብቲ ባሕሪ ዝገበርና ብዙሕ ነገር እዩ ነገር እቲ ብዙሕ ነገር እንታይ እዩ ግራድ ዝበሃል ነይሩ ሓደ ኣፉ ማለት ክልተ ኣፉ ከዓ ነይሩ ኣርባዕተ ኣፉ ከዓ ነይሩ ማለት እዚ ኣርባዕተ ኣፉ ሕጂ እንታይ መፅና ድግሪ ይነበሮም እቲ ድግሪ ዘይነበሮ ክንደይ ርሕቐት ይኸይድ ኣሎ ኣይንፈልጠን ነርና ምስኡ ራዳር ጌርናሉ ምክንያቱ ኣብ ባሕር ክትጓዓዝ ከለካ ናይ ቅድሚኻ እንታይ ኣሎ መርከብ ኣሎ ኣይትርእን ኢኻ ሕጂ እቲ ራዳር እንታይ ጌርና ምስትፋሉል ኣሲርና ልዕሊ ኹም ዝወፅእ ጌርና ልዕሊ ዝወፅእካ ኩሉ ሕጂ ክቋፀር ኣበይ ኣለካ ትፈልጥ ማለት እየ ምስ ፈለጥካ ሕጂ ኣንፈትካ ርኢኻ ትኩስ ትኽእል እቲ ክልተ ኣፉ ከዓ ከምኡ ሓደ ግዜ ክልተ ኣፉ ምስ ገበርናዮ ምስ ኣሰርናዮ ብዙሕ እኳ እቲ ውፅኢትናት ኣይፈልጦን ትግምጥልና ንባሕሪ ኣትዩ ምስ ፈተናዮ እዚ ነብርጓራ ዝበሃል ኣሎ ምስ ፈተናዮ ክበሉ ኣትዩ ሓደ ማለት ከም ጠንቂ ዝኸውን ዝኽእል ማልባት ብቡለን ኣይኣሰርና ብመስማር ኢና ጌርና ርና ካብኡ እና ግን ብቡለን ኣሲርና ምስ ፈተናዮ ፅቡቅ መፅልና ረሲዕልካ እዚ ቅድሚኡ ዝነበረ 120 ክማን ክልተ ጌርና ከም ዝነበርና ስጋዕ እዚ ምሕራር ናይ ባፅዕ ሒዝናያ ከም ዝመፀና መርከምና

0: ኣለካ ከንተ ኣቦ
1: ግርም ግርም ዝወደ ዝገርም ስ
0: እንተ ኣቦ ብቐዳማይ ዳብሮ ብዓድና ዳ ኣይ ከመይ ዝበለ ሕንቆጥ ምጥም እንዲዋ ኢሉ
1: ስከበል ንገረኒ ኣውዲእካ ዶ ወዲእካ
0: ዋዕ ፃትኳ የፅራሕ ክዎም ኣብዛ ኣፍ ልበይ ስፍስፍ ኣቢለ ናብዛ ሕፅኦም
1: ኣገናዕ ዝወደይ ናይ መላእ ክትወስድ ኣብሓጎኻ ትጠውዮ ሰብኣይ ኣይነበረትን
0: ከመይ ድ ነይሩ ቀደም ኣብሓጎ ገለስከ ቕምሰኒናቱ
1: ኣይገስ ቆደይ ናይ ኣባሓጎኻ ፍልይ ዝበለ እዩ ነይሩ ነዛን ዓይንኻ ክትሪኦ ምሰናይ ጎተንኡ ዓርሞ እዩ ዝመስል ሓንሳብ ኣብዛ ሓፃ ወረዱ ምስተሸኽ ለምን ክንቕንቆ ነኒ ዝመፀ ሓመድ ኣድሕሲ ይሰደን ነይሩ እዛ ኩላ ጎረዛ ዓዲ ብጉብዝንኡ ተሃኒና ዕትሮኣ ተሰኪማ ቆ ኢላ ክጥምቶ ትውዕል ነይራ
0: እሞ ገለናት ይወሰድኩን
1: ደሓን ደሓን ክትከውን ኢኻ ኣብቲ ስፍሓት እንግዳዕኻ ኮ ናብኡ ኢኻ ትመስል ኣየወይ ጮማ ኸዓ ነይሩ ነዛ ጻልጣ ጓጉድ ብሓንሳእ ግብም ዘብልዋ ነይሮም ዝወደይ ዋዛ ኸይመስለካ
0: እዛ ናይ ኣባሓጎ ዳ ክፍትነላየ ፀባ ሓምራላመይ ጓጉድ ምሉእ ብጻልቲኡ ግብ ኣቢለ እዛ ናትዮ ድወስድ
1: ገስጥ ወደይ ንዓመት ኣርሓ ዝኸውን ሲ ብምራኹ እዩ ዝፍለጥ ብል ነይሩ ብሓጎኻ ዳሓና ይተሃብኦ ከሉ
0: ኣቦ ረሺ በልኪ ፀሓይ ከይኮነካብ ማዕነ ከዓ ዕምም ከብላ
1: ከምኡ ዳሓዩሽ
0: ወ
1: በልስከ ወዳዲኡ ካርክበኒ ዝወደይ
0: ሕራይ ኣቦ ብሩኽ መዓልቲ
1: ሕራይ ዝወደይ ብሩኽ

0: ኣድሂኻ ዶ ገስፅ ወዳይ
1: ወወ ብቐዳማይ ዳ ምሰቦዳ ኣይከመይ ደለ ወግዕ እንዲና ውጊዕና
0: ወግዒ
1: ወ
0: እንታይ ወግዑ
1: ምሰቦይ ስብለኪ ከመይ ደለ ወግዕ ውጊዕና
0: ኣይ ሰይ ዝወደይ ጎልመል ድኣ ክኸውን ኮይና እያ
1: ኣንት ደ ከምኡ ደየልኩ እንታይ ዶ ወሲኸልክ ኣውጊዕና ጥራይ ኮየ ኢለኪ
0: እንታይ ኢኻ ዝብል
1: ኣውጊዕና ጥራይ የኢለክ ደ እንታይ ዶ ወሲኸ እየ
0: ኣይ ኣነ ዳ ከምኡ ደልካ እንዳኣሉ ተሰሚዕኒ በልስካሃ የፅውየኒ
1: ኣባሓጎይ ኢዱ ጠውየ ሰብኣይ ኣይነበረን ኢሎ ሞ
0: ኣባሓጎ ካዶ
1: ወ ኣነ ከዓ ፀባ ሓምራላመይ ክብ ኣቢለ ብፃልቱ ናቱ እየ ክወስድ
0: ይ ወይ ጉዳም ነዚ ክትግዕታ ዶ ትርህፃ እትብል ነበረት ሓማተይ ቅጭን ኣንታ ኣነስ ጓልኩ ዝተፈትየ የክትብለኒ እናተፀበኹ ሲ ጥሪኢልካ ናብ ዳ ኣባሓጎካ ኦ ተኽኢልካ የ ስሕራይ ግርብ ግርብ ዝወደይ
1: ኣንቲ ደይ እሱ ዳ እርክበሉ እንዴ ኣበይ ከይከደኒ ኢሉ
0: እርክበሉ
1: እርክበሉ እየ እሱ ዳ ኣበይ ከይከደኒ እንትደ
0: ኣንታ ገርስ ትወደይ ንሕና ከዓ ብኣበባካ ክንርኢ ወለ
1: ኣደይ ጣዕሞ ተይ ቋፅር ለይ በረኻ ነቂለ የ
0: ምስ መዛኑኻ ኣይትበኣስ ወደይ ብርኹ ሰምዓ እንደለኻ
1: ምስ
0: መዛኑኻ ሲ ኣይትበኣስ
1: ሕራይ ኣደ ሰማዓትለኹኻ
0: ኣይበሃልኒ ዝወደይ ብርኹ ኣይሕምቀኩምኒ ኢኻ ትብል ሕራይ ዶ
1: ሰሚዐክ ደ ጥራይ ቋፅርለይ
0: ሕራይ ዝወደይ ሕራይ ክቋፅርልካ እ ፅንሓ ንበል
1: ሕራይ
0: ቋፅርልካ

0: እንታይ ደኣ ሓፁር ትብል ደንቦ ክሰርሐሉ ደሊኻ ኢኻ ናኣድግኻ
1: እንታ ከርመ ድወዳኛው እዛ ኣድገይ ብዕራይ ዳድማስ ኮይኑ ዝረአየካ ዘሎ ሓፁር ዲኹም ክሰርሐሉ ንደንበ የ ትብል እንታ ከመይ ከልብሽነሉ ተኣፍካ
0: ሓንቢ ደረ ተሓልፍ ኣለኻ ዓብለ እንተኸበርኩካሲ ኣፍካ ዝበ ከይዛረ
1: ዝወደይ ስራሕ ኣለካ ድ ኣላሱ ይምፅኢካ
0: በቕርናኻ ተቐቢልካና ከመይ ናይና ኸሊ ክንዛረ
1: እበርከ ዘረባ ኣለካ ስካሕራይ ተዛረ በል ክሰምዓካ
0: ግር እቲ ቀደም ከመይ ኢኹም ሕልኮ ትቃለሱ ነርኩ
1: እዋዕ እንታ እዚኣና ድንቂ ዝኾነ ትሕቶ እንዲኻ ሓቲትካ ጉድ እዩ ጉዳም ትርኢቲ ይብለካ ኣለኹ ነዛ ክንደይ ክንደ ጎበዝ ነዛ መዛኑና ክንደይ ሓመዳ ልሒስና ኢና ሰዲድና ይመስለካ
0: ኣነሲ ከም ናኣትኩም ወሰድኩ ዶ
1: ሰግድ ከምዚ እዋንኩም ከይመስለካ ድቁስ ተመሲሕኩም ማይንጨውን ትድረሩ ጮማ ነይሩ ዝወደይ ጮማ ኣይወ በዓል ኣባኻ ጨልግድ መንግስተ ሰማይ የዋርሶም ነዞም መዛንኦም ስፍስፍ ሳቢሎም ኣብዝ ኣፍልቦም ሰቂኢሎም ናብ ዝሑፃ ቅብር ከብልዎም ከለዉ ርኢኻ እዛ ኩላ ጥሪታ ከተስቲ ድመፀት ጓሳ ሂላ ትዕዘቦም ነራ
0: እዋይ ሽዑ ኩሉ ነይርኒ ምስ ሰጎትኩኹም ነይረ
1: እንታይ ኢኻ ትብላ እንታ ንመን ክስግዶ እታ ቆላ እንታይ ዲኻ ተመሲሕካ መፅኢኻ ምዃን ሓቂኻ ኢኻ እንታይ ትፈልጠና ሕጂ እንዲኻ ትፈልጠና ዘለኻ ንሓንበል ክኸይድ ክሓድገካ እምበር ገለ ሰይጣን ሰሪርካ ንስኻ ርእካ ኣለኹ እዋ ዘይመሰሉ ቆልዓይታ
0: ወይ ዓረቕ ዓረቕ ክትብዛ ሰባ ድፍን ካብ በለትኒ ድህልቲ ድህልተዎ ድህልቲ
1: እንታይ ዝበሎ ጩኾም በሳይ እንታ እዙ ምስ ዓበይቲ ክንዲ ዝዳፈር ወይ ላኣና ዝወለደትካ እምበሪ ንዝተመርዓወትካ ዝፈትሓካ ስኑፍ ስኑፍ ስኑፍ ዋዕ

0: አታ ክሳብ መዓሲ ድኽነት ጠቃልዓላ ኣክብለልና ክነብር እዝማ እናኣብረና ስካን ልውጥ ከየለ ክነብር እንታ
1: ትርፈ ናይ ዝሓረስካን ናይ ፀሕኻን ኣይኮነን ኣምላኽ ባዕሉ ጡፍ ክብለልካ ኣለዎ
0: እሞ ሓንቲ መዓልቲ ሓንቲ መዓልቲ ጡፍ ምባል ክሰ ምዃን ጡፍ ንክበሃለልካ እውን እኮ ክትሰርሕ ይዘለካ ትሕግዞ እስከ ትሪእዎም ዘምዳያ ተማስ መሬት ፃሕቲሮም ኳ ኣይመጥርዮሞን ወ እምባሕ ክብላ ነዚ ደንበ ምልእ ብሰበሎኦሲ ኣይ ወይ ብቕነስ ውሕድ ትብላ እንታ
1: ትርፈ ነውሪ እዩ እዚ ሓብተኻ ኩሓልካ ኣይጥመትን እዩ ኣምላኽ ባዕሉ ዝፈጠራ ንብስ ድማ ባዕሉ እዩ ዋሓሳብ ሎሚ እዚ ድማ ምስ ኣምላኽና ኣብ መጎቶ ኸተትውና ኣት ኣበያ ኸተትወ ክተዋሒኺ

0: ዓዲለ እዚ ወዲያ ድማ ሲ ከመይ ዝበለ ፀጉሪ ዓዲልዎ ጎተራ ድሞ
1: ወይ ኣዳኒ ኮንጌ ክንባሞይ ተስተማስላ ዘይዝናትክን ሲ ጭራፍረስ እንዳኣሉ ዝመስል
0: ኣይ ተዛሪበልክን ዲኸ ናተይ ደኣ ሊፉ እኳ እዚኣኽላ ጭራፍረስካ ኢልክናኒ ሒዝናትክ እንዳኣላ
1: ኣይትኸሪ ኣባሙ ዘይክፃወተክን ኢለየ ዝኸሪየክን ድሕር ኮይኑ ደይ ገድፎ
0: ናተይ ሲ ከምዚ ሕማቅ ግራት ቃድራ ኮይኑ እዩ ግዳ ክሓተክን እዚ ወዲያ ድማ ሲ ዓይንክ ንደመላልክን
1: ዋ እንታይ ሕቲ ኡዳ ክና ንፅኽናለ
0: ኣጆኹን እዚኣ ተመሊስክና ዕትሮይ ባዕለ ይጠዋክሲ ከማ
1: ዎ ብጃኽና ድነይ ንድዒ ገሰጥ ሞ ምስ ሰናይ ትዕጉስቲ እንታይ ክወፀ እዩ
0: ንእሽቶ ስላትክን ቅብልየ ዘብለክን
1: ጎልያ ዳኞ እዚ ዋዛ ጌርካ ጉጢያ ሕደጎ
0: በላይ ትኸሪ እያ
2: ኣነስ ኮንዶኾኒ ኢለ
3: ጣልባይ ወለሎ ፀዓየለይተሎ ፀዓየለይተሎ ፀባሓን ራኢኻ ትሕቆን ዘለኻ ብምራን ማሕላኻ ትውቃዕ ዘለኻ ፀዓየለይተሎ ፀዓየለይተሎ
4: ቀሪብክዶ
5: እ ቀሪብ እዩ
4: በብስከ ፈይስን በኣኪ መርኣይ ጌ ክርአ ብል እዩ ክሰልኒ ዘመደይ ንዕሞ ዝማሕቆና ውርዳ ብል እዮ ካብቲ ብራሕ እንዳቦ ክዳኘው ክተብፅሑ ኣሎም ሰምዑን እንደለኺ
5: እወ
4: ካብዚ ብራሕ ሲ እንዳቦ ክዳኘው ክተብፅሑ ኣሎም ገለ መውሓጥ እንተኾኖ
5: ሓራይ
4: ሰሚዒኽኒዶ
5: እወ
4: ሓራይ ዘጓል ይዕብየለይ ይዕብየለይ ዘጓል

0: ግን ኣዲነይ ካንዲ ክንዝዓንተዎ ዝበልኩ ኮን ምንጋር ኣብኽናኒ
1: እዋይ ኣዲነይ መቸም ነዛ ዘረበ ማዓንጣ ክንከተውፅእ ኣደለ
0: እሞ ብሓቂ ካብዛ ብማጓዝ ዓድስ ባህ ዝብለክ ንሄልቦን ማለት ድዩ
1: ንዓኸም ባህ ዝብለክ ንድሕርሃሉ ሃዮ ዶ ነገራኒ
0: ኣንትን ኣነ ድኣታይ ምዃነይ ገስጥ ክረኽቦ ከለኹ ሕጉስ ሰ ዝብል
1: እዎ ሳንዳይ ፈራሓይ ሞተይ ተባዓይ ሞተይ ላንጋ ላንጋ ሞተ ድዩ ዝተባሃለ ሓዲግከይ ተርፋ ንሓደ ፍተዋ ንዓና ይግዳ
0: ኣንቱም ዳዳኛው ዳዳኛው
2: መሪክት
0: ኣነ ዘመደ እየ
3: ዋይ ኣቲ ስብሪኦ ተው ይፀኒሕኺ
0: ኣነወ ኣይዝረኩም ከልቦኹም እንዲ ድፋዕ ኣቢለይ ዘንፀባይ
3: ዋይ ሓውተይ እሞ ደሓንዲ ኺ
0: ደሓኒ ናብ ክዳኒ ድኣ ዘብሰሰለ ይገድል እንከ በለ እዚ ኣደይ ሂባትክን በለለይ ነደይ ትርፈ
3: ኣራ

0: ኣብ ኒልካስ ብንወዲእና ዘለና
1: ሕራይ ተዘኪሮ የ ክማል ድሓን ዛጓሊ እቶው ጥራይ ገዛኺ ነቲ ብዕራይ ካ ሳዕሪ ጥሚኢኺ ሕራይ ዛጓሊ
2: ኣቦ ሕጂ ኸግን ቦተ ሰነኣትኢና መን ኣብዑሪ ኢና ክልምን በቂ ዓመት መፀ ልመና
3: ሰግድ ወደይ ከምኡ ጌርካ ንውሽጢኻ ይትንካዮ እንታይ ስኢና ዋላ ናህና ንብሎም ኣብ ደንበና ዕቦም ዘውድቑ ይሃልውና እምበር ሳላ ሓያወት ዓድና ጾምና ይሓደርና ሕጂ ኸዓ እናሃለካ ደማስ እቶም ክልተ ፅምዲ ውሰድዎም ኢና ኣሎ ኣመራርሕና ክንደፍለሎም ኢና
4: እዋይ ንድኽነት ኣሜን ኢልካ ምቕባል ኣንታ ሓጋይ ምሉእ ማእሰ ካብተማ ምቕግዳ ውፅእ ኢልኩም ሸቓቐኢልኩም ሓደ ፅምዲ ብዕራይ ዘይተጥር እዩ
3: ኣቲ እንታይ ዘርብ እዩ ክዛረብ ዘለኹ ካንልባኻ ዘንፍር ጥራሕ ዘርባኺ ወይ ስዕጂ ኣብዕሩ ክንኮነልክ ንስኻ ኸዓ ዝበልኩኻ ጥራሕ ግበር መሳሪ ዓዳ ኣልዎ ኣሎ ኣነ ካብ ሓንቢር ጥቕላላ ኣጥመኒ ክብሎ ከይደ

0: ሰግ
1: ሰምዓኒ ደለኻ ኣነ ዋላ ድኣ ካብ ማህፀና ኣይትውፅኡ እምበር ከመዲኹም ኣረ ልዕሊ ድኹም ኮይነ የዕብየኩም ግና ካዕ መየካ ከለኹ ከም ኣቦካ ተመፅኢትካ ክትነብር ወይ እውን እንዳለመንካ ክትከይድ ኣይኮነ
2: ከይድካ ናይ ኣሰቡት ስራሕ
1: ሰብኣይ ትገብሮ ግበር ብለካ ምስድኽነት ምንባር ኣክል ሃይ ሕጂ ሃይ ኪት ገደ ግበር
2: ኢለካ ትርፈ ኣንቲ መንዕብይዎም ክብል እዮም

0: አቶ አቦየ ብዕራይ ዳግም መሰስ 500 ተሸጡ ደርሆና ኸ ክንደይ ሸይጡኹ
1: እንታ ሳየ ወደይ እዚ ደርሆና ዶ ክንዲ ብዕራይ ዳድም ኣስኸውን
0: ርዮ በርክ ፅብኮ ማለት ይቦይ ርዮ ኩሉ ክኾነ ዝሰምዑ መሬት ከፍንክር እዩ ዘብላ
1: እሞ ክንደይ ከውፅ እዩ
0: እዚ ዋ ረየ ረየ ረየ

0: ኣንቲ ፍታው እቶም ክልተ ፅምዲ ንዳኛው ሰዶም ኢለ ኣለኹ ቆልዓ እንተልኢኹ ሲፈሊየ ከሃ ቦም በልየቱ ቆልዓ
1: ኣድሂኹም ዶ
0: ወወ እቶም ክልተ ፅምዲ ንዳኛው ሰዶም ኢለ ኣለኹ ቆልዓ እንተልኢኹ ሲፈሊየ ከሃ ቦም በልየቱ ቆልዓ ችላ
1: ሓራይ ግሩም ጌርኩም እምበር መስኪና ይዞም ዳኛው ሲ ብኣ መሆፍቲ መገዲ ጠጠው ጠጠው ክብሉ ምስ ርኢኹዎም ሲ ይ እዚ ከብደይንካ ግልብጥ በለኒ
0: ኣንቲ እታ ሰበይቲ እያ ኳኩቶ ኮይናቶ ዘላ ኢሎማ
1: እንታይ ኢልኩ
0: ሰበይቲ እያ ኳኩቶ ኮይናቶ ዘላ ኢሎማ
1: እንተ ኮይነ ኢላ ዳኣ ኳኩቶ ኮይናቶ
2: እንታይ እሞ ፈሊጠ
0: ከም ግምተይ እኳ ከም ሰብካ ዘይፀመድካ ይመስለኒ
1: ዋይ ዋይ ዘን ርግምቲ ትርፈ ዋይ ዘን ሕስምቲ ኣንቱ ሲኢኖም እምበር ፈትዮም ዶ መሲልዎን እዩ ወይ ዘን ሸኦል ንዕ እንግዳ ሰብ ቀቢለን ምስኦም ፅብድ ደ የብልዎ
2: ክልበል ንደቀስ ችላዋ ሮክለይ ትግበረዝና እንታ ሎ ምስ ደገያ ክትሕድረኒ ኣንተ ቅረብ ኖቲ
1: ታይኹም ደል
2: ቀረብለ ይብለክዋ ችላ
1: ራይ
2: ክደኒ ንበሊ ካልእ ወይ

0: ትርፈ ፅባዕን ገና ክንወፍርና እሞ እቲ ዘረቆ ፅርከ ይሕደሪ
1: ወለክ ኣንቱ እንታይ ዘረብኢኹም ትዛረብ ዘለኹም እተን ድነበራ ብኣምሆ ነጋጊ ፈጢሒናየን ኣብ ከብዱ ክመት ይኹመን ካበይ ምፅ ድኣ ዘርእ ወዲ ዘርኢ ዝቆፃፀርኩ
0: እንታይ ኢና ንገብሩ ኣብ ውዑ ረኺብና እዚ ሕጂ ከዓ ዘርኢ በሊ ድሓ ዋላ ሓንሸሎ ይኹን ኣቆፅርልና እሞ እዝጊሄር ይፈልጥ
1: ሕውሳዊ እዝጊሄር ኣ ንሕመቕካ ብተረፈካሲ እዝጊሄር ዋ ሃይ ግዳ ተኸኢልኩም ክስኩዕለይ

0: ዘመደይ ጓደ ዘመደይ ንዕስካ ሓንሳ
1: ሓንጌ ኸይወፁእ እሞ ነዲኺ ንንዳዳኞ ካብቲ ሕፁብ ዘርኢ ሃብዮም በልያ በዕሊ ክጉያልክ ካብ ፅሕሎም ዛጓል ይብረክቲ
2: ሽበ ቅድመማይ ምራደይ ካብ ፅሓሎም
1: ራይ ዛጓል ተባረኺ ከምኡ ግበረ ይኹም

Yeah.

0: አይሞትም ዳኛ ወይ? በሉስ ከእንቋ አቁለሎ እምበር ከብድኻ ማሕረሻኣት ይካ ደኣ ዋይ ወይ ሕሱም ምርኣይ ወይ ሕሱም ምርኣይ በሉስ ከ ቁስልኹም ቁስሊ ከልቢ ግበሮ ፈጣሪ ከዓ እታ ድኽነትኩም ርኣየ ልኩም እምበር ፈጣሪ ንበሎ ደኣ እንታይ ይግበር ኮይኑ ሓሲብዎ
1: ኣክኸ ዝሓፍተ ፍቓድ ኣምላኽ ሰብ ኩሉ ምኽኣል ጥራሕ እዩ
0: ወይ
1: ንዓኻትኩም ጥራሕ ካብ ስራሕ ኣባኺሮኩም እምበር
0: እንታይኹም ዳልኩም
1: ንዓኹም ካብ ስራሕ ኣባኺሮኩም ዳኣ እምበር
0: ኣንቱም ዳኞ ተዛሪበልኩም ዲኹም እቲ ሓጎስኩም ሓጎስና እቲ ሓዘንኩም ከዓ ሓዘንና ደይኮነን ኣብ ዑር በኺሮም ኢልኩም ሲ ክንዲዚ ክትዛረቡ ተስተማስሉ ዋይ ነውሪ ነውሪ ኣነ ሰሚዑልኩም ካልእ ሰብ እኳ ከይሰማዓኩም
1: ደይስ ክፍታ እዩ ዘዛርበ ንደሎ
0: ዳሓን ዳኘ ወይ ደሰክፍ የብልኩም ደሰክፍ የብልኩምን ኣብዳ ኣለዋቶን ትርፈ ኸ ትርፈ ኣንትን ትርፈ በላስካ ከይደ ከይደ ትርፈ እንቋዓ ፈጣሪ ይቕለለልና ከይደ ካብቲ ሽንትላም ግርሚ ሞ ንጎ ንጎ ሕፅብ ኣብልኦም ይኽን ወስሊ ከዓ ሓዋያ እዩ ንከይድ ዳኛ ወይ ክንመፅ ኢና ፈጣሪ ምሳኹም ኹን ኣየየ

0: እንታይ ድማ ስከመይ ሓዲርካ?
1: ሓደርካ ሓምቢር
0: ናይ ድሓ ንዲ ኸዳ ዲኻ እንዳ
1: እንታ ሓምቢር እንታይ ደ ክብለካ ደልዩ?
0: እወ
1: እዚ ዳኛው ሓደጋ ኣጋጢምዎ ሕጂ ስታግራቱ ንድፈነሉ ክብለካ ፀዊዐካ።
0: እዋይ እሞ ተኣድገይ ሒዘ ዳ ክወፍርቲ ኮይነ እምበሪ ብዕራይ ሰሓሚቕና ኣብኒ
1: ድሓ ንዳሓ ነብስኻ ጥራይ ምፃእ እቶም ንሃና ብዑራ ኣኽሉና እዮም።
0: ኣይ
1: ወ
0: ሕራይ በል ኣምላኽ ተቋፂርኩም ኣይበለና እስኪ።
1: ኣሜን ኣሜን። ወ ነዚኣ ክብለካ ፀዊዐካ ኣይደንጎየኒኻ

0: እስከበሉ ጽምም በሉ። አይ አይ ሕመቅ ስንኹም ንኽስ ንኽስ ስንኹም ኣንዘው ገረማ ማክነታ
1: ምልዕ ጓል
2: ኣነ ቦኺ ሰሲዐ ካብ መዛኑ ክትሪፈ ክፅኒሐ እዩ ሕጂ ግን ከም ስለክደል እዩ ምልዕ ጓል እዚ ገዛና ከዓ ትርእዮ ኣለኽ ንጓልካ ደሊና እናበሉ በራግፅ መኪና ኣለና
3: እንታ ቦ እንታይ ኢኻ ትዛረብ ዘለኻ ንዓኻ እኳ ኣካባቢ ዘየምፀኻስ ብዛዕባ ይሕስበካ
2: ድሓን ምልዕ ጓል ከምኡ ትበል እዛ ጓል ኣነ ዕድለይ ኮይኑ ኣሚነይ ኣምላኽ ሕድግኒ እዩ ንስኺ ግን ዕድልክ ከይስበር እዛ ጓል ሕጂ ዕድሚ ጓል ከዓ ኣሎ እናበልካ እየ ዝዕዘር
3: እንታ ቦ ብጂ ከይተሃውኸኒ መርዓ ድኣ ናበይ ከብለኒ ኢሉ
1: ولع
2: هي سايودي
4: ابوي قصد كان ملع حفته خاف انك تصاوت الله للنيري
2: انت تاك تصاوت الله
4: انت عينك عنق تصاوت النزوعد
2: ما يهبك اني تصاوتاني خاريت بلا هلا يري خارك تصاوت لك وعينو انت مسولك يا خا خوي لك
4: صغير خلو
2: ሓን ዝበሉ ኢልሓን ሕረቕ ኣይትበል በዓለ ጎንሐ እ ሃታ ቆልዓ ስኢልካ ወስወስ ከይትብል
5: እንዳ ተካል ሰባይ ካን ጭቡጥ ኢልካ ንሪ
6: ስኻ ዝወደየ ድኻ ገና ወረ ተቐሊልካ ብጉድጓድ ምእታ ኣሎ ንዓንደ ግዳ እዛ ሃገራ ትቆጥቁጣ ኣብዚ ሳልስቲ ንደማስ ባዕራያ ጥበና ክብል
5: ኣቦ ኣነ ጥዕመንን እዩ ኣብ ሩባ ዓድና ሓልኩ ክገጥም ተዓዲመ ኣለኹ እዘይ ከይድዮምካ ፈሪሕ ዝተረፍኩ መስሎም እዩ

قام على سي القمريزة لها تسخى زوجي لأنتها قدش.

0: አንታ ደማስ ከዛረበ ካብል ሞ ይርስዖ
1: ሓምቢር ታይ ነይሩ
0: አንታ ሳየ ወደየ እዞም በዓል ገስጥ ንህልካ ንሓብትኻ ሃበና ንምሉዕ ሓብትኻ ሃበና ክነፃወታ እንዳበሉ ጨርቁሉ ኣለዉ ሕጂ ከዓ ንሱ ከዓ ንህልካ ብጥሪኣ ከምታ ዘላ ኣታምፂለይ ሕጂ ዘረባ ዓድና ካብ መን ብዘየገድስ መልኩዕ እናቀየረ ስለ ዝንዛሕሲ ነውሪ እዩ ከምኡ ትበሉ ክትብሎም ኢለካ እየ
1: ድሓ ሓቢርና ክንገንሖም ኢና ወዮ ድኣ ንዘረባ ዘረባ ኣምፅኦ ንሓመድ ግርፆ እንዲ ተባሃለ ሓምቢር ሓወይ ጓልካ ብሓቂ ለባ ምንምክዕት ድያ እንትርፎ ድሓነተዊ ዓይኒ ክትደፈን ዝብላ ይብላ እጂ ከዓ ሓምቢር ሓወይ ንዝብል ናብ ገዛ ዘይኮነልና ድኣ እምበሪ ጓልካ ንወደይ ካብ ንጉሆ የተመኒ እያ
0: እንቶ ኣንታ ድማ ስሓወይ እዚ ድኣ ጥዑም ዘረባ ቅዱስ ዘረባ እንድዩ የግዳስ ከምቲ ዝበልካየ ሲ እዋ ሓሲብካ ኣውሪድካ ኣደይብካ ይፅቡቕ እሞ ድሓን ድሓን ፅቡቕ ኢኻ ጥራይስኻ ምስድራኻ ተማኸርሞ ንሕና ከዓ ክንመክር
1: ድሓን ደፋ ኢልና ክንሪኢ ሓይሽ
0: ሓይሽ ሕራ መገዛና ዘይታት
1: ድሓን ድሓን ክዳ ዓርፍ ካሊኻ ውዒልካ

0: አንተና ዲኔ ለንቅነስ ምስምዖ ተረኸብኩ ዶ ትፈልጣ?
1: አይ ለንቅነሲ ዋላ እኳ ገጢመናን ይፈልጣን።
0: ኣነስ በላ ቅሪበ ካብቶም ኣጓፅ ዓዲባህ ዝብለክ እንተሎ ተበልኳስ ሓሲባ ክነግረክን እኳ ኢላትኒ።
1: ወይ ለክ ክስቶ ንምባል ደኣ እንታይ ምሕሳብ ኣድልዩ? ወይ
0: እዚ እንስ ልበናይ ትርከብኒያ ንስኹን እኳ ትሕሻን እምበር ሰንሱ ጉብጥሽ እዮም ጉብጥሽ።
1: እንታይ ደኣኸ ክትምርዓዋ ትሓስባ ኣለኽ እንዲኽን ኣጓዛ ማዕዲኽን
0: ኣንቲ ንቃሕ ደኣ ቤይ ክሳእኒ ኢሉ ላዕ ክንከብልኹ ዶ?
1: ኣይ ኣነሲ ሓሲበሉ ግዲ ዘይፈልጥ ኮይነ ጠላሕ ድብለኒ እኳ ብለይ ኣትና ዲነይ ንኣኻ ክበላ ክንከይል
2: ተቁልፋይ ቤን ምፅናሕካ ዳኣልካ ኣብታሓም ዲርሓወይ እዛ ጓልካሲ ሕፂኻያ ዶኹም ትኸውን ገለ ፈቶውቲ ስካሕሰተልና ኢሎም ነኤኮ መፅካ
3: እንተ ቆልፋይ ሓወይ ወየ ዳኣ ከምቲ ንብሩ ወግዒል በስናየን እምበሪ ሓቂኻ ምስ ደማስ ቓል እምነት ተኣታቲና ኣለና ቃል ከዓ ቓል እዩ እምበር ፅቡቕ ሓሳብ ባ ነይሩ
2: ፅቡቕ ኣለካ ደማስ ዘይሓውና እዩ
3: ወ
2: በል ሕጂ ዝዋሳተፍ ደጎል ኣለኒ እሞ ክገድፈካ።
3: ኣይ እንታ ቁልፋይ ሓወይ ሞ ቡን ሰቲኻ ዘይትኸይዳ ብዶካ
2: ሓንሓንሓንኸለኹ
3: ብሓንሳብ ቡን ዘይሰት

0: እግዚአብሔር ይመስገን።
1: እንኩ መስከወል
0: አሽ
1: ከይቀጥና ኩንዳ ማለት እንደሐም ወስ ፀሐይ
2: ሃየ አስለጥኩም ደ
0: ወንት ሄዳ አቅምና ገርና ወዒልና
2: በርስ ከደሐን አምላክ ታፍሬ ይሉም እስቲ
0: ወንት ሄዳ እዚ ማይድ ፍድፍ ተብሉ ሲሄግዲ ተአልባኸ ጽቦ ተስመደው ጻልኩሎ
2: ወ ደሐኒ ደሐኒ
0: መስሐቆም ከዮ ኸአ ንዳኛው ሒዘሎ ኸይዴ ንዳኛው ሒዘሎ ኸይዴ መስሐቆም ከዮ
2: ሐራይ ግር
0: ወ
2: ሐራይ
0: ካብቲ ጠስሚ ኸአ ክልተ ኣብ ስንቲ ዶኾን ግበርለይኺ
2: ክልተ ኣብ ስንቲ ሓራይ ግር ሓራይ
0: ወ
2: እሞ ቡን ዶክገብር
0: ደሓን ደሓን ቡንስንፅናሓለ እዚኣ ተኣኽለኒ
2: ሓራይ በሉ በፅሑ በፅሑ እስኪ በፅሑ

0: ብቐዳማይ ምስ ባእሳን ናይ ምልዖኒ ሩባ እንዳወረና ኣጉባዝ ዓዲ ሕልኩ ክፃወት ፍትምዓዶ ኮይና ርእናዮ ምዚ ትዝወድያ ደማስክንዳይ ክሕይሉ ንኩሎም ኳኣይ ድርይ ድርይ ኣቢልዎ
1: እሱ እንታይ ተደሪሩ ዝሓድር ዘሎ ማዓርን ጠስምን ጮማን ዝሕላን ለይትን ቀትርን እዳደስቆዳ ወረገና ደቃህና ክውዳእ ኣልና እዩ ኣንቲ ኣንቲ ተንከብቶም እኳ ካነዚ ምድሪ ክድን ናቢለንኦቲ ኣቤት ከቕናኣካ ዋይ ዓኔ

0: ኣወነ እዚአንሲ ጉልሓይ መፅያ ርሕስ ፀፀብለን
1: ኣይ ናይ ከምኡ ደልኪ ኢኸ እዋ ክተርር ወረተን መሓሲኣቶም ኣብዚ ማሕል ሞና ደባ ተካልናት ዒበናን ኣሎ እግረን ክሰብረኒ
0: ወይለክ በልየን እንደመኸሽሕየን ነዛ ትሕቶ ዘሊክሉ ግና ንዕሞ እቲ ሃላይ ወደንኮ ይርእኪ ጥንቅቕ እንዳበልኪ እንተዘይኮነ በልየን እግሪ እግረን እግሪ እግረን ዝበርየን ውድ ኣብልየን
2: ትርፈድ ክዛብዓክ የ ፀኒዐ ብቕነ ተባዓትኪ ተንኮል ተኸልክል ክትኸድ ኣለኺ ኣቲ ኣቲ ኩርባይ ስቆረክ እንዲ ንሶም ዶይኮኑ ካብ ዝበልዖ ንሰትይዎን ንጎንጎ ዝቑሓ እንዳብሉ ዘምፅልና ደሎ
3: ወይ ኣነ ደኒ ኣነ መፃወጢ ቆልዓን ሰበይትን ኮይነ ነዛ ቆልዓ መገዲ ክተትሕዝያ ዘለኽ ዳኣ እምበር ናይ ናትክስዝሓን ግዜ ኣለዎ
0: ኣንቱ ነዚ ዳይጠቅም ልላሕ ማጨባ ዲኹ ሓቂ እንተልይዎም ዳ ሓንቲ ርሒ ወይ ከዓ ክልተ መላእታጣል ዶ የምፅልኩ ወ
3: ድሓን ክንረአ ኢና
0: ሰምሕቲ ወዲዮ

0: አንተ ፈታ ፈታውን አኸንደ የ
1: ያዲህ ሁዳ
0: ወወይ ና መቅረብኒ ና እስኪ የ
1: ታኹም ደልኩ
0: አንቲ ካባብ ትረስ ኸምዝ ቁሚጦ ትኹምርዮሲ ኣብዝኒ ኸደይተቱ የገለ ተሓሸክብለኪ
1: ነይን የኽእትዎ
0: ነስልኻይ ኣብዝኒ ክግበር የ ክሓሸክብለክ ኣለኹዋ
1: ነዝልኻይ ዲኹ
0: ወ
1: ሓቁኹ
0: ስምዕባ
1: የ
0: እዛ ጓል ሓምቢር እዛ ጓል ሓምቢር ስኸመይ ትግምግም እያ
1: መን ሙልዖ
0: ወ
1: ሙልዖ ድኣ ሕፃባ ርስተ ምጫራ ቆልዓ እንተሳዕስዐት የምሕረላ እንተለመፀት የጥዕመላ ኦ ከመይ ዝበለት ወሓለ ድምፃ እኳ ደይስማዕ
0: እሞ ኹና ኣትወልዶ ነዝቆልዓ
1: እንታይ ኢልኩም
0: ክኖም ስለዶ ነዝቆልዓ ምስ ብልዖም ለኪ
1: ሓራይ ግርም ግርም ግርም ኣነ ድኣ ሕጓስ ወሸነዛ ብርክቲ ቆልዓ እዛ ምድሪ ቤተይ ኣትያ ብዛ ድንበይ ረጊፃሲ ሕጓስ እንታይ ድበለብ ሽባት እዩ
0: ወዓይቲ ኣትሰበይቲ
1: እንቱ
0: ዘይስምዑ ክተስምዐልና ኣይ ናይ ድሓስኪ ጭብጥለኪ እዩ ገልዳ
1: ካብ ብሓደ ኣፈይቲ እዚ ኣፈይ ቀርቂርኩም ክትቀህል
0: ሞት ክንበልዋ
1: ራይ ብሉ
0: ሃይ ግዳየ እዚ ናኮ ሸላ
1: ያኒ ኣቦይ
2: ኩርባብያ እናተፃወትና ይሰግድ ወቂዕዎ
3: እመንሳየ ነሸምበል ወደይ እታ ስኻ ከዓ ምካደ ይትፈልጥ እታ ተጉሂ እንዲሃ ትፈጢርካታ ትውስግና

0: ኣዲነ ብቐዳማይ ስነታ ምልዑ ርኢኽና ዶ ምስ በለት ሃማን ቀልማ ተዓዚሩ
1: ሓደ ስቃ ሒልዋሎ እንታይ ግድኽን ወረ ነዞም ጠላሕ ድብሉና ከይትቐድመና ንዓ ሂብዋ ነህ ፀጉሪ ርእሱ ኮ መደብደቡ ህድመኮ እዩ
0: ኣንተን ኣነስ ወረ ከይትኩርያ ለለ እምበር ነዚ ገስጥሓውን ኮ ውድቕ እየ ዝበሉ ዝልበ
1: ወይ ለከ እንዲዒ እስኸሞ ፈቲክ እንደህሉ
0: እንተ ናይ ትሕፍራና ዶ ኣስሙር ጌይር ክንግዳ ዘይተብኳኣሉ ሳንዳኽን ዘይኮንኩን እየ
1: ኣይ ኣዲነ እዚኣስ ክትከብደኒያ
0: ኣንትና ጆኹን ዘይነበረ ድሞ ሽማግለ ክሰድድ ኮይነ
1: ኣንትናብቲ ዋዛኻ ንዕልል ከለና እሞ ገስጥሓወይ

0: ነዚ ምርዓዋ ኣብ ዝባና ዝሕዘል ጨጉሪ ርእሲ እዩ ዝብል
1: እየ። ኣነ ክቆር ትጨክ ንዴ ድሓር ከዓ ክሳብ መርዓ ናተይ ስብ ዝባነ ክሕዘል ንዩ።
0: ኣይ ኣዲነይ ናትክ ናይ ውዳእን እዩ ንኸይድስ ከበላ
1: ኣነሃር
2: ኣንታ ርጉም ቆልዕ ደይ ገባረ ግብሪ እንታይ ገይርካያ ኸነት ወዲ ሓንቢር ኢዱ ዝሰበርካዮ ሰብኣይ ተረኺብለይ ሲ ንሳየ ምስኪን
3: ደፍና እስኪ
2: ኣይ
4: ኣንታ ቆልዓ እዚ ፅጋብ ካ ናብ ግራጭካ እትወካ ደልዩ ኣንታ ንዓዘይ ትርኢ እንታይ በዲለካ እንታይ ገይረካ ኣቦኻ ዓዲ ውዒል ኮይነ ሲ እዚ ዝሓገዝካ ድሓን ትረ ንደማ ስሒዝክዮ ናብቲ ገዛ ኺዲ ከድክ ድማ እንታይ ከም ዝብሉ ክስምዐዮም ይኽ
2: እንታይ ዳ ክገብር ክኸይድ እየ እምበር እንታይ ዳ ክገብር የክየ
5: ኣንቲ ምሉዕ ብኣሞ ዘይሓሰብ ኮን ሳይኢዱ ሰይረ እዮ
6: ሰግድ ካብዞም ኩሎም ስዮሓወይ ዘምርፀካ ግን እንታይ እዩ
5: ትርጉም ሰይጣን
6: ግርም እባ ንበዓልኻ ሰይጣን ስን ሰይጣን ምጥቋም ድሓን ማእገር ዘይብሉ እንዲኹም ርኢኹምሞ ነዚ ሓወይ ኣግባዝ ዓድና ፀባዓ ጎሰቲኹም ፊዕፊዕ ኢልኩም ፀጊብኩም
5: ምልዖ ወዳነዮ ንትርፎ ፈጣሪ ዝፈርሖ የብለይ ሰብኣይ ዝኾነኻ ፊንፊት ኣምፅዮ ኪድ
6: ሓቅኻ ክንዲ ተጋጊስ ትፍክረለይካ ኣለኻ ድሓን ኣንዳኣሙ ኮፍ ኢለ ሸይ እንታይ ክብለካ ኢለ ሓያል ፍጠረልካ ካብኡ ሓሊፈ ድብለካ ብለይ
5: ኣንቲ ጓል ኣፍካ ኣድቢ ኣበይ ሞ ምልዖ እንዲ ክኾንኪ ካልእ ኸውን ነይሮ ስልዕ ስልዕ መበልክዎ

0: ወይ ኣጥማይ ኣደማስ ናባ ኹም ደዳ ክመፅእ ፀንሐ ወፊሮም ኣለዉ ምስ በሉ ንስ ልብልበይ እንዳል ክመፅ
1: ይህ እንታይ ተረኺቡ ኣይዳሓንን እንዳኛው
0: ኣንቱም ናቱስ ክኢልናዮ ነርና ንሃልኩም እምበር ካልእ ፀገም ረኺበ እቲ ርጉም ወደም ነቲ ወዲ ሓንቢር ኢሉ ሰይርዎ ባህል ኣሎ
1: ዋዕ
0: ወ
1: እንታይ ትብል እንቲ ወይ ተካል ስማዕ ኣረ በቂ ሓምሸሽ
0: ጉዳም ጉዳም ነታ ዝነበረት ንፀገምሲ መጣልያ ወሲ ክንንህልኩ እሞ ሕጂሲ
1: ደሓን ደሓን ገዛ እሞ ሓሊፍ ክፅንሐኒ ፅኒሕ ለባዕለይ ክዳሃየክየ
0: ከምኡ ዶ ሓይድ
1: ወ

0: አቦ እትወዲ ያዳኘው ሲ ከመይ ዘለ ጽጋብ ሰንጥቦ እ አመን ገድ ረኺብስ ሰው አይ ዝኾነ ፊትኒ ፊታን ጥለይ ኳይልኒ
1: አ እንባር ንሕና ካብ ኣፍና ናብ ጽሕምና ኮይና ሱቕን ተበልናሲ ሰብ አይ ዝኾነም ጥለይ ልክኻ ደሓ ንሕና ዳ ደይ ንዳኘው ርኢና እምበሪ ኣደን ወዲ ዳ ኸልእ እንዲ ዝግበኦም ነይሩ
0: ገብሲ ሓወይሲ ንሕሱም ጸላኢ ኻ ዘይትምነዩ መባእ ዝተኸለ ባንግበረልካ ክበሃሲ ሓቂ እዩ
1: ሓቂ ክዛባለይ ሓቂ ሓቂ ከምልዕጓለ ኣደን ወዲ ዳ ደይሓተለዓዲ እዮ ስምዐ ባምልዕጓለይ እቲ ቀዳማይ ዝበልኩ ክሓሲብ ኩሉ ዶ ደማስ ንወዱ ዓይነ ውዲቕልኪ ዘሎ ነቲ ወዲ ሽልል ኣብል እዮ
0: እንታ ቦ ቅጫ ቅጭቅጭካ ክትበልዕሲ ገዲፈካ ክምርዖ
1: ወይ ጉድ ንሓንዳሓይ ዛጓለይ እኽሊ ጥራይ ረኸብ እምበር ስርንቕ እኳ ይብል
2: እንግዳ እንክደባል እዩ ስዛጓለይ

0: ካስ ዝመልኦ
1: እንታ ደማስ እንታይ ኢኻ ፀርካ መፅኻ ወግሒ ፅብሒ ክትቦታትፍ ከፊእካ ፀር ኮይናካ በልስኪ ድሓን ኢድካ ምላኣልካ

0: ተኣልባኻ ሽያ ክዓዲ እሞ መሊኣ ትፍሰስ ደንበኻ ክኣሰስን።
1: ኣሜን ኣሜን ሓንቢር ሓወይ። ኣብ ሓደ ዓዲ ኮይና እቲ ክንገብሮ ዝግባእ ናይ ነገርና ከይተሓናገርካ መዓስ ገርዝ እዋን ትርር እዋን እዩ። እዞም ቆልዑካ ሕማቅ ጓኒፍዎም ተሓንዶ ኮይኑ ሳየ
0: እንዳሓን እዩ እንዳሓን እዩ
2: ሓንቢር ሓቂ ሓይሽ እቲ ቆልዓ ምልስ ምልስ ኢልና ክንሪኦ ግባእ። እተኾነ ሰብኣይ ከምዛ ትርእይዎም ዓዲ ውዒል ኮይኖም እንታ ኣነ ረኺበየ ዘለኹ እኳ ገዛኻ ጥሩሑ ተኮይኑ ኢትካ ንድሕር ዘይመልኣልካ ከዓ ዘይ ዓወን ዓወን ኢኻ ትብል። ዓወን ዓወን ኢለሲ እንታይ ከም ዝገብር ጠፊእኒ። ሕጂ እኳ ሳላ እያ ደማስ
0: ኣንተ ድርፈ ሰብ እኮ ካብ ፍትፍቱ ፊቱ እዩ። ንሕና ከዓ ካባኹማይ ንደሊና የግዳስ እዚ ቆልዓ ድሓ እንዶ ኮይኑ እንተበልኩምና እኽል እዩ። ግና ወድኸ ሕጂ እውን ቅልፅሙ ገቲሩ እዩ ዝኸይድ ዘሎ። ሕሉፍ ሓሊፉ ንምሉዕ ጓለይ ኣንጋዕዲ ኢላ ኣሎ። እንታይ ግበር ዝብለና ዘሎ ምንታይ ኢና ውዒልና? እስኹም ዝዓገብ ዘይትብልዎ
2: ኣንቱም ሰባት ደይሰ ትጥሜቶም እንድኽነትን ንደይፀሩ ኮይኖም እዮም እምበሪ እንታይ ካ ክንደዚ ዝኸውን ሓፍሓፍ ኣድልይዎም እዩ። ግና ብነብሶም ድኽነቶም ኣይፀሩን እዮም
0: እሞ ንሳየ ንሳየ ወቂዑሲ ዝራብዕ ዘግርዐ መሲልዎ እንተደልዩ ይኽድ ንደብትርባ ዓድና ኣውደ የለውን ኣብርከም ዘተንፍሱ ግባል
1: ድሓን ሓንቢር ሓወይ ዋ ንሕና ካብ ሓንቲ ጥብ ሰቲና ጓጉድን ኣልባም ኮይና ዝዓበና ኢና ደጊም ዳኛዋ ኣብ ንእዲ ኮይኑ ትቕንዚ እዩ። ንስኻ ከዓ ኩሉ ንውሽጢካ ጌርካ ውሓጦ ካሓሳንላ ዛና ይትበል ናይቲ ቆልዓ እንተኾነ ከዓ ድሓነ በዓልና ክንምዕዶ ኢና ደዛ ዓድመ ንእስነት ስግር ዘይበላ ኮይኑ እዩ እምበሬ ኣይ በዕሉ ዘፊሉ ጎድፎን ድዩ
0: ኣንታ ደማስ ሰብ ኮኑ ሰብ ኣይፈርሖን እዩ ግን ይከባበር ከምቲ ዝበልካዮ መድፍእ ንፈትሉን ኮንካ ተለቃቂብካ ትኸይ ዋ እቲ ዝግበር መዓስ ጠፊእና ግን ኩሉ ንሒፍናዮ ሱቕ ኢልና
1: ንኩላና እዚ ሓይሽ መንገዲ ከዓ ከምኡ እዩ ሓንቢር ሓወይ ትርፈ ከዓ ሓንቢር ዝተዛረበሲ ካብ ክቱር ሕርቃን ይዛረብ ዘሎ ንኩሉ ዕሽልካ ምሕላፉ እዩ ስ ከዓ ንጎንጎ ማዓድ እዮ ዋ ኣገበል እዮ ዝቆልዓ ቆልዓ መማዓድ እዩ
2: ድሓ
3: መቡ እንዶ ክንገብር
1: ድሓ ከይዳ ግብር ኣቢልና ምልስ ክንብልና መፂና እንበሪ ካል መዓልቲ ብሓደ ኣለና
3: ሓንጀራ በሊዖም በሎ ክትኮን
1: ኣብ ገዛ ኒና ፀኒሕና ዋዕ

0: ደስጥ ወዳይ
1: ኦሆይ
0: ሰማዓኒ ደለኻ
1: ሰማዓ ኩሎኹ ዘ
0: እዛ ሙልዖ ጓለቦኻ ሓምቢርሲ ገለ ዶኾን ጠላሓይ ትብለካ
1: ጠላሓ ዳበይ ክሳል
0: ሳኣኒ ናይ መን ሳኣኒ ይኸደልካ
1: ወይ ኣደ ጠላሕ ዳበይ ክሳኣኒ የደልኩኺ
0: ናትካ ሳኣኒ
1: ጠላሕ ዳበይ ክሳኣልዎ ጠላሕ ትብለካ እያ የደልኩኺ
0: ግርም ዝወደይ ግርም ከምኡ ተኾን ከስሓቅኻ ምሰቦኻ እውን ብቐዳማይ ከምኡ ኢና መኺርና እሞ አ እዛ ወይፈን ሙልዖ ካብዛ ገዛና ሰተት ኣይነብላን ኢና

0: ዓውይ ኻዶ
1: ሰግድ ሓወይ ለንፃወት ኢና ነርና
0: እንታይ ትገብር ኣለኻ ኣብዚ
1: ፀባዳ ቤት ድማ ሰሰትየን ዝውዕል ኣለኹ ጣዕመትሮ ቆፅረልካ ኢላትንስ እዛ ከብሊ ጥርዝም ኣቢለያ ኢለያ
0: ዓሰባ ናትካ ግዳ ዘይትሕሉ ዳለማስ ካብ ኣብለኒ
1: ሰግድ ምርዓ ሓፍተይ ካ ክትምርዓ ሽዕሉ በልዖ ምፅኻ
0: ናብ ማን ክትምርዖ
1: ናብ ገሰት
0: መኒዖም ኢልካ
1: ዓንዲ ወይና ዘመደኒ ሰብ ከይትነግር ኢላ ዝነገረትኒ

0: ዘመደይ
1: ሰዩ
0: ናስካ ክነግረኪ
1: ኣብዑ ናድ እንታይ ዝንገር ኣሎ ኮይኑ እዩ ንዓንዶ ናብ ዝቕረብ
0: ኣንቲ ክረብኒኣሎ
1: በል ንገረ ንቐሪበካ ኣለኹ
0: ዓንዲ ለ ዘበን ጥርሲ ክምርዓሎ
1: ሓፂኻ ዲኻ
0: ተሓዝኽድኺ
1: ኣይ ኣይተሓፀኹ
0: ረገሪፈ ኣለኹ መንቆላዕኽዎኣሎ ሕማ
1: ዋይ እንታ እንታ ዋንጋረ ገዲፍከ
0: ብነፍሰ ሕማም መንኮ ክሎ ኣሎ
1: ሳዩሲ ወድኻ ክለሊ
0: ይኽለልወ ተንዕንደብለና ኣትንዕበጃኺ ንጋዕ ጥራይ ተሓፅኺ ወይ ክምርዐ

0: ብሓጎሰካ
1: እሂ ኣይነይ ትላመይ ወሊዳ
0: ኣምራላምካ እምበር ተረፍ ሓጎስካ ናብ ሕርጫን ተሰድር
1: ወዶ ማስካ ሸኻኩልኳ ይብርሃኒ ከለካ ነጎዶ
0: ኣታ ንምሎታ ሓፂኻ ሰምሐ ተገደፍካ ያሻነ ኣይፋለይ እንተልካ ንክሳትካ ኣንጥበከ
1: እሞ ተጫቢትና ዶ ኣብሳካ ዓድና ንፋተን
0: ወዳኒኤውካ ኣታ ክንደይ ዓድን ጎደመ ዘፅረርኩ በፅስ ብኣኻ ክድፈር
1: ሰግድ ኣቕለት ዓግሲ ኣይተናኽኮ ከማኻ ብርከደሰንፍስ ጎበሲ
0: ኣሃ እምበር ሃብትኻ ጉብዝና ውሲኽልካ ኣብኣፈይ ትምልሰለያ
1: ሰግድ
0: ተሰጎድ
1: ኣታዚ

0: ኣንትና ዲኒ እዛ ምልዖ ስታይ ኮይነ ኢላ ካብ ገዛ ምውፃእ ኣብያ መርዓት ምሉሶት እምበር ተቐይራ
1: ሓቃ ንሕና ኢና ሓላፊ ገዛ ኣለና ኮይኑ ንፃወት ዘለና እምበር እሳ ድኣ መን ደለዋይ ኣደ ብላ ሓፍቲ ብላ ሓዳር ገዛ ውጥጣ ኸው
0: ኣይ ብደብሳ ድኣኹም ኮይና እምበር ንዓና ሰየነ ስራሕ ገዛ ዝዘርፈና እዩ
1: ኣይ ኣዲነ ይኸብ ዳ ኣይ ንዓኣሲ ዳሓር ከኣሲ ናብ ገስጥ ሓወይ ከም ተሓፅየት ከሰሚዐኸ ንዲኻ
0: ወይ ለከዳ ድማ ዘይርከብ ልቦ ንሕና ንሰግድ ሓወይ እንዳብልናስ እምበርብሑ ጓዓተኹምና
1: ጠልቂት ጎራሕ ሓዊ ኮንኩም ርዓ ንሓወይ ክገድፎ ድ ሓሳብክን
0: ወይ ለከ ሓወይ ለይ ፅቡቕን ካብ ተሓውኹ
1: ስቕበላ ኣንጭዋ ክልተ ዓንዴት ከመይ ኣቢል ሓወ ከም
0: ዝፅብቕ
1: ንዓኸ
2: ገስ ምሰግድ ኣብቲ ጎቦ ክነብሩ ብሉ
3: እዋይ ኢለኒ እዋይ ንዕቅብ
2: ኣትታይ ኹን
3: በንፋትንዋ ባልባል ትበል ኢልኩም እንዲኹም እቲ ወዲደማስካ ንወድኹም ሸላው ኣቢልዎ ባሃ
2: ኣታታይኸንገሰጥ ምሰግድ ኣብቲ ጎቦ ክነብሩ ብሉ
4: እይ እዚ ኸልዓ ማዕርፋ ኸሮ ገይሩ ዝበላዕሉ ፃዕሊ ዝሰብር ኣሎ ምስ ፈተውተይ ደም ክተኽለለይ
3: ቀደም እውን ኮ ነጊረኩም ነይረ ውሕጅ ከይመፀ መንገዲ ውሕጅ ፅረግ ኢለኩም ምኻን ደይ ንስኹም መን ቅናት የፍትሐኒሉ
4: ርግምቲዋ ርግምቲ ርግምቲ ኣይናይ ቅናት ኣለኪ ለውላው ኣታ ምሉዕ ዕድሜ ኸደዎ ምስዮም ትሕልፎ እዮ ኣ ንስኻ ድማ ኣናይ ጥዑይ ወረ ዘምፃኻ መሲሉ ትድሕለፍ ትድሕለፍ እየ ዝብለካ ዘለዎ
2: ፅንሐ

0: ወለከ ኣተ ንስኸኸ እንታይ ኸኸ ተንገራሮ ውዒልኪ
1: ታጓልያ ድማ ስለያ ገጢማ ኣለይ ኣነ ኣፈፉ ዋቢልያ መፂ
0: ወለከ ንስኸንከ እንታይ ኣረኸበክን
1: ገንሰ ጥሓወይ ንምልዕ ተሓፂዋ ኢላትኒ ኣነ ከዓ ሰግድ ሓወይ ደይ ፅቡቕን ከመይ ልሕፀያ ተብልኳስ ኣንጭዋ ክልተ ዓንደ ልላ ፀሪፋኒ ኣነ ከዓ ሕርሕራይ ገለ በጀግ ኣቢለ እያ
2: ምንጨት እንኳ ዓበልክ እያ
0: ወይለይ ትርፊ ሃበለትነፅ እ ደቂ ደማሲ ናብ ድረሰ ደቀይ ቸቸይ ክብሉ እሞሞት እዩ ሞት ይበል እዩ

0: ስምዑስኪ ደጊም ሰሓዊ ኢኹም ኢኹም ወፍሪ ዝወፍሩ እንዲኹም ወይ ድኽነ ትሕሱ ትርፋ ኣነ
1: እንታ እንዳዳኞ ህበልኩም ውሒልኩ
0: ኣታ ሰበይትኩም ሸት ኢለን ንደቂ ኣውቅዐኖም ከይኣክሎምሲ ንቤተይ ካ ክትመፁ ውፁ። ድሓ ንዕቐት እንድዩ
2: ዘማሳዊ ንዓንበር ንዓንበር ደማስሓወ እዚኦ ናብ ዘይሰጣን ናኸእትዋነ
1: ድሓነ ዳኛው ሓወይ እዚ ዘረባ ቆልዓ ሰበይቲ እንድዩ ከምኡ ጌር ካብ ልባኸይተስፍሮ ድሓር ከዓ ንሕና ተደሲዒብናይንሲ ኣብ ድበፅሖ ይብለን እንታይ ደ ክብለካ መፅየ እቶም ኣወዳት ኣብቲ በረኻ ተባኢሶም ብልዎም ኣለዉ
2: ኣንታ ደማስሓወ እቲ ወድኻሲ ናብ ጓል ሓንቢር ሕፂ ኸየድኻ
1: ሕፂ እየዎ
2: ኣዚ ወድና እንዲ ደኣ ዓይኑ ዶ ቕላቕኒ ንዓ እንተ ዘይኮይኑ እምቢሉ ዕጫ ኣንፊፉ
1: ዶ
2: ኣንፊ መባእስኦምን ስኮይኮነ ይተርፍኒ
1: እሞ ካንዲ ቕቢጩካ
2: ኣቕቢፅኒ ኣቕቢፅኒ
1: ሞድሓ ወድኻ ካብ ሓየለካ እምብላይ ካብ በለካሲ ንወደይ ፀቕጦ እንተኾነ ንስኻ ቐሲልካ ቅርዓ እዮ ኣይ ፋለይ እንተበለኻ ኣብ ሓደ ኮይንና ንመክር ንሓንቢር ክረኽበ ዘይኩሎም ደቅናዮም ኣዋድን መዓስ ተወዲአን
2: እንጀራ ዓለም ብላዕ እንጀራ ዓለም ብላዕ ደማስሓወ

0: አንተ አደማስ እዚ ወዳኛው ሲነዛ ጓለይ ካታተለ ያለ ደሞ ወረንቲ አይነት ጽሊም ሳናክ ተክል ደልደሎ
1: አምቢየር እቲ ዝኸውን ኣይጠፋአናን እዩ ዝሓለፈው ነጊረካ እዚ ቆልዓኒ ኩላህና ከየጓሃይ ከሎ እዛ ነገር ንዕበሳ ኢለካ ምስ ማዓቢኻኒ ግዳሲ ኣነ ኮ ንወደይ ከምስሎ ፀሊአ ይኮንኩን የግዳስ ኣፍንጫ ተተወቕዓሲ ዓይነት ነብዕ ይነገሩ ንዳኛው ሰብ ሒዝካ ኺድ ክብሎ እየ ወሲንካ ሃቦ ወወ ኸይደ ዳ ኸይደ ከምኡ ግበር
2: ደማሲ ፈሊጥዎ ኣሎ
0: ነዛ ሓንቲ ዓይነ ጓለይ ክንቁረኒ ተምርእያ ወሊዳ ሻሕሻሕ ክትብለለይ እናበልኩሲ
2: ንኣኻ ምስ ዘረፋ ዋይ ዋይ ምባልሲ ትብፃሕካ ምባልኩ ሓይሽ

0: ሸርሒ ፀጓል ገዲድና ኣሎም
1: ዘወጭ ምና ትርፈስ ኣብ ምድሪ ቤተይ መፅያ ክትወቕዓኒ
2: ኣንቲ እንታይ ዝበለ ሕቱርቅንኡ ዘለዋ ሰይትዳኞ
0: መንተ ኸቲሩ
2: ንስ ቕጥራይ ትመልስላ ተመሊስክለያ ትኸብር ብለክ ኣለኹ
1: ኣነስ ኣይምልሸላኒ ኣይምልሸላኒ ግና እታ ሕፅይቲ ወደይ ዝተረፈት ንዳእ መዓንጠ ኸብደይ ቅርት ፃቢልኒ እምበር ታክታ ምፅእ ታክትረክብ ኢለ ክምልሸላ ኣይምልሸላን
2: በድብድዮ እስኪ ጠሊ ዘለዎ ክቦምጭ ክዳ ዓይንና ወዳእኽልና ችላ
1: ኣይሰሚደንጌ

0: ዝልዓሸገ
1: ይርዓወይ ኩሉ ርዳእኒ እዩ ዝሓለፈ እውነ ደማስሓወይ ከማይ ኮይኑ ኩሉ ኣረዲ እኳ እዩ እዚ ቆልዕ ልዕሊ ኸመይ ኮይኑ እንታይ ከም ዝገብሮ ጠፍእኒ
2: ሓንቢር ሓወይ ንሕና ምስ ፈተናኩም ኣይ ጸላእናኩምን ከምዚ ዳኞ ክብሎ ጸንሐ ዓይሻ ውላዳ ዮ ሃብካ ቆልዕ ሓንጊድዎ ሕማቕ ጥሪትካ ትሸጦ ትልውጦ ሕማቕ ውላድካ ግን ኣይሸጦ ኣይትልውጦ ኣነ ኸዓ ሕጂ ካብ ፍቓድካ ይወፅን እየ ትማሊ ትብጻሕኩም ተባሂልና ቃል እምነት ኣቲና ኢና ሎሚ ክንጋደፍ ሰናየ ድሌት ኣይኮነ የግዳሲ ቅሳነት ደይብሉ መስቦ ምፅባሕ ንኩላና ጎርቢ እዩ ስለዚ ደጊምና ክነቕልበሉ ዘጉህም መስቦ ከይነተክል ኢና መፂና ዘለና
3: ኣንታ ደማስ ጓሃለይ ኢላን እግራ እንተፋሊመ ሕራ ያቢለያስ ሕጂ ከምሽንቲ ገመሉ ድሕሪ ኣይዛርባ ኣይዛርባ እታ ቆልዓ ክንታይ ክስምዓ ቃል እምነት ክዓፅፍ
2: ናይ ቆልዓ ናባይ ግደፎ ንስኻ ጥራይ ብንፁህ ልብኻ ትቐበሎ ኣነ ወደይ ክምርዖን ዶይመሓሸኒ የግዳ ወለድና ነገርን ቅርሕንትን ኣይፅሩሑልና ንነገር ፍቕሪ እዮም ስዕርዎ ነይሮም ወ ሕጂ ከዓ ኣነ ነዛ ብርክቲ ጓለይ ትማሊ ጓለይ ሎሚ ጓለይ ጓል ኩላሕና ስለ ዝኾነት ሓደ ዝራብዐነ ሓንቲ ርሕነ መሸለሚ ሂበይ ኣለኹ
3: ደማስሓወይ እንታይ እሞ ክብል እየ ኣብ ዝበልካ ንኣቱ ኣብ ቃልካ እምን
2: ግረ ግረ
1: ክቡራት ኣሕዋት ዓይኑ ብርኩ ክምፅናዕ እዛ ፍቕሪን ሰላምን ከዓ ኣምላኽ መላእ ኣልና ብሓቂ ብሩኽ መዓልቲ እዩ
4: ብሩኽ መዓልቲ ብሓቂ
3: ብልዖ ብልዖ ጓለይ ንዕዛ ጓለይ ንዕስኪ መንበር ክሒዝ ክንዒ ንዕመዛ ጓለይ
5: ኣፈልስክዛ ጓለ
6: ዘረባ ቦታት ክስምዒ እዮም ዛ ጓል እዩ
2: መልዖ ጓል እዩ ብርክትን ለባምን እንዲኺ ኩሉ ምሰብኮ ወዲኢና የና ገስጥ ወደይ ማለት ሰግድ ወደይ ማለት እዩ ሕጂ ከዓ ኩላትና ቦታት ኪና ሕጂ ከዓ ኒአ ክራእሲ ምስ ሰግድ ወዲ ዳኞ ውሕፂና ክለና ኣብ ቅድሚ ቦኽን ኣብ ቅድሚ ሓሙኹን ኣብ ቅድሚ ዞማያታትን ከዓ ሓደ መንጓድ ዝራብዐን ሓንቲ ርሕን መሸለሚ ክሂበ ኩለኹ መሪፅ ክውሰድ እዛ ጓል እዩ
7: ቁልፋይ
2: ዘርኣይ ገለየ ትብልዎ እንተለኩም እስከ ውስኩሱ ከብልሉ ኣየ ገለወይ ወወ
8: ኩሉ እቲ ዝበሃል ኢልካ የኢኻ ደማስሓወ መንገዲ የማን መንገዲ ሰላም ዝመርሕ መንገዲ ኩሉ ተዛሪብካ የኢኻ ሞ እንታይ ክንምልኣሉ ኢልና እዛ ጓለይ ከዓ ነቦኹ ስምዕዮ ማርያም ትስማዓኪ
0: ሙልዖ ጎርዞ ሱራ ለይለየ ተኸራፊት ከምዝገናየ ንማን ኮንት ኾኒ
9: ኣንተ ዝኣ ኣግናይ ዞም ርጉማት ገዛ እንዲ
10: ኣንቲ ይህ እንተ ትርፈ ኣፍን መላፍ ኣለፍን ዘይብሉ እንስሳ ደኣ እንታይ ግበር ትብል እዩ ኣለኺ
9: ኣየ ደማስ ሕራይ ደውዒ ኢልኩም ኣይ ኣብዚ ተኣሲሩ ምስ ፀንሓኒ ንደሲ ንገዛ ክመልኦ ሓሲበ
10: ትርፈ ኩሉ ኣጋውላኺ ኣጢዐ ፈጠክ እየ ነዚ ውሽጢ ክዘሎ ድጉል ፅልኢ ጸሊም በጊዕ ሓሪት ኣጥፊ እዮም በሪ ኣነ ደማስ ኣነ እንትርፈን ፅቡቕ ንሕማቕ ዝዓቁር ልብን ከብዲ ዘይብለይን ወ
11: ወይ ጉድ ከምዚ ከኣለኻ

0: መዓልካ ገሰጥ
1: እምኢልኩ ውዒልኪ እንታይ ዳኣ ምሸት ምትርዳእና ብዝፃልፍ ገጽኪ
0: ኣይ ተጸሊኢ ንውዒሉስ ንቡን ዝኾን ክኣራሪለ የ
1: መኸሰኒየክዶ
0: ኣይ እንታይ ገበርካ ኪድሓና ይፈርሕኒየ

0: ዝብለኩም ስምዑን ኣበዛንኩም ድማ ሰቁዑዎ ድርፈ እዚ ምስ እንዳ ደማስ እንቺ ምንቺ ግሒት ክጥፍ እዩ ፃርቂት ከዓ ከም ቀደምኪ ኣቦ ያደ እንዳበልክ ተላእኽ እዮም ንጓሎም እንተኾነ እውን ዘረባ ከይሰብዓልኪ ኣንታ ንስኻ ከዓ እዚ በረኻ ከድካ ንምልዑ መኒ ዝቐርባ ትብሎ ዘረባ ልጓም ግበርሉ ለባ ማት እዮም
1: እሞ ስድራና ኣብ መምፂና ዶክነኣቱ እወይ ፅቡቅ እዚ ሎም ኣኪብና ዘሎ ኣብ መንጎ ወደይን ኣብ መንጎ ወዲ ዳኘ እውን ፀንሐ ናይ ንእስነት ዝስሐ ንዓይንዓይ ናብ ፍጥሚ ንብፃሕ እዩ ነይሩ እዚ ከዓ እቲ ጉዳይ ወደይን ጓል ሓንቢርን ብዘይፍታዎም ዓምፂፅና ጌርና የነበርና ሓፀ ገዲፍና ንወዲ ዳኘው ናሃቦ ስድራ ዳኘው እውን ብዝገበርኩምና ሓድገት ኣዚና ተሓጒስና ኢና ንሕና እውን ኣብ ገዛ መኺርና ተላዚብና ዝገበርናዮ ብፀንሓናን ቅንእን ቅርሕንትን ገደልእቲና ምሳኹም ከም ማይን ፀባን ኮንና ሓቢርና ክንጓዓዝ ወሲንና ኣለና ብሉ ኣለዉ እዚ ከዓ ኩሉ ሰብ ክመሃረሉ ክሪኦ ክሰምዖ ክፈልጦ ተኣኪብና ኮነላ ስለ ዝበሉኢና ተኣኪብና ዘለና ዳኞ ናባኻ እዩ
2: ኣቶ መዓዲ ቀደሙ ንትዝፈልጥ ፈልጦ እዩ ንሕና ቐፎን ዓውድን ዝኾና ኣሕዋት ብኸምዚ መብስቦ ክንዋጠጥ ካብ መጀመርቲ እውን ኣይተቐበልክዎን ግን ብሰንኪ ወደይ ወሪዱ ዳማስዓ ወይ እቲ ዝበልካዮ ኩሉ ሓቂ እዩ እቲ ናትኩም ሰብኣውነት ኣይኮነን ንዓናሲ ዓዲ ምልኡ ያገሪሙ ኣነ ከዓ ምስድራ ቤተ ኮይነ ዝግለ ምስ ሓሰብ ኩሉ ንሕና ኢና ተጋጊና ንሕና ኢና ዓጊብና ቆፅሊ ዘውደቑሉ ሓፂቶምሲ ንምንጥሎም ኢና ዘለና ኢልና ሓሲብና ናብ ልብና ተመልስና ስለዚ ኣብ ቅድሚዞም ክቡራትን ሕፍራትን ዓበይቲ ዓድን ከምኡን ኣሕዋተይን ደማስ ምስ ወድኻ ሓንቢር ምስ ጓልካ የቐንየለይ የቐንየለይ ክብለኩም ደሊ
3: ከምዚ ክብልዎ ፀንሕ እዩ ደማስ ሓወይ ካብ ሃፍትኹም ድኻታትን ዘኽታማትን ሓንጊርኩም ካብ ልቦናኹም ከዓ ፍቕሪ ዓንጊልኩም ነዛ ብርኽቲ ዓድና ኸ ቕንዕና ምሂርኩም ኩሉ ነገርኩም ሲ ካብ ጥፍኣት ናብ ልምዓት ይዝዕድ ሓቂ ሓይሽ ከምዚ ናትኩም ልቦና ነዚ ድመፅእ ትውልድ ፍጠረሉ ካልእ እንታይ ይበሃል ኮይኑ ናይ ብሓቂ ካልእ ዝበሃል የለን ኣነን ዝወደይን እኳ እንደ ገለ ይቲ ሓንጊጥና ነይሩ ምባል ሓይሽ እዞም ሰብኣይ ነውልኩም ኣብዛ ቅድሚኹም ኣብዛ ቅድሚኹም የዛረብ ዘለኹ ንዑ ግደፉ ኣይፋልኩም ውን ተበሉ ነዛ ፀማም እዝኒ ነዛ ፀማም እዝኒ ኢና ሒብናዮም ፀኒሕና ኣጀገን ኣብ ልብና ተመሊስና ኣብቲ ኣበባኹምን ዕምበባኹምን ከዓ ሓቢርና ንውዕሎ ግበረና
4: እንታይ ኣ ክንደልክን ትርፈየ
3: ትፍተየ ኣብ ልብና ተመሊሽና ኢና የደልኩ
4: ኣይ
3: ወ
4: ጓዓነይ ጓዓነይ ጓዓነይ ኣሰይ ኣሰይ ወይ ተመስገን
5: እወ ዓድና ኣነ ብዝያዳ ብዝያዳ ዘመስግኖን ዝንእዶን ደማስ እዩ ከም ግዳ ሓቂ ኣነ እንጓለይን ካብቲ ድሌትናን ባህግናን ብምትራፍና ሕጉሳት ኣይነበርናን እወ ሰብ ኣይሓስካይ ደማስን ልባማት ዓድን ከዓ ሓይሎምና ሕጂ ግና እንኳዕ ደኣ ናብ ልብኹም ተመለስኩም እምበር ኣነን ደማስን ከዓ እንኳዕ ደኣ ናብቲ በኹሪ ሓሳብና ተመለስና እምበር ኩሉ ተሓጒስካ ትገብሮ ድንቂ ሓሳብ እዩ እወ ዓድና
4: ኣንትን ትርፈየ

0: እንታይ ዝበልዎ ቅዱስ ሓሳብ ሓሰብክን?
1: እንታይ ክክንደግብ?
0: እዛ ሕፀ ወደይሲ ናብ ንቡር ተመሊሳ?
2: ኣሰይ ኣሰይ ኣሰይ
0: እንኳዕ ናብ ልብክን ተመለስክን። እምበር እዛ ዓለም እዚኣ ዳ ደይ ስጋይ ስጋኻ ተመልክዕ ኣለዋ ኢልክና ያኸን
2: ሓንቢረይ ከዓ እዛ ብርክቲ ጓለይ ከም ሓሳበይ እንኳዕ ናብ ደንበይ ተመለሰት። ኣሰይ ኣሰይ ኣሰይ
3: እሞ ስድራና ጭዋ ዝኾነ ባህልን ልምንን የሰስነልና። ከምቲ መጽሓፍ ሃይማኖትና ዝብሎ ሕደግ ሕደገልካ እዩ። እንኳዕ ናብ ሰላም ጎደና ሓዋወሰና። ሕድገት ይጽባቐ ኢና። እቶም ቈልዑ ካብ ዕለ የቕረቕረኸ ክበሃሎም እዮ። ግዲ ይብልኩምን እልልበላ ትነንስቲ እልልበላ ወ እልልበላ

ሰላም ዝኸበርኩም ተኸታተልቲ መርብ ካብ ፀቀታት ባሕርና ከመይ ቀኒኹም? ብቕዓት ዓሳ ዘረጋግፅ ዘይሕጋዊ ንግዲ ዝከታተል ኣብ ምዕቃብን ምክልኻልን ኣከባቢ ደሴታትን ገማግም ባሕርን ዝነጥፍ ምስ ክፍሊ ኣገልግሎትን ሕጋጋትን ቁፅፅር ሃብቲ ባሕሪ ዘላለ መደብ ይክህልወና ሓቢርና ንከታተል።

0: ክፍሊ ኣገልግሎትን ሕጋጋትን ቁፅፅርን ሃብቲ ባሕሪ ሓደ ካብተን ክልተ ክፍልታት ሚኒስትሪ ሃብቲ ባሕሪ ኮይኑ ኣፍልጦ ህዝቢ ብዛዕባ ዕቃበ ፀጋታት ባሕርን ዲጋታትን ክብ ኣብ ምባል ዝነጥፍ ኮይኑ ብተወሳኺ ሕጋጋት ምንዳፍ ምውፃእ ምኽላስ ምትግባር ተቆፃፀርቲ ምስ ኢንዱስትርያውያን መራኽብ ምስዳድ ፍቓድ ምግፋፍ ምዕዳልን ምሕዳስን ደረጃ ብቕዓት ዓሳ ምቁፅፃር ንጥፈታት ምክትታል ድሕረ ግፋእ ማለት ዓሳ ካብ ባሕሪ ተገፊፉ ምስ መፀ ኩሉ መስራሓት ሓሊፉ ኣብ ኢድ ዓሚል ከመይ ኢሉ ብውሑስ መንገዲ ከም ዝበፅሕ ዝከታተልን ዝትግብርን ብሓፈሽኡ ድማ ዝኩሉ ንጥፈታት ፀጋታት ባሕሪ ህላውነቶም ንምርግጋፅን ንምውሓስን ዝሰርሕ ክፍሊ እዩ።
1: ብመጀመርያ እዚ ክፍሊ እዚ ክምስረት እንከሎ ቅድሚ ናፅነት ክሳብ 95 ኣብ ዝነበረ ግዜ ምስ ሚኒስትሪ ሕርሻ ኣብ ከም ክፍሊ ምቁፅፃር ምህርቲ ዓሳ ተባሂሉ እዩ ኣትዩ ነይሩ። ድሕሪ 95 ግን እዚ ክፍሊ እዚ ብክፍሊ ኣገልግሎት ቁፅፅር ኢሉ ኣሃዱ ኢሉ ስርሑ ጀሚሩ ማለት እዩ። ኣብቲ እዋን እቲ ዝነበሮ ኣቃውማ ዋላ እውን ብደረጃ ክፍሊ ይኹን እምበር እቲ ተናኸዱታት ዝተጠርነፋ ተጨንፈር እውን ብሓንሳብ ዓቕሚ ሰብ ብዙሕ ኣይነበሮን። ኣብ ርእሲኡ እቲ ናቱ መምርሒታትን እቲ ናቱ ሕጋጋትን እውን ከምቲ ዝድለይ ማዕበለ ነይሩ ማለት እዩ። ካብ 98 ናት ሒዙ እቲ ሕጋጋት እቲ ነዚ ክፍሊ ዘስርሑ ሕጋጋትን ኣዋጃትን ተመስሪሑ ማለት እዩ። ካብኡ ቀፂሎ 2003 እውን ሕጋጋት ኣትዩ ኣብዚ እውን ክምዕብል ተገይሩ እቲ ሕጋጋት ብድሕሪ እዚ እውን ዝስርሑ እንዳደለለ መፂኡ ማለት እዩ። ክሳብ እዛ ሰዓት እዚኣ ድማ ብክፍሊ ኣገልግሎትን ሕጋጋትን ቁፅፅር ሃብቲ ባሕሪ ኣገልግሎት ይህባሎ ማለት እዩ።

ዓላማ ሚኒስትራብቲ ባሕሪ ብሓፈሽኡ ምውሓስ ቀጻልነት ጸጋታት ባሕሪ ኮይኑ ዘለና ሃብታም ስነ ብዙሕነት ባሕሪ ብዘላቕ መስርሕ ንባሕሪ ብዘይጐዲእ ኣገባብ ተጠቂምካ ንወለዶታት ከም ዝቕጽል ኣረጋጊጽካ ጸጋታት መዝሚዝካ ንህዝቢ

0: ክፍልታት ዓበይቲ ክፍልታት ናይ ሚኒስትሪ ሃፍቲ ባዕሪ ኮይኑ ርእሱ ዝኽኣለ ዕላማ ኣለዎ። ንሱ ድማ ምሕደራ ፀጋታትን ኣከባቢ ባሕርን እዩ ማለት እዩ። ምሕደራ ክንብል ከለና ዝተፈላለየ ደረጃታት ክህልዎ ይኽእል እዩ። ብሓፈሻ ግን ምሕደራ ፀጋታትን ኣከባቢ ባሕሪ ክንብል ከለና እዚ ክፍሊ እዚ ነዚ ንክገብር ሕጋጋት፣ ኣዋጃት፣ መምርሒታት ሚኒስትሪ ሃፍቲ ባሕሪ ተኸቲሉ ዘላቂ ምዝመዛ ፀጋታትን ኣከባቢ ንክህሉ ሓደ ይገብር። ተወሳኺ ኮታ ናይ ክግፈፍ ዘለዎ ምህርቲ ዓሳ ይስልዕ። ምስኡ ከዓኒ ናይ ደገ ናይ ውሽጥን ሃገራውያን ናይ ወፃእተኛታት ልምዳውያን ሓውሲ ኢንዳስትሪያውያን ንብለን ብሓፈሻ ሰለስተ ዓይነት ጀላቡ ወይ ከዓ መረኽብ ከዓኒ ፍቓድ እንዳሃበ የስርሕ ማለት እዩ።
1: መሰረት ኣዋጃት ሚኒስትሪ ሃብቲ ባሕሪ ንብቕዓት ዓሳ ዘደንፍዕ ኩለን ወደባት መራገፊ ዓሳ፣ ትካላት መመስርሒ ዓሳን መፍረ በረድን ፅፉፍ ኣተሓሕዛን ኣገባብ ምምስራሕ ዓሳን ከተኣታትዋ ዘገድድ ሕጊ ብምትእትታው ክስራሐሉ ጸኒሖም። ብተወሳኺ ነቶም ኣብ 1998 ዝወፁ ክልተ ኣዋጃት ኣብ 2003 ናይ ምቁፅፃር ብቕዓት ኣገባባትን መምርሒታትን ብምውሳኽን ንዝፀንሑ ሕገጋት ብምምሕያሽ ዳግማይ ከም ዝኽለስ ተገይሩ።
0: እዚ ክፍሊ እዚ ዕደላ ፍቓድ ናይ ምስ ዓሳ ተኣሳሲሮም ንዝኸዱ ትካላት ማለት መመስርሒ ትካላት ዓሳ፣ መመስርሒ ትካላት በረድ፣ ወደብ መራገፊ ዓሳን ይከታተልን ፍቓድ ላይሰንስ ድማ ይህብን ማለት እዩ። ካብዚ ሓሊፉ እውን ናይ መጓዓዓዝቲ ናይ ዓሳ መካይንን ኣብ ርእሲኡ ከዓ ናይ መዝሓሊ ምኽዛናት ናይ ዓሳ እውን ፍቓድ ላይሰንስ ይህብ እዩ ማለት እዩ። እዚ ዕላማ እዚ ምስቲ ብቕዓት ናይ ዓሳ ንምርግጋፅ ኢልና ንገብሮ ኣካል ቁፅፅርን ክትትልን እዩ ማለት እዩ። በቲ ሕጋጋት መወኪስና እዚ ድማ ነብሎ። ተወሳኺ ኣታዊታት መንግስቲ እውን ይእክብ እዩ። ካብ ፅላት ሃብቲ ባሕሪ ንዝእከብ ኣታዊታት ድማ ብግቡእ ብምስናድ ናብ ኣታዊታት መንግስቲ ይእትው ማለት እዩ። ካብ ፅላት ሃብቲ ባሕሪ፣ ካብ ዕደላ ፍቓድ፣ ካብ ዝኾነ መቕፃዕቲ ክኸውን ይኽእል እዩ፣ ካብ ዝተመዝመዘ ፀጋታት ባሕሪ ምስኡ ዝተሓሰር ዝተፈላለዩ ንጥፈታት መገስ ናይ ምህርቲ ዓሳ ተጠቃምነት ባሕሪ ከምኡ ዝኣመሰሉ ንጥፈታት ናይ ምቁፅፃር ክፍሊታት እንዳኣከበ ኣታዊታት መንግስቲ ይዕቢ ማለት እዩ። ዝክፍለፅ
1: ኣብ 2008 ምቁፅፃር ምርምራ ብቕዓት ዓሳ ኤርትራ ናይ ኤሮጳዊ ሕብረት ምቁፅፃር ምግቢ ሓለዋ ጥዕና ደረጃታት ስለ ዘማለአ ብኣህጉራዊ ደረጃ ተቐባልነት ክረክብ በቒዑ። በዚ መሰረት ብኣህጉራዊ ደረጃ መዐቀኒ ምህርቲ ዓሳ ኤርትራ ኣብ ቀዳማይ ደረጃ ብቕዓት ክስራዕ ክኢሉ ንሰደድ ከዓ በቒዑ። ኣብ ምግፋፍ ዝነጥፋ ኩለን ጀላቡ ኣብ ዝተፈላለየ ከተማታት ዝርከባ ድኳናት መሸጢ ዓሳ፣ ናይ መዘሓሓለ ኣገልግሎታትን ወደባት መራገፍን ትካላት መመስርሒ ዓሳን መዐቀኒታት ብቕዓት ከም ዘማልኡ ንምግባር ብቐጻሊ ዘድሊ ስልጠናታትን መምርሒታትን ነዲፍካ ኣብ ምትግባርን ቁፅፅርን ክካየደለን ጸኒሑ። ከምኡ ውን ደረጃ ብቕዓት ዓሳ ንምውሓስ ቀጻልን ዘይባታተኽን ስራሓት ስለ ዘድልዮ እዞም ኣብ ላዕሊ ተጠቒሶም ዘለዉ ንጥፈታት ብምሕያል ፃዕርታት ክካየድ ጸኒሑ።
0: ጨንፈር ቁፅፅር ብቕዓት ዓሳ ሓንቲ ካብተን ክልተ ጨናፍር ናይ ክፍሊ ኣገልግሎት እያ። ኣብ ትሕቲኣ ክልተ ኣህዱታት ኣለዋ። እቲ ሓንቲ ደረጃታት ብቕዓት ዓሳ ትበሃል ከላ፣ ሓንቲ ድማ ኣህዱ ምሕደራ ድሕረ ግፋ ስራሓት ዓሳ ትበሃል። እዛ ጨንፈር እዚኣ ኣብ ምንታይ እያ ትነጥፍ እንድሕር ኢልኩም፣ ኣብ ድሕረ ግፋ ዘሎ ንጥፈታት ናይ ፅላት ባሕሪ እያ ትነጥፍ። ዓሳ ተገፊፉ ካብ ባሕር ምስ ወፀ ዘሎ መስርዓት ክሳብ ተጠቃማይ ዝበፅሕ ዘሎ መስርሕ ውሕስነቱ ዝተረጋገፀን ክኸውን ስለ ዘለዎ ንጥዕና ሕብረተሰብ ንምባል ማለት እዩ። እዛ ጨንፈር እዚኣ ኣብዚ ኣተኪራ ውሕስነት ምግቢ ዓሳ ወይ ከዓ ምህርቲ ዓሳ ንምርግጋፅ ትሰርሕ ማለት እዩ። ብመጀመርያ ትገብሮ ነገር እንድሕር ኣሎ ኮይኑ ኣብ ባሕሪ ንዝገፋ ጀላቡ ፍቓድ ግፋ ክትህበ። ፍቓድ ግፋ ክንብል ከለና ፍቓድ ግፋ ናይ ምግፋፍ ፍቓድ ኣሎ። እዛ ጨንፈር እዚኣ ግን ናይ ብቕዓት ፍቓድ እያ ትህብ። እዘን ጀላቡ እዚአንሲ ኣብ ባይታ ክሰርሓስ ብቕዓ ድ ከምፅኦ ዝኽእላ ምህርቲ ከመይ ይመስል ከዓኒ ትግምግም ማለት እዩ። ነዚ ቁፅፅር ብምክያድ እዘን ጀላቡ ናይ ብቕዓት ምስክር ወረቐት ትህብን እዘን ናይ ብቕዓት ምስክር ወረቐት ዝተዋሃባ ጀላቡ ድማ ሒዘንኦ ክመፃ ዝኽእላ ምህርቲ ውሕስ ይኸውን ማለት እዩ።

0: ሚኒስትሪ ሃብቲ ባሕሪ ነዚ ፍርያት ባሕርና ዝኾነ ዓሳ ንምቁፅፃር መታን ክጥዕም ብዝተፈላለዩ ዓውድታት ካብ ኮሌጅ ስነ ፍልጠትን ቴክኖሎጂ ባሕርን ዝተመረቑ ኣባላት ዳርጋብ ኩልደን ዓሳ ክበፅሐሉ ይኽእል እዩ ዝበሃል ቦታታት ኣዋፊሩ ይርከብ። ምህርቲ ዓሳ ኣብ ዝርዝር ዕለታዊ መግብና ክኣቱ ዘለዎ ኣገዳሲ መግቢ ዋላ እኳ እንተኾነ ኣብ ኣተሓሕዝኡ ኣዝዩ ጥንቃቐ ዝደልን ብግቡእ ኣብ ዘይተሓዘሉ እዋን ቀልጢፉ ክባላሾን ኣብ ዝተመገበ ውልቀ ሰብ ካብ ዝቐለለ ቅርፀትን ተምላስን ክሳብ ቲዝኸበደ ሞት ከስዕብ ይኽእል።
1: ምህርቲ ዓሳ እውን ተገፊፉ ካብ ባሕር ምስ መፀ ኣብ ዝኾነ ይኹን ቦታ ይራገፍኒ ውሱን ንዑ ዝኸውን ዝተሓፀ ቦታ መራገፊ ኣለዎ። እዚ ከዓ ወደብ መራገፊ ዓሳ ኢልና ንፅውዖ ንሕና። እዛ ጨንፈር እዚኣ እንታይ ትገብር? ተቆፃፀርቲ ብምምዳብ ኣብዘን ወደባት መራገፊ ዓሳ ዝራገፍ ምህርቲ ዓሳ ብቑዕ ናብ ትካላት ከም ዝኣቱ ትገብር ማለት እዩ። ኣብ መንጎ ውልቃውያን ነጋዶን ኮርፖሬሽናት ክኾና ክእላ እየን። ኣብ መንጎ ገፈፍቲ ዓሳን ከም ወኪል ናይ መንግስቲ ኮይና ነዚ ምህርቲ ዓሳ ብቕዓቱ ኣረጋጊፃ ናብ ዝትካል ከም ዝኣቱ ትገብሮ ማለት እዩ። ወደ መራገፊ ዓሳ ኣብዚ ዝግበር መስርሒ ንዓሳ ኣብ ሰለስተ ደረጃ እዮም ዝመቕልዎቶም ተቆፃፀርቲ ብቕዓት ዓሳ። እዞም ተቆፃፀርቲ ብቕዓት ዓሳ ንብሎም ዘለና ብዓውዲ ስነ መግቢ ቴክኖሎጂ ስነ መግቢ ዝተመርሑ ክኾኑ ይኽእሉ ኣለዎም። ኣብ ርእሲኡ ተመክሮ ናይ ስራሕ ክህልዎም ኣለዎ። ብህዋሳዊ ኣገባብ ተጠቂሞም እዮም ነቲ ምህርቲ ዓሳ ናብ ሰለስተ ደረጃ ሃ ዝፈልዮ። እቲ ሓደ ቀዳማይ ደረጃ ንብሎ ብቕዓቱ ዝተሓለወ ምህርቲ ዓሳ ማለት እዩ። እዚ ኣንፀባራቂ ሕብሪ ዝተወሰነ ብምሉእ እቲ ዓሳ ክብሎ ዝኽእል ረቑሒታት ዘማለ ዓሳ ቀዳማይ ደረጃ ኢሎም ይፈልይዎ። እቲ ካልኣይ ደረጃ ንብሎም ከዓ ብዝተፈላለየ መስራሕት ናይ ምግፋፍ ይኹን ናይ ምርጋፍ ዝተጎነፀ ወይ ከዓ ዝተተንከፈ ወይ ዝተቐልጠ ዓሳ እንድሕር ኣሉ ከዓ እዚ ምስ በረድ ምብልሸዋት ከምፅእ ስለዝኾነ ከም ካልኣይ ደረጃ ተታሒዙ ናብ ትካል ይኣቱ ማለት እዩ። ኣብዚ ሳልሳይ ደረጃ ኢልና ንፈልዩ ዓሳ። እዛ ጨንፈር እዚኣ ሳልሳይ ደረጃ ከም ጓሓፍ ሓሲባ ካብ ትካላይ ወፅን ናቱ ግቡእ መስርሓት ተኸቲሉ ድማ ናብ ዝጓሓፈሉ ቦታ ክኸይድ እዩ ማለት እዩ። ብሓፈሻ ኣብዛ ወደ መራገፊ ዓሳ ነዚ ውሕስ ምህርቲ ዓሳ ናብ ተጠቃማይ ንክበፅሕ እጃማ ተበርክት ማለት እዛ ጨንፈር እዚኣ።
0: ኣብ ከተማ ምፅዋዕ ዝርከብ ኣሃዱ ምቁፅፃር ብቕዓት ዓሳ ሚኒስትሪ ሃብቲ ባሕሪ ከምቲ ኣብ ዓመታዊ ንጥፈታቱ ሰፊሩ ዘሎ ንትካላት መመስርሒ ዓሳን ድኳናት መሸጢ ዓሳን ምቁፅፃር ምክያድን መምርሒ ፍቓድ ምሃብን ንዝብል ንጥፈቱ ንምትግባር ዓመታዊ ናብ ዝተፈላለዩ ዞባታት ብምኻድ ስርሑ የሰላስል። ነዚ ንምግምጋም ኣባላት እዚ ጨንፈር መዓልታዊ ኣብ መራገፊ ቦታ ኤሪፊሽ ንዝራገፍ ምህርቲ ዓሳ ቅድሚ ናብ ትካል መመስርሒ ዓሳ ምእታዉ ሓደ ብሓደ ምምቁፅፃር ከም ዝሓልፍ ይገብር።
2: እዚኦም ክልተ ዓይነት ዓሳ ቀሪብና ኣለና። ሓደ ዝተበላሽ ዓሳ፣ ሓደ ከዓ ዘይተበላሽ ዓሳ ጥዒ ዓሳ ንብሎ ማለት እዩ። ስለዚ ብደጋዊ ነዚ ዓሳ እዚ ብደጋዊ ክንፈልጦ እንድሕርለና ብዙሕ መፍለጥታት ኣለዎ ማለት እዩ። ሕጂ ሓደ ካብኡ እዚኣ እታ ጥዒቲ ዓሳ ንብላ ዘለና ማለት እዩ። ጥዒቲ ዓሳ መጀመርያ ከምዚኣ ነገርና ጥነትላ ጥዒትላ ብዙሕ ውሳ የብላን። ካልኣይ ከምዚ ገርና እንድሕር ጠቢቕና እዚ ዓሳ እዙይ ዋላ ሓንቲ ፀገም ዝባሃል ይብሉ ኣብ ኩሎም ሳና ይብሉ ማለት እዩ። ዋላ እቲ ሕብሩ ብርቕሪ ፅቡቅ ኣሎ። እንደገና ብዓይኑ ፈጠነ ዓይኑ እዚ ዓሳ እዙይ ፍሪሪ ዝብል። ስለዚ እዚ ዓሳ እዙይ ብደጋዊ ብክልተ ሰለስተ ክፋል ክንፈጠና። ሓደ ከምዚ ንድሕር ገርና ሕማቅ ዓሳ እንድሕር ኮይኑ ዕፅፍ ኢሉ ሰብ ጥዕ እንድሕር ኮይኑ ግን ረብ ኢሉ ሰብ ማለት እዩ። ዋላ እቲ ዓይነት ሕብሪ ማለት እዩ። ከምዚ ገርና ከ ንፅውቆ ፀውቕና ውን ዋላ ሓንፂ ገም ዝባሃል እዮም ተሪር ኣሉ። እዚ እውን ናይ ዓይኑ ካልኣይ ጊል ከዓ በዚ ጊል እዚ ከዓኒ እዚ ዓዛ እዚ ከዓ ክንፈጠ ንኽእልና። እዚ ግል እዚ ድሓር እውን ሽትቶ ንኽእል ከምዚ ተገርና ተበላሽዮ ንድሕር ኮይኑ ይሽትተና ማለት እዩ። ስለዚ እዚ ብደጋዊ ነዚ ዓሳ እዚ ብከምዚ ክንፈጠ ንኽእል ማለት እዩ። እዚኣ ከዓ እታ ዝተባላሸ ዓሳ እያ ንብላ ዘለና ዝተባላሸ ዓሳ ሕጂ ሓደ ከምዚ ክንገብሮ ከልና ይልወ የለን እዚ ዓሳ እዚ ምዉት ኣሎ ይልወየና ኣሎ። ካልኣይ ከምዚ ጌርና ንጥውቆ ምስ ተወቕና እዚ ዓሳ እዚ ኣምለሲን እዩ ጠንቢቑ ይሶ ዝብ ሳልሳይ እዚ ዓይነ እዚ እዚ ዓይነ እዚ ሓደ ከምዚ ብጫ ብጫ ኮይኑ ኣሎ። እዚ ምዚ እንዳሕራርዕነ እዚ ፅሩዩ ቀለሎ መ እዚ ከዓ ይብጭጭ ካልኣይ ካ ንታሓት ይነጡቕ እዚ ዓይነት ይነጡቕ እዚ ሕጂ ወፂ ሎ ዳሓ እዚ ግን ነጢቑ ሎ ዳሓ ስለዚ እዚ በዚ እንዳሕርኢናያ እዚ ዓሳ እዚ እዚ ግል እዚ ርአ እዚ ሕጂ ተበላሽ ኢሉ እዚ እንታይ መሲሉ ናይ እዚኣ ቀይሓለ ፅቡቅ ኣሎ እዚ ግን እዚ ግል እዚ ተበላሽ ኢሎ እንደገና እንዳሕርሸትትና እዚ ዓሳ እዚ ግን

0: ንኪኦነ ጨናዊን ኣይቐርበካን ብመፅርናት ማለት እዩ። ስለዚ በዚ ደጋዊ ብከምዙ ክንፈልዮ ንክእልና ዛዕሳ
1: ደየመ ከመይ ፀኒሕኩም? ካብዚ ብምቕፃል ንኣብ ንቑታ ባሕርእት ነጥፍ ጓል ኣንስተይቲ ዘላለም መደቢ ክህልወና ሓቢርና ንከታተል።

ኣሪ ድሕሪ ኢለ ናብ ድሕረ ባይታይ ክምለስ ተኮይነ ኣብ 2010 ናብ ማእከል መሰልጠኒ ሰባ ወሪደ ድሕሪ ነጥቢ ምምፃእ ድማ ናብ ኮሌጅ ስነፍጠት ቴክኖሎጂ ባህሪ ናይ 4 ዓመት ፃንሒት ብምፅናሕ ብቀዳማይ ዲግሪ ብማሪን ባዮሎጂ ን ፊሸርስ ተመሪቐ ብድሕሪኡ ኣይፀናሕና ናብ ሚኒስትሪ ሓብቲ ባህሪ ከም ክኢላ ናይ ስነፍጠት ባህሪ ተባሂላ ብጨንፈር ምርምር ተመዲባ ማለት እዩ። ሕጂ መጀመርታ ንቕታ ባሕሪ ክንብል ኮልና በቲ መጀመርታ መሰረታዊ ናይ ምሕምባስ ትምህርቲ ኢኻ ትጅምር እዚ ተበግሶታት ዝተበገሰ ከዓ ግን ኣብቲ ትምህርቲ እንዳተምሃርና ኮለና እዩ በቲ ክለሰ ሓሳብ ትምሃሮ ትምህርትታት በታ መጀመርታ ፍሬሽ ኢልካ ምስጀመርካ ኢኻ ስዊሚንግ ዝበሃል ወይ ከዓ ዓይነታት ተሓናብሳት ትምሃር ማለት እዩ። ብድሕሪኡ ኢኻ ሽዑፍቲ ናይ ፎርዚር ዓመት ከዓ ናይ ፔፐር መመረቂ ወረቐት ክትሰርሕ ትኾን ከዓ ግን ብግብራዊ ትምህርትታት ተደገፈ ተሰኒዱ ዝተሰርሐ ስራሓት ክተቕርብ ስለ ዘለካ እቲ መሰረታዊ ዝበሃል ስዊሚንግ እቲ ናይ ማስክ ወይ ከዓ ጉግል ናይ ዓይንን ናይ ሸበጥ ናይ ፍሊፐር ናይ እግሪ ማለት እዩ ወዲኻ ትንቀሳቀሶ እንዳተንቀሳቀስካ ትሕምብሶ ኣተሓናብሳ ኢኻ መጀመርታ መሰረታዊ ነገር ትገብሮ ማለት እዩ። ብድሕሪ ኢኻ ሽዑ ንቕታ ባሕሪ እንታይ ምዃኑን ኣድላይነት ኣብ ስራሕካን እንታይ ኣገዳስነት ኣለውን ትፈልጥ ማለት እዩ። እወ ሕጂ እቲ መጀመርታ ንቕታ ባሕሪ ኢልና መጀመርታ ምስ ጀመርና ማዕረክ ንዚ ትስጉም ከማና ይመስለካኒ ስራሓት እዩ ዝመርሓካ ሕጂ ደረጃታት ኣሎ ክትብል ፀኒሕና ናይ ንቕታ ባሕሪ ሕጂ ደረጃታት ብዙሕ ደረጃታት እዩ ዘለዎ ክሳብ 5-6 ክበፅሕ ይኽእል እዩ። ግን ኣነ ወሲደ ዘለኹ ብቲ መጀመርታ ቀዳማይ ደረጃ ዝበሃል ወይ ከዓ ኦፐን ዋተር ዝበሃል ትምህርቲ ክሳብ 18 ሜትሮ ኣቲኻ ጠሊቕካ ትሰርሖ ስራሓት እዩ። እንደገና 18 ሜትሮ ምስ ተምሃርካ ከዓ ድሕሪኡ ናይ ካልኣይ ዕድል ምስ ትረኸብና ከዓ እቲ ናይ ካልኣይ ዕድል ከዓ እቲ ኣድቫንስድ ዳይቪንግ ዝበሃል ማለት እዩ። ንሱ ከዓ ክሳብ 40 ሜትሮ ኣቲኻ ትጠልቆ ዓይነት ጥልቃ ማለት እዩ። ሕጂ እዚ ኣብ ኣድቫንስድ ሕጂ ብዙሕ ዓይነት ዳይቪንግ ኣሎ ሬክ ዳይቭ ዌቭ ዳይቭ ዝበሃል ኣሎ። እዚ እንታይ ሕጂ ኣብ ኣጋጣሚ ሕጂ ኣብ መራኸብ እንድሕር ጢሕ ኢለን ወይ ታንክታት እንድሕር ጢሕ ኢለን ዝኾነ ኣብ ውሽጢ ባሕሪ እንታይ ዓይነት ነገራት ኣሎ ኢልካ ክደሰስ እንድሕር ኮንካ ኣብዚ ኣድቫንስድ ዳይቪንግ ትወስድ ማለት እዩ። ሕጂ ክሳብ ሕጂ ተገይርናዮ ዘለና ናይ ምርምር ስራሓት ኢልና ናይ ዳይቪንግ ነካይዶ ዘለና ግን ጎኑ ጎኑ ናይ ዝኾነ ዋላ ንምዝንጋዕ ኢልካ ክትምሃሮ እውን ትኽእል እንዲኻ እቲ ንምዝንጋዕ ኢልካ ትምሃሮ ሕጂ እታ ናይ ኦፐን ዋተር ዳይቪንግ ወይ ከዓ ተቐዳማይ ደረጃ ዳይቪንግ ኢኻ ትምሃሮ ናይ መጀመርታ ምርምራዊ ስራሓት ካልእ ካልእ ክትሰርሕ እንድሕር ኮንካ ግን እቲ ደረጃ እንዳ ዓበየ ይኸይድ ማለት እዩ። ሕጂ ኣነ ብወገነይ በፂሕዮ ዘለኹ ክሳብ እዛ ካልኣይ ደረጃ ክሳብ 40 ሜትሮ ክጠልቕ ይኽእል ክሳብ ሕጂ ከዓ ኣብኡ ቶም ኦርኬስታ ኢና ዝኾነ ስራሓት ንሰርሖ ማለት እዩ። እወ ሕጂ እንታይ ብሓፈሻ ዝኾነ ሞያ ወይ ዝኾነ ስራሕ ገና ከይኣተኻዮ ወይ ከፈለጥካዮ ከቢድ ኮይኑ ይስማዓካ ካል ሰብ ክሰርሖ ንድሕሪኢኻ ወይ ክገብሮ ንድሕሪኢኻስ ነብስኻ እውን ተሓትኢኻ ናይ ሓቂ ኣንስ ክገብሮ ይኽእል ዶ ከቢድ እዩ ዝኸውን ኢልካስ ነብስኻ እውን ምጥርጣራት ይኣተወካ እዩ። ሕጂ ዝኾነ ሞያ ገና ከይጀመርካዮ ክትፈርዶ ኣይትኽእልን ኢኻ። እዚ ንቕታ ባሕሪ ከዓኒ ብሓፈሻ ባሕሪ ክበሃል ከሎ ዘፍርሕ ነገር ኣለዎ። ዋላ ንምዝነጋዕ ኢልካ ንክትሕምብስ ኢልካ ዋላ ክትኸይድ ተኾንካስ ባሕሪ እንዲዩ ተጠንቀቕ ቀስበል ዝብሉኻ ኣሉታዊ ምሽ ከምዚ ኣሉታዊ ኳ ክትብሎ ይትኽእል ኢኻ ሓደጋታት የጋጥም ስለ ሰብ ስለ ዝርዮ ማለት እዩ። ግን መጀመርታ ክትምሃሮ ከለካ እንታይ ዓይነት ጥንቃቕታት ክትገብር ኣለካ እንታይ ዓይነት ኣገባባት ክትጥቀም ኣለካ ኩሉ ፅቡቅ ገይሮም ስለ ዝምህሩካ እቲ ካልእ ዝመፀካ ነገራት እውን ንክትብድሆ ቀሊል ይኸውን ማለት እዩ። ሕጂ እቲ ኣሉታዊ ኣተሓሳስባ ናይ ሕብረተሰብ ብሓፈሻ ጓል ኣንስተይቲ ኮንካ ከምዚ ዓይነት ሞያ ክትሰርሕ ከምዚ ናይ ወዲ ተባዕታይ ጥራይ እዩ ከምዚ ዝበዝሐ ናይ ጉልበት ስራሕሲ ንወዲ ተባዕታይ ጥራይ ዝምልከት ገይሩ እዩ ዝሓስብቲ ናይ ሕብረተሰብ ካብ ቅድም ጀሚርካ ማለት እዩ። ግን ሎሚ ሎሚ ይሓይሽ ማለት ብዙሕ መንቃቅሕት ኣለዎ እቲ ሰብ ዋላ ገና ኣብ ባሕሪ እውን ኣቲኻስ ገለ ስራሓት ጌርካ ክተርኢ ከለካ ናብ ህዝቢ እውን ክተቕርብ ከለካ ይከኣል ምዃኑስ እቲ ሕብረተሰብ እውን ይርድኦ እዩ ማለት እዩ።

መጀመርታ ኦፕን ዋተር ኢና ይካታ ቀዳሚ ደረጃ ትምህርቲ ክንወስደላ ኮለና ናይ ብሓቂ ፍርሒ ስማዓካ እዩ መጀመርታ። ምክንያቱ እቲ ኦክሲጅን እንዳዝተንፈስካ ውሽጢ ባሕሪ ክትኣቶ ከለካ ኣሎ ገለ ስምዒታት ማሲት መጀመርታ ዝሕድሸካ ስምዒታት ኣሎ። ከምዚ ኣብቲ ውሽጢ ባሕሪ ኣቲኻ ኣብቲ 5 ሜትሮ 10 ሜትሮ ምስከድካ ሽዑ ዝኾነ ፀገማት እንድሕር ዘጋጥመካ ተኮይኑ ወይ ናይ ሕፅበት ዝኾነ ውሽጣዊ ስምዒታት ክስማዓካ እንድሕር ኮይኑ ከምዚ ነጢርካ ትወፅሉ ኮይኑ ይስማዓካ ቀልጢፍካስ ነቲ ኦክሲጅናል ክሳቢልካስ ቀልጢፍካ ትወፅሎ ኮይኑ ይስማዓካ ማዓ ክንዶ ዕንቆት ከም ዝኸድካ ውን ኣይርዳእካኒ ምሕርቲ ተመስጦ ናይቲ ዕንበባታት ባሕሪ እንዳርኣኻ ክትኸይድ ከለካ ማለት እዩ። ሕጂ ቲ መጀመርታ ፍርሕ ኣሎ ሓጎስካ ኣሎ ማለት እዩ ምስ ጎኑ ጎኑ። ግን ምስ ወፃኻ እቲ ትምህርቲ እውን እንዳተደጋገመካ ምስከደ ኣብቲ ኩሉ ነገር ዳሓር እዩ ዘሕጉሰካ ማለት እዩ። ምራ መጀመርታካ ግድን ኢኻ ትፈርሒ ኢኻ ዳሓር ግን ሓጎስ እዩ ማስ ደስታ እዩ። እቲ ብደገ ትሪኦ ዕንበባታት ባሕሪ ወይ ብስእልታት ተፈልጦ ጥራይ ኣብ ውሽጢ ብኣካል ኣቲኻ ክደስሶ ክትጭብጦ ከለካ ስለ ካልእ ፍሉይ ስምዒታት ይስማዓካ። ብድሆታት ክንብል ከለና ሕጂ መጀመርታ ብድሆታት ክመፀካ ይኽእል እዩ ፀገማት ክመፅእ ይኽእል እዩ። ግን ኣፈታታሕ ሽግሮም ከዓኒ ከመይ መስልካ ትምሃሩ ኢኻ ማለት እየ። ሕጂ እንታይ እዩ ንቑታ ባሕሪ መጀመርታ ክንወስድ ከለና ኣብ ውሽጢ ባሕሪ እንታይ እንታይ የጋጥም ይነግሩካ እዮም። ኣብቲ ውሽጢ ባሕሪ ምስኣትካ ከዓኒ ፕራክቲካል ቀይ ይርኢካ እዮም። ሕጂ ንኣብነት ዓይነት ምስትንፋስ ኣተናፍሳኻ ውሽጣዊ ገለ ፀገም ክህልወካ ይኽእል እዩ። ምናልባት ናይ ጅማውቲ ምትሓዝ ወይ ቅርጥማት ነገር ከጋጥመካ ይኽእል እዩ። እስታት ነገር እንድሕር መፅኡ ግን ከመይ ጌርካ ክትብድሆም ከም ዘለካ ሕጂ ኩሉ ግዜ እንታይ እዩ ንቕታ ባሕሪ በይንኻ ይኮንካ ንትንቆት ኩሉ ግዜ መፃምድ ትለካ ክልተ ክልተ ኮንካ ከዓ ስለ ትኸይድ ነቲ ብፃይካ ግድን ኢኻ ክትሕብሮ ዘለካ። ሕጂ እንታይ እዩ ቋንቋታት ዝበሃሉ ኣለዉ ምልክታት ቋንቋ ናይ ንቕታ ባሕሪ ኣለዉ። እዚኦም ቋንቋታት ከዓ ትምሃሮም ኢኻ ብኢድ ዝግበሩ ቋንቋታት ኮይኖም ሕጂ ኣብ ውሽጢ እንድሕር ኤር ወዲእኻ ወይ ከዓ ተስተንፍሰሉ ዘለካ ኦክስጅን እንድሕር ኦክስጅን ወዲኣትካ እንታይ ዓይነት ምልክት ጌርካ ኢኻ ነቲ ብፃይካ ትሕብሮ ምስኡ ከዓ ሸር ጌርካ ትወፀሉ መንገዲ ዝኾነ ቁርጥማት እንድሕር ኣጋጢምካ ወይ ዝኾነ ናይ ጅማወት ምትሓዝ እንድሕር ኣጋጢምካ ኸ ግን ኣብቲ ካብ ባሕሪካ ይወፅእ ከለካ ከመይ ጌርካ ቁሩብ ትሪትመንት ትረኺብካስ ናብ ባሕሪ ትወፅእ ከምዚ ዓይነት ስራሓት ኣብቲ ውሽጢ ተካይድ ኢኻ ትምህርቲ ማለት እዩ። ሕጂ እዚ ነገር እዚ ስለ ዘሎ ፀገም እንድሕር መፅእካስ ብከምዚ ዓይነት ብድሆታት ክብድወለኒ ኢኻ ኢኻ ተሓስብ። ኣብ ስራሕካ ዘጋጥም ነገር ቆጥማት ኣጋጥመካ ክእሉ ምስ ዛሕሊ ናይ ቴምፐቸር ናይቲ ማይ ማለት እዩ ከምዚ ሽግራት እንድሕር ኣጋጢሙ ከዓ ብከመይ መፍትሒታት ክትፈትሖ ማለካ ከምዚ ብድሆታት የጋጥመካ እዩ። ካልእ እንታይ እዩ ከምዚ ሕጂ ኣብቲ ትምህርቲ ኮልና ዘጋጠመና ሕጂ እንታይ እዩ ከምዚ ካምሲን ዝበሃል ኣሎ። ሕጂ ካምሲን ኣብቲ ወር 5 6 ዝመፅእ ኣብ ናይ ኩናት ናይ እዚ ሎውላንድስ ወይ ከዓ ቆላታት ኣሎ ካምሲን ናይ ሓመድ ዝሽፈነሉ እዋን። ሕጂ እዚ ካልእ ከዓ ኣብ ትሕተ ባሕር ከዓ ከምኡ የጋጥም እዩ። ሕጂ ብፍላይ ብግዜ ቀትሪ ኢና ኣቲና ኢልካ ብዘይ ላምፓሊና ክትኣቱ ትኽእል ኢኻ። ግን ኩሉ ግዜ መጀመርታ ድሕነት ነፍስኻ እዩ ድሕነት ንስኻ ኩሉ ዕጥቂ ዓጢቕካ ኢኻ ናብቲ ባሕሪ ክትኣቱ ዘለካ። ሕጂ ከምዚ ሓመድ ዝመልኦ ዋላ ብግዜ ቀትሪ ከሎ ዝሽፈነካ ወይከዓ ፀልማት ዝኸውን ኣሎ ትሕቲ ባሕሪ ፀልማት ይኸውን። ሕጂ ከምዚ እንድሕር ኮይኑ ላምፓሊና ናይ ኢድ ኢኻ ትጥቀም። ላምፓሊና ናይ ኢድ ተጠቂምካ ከዓኒ እቲ ልጅ ኣብሬኻ ምስቲ ብፃይካ ኮንካ ናብ ላዕሊ ትወጥ ማለት እዩ። እንደገና ከዓ እዚ ውሽጣዊ ማዕበል ዝበሃል ኣሎ። ሕጂ እዚ ውሽጣዊ ማዕበል ወይ ከዓ ካረንት ግን ኣብቲ ተምሃሮ ከለና ተምሃርና ከለና ከዓ ከምታት ከዓ ኣጋጢመና ነይሩ። ሕጂ ፅቡቅ ነገሩ እንታይ እዩ ከምዚ ዓይነት ብድሆታት እንድሕር ኣብቲ ገና ተምሃራይ ኩሉካ እንድሕር ዘጋጥመካ ኣሎ ሓደ ትፈርሒ ኢኻ ከም ሓቂ መጀመርታካ ወላ ሓንቲ ትፈልጦ ነገር ስለዘየለ ግን ምኩራት መምሃራን ስለዘለዉካ ምሳኻ ስለዘለዉ እሶም ይሕብሩካ እዮም እሶም የርእኻ ስለዝኾኑ ሕጂ ዋላ ኣብቲ ስራሕ ከምኡ እንተጋጢሙ እስኻ ወላ ሓንቲ ኮንፊደንስ ኮንካ ንዝኾነ ነገር ክትወፅኦ ትኽእል ኢኻ ማለት እዩ። ሕጂ ከምዚ ድሪፍት ዝበሃል ወይ ከዓ እዚ ካረንት ዌቭ ንብሎ ውሽጣዊ ማዕበላት ንብሎ ማለት እዩ ትግርኛ ከምዛት ነገር ከዓ ውሽጢ ባሕሪ ንድሕር ኣጋጢምካ ልክዕ ይፍለጠካ እዩ። እቲ ኣንፈትካ ክትስሕት ከለካ ልክዕ ሕጂ እንታይ እዩ ኣብ ኢድካ ተኣስሮ ኮምፓስ ኣሎ። እዚ ኮምፓስ እዚ ሕጂ ናበይ ኣንፈት ተኸይድ ከም ዘለካ እዩ ዝሕብረካ። ሕጂ እቲ ውሽጣዊ ማዕበል እንድሕር መፅእካ ግን ግድን እቲ ናትካ ኣንፈት ይቕየር እዩ ዋላ እቲ ናይ ኮምፓስ ኣንፈትካ ይቕየር እዩ። ስለዚ ውሽጣዊ ማዕበል ከም ዘሎ እስኻ ሰንስ ትገብር ወይከዓ ይስማዓካ ስምዒታት ኣሎ። ከምዚ እንድሕር ኮይኑ ከዓኒ ካብቲ ትገብሮ ወይት ኣውሪድካ ንታሕቲ ኮፍ ምባል ዝተፈላለዩ ቴክኒክስ ተመሃሪኻ ከምዛት ጌርካ ካብቲ ብድሆታት ትወፅእ ማለት እዩ። ሕጂ ሽግር ኢልና ነቐምጦ ራቑሕ የለን ክሳብ ሕጂ ዝኾነ ሽግራት ኣጋጢምና ኣይፈልጥ እዩ። ግን ንኸየጋጥመካ ሕጂ እንታይ እዩ ቀንዲ ዝበዝሐ ህዝቢ ዋላ ዝብሎ ዓበይቲ ዓሳኻ ይመፅኹም እንዲዮም ዝኾነ ዓሳት ከምዚ ንዕኹምዚ ክበልዑኹምዚ ኣይፍትኑ እንዲዮም ገለ ዝብሉካ ኣለዎ። ሕጂ እንታይ እዩ ከምዛት ነገራት ንኸየጋጥመካ ከዓኒ ካብቲ ትገብሮ ዓይነት ኣከዳድና እዩ ዝውስነካ። ሕጂ ስዊች ዝበሃል ኣሎ ወይ ከዓ እቲ ሙሉእ ነብስኻ ዝሽፍን እዚ ከምቲ ኮምብላ ነገር ምስ ነብስኻ ዝጠበቕ ካብኡ ሕጂ ዝኾነ ዘንፀባርቕ ነገራት ክገብር የብልካ።
ንፀባረቕ ነገራት እንድሕር ጌርካ ኣብቲ ቢሲድ ናትካ ካብቲ

ኣጌት ትገብሮነት ኦክስጅን ዝስከም ንዑ ከዓ ዘንፀባርቕ ነገራት ጌርካ ኣብቲ ውሽጢ ባሕሪ ንድርኣቲኻ ልክ እቲ ዓሳ ከዓ ካልእ ፀላእ መፂኒ ኢሉ እዩ ዝሓስብ። ስለዚ ወይ ገሊኦም ገሊእ ፖይዘን ዝኮነ ከዓ ምርዛም ዝኮነ ኬሚካላት ይፍንውልካ ወይ ከዓ ከጥቅዑካ ይመፁ ማለት እዩ። ክሳብ ከምዚ ዘይገበርካ ግን ወላ ሓንቲ ዓሳ ንባዕልካ እቲ ፊም ትገብሮ ንባዕሉት ናይ ሸበጥ ትገብሮ ልክ ከም ናይ ዓሳ መንገብገብ እዩ ዝመስል። ሕጂ ዝኮነ ጉድኣት እውን ከብርዱልካ ኣይክእሉን እዮም። ወላ ሓንቲ ነገር ተዘይተንኪፍካ ይምንስኻ ንሶም ወላ ሓንቲ ዝትንክፉካ ይኮኑን። ግን ንምሕለው ነብስኻ ካራታት ትጥቀም ኢኻ ኣብ ኣሎ መቐመጢኡ ናይቲ ስዊት ማለት እዩ ኣብቲ ጃኬት ኣብቲ ክዳን ትገብሮ ኣብኡ እቲ ናይ ካራ መቐመጢ ኣሎ። ዝኾነ ነገር ድሕር ተሓላለኽካ ገመት ድሕር ተሓላለኽካ ዝኾነ ነገር ድሕር ክሓንቢስካ ንክትወፅእ ንድሕር ዘይጌርካ ኣብቲ ዕበባታት ባሕሪ ምስ ኣተኻ ማለት እዩ ነበቲ ካራ ጌርካ እንዳበተኽካ ትወፅእ ማለት እዩ። ሕጂ ክሳብ ሕጂ ዝኾነ ፀገማት ኣይጋጠመናን ኣሎ። ንኸይጋጥሙና ከዓ እዚ ክጠቕሰልካ ፅንሓኹን ነገራት እንዳ ጥንቃቐታት እንዳገበርካ ነቲ ስራሕ ተካይዶ ማለት እዩ። ኣብቲ ፊልድ ወይ ከዓ ንደሴታት ወፂእካ ትሰርሖ ስራሕ እዩ። ኣብቲ ምድሪ ምስ መፃእካ ወይከዓ ኣብቲ ኦፊስ ዝሰርሖ ስራሓት እዩ እዚ ዘካይዶ ኣነ ማለት እዩ። ሕጂ መጀመርታ እንታይ እዩ እቲ መጀመርታ ንድፊ ክንደፍ ከሎ ወይከዓ እቲ ፕሮጀክት ክንሰርሕ ኣለና ኢልና ክንሓስብ ከሎና እቲ ፕሪ ፕሮዳክሽን ዝበሃል ኣብቲ ኦፊስ ኢካ ትውድኦ። እንታይ ዓይነት ስራሕ ክትሰርሕ ኣለካ፣ እንታይ ዓይነት ፕሮጀክት ትሰርሕ ኣለካ፣ ንክንደይ መዓልታት ከ ኣብ ደሴታት ከ ንክንደይ መዓልታት ጌርካስ ክንደይ እንታይ ዓይነት ስራሕት ከሰርሕ ኢካ ክትመፅእ ኣለካ ኩሉ እዚ ኣብ ኦፊሳት እዩ ዝውድእ። ሕጂ እንታይ እዩ ከምዛት ንሕሪ ሓንፂፅካ ንድሕር ኬድካ ብድሕሪኡ ናብቲ ባሕሪ ምስከድካ ልቃ ከም ብፆትካ ብንቕታ ባሕሪ ስራሕ ስራሓት እንድሕር ኮይኑ ምስኡ ንካ ትሳተፍ ኣብቲ ጃልባ ምስተመለስካ እውን እቲ ሰኒድካዮም ዘለካ ስእልታት ብተቀሳቃሲ ስእልን ብደረቕ ስእልን ሰነድካዮም ንቕታ ባሕሪ ኣቲኻ ዝሰነድካዮም ስእልታት ከዓ ኣብቲ መርከብ ምስ መፀካ ኣብ ላፕቶፕ ኮንካ ኮፍ ኢልካ ትሪኦ ዝጎደለ ስእልታት እንታይ ኣለዎ እንታይ ከክንመላእ ኣሉ ለና ኢልካ ኣብኣ ከዓ ሜዝካ ኣረንጅ ገምሳ ንፅባሕ ዘለዎ ፕሮግራም ከዓ ኣረንጅ እናገበርካ ከዓ ትኸይድ። ከምዚ እናገበርና ኢና ሕጂ ክሳብ 10 መዓልቲ 20 መዓልቲ ኣብ ደሴታት ንፀንሕ ማለት እዩ። ከምዚ ዓይነት ፕሮግራማት ሒዝካ ክሳብ 10 ዝኮኑ ፕሮግራማት ዋላ ሒዝካ መፅኢኻ ኣብቲ ኦፊስ ምስ ተመለስካ ኢኻ ሽዑ እቲ ናይ ኤዲቲንግ ናይ ግራፊክስ ናይ ካልእ ካልእ ስራሕት ዝሰርሖ ዝነበርኩ ማለት እዩ። ሕጂ እንታይ እዩ ካብቲ ባሕሪ ምስ ተመለስካ ነቲ ፕሮጀክት ሒዝካ እቲ ስክሪፕት ዝፅሕፍ ፀሓፋይ ምስቲ ኤዲት ኣነ ኮይኑ ኮፍ ኢልና ማለት እዩ እቲ ኤዲቲንግ ፓርት ነካይዶ ግራፊክስ ኩሉ ክስታት ምስ ወዳእና ከዓኒ ናብ ህዝቢ ንክትፍኖ ናብ ኤረቲቭ ንሰዳ ማለት እዩ። ሕጂ ከምዚ ዓይነት ስራሕት ኢና ንሰርሕ ነርና። ጎኒ ጎኑ ከዓኒ ልክ ከምዚ ኣብ ፌስቲቫላት ወይ ከዓ ኣብ ፈንቅል ዝግበር ናይ መንቃቃሕታ ናይ ህዝቢ ዝመፅሉ ንኣዌርነስ ተባሂሉ ከምኡ ከዓኒ ንፖስተር ዲዛይናት ከዓኒ ዝሳተፍ

ብምኽንያት ምረቓ ዲጋ ኣሕድርኒ ካብ ኣስመራ ንሸነ ሰሜናዊ ምዕራብ 57 ኪሎ ሜትር ርሒቓ ኣብ እትርከብ ኣካል ንኡስ ዞባ ለጓዓን ሰባ ናይ ዞባ ጋሽባርካ ዝኾነት ምምሕዳር ከባቢ ደርሰነይ በፂሕና ነርና ንኡስ ዞባ ለጓዓን ሰባ ኣብ ዝሓለፉ

0: ውሑዳት ዓመታት ኣዝዩ ስርበተኸውን ለውጥን ምዕባልን ሓመድን ማይን ብዓብዩ ኣብ ኩለን ምሕዳር ከባብታት ድማ ብዝተፈለየ ብግብሪ ክስራሓሉ ጸኒሑን ኣሎን። ነፍሲ ወከፍ ዝናብ ክረምቲ ጥራሕ ዝጽበ ዝነበረ ሓረሳይ ኣብ ልምዓት ጀራርዲን ክዋፈር ብምኻሉ ንርእሱ ኮይኑ ዕዳጋታት ኣብ ምርግጋዕ ዓብዪ ኣስተዋጽኦ ይገብር ኣሎ። እታ ብዋሕዲ ማይ ዓብዪ ጸገም ዝነበራ ምሕዳር ከባቢ ደርሰነይ እውን ንሽግራት ናብ ዕድላት ንምቕያር ብዕላማ ክትሰርሐሉን ክትጐየሉን ጸኒሓ። ካብ ምፍዋስ ማይ ኩዖታት ጀሚራ ድማ እንሆ ሎሚ ኣብ ምስራሕ ዲጋ ኣሕድርኒ በጺሓ። ዲጋ ኣሕድርኒ ብሁት ተሳትፎ ህዝብን መንግስትን ዝተዓመጥ ስራሕ እያ። ኩሎም መሻርክቲ ኣካላት ድማ እዙ ዘበርክቶ ገይሮም እዮም። ብዓብዪ ድማ ህዝቢ ንረብሑ ኣብ ቅድሚት ሰሪዑ ብንጹር ዕላማ ተጓዒዙ ንራህዋ ጽባሕ ብምሕሳብ ኣብ መፈጸምታ ኣብጺሕዋ። ንምዃኑ እስራሕ ንምንታይ ዕላማን እንታይ ተኽሎን ሒዙ ተበጊሱ? ኣመሓዳሪ ንዝዘባሎ ጓዓንሰባ ኣቶ ኣብርሃም ሓጎስ ከምዝስዕብ ክብል የብረ
1: ሕራይ እዚ ናይ ሎም መዓልቲ ንሪኦ ዘለና ናይ ብሓቂ ውፅኢት ናይቲ ስራሕና፣ ንውፅኢት ናይቲ ድኻም፣ ውፅኢት ናይቲ ሃልኪ፣ ውፅኢት ናይቲ ተስፋ ናይቲ ህዝቢ ናይ ብሓቂ ኣብዚ ክስራሕ ከሎ ኣዴታት መዓንጠአን ቆልዑት መዓንጠአን ኣሲረን ብገመድ ቆልዑት 4-5 ኣቐሚጠን ንዑ እንዳጥበባ ማይ እንዳሃባ ሚነዋለ ክሰርሓ ከልዋ እዚ ፃማ እዚ ክሪያ ከልዋ ናይ ብሓቂ እዚ ሓደ ውፅኢት ተበግሶ ናይቲ ህዝቢ ሲ እቲ ስራሕ ዘሎ ንስለ ክንገብሮ ዘይኮነስ ናተይ ዝብል መንፈስ ናተይ ዝብል ሕልና ናተይ እዩ ኣነ ክጥቀመሉ እየ ዝብል ሕልና ዝኣመነሉ ነገር እንተ ህዝቢ ተበጊሱ ዘይሰርሖ ነገር የለን ኢና ንብል። እዚ ውፅኢት ድምር ናይዚ ንኡ ዞባ ክንሪኦ ከለና ዳርጋ 10 ከባቢ ዲጋታት በፂሕና ኣለና። 3 ድማ ሕጂ መስርሕ ዘለዋ ኣብ 9 ሜትሮ ዝበፅሓ፣ ኣብ 11 ዝበፅሓ፣ ኣብ 8 ዝበፅሓ ድማ ኣብ ኮልኮሎ ጀቓ፣ ኣብ እዚ ጭላለ፣ ኣብ ኣኸት ድማ እንጂ ዝሰርሓ ኣለና። እዚ መወሳኽታ እዩ። እዚ ሕጂ እንታይ መጨረሽኡ ሲ ነዚ ዕላማ እዚ ስ ብኸመይ ጌርካ ኢኻ ክትሕዞ ወይ እቲ ህዝቢ ሳብ መጨረሻስ ማይ ክርኢ ድዩ ማይ ክሰተ ጥራሕ ድዩ ዝሓስብ እንተልና እቲ ህዝቢ ንኸምኡ ይኮነን ዕላሙ ድሮ ናይ ደቂ ሻሓ ናይ ዓድና ኣምን ተወዲኣ እዚ ንሪኦ ዘለና እግሪ መገድና እግሪ መገድኹም ክትርእይዎኹም ሰብ ኣብ ግራት ይበኣስ ኣሎ። ሕጂ ኣብ ደንበታት ዝፀንሑ መሬቶም ደንበ ክቀርበለይ እስኻ ኣብቲ ዓዲ ስለ ዘለኻ እቲ መሬት እስኻ ተጠቕመሉ ኣነ ድማ ናትካ ክጥቀመሉ ፀኒዒ ኣብ ደንበ ስለ ዝነበሩ ኣብዚ ግዜ እዚ ሕጂ እንታይ መፃና ኣሎ ማለት እዩ። ኣነ መሬተ ይሃበኒ መሬትካ ውሰድ ደረጃ ኣብ ቆዮቓ ኣብ ዘረባ ኣብ ክርክር ተኣት እዩ። እዚ ሕጂ እንታይ ዘምፅኦ ኢልካ እንተ ተዛሪብካ እቲ ምዕባለ ትፍራየምነት እቲ ናይ ብሓቂ እቲ ማይ ንገብሮ ዘለና ሲ ናብ ውፅኢታዊ ነገር ቀይሮ ናብ ነገራዊ ነገር ቀይሮ ረብሓ ከም ዘለዎ ፈሊጡ ጀርዲን ክገብር ከም ዝኽእል ፈሊጡ እሞ ረብሓ ኣለዋ ማይና ካብ ተረኽበሲ ንሕና ካፍሬ ክጥቀም ክእል እየ ዝብል ሕልና ሓደ ተበግሶ እዚ ሕጂ ብውሽጢ ናይ ሕልና ናይ ተሰም ብግጋስን ገዛ ርእሱ ሓደ እዚ መርኣያ ኢልና ክንዛረብ ንኽእል እዚ መመርቕታ ንገብሮ ዘለና ሕጂ ዋ በልማይ ሒዝካ ኣለኻ እንታይ ክትገብር ኢኻ ማይ መሓዝ እኮ ትሚልካ ንምዕቋር ዘይኮነ ፅባሕ ኣብ ረብዓ እዛ ማይ እዚኣሲ ተወዲኣስ ኣብ ክረምቲ ክትመልእ ክትፅበይ ኣለካ። እዚ ማይ እዚ ዓቆርካ ማይ ሒዝካ ኮፍ ኢልካስ ማይ ኣለና ምባል ዘይኮነስ ተጠቐመሉ ኣብ ዝመፅእ ክረምቲ ድማ እዚ ተወዲኡ ማይ ክመልእ ኣለዎ። እዚ መንደቕ ዝሰርሒናዮ ዘለና መዕቆሪ መዕቆሪ እምበር መኸዘን ይኮነን።
0: ጂኦግራፊያዊ ኣቀማምጣኑ ዝዞባሎ ጓዓን ሰባ ብበረኽቲ ኣኽራናትን እምባታትን ዝተኸበዩ ዝናብ ብሒዙ እውን ክዘርቕ ዝኽእል ኣይኮነን። ነዚ ንምፍዋስ ግን ዝተፈላለየ መተግበሪ ዕማማት ክትግበር ናይ ግድን ይኸውን። ረሃታትን ዛላታትን ምስራሕ ድማ መተካእታ ዘይብሉ ምርጫ እዩ። ንስራሕን ኣሰራርሓን ዲጋ ኣሕድረኒ ካብቲ ቦታ ከይተፈለየ ዝተኸታተለ መሃንድስ ሳህለይ ግርማፅን ኣዘራሪብና ነርና
2: ናይ ምሕዳር ከባቢ ዲጋ ኣሕድርኒ ወይ ከዓ ዲጋ

0: ማግ ዝዛረብ እንድሕር ኮይነ ናይ ሎም መዓልቲ እዚ ናይ ሎም መዓልቲ ኣብዚ ሓጎስ በፂሕንያ ዘለና ካብ መጀመርታ እዚ ህዝቢ እዚ ናይዚ ተፋሰስ ናይ ዛዲጋ ኣብ ከባቢ ማይ ኩዕታት እዩ ምፍዋስ ጀሚሩ ብድሕሪ እዚ እቲ መንግስቲ ሚኒስትር ሕርሻ ማለት እዩ ኣብዚ ቦታ መፅኡ ቀይሱ ነቲ ቦታ ነቲ ዝቀየሶ ቦታ ብኣካል ኣባላት ተሰዲዱ ንሕና መፅና ክንካተሎ ጀሚሩና ማለት እዩ እ ኣብዚ ሰለስተ ማሽነርታት ኣወፊሮም ብዓዲ ማለት እዩ ዝኽፈል ሕጂ በዚ ጉዳይ ኣይዚ ንዕኡ ዝምልከትን ማሽነሪታትን ሚክሰር ካልእ ካልእ ጥረ ነገራትን ኣብዚ ዘህለኽዎ ነገራት 2.5 ሚልዮን ብህዝቢ ወፃኢታት ተገሪ ብዘይ ካዚ ጉልበት ብጥረ ገንዘብ ዝሃለኸ ማለት እዩ ከለና ኣብዚ ብመንግስቲ ንድሕር ኮይኑ ከዓ 9.3 ሚልዮን መንግስቲ ወፃኢ ገይሩ ጥረ ገንዘብ ክንብል ንኽእል ማለት እዩ ብጠቕላላ 11 ሚልዮንን ነጥ8 ሚልዮን ወፃኢ ብጥረ ገንዘብ ወፃኢ ተገይሩሉ ማለት እዩ ትሕዝቶ ናይዚኣ እንታይ እዩ መጀመርያ እቲ ብራኸ ከም መሬት ማለት እዩ ትሕቲ መሬት ጥልቀት ናይ 5 ሜትሮ መሰረት እቲ እዩ ካብ ዜሮ ንላዕሊ ዘሎ ከዓ ናይ 14 ብራኸ ንላዕሊ ኮይድሎ ማለት እዩ እቲ መንደቕ ካብ ስግር ንስግር ንብሎ ወይ ከዓ ቱ ዊንግስ 2 ደንደስ ዘሎ ተሰጋጊሩ ንብሎ ርሕቐት ኣስታት 100 ሜትሮ ይበፅሕ ኣሎ ንብሎ ንውሓት ኣለዎ ብራኸ 14 ኢልና ኣለና ክሕዞ ዝኽእል ዓቐን ምስ መልአ ክሕዞ ዝኽእል ዓቐን 201,000 ሜትር ኪብ እዩ ሕዚ ማለት እዩ ሕጂ እዚ ናይዚ ተፋሰስ እውን ናይ 680 ሄክታር ወይ ከዓ 6.8 ኪሎ ሜትር ስኩር ንብሎ ስኩር ኪሎ ሜትር ክንብሎ ንኽእል ማለት እዩ ብዝተፈላለየ መንገዲ ብሕርሻ ክገልፅ ዝኽእል ነገራት ኩሉ ክጥቀምሉ ይኽእሉ እዮም ማለት እዩ እዚ ከባቢ ሓደ ሓውሲ ቆላዊ ቦታ ብምዃኑ ኩሎም ዓይነታት ክልቲ ኣፍሬታትን ዝራእትን እዩ ዘፍሪ ኣዝዩ ምችእ ብምዃኑ ብጣዕሚ ዕድለኛታት እዮም ማለት እዩ ስለዚ ሕጂ ኣብዚ ከባቢ ናይ 20 ሄክታር ክኸውን ከልምዕ ዝኽእል ቦታታት ኣለዎም ኣብ ቀፃሊ እውን እቲ ስመስርሕ ምስ ምዕባለ ናይቲ ሰብ ኣተሓስብኡ ምስ እቶታውነትን ኣካይዳ ከዓ እንዳማዕበለ ስለዝኸይድ ካብኡናሓሽዎን ክብከብልዎን ተስፋ ኣሎ እዚ ትካል ኩሉ ግዜ እዚ ትካል እዚ ህዝቢ ኩሉ ግዜ ከም ሓንቲ ድኳን ሓደ ሰብ ዘይገድፋ ከፍርየላ ዝውዕል ኣታዊ ብንካን ሃባን ከምኡ ዓይነት ብምዃና እዚኣ ንኣብነት ሓደ ዓሳ ኣሎ ሕጂ ኣትሉ እዚ ዓሳ እዚ ናቱ ፍርያት ኣለዎ ብነብሱ ዝቃለ ከምቲ ናይ ሓይሊ ባሕሪ ብወገን ባሕር ብነብሱ ዝኸኣለ ኣርእስቲ ንወስዶ እዚ እውን ሓደ ኣርእስቲ እዩ እዚ ንዕዘቦ ዘለና ማይ እዚ ንዕዘቦ ዘለና ማይ እንዳ ሰራሕና ከለና እውን ኣብ መንጎ ክራማት ኹን ብሓጋ ይኹን ቀፃሊ ንሰርሕ ስለ ዝነበርና ማይ ይመፀና እዩ ውሒዝ ይመፀና እዚ ውሒ ዓጊትና ስለ ዘለና ኣብ መንጎ እውን እንዳሰራሕና የሸግረና እውን ነይሩ እዩ ተወሓዚ ዝዓገትናዮ ሸግረና ሽዑ እውን እንዳሰራሕና ኢና ተዓቂቡ ማለት እዩ ካብኡ ጀሚሩ ዕቃበ ጀሚሩ ሳብ ዝሕጂ ንሪኦ ዘለና ይቕፅል ኣሎ ማለት እዩ
1: ክንደይ ይኮነ እዚ ብኣማውንት እዚ
0: ናይ እዚ እዚ ሕጂ 211,000 እንተዳየልኒያ ብምሉእ ዳሕራይ ኣብዚ መፃኢ ሳብ መወዳእታ ማለት እዩ ኣብዚ ግን ናይ ሓደ ሲሶ ናቱ ክኸውን ይኽእል ምናልባት ናይ 50,000 ገቢሉ ገለ ክኸውን ይኽእል
2: ህንፀት ዲጋ ኣብ ማሕበረ ቁጠባዊ ህይወት ዜጋታት ዝፈጥሮ ረብሓ ብቐሊል ዝግለጽ ኣይኮነን ካብ ንሰብን ጥሪትን ዝስተማይ ሓሊፉ ናብ ዝተፈላለዩ ረብሓታት ይውዕል ቅድሚ ምስራሕ እዛ ዲጋ ንዝነበሮም ጸገማት ኣመልኪቶም ክገልጹ ከለዉ
3: መጀመርያ ረዚና ዓንደ ገርግሽት ይበሃል ተቐማጢት ደርሰነይ የ እዚ ዲጋ እዚ ምስ መፀና ከሎ ብሓቂ ሓጎስና ወሰን የብሉን ስዲጋ እዚ ምስ መፀናሕ እቲ ዝተሓለፈ ታሪክ ማይ ብጀረካን ካብ በለዛ ዝወረድናሉ ስለ ዝነበረና እዚ ዲጋ እዚ ምስ መፀና ከልሸሸወና ሰዓ 7 ተሲእና ሰዓ 3 ንፍደሰሉ ግዜ ነይሩ ከይ ደኸምናሉ ስጋብ 6 ዓመት በዲሕንየ ኢና ስራሕ እዚ እጂ ከዓ ብሓቂ ሓጎስና ወሰን የብሉን ኣራንሽን ለሚንን ወገን ጀርጅንን ጌርና ኣብ ትሕቲ ዲጋና ለሚዕና ክንነብር ወሰና ሓጎስ የብሉን
4: ኣነ ፍረጅ ሓመድ ኣማን ዝበሃል ዓደይ ማይ ደረሰን ክዳር

0: ከባቢ ደርሰነየ ኣነኻ ልክዕ እዩ እዚ ቦታና ኣብ 93 ድሕርና ፅነት ከትርታት ነዝኩሉ ጉቦታት ጀሚና እዩ ጉዳይ ኤሌትሪክን ዲጋን ስኡ ተሓንፅፁ ካብ ሰዓት ህዝቢ ዙ ትንፋስ ደ ይብ ዝኩሉ ጎቦታት ጥብደ የብል ሕፃ ገይሩ ወዲኡ ወይ ሕልምና ኸዓ ንምንታይ እያ ንዲጋን ኤሌትሪክ ኢኻ ብስኡ ተሓንፁ እዩ ህዝብና እንዳለመና ፅኒ ክሳብ ዝሕዚ ምዕቱ ኣኺሉ እዚ ኸዓ ኣብ 2017 ከዓኒ ተሓንፂፃ እዚኣ ኣብ 221 ከዓ ስራሓ ጀሚራ መዓል ኣበፂሕኻ ኣብ መፈፀምቲ ኣበፂሕኻ ስለዚ ብዛዕባ ጉዳይ ናይ ልምዓት ስለ ዝፈልጦ ኣነ ኣብ 2000 ጀዲን ኣብ 225 ስለ ዝጀምሩ ካ ልምዓይ ናይ ቦርዱረ ዝንእወ ዝበዓልኩም ኣራንሽናቶ እዩ ማለት እዩ እቲ ጥቕሚ ካብ ሓመድ ስለ ዝፈልጦ እዚ ጉዳይ እዚ ማይ ንምንታይ ክንጥቀመሉ ከም ንኽእል ድሕሪ ማይ ንዓና ንምርዋይ ልምዓት ንዓድና ንኸባቢና ንሃገርና ከም ንኸውን እየ ዝፈልጥ ስለዚ ከዓ ንመንግስትና ሒድና ከዓ ንሕና እንታይ የድልየና ብሕጂ ዝመፅእ ደረቕ ቱቦ ንናብ ዝኸሽሕ ሚትሮ ንናብ ታሕቲ ዓዲ ዝኸሽሕ ሚትሮ የድልየና ልዕሊ እዚ ሶላር ሪምፃእ ሞተር ምፃእ ዓቕሚ ናይ ትገበርነ እናትገብር ዓቕሚ ካብ መንግስቲ እዚ ቱቦ ዝሽሕ ናብ ዝኸይድ ሚትሮ ሽሕና ካብ ዝዶ ናብ ዝኸይድ ሚትሮ 200 ሚትሮ ካብ መንግስቲ የድልየና ደረቕ ቱቦ ስለዚ ንመንግስትና ኣመስጊና ንልኡኻትና ዞባታትና ንእዞባናን ልኡኻትና ነመስግን
1: ስመጀ በሽር ስሌማን መሓመድ ኣማን ዓጀ ዓዳምሮ መምሕዳር ከባቢ ደርሰነይ ኣነ ቅልዳዋይሕ ከባቢ ደርሰነይ ይብሊ እና ዮም ኣምዕል ርያሓ ምሕሌና ወፋርሓ ምሕሌና ዲጋና ሸጋ ወኤሌትሪክና ኣታ አልሓምድልላህ ግረብን ሓምድ ወሓምደ እግል ሕኩመትና ወሸሃዳና ሓምደ እምብል በስ ዮም ኣምዕል ምንቅያስ ወልዓል ፍርሰት ሕና ዮም ለረከብና ሓበን ዲብ ኩሉ ርኢት ይኮን ወሰምዓት በስ ፈርሃም ህልየና አልሓምድልላህ ረብልዓለሚን ዝክሪ ሸሃዳ ወሓምደ ግረቢና ወሓምደ እግል ሕኩመትና ትግባእ ሕና ልልማዓትሊ እብኣ ጀኒትና እብኣ ንስና ኣይ ምስል ሕኩመትና እንደሳዴና ዮም ኣምዕል ዲብእሊ ፈራሐሊ ለኣዳም እንደ ጀመዓ ምንካሪ ልግባእ ምን ኣይ ደዋይሕ ለዞባታት እንደመፃ እግልእሊ ዝኣብፅሐና አልሓምድልላህ ረብልዓለሚን ሽክሩ ግረቢ ትግባእ ወለ ዲጋሊ ዓባ ምን ኣይ ደዋይሕ እሊ ዓባ ዓብ ዲጋ ትልማይሊ ወግላዓድ ዲብ ኣይ ማይ ዓላኒ ብዙሕ ወኣዘ ከመላሓዘዩ መደድ ከምዘልገቢእ ዲብ ረቢና እንደትወከልና አልሓምድልላህ ኩሉ ለመሓዛት ማይ ከም ዘለው ሕዝ አልሓምድልላህ ክዳም ህሊና ድዩ ዓምደ ግረቢ
2: እዛ ሕያል ፃዕርን ልዑል ወፍርን ዝተገብረላ ዲጋ ኣሕድርኒ ብሰንበት 31 ጉንባት 226 ኣመሓዳሪ ዞባ ጋሽባርካ ዝርከቦም ሰበ ስልጣን መንግስትን ግንባርን ኣብ ሰረኽሉ ብኽብ ዝበለ ስነ ስርዓት ቦቅ ተመሪቓ

0: ብድሕሪ እዚ ኣብቲ ሚኒስተር ዞባዊ ምሕዳር ኣምባሳደር ዓብደላ ሙሳ ኣመሓዳሪ ዞባ ጋሽባርካ ኣብ ኣምባሳደር መሓመድ ዓሊ ሑሪ ከምኡ ከዓ ዕድመ ዝተገብረሎም ኣጋይሽን እኽለማ ሒዞም ዝመፁ ነበርቲ ጎደቦ ዓድታትን ኣብ ዝሰረኽብሉ ኣመሓዳሪ ምምሕዳር ከባቢ ደርሰነይ ኣቶ ዘርጋብር ተስፋይ ከም ዝስዕብ ክብል ናይ መኽፈቲ ቃል ኣስሚዑ
1: ምምራቕ ዲጋን ኤሌትሪክን እንኳዕ ኣብፅሓና እንኳዕ ኣብፅሓኩም ዮሃና ዮሃና ይብል ብምቕፃል ልዕሊ 20 ዓመት ክንፅበዮ ዝፀናሕና ዲጋ ምምሕዳር ከባቢ ደርሰነይ ኣብ 220 ብመንግስቲ ክስራሕ ምስ ኣፍቀደ ህዝቢ ብጉልበቱን ገንዘቡን ገይሩ ማለት እዩ ኣብዚ 220 ወርሒ 2 ዝጀመረ ድማ ብጠቕላላ ህዝቢ ከመስግኖ ጥራሕ እየ ተላብየ ዝሓልፎ ማለት እዩ ኣብ መወዳእታ ዝተሰሪሑ ዘሎ ዲጋ ምምሕዳር ከባቢ ደርሰናይ ትሕዝቶማዩ 201,000 ክኸውን ከሎ ብራኺኡ ድማ 14 ሜትር ቁመቱ 100 ሜትር ማለት እዩ ኮይኑ ነዚ ዲጋ እዚ ምምሕዳር ከባቢ ደርሰናይ ድበት መሊኡ ካብ ስራሕ ወፃኢ ከይከውን ከም ብልዮን ዓይንና ክንሕልዎን በዚ ጋጣሙ ለባዮ መሓላልፍ ዝተረፈኒ ብዙሕ ነገር ክህሉ ይኽእል እዩ ኣቐድሚየለይ ዓወትና ሓፋሽ

0: ኣብ መሓዳሪ ንዞባሉ ጓዕን ሰባ ኣቶ ኣብርሃም ሃጎስ ኣብ ዘስምዖ ቃል ከዓ
1: ዝኸበርካ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ፣ ዝኸበርካ መሓዳሪ ዞባ ጋሽባርካ ኣምባሳደር መሓመድ ዓሊ ሕሩይ፣ ዝኸበርካ ፀሓፊ ግንባር ጋሽባርካ ኣምባሳደር መሓመድ ዓሊ ጃበራ፣ ዝኸበርኩምን ዝኸበርክንን ህዝቢ ምምሕዳር ከባቢ ደርእሰናይ ሰበስልጣናት መንግስቲ ከምኡውን ኣዘዝቲ ሰራዊት፣ እዚ ሎሚ ንዝንምርቆ ዘለና ዴጋ ሓያል ፃዕርን ብዝሓየለ መንፈስን ተጀመረ። ኣብ መፈፀምታን በቂዑ እንሆ ድማ መመረቕቱ ምብፅሑ ምስ ፅምብል ቅንያት ናይ 24 ጉንበት ከምኡውን ንኡ ዘባና ወጊድ ንክሽቦ ዝዓወጀሉ ህመት ምምራቕና ድርብን ዝተደራረበን ኮይኑ ተረኺብሎ እንኳዕ ኣብዚ ኣብፅሓና ክብል ደሊ። ዝኸበርኩም ዝኸበርክንን ዲጋ ክንሰርሕ ዲጋ ንልምዓት ኢልና ክንዛረብ ከለና ቀሊል ኣዛናይን ኮይኑ ይስምዓካ ኸውን፣ ንምፍፃሙ ግን ዝሓቶ ጉልበት ዝሓቶ ወፃኢ ዝሃልኽ ጉልበት ዝወስዶ ግዜን ዝወስዶ ማተርያልን ብቐሊሉ ዝግመት ኣይኮነን። ነዚ ሃልኪ እዚ ብገንዘብ ወይ ድማ ካልእ መለክዒ እንተዘይተዓቀነ እቲ መስካሪ ኣብኡ ተሳተፈ ጥራሕ እዩ። እቲ ቀንዲ መስካሪ ልዕሊ ኩሉ ውጤታት ደርእሰናይ ዝገበሮ ተወፋይነት መስክሩለይ ዘድልዮ ቅድሚ ዓይንና ተሰሪሑ ዘሎ ሓወልቲ ዝምስክሮ ስለ ዝኾነ እንኳዕ ኣብፀሓክን እንኳዕ ድማ እዚ ሓወልቲ እዚ ብኣኽን ተነደቐብ። ነዚ ባጀት መንግስቲ እውን 9.3 ሚልዮን ዝሰላዓሉ ንብረት እዩ። ብዙሕ እምኒ ሕፃን ክንሪኦ ከለና ብተመሳሳሊ ተዓፃፀፈን ከምኡ ዓይነት እውን ኣብ ቸሜንቶ ክንርኢ ከለና እውን እስከ 5,500 ኩንታል ብመንግስቲ ተለገሰ እዩ። ብዓዲ ደረጃ ነዚ ንጥፈታት እዚ እውን ኣኻልውን ብዘይምንባሩ ዓዱን ካብ ዘለዎ ጨንቂቑ ኣኻኺቡ 2.5 ሚልዮን ናቕፋ እውን ዝተፈላለየ ንጥፈታት ወፃኢ ብምግባሩ እውን እዚ ሓያል ደገፍና ህዝቢ ምንባሩ እውን ክግለጽ ይከኣል። ብኣጠቓላሊ ዝወፀ 11.8 ሚልዮን ከባቢ ነዛ ዲጋ እዚኣ ከም ባጀትን ከም ወፃእን ወፂኢ ተሰሪሓ። ስለዚ ዲጋ ሰሪሒና ክንዲዚ ወፃኢ ኢልካ ምፅብጻብ ዘይኮነ ዲጋ ምስራሕ ማሕበራዊ ለውጢ ንምምጻእ መቐይሮን ከባቢኻን ትልውጠሉ ልምዓታዊ መኸተ ተሰላሰለሉ ዳኣ እምበር ዲጋ ተሰሪሑ መኽዘን ማይ ክኸውን ኣይኮነን። ነዚ ተረዲእና ነፍርየሉ ክነልምዓሉ ጎኒ ጎኒ እዚ ድማ ውሕስነቱን ፅሩይ ማይ ንሰትየሉ ክንቋፃፀሮ ክንከታተሎ ንዕኡ ዝኸውን ምሕደራዊ ስነ ስርዓት እውን ስለ ዘድልዮ ነዚ ግቡእ ምክትታልን ቁፅፅርን የድሊ። ኣብ ደገን ኣብ ውሽጥን ትርከቡ ተወለድቲ ብሞራልን ብንብረትን ብገንዘብን ዝሓገዝኩም ክብሪ ይሰማዓኹም እንዳበልኩ ዲጋ ሰሪዕኻ ወዲእኻ ማለት እውን ኣይኮነን። እዚ መባእታ ስራሕ ስለ ዝኾነ ዝተርፈና ስራሕ ሓያልን ነዊሕን ምዃኑ ግምት እቲና ከምቲ ዲጋ ክንጅምሮ ተዓጠቕናሉ ነዚ ቅፅል ስራሕ እውን ተዓጢቕና ክንከይድ እንዳተላበኹ ነዚ ዲጋዚ ንምስራሕ ሞራልን ብዓቕምን ክኢላን ዘድሊ ጥረ ነገርን ዝተሓባበሩና ዞባ ጋሽባርካ ኣመሓዳሪ ዞባ ጋሽባርካ ሚኒስትር ሕርሻ ሚኒስተር ምስ ክኢላታቱ ብዝገበረልና ምትብባዕ ሙሉእ ብሙሉእ ነመስግን። ዓወትና ሓፋሽ ይብል ዓወትና።
0: ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ዓሊ ሕሩይ እውን ብወገኑ ከም ዝስዕብ ቃል ኣስሚዑ
2: ዝኸበርካ ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደላ ሙሳ፣ ዝኸበርኩም ሓለፍቲ መንግስትን ግንባርን ሰራዊትን፣ ዝኸበርካ ኣመሓዳሪ ንኡስ ዞባ ለጓዓን ሰባ፣ ዝኸበርኩም መራሕቲ ሃይማኖትን ዓበይቲ ዓድን፣ ዝኸበርኩም ህዝቢ ምምሕዳር ከባቢ ደርሰኒ ኣቐዲሜ ዝናኣት ተበግሶ ወሲድኩም ዓቕምታትኩም ኣዋሂድኩም ብመንግስቲ ብዝተገብረልኩም ልዑል ወፃኢ ሎሚ ኣብ ፅባሕ መበል 35 ዓመት ናፅነትና ንምርቆ ዘለና ዲጋ ክተሃንፁ ምብቃዕኹም እንቋዕ ሓገሰኩም።

0: ኣብዚ ናይ ምረቓ ሰነ ስርዓት ኣብ መንጎኹም ብምርካበይ ከዓ ልዑል ሓጎስ ስምዓኒ። ዝኸበርኩምን ዝኸበርክንን ድጋ ከም ምህናፁ ምክንኻኑን ምምሕዳሩን ስለ ዝኸብድ እዚ ብልዑል ወፃኢ ናይ መንግስትን ጉልበት ህዝብን ተሃኒፁ ዘሎ ድጋኹም ብጉጉይ ኣጠቓቕማ ከይብከል ብሰኣን ምክንኻን ብድበት ከይመልእ ንዝነዊሒ ግዜ ኣገልግሎት ምእንቲ ኩልኹም ምእንቲ ክህብ ኩልኹም ተጠቀምቲ ናይቲ ዲጋ ዝኹንኩም ህዝቢ ምሕዳር ከባቢ ደርሰናይ ብሓፈሻ ኣመሓደርትን ኣነባበርትን ኮሚቴማይ ዓድን ከዓ ብፍላይ ናይ ምክንኻኑን ምምሕዳሩን ሓላፍነት ኣለኩም። ቀጻልነቱን ፅሬቱን ንምውሓስ ከዓ ጉዳይ ኣጠቓቕሙኡን ምሕደሩኡን ፍሉይ ቅልሕታ ሂብኩም ክትሕዝዎ ኣላቦ። ኣብ መወዳእታ በዚ ኣጋጣሚ ንኩሎም እዚ ዲጋ ክውን ክኸውን ብጉልበት ብንዋት እተሓጋገዙ ኣካላት መንግስቲ ብስሜን ብስም ዘበጋሽ በርካ እናመስገንኩ ከም ወትሩ ሓገዝኩም ኣይፈለየና እብል ብፍላይ ሚኒስትሪ ሕርሻ ማለት እዩ። ከምኡ ውን ምምሕዳር ንኡ ዘበሎ ጓዓን ሰባ ህዝቢ በብዓዱን ከባቢኡን ዓቕምታቱ ኣዋሂዱ ኣብ ምፍታሕ ማሕበራዊ ኣገልግሎታት ብሓፈሻ ኣብ ቀረብ ስተ ፅሩይ ማይ ዝርአ ሕፅረታት ምፍታሕ ብፍላይ ዘካይዶ ዘሎ ፃዕርታት ዝገብሮ ዘሎ ምትብባዕን ተበግሶታትን ክቕፅሎ እናተላበኹ ዞባ ከብኡ ዝሕተት ብትሕጋ ዝገብር ምዃኑ ኣረጋግፅ። ዓወቲ ሓፋሽ ዘለኣልማዊ ዝኽሪ ሰማእታትና ዲጋታትና እኹይ ማይ ዝሕጥላት ይግበረና ይቐንየሊ።
1: ኣብ መወዳእታ ኸዓ ሚኒስተር ሚኒስትሪ ሕርሻ ኣቶ ኣረፋይነ በርሀ ወኪሉ ሓላፊ ምምሕዳርን ፋይናንስን ሚኒስትሪ ሕርሻ ኣቶ እፍሬም ክፍሉ ከም ስዕብ ክብል ቃል ኣስሚዑ
2: እቲ ዘረባ ከምዚ ቅድመይ ብፅዕተይ ክዛረብዎ ዝፀንሑ ንዑ ንምድጋም ተዘይ ኮይኑ ንሕና ዝገበርናዮ ከቢድ ነገር ኣይኮነን። ስራሕና ዩ ከዓ ዓላማና ከዓ እዩ ኣብ ዴጋ ደርሰናይ ጥራይ ዘይኮነ ኣብ ሙሉእ ሃገር ሚኒስትሪ ሕርሻ ሕጂ ዝገብሮ ዘሎ እንታይ እዚ ምዕቃብ ሓመድን ማይን ኣብ ኩሉ ከባቢታት ንምርግጋፅ ነካይዶ ዘለና ሓደ ካብኡ እዚ ናይ ኣብ ደርሰናይ ተገይሩ ዘሎ እዩ። እዚ ከዓ ከምዚ ቅድመይ ኣቶ ኣብርሃም ክብሎ ዝፀንሐ ማይ ሂወት ምዃኑ ማይ ትንፋስ ምዃኑ ኩሉና ንርዶ ኢና ኩሉና ከዓ ንፈልጦ ኢና። ሓንቲ ክላቦዋ ዝደሊ እንታይ እያ ከመይ ጌርና ንዕቁቦ ምሕደራ ከምዚ ድበሎ ምሕደራ የድልዮ ንልምዓት ከዓ ክንጥቀመሉ ግባእ ኣብ ርእሲ ንጥሪትን ንወዲ ሰብን ማለት እዩ። እንታይ ግን ክብል ደሊ እዚ ዲጋዚ ኣኻሊ ኣይኮነን ካልእ ሚኒስትሪ ሕርሻ ኣብ ነፍሶ ከፍ ዓዲ ኣብ ነፍሶ ከፍ ዓዲ ደለና መደብ ዲጋ ከምዚ ክንሰርሕ ሙሉእ ምተባዕ ክንገብር ሙሉእ ደገፍ ክንገብር ድልዋት ምዃና እዚኣ ክረጋገፀልኩም ፈቱ ዓወትን ሓፋሽ።
1: ብድሕሪ እዚ ልዑል ኣበርክቶን ዝገበሩ ትካላት መንግስትን ውልቀ ሰባትን ምስክር ወረቐት ተዓዲሉ።

0: ኣብቲ ኣጋጣሚ ንድምቀት ናይቲ ጽምብል ዝተፈላለየ ደርፍታትን ግጥምታትን ቀሪቡ ነይሩ።
1: ደርሰነይ ኣብ ተስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ህዝቢ ብማእቶት ወፈራ ወገኑ ሰኣሊ ህዝብናይ ደርሰነይ ኣብነት ዓዲ ደርሰነይ ዜማ ጽንዓት ደርሰነይ ኃይሊ ልምዓት ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ኣያታቱ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ኣያታቱ

0: ስመይ ቀላት ባህልቢ ገብረ ማርያም ዓደይ ደርሰነይ እዩ ኣብ ተወሊዶ ዓብዪ ክሳብ ሕጂ ኣለኹ ሕጂ ንሕና ነዚ ዕለዚ ክንገልፅ ከለና ውፅኢት ፃዕርና እዩ ፍረፃማና እዩ ናይዚ ህዝቢ ፍረፃማ እዩ ቁርባኡ ግን ኣይተብለልና ንሕና ትንትን ከነብለልካ እዛ ዓዲ እዚ ካብ በዓል 83 ሒዙ ብማይ ዝተሸገረ ዓዲ ኩሉ ውድብ ዝፈልጦ እዩ ነይሩ ከቢድ ናይ ጭንቂ ናይ ማይ መገዲ ሰዓት ንፈረቐን ኣዴታት ዕትሮ ተሸኪመን ካብዚ ን4 ሰባ ምስዓት ተከለዛ ንድኦ በዚ ለካ 4 ሰባ ንደቁ ዘሩ ዝበሃል ጎደበና በዚ ንቡርዕና በክሸምኖ ዝበሃል ጎ ኣብኡ ከይዲ ዝሰቲ ነይሩ ሰብ ጥሪቱ ንማዩን ንኣጎረሩን ካብኡ ከይዱ የምፅእኒ ይሰቲ እዩ ነይሩ እዚ ክብለካ ከለኹነ እዚ ድጋ እዚ ኣዝዩ ንሕና ክንፅብዮ ዝፀናሕና ኣዝና ንሕጎስ ምስ ውን ምስ ኤሌትሪክ ዳርጋ ናይ 20 ገለን ዝዓመት ዝገበረ እዚ ህዝቢ ሰልዲ ደዋፀሉ ክዘራረበሉ ዝፀንሐ ውን ብጣዕሚ ምስ ገጢሙ ኣብዚ ዓድናን መብራህትን ክንረክብ ዲጋና ንክነመርቕ ከለና ብስም እዚ ህዝቢ ደርሰናይ ዝስማዓና ሓጎስ ሙሉእ እዩ ተሪፍና ዘሎ ናይ ልምዓት መደባት ውን ንኩሉ ተወላዲ ናይዚ ዓዲ ብደገኹን ኣብዚ ዓዲ ዘሎ ንሕና ብሓያል ክሰርሕ ተሪፍና ዘሎ ንክንምልእ ውን ኣዝና ሰብ ሙሉእ ተስፋኢና ስሙራት ኢና ውን እዞም ዓዲ ላዕላይና ታሕታይና ደገ ዘሎ ብዚ ውሽጢ ዓዲ ዘሎ ውህዳት ኢና ንሕና ውን ንመንግስትናን ንመሓደርትናን ንኩሉ ውን ኣዝዮም ኣብዚ ንፃዓሩ ውን ንመስግኖም ኢና
1: ኣን ሽመ ተክሪዝ ኣተብርሃ ባይሩ ይበሃል ተወላዲ ናይዞም ምሕዳር ከባቢ ደርሰነ እየ ሎሚ ዝስምዓኒ ሓጎስ ኣ ናይ ብሓቂ ዓብዪ ሓጎስ እዩ ማለት እዩ ምክንያቱ ዚ ስራሕ እዚ እዚ ብፀይ ኣቶ ዘርጋብሪ ተስፋይ ኣካያዲ ማሓዳር ስራሕ ኮይነ ካብ 218 ክሳብ 223 ሰሪሐን ኣስሪሐን ማለት እዩ ሎሚ እጂ ዝስምዓኒ ሓጎስ ምዝ ናይ ኤሌትሪክ ናይ ነዊሕ እዋን ከይሰለጠና ዝነበረ ናይ ድጋና እውን ተዛዚሙ ኣብዚ ድርብ ሓጎስ ክብሎ ክእል በዚ ኣጋጣሚ ኣብ ውሽጢ ናብ ደገን ዘሎ ህዝቢ ደርሰነይ ምስ ኩሎም ምሕዳር ንእዞባ ስታፋት ኩሎም ኣብዚ ጉዳይ ዝዓብ ፃዕሪ ስለ ዘካያዱ ሎሚ ድርብ ሓጎስ የዋህና ክብል ፈቱነ ናይ ብሓቂ
2: እዚ ማይ እዚ እንታይ ይኮኾነኩም ማይ ተኣኪቡስ እንታይ ይኮኑ እንታይ ፀገሚ ነይሩ እንታይ ራዋ ምፅሕ
1: እወ ማይ ማይ ፀገምትሉ ኩሉ ነገር የለን ብደይ ማይ ክትነብር ኣይትኸልና ማይ እንተሊ ግን ኩሉ ነገር ይርህወካ ማለት እዩ ጌራ እውን ይዓበ ማይ ኣብዚ ቅድሚ ናፅነት ዝነበረ ማይ ነበረና ናብ 80 ሒዝካ ካብ ናፅነት ንድሕሪት ግን ዝኩሉ ከባቢ ማይ ኩዕናይ ዝርባ በሎ ህዝቢ ምፅዓደ ኣንፍ ናይ ማይ ተረኪቡ ፅቡቅ ምስ ተበገስና ሕጂ እውን ማይ ተተባሃሉሉ ማይ እተተባሃሉሉ ጀርጅን ትገብር ዝደል ሃይራንሽ ተፍሪ በናና ተፍሪ ኩሉ ፍርያት ተረኪቡ ሕርሻኻ እንተ ዓብዩ ጥሪት ተሰስን ተስብሕ በዚ ኩሉ ነገር ማይ እንትሕርሃልዩ ሙሉእ ዓወት ኣሎ እንጌራካ ይዓቢ እንጌራካ ይዓቢ ብዓባ ብሓፂሩ እዚ ማይ እዚ ማይ እንተረኪብና ዝኣሞ ሰብ ዝጠሚ ክርከብ ነቲ ድሓሙቕ ሓምሉ ሕጂ ካኣቱ ዝነፍዕካ ኣራንሸ ክፍሪ ማለት እዩ
3: ኣነ ኣደም ዑስማን ይበሃል ተወላዲ ወዲ ዓዲ ኣምሪ እየ ካብ ቁርደት እየ ነብር ካብ ቁርደት እየ መፅ እየ እዚ ዕድመ እዚ ምስ መፀና ሎም ዘይኮነ ዋላ እቲ ዕድመ እዚ ናይ ዚሲ ስራሕ ኣሎ ምስለና ጥራይ ተሓጓስና ስጋዕ ሕጂ ስርንቕ በጨቕ ይብለና ነይሩ ሕጂ ካ ዕሪ ወፅኡ ስለምንታይ እዚ ቦታ እዚ ብፀላኢ ሕምቡቡ ሽቡቡ እዳለ ሰብ ኣብ ኣኼባ ንባዕልና ብዚና ንውዕል ነርና ብፀላኢ ሕምቡቡ ሽቡቡ እናተባህለ ባይቶና ከይተወድእ ንሃድም ነርና ከዚ እሞ ሎሚ እዚ ኩሉ ጭንቂ ሓሊፉ እዚ ኩሉ ሽግር ሓሊፉ ብቕኒት ኹን ብሰራዊት ብዝኾነ ዝነበረ ጭንቂ ሓሊፉ ኣብዚ ንምርኣይና ብሓቂ ሰብ ፀጋይና ኢና ንብል ስለምንታይ ሎሚ እዚ ባስታ ዝምስ ርአና ብሓቂ እዚ ከዛን ዝምስ ርአና ብጣዕሚ ሓጎስ ወሰን ይብሉና ተሓጎስና ሓደ እዚ ጭንቂ ዘሕሊፍና እሞ እዚ ተዓብ ዝሓሊፉ መንግስትና ናፅነትና ረኺብና መንግስትና

0: ድሌትና ተገይሩ እዚ ረህዋ እዚ ክንርኢ ከለና ብጣዕሚ ሕጉሳን። ስለምንታይ ኣነ እጃ ዓዳ ኦምሪ እየ ሰማዕኒ ኣለኻ ካብዚ ርባ እዚ 4ሰባ ሰቱ ነይሩ ሰብ ማይሱ እዩ ንቕፅ ኢሉ መሬት 4ሰባ ካብኡ ስተ ነይሩ። ሎሚ ግን ኣብ ማእከል ገዛ እሞ መኪነ ፅርግያና ፅሩብ ማይና ቕርሩብ ሕጂ ከዓ ልቺ መፂእና መፈፀምቱ ርአና ብጣዕሚ እንታይ ሞ ሓጎስናስ ወሰን የብሉ።
1: ሽመይ ስዕዲ ብርሃን ዓዲ ማይ ደረሰ መምሕዳር ደርሰኒ ወዝሪጋ እዚ ልክዕ እንታይ ሞ ክገልፆ ከማናይ ክእኒ ናይ ሎም መዓልቲ ተሓጓስ ኣብዚ 6ዱሽተ ዓመት ኣላ መንግስትና መምሕዳር ሒዝና ሕፃነ ጓር ንፀንሕ በዚ ቅጫን ፀብሕን ሒዝና ንደቅና ንሕዋትና ሓጎስ የብሉን ወሰነይ። ሕጂ ከዓ ሓምልና ኣራንሽና ኮመደሬና ኩሉ ሕርሻናስ ካብ ዕዳጋ ዘይኮነስ ካብ ዝሃብትና ኣነ ሓጎስ የብሉን ወሰነይ። ኩሉ እዚ ህዝቢ እዚ ከዓ ኣብዚ ዘይወፈረ ሰብ ሰብኣይና ሰበይትና ክንሰርሖ ከለና ሽዑ ፃዕፃዕ ድብለና ነይሩ ሎም መዓልቲ ግን ወላ ሓንቲ መዓልቲ ዝወፈርና ኮይኑ ይስምዓና እዩ ብዙሕ ኢና ተሓጒስና። ሕጂ ንሕና ከዓ እንዳ 20 ሰራዊት 29 መፅና ነይሮም እንዳ 50 መፂኦምና ብዙሕ እዩ ክሳይና ካብዚ ን4ሰባ ማይ ንወርድ ነርና ካብ 4ሰባ ወሪድና ሕጂ ከዓ ዝኩሉ ሃብቲ መፂእና ካብ ጀርጅና ሕጂ ውን በዚ ጌርና ብሶላር ጌርና ኣብ ገዛውትና ቡንባ ካኣትወና ሰብ ተስፋይና ንመንሒዝና ንመንግስትናን መምሕዳርናን ኣነ ብዙሕ ተሓጊሰሎም መዓልቲ ክገልፆ ከማና ይክእል።
2: ኣነ ሚክኤል ተዛረ ይበሃል ኣደይ ደርሰነይ ኣብ ንኡስ ሎጋዓን ሰባ ዝርከብ ኣብ ንኡስ ሎጋዓን ሰባ ዝርከብ ኮይኑ ነባር ኣስመራ ኮይነ ዓደይ ኣብዚ ማለት እዩ። እዚ ዲጋ እዚ መቸም ከም ዝፍለጥ ኣዴታትና ትዝረብ ኮ ተዛሪቡ እ ሓቂ ዘረቡ ማዓልቲ ተዛረብሉ ውዒሎም ሕጂ ግን ይረኣየካ እዩ። ኣነ ነዊሕ ግዜ ተመላለሰ ኣብ ግዜ ቆልዓይ ኣዴታትና ኣብ ሕቆአን ተሸኪመን ቆልዓ ተሰኪመን ማይ ክወርዳ በቲ ሓደ ኢደን ቆልዓ ሒዘን በቲ ሓደ ኣብ ሕቆአን ተሰኪመን ክመፃ ከልዋ ይረኣየካ እዩ። ካብ ርሑቅ ብጣዕሚ ርሑቅ ብጣዕሚ ሸጋሪ ኣሸጋሪ ዝኾነ ሕጂ ግን ሳላ መንግስትና ሳላ ፅቡቅ ግዜ ሳላ ህዝቢ ከዓ ህዝቢ ዓቲቡ ሳላ ዝሓዞ ህዝቢ ጉልበቱን ግዜኡን ገንዘቡን ወፊኡ መዓረ 2.5 ሚልዮን ብካሽ ኣውፂ ማለት እዩ ካብ 6 ዓመት እዚ ዲጋ ተሰሪሑ ሕጂ እዚ ርሂቦ ኣሎ ነዚ ህዝቢ ዝስተማይ ርሂቦ ኣሎ ዓሳታት እውን ይፈርዩ ኣለው ብዙሕ ለውጡ እውን ኣብዚ ከባቢ ማለት ከም ጀራዲን ኮይኑ ማይ ዲጋ ተሰሪሑ ማለት ተኸዚኑ ማለት ትርጉም የብሉን ማይ ብገባብ ክጥቀመሉ ክትክእል ኣለካ ማይ ተጠቂምካ ኣብ ጎኑ ጀራዲን ጌርካ ስጋዕ ናይ ከተማ ኣስመራ ከይዱ ናይ ዋጋ ምርግጋእ ዝገብረሉ ኣዋሆ ፍጠሪ ማለት እዩ ጎኒጎኑ ከዓ እቲ ህዝቢ መነባብሩ ማሐሽ ማለት እዩ። ኣብ ርእሲኡ ከዓ ፅምብል በዓል እዩ እዚ ምክንያቱ ኤሌክትሪክ ነዊሕ እዋን ካብ ጎረባብትና ቁሩብ ተይድሕርና ፀኒሕና ብገለገለ ፀገማት ሕጂ ግን ማዕረ ሰብና ኮይኑ ኣሎ ህዝቢ ዓድና ብጣዕሚ ርሂቦ ኣብ መስርሒ ዘሎ እዚ ድርብ ዓወት እዩ መቸም ናይ ብሓቂ ናይ ሎም መዓልቲ ፍሉይ መዓልቲ ፍሉይ ባህታ እዩ ዝፈጥረልና።

እዚ ሰላምታና ተቐበሉ ፈነወ ኤርቲቪ ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቐራቢት ቋንቋ ምልክት ሰናይት በረኸት ብምዃንና ንምክታልኩም ብኽብር ንዓደምና ብቐንዲ ኣርእስቲ ዜና ንፍልም ባይቶ ዞባ ማእከል ኣብ ዲጋ ተኮር ልምዓታዊ ንጥፈታት ንዘሳለስሉ ዘለዉ እንግዶት ወዲቡ ዞባ ፎርት ሰባ ክረምታዊ መሬት ሕርሻ ን133 ስድራ ቤታት ተዓዲሉ ኤርትራውያን ነበርቲ ዝተፈላለዩ ሃገራት ብምኽንያት 20 ሰነ መደባት ዝኽረሓበን ወዲቦም ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ግብረኛታት ክትስሕብ ወግዓዊ ሕቶ ቅሪባ

ሩስያ ኣብ ልዕሊ ቤላሩስ ክወደ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ኣጠንቂቓ። ንሓበራዊ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ። ዝርዝር ዜና።

0: ፈላት ፕሮጀክት ኣዳሃሎን ሓይልታት ምክልኻልን ናይ ምሳሕን ምዝንጋዕን እንግዶት ወዲቡ ወኪል ኤሪና ቤትኤል ሰሎሙን ዘዳለወቶ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ።
1: ባይቶ ዞባ ማእከል ኣብ ዲጋቶ ኮር ሓድሽ መምንጨው ማዕከና ብምውዳድ ተዋፊሮም ንዘለዉ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻልን ትማል 23 ሰነ ናይ ምሳሕን ምዝንጋዕን እንግዶት ወዲቦም ሓላፊ ምውሃድ ፕሮጀክታት ዓዳሃሎን ክፍሊ ማይን ማእከል ካርታን ሓበሬታን ጂኦሜትራ ጌታቸው መርሃፅን ብዛዕባ እቲ ዝሰላሰ ዘሎ ስራሕ ኣመልኪቱ ኣብ ዝሃቦ መግለፂ 24 ዓመታት ዕድመ ዘለዎ ዲጋቶ ኮር መጨንጉዒ ፖምፓታቱ ብምእራጉ ኣብ ዕደላ ማይ ፀገማት ከጋጥም ምፅንሑ ብምሕባር ብሓድሽ ንምትኩ ሓያል ፃዕሪ ክካየድ ከም ዝፀንሐ ኣፍሊጦም። ማይ ህይወት ስለ ዝኾነ ሕፅረት ኣብ ዘጋጥመሉ ዝህሉ ፀቕጢ መዳርግቲ ከምዘይብሉ ዝጠቐሰ ጂኦሜትራ ጌታቸው ዝፀንሐ ብድሆታት ንምቅላል መንግስቲ ብልዕል ወፃኢታት ሓደስቲ ፖምፓታት ምስ ሓደስቲ ጀነሬተራት ብምውዳድ ንስራሕ ድሉ ከም ዝገበረ ገሊፆም። ዲጋ ቶኮር እንተመሊኡ ሩባ ቶኮር ምስጋር ክኽሰት ዝኽእል ፀገም ኣብ ግምት ብምእታው ኣብ ውሽጢ ሓፂር ግዜ 12 ሜትሮ ዝንውሓቱ ሓድሽ ቢንቶ ብምህናፅ ንኣገልግሎት ድሉ ኮይኑ ከም ዘለውን ሓቢሩ። ኣብ መወዳእታ ምትካል ናይ ሓድሽ መመንጨዊ ፖምፓታት ኣብ ከተማ ኣስመራ ንፀንሐ ሕፅረት ማይ ኣብ ሓፂር እዋን ክፈትሕ ዘለዎ እምነት ብምግላፅ ኣብ ዓወት ናይቲ ስራሕ ኣበርክቶ ንዝገብሩ ኣካላት ሞጊሶም። ኣቦ እምበር ባይቶ ኣቶ ኣብርሃም ሰመረ ብግድዩ ቀረብ ማይ ናብ ህዝቢ በቲ ዝድለ መጠን ከይበፅሕ ክዕንቅፉ ካብ ዝፀንሑ ብድሆታት እቶም ቀንዲ ዋሕዲ ናብ ዲጋታት ዝኣቱ ማይን ተደጋጋሚ ምብልሻው መጨንጉዒ ፖምፓታትን ከም ዝኾነ ብምጥቃስ መንግስቲ ንምፍትሑ ዝወሰዱ ዕቱብ ተበግሶ ኣብ ደረጃ ምዝዛም ምብፅሑ ገሊፆም። ኣባላት ባይቶ ዞባ ማእከል ነቲ ዝዕምም ዘሎ ስራሕን ገዝጓሱን ኣብ ዝተዓዘብሉ ብክኢላታት መብርሂ ተዋሂቦም ካብ 1998 ክሳብ 2002 ዝተሃንፀ ዲጋ ቶኮር 14 ሚልዮን ሜትሮ ኩቦ ማይ ናይ መሓዝ ዓቕሚ ኣለዎ።
0: ኣብ ንኡ ዞባ ፎርት ሳዋ ስድራ ቤታት ነፍሲ ንኽእላ ብክረምታዊ ሕርሻ ዝለምዐ መሬት ተዓዲሉ እተን 58 ብደቂ ኣንስትኦ ዝእለያ ዝርከብአን 133 ስድራ ቤታት ንቕፅ ወከፈን 1 ሄክታር ከም ተዓደላ ዝሓበረ ሓላፊ ኣሃዱ ቁጠባዊ ልምዓት ንኡዞባ ኣቶ ዕቕበ ገብረ ኣምላኽ ንክረማት ዘድሊ ቅድመ ምድልዋት ክገብራ ኣተሓሳሲቦም። ንቕሓት ሓረስቶት ኣብ ነቕልን ምዕቃብ ሓመድን ማይን ንምዕባይ ብምትሕባር ክእላታት ሕርሻ ናመሓደርቲ ከባብን ሳላ ዝተኻየደ ጓስጓሳት ኣገዳስነቱ ሰሪፁ ከም ዘሎ ብምጥቃስ ሓረስቶት ግቡእ ምሕደራ መሬት ብምዝውታር ርቡሕ ምህርቲ ንክሓፍሱ ፃዕሮም ክሕይሉ ተላብዮም። መሬት ሕርሻ ዝተዓደሉ ዜጋታት ብወገኖም ነባብሮኦም ከመሓይሹ ከይተሓልሉ ክሰርሑ ምዃኖም ኣረጋጊፆም። ኤርትራውያን ነበርቲ ደቡብ ኣፍሪቃ፣ ዛምቢያ፣ ዚምባብዌ፣ ደቡብ ሱዳን፣ ኣንጎላ፣ ጋና፣ ጊንን ኣይቨሪኮስትን መደባት ዝኽሪ ሓበን ብምውዳብ ሕድሪ ሰማእታት ንምትግባር መብፅዖም ሓዲሶም። ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ንዝዳለዎ ትሕዝቶ ኣርሴማ ኣስመሮም ክተቕርቦ እያ።
2: ብመሰረት ከካቦቱ ዝበፅሓና ሓበሬታ ኤርትራውያን ነበርቲ ከተማታት ጆሃንስበርግ፣ ፕሪቶርያ፣ ደርባን ካልኦትን ደቡብ ኣፍሪቃ ብ19 ሰነ ምውራዝ ተመክሮ ስነ ስርዓት ምውላዕ ሽምዓን ስነ ጥበባዊ መሰናድኦን ዘጠቓልል መደብ ዝኽሪ ሓበን ወዲቦም። ኣምባሳደር ኤርትራ ሪፓብሊክ ደቡብ ኣፍሪቃን ሃገራት ደቡባዊ ዞባ ኣፍሪቃን ኣቶ ሳልሕ ዑመር ኣብ ዘስምዖ ቃል ህዝቢ ኤርትራ ሳላ ጀጋኑ ሰማእታቱ ናፅነቱን ሰላሙን ኣብሒሱ ከምኡ ውን መንነቱን ልኡላውነትን ዓቂቡ ከም ዘሎ ገሊፆም። ኣብ ጆሃንስበርግ ኣብ ዝተካየደ ናይ ዝኽሪ መደብ ንመስሰኒ ማዕከን ሕድሪ ሰማእታት ዝውዕል 42,000 ራንድ ኣታዊ ክኸውን እንከሎ 4 ዜጋታት ን10 ስድራ ሰዋኣት ክናብዩ ቃልኣትዮም። ተቐማጦ ከተማታት ሉሳካን ቺንጎላን ዛምቢያ ኣብ ዘካየድዎ ስነስርዓት ድማ ኣቦ እምበር ማሕበረኮም ኣቶ ገብሪ ህይወት ጴጥሮስ ሰማእታትና ሕላገት መንነትናን ክብርታትናን ስለ ዝኾኑ ኣብ ሕድሮም ፀኒዕና ረብሓ ህዝብን ሃገርን ብምቕዳም ውፍያት ክንከውን ፀዊዖም። ኣብ ዚምባብወ ዝነብሩ ኤርትራውያን ኣብ ዝወደብዎ መደብ ኣቦ እምበር ማሕበረኮም ኣቶ ኣኽሉሉ ግደ 20 ሰነ መዓልቲ ሓበንን መዓልቲ መብፃዓን ስለ ዝኾነት ኣባላት ማሕበረኮም ሕድሪ ስውኣት ንምትግባር ብዝለዓለ ክዋስኡ ተላብዮም። ኣብቲ ኣጋጣሚ 13 ዜጋታት ሓላፍነት ምንባይ 15 ስድራ ስውኣት ክወስዱ ተማባፂዖም። ኣብ ደቡብ ሱዳን ድማ ነበርቲ ጁባ ዝኽርና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ዘካየድዎ ናይ ዝኽሪ መደብ ንድሕረ ባይታ 20 ሰነ ዝምልከት መግለፂ ስነ ስርዓት ምውላዕ ሽምዓ ናይ እግሪ ጉዕዞ ከምኡ ውን ንርዝነት ዝተዕለ ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቦም። ቆንስል ኤርትራ ኣቶ ፀጋይ መሓሪ 20 ሰነ ኣብ እንዝክረሉ ሕድረ ሰማእታት ንምስማር ብተወፋይነት ምስራሕ ከም ዘድሊ ኣገንዚቦም። ብዘይካዚ ኤርትራውያን ነበርቲ ከተማታት ልዋንዳ

0: Lubango, Benguela, Wambo, Cabinda, Angola, Conakry, Guinea, አክራ ጋና ከምኡውን ኣቢጃን ኣይቨሪ ኮስት በብወገኖም ፃማ ሰማዕታትና ሓያል ሃገርን መፃ ወለዶ ምርካብ እዩ ዝበለ ጠቕላሊ ቆንስል ኣብ ኣንጎላ ኣቶ ደሳለ ተኽልኣብ ነዚ ክውን ንምግባር ተረካቢ ወለዶ ብሃገራዊ ክብርታት ክምልመልን ብቑዕ ፍልጠት ክሰንቕን ከም ዘለዎ ኣገንዚቦም። ኤርትራውያን ነበርቲ ቤልጅምን ላክሰምበርግን ከተማታት ብራስለስ፣ ደንደርሞንድ፣ ኦስተንደን፣ ብሩዥን ከምኡውን ላክሰምበርግ በብወገኖም ኣብ ዘካይድዎ መደባት ንሰማዕታቶም ብልዑል ሓበን ኣብ ዝዘከርሉ ብድምር 3790 ዩሮ ንመሰሰኒ ማዕከን ሕድሪ ሰማዕታት ወፍዮም። ኣብ ብራስለስ ኣብ ዝተኻየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነልኩስን ኣቶ ነጋሲ ካሳ ንትርጉምን ርዝነትን መስዋእትነት ዘብርህ ቃል ኣስሚዖም። ብተመሳሳሊ ማሕበረኮም ኤርትራውያን ከተማ ቪየና ኦስትሪያ ኣብ ዝወደቦ ብምምራት ሽምዓ ዝተሰነየ ናይ ዝኽሪ መደብ ተሳተፍቲ 2000 ዩሮ ከወፍዩ ከለዉ ሓላፍነት ምንባይ 2 ስድራ ቤታት ክወስዱ ተመባፂዖም። ኣብ ኣትላንታን ከባቢያን ሕቡራት መንግስታት ኣሜሪካ ዝነብሩ ዜጋታት ድማ ሃገር ኣብ ረዚን ዝኽሪ ሓበን ብዝብል ቴማ ንሰማእታቶም ብዓብ ክብሪ ድሕሪ ምዝካር ስድራ ስዋኣት ንምጥዋር ዝውዕል $28,955 ወፍዮም።
1: ኣብ ዞባ ዓንስባ ንኡዘባታት ኣስማጥ ሓልሓል ገለብን ከረንን ሰራሕተኛታት መንግስቲ ተማሃሮ ሰብ ፀጋን ነበርትን ብዝወሰድዎ ተበግሶ ዝተዋፀአ 465,000 ንኣፋ ንስድራ ስዋኣት ተኸፋፊሎም። እዚ መሰረት ኣብ ንኡዘባ ኣስማጥ 180,000 ንኣፋ፣ ኣብ ንኡዘባ ሓልሓል 85,000 ንኣፋ፣ ኣብ ንኡዘባ ገለብ ድማ 24,000 ንኣፋ ተመቓሪሖም። ብዘይካዚ ኣብ ከተማ ክረን ነበርቲ መምሕዳራት ከባቢ ባዶ 1 ባዶ 4 ባዶ 5 144,000 ንኣፋ፣ ከምኡውን ማሕበር ወነንቲ ቦጣት ከተማ ከረን 32,000 ንኣፋ ንስድራ ስዋኣት ወፍዮም። ኣብ መሓዳርቲ ናይተን ንኡዘባታት ኣብ ዘስምዑ ቓል እቲ ዝተገብረ ገንዘባዊ ሓገዝ መቐፀልታ ናይቲ ንስድራ ስዋኣት ኣብ ማሕረስ ምስራሕን ምፅጋን ኣባይቲ ከምኡውን ፀሓያይን ካልእን ዝግበር ሓገዛት ምዃኑ ገሊፆም። ምሕደራ ግዜን ዘይተደለየ ፅልዋ መዘናን ኣተኩሮ ተዋሂቦ ክስራሐሉ ከም ዝግባእ ኣብ ንኡዘባ ጋለ ነፍሒ ንተምሃሮ 11 ክፍሊ ኣብ ዝተዋሃበ ኣስተምህሮ ተሓቢሮም። ኣብ ትቢ 23 ሰነ ብኣዕሩኽ ሽማግለ መንእስያትን ካልኦት ዕዱማትን ሎሚ ዓመት ምስ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ዝወርዱ ልዕሊ 400 ተምሃሮ ከምኡውን ወለዲ ዝተዋሃበ ኣስተምህሮ ርእሲ መምህር ካልኣይ ደረጃ ቤት ትምህርቲ ማይ ነፍሒ መምህር ብሌን ስምዖን ኣብ ዘስምዖ ቓል ራእይ ብውጥንን ፃዕርን ከም ዝሰምር ኣዘኻኺሮም። እቲ ኣብ ዝተፈላለዩ ዛዕባታት ዘተኮረ ኣነቕሒ ትምህርቲ ዝተዋህበሉ ኣጋጣሚ ተምሃሮ ምስ ርሕቐት ቴክኖሎጂ ሓበሬታ ተኣሲሩ የቕሬታ ተምሃሮ ምስ ርቀት ቴክኖሎጂ ሓበሬታት ኣሲሩ ንዝርአ ባህላዊ መርዚ ብንቕሓት ብምግጣም ኣብ ትምህርቶም ብተዋደርነት ብሉፃት ክኾኑ ምዒዶም። እስዕብ ዜና ወፃኢ እዩ። ምሳና ፅንሑ። ዜና ወፃኢ ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክስሕብ ወግዓዊ ሕቶ ኣቕሪባ። እቲ ኣህጉራዊ ትካል መሳርሒ ንዳግመ መግዛእቱ ኮይኑ ከም ዘለዎ ብምውቃስያ ኒጀር ነቲ ናይ ምውፃእ ጠለብ ኣቕሪባ ዘላ። ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበነኛታት እቲ ቀሪቡ ዘሎ ጠለብ ድሕሪ ዓመት ይትግበር። ማሊን ብርኩናፋሶን እውን ቅድሚ 9 ኣዋርሕ ተመሳሳሊ ሕቶ ከም ዝቐረባ ፀብፀባት የረድኡ። ኣብ ሓምለ 2002 ዝተመስረተ ኣሜሪካን ሩስያን ዝርከብአን ብርክዝ ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎድለ ክመፅእ ከም ፅንሕዩ ዝግለጽ። ሩስያ ኣብ ልዕሊ መሻርክታ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ መልሰ ግብር ከም ትህበሉ ኣጠንቂቓ። እዚ ዝተገልጸ ቤላሩስ ምስ ዩክሬን ኣብ ዘዳወባ ከባቢታት ተኺላቶ ዘላ ስርዓት ራዳር ምዘይትነቕሎ ኣብ ልዕሊኣ ወታደራዊ ስግምቲ ክወሰድ ምዃኑ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ዝሓለፈ ሳለስቲ ድሕሪ ምእማት እዩ። ሃገሩ ኣብ ልዕሊ ቤላሩስ ንዝወርድ ስግኣት ኢዳ ጣሚራ ከም ዘይትዕዝቦ ዝገለጸ ሚኒስትር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ዩክሬን ንኩናት ዘጋድድ ስጉምቲ ካብ ምውሳድ ክትሕየብ ኣተሓሳሲቡ። ሩስያን ቤላሩስን ንሓድሕደን ፀጥታዊ ውሕስነት ንምሃብ ዘኽእል ውዕል ኣብ መጋቢት 2025 ከም ዝኸተማ ዝፍለጥ ኮይኑ እቲ ውዕል ሓንቲኤን ምስ ትጥቃዕ እቲ ካልአይቲ ስጉምቲ ክትወስድ ዝኽእል እዮም። ሩስያ ኣብ ልዕሊኣን ኣብ ልዕሊ ቤላሩስን ክመፅእ ዝኽእል ስግኣት ንምምካት ኣብ ግዛኣት ቤላሩስ ኒኮላሳዋ ፅዋራ ወሪዳ ከም ዘላ ይፍለጥ። ኣብ 2022 ዝተወልዐን ናሰፍሐ ዝመፅእ ዘሎን ኩናት ዩክሬን ንፀጥታ ምብራቕ ኤሮጳ ኣብ ሓደጋ ኣእቲዎ ከም ዘሎ ይፍለጥ።

ንሓበራ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ትማሊ 23 ሰነ ኣብ ጃፓን ተኸይዱ ኣሜሪካን ጃፓንን ክሳብ 30 ሰነ ዝቕፅል ወተሃደራዊ ልምምድ የካየዳ ምህለዋን ዝፍለጥ ኮይኑ ሰልፈኛታት እቲ ልምምድ ዞባዊ ፀጥታዊ ስግኣት ዝዕርግ ምዃኑ ብምጥቃስ ብትሪ ተቃዊሞሞም ኣብዚ ኣብ ኦኪናዋን ከባቢኣን ዝካየድ ዘሎ ሓበራዊ ልምምድ ካብ ክልጥኦን ሃገራት ኣስታት 10,000 ወተሃደራት ይሳተፉ ምህለዎም ተገሊፆም ብዘይካዚ ኣሜሪካ ኣብቲ ልምምድ ናይ ማእከላይ ርሕቀት ስርዓተ ሚሳይል ተሳትፍ ከም ዘላ ተፈሊጡሎም ኣሜሪካ ኣብ ጃፓን ልዕሊ 50,000 ወተሃደራት ኣስፊራ ከም ዘላ ዝጠቕሱ ፀብጻባት ጃፓናዋይ ነቲ ወፍሪ ዝቃወም ተደጋጋሚ ናይ ተቃውሞ ሰልፊ ከካየዱ ምፅንሖም የረድኦም ጃፓን ዝዓበየ ቁፅሪ ሰራዊት ኣሜሪካ ተዋፊሩላ ዘሎ ሃገር ምዃና ይጥቀስ መጠን ናይቲ ኣብ ሰፊሕ ክፋል ኤሮጳ ዝተኸስተ ክቱር ዋዒ እናወስኺ ብምምፅኡ ዘስዕቦ ጥዕና እውን ማሕበሪ ቁጠባውን ፀገማት ክብ ከም ዝበለ ተገሊፆም ምስቲ ተርእዮ ብተኣስር ኣብ ፈረንሳ ጥራይ ኣስታት 50 ሰባት ከም ዝሞቱ ዝጠቕሱ ፀብጸባት ኢጣልያ እስጳኛን ብሪጣንያን ኣብ ዝርከበን ካልኦት ሃገራት ዝለዓለ ናይ መጠንቀቕታ ኣዋጅ ተመሓላለፉ ከም ዘሎ ኣረዲኦም መንግስቲ ብሪጣንያ እቲ ክስተት ከውርዶ ዝኽእል ክሳራ ንምግታእ ልዕሊ 1,000 ኣብያተ ትምህርቲ ንጥፈታትን ከወንዝፋ ኣዚዙሎም ደቡባውን ምዕረባውን ክፋል ኤሮጳ በቲ ተርእዮ ሕልፊ ካልእ ከባቢታት ከም ተሃስየ ተገሊጹ ኣብቲ ኣሃጉር ተኸሲቱ ዘሎ ዋዒ ድሕሪ 1947 እቲ ዝለዓለ ክኸውን ከም ዝኽእል እዩ ዝእመት ዘሎ ኢራንን ዑማንን ብዛዕባ መጻኢ ምሕደራ መፀባቢ ሆርሙዝ ዝቲ ሓበራዊ ሓይሊ ዕማም ንምቓም ተሰማሚዐን እዚ ስምዕ ዝተበፅሐ ብኣፈኛ ባይቶ መሓመድ ባግር ቀሊባፍን ሚኒስትር ጉዳያት ወፃኢ ዓባስ ኢራቅጅን ዝተመርሐ ልኡኽ ኢራን ብሰበስልጣን ዑማን ኣብ ከተማ መስቀጥ ኣብ ዘካይዶ ርክብ እዮም እቲ ብደረጃ ሚኒስትርታት ጉዳያት ወፃኢ ክልጥኦን ሃገራት ዝቐውም ሓይሊ ዕማም መጻኢ ምሕደራ መፀባቢ ሆርሙዝ ከምኡ ውን ኣብቲ ማያዊ መስመር ንዝውሃብ ኣገልግሎታትን ዝሕተት ክፍሊትን ብመሰረት ኣህጉራዊ መለክዒታት ክምርምር እዮም ኣብቲ ኣጋጣሚ ዑማን ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ሓበራዊ ናይ ምርድዳእ መዘክር ዘለዋ ደገፍ ደጊማ ብምግላጽ ትግባርኡ ንምርግጋጽ ቀጻሊ ዘተን ምውሃድን ከም ዘድሊ ኣነጺራ ኣሜሪካን ኢራንን ብ18 ሰነ ኣብ መንጎአን ኣዋርሒ ዝተካየደ ኩናትን ምቁራፅን መፀባቢ ሆርሙዝ ዳግማይ ንምኽፋትን ዝኽእል 14 ነጥብታት ዝሓዘ ናይ ምርድዳእ መዘክር ኣብ ስዊዘርላንድ ከም ተፈራረማ ዝዝከር እዩ እዚ ከምዚ ኢሉ እንከሎ ላዕለዋይ ባይቶ ኣሜሪካ ማለት ሴነት ፕረዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወተሃደራዊ ስጉምቲ ከይወስድ ንዝኽልክል ንድፈ ውሳነ ትማሊ 23 ሰነ ኣፅሪቕዎም እቲ ውሳነ ብ50 ናይ ደገፍን 48 ናይ ተቃወመን ድምፂ ከም ዝፀደቐ እዩ ዝሕበር ዘሎ ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ መጀመርያ ናይ ዝወርሒ ነቲ ንድፈ ውሳነ ብ215 ደገፍን 208 ተቃውሞን ከም ዘፅደቆ ዝዝከር እዩ ይኹን እምበር ፕረዚደንት ትራምፕ ነቲ ብሰነየ ዝተዋህበ ድምፂ ትርጉም ዘይብሉን ንመርገፂ ኣሜሪካ ዘዳኸምን ክብል ነፂግበሎም ብካልእ ወገን ፕረዚደንት ኢራን መስዑድ ፔዜክሽያንን ቀዳሚ ሚኒስትር ፓኪስታን ሻህባዝ ሸሪፍን ትማሊ 23 ሰነ ኣብ ከተማ ኢስላማባድ ኣብ ክልታዊ ዝምድናታት ዞባዊ ምርግጋእን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘተኮረ ሰፊሕ ዘተ ኣካይዶም ክልትኦም መራሕቲ ዞባዊ ሰላምን ምርግጋእን ንምድንፋዕ ዘለዎም ተወፋይነት ብምርግጋፅ ጉዳያት ብዘተን ዲፕሎማስን ክፍታሕ ኣገዳሲ ከም ዝኾነ ኣስሚሮምሎም ብዘይካዚ ኣብ መንጎ ፓኪስታንን ኢራንን ንነዊሕ እዋን ዝፀንሐ ዝምድናን ምትሕባርን ንምድልዳል ተሰማሚዖም ኣብቲ ኣጋጣሚ ፕረዚደንት መስዑድ ፔጀክሽያን ሃገሩ ብጉዳይ ወተሃደራዊ ዓቕማ ፈፂማ ከምዘይትዝቲ ኣነፂሩ መራሕቲ ኢራንን ፓኪስታንን ነዝርክብ ዘካየዱ ግጭት ኢራንን ኣሜሪካን ብ28 ለካቲት ካብ ጅምር ንድሓር እዚ ናይ ፈለማ እዩ ቱርክን ፖላንድን ትማሊ 23 ሰነ ቁጠባውን ወተሃደራዊ ዝምድንአን ብድንፋዕ ቃልኣት የን እዚ ስምዕ ዝተበፅሐ ኣብ ቱርኪ ምብፃሕ ዝፈፀመ ፕረዚደንት ፖላንድ ካሮል ናቭሮኪ ምስ ፕረዚደንት ረሲብ ጠይብ ኤርዶጋን ኣብ ከተማ ኣክራ ብዘካየድዎ ርክብ እዩ ክልትኦም መራሕቲ 10 ቢልዮን ዶላር በፂሑ ንዘሎ መጠን ንግዳዊ ምልውዋጥ ሃገራቶም ናብ 15 ቢልዮን ዶላር ንምዕባይ ተሰማሚዖም ፕረዚደንት ኤርዶጋን ኣብ ዛህቦ መግለፂ ቱርክን ፖላንድን ኣብ ፀጥታ ኤሮጳዋ ወሳኒ እጃም ዘለዎን መሻርክቲ ኔቶ ከም ዝኾና ብምሕባር ምትሕባርን ንምስፋሕ ብቐፃሊ ስራሓ ከም ዘለዋ ኣፍሊጡ ብዘይካዚ ቱርኪ ምስ ኤሮጳዊ ሕብረት ዘለዋ ዝምድና ንምምዕባል ኣብ ተካይዶ ዘላ ፃዕሪ ካብ ፖላንድ እትረኽቦ ዘላ ደገፍ ልዑል ምስጋና ኣቕሪቦም ፕረዚደንት ካሮል ቦጎኑ ምትሕባር ቱርክን ፖላንድን እስትራቴጂካዊ ኣገዳስነት ከም ዘለዎ ብምግላፅ ኣብ መድያት ፀጥታን ምክልኻልን ንዓበየ ንዝኸይድ ዘሎ ሽርክነት መጊሱ ፖላንድ ካብ ቱርኪ ዝዓደገትን ሰብ ኣልቦ ነፈርቲ መርኣያ ናይቲ ድልዱል ወተሃደራዊ ዝምድና ከም ዝኾነ እውን ገሊጹ እዚ ከምዚ ኢሉ እንከሎ ክልቲኦም ፕረዚደንታት ኩናት ዩክሬን ብዲፕሎማሳዊ መዳይ ንምፍታ

ከም ዝሰርሑ ቃል ኣትዮም ዜና ንምዛም ብኣራርእሲ ዜና ክደግመልኩም። ባይቶ ዞባ ማእከል ኣብ ዲጋ ተኮር ልምዓታዊ ንጥፈታት ንዘሳለስሉ ዘለዉ እንግዶት ወዲቡ። ኣብ ንኡ ዞባ ፎርት ሰዋ ክረምታዊ መሬት ሕርሻ ን133 ስድራ ቤታት ተዓዲሉ። ኤርትራውያን ነበርቲ ዝተፈላለዩ ሃገራት ብምኽንያት 20 ስነ መደባት ዝኽረሓበን ወዲቦም። ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ኣቕሪባ። ሩስያ ኣብ ልዕሊ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ኣጠንቂቓ። ሓበራዊ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ። ሓፈሻዊ ዜናታት ተዛዚሙሎ ምስ ትረፉ መድባትና ንሓደገኩም ብወገና ሰናይ ምሽት።

ነዛ ዝተፈለየ ብሄርን ሃይማኖትን ሓቂፋ ትርከብ ዘላ ሃገርና ማዕረት መብዝሑ ዝተፈለየ ናብራን ቋንቋን ዘለዎ ሕብረተሰብ ዝኣከበት እያ። ነዛ ብትሽዓተ ብሄራት ቆይማ ብባሕሪ ዝማዕረገት ሃገርና ነቲ ብዙሕ ሕብርታት ኣብ ሓደ ምስማር ከም ሓንቲ ሃገር ኮይና ክትቀውም ካብ ዘኽእላ ሓደ ነገር ድማ ስነ ጥበብ እዩ። ሓይሊ ስነ ጥበብ ነቲ ርሑቕ ዘቕርብ እዩ፣ ነቲ ዝነድድ እውን ዘብርህ እዩ። ስነ ጥበባዊ ምስትምቓር ልክዕ ከምቲ ነተንፍሶ ኣየር ብነፃ ዝተዋህበና ተውህቦ እዩ። ነቲ ዝተዋሃበካ ተውህቦ ለሊኻ ኣብ ተግባራዊ ዒልካ ነብስኻን ኣብ ዙርያኻ ዘለዉ ሰባትን ምሕጓስ ድማ ገለ ካብ ትፅቢት ዝግበር ንጥፈታት እዩ። ስነ ጥበብ ብሞያ ዘቕበበ ዓውዲ ምዃኑ እውን ንኣእምሮኻ ዘቐልል መሪፅካ ቋንቋ፣ ብሄር፣ ሃይማኖት ከይበልካ ክተሰማቕሮን ክትነብሮን ዝሕግዘካ ዓውዲ ምዃኑ እውን ክዝንጋዕ የብሉን። ንተስፋ ምቑራፅ፣ ምስቁርቃር፣ ንሕርቃን፣ ንጉህን፣ ንምስምሳልን ፈውሶም ካበድ እዩ። ኣብ ዓለም ዘለዉ ሓኻይም ንብዙሕ ዓመታት ተመራሚሮም ፈውሲዞም ጸጋማውያን ኣጋጣሚታት ክረኽቡ ይከኣሉን። ገለ ድማ ፈውሲ ክረኽቡ ተበጊሶምን ክንሶም ንነብሶም ኣብዞም ጸገባት ክዕለብጡ ዝረኸብዋ እውን ውሕዳት ኣይኮኑን። በዚ ድማ ክንዲ ዝተመራመሩ እውን ተተመራመሩ ካብቲ ልክዓዎ መልሲ ኣዝዮም እዮም ርሒቖም። እንተኾነ ግን ህድእ ዝበለ ሙዚቃን ንዓይኒ ብዝስሕቡ ሕብርታት ተጠቂሞም ዘዳለውዎም ቅብኣም ነዞም ኣሉታውያን ሽግራት ኣብ ሓደ መዓልቲ ጥራይ ዘይኮነ ኣብ ውሕዳት ካልኦታት ክፈትሖምን ከም ዝርስዑ ክገብሮም ይኽእል እዩ። እዚ ነገር እዚ ኣህጉር፣ ሃገር፣ ዞባ፣ ከተማ ከይፈለኻ ኣብ ኩሉ ብሓደ ዘጋጥምን ካብቶም ኣገረምቲ ፍጻሜታትን ክሳብ ዝኾነ ስነ ጥበብ ፈውስቶም ዝሓየሉ ሕማማትን እንተተባህለ እውን ኣጋነኑ ኣይኮነን። ስነ ጥበብ ዓለም ለኻዊ ቋንቋ እንተተባህለ እውን ካብ ሓቂ ምውፃእ ኣይኮነን። ወዲ ሰብ ምሳብ ዓለም ዘለዉ ተፈጥሮውያን ነገራት ተላልዩ ብዛዕባ ከባቢኡ ክሓስብን ከስተውዕልን ምስ ጀመረ ትሒዝዩ ምስ ስነ ጥበብ ተላልዩ። ጌና ቋንቋ ከይተላመደ ናይ ከባቢኡ ዜማ ኣፅኒዑ፣ ጌና ፅሑፍ ከይተምሃረ እውን ብዝሕዞ ምሕንጣጥን ሓሳባቱ ብስእሊ ምግላፅን ለሚዱ። እዚ ምዕባለ ዝደሊ ዝነበረ ምትእስሳር እውን ድሕሪ ግዜ ክምዕብልን ክዓብን ግዜ ይወሰደሉን። ነቲ ቋንቋ ከይመለኽካ ዜማ ከባቢኻ ዝለመድካሉ ከም ዓብ ዓውዲ ኣቒሙን ተፈጥራዊ ድምፅታት ኣኪቡን ንዝተፈላለየ ግጥምታት መሰነይታ ኮይኑ ዝስዕብ ዜማ ክበሃል በቂዑ። ነቲ በተን ዘይጎበዘ ኣዳውና ብዝሓዝናዮ ንሕንጥጠሉ ዝነበርና እውን ብሕብርታት ኣሰኒዩ ካብ ብኣፍ ብኣዳውካ ሓሳባትካ ክትገልፅ ተባሂሉ ንቕብኣ እውን ቀረበልና።

ስለዚ ስነ ጥበብ ከም ኣካልና ህይወትና ኮይኑ ምሳና ካብ ዝነብር ነዊሕ ዓመታት ኣቕፂሩ እንተበልና ምግናን ኣይኮነን። በዚ መንፅር ድማ ነቲ ኣብ ነብሱ ክዕቆብ ዝደሊ ሰብ እንኮ መልሱ ስነ ጥበብ ጥራዩ። ነቲ ካብ ልቡ ዘስተመቕር ሰብ ኣብ ውቅያኖስ ባሕሪ ስነ ጥበብ እናሓንበሰ ኣብ ካልእ ፕላኔት ከም ዘለዉ ይዝውፅር። መሳርሒ ሙዚቃ ተሓንጊጡ እናተፃወተ ኣዓይንቱ ዘይርኢ ኣእዛን እውን ዘይሰምዕ እቲ ዝበዝሐ እዩ። ሕብርታት ኣቃሚሙን መልከይ ተጠቂሙን ምስ ቋንቋ ልቡ ዝሰመረ ቀባይ ኣብ ቅድሚኡ መድፍዕ እውን እንተተተኮሰ ዘይክሰምዕ ይኽእል እዩ። ኣብ ኣእምርኡ ብዝሰኣለው ቅርፂ ዝተዳለወ ቅራፃይ ኣብ ሓደ ፀቢብ ኩርናዕ ንደቃያቅ ጥራይ ዘይኮነ ንመዓልትታት እውን ክሰርሕ ይኽእል እዩ። ምክንያቱ ቋንቋ ልቢ ዋኑ ጥራይ ስለ ደድምፆ እዩ። እዚ ቋንቋ እዚ ድማ ስነ ጥበብ ተባሂሉ ካብ ስመት ሒዙ ንሃገርና ሓሊፉ ነዚ ዓለም እውን ተቆፃፂርዋ ይርከብ። ኩሎም ዓይነታት ስነ ጥበብ ኣወዳዲርካ ሓደ ካብ ሓደ ይበልፅ ክትብሎም ዝኽእሉ ይኮኑን። ኩሎም ንኣስተማቐሪኦም ሓደ እዮም። ምክንያቱ እቲ ካብ መሳርሒ ሙዚቃታት ሓደ ሒዙ ዝፃወድሎ ሙዚቀኛ ካብቲ ፒሮ ሒዙ ዝሕንጥጥ ደራሳይ ዝፈለዩ የለን። ክልቲኦም እቲ ዝተሰቕልሉ ቁፅሪ ናይ ኣውቶቡስ ዳኣ ዝተፈለየ ይኹን እምበር ጉዕዝኦምን ኣገባብ ኣዘዋውሮኦምን ግን ነቲ ናይ ውሽጦም ተሃነኦም ሰውፅኡ ድማ ብደስታ ተኸቢቦም ነቲ ፍቕሮም ዝገልፅሉ ሞይኦም ተሓንጊጦም ይነብሩ። ኣብ ዘለናዮ ቅንያት ብድሙቓ ባዕላ ዝበዓል መበል 35 ዓመት በዓል ናፅነት ሃገርና እውን ገለ ካብቲ በብወገኖም ስነ ጥበባውያን ተራ ስነ ጥበብ ዘንፀባርቕሉ በዓል እዩ ዝነበረ። ስነ ጥበብ ከም ስፍሓቱ ሓቢሮም ክሰርሕሉን ኣብ ዝጅምርሉ ዘብርህዎ ብርሃን ቀሊል ኣይኮነን። ከመይ እንተበልና ስነ ጥበብ ከከም ዓውዱ ብዙሕ ተዓዛብን ኣድናቕን ዘለዎ ዓብ ዓውዲ ብምዃኑ እዩ። ነዛ ኣቐዲሙ ዝተገልፀ ባህላ ናይ ስነ ጥበብ እውን ኣብዚ ቅንያት ብዝቐረቡ ኣጋጣሚታት ገሊፅና ስነ ጥበብ ሃገርና ከመይ ከም ዝነበረ ክንገልፅ ክንፍትን።

እዛ ኸም መንእሰይ ድሮ 35 ዓመት ኣቝፂራ ዘላ ሃገርና ንስነ ጥበብ ካብ ትላለዮ ውሑድ ግዜ ኣቝፀረትን ነቲ ብገዛእቲ ይኹን ብኻልእ መንገዲ ዝተላለየቶ ዓውዲ ስነ ጥበብ ምስክር ናይ ጽንዓትን ተወፋይነትን ብምጥቃም ኣብ ግዜ ብረታዊ ቓልሲ እውን ዓብዪ ግደ ዝነበሮ ምዃኑ ዝዝንጋዕ ኣይኮነን። እምበሺ ብዝበለፀ ናይ ካልኦት ሃገራት ዕላማን ናጽነት ብምግባር ስነ ጥበብ ኪንዮም ዝንጋዕን ሕማማት ምፍዋስን ነዛ ሎሚ ነተንፍሳ ዘለና ናጽነት ክትመጽእ እውን ዓብተራ ዝነበሮ ከም ዝኾነ እውን ብብዙሕ መንገዲ ኣብ ታሪክ ሰፊሩ ንረኽቦ ሓቂ እዩ።

ስለዚ ስነ ጥበብ ማዕሪና ንፅምብልና ፅነት እና ዘለለት ክተብዕሊ ግባይን ተበልና ምክንያን ኣይኮነን። ከመይሲ ኣብ ሳሕል ዝወፈረ ብብረቱ ኣብ በዓትታት ሳሕል ዝነበረ ድማ ገለ ብብርዑ ገለ ብድምፁ ገለ ድማ ብሕብርታት ተጠቂሙ ስለ ናፅነት ዝተዋግአ ውሑድ ስለ ዘይኮነ እዩ። ነዚ ኣብ ብረታዊ ቃልሲ 30 ዓመት ድሕሪኡ ድማ 35 ዓመት ናይ ሰላምን ረሃዋን እዋናት ከም ዝሕለፈት ከተረጋግፅ እውን ስነ ጥበብ ሃገርና ከምዚ ክንዕዘቦ ዝቐነና ብዝተፈላለዩ መንገድታት ሓጎሳን ዝነበረ ቃልስን ከተንፀባረቕ ዘሕለፈቶ ፃዕሪ ቀሊል ከም ዘይኮነ ምግማት ኣይከብድን። ነቶም ነዝረዚም በዓል ከድምቑ ካብ ዝቐረቡ ነገራት እውን ካብ ብዙሓት ገለ ክንገልጽ ክንፍትን። ጎደናታት ኣስመራ ጌና ወርሕን ክተርፎ ቅራጻይ ስርሑ ዘንጸባረቐሉ ግዜ እዩ ዝኸውን። ነቶም ንብርሃን ከመንጭው ዝተተኽሉ ዓንድታት ኣድና

ኣቐዲም ብምውፃእ ጎደና ሓርነት ዘወቅብሉ ግዜ ብምዃኑ እውን ገለ ካብቶም ኣቐዲሞም ኣብ ዓይነት ፀንበልቲ ዝቐርቡ ንዝመፅእ በዓል እውን ማዕረ ክንደይ ድልዋት ክንከውን ከም ዝግባእ ዘተንብህ ስነ ጥበባዊ ስራሕ እዩ። ብሓደ በሪሆም ጎደና ከድምቑ ኣብ ትዕዘበሉ እውን ነቲ ፀልማት ግዜ ብብርሃን ምትክኡ ካብ ዝገልፁ ኣገደስቲ ነገራት እዮም። ጎደናታት ምስ ምድምቑ ኣብ ስሙን ናይ በዓል ናፅነት ንዝቐርቡ ኣድነቕቲ ምርኢታት ዝዳልውን ብድሙቕ መልክዕ ንዕኦም ዝቐርቡ ድምፃውያንን ካልኦትን እውን ጎሲናዮም ክንሓልፍ ካብ ዘይንደሊ እዮም። ብተወሳኺ ንኡሳን ዘቦታት ብምምሕዳራት ተወኪለን ገላፂ ምስላዊ ትርኢት ብምቕራብ እውን ህዝቢ ሓገሱ ብጥበባዊ መንገዲ ንክገልፅ ዝቐርብ ካርኒቫል እውን ካብቶም መዓልቲ ናፅነት ሃገርና ምቕራቡ ደወል ዝድውሉ መደባት ናይ ሃገርና እዮም። ካብተን ነቲ ሓደ ዓይነት ክዳን ተኸቲለን ከበሮ ሒዘን ብሓገዝ ዘላ ኣዴታት ጀሚርካ ክሳብቶም ባንዴራ ሒዞም ሓገሶም ዝገልፁ ህፃውንቲ እውን ንቕንያቱ ዘድምቑ ነገራት እዮም። ውህደት ናይ ባንዴራዊ ሕብርታትን ሙዚቃን ሳዕስዒትን ቅብኣን ቅርፃን እውን ተሳንዮም ሓደ ቓል ዘድምፅሉ ፅምብል እዩ። ንሱ ከዓ ናፅነት ዝብል እዩ። እዞም ነቲ ቀንዲ መዓልቲ በዓል ናፅነት ንምብዓል ዘወናውኑ መደባት ምስ ተዛዘሙ ስዒቦም ዝመፁ እቶም ነቲ ቀዳሚት መዓልቲ ናፅነት ከማዕርጉ ተባሂሎም ንወርሓት ኣብ ስታድዮም ክላመዱ ዝወርሑ ተምሃሮ ኤሮቢክስ እውን ካብቶም ቀንዲ ንድምቀት በዓልና ተራ ዘለዎም ኣባላት ስነጥበብ እዮም። ብሓደ ሙዚቃን ብሓደ ቁፅርን ሰሚሮም ኣብ ሜዳ ስታድዮም ኣስመራ ክወዛወዙን ክትዕዘቡን ዝሓለፈዎ ልምምድን ድኻምን ምርዳእ ኣይከብድን። ማዕሪ እውን ድኻሞም ፍረ ክረኽቡ ተባሂሉ ብልብሲ ዘማዕረጎም ምሁራት ናይ ቅዲ ክዳን እውን ንዓውዲ ቅዲ ክዳን ኣብ ምፅምባል ናፅነት ኢዳ ክዝርግሕ ኣኽኢሎማ እዮም። ኣብ ስነ ጥበብ ኩሎም ዓውድታት ማዕረ ክንደይ ስኒት ከም ዘለዎም ዘንፀባርቑሉ ምርኢት ኤሮቢክስ እውን ሳዕስዒት፣ ሙዚቃ፣ ድምፂ፣ ልብስን ካልእን ብሓደ ሰሚሮም ናፅነት ከንፀባርቑ ንዕዘበሉ ዓውዲ እዩ። በዚ መንገዲ እውን ኣብ ስታድዮም ኣስመራ ዝቐረበ መደብ ብሕብርታትን ዝተፈላለዩ ሙያታትን ብሄራትን ዝደመቐ ኣቀራርባ ክኸውን ዘኽኣሎ እቲ ብምውህድ ሕብርታት ዝፍለጥ ቀብኣይ እውን ኣነ እውን ግደይ ከበርክቴ ክብልን ክመስል ብተወሳኣይ ወይ እውን ተላሃያይ ብምስናይ ስርሑ ካብ ምቕረብ ኣይድሓረን።

ሰላም ወሰናይ ንዓኹም ይኹን ዝኸበርኩም ተኸታተልቲ መደማገር ከመይ ትቕን እዩ ንሎምን ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና ንስኻትኩም ድማ ብወገንኩም ክሳብ ፍፃሚ መደብና ምሳና ክትሓብሩ ብኸብሪ ንዕድም።

ክብራት ተኸታተልትና ከምዚ ዝረአኹሞ መደብና ብደርፊ ፈሊሙ ዘሎ ቀፂሉ ዝሰብ ትሕዝቶ መደብና ድማ ተኸታታሊ ፊልም ሕዳጋት እያ ክትከውን ንምሉእ ምክታል ናብ ተኸታታሊ ፊልም ሕዳጋት

0: ከመ ገበያ እዮም
1: ግትር ከቢድ ወንቲ ምሻፍ ገትክል ዓትክግልፅ ንሓኪት ድዩ ማ ሰብሩት ይሻ
0: ንሻላ ንርከበስ
1: ኣላላ ብሽረብሽር

الحمد لله.

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡ ውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝውሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካዳማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብ ዘና ቐዲመን ክግለጻ ዝጸንሐ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታ ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኸን እናማዕበለን ይመጽእን ይኸይደን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካዳማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኻእለ መጠን ክገልጽዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ እንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ እንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስ ተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መጽናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃእ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቃቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይኑዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ስናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘስተፍላለየ ቤት ትምህርትታት ዘስተፍላለየ መደባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘስተፍላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እየሪኦም ኩሉ ግዜ ሕጂ ዓሚ ንኤለቨንስ መምህር ነይረ ንሕና ኸ ኣይንገብር ዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፅሉ ነይሮም። ካብዚ ጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ምሕሰብ ኢናት ነዚ ሓደ ረአ ሒዝና ኢና ንሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብና ኢና ጌርና እያ
2: እንታይ ዝብል ኣባህል ኣሎ ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ዋላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ክውዕሎ ምኻሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ። ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝዘለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ እቲ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ኢትስ ኤ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና የና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕልን ታሕቲ ንብሉ ነይሮም እዮም ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
4: ናይ ሎማዓንቲ ዝገብር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እቲያ ስሎጋን ወይታ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነራ ወይ ማሕበራዊ ምዕባለ እያ ትብል ነራ። እዚ ኸለ እንታይ ኢና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ናይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዘለና ናታ ቴማ ተጠቂምና ኣላ ማለት እዩ።
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክንእዘባ ፀናሕና ቅሪብና ኣለና ማለት እዩ።
5: ኣነ ሒትያ ዝነበርካ ርእስቲ ፖለቲካል ሳይንስ እዩ። ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ። ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥ ክኮን እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና፣ ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ።
6: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ። እዚኦም ድማ ስቴሪዮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሪዮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ። ሊንግዊስቲክስ ብሓፈሻ ሊንግዊስቲክስ ኣሎ ላንጉዌጅ እዚ ኢታት ኣሎ ማለት እዩ። እዚ ክንፈላለዩ ከለና ላንጉዌጅ ማለት ቋንቋ እዩ። ሊንግዊስቲክስ ድማ እቲ

0: ኣበቋል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ።
1: ኩሉ ግዜ ብሉፅነት ክመፅእ እንከሎ ፍልልያት ኢካ ትፈጥር። ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነግሮም ከለካ እንታይ ይኮናሉ? ፍልልያት ኣብቶም መንእሰያት ተምፃእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃል ካ ኩሉ ግዜ እንታይ እዩ? እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቱ።

0: ሕጂ ቀዳማይ ቀዳማይ ፀላው እንታይ እንተይና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎስ እንተኾይኑኸ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ እቲ ፅቡቅ ውፅኢት ኣብቲ ተምሃራይ ከነምፅእ እንተኮይና ግ እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገለ ኢሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማይ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ ንመፃእኻ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣትየ ክምዕብል ኽእል እየ ጂኦግራፊ እንተኣትየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣትየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እቲ መጀመርተዎ ማለት እዩ ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለዎ ባይታ በበይ ንኸውን ኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ንኽእል እዩ ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ሃልዩ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ ሕጂ ክልቲኦም ግን ማዕሪ ኮይኖም እዮም ነቲ ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነቲ ሶሻል ሳይንስ ወይ ኣርት ዘሎ ናይ ዶኩማ ተምሃሮ ወይ ገለ እዩ ኣተሓሳስባ ብዘሕደረ ማለት እዩ ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍልጠት ዘለዎ ርዲት እውን ክበብል ይሓስብ ማለት እዩ
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብዚ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ
3: ኣነ ኮ ናይ ሕማቐት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ እቲ ቀንዲ ዘገድስ ነገር ንዓኸ እንታይ ደስ ይበካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ ኣነ ብዛ ነብሰይ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ናይ ማይ ነፍሒ ናብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም ካብዛ ነብሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም እዚ ሓቂ ከምዘይኮነሎም ማዓንቲ በዝርኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ ብዓሎም ዳ ብድሌቶም ካኣትዉ ኢና ንደልደልና ከምዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ እዚ ነገር ዝክንቂሮ ንደሊ ንሕና ዘለና ከዓ ካብኣተን ዕላማታት እየን ዘአን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ከዓ ክድምዕ ይኽእል እዩ ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባ እቶም ካልኦት ከ ድያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽያንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ከ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ኖኖ እዚ ናይ ሕማቓት ኣይኮነን ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካብይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፍዎ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ ስለዚ ድማ ናይ ሕማቓት ኣይኮነን
4: እወ ልክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ስለክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቱ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉእ ናት እዩ ስለዚ እቲ ዝወዓለሲ ፅቡቅ መርኣያ እዩ ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓዕት እዮም ኣውፅኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቕዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ሂወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ እቲ ቀዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርእዩ ኣለዎም። ማዕሪ ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕሪ ክንደይ ፍትወትን ማዕሪ ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝማርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ እዩ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽን ናሲ ቆልዑት ነይሮም ና ዮም ዓበይቲ ነይሮም ና ዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ንከውን ተስፋ ገብር።
3: ኣነ ኣምላኽ ተፈቂዶ ትምህርተ ወዲየ ሕጊ ክውድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ሰርሐ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ክኸውን ደሊ

0: እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቸራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስተትሪክ ዶክተር
1: ዝኾነ ይኹን ዓውዲ ትፈት ዝኾነ ዓውዲ ክኾን ኣለዎ ጭዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕርን ብዙሕ ስራሕን ከዓ ይሓትት እዩ ማለት እዩ እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳ ድፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክመሃር ደሊ ማለት እዩ
2: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነፍልጠት ካብ ባህርያዊ ስነፍልጠት ይዓቢ ኮና ንዝምዘርና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፊሒ እንታይ ከም ዝፅበዮ ብናቸራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፊሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንደሪ ወይ ካልኣይ ደረጃ ቤት ትምህርታት ብዙሕ ኣይግበርን እዩ ስለዚ ብሕጂ እንታይ ፅበዮም ኣለው ብፍላይ ዞም ዓሳይ ክፍል ኣለው እንታይ ፅበዮም ኣለው እንታይ እንታይ ሪኦም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ
3: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሙዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ካ ብዓብዩ ማለት እዩ

ዝኸበርኩም ተኸታተልትና ቀፂሉ ዝስዕብ ትሕዝቶ መደብና ንኡስ መደብ ዕላል ተመክሮ ይክኸውን ናይ ሎሚ ትሕዝቶ ንኡስ መደብ ዕላል ተመክሮ ብምክንያት መዓልቲ ሰማእታት ኤርትራ 20 ሰነ ዝተዳለወ ትሕዝቶ ይክህልወና ንምሉእ ምክትታል ናብ ጋዜጠኛ ሓይለባ ሰፋው ከስክረኩም።

0: ካብ ሕጂ እኒአው እስኻትኩም ስርዓት ይኹን ምስ ጓልኩ ኣልጋስ ወልደ ፍኤል እርፋ ወደህላ ሰባል ይጎ ዓዳ ጣራ ክርስትያን ካብዛ መዓልቲ እዚኣ ንኣምን ተወልደ ብርሃን ዓድናኣምን
1: ሕብረተሰብ ኤርትራ መግዛእቲ ንምርሓቕ ህበብ ዝኽእሎ ተቓሊስ እዩ። ኣብ ዓድታት ይኹን ኣብ ከተማታት ዝነብር ዝነበረ ሰብ ብምስጢር ሂወደብ ኣይወደብ ብዘየገድስ ብስድራ ደረጃ ይኹን ብውልቂ ዓብዪ ዕማም ይዓምም ነይሩ እዩ። ጽላት መግዛእቲ ስለ ዝነበሮ ይጐስጐስ ኣይጐስጐስ ቀዳማይ ስርሑ ጸላኢ ምልጋስ እዩ። እቲ ብስሩዕ ዝተወደበ ድማ ብዓብዩ ብዕላማ ይነጥፍ። ነባሪት ሰንበል ኣደይ እልፋ ወልደ ስላሴ ባሊጎ ሓንቲ ካብተን ንጡፋት ተሓባበርቲ ዝነበራ የን።
0: ጉልበተይ ከይበቕኩ ብርከይ እውን ብዒደ ከይበልኩ ንሃገረይ የገልግል ነይረ። ናይ ስሳታት ተምፃኩልካ ነዊሕ እዩ ርሑቕ እዩ። ኣብዛ ሰቐብ 77 ግና ስጋ ኣቐዘይፀበኒ ስጋ ንሞት ተሓቲተ። ስለምንታይ ንሃገረይ ንኣኹም ንደቀይ ከዓ ንነብሰይ ሕልናኻ ድርኸካ እዩ።
1: ኣብቲ ግዜ ካብ ኣስመራ ብሰንበልን ዳዕሮ ጳውሎስን ኣቢሎም ብዙሓት እዮም ናብቲ ሓይአን ህዝባዊ ሓይልታትን ዝስለፉ ነይሮም።
0: ሞፅኒ መቸም ኣደ ስደረያነ ድመፀ ተጋዳላይ ንመፀ ቆልዓ ኣሓብእ እሕፍብ ኣብዚ
2: ኣብ ሰንበል
0: ኣብዚ ወ እመፁኒ ክተሰደስተ ኮይኑ መፁ ድኦም ስደፋ ልመይ ድማ ስለ ብኾኑ እዛ ገዛ ኣሓብኦም ቀትሪ ኣሓብኦም ሞ ኣብ ሓሰር ነይርና ብውሽጢ ቀትሪ ሓቢአዮም ምሸት ክድቁሱ ግዜ ተረኸብኩ ከዓ ኣውፅኦም። እዚ ክገብር ከለኹ ሓንቲ መዓት ፀገም ረኺበ ኣይፈልጥን ኩሎም ኣት በፂሕና ውዶኒ ንጉሆ ንጉካ ፍተሽ ፈተሻ ካ እዚኦም ከዓ ምምሕዳር ፈትሽዋ ተባሂሉ ዓልኩሰ ይብሎም እኒአ እንታይ ኢለዮም ኣብዚ ለዉ ሰምዑ ኣለዉ ሕጂ ፈትሽዋ ተባሂሉ ኣንጊሆም መፅኦም ኳሕኳሕ ኣብሉ እንተኾንኩም ኣቶም እንዳወሻ ደርፊ የን ይ ፈትናስከ ዋ እንታይ ደሊኹም ዋ ፈንጂ ለ ኢሎም ናብ ዝገዛ ሄፍንጀረኩም ድኣ ኢለዮም ዋዕ ወ
1: እንዳቦይ ወልዶ ርፋኤል ብስድራ ደረጃ እዮም ዝሰርሑ ነይሮም። ወይዘሮ እልፋን በዓል ቤተንን ኣልጋነሽጓሎም

0: ዓሰርተ ሓደ ንጓንግዮም መፅኦም ኣትንግሳ የይ ክፈትና እዞም ላዕሎም ጦርኒ እዞም ተከልኣፎም ኮማንዲስ ነበሩ መፁ እተው እሂ ኣበሎ እቲ ወንበዴ መስፉን ዋ ኣቱ እንዳ ወንበዴ ድዩ እዝቆልዓ ኣነ እዛ መፅሓፍ ኣቐምጣ ብ ኣነ መስፉን እናደሊና ዋ ኣነ መስፉን ዶኩም ኣለኹ እስ መስፉን መስፉን መስፉን ወንበዴ ዋ እዚ መስፉን እዚ ወደይ ቃር እንደላልብልዎ ኮማንዲስ እቱ ኢሉ ዋና ወንበዴ ዋና ወንበዴ መጥፎ መጥፎ ዋና ኣታ ተምሃራይ እንዲዩ ዋና ወንበዴ መፅሄት ንካምቦ እንዳእተወ መፅሄት ንበዓል ዘርኣይ ዶ ንበዓል ክስተዶ ንበዓል ክስተዶ መፅሄት ሂብዎም እዩ
1: ከምኡ ዝሰርሕ ነይሩ ድዩ ኣደ
0: ወዲያ መፅሄት ሂብዎም እዩ እዚ ቆልዓ ወይ እንዳልኩ ከይ ተኣሲሩ እሲ ደሞ እቶም ምስኡ ተኣስሩ ደቂ ገዛውትና ሓደ ኣብርሃም ኣሰረስተይ ሓደ ተኪአ ዓንደ ሓደ ሰሎሞን ዮሃንስ ሓደ የማነ ተኸስተ ወዲ እንዳይ እዚኦም ብሓንሳ ተኣሲሮም እዚኦም ከዓ እዚኦም ከዓ እሱ ድመርሖም ዝነበረ ፀላይ ፀላይ ዘይገብሮ ነገር የለን
2: ንተምሃራይ መስፍን ወሰድዎ መጀመርታ ፈርቶ እንደገና ግቢ ኣተውዎ ምስ ብፆቱ ድማ ተቐጥቀጠ ኣብ ምርምራ ብዝተረኽበ ጭብጢ ኸዓ ንሞት ተፈርደ ሳላገለ ወገናት ግን ነገራት ቁሩብ ተቀያየረ
0: ሞት ወደር ፍኤል ንሞት ተፈሪዱ ንሞት ንሞት ኢሎሞ ጓንዳ ኺዳ መረት ከይደፋፈው ሓደ እንድዕሉ ምፅ ኢሉ ንሕና ኣብ በረኸ ኣለና ምስኦም ከዓ ኣለና ኣጅኺትብከይ ኣይ እዚ ገይሮሞ ዘለዉ ከዓ ድሓን ኣፅ ኢሎም መስም ወደር ፍኤል ንፅቡሒቱ ንግሆ ኮበርታ ሓጀ ኸይደ ካብ ሞት ምሕረት ዝብል ከዓ ረኺበ ሃይል ኣምላኽ ጌታ ሰሚዕኒ በኺአ ካብ ሞት ምሕረት ግና ንሰንበል ቤት ፍርዲ ፅዋዕ ክሓልፍ እንድዩ ናብ ቤት ፍርዲ ምፅ ሕራይ ቤት ፍርዲ ከይድና መስም ወደር ፍኤል ካብ ሞት ምሕረት ጌሮም ልካዮም ሓሙሽተ ዓመት ማእሰርቲ ሓሙሽተ ዓመት ማእሰርቲ ካብኡ ድማ ሓሙሽተ ዓመት ምስ ወዳእካ ኣብ ደሳ ኣዲስ ኣበባ ኣለም ባቃ ትከይድ ኢኻ ዝብል ፍርዲ ተፈሪዱ ነቲኦም ድማ ሳብ ሰለስተ ዓመት ዳሓን እንቋዕዳ ካብታ ሞት ወፀ እምበር ዳሓን ካብዛ ምቕጥቃጥካ እንቋዕ ወፀ ኣምላኽ ፈር ዘኢለ ንፅቡሒቱ ንሰንበል ሕሊፎ ሞ ኣብ ሰንበል ነፅኦም ኣተምሳይ ነበረ ኣዴታቶም ንዕነበላ ኣብ ፍርዲ በፂሖም ኣለው ኢሎም ናሞ ንዓና ይለየን

0: ተባሂሉ ዋይ በሊ ንዕሞ ሓቂ ክዲኺ ይብላ ኣነ ኣመን ኮኹ እንዳለኹ ሓብቲ ክንዴ ኣዶም ነገር ጓልቀሽ ጓልቀሽ ወልደ ገብርኤል ዶ ጓልቀሽ ሳይዶ ኣሓ እንድኾነ ኮይኑ ኣምላኽ ኣሎ በሊ ኣይትብከይ እሞ ንዕና ኣብዛ እንዳኸይዳና ምህረት እውይ ፅውዕ እንድዮም ዘለዉ ኣብቲ ንኢ ዓልመን እዮም ዘድሕርያም ይፅቀም ዘለዉ ኣይኮነን ሰብ ተቐንፂኢሉሲ ብፅርሑ ጎይና ኣለዉ ርኢ ክለዉ ዘድሕርኺ ኣበይ ከም ዘእትኺ ንዓይንታይ ከም ዝገብር ኣበይ ንዛረብኩም ዘለና ምሳና ኣለዉ ንዕናይ ጥራሒ ኣብዛ እንዳኸይዳና ሰለስተ ሻዕ ዜርና እያ ንዕበለ ሕጂ ንዕናይ እዞም ደቀ ርኢኺ እዮም ዶ ወ ፆሞም እዮም ገዲፈ እዮም ዘለኹ ዳሃር ከይድና እውይ ትመልስኒ እወ መልሰኪ ገዛ ከሞ ንዕናይ ኣብቲ መገዲ ተዝኢል እንታይ ኣትኒ ገዲሕነካ ኣምላኽ ንትሰደልካ ኣቲ ጥንስ ዲኸ እብላ ጥንስ ኣይኮንኩን ሓሚመ ዓቕሚ ይብከብ ዘይደሎ እሞ በዲ ኣነ እንዳጣስ ምኸደክ ዶ ወለኒ ናይ ሰለስተ ወስንቲ ኳላ ብምልእታ ሓሪእተለክ ዶ ኣለን ወይ በዲ እታ ገዛ ኹማ ክተርእኒ ኢኺ ንስኽትኽኢል ክብታ ገዛ ክትኣትዉ ኢኺ ኣርኢድኒ ኣነ ተንግጥ ኣቢል ሓሪቅ እዘን ጠስ ምስስክም ኣቢለ ኣይ ሓረስቲ እንዲኺ ክብደኪ እየ ክሕርሳ መፅአ ክብል እየ ኣለዉ እንዲው እንዲም ባር ሰትዩ እስተዩ
1: ወይዘሮ ኣልፋ ተሓናጊጠን ናብ ትለቲና ትስርሓሉ ባርከዳ ካብ ዓዲ ጓለን ክሕርሳ ከም ዝመጻየን መሲለን ሓደ ወተሃደር ድማ ንለቲና ናብ ክፍለ ሃገር ክወስዳ ይዳሎ ነበረ ወይዘሮ ኣልፋ እውን ምስኦም ከዳም
0: ኣታ ብሓንዳ ሓዲርካ ኣስቅፅ እንደ ሃገርካ ዝወደ ኣስቅፅ ኣማርኛ ኮይነ ክእሎ ኮይነ ትም ዋይ ጠላይ ተጠቃቢለ እዝጊኦ ማሕረና ክርስቶስ ምእንተ ማርያ ማሕረና ክርስቶስ ምእንተ ምክየ እዞም ኩሎም መላእኽ ዝፀውዐ እዮም ተደፊአ ዕጅብ ከይሮ ምእንተ ገብርኤል ማሓረ ገብርኤል ናት ዋይ ገብርኤል ቅልብናት ገብርኤል ቅልብናት ኣዎ ተስይ ስ ኣልዕልዮ ነፀላኺ ልብሶ ዝግበርኒ ተኸደኖ ወደ ተኸዲነዮ ኣምሓራ ኮይኑ ዝፀንሐ ትግራዋይ ኮይኑ ተኸዲነዮ ሰድያ ኣባ ሰድያ ኮፍ ኢለ እተን ሰዳ ኣብ ኣብታ ቦርታ ዝነበረ ከምዚ ጌራ እናታ ንች ሰው ኮ ገደደች ከመይ ጌራ እሳይ ኮነትን መናጢስ ኣንቺ መናጢስ እሞ ኣነሲ ሎሚ የ መፅአ ካሕርሳየ መፅአ ቆልዓ ኣለዋ ኣብ ከብዳ እርግዝናት እንታይ እዩ ትደደ ተኳ ፈልጥ እየ ኣስማኣኩ እንታይ ይብል ኣሎ ብል ኣሎ ጥንስ ድያ ብል ኣሎ እወይ ሕጂ እንደ ካሕርሳ መፅአ መቼ ትወልድ ወይ እንደ ኣምላኽ ዝወለዳ ኣምላኽ ዝበላ ሴትና ወንዶ ትወልድ ዋይ ኣምላኽ ዳሃባ ኣምላኽ ዳሃባ ዝወደይ ኣምላኽ ዳሃባ ጎንፎ ተብልዐኒ እንታይ ድብል ደጋዓደ ተብል ዋይ ሕጂ ግዒ ተምፃልካ ሕጂ ወንካ ንኣናይ ምሳና ንዒ ውፅኢ ኣትዎም በደ ኣሳሲሉ ውፅኡ ኣምላኽ እንዲ ከውፅእ ኣምላኽ እንዲ ውፅኡ ገብርኤል ብስራታዊ ወፂኢና ካብ ችግር ወፂኢና ገዛ መሊሸያ ትኺለ ንገዛይ
1: ሓደ ግዜ ብሂል ወዲ ተኽሉ በዓል ቁሸትን ተስፉ ቀሺ ወልደ ስላሴ በዓል ጻዕዳ እምባን ናብ ቤተ ንመፁ ክብሮም ግደን ክብሮም ዕቁባ ስላሴን ዝበሃሉ ዳህያ ኣጥፊኦም ዝነበሩ ናብ ኤክስፖ ክኣትዉ ከም ዝተረእዩ ሓበርወን ንኽብሮም ግደ ይፈልጦ እየን ኣበይ ናይ ኣንፈት ከም ዘለዉ እንተፈሊጦም ዕድል እንተረኸቡ ከውፅኡ

0: قومي وتحساب
1: مايو زي بهال ماي طيق اذن ليس انكثر بركها مح مح مح مح كيدا قصك حديري اديت تكفي اللي نظن قالو تاكي تكسا تاكي تكسا مي امو عصي لدك هي فدطن كيدا تخيلي እንዳ ሓዳስ ዝብሎ እንዳ ባኒ ናብኡ ዘሎ ከፍቲ እንዳስተይ ኣሎ ሕጊ ባስተገለ መለስ ዝወጠሉ ኣቱም እንዳብዮ ደፊኤል ሓዳስ ዝብላ በዓልቲ ድኳን እያ ትዕድግልና ነርኩም ሎምሲ እንታይ ዳ ጠፊኢኩም ካብ ሶ እንዳምፅኡ ኮኑ ከመይ ለኸ ይብላ ድሓና ኣላ እንታይ ዳ ኮንክን ቆልዓ እንዲ ተኣሲርኒ ኣበይ እንትይ ኣብዚ ኦኪስቦ ምናልባሽ ዝነየ እሞ ኣብዚ ኦኪስቦ ተሎ ካትት ዝሕተት ተረኸብኩ ወይ መቸም ኣነ ብዛ ድኳነይ ከለኹ ኣርባዕተ ዓበይቲ ሰባት ኣብ ክልተ ኣብ ክልተ ገይሮሞም ክልተ ቆልዑ ኣትዮም ኣለዉ መዓ ዝትማል ንግሆ
0: ብከምዚ እሱራት ናብ ኤክስፖ ከም ዝኣተዉ ኣረጋገጻ ብድሕሪ እዚ ኣበይ ናይ ኣንፈት ከም ዘለዉ ንምርኣይ ከኣ ምስታ በዓልቲ ድኳን ዘተያ እታ በዓልቲ ድኳን ድማ ምስ ሓንቲ ናይ ጽሬት ትሰርሕ ሰበይቲ ኣራኸበተን እታ ናይ ጽሬት ሰበይቲ ከኣ እቶም እሱራት ቤ ናይ ኣንፈት ከም ዘለዉ ሓበሬታ ሃበት ኣጋጣሚ ካልአይታ ስለ ዘብኮረት ወይዘሮ እልፋ ልብሲ ናይታ ሰራሕተኛ ጽሬት ለቢሰን መኾስ ተራ ሒዘን ምሳእኺ ኣትዋ እውን ተሰማምዓም
1: ከይደ ደኒነ እንዳኮስተርኩ ስኮባ ገይረ ከምዚኣ እንዳግበርኩ ፅግዕ ኢላ ከምዚኣ ኢለ ወረቐት ክቦም ኢለ ነረ ንእሽተይ ነራ እዛ ወረት ኣብዛ ዒደ ጀረ ክብሮም ግደ ኣባ ስላሴ ኣለና ኣለና ኣለና ከይዳ ኮስተርኩ ሰባ ቢለ ምሳኣ ይ ኣደይ ረኸብክዮን ርአ የሎን ኣይረኸብክዎን ኣይረኸብክዎን እዛ ጓደይ ኣብኡ መለዉ ተኣሲሮም ጋሲ ጋሲ ኣብኡ ጋሲ በት ዘለዎሲ በት ኮይኖምሲ ጋሲ ጫፍ እዮም ጫፍ ጫፍ ምስተን በለስ ንኢድየማን ንሳቶም ምስመፅእ ከሎ ካብ ሰንበድ ንኢድየማን ንፀጋም ከዓ እታ ማዓስከር ከዓ ነሳቶም እኳ በት ዘለዉ ተኣሙቁ ኮንቲነር ከዓ በታሓት ኣለዉ
0: ወይዘሮ እልፋ ሓበሬታ ኣብፅሓ ግን ሽዑ ናይ ምሸት ከዓ ድምፂ ተኩሲ ስለ ዝሰምዓ ከየውፅእዎም ቀዲሞም ረሽኖሞም ከይኮኑ ተጠራጠራም
1: ምድሪ ንፅቢሒቱ ፅሒ ምሰለለይ ብድድለ ብቐዳመይቲ ምእንቲ ክሪኦም ኣብዛ ኦቶ ዝተሰቂለ እታ ቀዳመይቲ ብማዕዶ ትርኢላ ከይብሉኒ ከምዚኣ ጌረ እዛ ማዕፆ ናይ ስታይ ከፊተ ከምዚኣ ኢለ ተፀጊአ ከምዚኣ ኢለ ርኦም ነታ ጉድጓ ተዋዕተት ንዓ ርኢ ኣ እንዳርኢኹ ከልቲ ከምዚ ኢልስ ኦቶ ሓመድ ተኸሚሩ ነበረ ጠፊኡ ጠፊኡ ኣብኡ እትዮሞም ኣነ ብኡ እትዮሞም እየ ድብል እንድሕር ዘይ ወሰድዎም ኮይኖም ኣብ ኣለዉ እየ ድብል ኦታ ስሒዝ ዓባይ ደም ተልኽያ እታ ዓሓንቲ ዓባይ ስሒዝ ከዓ ኣብኡ ኮፍ ኢላ ክተ ዓበይቲ ስሒዝ ኣለኸ ክንትኸላ ዝኸውን ሕጊ ተደልዒሎ ሞ
2: ከም ዝለኣኹኺ ድሃይ ፍለጥ ዝበለኹ መፂኦም ክዶ ይመፁን
1: መፂኦም ንባ መፂኦምኒ ኣብ ኣለዉ ኢለ እዮም ተስፉ ተስፉ ወጥቀሸል ደላ ተመፂኒ ኣብ ኣለዉ ኢለ እዮም ግዜ ይረኸቡ ንኾኑ ቤጋኣቱ
0: ወይዘሮ ኣልፋ ትብዓት ዝነበረን ውፊት እየን ነይረን ተዛሪበንን ለሚነንን ዘስምዓ ናይ ምምስሳል ክእለት ዝነበረን ሕያወይትን ጽብቕትን ኣደ ዝተፈላለየ ነገር ከጋጥመን ከሎ ድማ ብጥበብ ይወፅኦ ነበራም
1: ጦር ኣብ ኦረሳ ፀንሓኒ ኣይፈልጠኒ ጥየቐኒ ኣንሰይቲ ንስቲ ንመን ንዓይ ወ ዋ ታልካኒ

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝቶ መደማገር ኣብዚ ተዛዚሙሎ ኣብ ዝመፅእ ሰሙን ክኸውን ምረኸምና ክሳብ ሽዑ ሰሰናይ ብሮ ቅድመ እናበልኩ ቅድሚ ምዛሜ ምሳኹም ፀናሕና ሳላይ ቢንያም ኣሮን ጋዜጠኛ ሳምራይት ሊቪየ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤሪቲቪ ነስክረኩም።

0: መውዓልቲ
1: ኣይ እዚኣ ተዓማት ምሉእ ተጠኒሳ ዝነበረት ደርፊኻ
2: ሂብሃብ ትፈልጡ ዲኹም
1: ናይ ምንታይ ምዕብ ዓብ እዙ
0: ኣብ ዒዘ ፅባሕ ኮን ይውር እዩ ሎሚ ከዓ ኩሉ ይሕጎስ ኣሎ ማለት ፍቁራት ስድራ ቤት ኣዕሩኽ መሓዙት
2: ቅድሚኻ ከምኡ ክብሎም ፀኒሐ ሰበልካ ንስኻ ኳይዶ ንስኻ ገልዳምሲ ኣነ እኳ ይርዳእክዎም
0: በቃ ብጥርያ ገልዳም
1: ሀ እንታይ ደኣ ሞደሊ ካብሲላ ደይበለትካ
0: ኣይዛረብኒ ሓዱሽ ዓመት እዩ
1: ይሂ እቲ ሓዱሽ ዓመት ሕልፍ ኣቢልካ ክትጅምራ ዶ ደሊቃ
0: ክኸይድ በሉ ከቢል ቆፅር እዩ ዘለኒ
1: ኣይ ፈይፋይ ትብል ነብሲ ሒዝካሲ ከቢል ቆፅር ኣለኒ ዕንኪላ ኣሎ
2: ናይ ብሓቂ ድ ዘይተረዳእኩም ፅባሕ እንታይ ምዃኑ
1: ፅባሕ ደኣ ሓሙስ ዶ ኣይኮነን
2: ኣይ ጀሚራትኩም ከዓ እዛ እንዳፈለጥካ ጎው ምባል
1: ጎው የብልኪ
3: መዋዕልቲ
2: ኣቢ ሒሳብየ ኦፍሳይድካ መፅያ
1: ወይለ ኦፍሳይድ ደኣ ንዓይ ዶ ክትብልኒ ፀናሕኽን ከዓ
2: እስኹምስ ኦፍላይን ይኹም ዋ ነናትኩም ባፅንዑ ናታይ ትውሰዱላ
3: ስምዒታት ናይ ትስበሩልና ክንስሕቕ ክንሕጎስ ጥራይ እዩ ዘለና
2: ንዓ ክዳ ደይ ኩሉ ዩ ሓድሽ ዓመትኪ እዚ ወዲ ዳ እንታይ ኣሚን እዩ ምሳኽ ፍቕሪ ጀሚር ጓል
1: ክሳብ ፅባሕ ይኸውን እ ወረ በየን በየን እያ ትረኽቦም ደላ
2: መንዳ ኢሚልካ
3: እዚ ሓድሽ ዓመት ዝሃበት ንፍቕረ እዩ ንኸይድ ፍቕረይ
1: ኣንቲ ብምኽንያት ሓድሽ ዓመት ዳ ኣፍቀርቲ ይዕድሉ ኸይሉ ጋላስ ይሓልፈና ኣሎ ነብሰይ ነግረኒ ዩ ዶ ንፍታው ጓለይ
2: ኣይ ብሒሳብየ ፍቕርን ጋዜጣንሲ ፈላለኹም ኣይትርእይዎን ኢኹም ሓቀ ከይደ ደኣ ዓንዲለይ ከይመፀኒ ወላቲ ገዛይ ክፀንሕ
1: ኣነ እውን ክኸይድ ነዘን ጋዜጣ ይ ዝርግሕ ዝርግሕ ኸብለን እ ጋዜጣ ኣለኩም ጋዜጣ ሓዳሲ ኤርትራ ዘንበብ ዕንብብ ንብላ ኣለና ጋዜጣ ዓዲ ጉታ
4: ብኬር ስለ ዝተቀያየረ ዝቕየር ባህሪ ናይ ማይ የለ ብኣተሓሳስባ እምበር ብጫማ ዝኽየድ ጉዕዞ የለ ሰባትን ብዛ ምኽንያት ብምፍጣር ኣብ ምኽኒት ክነብሩ ይደልዩ
5: እናሃልካ ንዶ ኩላ ብምኽንያት ሓድሽ ዓመት ገለና መሰ ገለና ብሆ ዓመት መፀ ከምዘይተረአየን
4: ብምኽንያት ሓድሽ ዓመት ኣመኽንዮም

0: ሓድሽ ዓመት ክፈጥሩ ይምፀሉ እውን ኣብ ኣተሓሳስባኻ ክሳብ ዘይተቐየርካ ብመስተን ሆኾን ዝተጠበረት ነፍሲ ቶምፆ ለውጢ የብላ ከም ጉዳ መበገሲ ናይ ሓድሽ ሓሳብ እዩ ክኸውን ዘለዎ ሓድሽ ዓመት።
1: ኣነ ሕጂ ካብዚ ሓድሽ ዓመት ጀሚረ ዝሕግዘኒ ናይ ትምህርቲ ኮርሳት ክምሃር፣ ንገለገለ ፅጉማት ወርሓዊ ገንዘብ ሰሊዐ ክሕግዝ፣ ካልእ ድቕቕ ድቕቕ ዝበሉ መደባት ኣውፅእ ኣለኹ።
0: እዝገይር ሓግዝካ። ስለዚ እዞም ሓሳባት ሓድሽ ዓመት ዝፈጠሮም ዘይኮኑስ ኣብ ርእስኻ ፀኒሖም ኣብ ሓድሽ ዓመት ክጅምሮም ዝመደብካዮም እዮም።
1: ልክዕ ከምቲ ዝበልካዮ ኩሉ ግዜ ካብ ዓመ ዝሓይሽ ኣነ ኣብ ምፍጣር እየ ዝቃለስ።
0: እዚ ናይቶም ዕዉታት ሰባት ሜላ እዩ፣ ዕዉት ኮንካ ኣለኻ ማለት እዩ
1: እሞ ናይ ሓድሽ ዓመት ዳ ገለ ዘይብለካ
0: ከይደዳ ካብ ዝበልካ ንዚ ጥዕም እንታይ ኣሎ?
1: ኣብዛ ሓድሽ ዓመት ሓድሽ ነገር ንምፍጣር ጥራይ ዘይኮነ ብሓድሽ ሓይልን ሓሳብን ምብጋስ ይኸድልየኒ።
2: ኢተኸሲት
1: እዛ ሓዳሽ ዓመት ክልተ ጌርካ ያውዒልካ ከም ንዓኻ ጌራ ትብፅሖኳ የብላን።
2: ማማድያ ሰሪሓታ
1: ምሸጥካዮ ነርካ ንስኻ ደኣ ሙሉእ መዓልቲ ዕንክሊል ከይተሓልፍ ከብድኻ ሓቂፍካ ዘለኻ ሓቀይ
2: ተመርዖ ኣብ 226 ዝምርዓው መብዛሕቶም ኣይፋትሑን እዮም ኢሎምኻ
1: ወይለ ኣብ ገዛኹም 227 እዩ ዘሎ። ገና ከይተጀመረሲ ናብ ሕሉፍ ሰዲድካ እያ
2: እሞቶም ፊዘሎረፈራት ከምኡ ኢሎም ይብለካ ኣለኹ።
1: ፊለዞፈራት ኢታ ፊዘሎረፋት ትብሎ ኣለኻ ስኻ ባዕ
2: እንታይ ዳ እሞ ዝሕድሰካ ኩሉ ግዜ ከምኡ ዘይኮንኩን ዝብለካ
1: ወይለ እሞማሓይሻ ዓመት መፀ ከም ዘለካ ዮ ምፅናሓ ጌጋ ይብለካ ኣለኹ።
2: ምስ ዶ 10 ዓመት ምስ ፋስን ዕንፀይትን ዘይኮንካ ሓሊፍካ ዮ ከሰተ ዓሪፍ ኣርክብ ኣብ 225 ኮፍ ኢልካ ከይትተርፍ
1: ኣይ ዕርዶም ዕርዶም ብላሽ

0: ኣንተ ተንሶ ተንሶ ኣንተ ኣውፅንሖ ባበጃኺ ኣንተ ውፅንሒ።
1: እንታይ እዚ?
0: ብምኽንያት ሓድሽ ዓመት ኣፍቂረክ የብለክ ኣለኹ።
1: ህዋ ኣይካውን እዩ ኣይኣፍቀርኩኻን ክኣብለካ ኣለኹ ኣነ።
0: ኣቲ ዓሻ ዓሻ ዓሻ ሓድሽ ዓመትን ባሕትን ኣፍቂረ ንዝበለካ ኣይእበን እዩ ትብል ነይራ ኣድሒ
1: ኣየ ተረኽበ። ኣነ ከዓ ብምኽንያት ሓድሽ ዓመት ንዝኾነ ወዲ ከይኣምን ተመጻቢዕ ኣለኹ።
0: ኣነዶ እሞ ኣነ ቐዲመክ ዝገበርክ ግበርኒ ይብለክ ኣለኹ።
1: ዎ ኣታታ ልብኻ ከምታ ነብስኻ ደቃቕ ድያ? ብምንታይ ዲኻ ትሰምዕ?
0: ብምኽንያት ሓድሽ ዓመት ንዘልየኒ ንኸይሰምዕ ምሒለ የ
1: ጥዑ ዘይኮንካን እምበርዶት ርእስ ሓምሳኻ ትማሎ ኢኻ
0: እንታይ ማለት ክልኣኺ
2: ገና ክሳብ እጅእንታይ ማለትኪ ትብል ኣለኻ። ብምኽንያት ሓድሽ ዓመት ፍቕሪ ዶ ገለ ኸይብልካ ነዛ እንታይ ማለትኪ እንታይ ማለትካ እዩ ኢልካ ምሕታት ከጥፍኣለን ኢልካ ዘይትማባፃዕ
1: ዋ ዘፊ ርዳት ማል ምሽና ሓንቲ ጓልትባ ነርካ
0: ቦቅ ኣቢልካ ንሳዳ ካልእ እንድያ ናይ ዓሚ ፍቕሪ ኩሉ ደምሲሶ እየ ንትንሱ ኸዓ ካብ ሓድሽ ዓመት መዲበላ ኣለኹ።
3: ተረወስጋብ እጅ ትምድብ ኣለኻ
1: ኣይ ኸየ ከና መለስከ
0: ከሪኦኩም እየ ፅንሑ ኣብዛ ርእሲኹም ኣለኹም ሓሰውቲ ፈሽኳላት።
1: እዛ ሓድሽ ዓመት ዳ ኣብ ገለ ሕቢልካ ዘይትሕልፋ
3: ምሕብዳይ ምስኣነ
0: እንታይ ኮይነለየ ዝተሓባእኹ ፊዕኸ ዘይብለላ ዘይዕንድር ከም ድላየ
1: እሞ ካብ ምዕንዳርን ፊዕ ምባልንሲ ሕቢ ምባል ሓይሽሎክ
0: ፅንሑቱም ቄናናት ቄናናት ቄናናት ሓሰውቲ።
1: ስማዕ እንዶ ሾ ንስኻ ኸ ናይ ሓድሽ ዓመት እንታይ መዲብካ ኣለኻ?
3: ዘውዓል ንውዕለ የብላ ኣለዉ ንስኻኸ
1: ሕጂ ስምርቲ ትምህርቲ እዩ ዘብለን ዘሎ ቀዳማይ ሰሚስተር ሓምሻይ እንደይ ወፂ ኣብዛ ካልኣይ ሰሚስተር ግን ግድን ዩኒት ክኣትለን
3: ግን ትንቅቕ ኢልካ
1: ካብ ኣዝኻ መንፋዕነት ናይ ዩኒት ከይሓልፎ ኢቱም ግን ኣያት ካብዞም ኩሎም ዘፍቀርክዮምን ዘፍቀሩኹንሲ ሓደን ሓድሽ ዓመት ዘርክብ ተሳኢኑ እንታይ ይምልከተካ ሕሙእ
3: ነብዶ ዓመት ኳዕድሽ ኣፍቀር እዩ ዘይዓካት
1: እንታይ መንኮም ኢልካ ኣይፈለጥክ እንዲ ከም ዝሓዝጊ ኣታእሾ ከየዳ ኣለና እንዲና ዳኣቶ ጋቢልናያ
3: ኣቦ ሒሳብ ኸምሉ ነይሮ
1: እስከ ሃተፍትፋይ ትበሉ ሮቤልከ ንሓንቲ ኮይኑ ዘይሰርሐ ነይ በልዐ ዝብል ጭራሕ ሒዙ ኣትዎ ኣሎ ነዚ ሓድሽ ዓመት
3: ኣታ ዓካት ዘይበልዐ ነይ መናዕ እዩ
1: ሱዳ እቲ ቀደም ዝነበሮ እንዲ ንስኹም ክተጸልኒ ኢኹም ነዚ ሓድሽ ዓመት ግርም ኣብ ክልተ መቒል ክትጥቀምላ ኣለኺ እሞ እንታይ ዳ ክጋብዘኩም እየ ዘይብሉ ኮይብኒ እቲ መሕሳብ

0: ረይኹሉ
1: በሰብዳ ዘርክቦም ዘይብሎም ንዕርዶም ንምልካል
0: ገያፃት ገያፃት እዩ ገያፃት ንዓነ ይብል ዝሓድሽ ዓመት ኣብ ጉድነት ውዳእና ኣላ
1: ንርክበላ ኢና
2: ዓም ደኣ ሓድሽ ዓመት ነይሩ ድዩ ነበረንሲ ዝከረካኒ ዝኸውን
3: ያ ፍታዊኑ ኣኽ ዓም እኳ ኣነ ይነበርኩን ዘይነበረ ከዓ ዝዝክሮ የብሉ ደይበለና ንሓንጎል
2: ካን ዘይበለናን ጥራይ ክትብሉ ናትኩም ዝበሃል ከይሰማዕናስ ግዜ ይሓልፍ ኣሎ
3: ከም ቀደም መስለክን ወሕጂ ወስደክን ሕጂስ ብዙሕ ዝበሃል እዩ ዘለኒ እቲ ኻልእ ገጽ ናይቲ ኻልእ ገጽ ክነብሮ ጀሚረ ንኽትልወጥ ትጽበዮ ተሓሳስባ እምበር ትጽበዮ መዓልቲ ክህሉ ብሉን
2: በል ሓንጎል ዲኻ ክትብል ዋይ እንታ ዝወዲ ዘይተብርይዎ እቲ ናትኩም ዳኣ መዓሲ ክበሃል ሓንጎል በለ ክብል ሓሰበ ክትብሉሲ ሞኽታ ክምበሊዕኩም
3: ኣላ ፍታዊኒ ያ
4: ከመይ ውዒልኩም
2: እይ ታደጀን ገለን ብምኽንያት ሓደሽ ዓመት ካብ ድኽነት ክወፅሕ ይኹብል እዚ ርኩስ ዓምና ከዓ ናብዛ ድኽነት ክሸመኩም
4: እንታይ እሞ ንገብር
2: ዋይ ዓሚ ከምዝሎም እኮ ኣብቲ ገዝኦም ዝነበረ ሽሻይ
3: ዝሰርሓ ኣዳው ካብ ረሃ ፀነን ዝደረራ ኩሉ ነገር ቀያይሪ
4: ሕጂ ተበጊስካ ንምህፍታ ምህተርክበሉ ይኸኢል እንተረኽበ
2: ኣየ እቲ ነባዕሉ ዘይረኸቦ እምበኣረይ ኣብ ሰባት ክርዮ ደልዩ
3: ተስፋ ፍርቂ መንገዲ እዩ ዝወደቑን ዝተስኡን ክትርኢ ከለኻ ምውዳቅ ከፍርሓካ ብሉን ኣጆኻ ዝወዲ ኣብ ጎንኻ ኣለኹ
2: ወይ ንኹሎም መዋዕልቲ ብጎንኻ ኣለኹ ክትብል መወዳእትኡ ባዶ ክትተርፍ ኢኻ
3: ናብ ሓደ ክልተ ሰለስተ ኸዓ መልሸ ድዩ
2: ፀሪኻ እንዲኻ ሓንጎል ሰብ ገይርካ
5: ይሂታ ከመይ ውዒልኩም
2: በቃ ገዛ ዘርሞ ዘርሞ ጌርካሲ
5: ፍታው ኣገባብ ግበሪ ዘለኹዎ ዘይኣኽለኒ
2: ዘየለኻ ዘየለዶ ዘለዎ ርድኦ እዩ
3: ኣታ እታኾንኩም ኣታ ቁሩብ ነዚ ቆልዓይ ትርዩን
5: ረአየልና እንዶ ባዕልኹም እንቃቑሖ ዝወድቆ ክንቲቲ ስቆቆ
2: ኣይዚኣ ዳኣ ናይ ሓትነይ እንድያ ነጊረካ ዶ ነይረ ዓምና
4: ባባ ናፊቕናካ እምበር
5: ኣንታ ደጀን ወደይ
3: ካብዚ ዝዓበቓን ዘየለን ንፅባሕ ከይተፀበኻ ሎሚ ገለ ግበር ካብ ህንፃ ንላዕሊ ስድራ ክዓኑ ከሎዩ ንውሉድ ዝዓብ ይሃስያ
2: ዋ እንታ ወላ ገለገለስ ናትካ ደይትእቱ ከም ዘላ እተሓንጎል ኮፒፔስ
3: ከይደበሉ እንኳ ኣብ ከዓና ዝበለፀ ንሕና ንምዃን ምፅዓር
5: ትማል ትማል ተቐይሩ ሲ ክንዲ ዝወር ዘይዘይ ኣሎ
2: እቲ ካብ ዝቕየር ነዊሕ ዝገበረ እንተዓይሽ ዩ ዶ
5: ደጀን ወደይ ንምእንቲ ፍቕሪ ዘይከፍሎ ዋጋ የለን ንዓናይ ሞገዛ ነዲኻ ናብ ብርካ ወዲቐ እቕረ ግበርለይ ክብላ የ
4: ንስኹም ተተዓሪኩም ኣነ ኸ ኣብ ትምህርቲ ክነፍዐ
5: ባዕልና ኸንዓረቕ እምበር ኣበየሎ ዓራቒ ሰብሎም ሓንቲ ደሮ ሓሪዱ ክዓርቀካ እንዳኸቓለ ብዕራይ ሓሪዱ ክፈላለየካ ቕሎ ደጀን ወደይ ኣነ ግን ሰብ ዝበሃል ኣይደልየሉን እየ ባዕለይ ክዓረቕ እየ
4: ክንዓረቕ ኢና ገለ ምስ በልካ ንስ ሓድሽ ዓመት ምዃኑ ክርድአኒ ጀሚሩ
5: ይርዳእካዎ ንኸይድ ሞ ሕጂ
6: ርኢኹም ኣለኹ ነፍሲ ወከፍ ካልኢትን ደቂቕን ሓደሽቲ እየን ሰብ ንሓድሽን ንለውጥን ዝተቐረበ ተሓሳስባ እንተዘይሃልይዎ ኣሓብ ዘይወዓላሉ ክቦ ክትኣርኸም ምሕሳብ እዩ
2: ይርዳእኩም ዶለታ
7: ኣንተ ሰቒል ክደይ ትሰምዒ
2: ክሊር ክገብረልኩም እንዳኣለ መቸም ንስኹም ኣብሕሳቡ በተሓሳስባይ ዝበልፀኩም ምዃነይ ሕሩርኩም ተሪኹም ትብሉ
6: ኩሉ ሰብ ዝሓሸ ንሱ ንምዃን ንናይ ገዛእ ርእሱ ለውጢ መሰረት ዘንበረላ ዕለት ድኣ ክትከውን ኣለዋ እዚ ዝርዳእና ኣነ
2: እወይ ዓንዲለይ እንዲ ድኣ
8: ኣቲ ፍታወይ ሓድሽ ዓመት ባሕደ ክንሕሉ ኮኢለ እንደ እንዳእተሃንፎፍ ክመፅ
2: እየ ይ ኣታስቕበል መዋዕልቲ ከይሰምዑኻ እቲ ማለት ቆኒ ነተፀብየካሲ ድሕሪ መኣዲ ጉዕ ሒዝካ ጉያ ጌርካ እዮ
8: ዋይ ርኤክን እየ ዘለኹ ፅቡቅ ቁናኖ
2: እዚ ድኣ ምስ ሓደረ እንድዩ ኦሪጂናል ከሎ እንቋዓይረኣኸዮ
8: እዚ ኣርቲ መቸመ

0: ከፀበቐል ክፍታ ወይ
1: እተን ዝበልኩኻ ናይ ባንግላዴሽ እንድን
0: ኣታ ከመይ ቀኒኹም ድሓ እንደውዒልኩም
2: ኣንተ ፍታው ኣና ናይ ኮንኩ ኦፍላይን ወየ ኦፍላይን ሲ ንዓንዳይ ትቐርብ ኮይና
1: ንዓመታ ከዓ ብሰላም ጥራይ የፅንሓና እምበር ኣነ ዓንዳይን ሓዳርና ጌርና ምህርታም ከዓ ይተርፍን እንድዩ ዓምናኻ ቅሩብ ተመሊእለይ ማሳዋ ሒዘኩም ክኸይድ እየ
3: ምፅዋዕ ክትብሉ ዲኸ
0: ባፅዕ ማለት እዩ
2: ኣንተ ከመይ ዝበለት ዕድለኛ ቦታ እያ ሰላስተ ስማዕት
4: ኣነ ድማ ብኡ ጌርና መርከብ ገይረ ዓሰብ ክወዘኩም እየ
5: ኣነ ኮ ባሕሪ ርአ ይፈልጥኒ
2: ክትሪአየ ካጆካ ዓካ ትወደይ ከም ድላይ ካኸ ጠንቀላዕላዕ ክትብሎ ኣለኻ ክትሕምሶ ኣለኻ ካባይ ተማጣጢሮም መፅኦም እኳ ዘይረኣናየሎም ካዓብድሉ ዝውዕሉ እንዳሓድሩ እንዳለዉ ዓካ ትወደይ
1: እቲ ምርኣይሲ ዝደለም ኮነ ኣብ ቴሌቭዥን ኣብ ስእሊ ክርእዎ ከዓም ተሓባበርናዮም ቀደም ዘመን ኣድግስ ገመልየ ኢሉስ ክስቕሪ ይብሃል
6: ካብኡ ናብኡ እኳ በቕልየ ኣይብልን
3: ሞ ገመል ኣይኮንኳን ዘይብልዎ
1: ናብ ገመል ከይዶም ኣነ ገመልየ ይብል ኣሎ እንታይ ርእቶኻ ምስ በልዎ ደሓን ስለምንታይ ኣነ ምዃን ደስ ኢልካ ኣይብሎን እየ ኣነ ክኸውን ከምዘይክእል ግን ዋላ ንሱ ኸማን ይፈልጥ እዩ ኢልዎ
7: ብዙሕ ግዜ ስለ ዝፀዋዕኻዮ ናትካ ዝኸውን ነገር የለን ከምኡ እንተዝነብር ነይሩ ሽም ናይ ካልኦት ሰባት ናትና ምኾነ
5: ኣብ ሕሳቡ ኣብ ሎምሽ ነራትኩም ናይ ባሕሪ
6: ነቢ ኣብርሃም እያ ትኸውን ኢኻ
2: መን ኢልካ ናተይ እያ
1: ሙሃየ ስሙዑና
2: ኣንተንጭዋ ኣንተ ዘይተሓፍሪ ኣይትሕምብሲ ፀንበለላይ ትብሊ ይበሃል ኢልካስ ባሕሪ ዘይናይ ኣቦኺ ዘይናይ ኣደኺ ስቕልኪ ኸይትነብሪ ጐዳ ጕዲ ሰሪሕኺ ዓሳ ገይሩ ወልክሲ ማያት ተመኒኺ ንዕኡ ትንፋሱ ንዓኺ ቕትሃሊኺ ምምጻእ ስምፂ ኸምኡ ኻብ ትመርፂ ግዳ ትጥሕል እምበር ክንደየናይ ከይትወፂ ብኣፍ ምስማዕ ካብ ኣበኺሲ ምስሞት ክትቐብፂ መሲሉ ክዲኸ ኣብኡ ትቕበሪ መን ኢልኪ ክትከብሪ ናብታ ሓመድ ክድኣ ከምታ ተፈጥሮኺ ከምታ ናይ ኣቦኺ ናይ ኣቦ ሓጎኺ ማይ ስነይ ዓሳዩ ምድሪዩ ባሕርኺ ርገገረያ
1: ዋይ እዛ ግጥምሲ ረዚን መልእኽቲ እዩ ዘለዋ ጌይርኩም ሎም እንዲኹም ዳኣቢ ሕሳብ እየ
8: ኣንተ ፈታው ከምዚ ውስጠ እዚ ዓይነት ድ ሓቀይ
3: ኣየ ተረኽበ እቲ ሓንጎልካሲ ንህውኻት ኣይከውን እዩ
7: ህውኻት መፍቶ ቐርኒ እንዳኣሎም ዝኾኑ
1: በሎ ከዓ ንኻ ከመይ ድበለ ደርፊ ቕሪበልኩም ኣለኹ ድሕሪ ቦይ ሕሳቡ ወይ ለከ ዕርዶም ኳ ክደርፍ የብል ኣሎ
2: ረስዕናስ
1: ካብ ዕርዶም ደዳ ክሰ

ሉል እግል ትባሰረሉ ለነሰተ ምስዳር ደረጀተሚም ባጥሓት ክምሰለ ለይጠፋማም አንፋል ምጅልስ አቅሊ ምግብ ግለል ሰርገል ለለካድም ወሄራሩ ተረኡቱ እም እምረት ተውዲዕ ታየበው ምን ሰነት 1989 እስክ ሰነት ክል 2002 ለትባና ከዛን ቶከር 14 ሚሊዮን መትር ሞክዓብ ማይ ግልፅባጥ መቅደረት ቡም

0: ኤርትሪን ስካን ግብለት ኣፍሪቃ ዛምቢያ ዚምባብዌ ግብለት ሱዳን ኣንጎላ ጋና ጊኒ ወኢቨሪኮስት በርናምጅ ዝክረት ሓበን እንደነዘመው ገለዶም ኣጀደደው ብኣሳስለ ምለት ፈናት ኣካናት ለበፅሓተና ሓብሬ ኤርትሪን ስካን መዳይን ጆሃንስበርግ ፕሪቶርያ ዴርባን ወብዕድ ድዋራት ግብለት ኣፍሪቃ እትዮም 10 ጁን ውርስ ተጃርብ ኣብርሆት ሸሚዕ ወወራታት ፈን ለሸምል በርናምጅ ዝክረት ሓበን ነዘመው ሰፊር ደውለት ኤርትሪያ ጅምሁርየት ግብለት ኣፍሪቃ ወድወል ግብለታይ መንጠቀት ኣፍሪቃ ሰይድ ሳልሕ ዑመር እተኣስማዓ ከሊማት ሻዕብ ኤርትሪያ ፈድል ሸዋህዳሁ ሕርየቱ ወሰላሙ እንዳኣድመና ስያደቱ ዲባ ሕፉዝ ከም ሰልሐላ ሸርሓ ጆሃንስበርግ እተገብአ በርናምጅ ዝክረት እግር ረዛቆ ሰንዱቅ ኣማነ ሸሃዳ ለልውዕል 4 ወከል ኣልፍ ራንድ እተይ እንደገብአ 4 መዋጥን ህየ 10 ዓይለ ሸሃዳ እግል ርፍዖ ገለት በአው ስካን መዳይን ሉሳካ ወቺንጎላ ዛምቢያ እተወደወ መናሰበት ህየ ርእስ ጃልየት ሰይድ ገብሪ ህይወት ጴጥሮስ ሸሃዳነ ዕላመ ሰዋልፍነ ሰበቶም ዲብ ኣማነቶም እንዳሓጣጥና እትወራት ዓማር ስቡላ ምግል ንግባእ ትፋና ዚምባብዌ ለነብሮ ኤርትሪን እተሰርገለው በርናምጅ ርእስ ጃልየት ኣሰይድ ኣኽሊሉ ግደ 20 ጁን ኣምዕል ገለት ሰበታ እንፋር ጃልየት ኣማነት እግል እትምሞ ዝያድ እግል ሻርኮት ወሳ እተ መናሰበት 13 መዋጥን መስኡልየት መራዓየት 15 ዓኢለት እግሊ ጹሮ ገለት በአው እት ግብለት ሱዳን ህየ ከልፍየት 20 ጁን ለከስስ ሸርሕ ኣብርሆት ሸሜዕ ሄራርብ እገር ከም ሰለይሁማ ማዕነት ለኣምዕል ለሸርሕ ጽበጥ ቀደማ ቆንስል ኤርትሪያ ሰይድ ጸጋይ መሓሪ 20 ጁን እተንዘከር እትወክድ ኣማነ ሸሃዳ እግል ንእትሙ ምመሰባል ሸቅየት ክምላት ሓዘ ሓበራ እምበል እሊ ኤርትሪን ስካን መዳይን ሉዋንዳ ሉባንጎ ቤንጉኤላ ዋምቦ ካቢንዳ ኣንጎላ ኮናክሪ ጊኒ ኣክራ ጋና ከም ሰልሁማ ኣቢጃን ኣይቨሪኮስት ኦሮት ካብ ጀህቱ በርናምጅ ዝክረት ሓበን ሰርገለው ኤርትሪን ስካን ቤልጅም ወላሰምበርግ መዳይን ብራስለስ ደንደርማንድ ኦስተንደን ብሩጅን ከም ሰለይሁማ ላክሰምበርግ ኦሮት ካብ እንክሩ እተሰርገለው በርናምጅ እግል ሸሃዳሆም ብሓበን እተዘከረው እቱ እብ ጃሚዕ 3700 ወሰዓ ዩሮ እግል ሰንዱቅ ኣማነ ሸሃዳ ትበረዐው እት ብራስለስ እተገአት መናሰበት ሰፊር ደውለት ኤርትሪያ ዲብ እትሓድ ኦሮባ ወድወል ቤነሉክስ ኣሰይድ ነጋሲ ካሳ ማዕነት እስትሽሃድ ላትሸርሕ ከሊመት ኣስማዓ ሕድ በሸቢህ ጃልየት ኤርትሪን እት መዲነት ቤና ኣውስትሪያ እተነዘመቱ በርናምጅ ዝክረት ሓበን ሙሻርከት ክል ኣልፍ ዶላር ልትበረዖ ትሃለው መስኡልየት ራዓዮት ክል ዓኢለት እግሊ ጹሮ ገለት በአው እት ኣትላንታ ወድዋረ ኣሜሪካ ለነብሮ መዋጥኒን ህየ ወጣን እት ዝክረት ሓበን እበትብል ስቅራት ሸሃዳሆም ብሓበን ሓቆለ ዘክረው እግል ዓኢለ ሸሃዳ ለልውዕል 28,955 ዶላር በረዐው
1: እታቕሊ መዓንሰበ ምድርያ ተስማት ሓልሓል ገለብ ወከለን ሻቀላ ሕኩመት ደረሳ ሰብ ርዝቅ ማል ወስካን እባ ነሳዊ መባደረት ለትፋገሩ 475,000 ናቕፈ እግል ዓይለ ሸሃዳ ዳፍዓ ብኣሳስ እሊ እቲ መዴሬት እስማጥ 180,000 ናቕፋ እቲ መዴሬት ሓልሓል 85,000 ናቕፋ እቲ መዴሬት ገለብ ሄ 24 ናቕፋ 1000 ናቕፋ ማቃራሓ እምበለሊ እቲ መዲነት ከረን ስካን እዳለት ደዋይሕ 01 04 05 144,000 ናቕፋ ክምሰልዉማ ማሕበረሰብ ቦታት መዲነት ከረን 32,000 ናቕፋ ግልዓይላ ሸሃዳት ባርዓው مديري نايلة مديريات التقلو أسمعو كلمات لتفاقرة مال التلالي نايلة على شهداء تحارس شقيت واتساني أبيات كم سلومة اتبعد حاجات لتقبي سدايت تام እቲ መዴሬት ፎርተሰዋ ዓይለ ሸሃዳ ኣርዋሓተን እግል ቅደረ እቲ ሓርስ ከለም ለለትዓምር ኣራድት ሃየባ ለሕምሳዊ ሰማን እብ ኣዋልድ እንሳት መራዓት ለትገብእ ለን ዓይላት ለብእተን 133 ዓይላት ክል ምናንካ ኦሮ ሄክታር ክምሰልቲ ሃየባ ሓበራ መስሉ ውሕደት ዓማር እቅትሳድ እተ መዴሬት ኣሰይድ ዕቕቤ ገብሪ ኣምላኽ እግል ከለም መዳሊትን እግል ትፋና ፈዛዓት ሓርስቶት እቲ ሕብዘት ማይ ወትርበት እግል ትትወቀል እመዓውነት ምእምረት ሓርስ ወመስሉን እዳራት ደዋይሕ ፈድላ ገብኣ ትፋዝዖት ኣህምየቱ ሳብቀት ምሳሌ ዲብ ሻርዕ ሓረስቶት እቲ ኣራዲ ራትዓት እዳረት ትግልትለው ወብርኩት እተይ እግልአቱ መሰባል እግል ክዶም ኣትፋና ኣራዲ ሓርስ ለነሰኦ መዋጥኒን እብተረቶም መናበረቶም እግልአስኑ መሰባል እግል ክዶሞ ክምሰልቱ ኣመርደው ሓይሳም ተቕብለትና ኣኽባር ቀባትዓት ይብል ነእትማምና ዘለቱ ነትዓዲ ኣኽባር ካሪጅቱ ኢራን ዑማን ብስክሱስ ናይ ምስተቕበል እዳረት ሁርምዝ እቱ ህድግ ለተወደነ ሕበር ለጀትካድም እግል ተእሰስ ትፋሃማያ እቲ ልትፋቅሊ ለትባፅሓ እብ ርእስ ምጅልስ መሓመድ ባቅር ቃሊባፍ ወዚር ካርጀት ዓባስ ስራ ዒራቅ እጂ ለትመርሓ ልኡክ ኢራን ምስሊ ሰብ ሰልጠት ዑማን እቲ መዲነት መስቃት እተወድዩ ህድግቱ

ጋንታታት ብምሉእ ሰለስተ ነጥቢ ናብ ዝግጥም ዝኣተዋ ኮይነን ሓንቲአን ካብ ዝግጥም እትዕወት ብቐጥታ ኣብ ዝቕፅል ዙርያ ዘሳትፋ ትኬት ትቆርፅ ብምንባራ ብጥንቃቐ ዝተፀወተ ፀወታ ነይሩ ክበሃል ይከኣል። ተፃወቲ እንግሊዝ ነቲ ልዑል ናይ ምጥቃዕ ተፀዋርነትን ውዳበን ዝነበረ ጋና ዕላሙ ዝሓለወ ፈተነ ክተካይደሉ 57 ደቂቂ ወሲድሉላ። ጋና ኩዕሶን ተፃወቲ እንግሊዝ ብምሃብ ብመልሰ መጥቃዕትያ ክትፃወት ክኢላ ዋላ እኳ ዓወት ኣይተመዝግብ ምስ ህሉ ናይ ፊፋ ደረጃኣን ደረጃ ተፃወታን ኣብ ዝግጥም ረቢሓ ወፅያ ክንብላ ንደፍር ጋና እያ። ኣሰልጣኒ እንግሊዝ ቶማስ ቱሸል ካብ ቡካዮ ሳካ ብተወሳኺ ንሞርጋን ሮጀርስን ኤብሬቸ ኤዘን ፋልማይ ናይ ዋንጫ ዓለም ፀወቶም ንምክያድ ካብ ወንበር ኳንተለኣኾም ብቶማስ ፓርተይ ዝድገፍ 5 ዝቕፅሩ መስመር ምክልኻል ጋና ግን ተፃወቲ እንግሊዝ ዝያዳ ናብ ሸቶ ዝቐረባ ዕድላት ክፈጥሩ ፍቓደኛታት ኣይነበሩን። ኣብ ቀዳማይ 45 ደቂቕ ኣብ ሳልሳይ ርብዒ ኣንጻር ጋንታ 104 ኩዓሳስ ተቐባበለት እንግሊዝ ድርሕን 9966 ክንዲዝ ኣከል ቁፅሪ ኣብ ሳልሳይ ርብዒ ኣንጻር ጋንታ ተቐባቢላ ዕላሙ ዝወቕዐ ፈተነ ክገበረት ዝወፀት ፋልሜይቲ ጋንታ ኮይና እንግሊዝ ኣብ ውርድራት ዋንጫ ዓለም 23 ግዜ ማዕረ ተፈላለያ። ካብዚ እቲ 13 ብዘይሸቶ ባዶ ባዶ ዝተዓፅወ እዩ። ክልቲኡ ኣሃዛት ድማ ቅድሚ ሕጂ ብዝኾነ ሃገር ተበፂሑ ኣይፈልጥን እዩ። እንግሊዝ ነዛ ግጥም 78-8 ሚዛን ፀወታ ብመሓዝያ ወዲኣቶ። ቁፅርታት ዋንጫ ዓለም ካብ 1966 ክትሓዝ ካብ ዝጅምር እንግሊዝ ኣብ ሓደ ግጥም እታ ዝያዳ ሚዛን ፀወታ ዝሓዘትን ክንዲዝኣክል ቁፅሪ ሒዛ ድማ ሸቶ ከመዝገበት ዝወፀት ፋልሜይቲ ሃገር ኮይና። ካብ ኣባላት ናይ ዝምድብ ክሮሽያ ኣንጻር ፓናማ ኣብ ዘካየደቶ ግጥም ሉካ ሞድሪች መበል 200 ኣህጉራዊ ፀወቱ ኣብ ዘካየደሉ ምሸት ክሮሽያ ካብ ተቐይሩ ዝኣተወ ኣጥቃዓይ ኦሳሱና ኣንተ ቡዶሚር ኣብ መበል 54 ደቂቕ ብዝቆፀረታ ሸቶ ነታ ብቕልጣፈ ዝነበሮ መጥቃዕታ ኣሸጊራታ ዘምሴየት ፓናማ ሓደ ባዶ ረቲዓ ናብ ዝቕፅል መድረኽ ናይ ምሕላፍ ተኽእሎታታ ህይወት ዘርኣትሉ። ንመዕወት ሸቶ ክሮሽያ ዘመዝገበ ቡዶሚር ንብሩኖ ፔትኮቪችን ሎቪየር ማየርን ተኸትሉ ንክሮሽያ ኣብ ውርድራት ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበላ ሳልሳይ ተፃወታይ ኮይኑ በዚ መሰረት ንምድብ 12 እንግሊዝ ብ4 ነጥቢ ብ2 ፀብለልታ ሸቶ ቀዳሚቲ ብምዃን ትቕልሶላ። ጋና ሚስ እንግሊዝ ብማዕረ ብ4 ነጥቢ ብ1 ፀብለልታ ሸቶ ትስዕባ ክሮሽያ ብ3 ነጥብን 2 ናይ ሸቶ ዕዳን ሳልሴቲ ፓናማ ድማ ብባዶ ነጥብን 2 ናይ ሸቶ ዕዳን ራብዓይ ተርታሒዛላ። ግጥማት ዋንጫ ዓለም ካብ ሎም ምሸት ጀሚሩ ብሳልሳይ ናይ ምድብ ግጥማቱ ቀፂሉ ክካየድ እዩ። በዚ መሰረት ስዊዘርላንድ ኣንጻር ካናዳ፣ ቦዝኒያ ኣንጻር ቀጠር ኣብ ተመሳሳሊ ሰዓት 10 ሞሮኮ ኣንጻር ሃይቲ፣ ብራዚል ኣንጻር ስኮትላንድ ሰዓት 1 ደቡብ ኣፍሪቃ ኣንጻር ደቡብ ኮርያ፣ ቼክ ሪፓብሊክ ኣንጻር ሜክሲኮ ድማ ሰዓት 4 ለይቲ ጸወተን ከካይዳየን። ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ ምስ ተርፍ ምርባት ኢረቲቪ ሓድገኩም ብወገነይ ሰላም።

0: ከምቲ ኣብ ዝሓለፈ መደብና ዝጠቐስናዮ ሓይሊ ባሕሪ ብዓቕሚ ናይቲ ውድብ ኣብ 1987 ሓደ ወተሃደራዊ ሓይሊ ብምቓም ነተን ከስርሓና ይኽእላየን ዝበለን ናይ ዕንፀይቲ ጀላቡ ዓጢቑ ወተሃደራዊ ስርሒታት ከም ዘካየደ እንተኾነ እቲ ስርሒታት ከምቲ ዝሓሰቦ ከም ዘይነበረ እዚ ድማ ብሰንክተን ዓጢቕወን ዝነበረ ጀላቡ ምስቲ ከጥቅዖኦ ዝተበገሳ ገዚፍ ዓቕሚ ጸላኢ ፈጺሙ ዘይመጣጠንን ኣድማዕነት ዘይነበሮን ብምንባሩ ንኻልእ ተባለ ሓትነት ከም ዘበጋገሰ ንምክፋፍ ዓሳት ተባሂለን ዝመጻ ፋይበር ግላስ ዓይነተን ጀላቡ ብምስናዕን ኣጽዋር ብምጽዓንን ናብ ወተሃደራዊ ስራሕ ከም ዝተዋፈረ ርኢና። ድሕሪ እቲ ዝተኻየደ ልዑል ጻዕሪ ምስናዕ ጀላቡን ኣጽዋርን ሓይሊ ባሕሪ ከም እንደገና በዘን ልዑል ፍጥነት ዝነበረን ፈጣናት ኣብቲ ግዜ እቲ ክዋጋኣና ይኽእል እዩ ዝበሎ ኣጽዋር ብምዕጣቕ ኣድማዒ ወተሃደራዊ ስርሒታት ከካይድ ጀሚሮ። ሓደ ኻብኡ እቲ ኣብ 1989 ኣባጽዕ ዝተኻየደ ስርሒት እዩ ነይሩ።
1: ካብዚ ይጅምር እቲ ስርሓና እንዳቐጸለ እንዳማዕበለ ፋይበር ግላስ ክነምፅ ጀሚርና። እዘን ፋይበር ግላስ እዚአን ብዛዕለ ደረጃ ክነጥፋ ጀሚረን ዋላ ሓቂ ሓጂ ኣብቲ እዋን እቲ ንሕናስ ልክዕ ክትርአን ካለካ ብናይ ጸላእሲ ጻፅን ሓርማዝን ከም ዝበልካ ምግናን ኣይኮነን ብሓቲ ብረትና ንገብረ ኣብነት ተዋንቲ 75 ሚሜ 106 ስካብዚ ካቱሻ ዝበሃል ኣብ 120

0: ሱ 145 23 ናለን ክንጀምር ጀሚርና ድዋን እዚ ድሕሪኡ እውን እቲ ኣሃዱ ከም ሓደ ገለ ክፋል ናይቲ ኣሃዱ ኣብ ድሕሪ ዝብረከ ናይ መፃወቢ ኩነታት ኣብዚ ናይ ባፅዕ ኣቲኻ መቃዕቲ ናይ ምግባር ተበግሶ ተወሲዱ እቲ ስራሕቲ እውን ኣዝዩ ኣብዚ ምማኸል ኣብዚ ናይ ውሽጢ ኣብ ደገ ባፅዕ ኣቲኻ ዕውድ ዝኾነ ስርሒት ኣካይዱ ኣብቲ ዋንቲ እውን ዕውድ ክትብሎ ትኽእል ፀላኢ ቲ ዋንቲ እቲ ናይ ሰውራ መስከረሰውራ መስከረም ኢሉ ታሽሙ ዝጭድረሉ ወይ ካብ ብዙሕ ታሽሙ ዝገብረሉ እቲ ዋንቲ ምንባሩ ሓቂ ሓይሽ ዓብድ ማዓይነ ክትብሎ ኢኻ ትኽእል
1: ምናልባት ከም ሓይሊ ደልዲልና ክንገጥመሉ ዝኽኣልና ኣብ መወዳእታ 88 ኣብ መጥቃዕቲ ዝገበርናሉ 89 መጥቃዕቲ ዝገበርናሉ ባፅዒ ኣብዚ እዋን እዚ እተን ኣቐዲምና ከምርእቶ ሓሳብ ዝቐርብ ዝነበረ ናይ ፋይበር ግላስ ፈልኳታት ክመፃና ተደጋጋሚ ሓሳባት ትቐርብ ነይሩ እዩ በብቕሩ እውን መፅአን እየን ንሳተን ምስ መፃ ከምዝብለካ ዘድሊ ኣፅዋራት ብዘይ ካብ ቢኤም ዳርጋ ኩሉ ፅዒና ነርና 120 106 ዝብዕ 145 ዝብዕ 23 75 ኣርቬጂ ኩሉ ዘድሊ ፅዒና ኢና ኣቲናዮ ምናልባት ኣነ ኣብቲ እዋንቲ ኣይነበርኩም ብሕማ ምክንያት ተሪፈ ነራ ዚ ከባቢ ናይ ሃራት ግን ዕው ዝኾነ መጥቃዕቲ ተገይሩ ሓይሊ ፀላእ እውን ብዘይተፀበዮወይ ከምኡ ሓይሊ ኣለዎም ዝብል ገምጋም እውን ኣይነበሮን ናይ ሓቂ ከ ኣሰንቢዱ ወይ ምክንያቱ ኣብ ሕምብር ትባፅዕ ኣቲኻ እሞ ብባሕሪ መፅኻ ክትበቕዖ ናይ ብሓቂ ኣሰንቢድ ወይ ኣብዚ ሕጂ ሚትካ ሚት ክንገጥሞ ከምዝኾና ከም ንኽእል ተኣማሚና ይንሃቦ ካብኡ በብግዜኡ ካብቶም መሳርሕታትና ፈልኳና እዳዓበና ሓደስ እዳመፃ እዳማዕባል እዳተባልሓትካ ከመይ ጌርካ ኩሉ ኣፅዋራት ኣብ ምንቅስቃስ ሓደጋታት ከምዘየምፃልካ ጌርካ ምስአን ኣሲርካ ከመይ ጌርካ ትንቀሳቀስ በቶም ክኢላታት ናይ ሓይሊ ባሕር ነበሩ ቴክኒክ ብጣዕሚ ሓያላት ሰባት እዮም ነሮም ብዕንጨይቲ ስራሕ ብዕንጨይቲ ብሓፂን ስራሕ ብሓፂን ኩሉ ተና ፅዋራት ኣብአን ኣሲትካ ከመይ ጌርካ ትንቀሳቀስ ከመይ ጌርካ ፍጥረት ክሓሊኻ ንፀላኢ ክተዋጋእ ትኽእል ምስ ማዕበል ምስ ገለን ፅቡቕ ተመክሮታት ቀሲምና ኢና ካብ ዋላ ሓንቲ ዳርጋ ተቆፃፂርናዮ መራይ ተቆፃፀረና ክትብል ትኽእል ኢኻ ምስቲ ናይ መጀመርያ መጥቃዕቲ ናይ ባፅዕ ትገብረሉ
2: ሓይሊ ባሕሪ ጎኒ ጎኒቲ ዘካይዱ ዝነበረ ምውዳብን ምምዕርራያት ኣፅዋርን ቀጻሊ ንኣሽቱ መጥቃዕትታት ከካይድ ድሕሪ ምፅናሕ እቲ ብዝለዓለ ደረጃ እጃሙ ዘበርከተሉን ከም ሓይሊ ዓቕሙ ዝተመዝነሉን ዝተነብረሉ ትፅቢት ዘመስከረሉን ናይ 1990 ስራሒት ፈንቀል እዩ ነይሩ።
3: ስለዚ ኩሉ እቲ ምድላዋት ናና ኣብ ማሳ ኣብራሂም እዩ ተዳድዩ ኣብ ማሳ ኣብራሂም ካብ ማሳ ኣብራሂም ኢና ክንብገስ ስለዚ ኣወዳድባ ናና ሕጂ እቲ ምድላዋት ኩሉ ተገይሩ ጀላቡ ተዳልየ ነአን ኣፅዋር ተዳልዩ እዩ ሰብ ተዳልዩ እዩ ስለዚ ኣወዳድባ ናይቲ ስርሒት ከዓኒ ኣብ ክልተ ዝተመቕለ እየ ነይሩ ሓደ ኣጥቃዓ ሓይሊ ኣብ ደቡባዊ ቻናል እቲ ካልኣይ ከዓኒ ኣብ ሰሜን ዝኣቱን ኣብ ደቡብን ማለት እዩ ስለዚ እቲ ብሰሜን ዝኣቱ ብቐጥታ ኣብቲ መጥቃዕቲ ናይ ፈንቅል ኣብኡ ክኣቱ ሕጂ ተንጀሎተን መራኸብ ናይ ፀራይ ብቐጥታ ነቲ እግረኛ ጥራይ ኣብ እግረኛ ጥራይ ክንዲ ዘድህባ እተን መራኸብ ብምሉእን ናብ ሓይሊ ባሕሪ ናህና ጥራይ ከም ዘድህባ ክንገበረን ሓደ ንሱ ጥራይ ዘይኮነስ እንተኸልና ክነፅሐል እተዘይከኣልና ከዓነ ካብ ስራሕ ጠጠው ክነብለን እዚ ነርቲ ስለዚ ትፅቢት እቲ ውድብ ኣብ ልዕሊ ሓይሊ ባሕሪ ዝነበሮ ትፅቢት ዓብዩ ነይሩ ልክዕ ከምቲ ዝተገብረሉ ትፅቢት ከዓማ ዓበ ተራእዩ ተፃዊቱ ስለዚ ሕጂ ክልተ ኣሃዲ እዩ ነይሩ ብክልተ ክንፊ እዩ ዝኣቱ እቲ ብሰሜን ዝኣቱን ኣብ ሰሜን ኣብ ደቡብ ዝሓልፍን ስለዚ እዚ ብሰሜን ዝኣቱ ልክዕ ምስቲ እግረኛ ሰራዊት

0: ንሕና ምስ መካናይዝ ተዋሂዱ ስርሑ ጀሚሩ ማለት እዩ።
1: ኣብ ውግ ባፅዕ ማዕረቲ ብመሬት ዝካየድ ዝነበረ ኩናት ሓይሊ ባሕሪ እውን ምስተን ኣብ ባሕሪ ኮይነን ነቲ ብመሬት ዝግስግስ ዝነበረ ሓይሊ ህዝባዊ ግንባር ክዕንቅፃ ዝድብድባን ካብ ዓሰብን ዳህላክን ሰራዊትን ኣፅዋርን ዘመላልሳን ዝነበራ መራኸት ኢትዮጵያ ቀጻሊ ምርብራብ ኣብ ልዕሊ ምክያድ ኣብቲ ናይ መወዳእታ ሃሞት ጸላኢ ብዘይተጸበዮ ሸነኽ ብድሕሪ መስመሩ ተጋደልቲ ጽዒኑ ድሕሪ ምእታው ዝተኻየደ መጥቃዕቲ ኣብ መዘዛም ናይቲ ኩናት ዝለዓለ ተራ ነይርዎ።

0: መበገሰ ከምቲ ዝነገር ኳ ካብ ነይሩ እዩ ብቐጥታ እተን ጀረቡ ተበጊሰን ብለይቲ ሕጂ ኣብቲ እዋን እቲ ብለይቲ ጥራይ ኣይኮንካን ወላ ብቐትሪ ብቀትሪ ኣጋጣሚ ከዓ ኮይኑ እቲ ወይዘር ብጣዕሚ ፅቡቅ እዩ ነይሩ ድማዓ ደመና እዩ ነይሩ ስለዚ ናይ ነፈርቲ ተራ ፈፂምካ ኣይነበረን ዳርጋ ነፈርቲ ኣይነበረን ክትብል ትኽእል ነረን ከመንባር ንመጠን ግን ብዙሕ ነረን ክትብል ኣይትል ስለዚ እቲ ትራሕ ናይ ሓይሊ ባሕሪ ብለይትን ብቀትሪን እዩ ነይሩ ፍሪጌታት እየን ነረን ፍሪጌት ዝበሃላ ላንዲንግ ክራፍት ነረን ካልኦት እዛ ኤችኤምኤስ ኢትዮጵያ ገለ ትበሃል ስለዚ ተሓንበለ እዩ ነይሩ ክብለካ ክእል ሕጂ ብቲ እዋነቲ ዝብለካ ምስ ክተረኣዮ ከለካ እቲ ሚዛን ናይ ክልተ ሓይሊ ሓይሊ ናይ ፀላእን ሓይሊ ናይ ሓይሊ ባሕሪ ናይ ኢትዮጵያን ሓይሊ ናህናን ሰማይን መሬት እዩ ተንጀለቡ ናህና ንኣይሽቱ ተንጀሎእተን መራኽቢ ናይ ፀላእ ክንትጉቦ እየን ዝኾና ረዲ ኣላ ኣፅዋር ናህና 75 14 5 23 ዋይ ናቶም ከዓ በዓል 122 መዳፍዕ ገሎ ዘለዎ ብኤም 24 ሻንቦቆ ዘለዎ እዩ እዚታት ኩሉ እናተተኮሰካ ግን ብቐጥታ ተኽልካ ኣታኣቱ ፍጥነት ስለ ዘሎ ምክንያቱ ድሕሪ ርሒካዮ ሕማቕ ምር ድሕሪ ቀሪብካዮ ፀገም የለን ስለዚ ቐልጢፍካ ተፀጊዕካ ከዓ ብታሕቲ ኮይንካ ትዘብጥ ብዝኾነ ስራሕ ብጣዕሚ ኣትካቢ እዩ ነይሩ ብጣዕሚ ዕውት እዩ ነይሩ ብዙሕ ስራሕ እዩ ተሰሪሑ ማለት እየ
1: ድሕሪ ምሕራር ባፅዕ ኩናት ሓይሊ ባሕሪ ኣብ የብቅዕን መርኸብ ኢትዮጵያ ካብ ዳህላክ እናተበገሳ ንባፅዕ ብቐፃሊ ብድባብ ምንባረን እተን መራኽብ ኣብ ዳህላክ ከም ዝሕፀራን ምክብ ዓሰብን ዳህላክን ከም ዝቋረፅን ንምግባር ቀፃሊ ኩናት ተኻይዱ ብኡ ቕፂሉ እውን ኣብ ምሕራር ጢዖን ዓሰብን ኣብ ዝነበረ ኩናት እውን ተራ ሓይሊ ባሕሪ ቀሊል ኣይነበረን
0: ኩነታት ከምዚ እንከሎ ሕጂ ተኣወዳድባ ናና ንቕየር ናና ሓደ ሓይሊ እዩ ነይሩ ምስ ተደጋገፍቲ ናይ ዳይቨርን ናይ ሸለያ ነገርን ሕጂ ግን እንታይ ገርና ብሰለስተ ሓይሊ ዝቆመ ሓደ በጠሎን እዩ ኣቂምና ክልተ ሓይሊ ናይ ባሕሪ ብፈጣናት ጀለቡ ዝዓጠቃ ክልተ ሓይሊ እታ ሳልሰይቲ ሓይሊ ከዓኒ ናይ ከቢድ ብረት ማለት እዩ

0: ረሻሻት ናይ ፀረ ኤርን ናይ ፀረ ኤር ረሻሻትን መዳፍዕን ገለ ዝዓጠቐት ሓንቲ ሓይሊ ከዓ ስለዚ ሓደ በጠሉ በጠሎኑ ቆይሙ ማለት እዩ ሕጂ እዚ ሓይሊ እዚ ምስቆ እዚ በጠሎኑ እዚ ምስ ቆመ እቲ ስራሕ ሕጂ ብሰፊሑ ከዓ ዓሚናዮ ሕጂ ትስራሕናና ክንዲ ኣብ ከባቢ ዳህላክ ከባቢና ጠርቂ ዳህላክ ጥራይ ተወሲኑ ክንዲ ዝተርፍ ንሰሜ ንደቡብ ገፅና ክንከይድ ንበዓል ጢዖ ክንከይድ ጀሚርና ኣብ ጢዖ ከድና ኣጥቂዕና ካሌብ ዝበሃል ሓደ መርከብ ናይ ኢትዮጵያ ኣብኡ ኣንዲድና ማለት ንዕኡ ኣንዲድናዮ ነቲ ማዓስከር ብምሉኡ ደብዲድናዮ ስርሒታት ጀሚርና ማለት እዩ ስርሒታት ጀሚርና መፅናዕትታት ምወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት እዩ መፅናዕትታት ገለ እናካየድና ገለ ጀሚርና ማለት እዩ ድሕሪኡ ብዓብኡ እዚ ኩነታት ከምዚ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት እዩ ማዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቱ ማለት እዩ ሶቪየት ከይዶም እዮም ድሕሪኡ ወፍሪ ናይ ደንካልያ እዩ ዝመፅእ ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ ብዙሕ ለውጢ ዘምፅአ እዩ ንናፅነት ዘቀላጠፈ እዩ
1: ከም ካልኣይ ኣጥቂዕና ምስ ተመለስና ንፅባሕ ንጎ ማለት እዩ ኣንፈትና ክርዳእ ከዝኽእል ብዝያዳ ነዘን ክልተ ደሴታት ዝበርን ዝሓነት ዝበሃል ኣተኩረታት ንቐርቦም ዝገብረ ዝኽእል ማለት እዩ ስለዚ ናባት ብመፈርቲ ደብዳባትን ገለ ክገብረልና ስለ ዝኽእል ንናይ መርከብ ካ ክንደት ይርአይካ ስለዚ እቲ ሕጂ ንሕና ንገብሮ ስርሒት ወይ መጥቃዕት እውን ኣፀቢቕካ ናይ ምፅባብን ናይ መጨረሻ ናይ ምድምዳምን እዩ ዝመስል እዩውን ስለዚ
2: እዚ ኣሃዱ እዚኣ ናብ መጥቃዕቲ ዓሰብ እያ ትዳሎ ዘላ ንሓደ ብደገ መፂኡ ዝርኢ ወተሃደራዊ ክኢላ ይኹን ተራሰብ ንኣቃውማን ኣከዳድናን ቅርፅን ዝኣሃዱ እዚኣ ጥራይ ድሕር ምርኣይ ብፍላይ ምስ ሓይሊ ባሕሪ ኢትዮጵያ ክገጥም ዝብገስ ዘሎ እዩ እንተ ዝበሃል እዚኦም ድኣሞ እንታይ ከፍርዩ ኣብ ዝብል መደምደምታም በስሐ እዚኦም ግን ኪኖ ኣከዳድንኦምን ኣቃወሞኦምን ብቆራፅነትን ንፁር ዓላማን ዝተበገሱ ስለ ዝነበሩ ተኣምር ንምስራሕ ይብገሱ እዮም ዘለዉ ተኣምር ድማ ሰሪሖም
3: ረዘያ

0: ሰራዊታት ሓይሊ ባሕሪ ኣብ እዋንቲ ኣብ ባሕሪ ዘካይድዎ ዝነበሩ ኩናት ህይወቶም ብሽግር ዝተኸበበ እዩ ነይሩ። ማዕበል ከም ድላዩ ዝገላበጠን ጀላቡ ሒዝካ ምውጋእ ካብ ኩናት ወፂእካ ብዘይ ዕረፍቲ ኣብ ትሕቲ ግራብ ጽገና ምክያድን ንኻልኣይ ኩናት ምድላውን ኰታ ዅሉ እቲ ጽዕነት ኣብ ልዕሊ እዞም ንሪኦም ዘለና ሓርበኛታት እዩ ነይሩ። ድሕሪ ኩናት ጀላቡ ብነፈርቲ ኸይረኣያ ካብ ባሕሪ ናብ ግራብ ዘለዎ ቦታ ነዊሕ ካናለ ኩዒትካ መዐሸጊ ምስራሕን ምስጢሜትን ጽምእን ኣብ በዓትታት ባሕሪ ተዓሽግካ ውዒልካ ምሸት ድማ ተመሊስካ ናብ ኩናት። ሓይሊ ባሕሪ ኣብቲ ኩሉ ዘካይድዎ ዝነበሩ ግጥማት መስዋእትን መውጋእትን ኣይተፈልዮምን። ማዕረ ማዕረቲ ዘካይድዎ ዝነበሩ ተኣምር ዝኾነ ስርሒታት ምስ ናይ ጸላእይ ፈጺሙ ዘይዳረግ እውን እንተኾነ ብውሱን ዓቐን መውጋእትን መስዋእትን ኣጋጢምዎም እዩ።
1: እቲ ወታደራዊ ሓይሊ ምስ ቆመም ነላሽ ክንብልካ ንዕንጨይቲ ጣዋሉ ንእሽቶ መራኸብ ነረን ድሕሪ ወላ ብድርጂ ማዕብላ እምበር እቲ ኩናት ኣብ ባሕሪ ይኸውን ድሪ ባሕሪ ኮንካስ ኣብ ባሕሪ ይኸውን ሕጂ ሂወትካ ኣብ ሓደ ምኻም ስዓብ ፀላ እዩ ስዓብ ዓቕሚ ዘለዎ ሂወት ኣብ ሓደ ጎያ ክድሕንል ዘይትኽእል መሬት ዝኸውን ናልባሽ ኣብ ከምዚ ክትገጥሙ ከለኹም ዘጋጠም

0: ሕዚኦም ናንታይ ዝመፍዕታትእዮም እቲ ሓደ እዚ ዝብለካ ይዕብዮ ትሓስብ ኳን እዩ እቲ ሳሙኤል ካልኣዩ እዩ ማለት እዩ ሕጊ እቲ ሳሙኤል ጠቕሚ ተፋልኳ ስለዝነበረ ተብሪ 23 ከምዚ ሒዝ ነሩ ሳሙኤል ይብሎ ንዓጥቁ ኹን ማንታኩ ስዒቑ እዩ ኣነ ሬድዮ ሒዘ ኣለኹ ጠቓ ይዕብዮ ኹን ይብሎ ሕጊ ተወዲ ክመፅእ ከሎ ናባይ ትክሱብ ላ እዝዩ ፅዑቕ ስለዝነበረ እንታ ነ ዘለኹ ጀልባ ተርም ኣሎ ሕጂ ክተርም ካላ ትብፃይ ከምዚ ክብል እታ መሱ ጥይ ክብለላ ክልተጉሪ ከምዚ ምስ ተተኻኸለ ዘቢጥ ገፈና መርከብ ማለት እዩ ትብፃይ ኣብ ከሎ ክልተጉሪ ሕምሻሻ ይዕፅፍ ጀልባት ንበኩል ዝኾነ ግን ንሕና ዝዘርዓናዮ ወይ ከትረብሽና ኣይነበረን ሕጂ ኣነ ይብሎም ኣብ ናይ ተኩስ ጓ ስርፅሓ ተኩስ ይብሎ ትመጥፋዕ ጅናተ እዩ ተኩስ ዝግበር ስለየለ ሕጂ ተኩስ ንምንታይ ከዚኣ ንገብር ላላ ተኩስ ጥራይ ማለትስ እዚ ዝብለካ ዘለኹ ብፃይ ፍሳ ከዓ ኦሬዲ ብጎኑ ኣት ኢሎ ትመርከብ ብክልተ ጎኑ ኮነ ሃርባሰ ዘበና ተኩስ ይብሎ ሞት ሃሪሙ ዝወዲ ስኻ ንዓ ተኻላይ መጥፋዕ ጀልዑ ሎ ብለሉ ተኻላይ መጥፋዕ ንገዛ ርእሱ ክልተጉሩ ተሃሪሙ እዩ ንሱ ብዝኾነ ግን ኣብቲ ዋኑ እዚ ምስቲ ሙቐት ስለ ዝነበረ ንዑ ትሰምዑን ትብፃ የልዕሉ የምፃለይ ኣነ ሓደ ዘ ሬድዮ ሒዘይ እታ ንበርኳ ቦታ ኮፍ መበሊ ኣብኣ ነቲ ብፃይና እንታይ ንገብሮ ሓኪምና ክልተግብቲ ሓንፍሻን ነረን ሓፍ ኣቢልና እዚ እብሩ ላዓሊ ገና እቲ ደም ከም ዘይፈስኒ ግን ወረዲ ትብለካቲ ግዜ ናይ ምትኳስን ኣብ ናይ ሓደጋ እዋን ስለዝነበረና ኣብ ናይ ዜሮ ግዜ ጥራይትና ናይ ተክሱና ጥራይ ዝሂብና ንዕቡ ግን ብዝከኣል መዘ ፅዒርና ኣሎ ኣብዚ እዋን እዚ ብፃይ ፍስሃ ማለት እዩ በቲ ብፀጋምና ለጊቡ መርከብ ይሃድ መስ ንሱ ከዓ 75 ሚሜ ስለዝነበሮ ብፃይ ፍስሃ ይስዋ ማለት እዩ መርከብ ኦሬድ ውን ዳርጋ ዝግበር ጌርና ኣሉ ኢና ማለት ሓሲና ኢና ክንብል ንክእልና ብፍላይ በቲ ወገን ፍስሃ ዝነበረ ብመጥፍዕ ስለዝነበረ ስፉጌር ሃሪሞ ኣድሚዕዎ ዩ ናይ ብሓቂ ስጋብ መኮንና ዘለዎ 12 ሰባት ተድሒርና ክንረኸብ ናይ ሓበሬታ ማለት እዩ ኣብዚ እዋን እዚ ንሕና በል እትርክብ ምስ ተቋረፀናነ እዚ ብፃይ ናይ እንገል ድገርየን ብሎ ንሱ ክብገስ ከሎ ቁርብ ይራኸበኒ ይመፃካ ኣለኹ ይመፃኩም ኣለኹ ይብለና ዋላ እንተመፃና ዝገብር ሓበሬታ የለን ብዓይኒ ሒዙ እዩ በል ውጭ ብሎም እቲ ብፃይና ውን ንታሽሙ ስለዝኹን ከሎ ቶም ክልተ ውግኣት ስለነበሩና በል ንውፃዕ ሕጂስ ንውፃ ድሓን ኢለ ይወፅእ ተወልደ ቃላት ነይሩ ምክትል ኣዛዚ ኣብዛ ቦታ ናይ ኣላታ ቢሻ ኣላ ትሪኢኻ ምንዛሽመላ ቦታ ናይ ቡል ኣላ ምሕንበሲት ኣብ ኣብታ ምሕንበሲት ኣብኣ ኮይኖም ምስ ወዲ ሓሊማ ይራኸቡኒ ብዝኾነ እቲ ሓበሬታ ኣነ እቲ ቦታ ኣብቲ ዋንቲ ውግኣት ስለዝነበሩኒ እታ ቦታ ናይ ሓኪም ነራትና ሓንቲ ነብለመንብላ ኣብኣስ ናይ ዓይኒ ግበሮለይ ለይቲ እዩ ኣብቲ ዋንቲ ዝኾነ መብራህት ነበሮም ባፅዕ ኣብኣ ናይ ዓይኒ ግበሮለይ ኣብኣ ክመፅ ብሎም ኣብኣ ንመፅእ ኣብ መፃናት ብፃይናዊ ነብሩዶም ክልቲኦም እዩ ሕክምና ከዱ እቲ ብፃይ ሳሙኤል ምሕረት ኣብ ሕክምና ምስ በፅሐ ይስዋዕ
1: ንህና ፃፀ ምስ ሓርማ እዚ ፃፀ ምስ ሓርማ ስለዝኾነስ ጓንፈካ ግን መሬት ያ ተዓገስ ብዝተሓተ ደረጃ ታእሽ ክትገብረላ ትዋጋ ኣላ ወይ ስዋዕ ላ ትኽእል እዚኣ ግን ኣላ ተወጊእ ኳ ሓደ ተሰውኢ ኳስ ኣብታ ፋይበር ካ ሒዝከያ ክትከይድ ዕልሚኦ ናይ መሬት ግን ኩዕት ኩዕት ኣቢልካ ክትቀብሮ ትኽእል ኣብ ኣብኣ ሒዝካያ ትኸይድ ስኢልካ ክድርብዮ ይትኽልና ምክንያቱ ድርቢ ድሕር ኮንካ ኣንከር ጌርካ ክድርብዮ ኣለካ ክጠልም ዘጎ ኣብኡ ድሕር ድርብካ ፀንበለል ክብል ፀንበለል ክብል ሓደ ብፃይካ ኣይትቅበሎን መብዛሕቶም እ ኣብዚ ንፅና ኢና ቀቢርና እዮም ባሕርቱ ጀልባ ትሰቡ ንፅና ኢና ሕጂ እዚ እዩ እምበር ባሕሪ ኩናት ኩናት እዩ ኣብ መሬት ኮይኑ ኩናት ኣብ ባሕሪ ኮይኑ ኩናት እዩ ብፍላይ ተመዛዛኒ ምዕባለ እንተልዩ ኳ በቲ ዝነበርና ሞ ከምዚ ዝብለካ እዩ መሬት ኣነ ከም ምርጫ ናተይ መሬት ክመርፅ ትኽእል ምክንያቱ ከምቲ ዝበልኩካ እዩ እቲ ፀገማ ሲ ኣብ መሬት ከተዋሕዶ ትኽእል ኢኻ ምናልባት ብኣጋጣሚ ንሕና ዘጓነፈና ፀገማት የለን ኣብ ባሕሪ ግን እቲ ዘማዲ ኣብ መሬት ንድሕር ኮይኑ ሓንቲ ሙሽተ ሰብ ገለ ድሕር ኮይኑ ሓሙሻይ ክትልእኮ ትኽእል ኢኻ ናብ ኣብ ግን ሓሙሽተካ ንድሕር ገለ ኮንካስ ክትልእካ ይትኽእል ኢኻ ኮይኑ ተሪፉ ሪርክ ከም ገለ ኮይና ከዓ ሓንጎልካ ዝኣዘዘካ ስራሕ ወይ ሓንጎልካ ዝመርሓካ ክትገብር ትኽእል
2: እዚ ኣብቲ ወተሃደራዊ መዳይ ካብቲ ኣዝዩ ብዙሕ ከም ኣብነት ጥራይ ነቕርቦ ዘለና እዩ ኣብ ቁጠባዊ መዳይ እውን ሓይሊ ባሕሪ ነቲ ኣብ ቀጻሊ ኩናት መጓእቲ ዘጋጥሞ ተጋዳላይ ወላ ካብ ውስን ዓቐን ይኹን እምበር ኣብ ሕክምና ብፅንሓሉ እዋን ቅያር መግቢ ንኽረክብ ዓሳንቂፆም ንወጋኣትን ቤት ትምህርቲ ሰውራን ኣብ ምቕራብ ብዙሕ ፃዕርታት ኣካይዶም እዮም ሓይሊ ባሕሪ ንዋናዊ ሽግራት ኣብ ምፍታሕ ከይተሓፅረ ንነዊሕ ዝፀመተን ንመጻሂ ኣብ ቁጠባ መሰረት ክኸውን ዝኽእልን በቲ ናይ ሽዑ ዓቕሙ ብምዕቡል ኣገባብ ሕርሻ ዓሳ ከተኣታቱ ጀሚሩ። እቲ ፈተነ ኣብ ዓወት ኣብ ዝበጽሐሉ እዋን ግን ናጽነት ስለ ዝመጸ እቲ ኣብ በሪጠ ዝተጀመረ ምፍሬ ዓሳ ቀጻልነቱ ይተረእየን።
3: ኣነ እዚ ብዛዕባ እዚ ሽሪምፕስ ሕጂ ዝዛረቡ ዘለዉ ኣሜሪካዊ መፅኡ ኣብ መንሽ ምግር ዝበሃል ኣብ ዓጊ ከሎ ተፈቲን እዩ ሓደ ሚስተር ሳቶ ዝበሃል ፕሮፌሰር ሳቶ ዝበሃል መፅኡ ንብሓቂ እቲ ባሕርያ ጎዱስ ስለ ዝነበረ ነቲ ሰብኣይ ፅቡቅ ሒዝና እቲ ቴክኖሎጂ ንምትእታ ብዙሕ ኢና ፅዒርና ካብ ዓጊ እውን ኣብ በሪጠ ዝበሃል ፈተነ ተፈቲን እውን ተዓዊት እዩ።
2: ሓይሊ ባሕሪ ህዝባዊ ግንባር ኣብ ውሽጢ 21 ዓመታት ዕድሚኡ ማለት ካብ 1970 ክሳብ 1991 ዝሓለፎ ተመክሮ ኣዝዩ ጽንኩር ሕልኽልኽ ዝመልኦን ፈታንን ጉዕዞ እዩ ነይሩ። ነፍሲ ወከፍ ኣባል ነናቱ ዝሓለፎ ሽግርን ጸበባን ኣለዎ። እዞም ሕጂ ብሕፅር ዝበለ ታሪክ ዘዕልሉና ዘለውን ሎምስ ኣይንወፅን ኣይንሓልፋን ኢና ዝብልሉ ብዙሕ ኣጋጣሚታት ሰጊሮም እዮም ነዚ ኸዘንቱ በቂዖም ዘለዉ።
4: ዝኾነ ሰብ ኮ ነቲ መስዋእቲ ይቕበሎ እዩ ምእንቲ ህዝብኻ ምእንቲ ሃገርካ መስዋእ ዝብል ቅቡል ነገር እዩ። ስለዚ ቐዲምካ ውን ኣብ ባሕሪ ክትጓዓዝ ከለኻ ባዕሉት ባሕሪ ኣሎ ከም ፀላኢ ካልኣይ ቀዳማይ ፀላኢና ኢትዮጵያ ኣሎ ዋላ ኣብ ገለእዋን ናይ ጀብሃ ተሕሪር ኩነታት ኣሎ እዚ ኩሉ እንዳፈለጥካ ትኸይድ መከላኸሊካ ሒዝካ ኻ ውን ትኸይድ ኢናት ከጓንፈካ ከምዝኽእል መስዋእቲ ከጓንፈካ ከምዝኽእል እዚ ትርድኦ ከዓ ግን እቲ ሓሳባትካ ልክ ኣብቲ እዋን ኣብቲ ክሪቲካል እቲ ዝኸፍአ ሰዓት ገለ ሮማይ ሕጂ ካብዚኣ ምውፃእ የላን ኢልካ ታሽሙ ትኾና ግን ትርዕደሉ ወይ ንበይንኻ ታሽሙ ትኾነሉ ስታይካ የለን ካብ ሰብካ እንዳሊ ናብ ውሽጢኻ ውሽጢኻ ትገብሮ ግን ባዕልኻ ውን ስጋት ንከለካ ኸማን ድሓን ሕጂኹም ከምዚ እዩ ዘሎ ከምዚ ትብል እዚቲ መንፈስ ምክንያቱ ስኒ ኣነ ሕጂ ሓባ ኣይኮንኩን ትቐብፀሉ ግዜ ኣሎ ግን ዋላ ንስኻ ከምኡ ከለኻ ድሓን ኩነታት ክመፅእ ምዃኑ ንሓልፎ ምዃንና ኢልካ ታሽሙ ትገብር። ስለዚ ብድሕሪኡ ከምታይ እንተወይ ትገለፅ ክልካ መስእተኻ ስኒ ኣብ ባሕሪ ከም ፀንሐካ ከማን ኣውቶማቲክ ድሕሪ ቆር ደቃይቅ ትርስዕ ድሕሪ ቆር
5: ኦፍ ኣብ ባሕሪ እንታይ ሕማቕ እዩ እቲ ሽግር ደጋሪፈካ እንታይ ትብል ኣነ ሎሚ ከምመለስ የለ ይኹን ድሕሪ ሕጂ ባሕሪ ክሰርሐ ኣላ ኮሎ ኮሎ ኣይሰርሐን ትብል መኣዝ እግረይ ኣብ መሬት ትገብረ ድሕሪ ሰለስተ መዓልቲ ንምንታይ ንጋዓዝ ንምንታይ ኸይኑ ትብል ትርስዑ ቀልጥፍኮ ትርስዑ እዚ እቲ ስራሕ ናይ ባሕሪ እቲ ነገራት ናይ ባሕሪ ዝረክመካ ባ ኣይትበል
6: ብሳሕሊ ዝመፃ ንሕና ከዓ ብገልዓሎ ኢና ነርና ንወፅኮ ኣለና ሓንቲ ኣትያት ሓንቲ ግን ተሳኢና ኣብዚ ሸዓብ መሓመዶ ዝበሃል ኣብኡ ኣግራውን ኮይና ዓርያ ኣብኡ ምስ ዓርየት ኣግራውን ኮይና ኣብ መሬት እዚ መሬት ቀረባ ናይ ባሕሪ ኣብኡ ተጋጭያ ማለት እዩ ኣብኡ ንታሽሙ ኮይና እዚ ንፅባሒቱ ሶም ምስ ወግሐ ፀላእ ክረክበና ኢሎም ሳፍ ኩሉ ነብሳ ዘርጋ ጥሒል እያ እታ ቆብዕ ናይ ገዛ ጥራያ ተሪፋ ብምሎም ኣወፂኦም ቶም ኣበላት ግን እዚ ናይ ጋንፅላ መዘርግሒ እሱ ነይርዎም ደገል ንዕኡ ከይክሸፍ ካብ ርሑቕ ኢሎም መጋዝ ገለዮም ገይሮም ቆሪፆሞ እጂ ረድዮ ስለ ዝነበረቶም መልእኽቲ ገይሮም ኣብ ሳለስቲ ድዮም ገለ ጃልባ ናይ ገባር ገለ ምፅኦም ሲቪል እዮም ከማን ከይዶም ማለት ብኒው ናህና ኣበላት ሲቪል ከምዝገፈፍ ተዓሳት መሲሎም ከይዶም ክወፅዎም መርከብ ናይ ውግእ ገላ ይረክቦም ተባሂሉ እዩ።
2: ኩሎም ኣባላት ሓይሊ ባሕሪ እቲ ኣብ ባሕሪ ዘጋጥም ሽግራት ከም ንብር ወሲዶም ብፍሉይነት ዝዛረቡላ ድሕሪ ጉዕዞ ኣብ መሬት ምስ በፅሑ ፅዕነት ኣብ ምርጋፍን ምፅዓንን ንዝነበረ ኻልኪዩ ብፍላይ ዓበይቲ መራኸባ ኣብ ዝመጻሉ እዋን ንዕአን ዝዕሽግ ወደብ ብዘይምንባሩ ምርጋፍ ፅዕነት ብጉልበት ሰብ ይፍፀም ብምንባሩ ኣብ ውሽጢ ባሕሪ ክሳብ ክሳት ካብ ዝበፅሕ ማይ ጠሊቕካ ክሳብ 30,000 ኩንታል ተራግፈሉ እዋን እዩ ነይሩ።
6: እቲ ፅዕነት መብዛሕትኡ ግዜ ንሕና ፅዒናይ ንመፅእ ወይ ክንፅዕን ፅዒንና ኢና ንኸይድ ከማ በዓልና ኢና ንምትግልቦት

0: ዝነበረና ማለት ቦታ ኣብቲ መጀመርታ ዋሕዲ ነይሩ፣ ድሓር ግን ሰብ ምስ ተደለመ ተደሊብዎ ሰብ ማለት እዩ ኣብቲ ወደብ ስጋዕ ብዚትካ ጥሒልካ ኤምዳድ ተራግፍ ካብ ስማ ዝመፅ ስጋዕ ብዚትካ ክትጥሕልንጀላቡ ምክንያቱ ወደብ ኣይብልካ ናብዚ ተሓቢእ ክተራግፎ ደሴታት ስጋዕ ብዚትካ ጥሒልካ ተራግፍ ከምኡ ነገርካ ኣብ ደሴት ትቐብሮ ኣብ ዝጥዕመካ እዋን ምእንቲ ክተውፆ ሱዳን ካይ ትረክበካ በዚ በዚ ካልእ ነገር ካይ ትርአ ለተሓበእካ እዩ ነይሩ እማ ህወት ነይሩ ብሲ ምክንያቱ ኣብ ባሕሪ ደልድልካ ተሰኪምካ ዓብ ሳንዱቕ ናይ ጣይትን ገለን ፀገም እዩ ካብ ዓሳ እውን ንፈስ በልዓካ እዋን ነይሩ እዩ ጋርካ
1: ገለዋ
0: ንዓይን ገዛ እርሲ ዓሳ ነኺሱ ኒ ሽዑ እዋን ግን ዓሳ ሽዑ ኣፅዋር ሒዝና መፂና ካብ ሶማል ኣብ ሓንቲ ደሴት ዕሪፍና እስከዚ ጀልብ ገለ ተባሂልና ጀለብ እንዳኸድና ከለና ኣነ እዛ ጃልባ ደፍ ኣለኹ ስጋዕ ብዚ ኣትየ ባሕር ኣትየ እጂ ሓንቲ እግሬ ስቕል ከብላ ነዛ ሓንቲ እግሬ ኣትሪፍዋ ማለት እዩ ክንውዕል ክንቅን ዝግባኣና ናይ ግድን ሕክምና ከርክብ ተባሂሉ ብለይቲ ምሉእ ለይቲ ንጓዓዝ ሓዲርና ማለት እዩ ሽዑ
2: እጂ ትሕቶ እቲ ናይ ብሓቂ ኣብዚ ታሪክ ናይቲ ባሕሪ ክዝከር ዝኽእል ሲ መጀመርያ ነገር ንባሕሪ ኣብዚ ክብፅሓ ዝኽእለ ሓድነት ናይቶም ኣባላት እዩ ሓድነት ተወፋይነት ኣነ ሕጂ ብዛዕባ እዚ ናይ ንግዲ ክንዛረብ ፀኒሕና ብዛዕባ እዚ ናይ ጉዕዞን ክዛረብ ፀኒሕና ናይ ብሓቂ ኣፅዋር ክመፅእ ከሎ እዚ ኩሉ ኣፅዋር ትኩስ ነበረ ሜዳ እዚ ብሕቆ ባሕርያ እዩ ተራጊፉ ብሕቆ ባሕርያ ክራገፍ ከሎ እዚ ኩሉ ክራገፍ ከሎ ክንደይ ናይ ህልክ ነይሩ ኣነ ኣብ ባሕርያ ብፍላይ ቶም ናእሽ ዝነበሩ ፊተወራ ጀሚርካ ሕቆ ዘይብል ኣባል ባሕርያ የለን ኣይክእሎን እዩ ድበሃል ነገር ኣይነበረን ፈፂምካ እዛ ኣይክእሎን ለዓቕመ እዩ ክስከሙ ኣይክእል ዝብል ኣይነበረን ሰብ ብተኽእሎ መጠን ኩሉ ብተወፋይ ንስካ ብታሕ ወር ስበር ይስከም ነይሩ ኣነ ምናልባት ሕጂ ክትሪኦ ከለካ ተወፋይነት ናይ በዓል ካሪካሪ ካሪካሪ ምሳና ተሰሪዑ ዝስከም ነይሩ ካካይ ካሪካሪ ተስኪሙ ስዝነብሩ ንሳቶም ብማእኸላይ ሽማግለ ደረጃ ነተገብሩ ከሎ ሰብስ ካልእ ክገብር ዝኽእልትቶ ካልእ እውን ምናልባት ኣደናቂ ታሪክ ናይ ባህር ዳን ንዝክሮ ኣብዚ ምሕረር ናይ ባፅዕ ዝነበረ ዝሓዝናዮ መርከብ እያ ስጋብ 6,000 ኩንታል ሒዛ ዝነበረት መርከብ እሞኻ ክትራግፋልካ ዘይሕሰብ መኻይን ፅና ዝነበረት ካልእ ፅና ዝነበረት ኣብ ሓፂር ግዜ ክንራግፋ ክኢልና እዚ ኩሉ እንታይ ሕጂ ተወፋይነት ናይቲ ሰብ እዩ ክገብረ ይባህል ኣይትሕቶ ነተን መኻይን ከመይ ገድ ንራገፋ ነ ክትዛረበ ኣለክል ሕጂ ንክትዛሩ ሰብ ከመን ኣእምን እዩ ንመኪና ሲ ካብ መርከብ ናብ ጀልባ ክትፅዕና ከላ ብክሬን ጌርካ ፅዕና ካብ ጀልባ ናብ ወደብ ክትፅዕና ከላ ግን ብሰብ ይሓፊላ ትራግፍ ነራ
3: ኣብ
2: ዓጊግ ነቲ ኩሉ ከቢድ ኣቑሑት ክራግፎ ክሎ ሰብ ክትሪኦ ከላ ኣነ እዚ ሕጂ ናይ ዝሓለፈ ተውፋይነሲ ሕጂ ኣሎ ኢልካ ክትዛረበሉ ኣይትኽእል እያ
4: እቲ ብኣዝዮም ውሑዳት ብሱላትን ፅኑዓትን ዓበይቲ ዝጀመረ ባሕርያ ብተባል ሓትነቱን ፃዕርን ጎልቢቱ ሓይሊ ባሕሪ ተሰሚዩ ግቡእ ስራሕ ሓይሊ ባሕሪ ፈፂሙ ኣብ ምምፃእ ናፅነት ብቐሊል ዘይግመት ተራ ተፃዊቱ ሽዑ ዝተሰረተ ሓይሊ ባሕሪ ሕጂ ዘመናውነቱን ንሓለወ ልኡላዊ ማያት ኤርትራ ምውሓስ ይርከብ እዚ ዘቕረብ ናይ 5 ተኸታታሊ መደባት ግን ነቲ ዓብይን ኣገዳስን ታሪክ መበገስ እምበር ኣብ ሓይሊ ባሕርን ዝተፈፀመ ኩሉ ቕያን ጅግንነትን ተባልሓትነትን ከምኡውን ንሞያን ኣበርክቶን ናይ ኩሎም ኣብቲ ኣሃሉት ዝነበሩ ውልቀ ሰባት ብፍጹምነት ኣቕሪቡ ዝብል እምነት የብልናን ነቲ ታሪኽ ባዕሎም እቶም ፈፀምቱን ፀሓፍቲ ታሪኽን ክፅሕፍሉ በዚ ኣጋጣሚ እዚ እናዘኻኽርና ኣብ መደምደምታ ብቓላት ናይቲ ካም ነዊሕ ዓመታት ንሓይሊ ባሕሪ ከም ኣቦ ኮይኑ ዝኣለየን ዝመርሐን ሜጀር ጀነራል ሑመድ መሓመድ ካሪካሬ ክንዓፁ
5: ላ እቲ ናይ ወተሃደራዊ ክብትቀውም ድሕሪ 77 ባፅዕ ምብላስ ድሕሪ 10 ዓመት ስለዘነበረ ዘይነበረ ሓይሊ ባሕሪ እንፈታናት ፈትርና ክንብል ንኽእልና ኣብ ሓይሊ ባሕሪ ካብ መጓዓዝያን ከም ተለብ ናይ ህዝቢ ይኹን ናይ ውሽጢ ኣህዱና ናይ ሚድያ ይኹን ንሕና ካብ ቦርሱዳን ይኹን ካብ ጅዳ ካብ ጂዛን ካብ በዓል የመን ክመፅእ ዘኽእል ሶማል ዝመፅእ ዘኽእል ነገራት ለይቲ ምስ መዓልቲ እንዳ ተንቀሳቀሱ ዓብዪ ተራ ነይሩና ክንብል ንኽእልና ምስቲ ዝነበሮ ዓበይቲ ተወፋይነት ናይቲ ዝነበረ ሰብ ካሊእ ኣብቲ ናይ ወተሃደራዊ ሜዳ እቲ ናይ ወተሃደራዊ ጉዳይ ሓይሊ ባሕሪ እዚ ሓረ ምውፃእ ናይ ባፅዕን ብድሕሮ ሓረ ምውፃእ ናይ ዓሰብ ኣብ ምባር ኣብቲ ናይ ቅድሚ ሕ ዝነበረት ባፅዕ 2 ግዜ ፈተነ ተገይራ ነራ ካነ ሃጅመ ናይ ክልድና ኣይነ ይኽእል

0: ሓዊስ ዝባፀ ንፈታን ጀላውቲ ግብሪ ስራሕ ነይሩ ሓሳብ ሓንቲ ፈተነ ጌርና ነርና ምስቲ ፈተነና መወዳእታ ምስ ነርና ተዓቕሚና ሲ ብሉፅ ዓቕሚ ኢልና ኮይኑ መርጥ ነርና እዚ ኩሉ መራክብ ናይ ኢትዮጵያ ከሎ እቶም ፈተናት ከማ ከሎም ፈንጥሶም ይኹ ዝነሩ ለይኑ ከምዚ ዓይነት ሃሪ መርከብ ስለ ዘየለ ብዙሕ ጥቅማ ይነበረ ሓረ መውፃእ ባፅዕን ዓሰብን ሓሊ ባሕሪ ናቱ ተራ ነይሩ
1: ርከምና ርከምና ኣይተያምልትታ ነዊ ፍዙናይ ዝድንዓወታ

0: ساعات شعت قيلو زينوي فنوانا نفلم علينا زخوركم تعزبتنا غم يامسيخوم كاب استوديو زينا اري تي في لوم يسران اربعة سنة استدالو هاقراون هاقراون زينا تاتحيزلكم قريبا زلوغو في المنزومي نمكتالكم بخبرنا عدمكو بقندر استزينا فلم ارترا اب نايروبي بستغيرت سنبل مبال معال تحبرة افريقا تساتفا ባይቶ ዞባ ማእከል ኣብ ዲጋቶ ፎር ልማዕታዊ ንጥፈታት ንዝሰላስሉ ዘሎ እንጉዶ ተወዲቦ ኣብ ንዞባ ሰገነይቲ ኣስከሬናት ሰማእታት ኣብ ናይ ክብሪ ቦትኡ ዓሪፉ ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ቅሪባ ሩስያ ኣብ ልዕሊ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ጠንቂቓ ንሓባራዊ ወታደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ ዝርዝር ዜና ኤርትራ ብመገዲ ኣብ ኬንያ ዝርከብ ኤምባሲኣ ኣብ ናይሮቢ ብዝተኻየደ ፅምብል መበል 63 ዓመት መዓልቲ ሕብረት ኣፍሪቃ ተሳቲፋ ኣብቲ ብምትሕብባር ኣብ ናይሮቢ ዝርከባ ኤምባሲታት ኣፍሪቃ ዝተዳለወ ኣፍሪቃዊ ፅምብል ኣምባሳደር ኤርትራ ኣብ ኬንያ ኣቶ ብሄነ ርእሶም ከምኡውን ኣባላት ኤምባሲን ወከልቲ ማሕበረ ኮምን ከም ተሳተፉ ካብቲ ቦታ ዝበፅሐና ሓበሬታ ኣፍሊጡ ኣምባሳደር ብሄነ ከም ዲን ዲፕሎማስያዊ ማሕበረሰብ ኣፍሪቃን ኣብ ናይሮቢ ዝርከቡ መላእ ዲፕሎማሰኛታትን ኣብ ዘስምዖ መደረ ኣፍሪቃ ኣብ ክንዲ ካብ ወፃኢ ብዝውሃብ ትእዛዛትን ዘይረብሓ ግዳማዊ ውዕላትን ትርመስ ናይ ገዛእ ርእሲ ሓያልን ብሱሉን ጥምረት ክትሃንፅ ከም ዝግባእ ብምጥቃስ ኣህጉርና ካብ ናይ ግብረ ሰናይ ረድኤት ንላዕሊ ዓለማዊ እምነትን ዘላቐ ሽርክነትን የድልያ ክብላ ነፂሩ ብ25 ጉንበት 1963 ዝተመሰረተ ውድብ ሓድነት ኣፍሪቃ ብ9/2002 ብሕብረት ኣፍሪቃ እኳ እንተተተከአ ዓመት መፀት ትዝከር መዓልቲ ሕብረት ኣፍሪቃ ግን እታ ውድብ ሓድነት ኣፍሪቃ ዝተመስረተት ላዕለት እያ ኣብ ከተማ ኣስመራ ኣብ ዕደላ ማይ ንዝተኸስተ ግዜያዊ ፀገም ንምፍታሕ ሓያል ፃዕርታት ይካየድ ኣሎ ባይቶ ዞባ ማእከል ድማ ትማሊ ነቶም ኣብ ዲጋ ቶኮር ዝነጥፉ ዘሎ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻልን እንጉዶ ተወዲቦ ወኪል ኤርና ቤትኤል ሰሎሞን ዘዳለወቶ ፀብጻብ ሚካኤል ሓድጎ ክቅርቦ እዩ
1: ባይቶ ዞባ ማእከል ኣብ ዲጋቶ ኮር ሓድሽ መመንጨው ማዕከና ብምውዳድ ተዋፊሮም ንዘለዉ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻልን ትማል 23 ሰነ ናይ ምሳሕን ምዝንጋዕን እንግዶ ተወዲቦም ሓላፊ ምውሃድ ፕሮጀክታት ዓዳሃሎን ክፍሊ ማይን ማእከል ካርታን ሓበሬታን ጂኦሜትራ ጌታቸው መርሃፅን ብዛዕባ እቲ ዝሰላሰ ዘሎ ስራሕ ኣመልኪቱ ኣብ ዝሃቦ መግለፂ 24 ዓመታት ዕድመ ዘለዎ ዲጋቶ ኮር መጨንጉዒ ፖምፓታቱ ብምዕራጉ ኣብ ዕደላ ማይ ፀገማት ከጋጥም ምፅንሑ ብምሕባር ብሓድሽ ንምትኩ ሓያል ፃዕሪ ክካየድ ከም ዝፀንሐ ኣፍሊጦም ማይ ህይወት ስለ ዝኾነ ሕፅረት ኣብ ዘጋጥመሉ ዝህሉ ፀቕጢ መዳርግቲ ከም ዘይብሉ ዝጠቐሰ ጂኦሜትራ ጌታቸው ዝፀንሐ ብድሆታት ንምቅላል መንግስቲ ብልዕል ወፃኢታት ሓደስቲ ፖምፓታት ምስ ሓደስቲ ጀነሬተራት

ምውዳድ ንስራሕ ድሉው ከም ዝገበረ ገሊፆም ዲጋ ቶኮር እንተመሊኡ ሩባ ቶኮር ምስጋር ክኽሰት ዝኽእል ፀገም ኣብ ግምት ብምእታው ኣብ ውሽጢ ሓፂር ግዜ 12 ሜትሮ ዝንውሓቱ ሓድሽ ቢንቶ ብምህናፅ ንኣገልግሎት ድልው ኮይኑ ከም ዘለዉ እውን ሓቢሩ ኣብ መወዳእታ ምትካል ናይ ሓድሽ መምንጨዊ ፖምፓታት ኣብ ከተማ ኣስመራ

0: ን ኣብ ዝተዓዘብሉ ብክኢላታት መብርሂ ተዋሂቦም ካብ 998 ክሳብ 202 ዝተሃንፀ ዲጋ ቶኮር 14 ሚልዮን ሜትሮ ክቦ ማይ ናይ መሓዝ ዓቕሚ ኣለዎ።
1: ኣብ ንዞባ ሰገናይቲ ካብ ዝተፈላለየ ከባቢታት ግንባር ደቂ ኣምሓረ ከባቢ ደግራ መሬቶን ዕዋነትን ዝተኣከበ 10 ኣስከሬናት ሰማእታት ኣብ ናይ ክብሪ ቦትኡ ዓሪፉ። በዚ ብምክንያት 20 ሰነ ዝተወደበ ስነስርዓት ናይ ምውራስ መደብ ብኮሎኔል ጴጥሮስ ቦክረፀን ከምኡውን ማእቶታውን ንጥፈታት ብህዝቢ ሰራዊትን ተማሃሮን ኣብ መካነ መቐብሪ ሓርበኛታት ከዘጠቓለለ ከም ዝነበረ ወኪል ኤሪና ሓቢሩ። ኤርትራውያን ነበርቲ ደቡብ ኣፍሪቃ፣ ዛምቢያ፣ ዚምባብዌ፣ ደቡብ ሱዳን፣ ኣንጎላ፣ ጋና፣ ጊኒን ኣይቮሪኮስትን መደባት ዝኽረሓበን ብምውዳብ ሕድሪ ሰማእታት ንምትግባር መብፅዖም ኣሓዲሶም። ጋዜጠኛ ሰሜኤል ሃብተ ሚካኤል ብምልክዕ ፀብጻብ ንዘዳልዎ ትሕዝቶ ኣርሴ ማስመሮም ከተቕርቦ እያ።
2: ብመሰረት ከካቦቱ ዝበፅሓና ሓበሬታ ኤርትራውያን ነበርቲ ከተማታት ጆሃንስበርግ፣ ፕሪቶሪያ፣ ደርባን ካልኦትን ደቡብ ኣፍሪቃ ብ19 ሰነ ምውራዝ ተመክሮ ስነስርዓት ምውላዕ ሽምዓን ስነ ጥበባዊ መሰናድኦን ዘጠቓልል መደብ ዝኽረሓበን ወዲቦም። ኣምባሳደር ኤርትራ ሪፓብሊክ ደቡብ ኣፍሪቃን ሃገራት ደቡባዊ ዞባ ኣፍሪቃን ኣቶ ሳልሕ ዑመር ኣብ ዘስምዖ ቃል ህዝቢ ኤርትራ ሳላ ጀጋኑ ሰማእታቱ ናፅነቱን ሰላሙን ኣብሒሱ ከምኡ ውን መንነቱን ልኡላውነትን ዓቂቡ ከም ዘሎ ገሊፆም። ኣብ ጆሃንስበርግ ኣብ ዝተካየደ ናይ ዝኽሪ መደብ ንመስሰኒ ማዕከን ሕድሪ ሰማእታት ዝውዕል 42,000 ራንድ ኣታዊ ክኸውን እንከሎ 4 ዜጋታት ን10 ስድራ ሰዋኣት ክናብዩ ቃል ኣትዮም። ተቐማጦ ከተማታት ሉሳካን ቺንጎላን ዛምቢያ ብዘካየድዎ ስንስርዓት ድማ ኣብ ወንበር ማሕበረኮም ኣቶ ገብሪ ህይወት ጴጥሮስ ሰማእታትና ሕላገት መንነትናን ክብርታትናን ስለ ዝኾኑ ኣብ ሕድሮም ፀኒዕና ረብሓ ህዝብን ሃገርን ብምቕዳም ውፍያት ክንከውን ፀዊዖም። ኣብ ዚምባብወ ዝነብሩ ኤርትራውያን ኣብ ዝወደብዎ መደብ ኣቦ ወንበር ማሕበረኮም ኣቶ ኣኽሉሉ ግደ 20 ሰነ መዓልቲ ሓበንን መዓልቲ መብፃዓን ስለ ዝኾነት ኣባላት ማሕበረኮም ሕድሪ ስውኣት ንምትግባር ብዝለዓለ ክዋስኡ ተላብዮም። ኣብቲ ኣጋጣሚ 13 ዜጋታት ሓላፍነት ምንባይ 15 ስድራ ስውኣት ክወስዱ ተማባፂዖም። ኣብ ደቡብ ሱዳን ድማ ነበርቲ ጁባ ዝኽርና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ዘካየድዎ ናይ ዝኽሪ መደብ ንድሕረ ባይታ 20 ሰነ ዝምልከት መግለፂ ስነስርዓት ምውላዕ ሽምዓ ናይ እግሪ ጉዕዞ ከምኡ ውን ንርዝነት ዝተዕለ ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቦም። ቆንስል ኤርትራ ኣቶ ፀጋይ መሓሪ 20 ሰነ ኣብ እንዝክረሉ ሕድረ ሰማእታት ንምስማር ብተወፋይነት ምስራሕ ከም ዘድሊ ኣገንዚቦም። ብዘይካዚ ኤርትራውያን ነበርቲ ከተማታት ሉዋንዳ፣ ሉባንጎ፣ ቤንጉኤላ፣ ዋምቦ፣ ካቢንዳ፣ ኣንጎላ፣ ኮናክሪ፣ ጊኒ፣ ኣክራ፣ ጋና ከምኡውን ኣቢጃን ኣይቨሪኮስት በብወገኖም ፃማ ሰማእታትና ሓያል ሃገር ንመፃ ወለዶ ምርካብ ዝበለ ጠቕላሊ ቆንስል ኣብ ኣንጎላ ኣቶ ደሳለ ተኽልኣብ ነዚ ክውን ንምግባር ተረካቢ ወለዶ ብሃገራዊ ክብርታት ክምልመልን ብቑዕ ፍልጠት ክሰንቕን ከም ዘለዎ ኣገንዚቦም። ኤርትራውያን ነበርቲ ቤልጅምን ላክሰምበርግን ከተማታት ብራስለስ፣ ደንደርሞንድ፣ ኦስተንደን፣ ብሩዥን ከምኡውን ላክሰምበርግ በብወገኖም ኣብ ዘካይድዎ መደባት ንሰማእታቶም ብልዑል ሓበን ኣብ ዝዘከርሉ ብድምር 3790 ዩሮ ንመሰሰኒ ማዕከን ሕድሪ ሰማእታት ወፍዮም። ኣብ ብራስለስ ኣብ ዝተኻየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነልኩስን ኣቶ ነጋሲ ካሳ ንትርጉምን ርዝነትን መስዋእትነት ዘምርህ ቃል ኣስሚዖም። ብተመሳሳሊ ማሕበረኮም ኤርትራውያን ከተማ ቪየና ኦስትሪያ ኣብ ዝወደቦ ብምብራህ ሽምዓ ዝተሰነየ ናይ ዝኽሪ መደብ ተሳተፍቲ 2,000 ዩሮ ከወፍዩ ከለዉ ሓላፍነት ምንባይ 2 ስድራ ቤታት ክወስዱ ተመባፂዖም። ኣብ ኣትላንታን ከባቢያን ሕቡራት መንግስታት ኣሜሪካ ዝነብሩ ዜጋታት ድማ ሃገር ኣብ ረዚን ዝኽሪ ሓበን ብዝብል ቴማ ንሰማእታቶም ብዓብ ክብሪ ድሕሪ ምዝካር ስድራ ስውኣት ንምጥዋር ዝውዕል $28,955 ወፍዮም።
1: ኣብ ዞባ ዓንሰባ ንኡስ ዞባታት ኣስማጥ፣ ሓልሓል፣ ገለብን ክረንን ሰራሕተኛታት መንግስቲ ተማሃሮ ሰብ ፀጋን ነበርትን ብዝወሰዶ ተበግሶ ዝተዋፅ 465,000 ናቕፋ ንስድራ ስዋኣት ተኸፋፊሉ። በዚ መሰረት ኣብ ንኡስ ዞባ ኣስማጥ 180,000 ናቕፋ፣ ኣብ ንኡስ ዞባ ሓልሓል 85,000 ናቕፋ፣ ኣብ ንኡስ ዞባ ገለብ ድማ 24,000 ናቕፋ ተመቓሪሑ። ብዘይካዚ ኣብ ከተማ ክረን ነበርቲ ምሕዳራት ከባቢ ባዶ 1 ባዶ 4 ባዶ 5 144,000 ናቕፋ ከምኡውን ማሕበር ወነንቲ ቦጣት ከተማ ክረን 32,000 ናቕፋ ንስድራ ስዋኣት ወፍዮም። ኣብ ማሕደርቲ ናይተን ንኡስ ዞባታት ኣብ ዘስምዖ ቃል እቲ ዝተገብረ ገንዘባዊ ሓገዝ መቐፀልታ ናይትን ስድራ ስዋኣት ኣብ ማሕረስ ምስራሕን ምፅጋንን ኣባ

ኣይቲ ከምኡውን ፀሓያይን ካልእን ዝግበር ሓገዛት ምዃኑ ገሊፆም። ምሕዳር ግዜን ዘይተደልየ ፅልዋ መዘናና ተኩሮ ተዋሂቦ ክስራሕ ኣሎ ከም ዝግባእ ኣብ ንኡስ ዞባ ጋላ ንፍሕ ንኡስ ንተምሃሮ 11 ክፍሊ ዝተዋህበ ዝተምህሮ ተሓቢሮም። ኣብ ትቢ 23 ሰነ በኣ ርሑስ ሽማግለ መንእስያትን ካልኦት ዕዱማትን ሎሚ ዓመት ምስ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናብ ሰዋ ዝወርዱ ልዕሊ 400 ተምሃሮ ከምኡውን ወለዲ ዝተዋህበ ዝተምህሮ ርእሰ መምህር ካልኣይ ደረጃ ቤት ትምህርቲ ማይ ነፍሒ መምህር ብልን ስምዖን ኣብ ዘስምዖ ቓል ራእይ ብውጥንን ፃዕርን ከም ዝሰምር ኣዘኻኺሮም። እቲ ኣብ ዘተፈላለየ ዛዕባታት ዘተኮረና ኣቕሓ ትምህርቲ ዝተዋህበሉ ኣጋጣሚ ተምሃሮ ምስ ርቀት ቴክኖሎጂ ሓበሬታ ተኣሳሲሩ ንዝረአ ባህላዊ መርዚ ብንቕሓት ብምግጣም ኣብ ትምህርቶም ተወዳደርትን ብሉፃትን ክኾኑ ምዒዶም። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ቅሪባ። እቲ ኣህጉራዊ ትካል መሳርሒ ንዳግመ መግዛእቲ ኮይኑ ከም ዘሎ ብምውቃስያ ኒጀር ነቲ ናይ ምውፃእ ጠለብ ኣቅሪባ ዘላ። ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበነኛታት እቲ ቀሪቡ ዘሎ ጠለብ ድሕሪ ዓመት ይትግበር። ማልን ቡርኪና ፋሶን እውን ቅድሚ 9 ዋርሕ ተመሳሳሊ ሕቶ ከም ዘቕረባ ፀብፃባት ይረድኡ። ኣብ ሓምለ 2002 ዝተመስረተ ኣሜሪካን ሩስያን ዝርከበን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎደለ ክመፅእ ምፅንሑ እዩ ዝግለጽ። ሩስያ ኣብ ልዕሊ መሻርክታ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ መልሰ ግብሪ ከም ትህበሉ ጠንቂቓ። እዚ ዝተገልፀ ቤላሩስ ምስ ዩክሬን ኣብ ዘዳውባ ከባቢታት ተኺላቶ ዘላ ስርዓተ ራዳር ምስ ዘይትነቕሎ ኣብ ልዕሊ ኣብ ወታደራዊ ስጉምቲ ክወስድ ምዃኑ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ዝሓለፈ ሳልሲ ድሕሪ ምእማት እዩ። ሃገሩ ኣብ ልዕሊ ቤላሩስ ንዝወርድ ስጋኣት ኢዳ ጣሚራ ከም ዘይተዕዘቦ ዝገለፀ ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ዩክሬን ንኩናት ዘጋደድ ስጉምቲ ከም ውሳድ ክትሕየባ ተሓሳሲቦም። ሩስያን ቤላሩስን ንሓድሕደን ፀጥታ ውሕስነት ንምሃብ ዝኽእል ውዕል ኣብ መጋቢት 2025 ከም ዝኸተማ ዝፍለጥ ኮይኑ እቲ ውዕል ሓንቲአን ምስ ትጥቃዕ እታ ካልአይቲ ስጉምቲ ክትወስድ ዝኽእል እዩ። ሩስያ ኣብ ልዕሊኣ ናብ ልዕሊ ቤላሩስን ክመፅእ ዝኽእል ስጋኣት ንምምካት ኣብ ግዛኣት ቤላሩስ ኒኮሎሳዊ ፅዋር ኣዋዲዳ ከም ዘላ ይፍለጥ። ኣብ 2022 ዝተወልዐን እናሰፍሐ ዝመፅእ ዘሎን ኩናት ዩክሬን ንፀጥታ ምብራቅ ኤውሮጳ ኣብ ሓደጋ እትይዎ ከም ዘሎ ይፍለጥ። ንሓበራዊ ወታደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ትማሊ 23 ሰነ ኣብ ጃፓን ተኻይዱ። ኣሜሪካን ጃፓንን ክሳብ 30 ሰነ ዝቕፅል ወታደራዊ ልምምድ የካይዳ ምህላውን ዝፍለጥ ኮይኑ ሰልፈኛታት እቲ ልምምድ ዞባዊ ፀጥታዊ ስጋኣት ዘዕርግ ምዃኑ ብምጥቃስ ብትሪ ተቃዊሞሞ። ኣብዚ ኣብ ኦኪናዋን ከባቢኣን ዝካየድ ዘሎ ሓበራዊ ልምምድ ካብ ክልቲአን ሃገራት ኣስታት 10,000 ወታደራት ይሳተፉ ምህላውም ተገሊጹ። ብዘይካዚ ኣሜሪካ ኣብቲ ልምምድ ናይ ማእከላይ ርሕቀት ስርዓተ ሚሳይል ተሳትፍ ከም ዘላ ተፈሊጡ ኣሎ። ኣሜሪካ ኣብ ጃፓን ልዕሊ 50,000 ወታደራት ኣስፊራ ከም ዘላ ዝጠቕሱ ፀብጻባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ናይ ተቃውሞ ሰልፊ ክካይዱ ምፅንሖም የረድቡ። ጃፓን ዝዓበየ ቁፅሪ ሰራዊት ኣሜሪካ ተዋፊሩላ ዘሎ ሃገር ምዃና ይጥቀስ። መጠን ናይቲ ኣብ ሰፊሕ ክፋል ኤውሮጳ ዝተኸስተ ኩትር ዋዕና ወሳኺ ብምምፅኡ ዘስዕቦ ጥዕናውን ማሕበራዊ ቁጠባውን ፀገማት ክብ ከም ዝበለ ተገሊጹ። ምስቲ ተርእዮ ብዝተኣሳሰር ኣብ ፈረንሳ ጥራይ ኣስታት 50 ሰባት ከም ዝመቱ ዝጠቕሱ ፀብጻባት ኢጣልያ፣ ስጳኛን ብሪጣንያ ናብ ዝርከበን ካልኦት ሃገራት ዝለዓለ ናይ መጠንቀቕቲ ኣዋጅ ተመሓላሊፉ ከም ዘሎ ረዲኦም። መንግስቲ ብሪጣንያ እቲ ክስተት ከውርዶ ዝኽእል ክሳራ ንምግታእ ልዕሊ 1,000 ኣብያተ ትምህርቲ ንጥፈታትን ከወን ዝፋ ኣዚዙሎ። ደቡባውን ምዕራባውን ክፋል ኤውሮጳ በቲ ተርእዮ ሕልፊ ካልእ ከባቢታት ከም ተሃስየ ተገሊጹ። ኣብቲ ሃጉር ተኸሲቱ ዘሎ ዋዒ ድሕሪ 1947 እቲ ዝለዕለ ክኸውን ከም ዝኽእል እዩ ዝእመት ዘሎ። ኢራንን ዑማንን ብዛዕባ መጻኢ ምሕደራ መጻወ ሆርሙዝ ዝዝቲ ሓበራዊ ሓይሊ ዕማም ንምቓም ተሰማሚዐን። እዚ ስምምዕ ዝተበፅሐ ብኣፈኛ ባይቶም መሓመድ ባግል ቃሊቫፍን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅ ጅን ዝተመርሐ ልኡኽ ኢራን ምስ ሰበስልጣን ዑማን ኣብ ከተማ መስቀጥ ኣብ ዘካየዶ ርክብ እዩ። እቲ ብደረጃ ሚኒስትርታት ጉዳያት ወፃኢ ክልቲአን ሃገራት ዝቃወም ሓይሊ ዕማም መጻኢ ምሕደራ መጻወ ሆርሙዝ ከምኡውን ኣብቲ ማያዊ መስመር ንዝወሃብ ኣገልግሎታት ዝሕተት ክፍሊትን
ብመሰረታ ኣህጉራዊ መለክዕ

ታትክ ምርምር እዮም። ኣብቲ ኣጋጣሚ ዑማን ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ሓበራዊ ናይ ምርዳእ መዘክር ዘለዋ ደገፍ ደጊማ ብምግላጽ ትግባር እዩ ንምርጋጽ ቀጻሊ ዘተን ምውሃድን ከም ዘድሊ ነጺራ። ኣሜሪካን ኢራንን ብ18 ሰነ መንጎ እናኣዋርሒ ዝተካየደ ኩናት ንምቁራፅን መፀባ ሆርሙዝ ዳግማይ ንምኽፋትን ዝኽእል 14 ነጥብታት ዝሓዘ ናይ ምርዳእ መዘክር ኣብ ስዊዘርላንድ ከም ተፈራርማ ዝዝከር እዩ። እዞምዚ ኢሉ እንከሎ ላዕለዋይ ባይቶ ኣሜሪካ ማለት ሰነት ፕረዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፈ ውሳነ ትማሊ 23 ሰነ ጽዲቕዎ። እቲ ውሳነ ብ50 ናይ ደገፍን 48 ናይ ተቃውሞን ድምፂ ከም ዝፀደቐ እዩ ዝሕበር ዘሎ። ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ መጀመርያ ናይ ዝወርሒ ነቲ ንድፈ ውሳነ ብ215 ደገፍን 208 ተቃውሞን ከም ዘፅደቆ ዝዝከር እዩ። ይኹን እምበር ፕረዚደንት ትራምፕ ነቲ ብሰነት ዝተዋሃበ ድምፂ ትርጉም ዘይብሉን ንመርገፂ ኣሜሪካ ዘዳኽምን ክብል ነፂግዎ ኣሎ። ብካልእ ወገን ፕረዚደንት ኢራን መስዑድ ፐዘሽኪያንን ቀዳማይ ሚኒስትር ፓኪስታን ሻህባዝ ሸሪፍን ትማሊ 23 ሰነ ብከተማ ኢስላማባድ ኣብ ክልታዊ ዝምድናታት ዞባዊ ምርጋእን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘተኮረ ሰፊሕ ዘተካይዶ። ክልቲኦም መራሕቲ ዞባዊ ሰላም ንምርጋእ ንምድንፋዕ ዘለዎም ተወፋይነት ብምርጋፅ ጉዳያት ብዘተን ዲፕሎማሲን ክፍታሕ ኣገዳሲ ከም ዝኾነ ስሚሮምሉ። ብዘይካ እዚኣ መንጎ ፓኪስታንን ኢራንን ንነዊሕ እዋን ዝፀንሐ ዝምድና ንምትሕብባር ንምድላል ተሰማሚዖም። ኣብቲ ኣጋጣሚ ፕረዚደንት መስዑድ ፐዘሽኪያን ሃገሩ ብጉዳይ ወታደራዊ ዓቕማ ፈፂማ ከምዘይተዝትነፂሩ መራሕቲ ኢራንን ፓኪስታንን ነዚ ርክብ ዘካየዱ ግጭት ኢራንን ኣሜሪካን ብ28 ለካቲት ካብ ዝጅምር ንዳሓር እዚ ናይ ፈለማ እዩ። ቱርክን ፖላንድን ትማሊ 23 ሰነ ቁጠባውን ወታደራውን ዝምድና ንምድንፋዕ ቃልኣት እየን። እዚ ስምምዕ ዝተበፅሐ ኣብ ቱርክ ምብፃሕ ዝፈፀመ ፕረዚደንት ፖላንድ ካሮል ናቭሮኪ ምስ ፕረዚደንት ረሲፕ ጣይብ ኤርዶጋን ኣብ ከተማ ኣንካራ ኣብ ዘካየድዎ ርክብ እዩ። ክልቲኦም መራሕቲ 10 ቢልዮን ዶላር በፂሑ ንዘሎ መጠን ንግዳዊ ምልውዋጥ ሃገራቶም ናብ 15 ቢልዮን ዶላር ንምዕባይ ተሰማሚዖም። ፕረዚደንት ኤርዶጋን ኣብ ዝሃቦ መግለፂ ቱርክን ፖላንድን ኣብ ፀጥታ ኤውሮጳ ወሳኒ እጃም ዘለዎን መሻርክቲ ኔቶ ከም ዝኾና ብምሕባር ምትሕባር ንምስፋሕ ብቐፃሊ ሰርሓ ከም ዘለዎ ኣፍሊጦም። ብዘይካዚ ቱርክ ምስ ኤውሮጳዊ ሕብረት ዘለዋ ዝምድና ንምምዕባል ኣብ ተካይዶ ዘላ ፃዕሪ ካብ ፖላንድ ንእትረኽቦ ዘላ ደገፍ ልዑል ምስጋና ኣቕሪቦ። ፕረዚደንት ካሮል ብወገኑ ምትሕባር ቱርክን ፖላንድን ስትራቴጂያዊ ኣገዳስነት ከም ዘለዎ ብምግላፅ ኣብ መዳያት ፀጥታን ምክልኻልን ዓበየ ንዝኸይ ዘሎ ሽርክነት መጊሱ። ፖላንድ ካብ ቱርክ ዝዓደገተን ሰባልዎ ነፈርቲ መርኣያ ናይቲ ድልዱል ወታደራዊ ዝምድና ከም ዝኾነ እውን ገሊጹ። እዞም ዚሉ እንከሎ ክልቲኦም ፕረዚደንታት ኩናት ዩክሬን ብዲፕሎማስያዊ መዳይ ንምፍታሕ ከም ሰርሑ ቃልኣት እዮም። መንግስቲ ኪባ ነቲ ኣሜሪካ ኣብ ልዕሊ 5 መንግስታውያን ትካላትን ኣባላት ስድራ ፕረዚደንት ኪባ ነበር ራውል ካስትሮን ዘፅደቐቶ ሓድሽ እገዳ ብትሪ ኮኒንዎ። ሚኒስተር ጉዳያት ወፃኢ ኪባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለፂ እቲ ስጉምቲ መቐፀልታ ናይቲ ንዓሰርተታት ዓመታት ኣብ ልዕሊ ሃገሩ ፀኒዑ ዘሎ ቁጠባዊ እገዳ ከም ዝኾነ ብምሕባር ንህዝቢ ኪባ ንመቕፃዕን ቁጠባ ሃገር ንምድኻምን ዝዓለመ ከም ዝኾነ ወቒሱ። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ልዕሊ ህዝቢ ኪባ ገበን ይፍፅም ከም ዘሎ እቲ ሚኒስተር ብተወሳኺ ወቒሱ። ኣሜሪካ ካብ 1962 ኣትሒዛ ኣብ ልዕሊ ኪባ ኣፅሊቐቶ ብዘላ በይናዊ እገዳታት ኣብ ልዕሊ እቲ ሃገር ናይ ኣስታት 1 ትሪልዮን ዶላር ቁጠባዊ ክሰራታት ከም ዝወረደ እዮም ፀብጻባት ዝጠቕሱ። ፅላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት እገዳ ብክቢድ ካብ ዝተሃሱ እዮም። መንግስቲ ኪባ እቲ እገዳ ክላዓል ከቕርቦ ፀንሐ ተደጋጋሚ ፀውዒታት ዛጊት ሰማዕ እዝኒ ከም ዘይረኸበ ፀብጻባት ይረድኡ። ዕጡቓት ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ናይጀርያ ብዘካየድዎ መጥቃዕቲ ብውሑድ 20 ሰላማውያን ሰባት ከም ትቕልቱ ሰመዝ ፀጥታት ሃገር ሓቢሮም። ዛጊት ሓላፍነት ናይቲ መጥቃዕቲ ዝወሰደ ኣካል የለን። ፖሊስ ናይጀርያ ነቲ መጥቃዕቲ ዝፈፀሙ ጥርጡራት ንመሓዝ ስርሒት የካይድ ከም ዘሎ ሓቢሮም። ኣብ ማእከላይ ናይጀርያ ሽበራውያን ዝፍፅሞ መጥቃዕትታት ንዓበየ ይመፅእ ከም ዘሎ ፀብጻባት ይሕብሩ። እዛ ከምዚ ኢሉ እንከሎ ሰራዊት ናይጀርያ ኣብ ክፍለ ሃገር ቦርኖ ብዘካየዶ ስርሒት ብዕጡቓት ጅሆ ተታሒዞም ዝፀንሑ መብዛሕትኦም ቆልዓ ሰበይቲ ዝርከቦም 47 ሰባት ነፃ ከም ዝለቐቐ ኣፍሊጦም። ዜናታት ንምዝዛም ኣርስተ ዜና ክደግመልኩም። ኤርትራ ኣብ ናይሮቢ ዝተኻየደ ፅምብል መዓልቲ ሕብረት ኣፍሪቃ ተሳቲፋ። ባይቶ ዞባ ማእከል ኣብ

ዲጋ ተኮር ልማዕታዊ ንጥፈታት ንዘሰላስሉ ዘሎ እንጉደ ተወዲቦ ኣብ ንዕዞባ ሰገነይቲ ኣስከሬናት ሰማዕታት ኣብ ናይ ክብሪ ቦቱ ዓሪፉ ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ኣቕሪባ ሩስያ ኣብ ልዕሊ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ጠንቂቓ ንሓበራዊ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ ሓፈሻዊ ዜናታት ተዛዚምሎም ዝተረፉ መደባትና ንሓድገኩም ብወገነይ ስናይ ምሸት

ሎሚ እልፊ ኣላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ካብ መንጎና ተፈለየንስ ኣብ እዋን ሓርነታዊ ቓልስን ዘሕለፍኦ ከቢድ ህይወትን ከርሲ ማህፀነን ንሃገር ዝገበሮ ኣበርክቶን ብልዑል ክብርና ዘከርና ብሓበን ንፋነ እውን ኣለና።

ወይዘሮ ኣዳነሽ ካብ ኣቦኦን ኣቶ በርሀ ወልደ ሃዋርያትን ኣዲአን ወይዘሮ መድህን ስእሉ ዓስቡን ኣብ 1929 ኣብ ኣስመራ ተወሊደን። ዕድሚአን ትምህርቲ ምስ ኣኸለ ኣብ ስኮላ ቪቶሪ ኣስመራ መባእታት ትምህርቲ ተማሂረን። በቲ ሽዑ ዝነበረ ባህሊ ሕብረተሰብ ከዓ ገና ጓል 9 ዓመት ህፃን ከለዋ ምስ ኣቶ ኣፈወርቂ ብርሃም ቃል ኪዳን ኣሲረን። ክሳብ ግዜ ግርዝውና ኣብ ትሕቲ ክንክን ወለደን ድሕሪ ምፅናሕ ድማ ሓዳረን ወፅአን ኣብ 15 ዓመት ዕድሚአን ቦኽሪ ውላደን ተቦኪረን። ፈራይት ሓርበኛታት ኣዴ ኣዳነሽ በርሀ ካብ ንእስነተን ኣዝየን መስተውዓሊት፣ ዓቃል፣ ፀዋር፣ ለዋህ፣ ብዝኾነ ፀገም ዘይደሃላ ትስፉትን ዕትብትን ኣደ ምንባረን ፈለጥተን ይምስክሩ። ቆልዑን ናዕበያ ንባዕለን ዝተፈላለየ ሞያታት ኣሰራርሓ ምግቢ፣ ኢደ ጥበብ፣ ስፍየትን ካልእን እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመነያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ እየን። ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፈርየን፣ 9 ካብ ደቀን ኣብ ቃልሲ ንናፅነት ዝፀንበራን 2 ካብኣቶም ስዋኣት ዝወፍያን ኣደ ስሙያት ሓርበኛታት እየን። ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ። ኩልና ከም እንፈልጦ ካብዛ ሓርበኛዊት ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት እንከሎ ናይ ዩኒቨርስቲ ትምህርቱ ኣቋሪፁ ኣብ 1966 ናብ ሶራ ተፀንቢሩ። ተጋዳላይ ኢሳያስ ኣብቲ ን30 ዓመታት ዝተኻየደ መሪር ፖለቲካውን ዕጥቃውን ቃልሲ ንናፅነት ብብቁዕ ኣመራርሕኡ ነቲ ኣይከኣልን እዩ ዝተባህለ ገድልን ናፅነት መሪሑ ኤርትራ ልኡላዊት ሃገር ንኽትከውን ወሳኒ ግደ ዝተፃወተ፣ ድሕሪ ናፅነት እውን ንኹሉ ተፃብኦታት ዓበይቲ ሓይልታት ብምብዳህ ህዝቢ ኤርትራ ልኡላውነቱ ዓቂቡ ከቢሩን ተሓፊሩን ንኽነብር ብመሪሕነቱ ዝኽኣለ

ርእሲ ማህፀን ኣዴያ ዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ክያብ እዩ። ኣዴያ ዳነሽ ወላዲት ሓርበኛታት ኣውራ ድማ ወላዲት ስሙይ ተጋዘላ ኢሳያስ ኣፈወርቂ ብምዃነን ኣብ እዋን ሓርነታዊ ቓልሲ ንህይወተን ህይወት በዓል ቤተንን ደቀንን ኣብ ስግኣት ዘውድቕ ብዙሕ ጸገማትን ኣጨነቐ እዋንን ኣሕሊፈን እየን። በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን እስትራቴጂያዊ ምዝላቕ ብሜዳ ኣቢለን ገለ ካብ ደቀንን ደቀ ደቀንን ሒዘን ብስደት ናብ ኣሜሪካ ምሪሐን። ኤርትራ ብቓልሲ ሓርበኛታት ደቀንን ኩሎም ጀጋኑ ኤርትራውያንን ናጽነት ምስ ተጐናጽፈት ድማ ናብ ሃገረን ተመሊሰን። ኣዴያ ዳነሽ ነዊሕ ናይ ሓርበኝነት ታሪኽ ዝነበሮም ክቡር በዓል ቤተን ነፍሲሄር ኣቶ ኣፈወርቂ ብርሃም ኣብ 1993 እኳ እንተ ተፈልይወን ብደቀንን ደቀ ደቀንን ማሚቐን ጻማ ድኻመን ሕጉስ ሂወት ድሕር ምሕላፍ ዕድመ ጸጊበን ብ22 ሰነ 2026 ኣብ መበል 97 ዕድሚአን ካብዚ ዓመት ብሞት ተፈልየን። ሎሚ 24 ሰነ 2026 ድማ ውላደን ፕረሲደንት ሃገረ ኤርትራ ኢሳያስ ኣፈወርቂ ካልኦት ደቀንን ስድራ ቤተንን ደቂ ዓድን ሰበ ስልጣን መንግስትን ግንባርን መራሕቲ ሃይማኖትን ፈተውትን ኣብ ዝተረኽብሉ ኣብ መካነ መቓብር ጸሎት ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን ጽንዓት ንኹሎም ስድራ ቤትን ፈተውትን።

0: ይኹን ሓድነት ናይ ህዝቢ ኤርትራ ኣነ ገልፆ ይክእልኒ
1: ማንታ ፀላእቲ ይስዒሩ እዚ ሓይሊ እዚ
2: እንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኢ ኣለና
3: ጉዕዞ ሕብረተሰብ ኤርትራ ናይ መኸተን ዓወትን እዩ ኣንጻር ክሕሰብ ዘይኽእል ግድል ዝገጥም ህዝቢ ኩሉ ግዜ ይዕወት ካብ ምንታይ እዩ እቲ ሓይሊ ዝብል ሕቶ ክስዕብ እውን ባህርያዊ እዩ እንተኾነ ምስጢር ሓይሊ ሕብረተሰብ ኤርትራ ብቐሊል ክትርድኦን ክተስተማቐሮን ዝከኣል ኣይኮነን ይትረፊ ማዕዶን ዝዕዘብ ትካልን ኣካልን ነቲ ዓወት ዝጐናጸፍ ህዝብን እውን ትንግርቲ ብቐሊል ክፍታሕ ዘይኽእል ግድል እዩ
2: ኤርትራ ሓይሉ ኩሉ ግዜ ኣብ ሓድነቱ ምክብባሩ ነንርእሱ ምክብባሩ ምድሉ ህዝቢ ኤርትራ ኩሉ ግዜ ሕማቕ ኹን ፅቡቕ ብሓደ እዩ ኣብ ሕማቕን ኣብ ፅቡቕን ህዝብና ዋላ ውሕዱ ኹን በቲ ዓቕሙ ዘላቶ ግን ክንዲ ብዙሕ ይራባሕ ብምንታይ ስለ ዝከባበር ኩሉ እምነት ኣየገድሶ መን ኣበይ ኣየገድሶ ኤርትራዊ ኣብ ዝኾነ እንድሕር ተራኺቡ ንዝኾነ ስራሕ ንዝኾነ ውድሆ ብሓባር ሰሚሩ ገብራ ስለምንታይ ህዝቢ ኤርትራ ባህሉ እዩ ካብ ቀደም ወለድና ዶፅንሕዎ እዩ ቀደም ወለድና ሲ ወፈራ ገይሮም ዝሰርሑ ነይሮም ቀደም ቀደም ወለት ታሽ ምከይበለ ከሎ ስለምንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
1: ሓይሊ ህዝቢ ኤርትራ ተሕቶ ሕቂ ሓይሽ

ድሕሪት እዩ ክትኸይድ ዘግደካ። ምክንያቱ እቲ ኣብ መፃፃኣና እንተሪእኸኻ ዝያዳ ኣብ ባሕሪ ሓይሊ ህዝቢ ኤርትራ ተኣቱ ድሕሪት ዝብለካ ዘለኹ እዚ ህዝቢ እዚ እቲ ውሑድ ከሎ ወይ እቲ ንቑሕ ናቱ ውሑድ ከሎ ናፅነተይ ዝበለ ህዝቢ እዩ። ናፅነተይ ኣብ ምባል ጥራሕ ጠጠ ይበለን ኩሎም ውፅዓት ህዝብታት ናፃ ክኾኑ ኣለዎም ኢሉ እጂ ሓይሊ ህዝቢ ኤርትራ በዚ በዚ በዚ ኣረኣያ በዚ ኣናበባ ናቱ ብፀላእቲ ቀልጢፉ ኣብ ቴንሽን ዝኣተወ እዩ። እዚ ፍፁም ካብዚ ዘለዎ ንላዕሊ እንተከይዶም ኣይንብረናን ናብ ዝብል ደረጃ ዘብፅሖም እዩ።

0: ብስርዓትን ሓይልን ክብርን ርዝነትን ሓደ ህዝቢ ዝልቃዕ ብብዝሒ ቁፅርን ግዝፊ ዝውንኖ ባህርያዊ ፀጋታትን ዘይኮነ ብዝውንኖ ብሉፅ ማሕበራዊ ክብርታት እዩ። ብሉፅ ክብርታት ዝውንን ህዝቢ ጥምረቱ ተሪር፣ ክብሩ በሪኽ፣ ልዕሊ ኩሉ ድማ ሓያል እዩ። ህዝቢ ኤርትራ ንርዝነቱ ርዝነት፣ ንግርምኡ ግርማ፣ ንጥምረቱ ትርቡ ዝውስኸሉ ኣብ ብዙሓት ኣህዛብ ዘይርከቡ ንዘበናት ብሶላ ኮይኖም ኣንፈት መጻኢኡ ዝቕልስዎ ሕቡ ሓይሊ ኣለዎ።
1: ሓይሊ ህዝቢ ኤርትራ ካብቲ መግዛእቲ ዝምሃር ዝነበረ ኩሉ መግዛእትታት ኣብ ልዕሊኡ ናይ ምእሳር፣ ናይ ምቕታል፣ ናይ ካልእ ካልእ ስለ ዝነበረ እቲ ታሪክ ባዕሉ ክፈልጦን ክምሃሮን ክኢሉ ተማሂሩ ውን ብምልኡ ስጋብዚ ሕጂ ሰዓት ደለናዮ ኣብ ስርሑ ኣብ ልምዓቱ ኣብ ዝኾነ ይኹን እዚ ኩሉ ዲጋታት ክስራሕ ከሎ ኣሎ ተህዝቢ ልምዓት ክኸይድ ከሎ ኣሎ ተህዝቢ ፀላእ ክመፁ ከሎ ኣሎ ተህዝቢ
2: ምስጢር ናይ ህዝቢ ኤርትራ ነቲ ሰብራ መበገሲ ኮይኑዎ ንሕና ገድሊ ክጋደል ከሎ እሲ ካብቲ ዝነበሮ ሕብረተሰብ ሒዝዎ ዝኸደ እዩ። ዲስፕሊን ደይከኣል የለን ንፀላኢኻ ምምካት ተፀሚምካ ምባር ብዘለሃካ ምኽኣል ዘይምንብርካኽ እዚ ከዓ ናብ ዝለዓለ ደረጃ ኣብፅሕዎ ህዝባዊ ግንባር ክሳለፍ ከሎ ዋላ ካብ መሰረቱ 61 ክብገስ ከሎ ህዝቢ ኤርትራ መበገሲኡ እቲ መበገሲ ናይ ፀላኢ ዋላ ይኹን እምበር ንህዝቢ ኤርትራ ኣትሪርዎ ሓደ ከም ድኸውን ገይርዎ ከምዘይከኣል ዝየለ ገይሩ ከም ድከኣል ከዓ ገይርዎ ንኩሉ ሽግራቱ ጥሜት ኣየገድሶ ፅሜ ኣየገድሶ ናይ ፀላኢ ግፍዒ ኣየገድሶ ይጥመ ይዕረቕ ኣይግድሶ ከምታ ድፀንሐቶ በታ ዘላቶ ዓቕሚ ክነብር እንታይ ታኣሽምቢልዎ እዚ እቲ ዘሕለፎ ምረት ናይ መግዛእቲ
3: ሓይሊ ህዝቢ ኤርትራ ድኣ ፅንዓት፣ ጥምረት፣ ውህደት ብዝተፈላለየ ብሄራት ይኹን ብዝኾነ ቋንቋ ይኹን ኣብ ሓደ መኽባዕቲ ስለ ዝጥምር እቲ ፅንዓት ከዓ እሱ እዩ ዘሰጉሞ ነዚ ግንባር እሱ እዩ።

ሓይሊ ሕብረተሰብ ኤርትራ እቶም ብሉፃት ክብርታት ዝያዳ ኩሎም ከዓ ዘይተበትከ ሰንሰለት ሓድነት ስለ ዝውንን ከዓ ግርምኡ ዘይድፈር ዕፎርን ክቡርን ህዝቢ ኮይኑ ክነብር በቂዑ። ክብርታት ንህዝቢ ኤርትራ ኪኖ ፍልስፍና ዝኸዱ እምነ ኩርናዕ ሕላዊኡን ምስጢር ርቅቕ ሓይሉን እዮም። ክብርታት ንሓደ ሕብረተሰብ ብዝተፈላለዩ ምሁራት ብዝተፈላለየ መልክ

0: ከዓ ክግለፅ ይከኣል ይኸውን። ሓይሊ ህዝቢ ኤርትራ እንታይ እዩ?
1: ሓይሊ ናይዚ ህዝቢ እዚ በቃ ብቕል ዝበለ ወይ በዚ ንሕና ንክእሎ ዓቐን ዓቕሚ ሓድነት እዩ። ሓድነት ቀለልቲ ምሳሌታት ኣለዋ። እዚ ጥሪት ይዝመታ ነይረን በዞም ዝብለካ ዝነበርኩ ብፍላይ ብግዜ ሃይለ ስላሴ ጥሪት ተዘሚተን ካብ ገጠራት ኩላህና ንፈልጦ ምብራቅ ኣወፃድፍ ናይ ሳሆ በሎ ናይ ትግረ በሎ ናይ ትግርኛ በሎ ካብቲ ጫፍ እቶም ዋናታት ምስ ተቆተሉ ተን ጥሪት መፅአን ዕዳጋ ወርታ ኣብቲ ዕዳጋ ናይ እከለ ጥሪት እየን መፅአን ዘለዎ ከይትገዝኡ ባህላት ኣብ ከተማ ዘሎ ህዝቢ ከይገዝእካብ ተዘሚተን መፅአን ዘለዋ ጥሪት ሲ ከይዝመታ እቶም ንፉዓት ከዓ እንታይ ይገብሩ? ናይ እከለ ፈረ ናይ እከለ በቕሊ እንድያ እዚኣ ኣነ ክገዝአ እዩ ክመልሰሉ እየ እሱ ከምዚ ገዝእ ኣምሲሎም ናብ ዋና ኣይመልሱ
2: መግዛእትታት ዝነበረሲ ንህዝቢ ኤርትራስ ምሂርዎ እዩ ከምዚ ሓልፍ እዩ ምሂርዎ ኩለን መግዛእትታት ዝሓለፋ ስለ ዝማሃርኦ ካብኡ ተመኪሩ ካብቲ ሓደ ናብቲ ሓደ እንዳኸደ ካብቲ ሓደ ናብቲ ሓደ ወለዶ እንዳኸነ ቀጠ ብሎ
3: ህዝቢ ኤርትራ ካብታ ፍጥር ውሉድ ክብል ብመግዛእት እዩ ሓሊፍዎ። ስለዚ ተገዝእ ከዓ ተሓባቢሩ ምስ ኩሉ ፀገማቱ ምስ ኩሉ ዋሕዱ ምስ ኩሉ ናይ ቁጠባ ሽግሩ ተሓባቢሩ በታ ዘላቶ ክፀኒዖ ክምክት ነይርዎ። ስለዚ መከተ ከዓ እዚ መኸተ እዚ ከዓ ናብ ምንታይ ይሰጊሩ ናብ ቃልሲ ክብገስ ከለኩም መበገስ እዩ እቲ ናይ ህዝቢ ኤርትራ ሽግር ካብኣቶም ሞኪሩ ከዓ ህዝቢ ኤርትራ ከዓ በታ ዘላቶ መድፍዕ ተሃሉ ታንኪ ተሃሉ ጥሜ ተሃሉ መራት ይሃሉ ኒሕ ተፃዊርካ ተኸዓ ኢልካ ዘሎ ሽግር ከምዘይ ሎ ጌርካ ንናፅነት ክተምፅእ እንድሕር ኮይንካ ነቲ ተጠፊእካ ደሎ መሰልካ ክትክኦ እንድሕር ኮይንካ ንኩሉ ፀገም ከምዘይ ሎ ጌርካ እዚ እንታይ እቲ ምከኣል ናይ ህዝቢ ኤርትራ ደበገሶ መበገሲ ኢኻ ምረት ናይ ቃልሲ
1: እምበር ኣሰላማይ ክስታናይ ኢሎም ፈቲኖምና ባሕሪ ከበሳ ኢሎም ፈቲኖም ናብ እዚ ክትብሎ ይትክእል እዚ ፈተነታት እዚ ሕጂ ውፅኢት ናይዚ ፈተነታት እዚ እንተኾና ንሕና ውፅኢት ናይዚ ፈተነታት ክንከውን ዝኸፈልናዮ ዋጋ ኣብ ቅድሚና ኩሉ ግዜ ገይርና ንዕኡ እንዳዘከርናን እንዳኣንበብናን ንቐፃሊ ነዚ ክብርታት እዚ ንምዕቃብ ወፈራ ምግባር እዩ ትትኽእሎ ብዛዕባ እዚ ክኸውን ኣሎ። እዚ ኣብ ገዛ እዩ ኣብ ኣዳራሻት መዲርካ ኣብ መንግስታዊ ቦታታት መንግስቲ ካብ ዋና ናይ ክብርታትካ ጌርካ እንተወሲድካዮ ሓንቲ ስጉምቲ ናይ ጥፍኣት እያ። መንግስቲ ኣማእዛኒ እዩ መሃሪ ኣብዚ ብፅሐና ዘሎ ደረጃ እዩ ከብፅሓና ዘሎ ካብዚ እንዳሓር ኩሉ ሰብዕ የገዝኡ ንሱ ክኸውን ኣሎ። ኣብ ገዛኻ ደቂኻ እንድሕር ሃገርካን ብዛዕባ ሓድነትካን ብዛዕባ መፃኢኻን እንድሕር ዘይትዘራርብ ኮይንካ ካብኡ ይጅምር እቲ ሸለልትነት እጂ ናፅነት ከምቲ ቅድመ ዝበልኮ ብክልተ መንገድታት ይመፅእ ክንብሎ ንኽኢልና ብሓንቲ መንገዲ ከዓ ጠፍእ ብናተይ ርድኢት እዩ እዚ ብሸለልትነት ፈውሲ ሸለልትነት ምኸተ እያ ኣብ ኩሉ ክንምክት ኣለና። ሕማቅ የብልናን ኣይውለደናን ክንብል ኣይንኽእልና ሰባት ሰብ ዝኾና ሕማቅ ክውለደና ንኽእል እዩ ግን እቲ ዝበዝሐ ነቲ ሕማቅ ናቱ እንተ ወሒጥዎ ብዙሕ ክሳራታት ናይ ሓደ ሰብ ጥራሕኻ እሱ ንክሳሩ ጥራሕኻ ንሱ ነብሱ እዩ ዝኸስር እምበር ነቲ ህዝቢ ወይ ነታ ሃገር ጉድኣት ካብሪ ዘላ ይክድኒ ሓደ ክልተ ሰስተ ግን እዚ እውን ከይርከበና ኢና ንብል ሕጂ

0: ክብርታት ህዝቢ ኤርትራ ድማ ኣብ ውሽጢ ባህልን ልምድን ሕብረተሰብ ዝሰረፀ ሻልሻይ ህዋስ ተባሂሉ ክግለጽ ይከኣል እዩ። ሕብረተሰብ ኤርትራ ኣንፈት ኩዕዝኡ ዘማእዝኑ ዝተፈላለየ ረቂቕ ሓይሊ ዝውንን ጽንዓት ኣብ ዕላማ ተወፋይነት፣ ሓድነት፣ ፍቕሪ ሃገር ብጻዕርኻ ምንባር ንሓቅን ፍትሕን ምስያፍ ምትሕግጋዝን ርእስኻ ምኽኣልን ከዓ ገለ ካብ ብሉፃት ክብርታት ሕብረተሰብ ኤርትራ እዮም።
1: ህዝቢ ኤርትራ ክብርታት መለለ እዩ ዝለለየሉ ብፅንዓቱ ምትሕግጋዙ ኣብ ኩሉ ነገር። ኣነ ኣብ ዝኾነ ቦታ ተንቀሳቂስካ ህዝቢ ኤርትራ መለለ እዩ ምትሕግጋዙ እዩ። ኣብ ዝኾነ ሽግር የጋጥም፣ ሓጎስ የጋጥም፣ ፀገም ይሃለዎ፣ ጥሜት ሃለዎ፣ ብዘይ የገድስ እታ ዘላቶ ብሓባር ተሓባቢሩ ይሰግራ። እዚኣ ከዓ እታ ክብርታት ናይ ህዝቢ ኤርትራ ኢልና ንገልፀ።
2: ኣነ ክስዋ እስኻ ፅናሕ፣ ኣነ ክብጆ እስኻ ፅናሕ እንዳበሉ ነዛ ሃገር ዘውሓስ ደኣ ደይሱ እዩ ጠቒምና ደኣ ኣብዚ ከምዚ ደረጃ በፂሕና ዘለና ሳላ ከምኡ ድኾነ እንዲዩ ናይ ገድሊ እሞ መግለፂ ከማን የብሉን። እቲ ክብረታት ኣብቲ ናይ ገድሊ ዝነበረ እንደገና ሕጂ እንዳተጓዓዘ ስለ ዝኸይድ ኣሎ ክብርታትና ኣዝዩ ሓያል ሓያል ክብርታት ይበል። ንዓና ክጓዕዘና ናብ ከምዚ ደረጃ ክብፃሓና ትሪአ እንዲ ኣለኻን ዓለማት ክብርታትን ዘይዕቅባ ስለ ዝኾና እንዳይ ኣብዚ ኩሉ ከምዚ ተበፂሒ ደሎ።
3: ረብሓ ክተቐድም የብልካን። ረብሓ ክንብል ከለና ምሳሕ ድራር ማለትና ኣይኮነን። እቲ ሓፈሻዊ ሓዉኻ ሸይጥካ ክትድረር ክትሓስብ የብልካን። ስድራኻ የዕኒኻ ክትነብር ክትሓስብ የብልካን። ሃገርካ ይሕልፍካ ሂብካ ክትረብሕ ምሕሳብ ከይ ከይስዕርር ወይ ከይህሉ ክንቃለስ ኣለና። ዕላማና ሓድነትና ገርና እዚ ትብሎ ዝነበርካ ዝበልካዮም ብሙሉ እንተን ሰውራታተን ዝርዝር ናይ ክብርታት እንተሰሪሕካሉ ጥራሕ እየን ክቕፅላ እሞ ክትጥቀመለን ትኽእል እምበር ብሸለልትነት እዚአን ተጠፍየን ንድሕሪት 100 ዓመት ጥራሕ ኣይኮንካ ንትኸይድ ብፍላይ ብዚ ሕጂ እዋን ሚልዮናት ዓመታት ኢኻ ንድሕሪት ካም ሰብ ህላውካ እዩ ዝጠፍእ። ሕጂ ከም ህዝብን ሃገርን ክንቅፅል እሞ እዚ ናይ ብሓቂ ፍሉይ ዝኾነ ወርቃዊ ታሪክ ወይ ክብርታት ኣብ ምውራስ ለይትን መዓልቲ ብቢ ብቕዓትና ብቢቲ ኣብዚ ሃገር እዚ እቲ ሃገራዊ ንቕሓት ብዙሕ ዘስክፍ ኣይኮነን። ፖለቲካዊ ብስለት እዩ ዘድልየና። እዚ ፖለቲካዊ ብስለት ንብሎ ዘለና ንሓደ ውድብ፣ ንሓደ ሰብ፣ ንሓደ ከባቢ፣ ንሓደ ገለ ዘገልግል ኣይኮነን። ኤርትራ ከም ኤርትራ ዘገልግል ነዚ ሕብረተሰብ ክብ ዘብል ምዃኑ ብተመክሮ ፍርያቱ ኢና። እዚ ሓድነት እዚ ተፈቲኑ ንቕ ምባል ኣብዩ ዝቕፅል ዘሎ እዩ ዝክብርታት እዚ።

0: ዝቤርታ ስስዕን ገባትን ዓለማዊ እስትራቴጂ ንምርዋይ ተባሂሉ ንዝተነፍጎ ሕጋዊ መሰሉ ንናጽነት ክብረቱ ቐንጢጡ ብልመናን ትካቦን ክረኽቦ ኣይሓለናን። ኣንጻሩ ንዓመፅትን ገበትን ንምብዳህ ናጽነቱ ብቕልጽሙ ንምርግጋጽን ከም ህዝብን ሃገርን ክብረቱ ንምዕቃብን ደሙ ክኩዑ ዓጽምቱ ክስክስን ረሃጹ ክንጥብጥብን ብሓፈሻ ኣድላይ መስዋእቲ ክኸፍል እዩ መሪጹ። ምንጪ ናይ ትረቂቕ ሓይሊ እውን ክቡር ዋጋ እዩ።
1: ብክልተ መንገዲ ኢኻ ናፃ ናጽነትካ ትረክብ። እታ ሓንቲ ኣብ መጋባእያታት ናይ ዲፕሎማሲ ውሳነታት ጌርካ ናፃ ትኸውን። እታ ሓንቲ ከዓ ዛናትና በትሪ ኣልዒልካ ኢኻ ናፅነትካ ተምፅእ። ንሕና ግን ኣብ መጋባእያ ጥራሕ ናፅነት ኮነት እንተኸሊኡ እዚ ህዝቢ እቲ ከይኑ ወሲድ እዩ ተፈሪዱ። እቶም ከባቢና ናፃ ክኾን ከሎ በዓል ሊብያ በዓል ሶማ ዚ ናፅነተን ክረኽባ ከለዋሲ ይግብኦ ነይሩ፣ ግን ንረብሓና ኣይኮነን። ስለዚ ናፃ ከይከውን ዝበለ ጸላኢ ኣቐሚጡ እዚ ህዝቢ እዚ እዚ ትቐንዲ ጸላኢ እዩ። ድሕሪኡ ነዚ ኣባሃ ወይ ነዚ ውሳነ እዚ ዝሕሉ ሓደ ዋላ ሓንቲ ዘይፈልጥ ደንቆሮ ዲኻ ትብሎ ዋላ ብረብሓ ጥራሕ ናይ ውልቀ ሰባት ዝዓስከረ ስርዓታት ናይ ደርግን ማለሲ እዚ ናይ ቀረባ እዋን ክንዛረብ ኢለ
2: ፅን ኢልካ ምስማዕ ምኽባር ሓለፍትኻ ዝኾነ ጉን ብትምህርቲ ድመፅእ እንዳረእኻ ክምህረክ ድኽእል ሰብ እንዳሰማዕኻ እቲ ዘሎ ኩነታት ኣብ ዓድኻ እንዳዝተውዓልካ ስለ ዝኸይድ እቲ ሓይሉ ዱልዱልን ረዚኒ ናይ ህዝቢ ኤርትራ ምክንያቱ ቀዳምነት ግን ዲስፕሊን ኣለዎ ህዝቢ ኤርትራ፣ እቲ ዝለዕለ ዲስፕሊን ኣለዎ። ካብኡ ስለ ዝኾነ ሕጂ ትመሰረቱ ብምሉእ ንኩሉ ነገር ዲስፕሊን ዘለዎ ሰብ ኳ ኩሉ እዩ ደስተውዕል። እንታይ ምፅእ እንታይ ይኸውን የስተውዕል እቲ ህዝቢ። ካብዚ ስለ ዝብገስ በቲ ሓደ ከይዱ ኣይሽረፍ፣ በቲ ሓደ ከይዱ ኣይጥወ፣ እቲ ሓደ ተመፆ ኣይጥወ። ስለምንታይ ኩሉ ፈሊጥዎ ስለ ዝፀንሕ ህዝቢ ኤርትራስ ቀሊል ኣይኮነን። ዲስፕሊን እያ እታ ኩላ ክስታይ ትኾነ ሓይልን ዲስፕሊን እዩ።
3: ሓድነት ክትገልፆ ከቢድ እዩ። ሓድነት ንኩሉ ፍልልድየትካ ብዘየገድስ እምነትካ ብዘየገድስ ምርዳእትካ ብዘየገድስ ኣብ ሓደ ምዃን ማለት እዩ። እዚ ሓድነት እዚ ከዓ ንህዝቢ ኤርትራ ከም ዋልታ ኮይኑ ኣብ ሓደ ጠሚሩ ናፅነቱ ኣምፅዎ። ንሕና ሓድነት ህዝቢ ኤርትራ ክንብል ከለና ኤርትራዊ ኣነ ሕጂ ኣብ ዝኮድኩ ከይደ ኤርትራዊ እንድሕር ኮይነ ሳላ እታ መሰረተ ካብታ ደን ፅናሕትና እንዲያ ናይ ወለዲ ናይ ሓድነት ህዝቢ ኤርትራ ሲ ልክ እቲ ውድብ ህዝባዊ ግንባር ካብ ኩሉ ፍልይ ዝበለ ቃኒዎ ወይ ከዓ ታእሽማ ወዲንዎ እምበር መሰረቱ ካብቲ ሕብረተሰብ ናይ ኩሉ መበቆሉስ ካብ ህዝቢ ኤርትራ ዘበጎሰ እዩ። ሓድነትና ግን ንኩሉ ክኢልና ንክንከይድ ዋላ ጠሚና ከለና ዋላ ተሸጊርና ከለና ዋላ ከፊእና ከሎ ሓደ ነቲ ሓደ ጆኻ ኣይትሕመቕ ስንንኸስ በርትዕ ኢልና ንንርእስና ስለ ዝተኣሳሰርና ስለ ዝተፃወርና በርከማና ከም ህዝቢ ኤርትራ ዳ ኩሉ ኮ ሽግር ደሎ የለን። ግን ሳላ እቲ ሓድነት ስኒ ምንካስ ምኽኣል ምፅዋር ንዘይከኣል ከም ዝከኣል ንዘየለኹም ዘሎ ክፉእ እንተ መፅእ ክሓልፍ እዩ ከም ቀደሙ እንዳበለ ስለ ዝተፃወሮ ህዝብና ማስ ኩሉ ህዝቢ ኤርትራ ወላ ዝተጋደለን ዘይተጋደለን ኣብዚ ደሎ ዋርሳይ ኮይነ ዝቐፀሎ ናፅነት ኣብ ምምፃእ ይኹን ኣብ ምክልኻላ ዝሰርሕ ደሎ ክሳብ ሕጂ ደቅና ልዕልና ተጋዲሎም ኣለዉ። ደይከኣል ከም ዝከኣል ዘየሎ ኹም ዘሎ ጥሚ ከፊእኒ ኢልካ ኢልካ ደይምሃብ እቲ ከዓ ኢልካ ነታ ዘላ ሸቶ ንኽተብፅሓ ስኒ ንኽሳ ኢልካ ተፃዊርካ መኻድያ ናይ ህዝቢ ኤርትራ ኣርማ ብኣ ከዓ ንኸይዳ ኣለና ሳላ እዚኣ ከዓ ህዝቢ ኤርትራ ፅሕልና ንሕና ከዓ ሓንቲ ዘይንፈልጥ ተቃሊስና ከዓ

0: ድሕሪ መሪር ተጋድሎ ድማ ንናይ ምዕራብን ምብራቐን ርእሲ ሓያላን ስዒሩ ዘውንዳ ጽነት ደፊኡ ህዝቢ ኤርትራ ኣብቲ ጽንኩር ናይ ሓርነት ቃልሲ ንበይኑ ኣንጻር ርእሲ ሓያላን ዓለምና በብእብረ ገጢሙ ክዕወትን ከቢድ ውድታት ሰጊሩ ናጽነት ሃገሩ ከረጋግጽን ዘብቅዖ ዕጥቂ ዘመናዊ ኣጽዋርን ብዝሕሰብን ዘይኮነ ብኣውርኡ እቲ ንውሱን ዓቕሙ ናብ ዘይጸዓት ሓይሊ ዝቐየረ ብሉፅ ማሕበራዊ ክብርታት እዩ ነይሩ።
1: ሓድነትናት ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ጸጋታት ውን ሳላ ዘጋጠመና ውን ጸጋታትና ውን ብዓቕምና ንገጥሞ ኣይከኣልናን ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና ሳላ እታ ጥምረትና ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም መረዳእታ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎተት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍጹም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢሉ ኣነ ይፅበ
2: እወዚ ሕጂ ንብሎ ዘለና ፅንዓት ኣገዳሲ ዲስፕሊን ገለ ኣብኡ እንዲ ዝጠቓለል እንታይ ሓጊዞሞ ክንብል እንተኮይና ንዝኾነ ኹን ነገር ዝመፅእ ብትዕግስቲ ክዝተውዕለሉ ሞ ንክምልሰሉ ንክምክትን ይኽእሎ ዝኾነ ኹን ንኣብነት ንበል ሕጂ ሓደ ሰብ ከይሰርሐ ሰሪሑ ክበላዕሎ እምበር ከይሰር ክበልዕ ከመይክእል ህዝቢ ይፈልጥ ማለት እዩ። ንኣብነት ሕጂ ኣነ ክሰርሕ ከለኹ እቲ ሓደ መፅኡ ይሰርሕ ምሳኻ እቲ ሓደ መፅኡ ናይ ክስታይ ኣየንቀዓርርን ናይ ካልእ ዝኾነ ይኹን ክመፁ ከሎ ፀላኢ ይኹን ገለ ኹን ወላ ዓቃብ ሰላም ይኹን ነዚ ሃገር ዘየ ድልያ ብምሉእ ገና ከሎ እቲ ህዝቢ ይፈልጦ እዝተውዕሎ ኣለካ። ስለዚ እቲ ህዝቢ እንታይ ዝጠቕሞ ብሰካ ተሓይሉ እንታይ እዩ ምስተውዓል ኣለዎ ኣስተውዕሉ እዩ ዝኸይድ ኣይጉቶትኒ ኢኻ ሓደ መፅኡ ሕጂ ኣነ ከምዚ ክገብረልካ ኣነ ከምዚ ገብረልካ እንድሕልዎን ህዝቢ ኤርትራ ኣይሰምዖን እዩ ህዝቢ ኤርትራ። ስለምንታይ ብዲስፕሊን ተማሂሩ ወይ ከዓ ብፅንዓት ስለዝዓበየ ማለት እዩ።

0: ኣብ 1998 ብጉልባብ ዶብ ዳግማይን ዝተፈጸመ ቁልዒ ወራር ኣብ ምፍሻልን ልውላውነት ሃገሩ ኣብ ምውሓስን ከም ዋልታን ኩናትን ዝተጠመሉ ዝገዘፈ ዕጥቂ እውን በቶም ንኤርትራዊ ስነኣእምሮ ዝሃነፁ ስውራት ኣፅዋሩ ዝኾኑ ብሉፃት ክብርታት እዩ። ህዝቢ ኤርትራ ብውልቃዊ ረብሓታት ከይሰድዐን ብግዜያዊ ሽግራት ከይተፃዕደን ባህሊ ስራሕን ዓያይነትን ብምኩስኳስ ብኩናት ንዝባደመት ሃገር ዳግም ንምህናፅን ንምብልፃግን ኣብ ዘካይዶ ዘሎ ሓያል ምርብራብ ብሉፃት ክብርታቱ ዝያደ ሓይሊ ኮይኖም ንጉዕዝኡ ናህሪ ይውስኽሉ ኣለዉ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና ዓቕሚ የብል

ና ሓገዝ የብልና ዝኾነ ፀጋታት ውን ሳላ ዘጋጠመና ውን ፀጋታትና ውን ብዓቕምና ንገጥሞ ኣይከኣልና ክንጥቀመሉ ይከኣልና ግን ሳላ እታ ሓድነትና ሳላ እታ ጥምረትና ሳላ ውህደትና ንኸይድ ኣለና እዚ ከዓ ክቕፅል እዩ ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም ደቅና ብልሕ ኣለዎም ምስ ቴክኖሎጂ ተኣሳሲሮም እዮም መረዳእቲ ዓለም ውን ኣለዎም ንሕና ኳሳብ ሕጂ ጎተቲልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢሉ ኣነ ይፅበአ

0: ኣብ ምውዳድ ምዕሩይ ዝርጋሕ ዘለዎ ማሕበራዊ ኣገልግሎታትን ትሕተን ልዕለን ቅርፅን ንቕልጡፍ ምዕባለ ዝድርኽ ዓበይቲ ልምዓታዊ መደባት ኣሰላሲሉ በዚ መንፅር እዚ ክርአን ከሎ ክብርታትና ተጻብኦታት መኪትናሎም ፅንኩር መድረኽ ዝተጊርናሎም ናይ ልምዓት ፕሮግራማትና ኣንጻር ኩሉ ግንጥነትን ተጻብኦን ተሪር መሰረት ሃኒፅናሎም እቶም ትማሊ ዕል ሓይሊ ዝፈጠሩ እቶም ሎሚ ኣብ ዝለዓለ ጫፍ ብቕዓት ዘብፅሑ እቶም ፅባሕ እውን ካብ ትማልን ሎምን ዝበርኸ ክእለት ዝፈጥሩ ንሶም እዮም ወትሩ ሰረት ህላወናን ዓወትናን እዮም እዞም ፍኖተ ብርሃንና ዝኾኑ ብሉፃት ክብርታት ከይብረዙን ከይሃሱን ከም ብለን ዓይንና ክንከናኸሎምን ክንዕቀሙም ብዘይ ብትኽ ሰንሰለት ናብ ወለዶታት ክነሰጋግሮም ግዴታን ሓላፍነትን ኣለና ምኽንያቱ ምስጢር ዓወት ህዝቢ ኤርትራ ንሶም ስለ ዝኾኑ
1: እዚ ክኸውን ንሕና ክንሕይል ክንክእል ኣለና ንሕና ሓያላት እ ሓያላት ኢና ንዝኾነ ነገር ተፃወርቲ ኢና ብፅፍርና ስለ ንብል እቲ ብፅፍርና ከዓ ረአዮ ኣብ ምንታይ ደረጃ ብፅሒና ኣሎ ኣዝኻ እቲ ምሕያል ካብዚ ዘለናዮ ንላዕሊ ክንሕይል ክንክእል ኣለና ንወሃሃድን ክንጥመርን ኣለና ጥምረት ክህልወና ኣለዎ ናፅነት ሂወቶማ በጅም ዘምፅልናስ ክንጥመር ኣብ ሓደ ሓይሊ ንዝኾነ ዝተፈላለየ ዝመፀና ሓያላት ኮይና ምስጢራውያን ኮይና ዓቂብና ነዚ ሃገር ሓፍ ክንብላ ክንክእል ኣለና
2: 35 በዓል ናፅነት መጀመርታ ንኩሉ ህዝቢ ኤርትራ ናፅነታ ኣብ ምምፅአን ኣብ ምዕቃብ ልዑላውነትን ዝተጋደለ ገና ኣብ ምክልኻል ዘሎ ኣባላት ምክልኻል ምፀትናን ደቅናን ወርሳይን ተጋደልቲ ማለት እዩ እዚ ኩሉ ዝተወዲኡ ኣብ ደሓሸ ደረጃ ምስድሮኦም ሃገሮም ዓቂቦም ምስድሮኦም ተራኺቦም ደረጃ ትምህርቶም ክባቢሎም እቲ ንሓስቦ እቲ ዳሓስቦ ኩሉና ንሓስቦ ክንበፅሖን ክበፅሕዎን ይምነየሉ ንኩሉ እዚ ብጣ ካልኣይ ንምሉእ ህዝቢ ኤርትራ ክሳብ ዛ ሕጂ ብዘይ ዕረፍቲ ኩሉ ነገሩ ፀጋታቱ ትምህርቱ ዕድላቱ ኩሉ ነዛ ሃገር ኩሉ ነገሩ ዘወፍየላ ኣብ መወዳእታ ድካሓሰላ ብርሃና ንሕና ክካሓሰላ ክልከሎ ቀሲና ብልፅግቲ ኤርትራ ኣነ ተሪያ ካሓሳይሲ ካልእ ሕጂ ድፅበየ የብለን ድፅበየ የብሎም ብፀት እውን ወላ እዞም ደቅና ውን ከማነ ኣርኪቦም ድዮም ኣነ ፅበያ ግን ብልፅግቲ ልምዕቲ ኣብቲ ንደልያ ዝበፅሐት ሃገር ክትህሉን ክርያን ኣነ ዋላ ይረኣያ ደቀ ይኹን እቶም ብፀተይ ተሪኦማ ብጣዕሚ እዚኣታ ትምኒተይ ካልእ ንኩሎም ምእንቲ ናፅነት ኹን ምእንቲ እዚ ሃገር ክርተ ዝብሉን ዝብሉ ደሎውን ኣብ ግንባር ኹን ኣብ ደገ መዓልቲ ናፅነት መዓልቲ ሓጎስ መዓልቲ ብርሃን ኩሉ ንደልዮ ንረኽበሉ ንቆስነሉ ንሕጎሰሉ ይግበረልና ይብል
3: ኣካል ናይዚ ሕጂ ንብሎ ዘለና ሕጂ ዘድልየና ዘሎ ምውርራስ ወሪስናስ ክነውርስ ሕጂ ኣብ መንጎ ክልተ እምኒ ጭቃ ጌርካ ኢኻ ትነድቕ ገዛ ሕጂ እቲ ጭቃ ችመንቶ ክኸውን ኣለዎ ማለት ትርር ዝበለ ኣብ መንጎ ክልተ እምኒ ዝብለካ እቲ ሓደ

0: እዚ ሎሚ እነስተማቕሮ ዘለና ንፋስና ፅምነት ህያ ብዙሕ ፃዕሪ እዮም ንምእማኑ ዘሸግር ብድሆታት ንምስጋር ተጋዳላይ ንነፍሲ ወከፍ ዕድል እናተጠቐመ ናብ ዓወት ቀይርዎ እዚ ሰላም ሰላ ሰላም ዘይብሉ ኩነታት ብጥበብ ዝተሰግረ እዩ ተረኺቡ እሞ ድማ ምስ ዕርቃን ፅምኢ ጥሜትን ዋሕደ ዕጥቅን እናሰጎመ ኣብዚ ብሩህ እዋን ክበፅሕ ክኢሉ ብረታዊ ቃልሲ ህዝቢ ኤርትራ ብዙሕ ቅርሲ ዝሓቐፈ እዩ ምክንያቱ ነቲ ፅንኩር ኩነታት ንምስግጋር ዝሕግዙ ናውቲ ገድሊ ብፈጠራኡ የዳሉ ስለ ዝነበረ ድሎሚ ብዛዕባ ሽዳ ጥዮ ነፀላ ዕጥቅን ሚዶን ዘደስስ መደቢና ሒዝናልኩም መፂና ዘሎና ምክትታልኩም ብክብሪ ንዕደም
1: ኣሜዳ ናይ ሽዳ ፋብሪካ ነራ ካብኡ ተሰሪሑ ከዓ ናብ ኩሉ ተጋዳላይ ይዕደል ነይሩ ማለት እዩ እንጂ እቲ ሽዳ ጌርካ መንቀሳቐስ ናይ ተጋዳላይ መወጋእሲ ካብ ቅድማ ትሒዙ ዝነበረ እዩ ማለት እየ መላ ካብ ግዜ ምጅማር ብረታዊ ቃልሲ እውን መስለኒ ሽዳ እዮም ትገብሩ ነይሮም እቶም ናይ ቀደም ተጋደልቲ ኣብ መንጎ ገለገለ ዝገብርዎ ጫማ ፍሉይ እንተ ነይሩ እንድዕ ብዝልክዕ ክዘክሮ ይክእልን ሽዳ ግን ካብቲ ዝተሰለፍናሉ ክርኢ ከሎ ኣነ 1977 ዓመተ ምህረት ናብ ገድሊ ተሰሊፈ ሽዳ ይፀኒሕና ሽዳ ከዓ ንኩሉ ተጋዳላይ ይዕደል
0: ነፍሲ ወከፍ ሰብ በብዓይነቱ ጫማ እዩ ዝኽደን ብዙሕ ቅያር እኳ ዳ እዚ ድማ ሰላታ ሓንሳብ ምስ ተገዝአት ቅያር ትስእን ዝነበረት ሽዳ እዩ ዝተበትከ ክፋል ምስ ዝህልዋ ትልገብ ዳኣ እምበር ሃንደቢልካ ሽዳ ይትረክብን ኣስራ ክሳብ ዝጠፍእ እናለሓምካዩ ዝነበረት ህይወት ለይቲ ኮነ መዓልቲ ዕረፍቲ ዘለዎ ጉዕዞ ይነበረን ክሳብ ዕለተ ናፅነት ሽዳ ዕረፍቲ ይረኸበትን ምክንያቱ መሳለይቲ ናይቲ ናፅነት ክሳብ እትመፅእ ሰለም ዘየበለ ተጋዳላይ ስለ ዝነበረት
1: ኣብቲ ምንቅስቓስ ነዊሕ ናይ ሌተን ናይ ቀትርን ጉዕዞ ብዙሕ ሃለክልኽ ስለ ዘሎ ትሽዳውን ቀልጢፉ እዩ ዳርግ ዕረፍቲ ዘይብሉ ጉዕዞን ምንቅስቓስን ስለ ዝኾነ ማለት እዩ እ ምስ ከምኡ እንዳለገብካ እንዳለጋገብካ እንዳልሓምካ ኢኻ ዝያዳ ነዊሕ ግዜ ከም ዘገልግል ትገብሮ እምበር ምስ ዝነበረ ጉዕዞን ምንቅስቓስን ኣብ ግዜኡ ዝቕየር ኣብ ግዜኡ ኣሪጎ ምስ ተባህለ ዝመፅእ ሽዳስ ኣይነበረን ቆላታ 6 ወርሒ እውን ሲ ክትብትኽ ገለ ምስ ጀመረት ትልግባ ብድሕሪኡ ከ እንደገና ትብትኽ ትልግባ ድሕሪኡ ከ እንደገና ትብትኽ ትልግባ ትባታተኽ ነዊሕ ሓንሳ ሓንሳብ ስ ዳረጋ ካልእ ጫማ ክሳብ ትመስል እያ ትደራራዕ ነይራ

ካልእ ጫማ ንጥቀም ነርና እንተንኾኑስ ምቲ ኩነታት ልክዕ ግናይ ገዛ ልክዕ ዓይም ተጣዓዓመ ነ ድብል ኣነ ናቲ ግምት ዋላ ኩሉ ተጋዛላ ምክንያቱስ ምናልባት ብተዛማዲ ብማኪና ትጓዓዝ ኣብ ጉዕዞኻ ከምዚ ናይ ካልኦት ሰራዊት ንሪኦም መካናይዝድ ዝኾነ መንቀስቃስ ናይ መካይን ተዝህልዎካስ ኣደ ነገር እዩ ዋላ እቲ ዕፁብ ጫማ ጌርካ ክትከይድ ትኽእል ኢኻ ከምቲ ነበርና ናይ ገድሊ ህይወት ግን ነዊሕ ግዜ ክትጓዓዝ ፈኪሱ ኢኻ ኣብ እግርኻ ዝኾነ ይኹንሳይ ከም ድሌትካ ትጎይ ትነጥር እሾኽካ ፅቡቅ ከላኸለልካ እዩ ሓንቲ ክከላኸል ዘይክእል ካብ ማለት ዓካሪታኻ ንላዕሊ ዝኾነ ይኹን እሾኽ ዝሕንጥጥ ወይ ካልእ ድዩ ተመን ድዩ ካልእ ድዩ ክትረግፅ ከለካ ክከላኸለልካ ይክእልን ይሽዳ ንዕኡ ንመከላኸሊ ተባሂሉ ከዓ ጋምባለ ይግበር ነይሩ

0: ከም ኩሉ ንብረት ናይ ተጋዳላይ ካብ ፀላኢ ዝተርፍ ጫማታት ነይሩ እዩ። እንተኾነ መስርሕ ዕጥቆም እዮም ዝጥቀምሉ ዝነበሩ፣ ምክንያቱ ካብ ካልእ ስለ ዘይረኽብዎ። እቲ ከይተርፍ ነዚ እውን ከካውኑ ምጩእ ቀፀላ ሂወት ፈፂሙ ኣብኦም ኣይነበረን። እቲ ጫማ ዋጋት ዕጥቂ እዩ፣ ኩሉ ዝረኸቦ ንብረት ኣብ ጥቕሚ ይውዕል።
1: ነዊሕ ጉዕዞን ምንቅስቃስን ፍኹስ ዝበለ እስታይ ዝሓትትን ኣብ ሃሩር ዲ ኣብ ቆላ ዲ ማዕረኺ ከይ ዝኽእል ሽዳ ስለ ዝኾነ ነቲ ጫማ ስስ ኣይምሰኣናን እየ ዝብል ኣነ። ንጫማ ግን ኣይንጥቀመሉ ኢና፣ ንዕጥቂ ኢና ንጥቀመሉ ኢና። እቲ ጫማ ቦት ዓጢቆ ድመፅእ ወታደር ናይ ደርጊ ይኹን ወላ ናይ ሃይለ ስላሴ ዓጢቆ ድመፅእ ዝነበረ ናይ ኢትዮጵያ ሰራዊት ኩሉ ሲ ንሱ ንዕጥቅና ቀዲድና ንዓኣ ቀዳመይቲ ኣብ ዝኾነ ይኹን ማዓስከር ናይ ፀልአ ንድሕር ኣትኻ ነተን ጫማ ኢኻ ተእክባ ተን ጫማ ሃዋን ኣይቲ ከም ዘለዎ ይኩም ካንቲ ወስደን ካራ ሰንጥ ግብር ኣቢልካ ነተን ቆርበት ቁሩፅ ኣቢልካ ትእክበን ኮፍ ኣብ ዝብልካሉ ኣብቲ ቋሚ ዝኾነ ቦታኻ ወይ ዕርድኻ ከዓ ዕጥቅታትካ ከም ብሓድሽ ካብኡ ትሰፍን ማለት እዩ።
0: ኣብ ጎንኻ ተኸልኪልከያ ትኸይድ ብራሾማይ ኣብ ፅንኩር እዋነ ካብኡ ዝፅንክር ከይመፅያ ትፅበእ። ከምቲ ኣብ ንቡር ኩነታት ፀሚአ ኢልካ ምኽደናይ ትኸፍቶን መድሕን ህይወት ክትከውን ወትሩ ኣብ ዝባንከያ ፀሚአ ኢልካ ትስተንተ ትኸውን ሓንቲ ግዜ ምስሓስከያ ክትገድፋ ዝከኣል ኣይኮነን። ገመል ጥምእማይ ዝፅወውር እንስሳ እንተዳ ኢልናዮ ኤርትራዊ ተጋዳላይ ድማ በዚ ጉዳይ ኣብ ቅድሚ ደቂ ሰባት እዩ ዝስራዕ። ምክንያቱ ኣብቲ እዋን ማይ ብቐሊሉ ዝርከብ ኣይነበረን። ምስርሃደን ርሰዓትን ዝመፁ ናይ ርእሲ ተሃዋስያን ማይ ስለ ዘይረኽቡ ይስስኑ እሞ ነዚ ድማ በታ በዕሉ ብፈጠራኡ ዘዳለዋ ዝነበረ ሚደዩ ንምጥፍኦም ዝቃለስ።
1: ሚዶ በተ ልሙድ ያታወ ባህልና ብዕንጨይቲ ብገለ ኢዱ ስራሕ ብዕንጨይቲ ፀሪብካ ከምዚ ካልእ ዳሕራይ ኣብ ዕዳጋ ትረኽቡ ከዓ ስልክ ድመስል ጎማ ዘሎ ገለ ድስራሕ ሚዶ ኣሎ። እቲ ኣታዊ ግን ካብ ውሊዕ ድዩ ካብ ዝኾነ ይኹን ዕንጨይቲ ፀሪብካ እዩ ድስራሕ ነይሩ ኣብ ሜዳ። ሕጂ ከምኡ ጌርካ ኣብ ሜዳ ዕንጨይቲ ፀሪብካ ንዕኡ ፍሒቕካ ገለ መለታት ክትሰርሕ ሓደ ተ ማተርያል ልክዕ ንኡ ዝኸውን ነቲ ሚዶ ዝኾን ዕንጨይቲ ክትረክብ ክትፀርብ ግዜ እውን ይብልካን ትዝሓሸ እዚ ናይ ካዝና ካላሽን ዝኣረገ እቲ ስልክ ኣሎ ሞላ ኣብ ውሽጢ እቲ ካዝና ካላሽን ዘሎ ንዕኡ ኣቕኒዕካ ሰጥ ኣቢልካ ነቲ ስልክታት ቆራሪፅካ ብናይ ሚዶ ቅርፂ ሰሪሕካ ብላዕሉኡ ካሽዑ ጎማ ናይ ጀሪካን ድዩ ናይ ገለ ምኪኽካ ታብ ሚዶ ትስራሕ ብስልክ ትስራሕ ነ

ዋላ እውን ንእሽተ ይእውን ካብኣ ካብቲ ቀጢን ስልክታት ናይ ዝርከብ ገለ ከዓ እዛ መስደዲ ጭብ ትበሃል ከም ትስራሕ ነራ ሚዶ ጥራሕ ዘይኮነት መስደዲ ጭብ ምክንያቱ ኩሉ ግዜ

ልብኻ ትሕፀበሉን ከም ልብኻ ትምሸጠሉን ግዜን ኩነታትን ስለ ዘይብልከዓ ናይ ቁማል ሕቶ ኣሎ ምስ ቁማል ተተሓሒዙ ዝመፅእካ ጭብ ኣሎ። ስለዚ እቲ ጭብ እንድሕሰዲድካ እቲ ቁማል ይጠፍእ ኣይፈርን ይጠፍእ ማለት ንሱ እንዲቲ ናቱ ናቱ ፅፍዮ እንቋቑሖ ናይ ቁማል እኳ እቲ ጭብ ዚ ወሰን ወሰን ናይ ዝኾነ ይኹን ሰብ ነዊሕ ዘይተመሸጠን ዘበለን ንድሕር ርኢኻ እንተ ጭብ ዝገብር ፀጉሪ ጅንዑኡ ከይተረፈ ቅድሚ ዝደቂቕ መመሸጥ ብቕረባ ተረኸበሉስ ብስልኪ ጌርካ ገለ ብስራሓ መስደዲ ጭብ ማለት ንምሳ ምስተሓፀብካስ ነቲ ጭብ ነቲ ቁማል መግፈፍ ትጥቀመሉ ማለት እዩ።

ሓንቲ ካብተን ካብ ዝባ እንተጋዳላይ ዘይፍለያ ቅርስታት ገሊ ጥውዮኖ ፀላያ ኪፍኪፍታ ዝናብ ዘሰኒዮ ንፋስ ፀሓይ ሓፂር ቀምታ ኩሉ ሳላዛ ነፀላይ ዝፅወር ዝነበረ ለይቲ ክንዲ ኮበርታን ፍርናሽን ኮይና ሓዲራ ቀትር ድማ ጥዩዋይ ጉዕዞ ገሊ ክትብድህ ተጠዋውያ ኣብዚ ባንካ ትውዕል ንስለዛናፅነት ዝተሰውአ ድማ መግነዙ ከም ተገልግልዮም ኣብቲ ውዕሎ ዝነበሩ ዝገልፁ

ናይ ጥዮ ነፀላ ክዳን ደይቲ እያ መንፀፍ እያ መዕቀሊ እያ መጨረሻ ከዓ መግነዝ ይኸ ዜና ኣርባዕተ ኣገልግሎት እጅታ መዕቀሊ ዝብለካ እንታይ እዩ ከምዚ በዓል ሰሜናዊ ባሕሪ ድዩ ቀፃሊ ማይ ዝሃረም ጨፈፍ ዝብል ንሕር ኮይኑ መዕቀሊ ይብልከን ትሕቲ ገረብ ካ ተዕቀል ኣይትኽእልና ባላ ጌርና በዛ ሓደ ባላ ትተክል በዛ ሓደ ባላ ትተክል ልክ ከምዚ ናይ ቴንዳ እንጨይትኻ ከምዚ ትገብረላ ተማሳቕላ ነታ ነፀላእኻ ትስርካ ነፀላ ሽዑ በቲ ሓደ ኩርናዓ በቲ ሓደ ኩርናዓ ገቲርካ ፅቡቅ ጌርካ ንድሕር ገቲርካ ብእምኒ ኣብ መሬት ከም ትትሓዝ ጌርካ በቃ ኣብኣ ትዕቅል ከም ገዛኻ ማለት እዩ እ ናይ ጥውዮ ነፀላ ኣበርክቶ ብትገድልካ እዚ መዕቀሊ እኣ መግነዚ እኣ ክዳን ለይቲ እኣ መንፅፍ ናይ ለይቲ እያ

ምሉ መዓልቲ ተሰኪምከያ ዝውዕልካ ብራሹ ማይ ካብ ንዓኻ ንብፃይ ክትከውን እናሓሰብካ ኢኻ ትኸይድ ነፍሲ ወከፍ ጉዕዞ ተጋዳላይ መስዋእቲ ስለ ዝኾነ ፅባሕ ናፅነት ከም እትመፅኡ ዝኣምን ነይሩ እምበር ብዛዕባ ህላውነቱ ኣይዓጦን ክትገብሮ ዝግባአካ ብምልኣት ምግባር እዩ ነይሩ ዕላምኡ ስለ ዝኾነ ንስኻ ርወ ኣነ ክፅምእ ንስኻ ትኸደን ኣነ ክዕርቕ ዝብል ቃላት ክደጋግም ኣይከብዶን ብዓብኡ ብፃዩን ህዝቡን ኣብ ናፅነት ክበፅሕ እምበር ንሱ ክበፅሕ ስስዐ ኣይነበሮን እዚ ፍፁም ፍቅሪ ድማ ኣብ ብሩህ መፃኢ ኣብፂሑና ዘለኣለማዊ ክብርን መጎስን ንዕኡ ነቲ መዳርግቲ ዘይርከቦ ገድሊ ሓሊፉ ኣብዚ ዘብፅሓና ተገዳላይ

ንኣብነት ክዳን እንድሕር ተረኺቡ ካብ ፀላኢ ወይ ክዳን ብገለ ምክንያት እንድሕር ተረኺቡ ብካልእ መንገዲ መጀመርያ መን ይዕሩቕ እዩ ዝበሃል፣ መን ኣኽፊ እዩ ዘሎ እዩ ዝበሃል። ሽዳ ይኹን ክዳን ይኹን መን ኣኽፊ ኣሎ ንዓይ ዝበሃል ኣይትብልና ነውሪ ኣንጎሶም ኣብዚ ኣለካ እዋ ኣንጎሶም እንድሕሪ ሓሚሙ ሎ ኣንጎሶም ሓሚሙ ዘሎ ይዕረፍ እንድሕሪ ገለልዩ ኮይኑ እዚኣ ንሱ ዓሪቕ ኣሎ ኢኻ ትበሃል ብዛዕባ ነብስኻ ካልእ ብፃይካ እዩ።

0: ሕጂ ብፍላይ ጋንታና ዘጋጥመና ታንክሲ ከምዚ ገይራ ያ ኣኳዲዳትና ዝኾነ ነገር ስለ ዘይነበረና ካምሲን ስለዚ ኣከዋሓ ሕፃ ዝነበረ ናብቲ ተሽከዓ ናብቲ ተሽከዓ እምበር ከምዚ ገይራ ክንደይ ግዜ ኣካላቢታትና ጎያትና ዝኾነ ሓንቲ ነገር ከይገበረትና ግን ድሓር ድሒረን ታንክታትና ስለ ዝመፃ ሃዲመን ከይደን ማለት እዩ።
1: ብዝኾነ እዛ ታንኪ ከምቲ ጨርሖ ናይ ህዝባዊ ግንባር ንፀላኢ ብጥይቱ ብብረቱ እዞም ናይ ሜካናይዝድ ኣባላት ምስ መፁ ኣብኣ ከለዉ ነዛ ታንኪ ደይቦም ትሮቶም ጥራሕ እዮም ጠውዮምኒ ሕጂ ብምሉእ ኣብቲ ገማግም ባሕሪ ጢዑ ብከምዚ እያ ተኸቢባ ነራ ፀላኢ ክሳብ መወዳእታ እዩ ተጣፊ እዩ ተሓወሱ ምስ ኮነ ንባዕሉ እቲ ዕንጨት ስለ ዝኾነ መናድቕ ዋላ ናይ ብፀትካ ጥኢቱ መፅኡ ንዑን ኪሉ መፅኡ ዝሃርመካ ስለዚ ኣብ ጢዑ ቀሊል ነገር ኣይነበረን ብዙሕ መስዋዕቲ እዩ ተኸፊሉ ብፍላይ ከዓ ካብተን ምሳና ዝነበረ ኣህቷት ኣብ መወዳእታ እዛ ታንኪ ነቲ ነገር ፈቲሓቱ ነቲ ብሙሉእ ኣብ ገማግም ባሕሪ ዝነበረ 76 ኣይትበል ሞርታር 81 ኣይትበል ሚንጣዓት ኣይትበል ብሙሉእ በዛ ታንኪ ገይሮም ምሰበልዎ ሰዓት 3 ከባቢ ጢዖ ኣብ ቁፅፅራት እያ ማለት እዩ
2: ብሓፈሽ ከጠቃሎት ብኹሪ ስርሒት ናይ ደንከል ጢዖ ዝሓዝናሉ መላስ ኣውያት ደይብለን ስለ ደምሰስነዮ ድሕሪኡ ኩሉ እቲ ሽግራት ናይ ደንከል ዝነበረ ምስ በልኡ ፍናና ኢና ንኸደ ነርና መወዳእትኡ ደንገሊአን እቲ ቦታ ምስ ተቋፃፀርንያ እቲ ባሕሪ ኖራ ኣለዎ ኖራ ከምዚ በዓቲ ክንሱ በዓቲ ኣብኣት እየን ቡምባ ከምዚ ንእትወለን እሞ ኣይረክበኒ ሰንካእይቲ ኩሳብኡ ኮይና ናይ መወዳእታ እዩ ሕጂ ተስፋይ ዝብሎ ንሓደ በየነ በዚ በዚ ተጠውየ ክሃርመን እየ ሕጂ ጌጋይቱ ክትሪኦ ከለካ ግን ክውፎ ምድላይ ትሰብ እዩ ግደፋ ሃርመካን እየ ዘሎ ነጢሩ ይወርድ በቲ ባሕሪ ሞ ብኡ ከምዚ ክሃርመን የውድቆ ዝተ ናብቲ ባሕሪ ፀንበለ ዝብልሱ ንሕና ሕጂ ቡምባ ከይንድርቢ ከንቲ ናይ ቀደምና ንሱ ወሪዱ ስለ ዘሎ እቲ ቡምባ ምስተቋረፀ ንሰን ጥራሕ እሱ ጥራሕ ዝነበረ ከምኡ ትገብር ይመሲልዎን ሰለስተየን ካብቲ በዓቲ ይወፃእ ስወፃ ከዓ ንሕና

0: እንተናንተና ብለን ረብዓይ ናሃና ኣብቲ ባሕሪ ሰንበለ እዩ ነቲ ናሃና ውፅኢናያ ሰንግን ኣብ ሓደ ግዜ ኣብ ስእሊ ገለ ይርእን ናይ ሽዑብ ገለ መገዲ ቤን ተሳኢለን ኣብ ባሕሪ ሰንበለሉ ድብላ ድሕሪኦ ንራማ ኢና ንኸይድ
1: እቲ ሚሊሽያት ከይነብል ምስም ንከይገብሉ ምዛብቲ ኩነታት ከይኣተዎ ምስ ጠላይስ ከመይ ገርና ንረኸብ ሕጂ ዝዝክር ኣብዚ ካብ ባፅዕ ካብ ጢዖ ሰብ ኣባጊስና
2: ኤሬትሪያ ህጉጉመዩ ኣኢትዮጵያ ኡማን ከሊ ሓይለካህ ወይ ሃይቲ ተሳኩዮ ደገን መጋሎሉ ሃደት ኣኒ ኣርሒ ኣስመራ ከይ ዓሰብ ደሪፋ ገሒሳ ዓንደካ ካይነ ህያ ዓፈሩመታ ካብ ከደንካልያል ሰውረት ካብ በድሒ ኣይተግድሂ
3: ኣብ ጢዖ ኣብዚ ምናልባት ዝከኣሎ ገይሩ ኣብ መወዳእታ ግን ማለት እቲ ብባሕሪ ኩሉ ግዜ ኣብ ዘረብኦም ምሓሩ ንባሕሪ ንዓና ኣብ ባሕሪ ክጥልቁና ዝብል ፍልስፍና እዩ ነርዎም ኣብ መወዳእታ ግን ታ ስፍልትፍልና ተገልቢጣ ንሕና ኣብታ ባሕሪ ከምዝኣቱ ጌርና ማለት እዩ
4: ዘመቻ መንፅር ባዶ ሓደ ዓድዋ ግብረ ሃይል ስርዓት ደርግ ኣብ መጋቢ 1991 ብወታደራውን ፖለቲካውን መዳያት ዓቕሙ ተዳኺሙ ዝሰሓገሉ እዋን እኳ እንተነበረ ብዝከኣሎ ህይወቱ ክመልስ ዘይተበላሓቶ ፈተና ኣይነበረን ሓደ ካብቲ ናይ መወዳእታ ዝሓየለት ፈተነን ከትዕውቶ እውን ተስፋ ዝገበረላ መጥቃዕቲ እቲ ብዕለ 3 መጋቢ 1991 ብስም ዘመቻ መንጥር ባዶ ሓደ ዓድዋ ግብረ ሃይል ተሰሚዩ ዝተኻየደ ወፍሪ እዩ ዕላማ ናይዚ ወፍሪ ጸላይ ካብ ዓዲ ኋላ ተበጊሱ ብራማ ገይሩ ንዳዕሮ ትኽሊ ተቐጻጺሩ ንዓድዋ ብምእታው ንደጀን እህወደግን ህዝቢ ትግራይን እንዳባሳበሰ ንግስጋሰ እህወደግን ህዝባዊ ግንባርን ኣብ ማእከል ኢትዮጵያ ንምዕንቃፍን ጸቕጢ ፈጢርካ ንድሕሪት ከም ዝምለሱ ንምግባር ዝዓለመ እዩ እዚ ውጥን መጥቃዕቲ ከም መደብ ሓደገኛ ውጥን እኳ እንተነበረ ጸላኢ ኣብ ኤርትራ ተኸቢቡ ኣብ ኣፍ ደገ ሞት ከሎ ሞራል ሰራዊቱ ጸጋጊኑ ገለ እንተተመሰለለይ ካብ ዝብል ዝፈተኖ ናይ ቀቢፀ ተስፋ ስጉምቲ ስለ ዝነበረ ግን ኣየድምዐን ጸላኢ ነዚ ብመንጥር ባዶ ሓደ ዓድዋ ግብራሂል ኢሉ ዝሰመዮ ውጥን መጥቃዕቲ ምስ ኣዳለወ ነዚ ስርሒት ዘወሃድ ቤት ጽሕፈት እዚ ዓድዋ ግብራሂል ኣብ ዓዲ ኮተዮ ከባቢ ዓዲ ኋላ ኣቖሞ ዓድዋ ግብራሂል በዞም ኣብ ታሕቲ ዘለዉ ኣህዱታት ከቕሞ ኸሎ ኣወሃዲ ናይ ዓድዋ ግብራሂል ድማ ብርጋዴር ጀነራል ኣባተ ኣዘረፈኝ ገይሩ መዚዝዎም ንዓድዋ ግብራሂል ዘቐሙ ኣህዱታት 14 ክፍለ ጦር ምስ 4 ብርጌዳቱን ኩሉ ዓቕሙን ናይ ትግራይ ምልሻ 3 ብርጌዳት ናይ ቋሕይን ምልሻ 1 ብርጌድ ሓደ ሻምበል ታንከኛ ማለት ምስ 14 ክፍለ ጦር ዝተደረበ 2 ባትሪ 85 ሚሜ መድፍዕ ማለት ምስ 14 ክፍለ ጦር ዝተደረበ 163 ኣጋር ብርጌድ ዕለት 4 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 5 ወርሒ 3991 ራማ ኣትዩ ድሒሮም ኣብ እዋን ውግእ ነዚ ግብረ ሃይል ንምድልዳል ዝተደረቡ ናይ ካልኣይ ቤታዊ ሰራዊት ተወርዋሪ ኮኸብ ብርጌድ ዕለት 8 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 9 ወርሒ 3991 ነቲ ክፍሎ ጦር ከደልድል ተላይኹ ራማ ኣትዩ ጸላኢ ኣብ ናይ ምድላው እዋን ናይ ካልኣይ ኣቤታዊ ሰራዊት ኣዛዚ ሜጀር ጀነራል ሑሴን ኣሕመድ ብዕለት 2 ወርሒ 3991 ሰዓት 11 ናይ 14 ክፍሎ ጦር ናይ ኣመራርሓ ኣካላትን ዓድዋ ግብረ ሃይልን ኣብ ሓልሓል ኣኼባ ገይሩ ናይ ውግእ ትእዛዛትን መምርሒታትን ሂብዎም 14 ክፍሎ ጦርን ካልኦት ዝተደረብሉ ኣህዱታትን ብዕለት 2 ወርሒ 3991 ከካብ ዝነበርዎ ቦታ ተንቀሳቒሶም ብምልኦም ኣብ ዝተመደበሎም መበገሲ ቦታ ክሳድ ዒቃ ሰዓት 24 ባዶባዶ ፍርቂ ለይቲ ተኣኻኺቦም ጸላኢ ንኣፈጻጽማ ናይቲ ውግእ ዝምልከት በዚ ስስዕብ ከፋፊሉ ከተግብር ወጢኑ ኩሉ ኣህዱታት ኣብ መበገሲ ቦታ ክሳድ ዒቃ ምስ ተኣኻኸበ ምዕራፍ 1 ናይ ቀረባ ተልእኾ ራማ መሓዝ ዕምቆቱ ካብ መከላኸሊ መስመር 15 ኪሎ ሜትር ምዕራፍ 2 ካብ ራማ ናብ ዳዕሮ ተኽሊ ብራኸ ነጥቢ 21-10 ዕምቆት 22 ኪሎ ሜትር ምዕራፍ 3 ተኸታታሊ ውግእ ገይሩ 12 ኪሎ ሜትር ገስጊሱ ዓድዋ መሓዝ ብጠቕላላ ናይቲ ተልእኾ ዕምቆት 49 ኪሎ ሜትር እዩ ጸላኢ ቅድሚዚ ወፍርዚ ዘካይዶ ዝነበረ መጥቃዕትታት ናብ ውሽጢ ግዛኣት ኤርትራ እምበር ዶብ ኤርትራ ሰጊሩ ንኢትዮጵያ ትግራይ ገጹ ከጥቅዕ ስጋት ስለ ዘይነበረ በዚ ጸላኢ ዝወፍረሉ ከባቢ ናይ ህዝባዊ ግንባር ሓርነት ኤርትራ ይኹን

0: ናይ ኢህወደግ ሓይሊ ንሓለዋ ተባሂሉ ዝተወሰነ ዓቕሚ እንተ ዘይኮይኑ ዘተኣማምን ሓይሊ ኣይነበረን። ኩናት ምስ ተጀመረ ግን ህዝባዊ ግንባር ይኹን ኢህወደግ ካብ ዝተፈላለዩ ርሑቕ ግንባራትን ቦታታትን በጠሉንታት ኣኻኺቦም ነዚ ሓደገኛ ውጥን ጸላኢ ንምክልኻል ተጓየዮም።
1: እቲ ወፍሪ ናይ ኢትዮጵያ ህዝባዊ ግንባርን ወያነን ንኸባቢ ባህር ዳር ገጾም ማለት ወፍሪ ስለ ዝቆጸሉ ዓድዋን ከባቢኡን ዝኾነ ሓልዋታት ኣይነበሮ። ስለዚ ነዚ ወፍሪ እዚ ንድሕሪት ንምምላስ ጸላኢ 14 ክፍሎ ጦር ካብ ኤርትራ ናብ ትግራይ ከም ዝወፍር ስለ ዝገበረ ብእንዳግርግሽ ራማ ኣቢሉ ከባቢ ዓድዋ ምስ በፅሐ ንሕና ካብ ግንባር ጊንዳዕ ኣነ ዝሓዝኮን ሰለስተ ቦጠሎኒታት ቋንቁ ካብ ግንባር ደቂ ማሓረ ዝሓዛ ሓንቲ ቦጠሎኒ ኣጋር ኢና ንብ ዘለና ዘርኢት ካብ ግንባር ደቂ ማሓረ ክልተ ቦጠሎኒ ናይ እንዳ ኮማንዶ ሰለስተ ቦጠሎኒ እውን ከምዚ ሕጂ ብፃይ ወዲ መምህር ክብሎ ፀንሐ ኣብ ስርሒት ደንካሊ ኣብቲ ናይ ጢዖ ዝተሳተፋ ካብ ፓራ ኮማንዶ መፅናና ተወሳኺ ገለ ኣባላት ናይ ሜካ እምበር ዝኾነ ናይ መድፍዕ ረሻሽ ታንኪ ናይ ወገን ኣይተሳተፈን። ስለዘን ኣህታ እዚኣተን ተደሚረን ወታደራዊ ሃንደሳዊ ነይሩ ተደሚረን ጸላኢ ኣብ ከባቢ ዓዳእቡን ፀኒሕና
2: ሕጂ ጸላኢ ዕለት 3 ወርሒ 3 ተሳኣን ሓዘን እዩ ካብ ዓዲ ኳልኣን ከባቢዮም ብራማ ገይሩ ንዓድዋ ከዓ ተወፊሩ ምናልባት ኣብቲ እዋንቲ ተሓፈሻ ኩነታት ፖለቲካን ወታደራዊ ኩነታት ጸላኢ ኣበይ ነይሩ ንዝብል ሕዱ ኩላና ንፈልጦ ኢና። ኣብ ከባባ እትሉ ዝነበረ ኣብ ሕማቅ ኩነታት ዝነበረሉን ኩነታት እዩ። ስለምንታይ ትወፍሪቲ መሪፅዎን ዝብል ሕቶ ግን ሓደ ነቲ ውሽጢ ኢትዮጵያ እቲ ዝነበረ ናይ ህወደግ ሓይልን ናህናውን ናይ ኮማንዶን ናይ ከቢድ ብረትን ሓይልን ዝያዳ ንምትዕ ንቃፍን ድሕሪት ክምለስ ከም ዘለዎን ምግባርን ዋላ እቲ ብዓሰብ ወፊሩ ዘለውን ካብቲ ዘሎ ንከይቀፅልን ስጋኣታት ንምፍጣርን ተባሂሉ ዝተገብረ ምኳኑ እዩ። ብከምኡ ከዓ ጸላኢ ውሽጢ ትግራይ እተዳእትየ ዓድዋ እተዳእትየ ናይ ግድ እንታይ ሓይሊ ውሽጢ ኢትዮጵያ እቲ ደሎ ክምለስ ዝኽእል ዝብል ሓሳብ ስለ ዝነበረ እዩ። ከም ዕላማ ምፋር ናይ ጸላኢ እዮም ዝተፈልጠ ውድብና ከቀልጢፉ ኣህታት ሰዲዱ ነቲ ጸላኢ ክዓግትን ክመልስን ክጭፍልቕን ከም ዘለዎ መደባውፂ ማለት እዩ።
3: ኣነ ካብ መጀመርታ ካብ ግንባር ደቂ ኣምሓረ ንቂለ ሓንቲ ቦጠሎኒ እንዳ 16 ባህሎወዲ ሸቃ ዝሓዘዋ ከምኡውን ተስፋልደታ ኮ ዝሓዛ ክልቲኦም መራሕቲ ቦጠሎኒ ናይታ ቦጠሎኒ እዮም ነሮም። እዚ ኣህል እዚኣ ሒዘ ተበጊሰ ክብገስ ከለኹ ቅድሚ ምብጋስና ጸላኢ ካብ ዓዲ ኋላ ንራማ ወፅኡ ንትግራይ ከጥቅዕ ብገስ ስለ ዝነበረ ሰራዊት ናይ ትግራይ ከዓ ብምልኡ ኣብ ጎንደር ኣብ መጥቃዕቲ ኩናት ስለ ዝነበረ ዳርጋ ዝገደፎ ሰራዊት ወይ ከዓ ሓለዋ ናይ ድሕሪት ዝበሃል ኣይነበሮምን። ምክንያቱ በስመራ ከምዘይመፆም ቁስናት እዮም ነይሮም። ኩሉ ዓቕሞም ዝርከቡ ሒዞሞ እዮም ከይዶም ነይሮም። ኣብቲ እዋንቲ ብራማ ወፂኡ ኣሎ ጸላኢ ምስ ተባሃለ ብኣ መሰረት ከዓ ቶም ባዕሎት ሓለፍትና እውን ንኩሉ ኣገናዚቦም ዝርእይዎ ስለ ዝፀንሑ ነዚ ካብ ራማ ዝተበገሰ ጸላኢ ፅፍዕኻ ምምላሱን ምርኩማሽን ወያነ ከዓ ብዘይ ዝኾነ ይኹን ሰጋእታ ከም ዝቕፅሉ ምግባር ተሓሊኑ ብመሰረት ከዓ ገለ ኣህታትና ብጉያ ጸላኢ ንዓዳኣቡን ከይበፅሐ ከሎ ኣብ መገዲ ከም ዝኸትሮ ተገይሩ ዓዳኣቡን ከይኣተወ ከዓ ርኪበን ከዓ ጠጠዋ ኣቢለንን ጸላኢ ማለት እዩ። ኣብኡ ሓሊፈን ክዋጋኣ ፀናሕና ኣህታትና እኹላት ስለ ዘይነበራ ኢናሕና ከም ተወሳኺ መቐፀልታን ከይድና ማለት እዩ። ድሕሪና እውን እንደገና ካብ ግንባር ዓሰብ ተመሊሶም እዮም ናብ ናብኡ እንደገና ከም ዝረቡ ተገይሩ በዚ መሰረት ከዓ ንጸላኢ ኣብ ዓዳኣቡን ተዓጊቱ ማለት እዩ።
2: ሕጂ ጸላኢ ዕለት 3 ወርሒ 3 መጀመርያ መረብ ምስ ሰገረ ምስ ሓንቲ ሃንደሳ ጋንታ ናህና ኣብ ከባቢ ዓደርባዕተ ደንበሾ ዝበሃል ገለ ውስናት ከዓ ናይ ማልሻ ናይቲ ከባቢ ዝነበሩ ምሳ ይውግእ ዝጅምር ኣብዚ እዋን ዚ ሓንቲ በጠሎኒ ምድብ ትበጠሎኒ ናይ ወያነ እውን ኣብ ራማ ነረ ከበደ ድብሎዋ ዝመርሓ ምናልባት እዛ ጋንታ ንብላ ዘለና ስዉ ብፃይ ወዲ ኣጎዛ ዝበሃል መራሕ ጋንታ እቲ ኮሚሽነር ጋንታ እዚ ህዝቅያስ ሕጂ ማሓዳር ናይ ንዕዘባ መንደፈራ ዘለ እዚኦም እዮም ነሮ። ሕጂ ኣብኣ ውግእ ምስ ከፈተ ንሶም ምስኣ ተዋጊኦም ግን ቲ ጸላኢ ዝመፀ ልዕሊ ዓቕሞም ስለ ዝኾነ እንዳንሰሓቡ እንዳተዋግኦን እዮም ከይዶም እንታ በጠለኑን ቀጥታ መፅያ ምስኦም ኮይናት ውግእ እያ ከፊተ። ሕጂ ጸላኢ ዓቕሚ ስለ ዝነበሮ ንሶም ከዓ እቲ ዓቕሞም ውሱን ስለ ዝኾነ እንዳተዋግኡ እንዳንሰሓቡን እዮም ዝኸዱ ነይሮም። ዕለት 3 ክዋግኡ ዒሎም ዕለት 4 ንኩ

0: ዋጉዕሎም ዕለት ኣርባዕተ ናይ ምሸትና ነርክቦም ንሕና
1: ዓድዋ ግብረ ሃይል ኣብ ቀዳማይ ምዕራፍ ናይቲ ውግእ ንክልተ ብርጌዳት ናይ ክፍለ ጦርን ክልተ ብርጌዳት ናይ ትግራይ ራስ ገዝ ምልሻ ስርናይን ከምኡ ውን ነቲ ክፍለ ጦር ዝተደረበሉ ሓደ ታንከኛ ሻምበልን ናይ 85 ሚሜ መድፍዕ ክልተ ባትርን ኣሰሊፉ ብዕለ 3 ወርሒ 3991 ልክዕ ሰዓት 10 ባዶባዶ ኣብ ከባቢ ራማ ዝነበረ ውሕድ ናይ ሓለዋ ሰራዊት ህዝባዊ ግንባርን እሂ ወደ ግን ደፊዩ ራማ ኣብ ትሕቲ ቕፅፅሩ ገይሩ ናይ ምዕራፍ ሓደ ናይ ቀረባ ሽቱ ወዲዩ ቀፂሉ ናይ ምዕራፍ 2 ተልእኹ ንምፍጻም ብቐትሪ ዕለ 3 ወርሒ 3991 ካብ ራማ ናብ ዳዕሮ ተኽላይ ብምግስጋስ ልክዕ ሰዓት 18 ባዶባዶ ዳዕሮ ተኽላይ ተቖጻጺሩ ኣብቲ ከባቢ ዝነበረ ናይ ህዝባዊ ግንባርን እሂ ወደግን ውሕድ ዓቕሚ ዝከኣሎ ምክልኻል እንዳገበረ ካብ ከበባ ጸላይ እንዳተኣለየ ኣብቲ ንጸላይ ንምቕታል ዝሓሸ ቦታ ንምምራጽ ካብ ጎላጉልን ስንጭሮታትን ወፂኡ ኣብ በረኽቲ ቦታታት ኣብ መንጎ ዳዕሮ ተኽላይን ዓድዋን ዘለዉ ጎቦታት ሒዞም ረዳት ክሳብ ዝመጾም ነቲ ጎቦታት ፋሒሎም ብመሓዝ ጸኒዖም ተዋጊኦምን ተኸላኺሎምን
2: ጋንታና ኣብ ከባቢ ማይ ድማ ብፍላይ ከዓ ምድሪ ወዲ ሰበራ ዝተባህለ ቦታ እያ ነይራ ማዓስከርና ዓዲ ንፋስ እዩ ስለዚ ኣብኡ ኮይንና ከባቢ ዓርዛ ክሳብ መንደፈራ ንሰርሐ ነርና ነቲ ወታደራዊ ሃንደሳ ዝምልከት ኣብዚ ሕጂቲ ሓፈሻዊ ተልእኾና እንታይ ነይሩ እታ ቅድሜና ነበረት ጋንታ ኣብኡ ነይራያ ክንቀይራ ክኢልና እቲ ተልእኾና ኣብ ራማ ኮንካ ንዓይላ ጉንደት ዘሎ መስመር ንቕሓይ ንዝወስድ ኹን ካብ ዓዲ ኋላ ዝወረደ ንጸላኢ ነታጉይ ብምግባር ንምቁፅፃር እዩ ነይሩ ማለት እዩ ልክዕ ዕለት 3 ወርሒ 3 ጸላኢ ናባና ወፊሩ ሕጂ ብዙ 14ኛው ጎሞራ ክፍሎ ጦር ዝበሃል ሓደ ክፍለ ሰራዊት ነይሩ ከምኡውን ሓደ ብርጌድ ስፓርታካያት ኮማንዶ ኣብ ኮርያ ዝተማሃርብቲ እዋንቲ እዚኦም እዮም መፅኦም ማለት እዩ ስለዚ እቲ 14ኛው ጎሞራ ክፍሎ ጦር መስመር ናይ ራማን ዓድዋ ዝእቱ ሒዙ እቲ ስፓርታካያት ኮማንዶ ዝበሃል ድማ ብደብረ ኣቡነ ኣሌፍ ክሕስ ከም ዘለዎ ተገይሩ ማለት እዩ ንጎያ መፅያት እናታ ናይ ስለያ ጋንታ ናይ ጸላኢ ሓፈሻ ውንሃና ሓይሊ ንምግምጋም ንምፍላጥ ድሕሪ ዚ ሓንሳብ ኩናት ነይሩ ክሳብ ድወግሕ ምዛ ናይ ስለያ ኣሃዱ ድሕሪኡ ግን ምስ ወያነ ፅርግያ ሒዞም ክኸዶ ከም ዘሎ ንሕና ብወገን ዓዲ ኣርባዕተ ክንድይብ ከም ዘሎና ተረዳዲእና ሙሉእ መዓልቲ ክንከይድ ውዒልና ማለት እዩ ሕጂ ብዚ ኣብቲ ምኻድ ኣንደበት ጸላኢ ስለ ዝመፀ ዝኾነ ነገር ከነልዕል ኣይከኣልናን ናይ ስንቅን ገለን ዝምልከት እንታይ ደኣ ተወሰነ ሓደ 10 ኪሎ ሽኮር ሒዝና ንኸይድ ነርና ኣብ ላዕሊ ሓመዶ ዝበሃል ቦታ ምስ ሓለፍናዮ ጥቓን ዳዕሮ ተኽሊ ምስ ተፀጋዕና ኣብኡ ማይ ነይሩ ከም ኣጋጣሚ እቲ ናህና ናብራ ዝኾነ ትሕዝቶ ስለ ዘይነበረና ክዝከር ከዓ ስለ ዝግብኦ ኣብቲ ሽያኽ ሸይክና መበፅበፂ የብልናን ዝኾነ መትሓዚ የብልናን ኣብኡ ገሌና ንፍስስ ገሌና ንብፅብፅ እቶም ብዙሓት ብፆትና ድማ ደኒኖም ሰት እዩ ማለት እዩ በዚኣ ክንሕኖ ክክኢልና ድሕሪ ዚ ንዳዕሮ ተኽሊ ደይብና ምክንያቱ ጸላኢ ይደፊእ ዘሎ ንሕና ማዕረ ዓቕሚ የብልና ንመጸላኢ ናይ ግድኒና ነዳናጉየ ኢና ዘሎና ሓይልታትና ክሳብ ድመፃና ማለት እዩ ዳዕሮ ተኽሊ ምስ በፃሕና ዳርጋ ኣጋምሸት ሰዓት 5 ከባቢ ኮይኑ እጂ ኩሉ ግዜ ተኸቢድ እቲ ብሬን ነይሩ እናሶም ወላ ዓንቲ ብዙሕ ዕጥቂ ይነበሮምን ኣብኡ ፅዕፅዕ ኩናት ነይሩ ብድኾነ ግን ጸላኢ ፀሓይ ምስ ዓረበ ኣብ ዘለዎ ስቕ ስለ ዝብል ደው ኢሉ ማለት እዩ ድሓር ብዘይካ ዚ ብየማና ዝነበረ ናይ ወያነ ሓይል ጸላኢ ብድሕሪት ስለ ዝኣተዎ ሕጂ እንደገና ገነንሰሓብ ክኢልና ኣብ በዓል ዕለት 5 ዳርጋ ዕለት 4 ንዓዳኣቡን ተቐልቂልና ማለት እዩ ኣብኡ እውን ውዒልና ዳሕራይ ግና ማሲኡ ሓይልታትና መፅአን ሙሉእ ኣፅዋር ከቢድ ብረት ታንክ መፅአን ማለት እዩ ስለዚ ንሕና ናብ ድሕሪት ተመሊስና ኮፍ ኢልና እቲ ኩሉ ቦታ ከ ድማ ሓይልታትና ሒዘኖ ኣብዚ ሕጂ ክልቲኡ ውድባት ተወሃሂዱ እዩ ዝሰርሐ ነይሩ ማለት እቶም ወያነን ንሕና ህዝባዊ ግንባርን ናልባት ግን እቲ ሓይሊ ናህና ዝኣክል ዝመስል ስለ ዝመፀ ብክልተ ሒዞሞ ብዓዲ ኣብ ደብረ እምናዕሌፍን ብዓዲ 4 ዝበሃል ሒዞም ንታሕቲ ንዓዲ ኋላ ዝሰግረሉ መገዲ ተፈጢሩ ማለት እዩ ብሓፈሻቲ ህዝቢ ናይ ህዝቢ ትግራይ ብሰፊዒ ድመፅእ ነይሩ ንምትሕግጋዝ ኢሉ እንታይ እዚ ትሕዝቶ እዚ ተባሂሉ ሓቲቶሞ እውን መኒኻ ትብሎ ንቸንቶ እዚ ባዕሉ ጎሲዑ ዝመፅእ ዘሎ ህዝቢ ኢልዎ ከም ታሪክ ክግለፅ ስለ ዘለዎ ዝገልፆ ዘሎ እሱ
0: ካብ ደቡብ ኢና ንምገስ ሕጂ ና

0: እጅ ምናልባት ብልሃና ከምንፈልጦ ኣብትዋ እንቲ ግዜ ቀትሪ ኣይክየድኒ ነፈርቲ ኣለዋ ሽዑ ግን ካልእ ኣማራጭታት ስለዘየለ ብቀትሩ መካኝ ተፃዕና ኢና ተበጊስና ተንሽዑ ተበገስና ክልተ በጠለን እየን ቀዳማይ ትበጠለንን ካልኣይ ትበጠለንን ሓንቲ ሓይሊ ናይ ኣጋር ከቢድ ብረት ነይራሃና ካልእ ካቶም ሃንደሳን ስለያ ናይቲ ብርጌድ ሓንቲ በጠለናሃና ግን ሽዑ ምስተንጥዖ ክሳተፋ ዝኸዳ ንወፍር ደንከል ኣብያ ከይዳ ነይራ ሳልሰይ ትበጠለኒ ዕለት ኣርባዕተ ኣብ ከባቢ ዓዳኣቡን ምስ በፃሕና ካብ መካይን ተራጊፍና ተረኣየነት ስለ ዘሎ ብእግርና ኣብቲ ድዋግእሉ ክሳድ መፂና ማለት እዩ ናልባት ኣብዚ ኣብ ሙሉእ ትግራይ እቲ ፀላኢ ዓድዋ ካኣቶ መፃ ኣሎ ዝብል ወሬታት ተነዚሑ ስለ ዝነበረ ትግራይ እቲ ምስ በልና ጀሚርካ ብፈቐዶ ዝሓለፍንዮ ከተማታትን ዓድታትን ህዝባዊ ግንባር መፂኦም ፀላእ ክምለስ ዝብል ዳርጋ ብዙሕ ተሓጓስን ዕልልታ ነይርዎ እቲ ህዝቢ ዝኾነ ኣብቲ ቦታ ምስ በፃሕና ምስቶም ሓለፍቲ ናይ ወያና ኡን ነበሩ ተራኺብና ነቲ ተሓዛ ናይ ፀላውን ሓፈሻ ኩነታት ናይ ፀላውን ቁሩብ ሓበሬታ ካብኦም ረኺብና ሕጂ ንሕና ቀጥታ ሽዑ ድፋእ ሒዝና ነታ ሃንደሳ ንሕና ውእቲ ዋጋእ ዝቐነት ኣውፅና ኣብ ድሕሪት ኮፍ ከም ትብል ጌርና ንሕና ግን ድፋእ ሒዝና ምስቶም ናይ ወያነ ተኣሳሰና ኣቕሚ ናይ ወያነ ብዙሕ ኣይነበረን ኣብቲ እዋንቲ እቲ ሓንቲ በጠኖ ክቲ ዋጋእ ዝቐነት እያ ሓንቲ ካልእ እቲ ክፍልታት ገለ ዳእኻ ከቦ ካብቲ ከባቢ እውን ነይሩ ስሩዕ ዘይኮነ በብ መገዱ ዝመፅእ ማልሻ ነይሩ ብዙሕ ግን ዘድማ ኣይኮነ ሓንቲ ካዝና ገለ ዝዓጠቐይ ካልእ እውን ንሶም ሓንቲ በጠሎን ሓንሳብ ብሎ ሓንቲ ሓይልካ ብልዋ ኮማንዶ ኣለሃና ብሉ ነሮም ድሓር ከም ዝርአየና ግን እታ ኮማንዶ እውን ክልተ ካዝና ዝዓጠቐት ሓንቲ ሓይሊ ተኸይና ንሳውን ብዙሕ ተድማዕ ኣይነበረት ብዝኾነ ግን ምስኦም ተኣሳሲርና ድፋእ ሒዝና ዕለት ሓሙሽተ ኩሉ እቲ ከባቢታት ተላሊና ንሕና እቶም ሓለፍቲ ድሕሪኡ በቲ ዘለና ዓቕሚ ዋላ ኣንፀላ ካብዚ በፂሕዎ ዘሎ ንድሕሪት ክንደፍኦ ክንክእል ኣለና ኢልና ዕለት ሽዱሽተ መጥቃዕቲ ክንጅምር ወዲእና ማለት እዩ በቲ ዘለና ዓቕሚ ከምኡ እንዳበልና ሕጂ ዕለት ሓሙሽተ ወዲ ፋግር ናይ ከቢድ ብረት ክልተ ፀረ ታንክ ፋጎትን ሰለስተ ቀረሻ ሒዙ 23 ሒዙ መፂና ሕጂ ኣብቲ ናይ ዕለት ሽዱሽተ ብወሰድናይ መጥቃዕቲ እዚ ናይ ወዲ ፋግር ሒዝዎ ዝመፀ ምሳና ተሳቲፍ ዝኾነ ፈቲና ግን እቲ ናይ ወያነ ሓይሊ ከምቲ ዝበልኮ ኣድማዕ ስለዘይነበረ በተን ክልተ በጠሎን ጥራይካ ነቲ ዝተጠቐሰ ሓይሊ ኩሉ ንድሕሪ ክትመልሶን ቁሩብ የፀግም ስለ ዝነበረ ብዙሕ ኣይሰለጠናን ኣብቲ መበገሽና ተመሊሽና ድፋኣትና ሒድና ዓሪድና ጥራይ ክንከላኸል ና ፈቲና ብድሕሪ እዚ እቲ ውድብ ኣቓልቦ ሂቦ ስለ ዝነበረ ናይ ግድን ፀላእኻ ክምለስ ስለ ዘለዎን ኣህዱታት ክመፃ ጀሚረን ሓደ ኣርባዕተ በጠሎኒ ኣጋር በጠሎንታት ካብቲ ግንባራት ዝተሳሕባ ፅናና ብጀካ እዚአን እቲ ሰለስተ በጠሎንን ካብቲ ንጥዮ ኣጥቂዑ ዝሓዘ ክልተ ናይ ፓራ ኮማንዶን ሓንቲ ካታ ናይ ኮማንዶ ንሃና ከይዳ ነበረት እውን መፅናና ቀቅድሚአን ግን ነቲ ግንባር ንኸኣልን ብቐረባ ከዓ ነቲ ውግእ ንኽመርሕን ብፃይ ፊልጶስ ናይ ሕጂ ጀነራል ፊልጶስ ሓላቓ ጠቕላለ ስታፍ ሚኒስትር ምክልኻል ዘሎ መፂና ነይሩ ማለት እዩ ሕጂ ንሱ ደዋህደና ነይሩ ኩለንተን በብእዋን ድመፃ ዝነበራ ነቶም ኣብኡ ፀናሕናን ንኩላሕና ቀንዲ መራሒ ናይቲ ግንባራን ኣዋህድን ኮይኑ መፂ ስለ ዝነበረ ንሱ ደዋህደና ነይሩ ሕጂ ብጀካ ዘን ጠቕሰን ዘለኹ ሓይልታት እተን ኣርባዕተ ኣጋር ጠልንታት ዝበልኮን ሰለስተ ከዓ እተን ክልተ ናይ ፓራ ኮማንዶን ሓንቲ ናይ ኮማንዶን ናይ ከቢድ ብረት እውን ተወሲኽኒ ኣብቲ እዋንቲ ወደ ሽመላሽ ረዚራ ሽመላሽ ድሓዘን ኣርባዕተ ታንኪ ኣርባዕተ መድፍዕ ኣርባዕተ ከዓ እዙ 23 ረሻሽ ሒዙ እውን ንሱ ዕለት ኣርባዕተ ዕለት ሓሙሽተ መፅና
1: ንወረድ ካብ ድፋዕ ወሪድና ኣብ ያንጉስ መጀመርታት ስኒስ የፋንወና ኣብ ያንጉስ ከዓ መካይን ተሳኢልና ንኸይድ ትበጠለኒ ሕጂ ንትግራይ ኢና ንኸይድ ዘለና
2: መካይን መፅናና መካይን ተፃሒና ባፅዕና ኣብ ባፅዕ መካይን ነዳዲ መሊአን ጉዕዘና ንፈረ ገፅ ንደቡ ቅፅል ካብኡ እንደገና ምጥዋይ ኮይነን ዓዲ ቀይሕ ብርቢ ሓዳስ ዓዲ ቀይሕ
1: ኣብ ዓዲ ቀይሕ ትተልእኮ ሳልሕሪ እዩ ዝበና ሳልሕሪ ሂብና ብቐጥታን ትግራይ ዓዲ ኣቡን ክንኣቶ ምዃንና ኣብኡ ፊሊጶስ ዝደቐ ተልእኮ ክበና ምዃኑን ተሓቢርና ከድና ምስተን ካብ ጢዑ ጢዐን ዝመፅእ ሃብታትን ካልእን ዝነበራ ምስን እታ መጥቃዕቲ ትጅምር ንሕና ሕጂ እቲ ዓቕምና ድሓን ስለ ዝነበረ ሸውዓተ ታንክታት ኣብ ፅርግያ ስለ ዝነበራ መጀመርታ ንሰን ከይፈረሳ ከለዋ ከዓ የማን ፀጋም ክቕፅል ስለ ዘይከኣል እታ ሸቶ እታ ፅርግያ ተዋሂባትና
3: ንሕና ምልክት ወላ ሓንቲ ከምቲ ኖርማል ሰብ ኢና ረድያታትና ዓፂና ኢና ዘለና ከይድና እዚኣ ዳዕሮ ተኽሊ ዝበላ ኣብኣይና ኩናት ንጅምር ብጣዕሚ ሓያል ዝኾነ ኩናት ነይሩ በቶም ማልሻ ተታሒት ፀኒሕና ካብኡ ኣብ መንጎ ራማን እዛ ዳዕሮ ተኽልን ሓያል ዝኾነ ኩናት ተኻይዱ
2: ዓዳ እውን ዝበሃል ዓዲ ንበፅሕ ኣብ ዓዳ እውን ቀላሚጠሳት ዘለዎ ሩባ እዩ ጃሕጃሕ ዝብላ ኣውዒልና ገባር ኣብኡ ሃዲቦም

0: እዩ ኣብዚ ዳዕረታ ኩሉ 1 ኪሎ ሜትር ዓድዋ ከዓ ተሪፋት ኣላ ኢሎምና ተረዲእና ሓጂ ትስራሕ ናብኡ ምኳኑ ኣብኣ ውሕዳት ማልሻ ወዲ ማልሻ ንፀኒሖምና ኣኳሕ ክብሉ ፀላእ እውን ብዙሕ ሓይሊ ዝነበረ ትደፍእ ካብ ዳዕረ ተክሊ ዝበሃል ኮብኪብና ንራማ ንክሳድ ዒቃ መሪሽና እዮም
1: ታሸቶ ታ ፅርግያ ተዋሂባትና ምክንያቱ ዝኸፈልና ከቢድና ንሳኸ ኣለናይ ከዓ የማንን ፀጋምን ክስጉም ስለ ዘይክእል ናይ ወያነ ሓደሽቲ ካብ ተዕሊም ዝውፅኡ ናይ ኮማንዶ ብፀጋምና ነይሮም ተንካልቲ ኣህታትናትና ኩለን ግን የማንና እየን ነይረ ኣብዚኣ ሕጂ ብዝኾነ ተንታንክታት ኣየፅናሕና የን ታቦታ ፅቡእ ተቋፂርናያ ሳባ ሽማ ሳባ መራሒት መስርዕ ሃብቲ ማርያም ሽሙ መራሒ ጋንታ ዘለዎ ብድምር ካብቲ ሓይሊ ኣብዚኣ 7 ስዋኣት ነይሮም
0: መስዋዕት ከፊልና ኢናብኡ በዓል ሰባ ትበሃል መራሒት መስርዕ ምሳና ነይራ ኣብ ሳልሰይቲ ሓይሊ ወይ ነ ሃብቲ ማርያም ዶኮይኑ ዝበሃል መራሒ ጋንታ ሓያለ መስዋዕቲ ጋጢምና እዩ ዝኾነ መረብ ኣብራማ ሓደ ቁሩብ መዓልቲ ውዒልና ካብኡ ተመሪሽና ንደንከል ኢና ንቅፅል
2: ኣብኣ እዚኦም ሰለስተ ሰባት እዚኦም ተሰው እዮምና ቀፂልና ከይድና እቲ ማልሻ ናይ ትግራይ ዝበሃል ንፀጋም ይተኣልዩ ካብቲ ቦታ ክኢልና ራማ ሒዝናያ ንዓኣ ፀፊፍና ንትግራይ ንሩባ መረብ ኣሳጊርና ናባና ማለት ክሳብ ዒቅ ኣሳጊርና ካብኡ ተመሊስና
1: ካብ ድፋዕ ክንብገስ ከለና ረድዩታት ዓፂና እያ ተበግስና ረድዩ ዓፂና ስለዝተበገስና ኣየና ኣህዱ ናብኡ መፅኡ ዝዋጋእ ዘሎ ፀላእ ይፈልጥ ኣይነበረ ኣብታ ናይ ዳዕሮ ተኽሊ ሕጂ ምስ በፃሕና ኣህርታት ንታሕቲ ወሪዱ ናብቲ ቢንቶ ንራማ ገፁ ናብኣ እንዳኸድና ከለና እቲ ኣህርታት እንዳርከብና ከለና ፊልጶስ ናይ ብል ሕጂ ኣብ ዝበረኸ ስለ ዝነበረ ናይ ዓዳ እውን ንሱ ንሱ ዝያዳ ንሰምዖ ነርና ጓላላ ትካድያ ምልክት ይብል እወ ጓል ከዓ ምልክት ከዓ መንያ ዘላ ምሕረት ኣርዓደም ኣላ ምሳይ ሕጂ እስኹም እሞ ፀላእስ ካበይ ከም ንምፃኹም ንዕኹም ፈሊጥኩም ኣለ በታ ኦፐሬተር ናይታ ጓል ብኣ ካበይ ከም ንምፃኹም ፈሊጥኩም ኣሎ ምክንያቱ ኣብ ግንባር ግን ንዓ ከለና ኣብቲ መስመር ናይ ፒኣርስን ገለምንታትን ይዕልልና እንዳበላ ምሕላፍ እየ ንኽእል ነይረ ሕጂ ብቐጥታ ዳዕሮ ተኽሊ ከይኣተና ከለናስ ንሕና ካበይ ናይ ኣህዱ ከም ንምፃናስ ፀላእ ፈሊጡ ብድምፂ ናይ ጓል ራዕዶም ጥራይ ብድሕሪኡ ተኸባኺብና ንራማ ኢና ንኣቱ ኣብ ራማ እውን ታባ ናይ ራማ ትበሃል ናባና በፂሓ ኣብዚኣ ሕጂ ሓንቲ ሓይሊ ኣቢላ ስለዝነበረት ሓይሊ ናይ ወድ በራክ ዝታይ ተብል ብዙሕ ክሳራ ይነበርና ብፀጋምና ን ካልኦት ኣህታት ነይረን ሓደ ስቡ ጥራይ ኢና ከፊልና ብ
3: ካብ ቆሓይን ዝተበገሰ ሓደ በርጌድ ምልሻ ስርናይ ኣብ ጎንጎኖ በፂሑ ምስ ወገን ወግእ ገጢሙ ኣብ ሸቱ ከይበፅሐ ኣብ ካልኣይ መዓልቱ ተፀፊዑ ናብ መበገሲ ቦቱ ተመሊሱ ፀላይ ዕለት 4 ወርሒ 3991 ኣብ ከባቢ ዳዕሮ ተኽላይ ካርታ ጥቕሲ 82/80 ዘሎ ቦታታት ተቋፃፂሩ ከሎ ህዝባዊ ግንባር ድማ በዚ ዝተጠቕሲ ዕለት ካብተን ንጢዖ ዝሓረራ ፓራኮማንዶ ቦጠሎንታት ክፍለ ሰራዊት 16 ክፍለ ሰራዊት 52 ከምኡ እውን ሓደ ቦጠሎኒ ናይ ኮማንዶ ባደ 7 ንረዳት ብህፁፅ ብዓዲ ግራት ገይረን ብኣኽሱም ንከባቢ ዓድዋ ናብዚ ሓድሽ ግንባር ተፀንቢሮም
4: ሰራዊት ናይ ወያነ ዋላ ሓደ ምድብ ሰራዊት ወይ ሓላፊ ዝነበረ ሰራዊት ኣይነበረን ይሄ ወደ ተኻትለዚ ናይ ኢትዮጵያ ምንቅስቃስ ብሓፈሻ ብጠቕላላ ኣብ ክንዲ ንትግራይ ጥራሕ ዝብልሲ ንኢትዮጵያ ዘይንብል ዝብል ፍልስፍና ናይ በዓል መለስ ስለ ዝመፀ ተን ነበራ ውድባት ናይ ኣምሓራ ምንቅስቃሳት ይኹን ተን ናይ ወያነ ብሓባር ኣዲስ ኣበባ ንምቕፃል መደብ ክውፅ ከለዉ ንሕናስ ንትግራይ ኢልናይና ተዋጊእና ንትግራይ ኢልናይና ተቃሊስና እምበር ኣዲስ ኣበባ ዝብል ቀልሲ ነበረና ዝብሉ ተቃውምቲ ስለ ዝፈጠሩ እምበዓር እቶም ከፊእና ኣሎ ትብሉ ገዛኹም ክዱ እቶም ክንቅፅል ና ትብሉ ከዓ ምሳና ትቁፅሉ ኢለዮም ወያነ ቀፂሎም ሕጂ እቶም ከፊእና ኢሎም ገዝኦም ተመሊሶም ነበሩ እንተዘይኮይኑ ካልእ ሰራዊት ኣይነበሮም እዚ ግን ትኩለታት ምስ ረኣየ ባዕሉ ሓደሓደ ብሓንቲ ካዝና ዝሓዘ ባዕሉ ዝነቐለ ከምሳቶም ዘለዎ ካ ጎሲዑ መፅ እዮም ዝብልዎ ዝኾነ ይኹን ግድን ሰራዊት ኣብ ገገዙ ዝፀንሐ ብሓዳር ናብሩ ዝፀንሐ ውዱብ ሓይሊ ወይ ከዓ ጥርኑፍ ሓይሊ ብሓለፍትን ኣቋዋማን ደረጃን ስለ ዘይነበሮ ብፉኑ መልክዕ ጥራይ ስለ ዝነበረ ኣብቲ ባይታ ደምፀሎ መሰረት ኣይነበሮን ብመጥቃዕቲ ብሪፖርት ዝምራሕ ነይሩ ኣብቲ መጀመርታ እኳ ብዙሕ ኣይሰጎምናን ግን ኣገዳሲ ዝበሃል ስትራቴጃት ኣግዲፍን ሓዲርና ንፅብሒቱ መጥቃዕቲ ጌርና ከዓ ተኽሊልና ንራማ ኣቴና ካብ ራማ ከዓ መረቢና ስጊርና እዩ
5: ኣብ ኣብ ኣደ ኣብን ኣቐዲመን ዘ ኣህርታት ኣብ ተደሪ ኣብ

0: ፀኒዕራና እዮም ንሕና ከዓ ተደሪብና ማለት እዩ ኣብ ብርጌድ ምስ ተደረብና ቦታ መፅናዕቲ ተገይሩ ቦቦታና ተዋሂቡና ቦታና መጥቃዕቲ ጀሚርና ማለት እዩ መጥቃዕቲ ጀሚርና ፀላኢ እንዳኸብከብናዮ እንዳኸብከብናዮ ኣብ ራማ ብፅሕናዮ ካብ ራማ ናብ ክሳድ ዒቃ መረብ ኣስጊርናዮ መረብ ምስ ተገረ ተልእኾ ተዛዚሙ ማለት እዩ ወዲና ካብኡ ስተወደ ንሓደ ዝተወሰነ እዋን ኣብኡ ፀኒሕና ብዕለት 25 ተመሊስና ኣፋን ባእቲና
1: ኣብቲ ካብ ዕለት 4 ክሳብ ዕለት 10 ወርሒ 3991 ዝነበረ ሰብኣዊ ክሳራ ዓድዋ ግብረ ሃይል ጠቕላላ ድምር ዝሞቱ 737 ጠቕላላ ድምር ዝቆሰሉ 1229 ጠቕላላ ድምር ሃለዋቶም ዘይተፈልጠ 89 ጠቕላላ ድምር ናይ ኩሎም 255 ነይሮም።
2: እዚ ታሪክ እዚ ብህዝቢ ኣዳኣቡኒ ዓድዋን ግን እዚ ታሪክ እዚ ሕቡቕ ክኾን ኣይክእልኒ ኩሉ እቲ ህዝቢ ፍቕዳ ጎቦን ፍቕዳ ሽንጭሮን ሃዲሙ ዓድዋ ብዓድዋ ኣዳኣቡን ብዓዳኣቡና ኣኽሱም ብኽሱማ ኩላያ ሃዲማ ጥላይ መፂ ተባሂሉ ድሕሪና መፂ ተባሂሉ ኩላያ ፋሕፋሕ ኢላ። ስለዚ እዚ ታሪክ እዚ ህዝቢ ትግራይ ግን ክሓብኦ ዝኽእል ኣይኮነ ምክንያቱ ብሰንኪ ህዝባዊ ግንባር ስለ ዝድሓነ ዝኾነ እዚ መጥቃዓት እዚ ኣብ ካልኣይ ምዕልቲ ተወዲኡ ኣብ ካልኣይ ምዕልቲ ምስ ተወደአ ብድሕሪ ወዲእና ተሃድሶ ኣለና እሞ ኣብቲ ተሃድሶ ክትሳተፉ ኢሎምና ንሕና እኳ ተሃድሶስ ከም ኣብ ሓላሲ ውራ ፅንሑ ሞ ክደስ ኢና ንፈልጥ ነርና እምበ ተሃድሶ ከም መዘናግዕን ከም መሕደስ ሓንጎልን ንውስ ዘይነበርና እንታይ እየተሃድሶ ኣይተሃድሶ ኣለና ነርካ ዘረባ ኣየልና እናገርመና ኢና ከድና ብዝኾነ ይኹን ግን ህዝቢ ሰላም ኮይኑ ንዕብሮ ተባሂሉ እቲ ህዝቢ ተኣኪቡ ኣብ ጓይላን ኣብ ግብጃን ኮይኑ ፀኒሕና ምስኦም ተዘናግዕና ካብኡ ንፅብሕቲ ንቦታይ ክምለስ ተኣክደ ሒዘ ሕጃያት መፃኹ ማለት እዩ ተሓቢርኒ ንዓዲ ቀያሕ ተመሊሰ ክገርመኩም ኣብ ዓዲግራት መፃእትና እታ ናይ ዓዲግራት ማይ ዒላ እያ ዒላ ስለ ዝኾነት መፍትሒ ክትገለ ዝኾነ መፍትሕ ኣለዋ ኣብዝላ እውን ክትብላ ዘፀግመካ ወዲ ዓዲ ኮንካ ክትረክባ ተዘይክልካ ይትረክባ ኒኻ ኣብ ዓዲግራት ዝኣተና ግን ማይ እዮም ዓፂምና ሃዲሞም ላዕለ ተበልና ተሓት ብልና ዓዲግራት ኣቲና ማይ ዝስተ ሲኢና እሞ ወዳእታ ከምዚ ኢሎም ተጋደልቲ መፂኦም ኣለው ማይ ሲኢኖም እብልዋ ንዓዲ ሓየሎም ዝተቤርኣያ ማለት እዩ ማይ ሲኢኖም ኣለዎም ሰላ እታ ሰበይቲ ኣዝዩ ሓያል ከቢድ ኤርትራዊ ስምዒ ዝነበረ እያ ከም ሃማፂ ኮይና ዝሰርሕ ነራ ኣኼባ እንተገይራ ዓወት ንህዝባ ግንባር ዓወት ከዓ ንወያነ ትብል ነበረ ሰበይቲ እያ ህዝባዊ ግንባር ቅድሚት ከይሰርዐት ወያነ ይትብል እያ ነራ ዳሓር ብጉያ መፅያ ኣበለቲ ሓላፊ ኢላ ንዓይ ትረክበኒ ዝንዝና ኣልና ክልና ኣብዝላ ኣርቢ ጅግርካ በትና ንዛ ዒላ ትብለኒ እንትገለ መፍትሒዮም ገይሮምሉ ድሕሪ ንዓ በቲና ማይና ሰቲና ውዒልና ካብ ንዓድና ክድና ማለት እዩ ንኤርትራ ኣቲና ማለት እዩ
3: ናይ ትግራይ ሕጂ እዚ ምሕና ዝገበርናዮ ታሪክ እዚ ተጋዳላይ ህዝባዊ ግንባር ዝገበሮ ታሪክ ብካልእ ክቐርብ ከሎ እቶም ህልዋት ዘለና ግን ክንገልፆ ስለ ንደልየ ክገልፆ ደልየ ዘለዎ ኣብ ዓዳኣቡ ናብቲ ቀላሚጦስ ተሓቢእና ውዒልና ካብ ደንገል ብለይትን መዓልትን መፂና ኢና ዓብ መጥቃዕቲ ተኸይዱ ማለት እዩ ኣውቶቡስ ኣላ ልዕሊ ራማ ኣብ ኣውቶቡስ ስሞም ክዝኩሮም ዝደልብ ዝሕጂ ንህዝቢ ትግራይ ከነትሕን ዝገበርናዮ እዩ ማለት እዩ እምበር ንዓና ዋላ ሓንቲ ፀገም ግንባር ደፍረሰልና ብኡ ይነበረን ገለ ይነበረን ግን እቲ ኩሉ ህዝቢ ካብ ባሳብ ዝተኸይድ ነበረ ፀላኢ ነዚ ጨፍጭፍና ጨፍጭፍና ከዓ ናብ ኤርትራ መሊስን እያ ኣብዚ ቦታ እዚ በዓል ተስፋ ገርጊሽ ኤሊት ገርየ ዝበሃሉ ከፍ ኢልና ኣለና ማለት እዩ ስለዚ ስርሒት ናይ ራማ ሙሉእ ብምሉእ ብተጋደልቲ ህዝባዊ ግንባር እዩ እምበር ናይ ወያነ ዝበሃል ኣይነበሩ ማለሻ ድኦም ገለ ነይሮም ተሓተትከዮም ከማ ናይ ኩስቶ እዮም ዝብሉካ በተስም ዝሓላፊ እዮም ዶ ጥርንፎም እምበር ከምቶም ንፈልጦ መሃዱ ናይ ወያነ ከማ ንባል ሓንቲ ይነበረን

ንሕና ክሳብ ዕለት 9 ኣብቲ ከባቢ ናይ ራማ ፀኒሕና ድሕሪኡ ዘርኢ ዝሓዘን ክልተ በጠሎኒ ኣብኡ ተሪፈን ንሕና እቶም ካብ ግንባር ጊንዳዕ ዝመፃና ሰለስተ በጠሎኒ ካብ ግንባር ደቂ ምሓረ ዝመፀት ቋንቁ ዝሓዘ ሓንቲ በጠሎኒ እተን ካብ ስርሒ ደንካልያ ናባና ተሳተፋ ሰለስተ በጠሎኒ ተጠቓሊልና ኣክንድነና ኣብ ቦታና ንምለስ ኣብ ስርሒ ደንካልያ ተደረቡ ስለ ዝተባሃልና ኢና ናብ ስርሒ ደንካልያ ከይድና።

0: ሰላም ዝኸበርኩም ተኸታተልትና ከመይ ትቕንዩ ሻምፒዮን ቅድም ብሽክለታ ኤርትራ 2026 ዝመፅእ ሓሙስ ዓርቢ ከምኡ ሰንበት ክካየድ እዩ። እዚ ውድድር እዚ ከመይ ተታሒዙ ዘሎ ክንደይ ተቓደምቲ ኣለዉ ብሓፈሻ ከመይ ይመስል ድማ ንሃገራዊ ፌደሬሽን ተወኪስኒ ኣለና ንዑ ሓበሬታ ክበና ድማ ህዝባዊ ርክባት ናይቲ ፌደሬሽን ተኽሊት ይሳእሳ ኒያጎ ምሳን ኣሎ ሰናይ ምክታል ተኽሊት ፈለማ ኣዝየ መስግነካ ግዜና ክቢርካ ምፃኻ ናይ ሎም ዓመት ሻምፒዮን ከመይ እዩ ዘለዎ ከመይ ተታሒዙ ኣሎ ማዓስ ማዓስ ክካየድ ኳ ፈይጥና ኣለና ኣበይ ኣበዩ ክንደይ ኪሎ ሜትራት እውን እቶም ተቓደምቲ ተሰሪዑሎም ኣሎ ክትብርሃልና።
1: ፅቡቅ ምስ ይቕኒልና ፈለማ ንኩሎም ተሳተፍቲ ሻምፒዮንሽፕ ኤርትራ ርሑስ ምጅማር ይግበረሎም ክንብ ንፈቱ ውድድር ቻምፒዮን ኤርትራ ናይ 2026 ኣብ ዝተፈላለየ ከተማታት ናይ ሃገርና ብደቂ ኣንስትዮን ደቂ ተባዕትዮን ኣብ ጁኒየር ደቂ ተባዕትዮ ብከርን ደቂ ኣንስትዮ ድማ ኣብ ደቂ ኣምሓሪ ተሓሲቡ ነይሩ ምዝህልው ኩነታት ዘለናዮ ድማ ናይ ቴክኒክ ጉዳይ ክሰልጥ ኣይከኣለን ኮይኑ ግን እቲ ውድድር ግድን ክግበር ስለ ዘለዎ ተቀዳድምቲ ደቂ ኣንስትዮ ዓበይትን ትሕቲ 23 ከምኡውን ጁኒየር ፓራሳይክሊን ናይ ሰለስትኦም ውድድር ኣብ ማይ ደምነት ዕለት 26 ከካየድ እዩ። ኣብዚ ውድድር እዚ ከዓ ተቀዳድምቲ ጁኒየር የን ንጉሆ 7 ክጅምራ 72 ኪሎሜትር ድማ ክሽፍና የን ሓደ ዙርያ 18 ኪሎሜትር እዩ ዝሽፍን ስለዚ 4 ዙርያ

0: ኣካይደን ድሒሮም ኣብ ሰለስተ ምድብ ዝምደቡ ናይ ፓራሳይክልን ናይ ስንኩላን ኣለውና። በብናቶም ካታጎሪ እዮም ተፈልዮም ዘለዉ። ናይ 5 ኪሎ ሜትር፣ 10 ኪሎ ሜትር፣ 15 ኪሎ ሜትር ነሱ ወከፎም ከዓ ሰዓት 9 ፈረቐን ብሓደ ሰዓት እዮም ክብገሱ። ነናቶም ርሕቐት ካ ክሽፉን እዮም። ስለዚ ሓሓደ ዙርያም ገብሩ በብቲ ርሕቀቶም። ብድሕሪ እዚ ዓበይትን ትሕቲ 23 ዓመትን ናይ ደቂ ኣንስትዮ እቲ ናይ መወዳእታ ውድድር ሽዑ ዘካይዳሉ እየን። 18 ኪሎ ሜትር 6 ዙርያ ድማ ክሽፍና እየን። ስለዚ እታ ናይ ዕለት 26 በዚ ክተበቂዓ ዓርቢ ናይ ኩሎም ተወዳደርቲ ናይ ግዜ ኢንዲቪጅዋል ቲምታይ ምትርያል ናይ ውልቂ ክሮኖሜተር እዩ። ኣብዚ ውድድር ከዓ ነፍሲ ወከፎም ጁኒየር ተቀዳደምቲ ደቂ ኣንስትዮ 15 ኪሎ ሜትር፣ ጁኒየር ተቀዳደምቲ ደቂ ተባዕትዮ 18 ኪሎ ሜትር፣ ዓበይትን ትሕቲ 23 ዓመት ደቂ ኣንስትዮ ድማ 18 ኪሎ ሜትር፣ ከምኡውን ክልተ ዙርያ 36 ኪሎ ሜትር ዓበይትን ትሕቲ 23 ዓመት ደቂ ተባዕትዮ ክሽፉን እዮም። ናይ ዓርቢ እዚኣያ ትመስል። ኣብ ናይ ሰንበት ውድድር ቀዳም ኣብ ዕረፍቲ ድሕሪ ምውዓል ዘካየድዎ ድማ ከምቲ ልሙድ ታ ናይ ቅድሚ ሕጂ ብሚኒስትሪ ዜና ፎርቶ ጌራ ትካየድ ነበረት ውድድር ኣብቲ ንቡር ተመሊሳ ኣላ ካብ ናይ ዝሓለፈ ዓመት ማለት እዩ። እዚኣ ከዓ ጁኒየር ደቂ ተባዕትዮ ልክዕ ሰዓ 7 ክጅምር እዮም ካብ ሜዳ ባሕቲ መስከረም። ብድሕሪኡን ዓበይትን ትሕቲ 23 ዓመትን ክካይድ እዮም። ኣብዚ ተዓዛቢ ኩሉ ክፈልጦ ዘለዎ ቦታታት ንሽዑ መዓልቲ ምንቅስቃስ ደው ክብሉ ወይ ድማ ቀዲሞም ኩሉ ነገር ውሕስ ክገብሩ መደቦም ክሰርዑ ማለት እዩ። ካብ ሜዳ ባሕቲ መስከረም ማይ ጩኸት እንዳ ገብረትን ሰእባቸር እያ ተጠውዮም ናብ ፈረቡያ ተመሊሶም ብተረስተለ ኪትካት ከረን ሆቴል ኣቢሎም ቤት ፅሕፈት ፕረዚደንት ናብ ባንክ ደም ዓቐበት ሚኒስትሪ ዜና ብእንዳ ሚካኤል ቤተክርስትያን ገይሮም ቤት ትምህርቲ ቀይ ባሕሪ ናብ ሽዳ ኣቢሎም ሲት ፓርክ ተጠውዮም ሲነማ ሮማ ናብ ሽዳ መፅኦም ኢንሹራንስ ባርቶሪኖ ዳኒኤል ፋስትፉድ ጎደና ሓርነት ባሕቲ መስከረም ሓደ ዙርያ 10.2 ኪሎ ሜትር እዩ ዝሽፍን። 183.3 ኪሎ ሜትር ዓበይትን ትሕቲ 23 ዓመትን ከካይድ እዮም። 122 ኪሎ ሜትር ከዓ ጁኒየር ደቂ ተባዕትዮ ከካይድ እዮም። ኣብዚ ኩሉ ንጠቕሶ ዘለና ቦታታት ሰንበት ኩሉ ውሕስ ፅርግያ ክፀንሕ ኣለዎ። ተሽከርከርቲ ዝኾነ ይኹን መካይን ክሓድራ ይብለንን። ኩሉ ምንቅስቃሳት ነጋዶ ኾኑ ተጓዓዝቲ ኩሉ ነገር ከዓ ኣብቲ ዕለቲ ኣቐዲሞም ኩሉ ንጥፈታቶም ገይሮም ክፀንሑ ከዓ በዚ ኣጋጣሚ ክንሕብሮም ንፈቱ።
1: ፅቡቅ ብጀካ ደቂ ኣንስትዮ ኣብ ማይ ደምነት ናይ ፅርግያ ፅረ ውድድር እቶም ልሙዳት ዓበይቲ ደቂ ተባዕትዮን ጁኒየርን ናብ ንምሩ ተመይሶም ኣለዉ ኣብቲ ከተማ ክካይዱ እዮም። ደቂ ኣንስትዮ ስለምንታይ ኣብ ከተማ የተሰርዓለን? እቲ ማይ ደምነት ከንውሕስነትን ሓደ ፅርግያ እዩ ሞ ኣብ ጉዳይ ውሕስነትን ተወዳዳርነትን ስ ብከመይ ተራእዩ ዘሎ?
0: ፅቡቅ ከምዚ ክተሓስበ ዘለካ ሃገሮ ፌደሬሽን ሽለታ ኤርትራ ከም ደቂ ኣንስትዮ ሓሲቡ ኣብ ናይ ከተማ ኣብ ተዓዘብቲ ዘለዎ ኣብ ፅርግያ ኩሉ ክካይዳ መደብ ኣውፂኢ ነይሩ። እንተኾነ ግን ሰንተ ኣትየን ምስቲ ዘሎ ንውሓት ኪሎ ሜትር ይኹን ኩሉ መንገዲ ዓፂካ ክትውዕል ኩሉ ነገር ንጥፈታት ተዓፂሙሉ መዓልቲ ናብ ሰዓት 5 ከምቲ ናይ ቅድሚ ሕጂ ክኸይድ ይኽእል እዩ። ስለዚ ነዘን ተቀዳድምቲ እዚአን ምስ ዘለዎ ናይ ዋሕድ ናተን ምክንያቱ ብዙሕ ሓሲብና ሉ ኒያ ጁኒየር ደቂ ተባዕትዮ ኣብ ማይ ደምነት ናብ ከተማ ክነምፀን ሓሲብና ኢና። ኮይኑ ግን ከምዝበልከያ ኣሰካፊ እቶም ጁኒየር ደቂ ተባዕትዮ ልዕሊ 120 ተቀዳድምቲ እዮም ኣብቲ ሓደ ፅርግያ ናይ ማይ ደምነት ከተፃወቶም ንዕኦም ምቹ ኣይኮነን። ንዕኦም ኣብ ከተማ ከም ድመፁ ጌርና ምክንያቱ ሰን ምስ ዘለዎን ዋሕዲ ኣብቲ ፅርግያቲ ተቋፃፂርካ ክተፃወቶን ትኽእል ካብኦም ንላዕሊ። ስለዚ ምስቲ ዋሕዲ ዘለዎ እናተን ተራእዩ እሰን ኣብኡ ከምዝኸዳ ጌርና ን ብዙሕ ሓሲብናሉ ኢና። ስለዚ እቶም ጁኒየር ደቂ ተባዕትዮ ምስ ዘለዎም ብዙሒ ኣብ ከተማ ከም ዝሰሓቡ ጌርና ንኣናኡ ወሲድና የን።
1: ፅቡቅ ሃገራዊ ውድድር እዩ። ኣብ ሃገርና ዘለዋ ዞባታት ከዓ ብውክልና ብተፈላለዩ ተቃደምትን ካታጎርን ክሳተፋ ኢና ንፅበ። ናይ ሎም ዓመት ከተን ዞባታት ዘለዎን ስታፍ ኹም ይመስል
0: ከምዚ ንገልፆ ዓመታዊ ይጉስጎሰሉ እዩ ተደጋጋሚ ግን ክሳብ ሕጂ ኣብዚ ናይ ብዙሕ ደቂ ኣንስትዮ ክሳብ ሕጂ ኣሰካፊ ዘሎ ከምቲ ናይ ዝሓለፈ ሕጂ እውን 99 ሚእታዊት ኢልና ክንደፍር ንኽእል ኢና። ኣብ ቀዳድምቲ ደቂ ኣንስትዮ ኣብ ዞባ ማእከል ዘለዋ ምስቲ ኩሉ ፀጋታት ናይ ዞባ ማእከል ሰኔን ሕጂ እውን ኣብ ክልቲኡ ካታጎሪ ብዙሕ ሳተፋ ዘለዋ ምናልባት ኣብ ማውንቴን ክህልዋ ክእላ ኣብ ካልኦት ዞባታት ትክኡ ህሉ ክኾኑ ተስፋ ንገብር። ኣብ ናይ ዳኮርሶ ኣብ ዝግበር ሃገራዊ ውድድር ግን ክሳብ ሕጂ ብዙሕ ተሳታፍነተን የለን። ኣብ ድመፅእ እዚ 10 ግዜ ጎስጓስ ዝግበረሉ ዘሎ ሰሚዖም ተሳተፍኦም እቶም ዘባያን ፌደሬሽናት ብዕቱብ ሰሪሖም ኣብ ድመፅእ ሃገራዊ ውድድር ናይ ደቂ ኣንስትዮ ብብዝሒ ክሳተፉ ከዓ ከምዚ ንገልፆ ዘለና ልዋናና መሓላለፍ
1: ናይ ደገ ተቃ

0: ቀደምቲ ፕሮፌሽናላት በቢደረጅኦም ማለት እዩ ብሓፈሻ ግ ናይ ደገ ንበሎም ንኩሎም ክሳብ ሕጂ ኣረጋጊፆም ዘለዎ ተቃደምቲ ክንደዮም ብምሉኦም እቶም ህዝቢ ክዕዞም ዝምነ ወይ ዝደሊ ተቃደምቲ ከለዉ ድዮም
1: ናይ ብሓቂ ኩሎም እቶም ናህና ናይ ደገ ንብሎም መቐረት ዝህብዎ ሞ ከዓ እቶም ናይ ውሽጢ ዓዲ ንዕኦም ክስዕሩ ፃዕርታት የካይዱ እቶም ናይ ደገ እውን ነታ ባንዴራ ኤርትራ ገይሮም ኣብ ጋንታታቶም ካብ ኤርትራ ወፅ ካብ ሃገሮም ወፂኦም ኣብ ከክለባቶም ባንዴራ ኤርትራ ማልያ ገይሮም ቻምፒዮን ዓዶም ኮይኖም ክፃወቱ ይደልዮም ኩሉ ዳሃርፋ ነዛ ቻምፒዮን እዚኣ እሞ ህልኽ ዝኾነ ውድድር ክንርኢ ሰብ ሙሉእ ተስፋይና ናይ ብሓቂ ኩሎም ናይ ውሽጢ ዓዲ ይኹን ናይ ደገ ይኹን ብሓባር ነዚኣ ንምውሳድ ኣብ ብርቱዕ ልምምድ እዮም ዘለዉ ክሳብ ሕጂ ሓንቲ ጓል ኣንስተይቲ ሞናሊዛ ኣርኣያ ትርከቦም ከምኡ ውን ኬቨን ተክለማርያም ምስ ያፌት ሙልጌታ ኣብ ዩሲኣይ ስልጠና ዝወስደ ኣለዉ ሓዊስካ 19 ተቀዳድምቲ ካብ ገጋንታታቶም መፅኦም ኣብዚ ልምምዶም የካይዱ ኣለዉ ተስፋ ንገብር ከዓ እተን ደቂ ኣንስትዮ ንሞናሊዛ ክስዕራ ኢለን ክፃዕራ ሞናሊዛ እውን ነታ ናይ ዝሓለፈ ክብረ ዓወታ ዓቂባ ኣብቲ ዘላቶ ጋንታኣ ሽማንሽማ ሃገራን ባንዴራ ማልያ ጌራ ከተንበልብል ብዙሕ ልኽ ክንርኢ ስለዚ እቶም ደቂ ተባዕትዮ እውን ከምኡ እቲኦም ኣብ ክለቦም ክፃወቱ ባንዴራ ኤርትራ ገይሮም እዚኦም ውን ሓድሽ ናይ ዩሲኣይ ዕድል ትምህርቲ ዝጠና ክረኽቡ ገይሮም ዓበይቲ ጋንታታት ክወስድኦም ብዙሕ ልኽ ክንርኢ ተስፋ ንገብር በዚሉ በዚሉ ንዝዕወት ሰብ በዓልቲ ሽዑኡ ክንሪአ ኢና ነቲ ሽዑ ዝዕወት ከዓ ብሓባር ሽዑኡ
0: ኣብ ተፈላለየ እዋን ኣብቲ ፍላይ ናይ ጁኒየር ናይ ደቂ ኣንስትዮ ዝዕወቱ ሓደሽ ናይ ውሽጢ ዓዲ ክኸኑ ከሉ ብፍላይ ኣብቲ ናይ ዓበይቲ እውን ዕወት እዮም ናይ ደገ ዕድላት ኣሎ ባህሊ ኣብ ገሊኦም ክሰልጦም ወይ ክትዕድል ረኪቦም ኣብ ዩሲኣይ ተፀንቢሮም ትምህርቲ ክቆስሙ ትዕዞም እዮም ኢኻ ሎም ዓመት ከኸምኡ ዘሎ እቲ ዝዕወት ናይ ውሽጢ ዓዲ እተኮይኑ ብፍላይ ኣብቲ ናይ ጁኒየር ሓደሽ እዮም መብዛሕትኦም ኩሎም ናይ ውሽጢ ዓዲ እዮም ናይ ደቂ ተባዕትዮ ናይ ደቂ ኣንስትዮም ከምኡ ተጋጢሙ ብዓብዪ ካብቲ ናይ ደቂ ተባዕትዮ ኸ ናይ ውሽጢ ዓዲ እንተተዓዊቱ ብዕድመ ንእስ ዝበለ እቲ ናይ ደገ ዕድል ከመይ ዘሎ ኣቦትኡ ድዩ ክንሪኦ ድና ተቃዳማይ ኣብ ዝቕፅል ዓመታት ኣብ ናይ ዩሲኣይ ትምህርቲ
1: ብትክክል ከዓ እምበርቲ ቀንዲ ናሃና ምትኽኻ ንብሎ ዘለና ከዓ እዚ እዩ ብትክክል እንድሕር ዳ ሓድሽ ተቀዳዳማይ ቻምፒዮን ኮይኑ ኣብ ዝነበረ እዩ እምበር ብዘየገድስ ቻምፒዮን ኤርትራ እንተ ወሲዱ ቀዳምነት ዝመፀት ማህደረ ትምህርቲ ናይ ዩሲኣይ ዕድል እሱ ተጠቃሚ ብዝኾነ ይኹን በቲ ናይ ማሕበሪ ብሽግለታ ዓለም ናይ ዩሲኣይ ዝኾነ ይኹን ናይ ምትዕንቓፋት ብኦኦም እንተደይመፅ እዩ ንበሎም ኣብ 223 ተዓዋት ዝነበሩ ሜሮን ምስግና ኣብቲ ዓመቲ ዝኾነ ናይ ዩሲኣይ ፀውዒት ስለደይነበረ ክኸይድ ኣይከኣለን ብድሕሪኡ ኣብ 24 ዝነበረ ኣብ 25 ዝነበረ ግን ብተኸታታሊ ፀውዒት ስለነበረ እቶም ናይ ሽዑ ዕውታት ካ ማህደረ ትምህርቲ ከም ዝረኽቡ ተገይሩ ስለዚ ዝኾነ ይኹን ብናቶም ዕንቅፋት ተደይ ኣቢሉ ብኣና ወገር ከም ሃገራዊ ፌደሬሽን ምሽለታ ኤርትራ ቻምፒዮን ኤርትራ ዝተዓወተ ናይ ውሽጢ ዓዲ ተቀዳዳማይ ማህደረ ትምህርቲ ክረክብ ምዃኑ ብኣናት ዝኽልክሉ ኣካል የለን
0: ፅቡቅ ሞ መወዳእታ ተክሊት ክሓልፍ ኣለዉ መልእኽቲ ትብሎ ልባቦም እውን እንተልዩ በዚ ኣጋጣሚ ክትሕብረልና ምዛዝም ከዓ ንሕና
1: ፅቡቅ ምስየ ቀዳምነት ተቀዳድምቲ ሃገራዊ ውድድር ክሳብ ዝኾነ ካብ ደገ መፅኦም ክንደይ ድኻም ገይሮም ነዚኣ ንክዕወቱ ከምኡ ውን ኣብ ውሽጢ ዓዲ ዓመት ሙሉእ ተዳልዮም ነዚኣ ንክዕወቱ ብሰንኪ ንእሽተይ ናይ ቴክኒክ ጉዳይ ኣብ ግዜኻ ደይ ምምፃእ ኣብ ውድድር ሰዓትካ ደይ ምኽባር ካብ ውድድር ክስረዝ እዚ ናይ ብሓቂ ሴም ሞ ኩሉ ተቀዳዳማይ ቅድሚቲ ዝተባሂልዎ ዘሎ ናይ መጀመሪ ሰዓት ቅድሚ ሰዓት ሰዓትን ፈረቐን ኣብቲ ቦታ ክርከብ ክኽእል ኣለዎ ቀልጢፉ ህላውነቱ ክረጋግፅ ኣለዎ ብተወሳኺ ንሕና ኣብ ንገብሮ ሽልማት ኩሉ ግዜ ኣፍልጦ ኣለዎም እዞም ተቀዳድምቲ እዚኦም ኩሉ ግዜ ዝዕወት እዮም ገለ ውፅኢት ከይነገርካ ካብ ቦታ መሸለሚ ክትርሕቕ የብልካን ንዕውት ተቀዳዳማይ ክንደይ ግዜ ኻ ኣብኡ ክንደይ ህዝቢ ንዖም ከሰንድ ዋዕለ ፀሓይ ንፋስ ከይበለስ ሽሙ ምስፀዋዕካዮ ክሳብ ድመፅእ የለን ገለ እዚ ክበሃል የብሉን ልክዕ ውድድር ምስተዛዘመ ክሳብ ውፅኢት ዝንገር እቲ ተሸላሚ ካብቲ ቦታ ክርሕቕ የብሉን ሽሙ ክፅዋዕ ከለካ ቀልጢፉ ኣብ ፖዲየም ደይቡ ሽልማቱ ሒዙም ፅምብል ገይሩ ምስ ደገፍቱ ክኸይድ ክኽእል ኣለዎ ኣብ ናይ ክሮኖሜተር ተ መፂና ሆሲት ኣሎ ክሳብ ግዜኡ ብድሕሪ ድመፀ ተቀዳዳማይ ኣማሓይሽዋ ካብ ቦትኡ ዘይተስአ ቀዳምነት ምስኣተወ ሆሲት ክፅዋዕ ከሎ ኣብታ ተዳልያ ዘላ ንዕኡ ቦታ ኮፍ ክብል ኣለዎ ብድሕሪኡ እንድሕር ኣ ግዜኡ ዘይተሰራ ኣብ ኣሎ ሱ ክብር እያ ንዕኡ እንተ ብድሕሪ ድመፀ ተቀዳማይ ኣማሓይሽዋ ተስኡ ንዑ ይረክቦ እዚኣ እውን ክትግበር ኣለዋ ኩሉ ግዜ ትዳሉያ ግን ኩሉ ግዜ ካ ትፅውዖም ስለዚ ኣብ ፖድየም ዝፀዋዕካ ተቀዳማይ ክመፅእ ከም ዘለዎ ካልእ እዚ ኣቐዲምና ክንጠቕሶ ፀንሐና መወዳደሪ ቦታ ንጠቕሶ ዘለና ዝኾነ ይኹን ተሽከርከርቲ ወይ ካልእ ዝኾነ ይኹን ኣብቲ ቦታ ክሓድር የብሉን። ነዞም ተቐዳድምቲ ካብ ዕንቅፋት ኩሉ ውሕስ ክንገብር ኣለና። ተዓዛቢ ከዓ ኩሉ ግዜ ኣብ ማእኸል ፅርግያ ንቀዳማይ ድወፀ ጥራይ ሒዝካ ይኮንካ ንትኸይድ ክሳብ ናይ መወዳእታ ሓንፃ ዝረቅፅ ተቀዳዳማይ ብግዜ ይድወዳድር ዘሎ 183 ኪሎ ሜትር ጎይ መፅ እዩ ንድሕር ግዜ ዘይሒዝካሉ ወላሓንቲ። ስለዚ ክሳብቲ ናይ መወዳእታ ተቀዳማይ ብሕንፃፅ ዝሓልፍ እቲ መወዳደሪ ቦታ ኩሉካ ክትውሕዞ ኣቑክትኣቱ የብልካን። ስለዚ ተዓዛቢ ከዓ ብዘይብኡኡ ዝኾነ ይኹን ውድድር ክዓቢ ይክእልኒ ብዘይተዓዛቢ ከይሓስካ ወይ ከዓ ደጋፊ ደይብሉ ውድድር ናይ ዓድና መቐረት የብሉን ናይ ብሓቂ ፀሓይ ንፋስ ከይበሉ ክብሪ ኣለና ኣብ ተዓዘብቲ። ግን ስምዒቶም ቁሩብ ባዕሎም ክዕቅቡ ኣለዎም። ናይ ነፍሱ ዝኾነ ሰብ ኣኽባር ፀጥታ ንነፍሱ ባዕሉ ፀጥታ ክሕልወሉ ኣለዎ። ካብ ኣኽበር ፀጥታ ጥራይ ክሕሉ የብሉን። ስለዚ ንኩሎ መሻርክቲ ኣካላት ከዓ ነዚ ውድድርና ክውን ንምግባር ምሳና ተሓበሩ ዘለዉ ከዓ ብሽም ሃገራ ፌደሬሽን ብሽለታ ኤርትራ ቀፅልዎ በርትዑ ኣጅኹም ነዛ ውድድር ብሰላም ከም ንሓልፍ ተሓጋጊዝናን ንተፃወትና ኣብ ዝለዓለ ደረጃ ክንክበፅሑ ውሕስናቶም ንሓልወሎም ክብል ደሊ።
0: ተክሊት ኣዝየ መስግነካ ስለተዝሃብካና መብርሂ ዕውት ውድር ክገብሩ ኢልኩም ውን ይምኒ። ድሕሪ ውድር ኣብ ተፈለየ ግዜ እውን ክንራኸብ ተስፋ ገብር ይቕኒለይ። ባርከ ዝኽርኩም ተዓዘብትና እዚ ውድር እዚ ሓሙስ 25 ስለ ተኻይዱ ከምኡ ውን ዓርቢ ክካየድ እዩ። ናይ ግዜ ናይ ውልቂ ውድር ሰንበት 28 ስለ ድማ ኣብ ከተማ ስመራ ብቐጥታ ዝሓልፍ ውድር ኣሎ። ንኹሉና ሰናይ ውድር ክገብረልና ይምነ። ሰሰና እዩ።

ሰራሕተኛታት መንግስቲ ዝተዋፀአ 288,000 ናቕፋ ን48 ስድራ ቤታት ንነፍሲ ወከፈን 6,000 ናቕፋ ተዓዲሎም ምንድራይ ስድራ ስውኣት ንመንግስቲ ጥራይ ዝግደፍ ከም ዘይኮነ ብምግንዛብ ሰራሕተኛታት ተወዲቦም ዘካይድዎ ንጥፈታት ሕልናዊ ዕረቲ ዝህብ ምዃኑ ዝጠቐሰ ኣካየዲ ስራሕ ምምሕዳር ንእዞባ ጊንዳ ኣቶ ይሓይሽ ገብረ ስላሴ ኣብ ቅርባ ግዜ ኣባይቲ ስድራ ስውኣት ንምፅጋን መደብ ከም ዘሎ ሓቢሮም። እዚ ከምዚ ኢሉ እንከሎ ኣብ ንእዞባ ናቕፋ ብህዝብን ሰራሕተኛታት መንግስትን ዝተዋፀ 84,000 ናቕፋ ን14 ስድራ ስውኣት ተመቓሪሖም። ኣብ ማሓዳሪ ንእዞባ ናቕፋ ኣቶ ያዕቆብ ኢድሪስ ኣብ ዘስምዖ ቃል ምሕጋዝ ስድራ ስውኣት ሓላፍነት ናይ ነፍሲ ወከፍ ዜጋ ምዃኑ ብምዝኽኻር እቲ መደብ ቀፃልነት ንክህልዎ ብዝለዓለ መልክዑ ክስርሓሉ ተሰላብዮም። ኣብ ንእዞባ ሓልሓል ብዝግበር ዘሎ ቀፃሊ ጓስጓሳትን ምክትታልን ቁፅሪ ኣብ ትካላት ጥዕና ዝሓርሰ ኣዴታት እናበረኸ ከም ዝመፀ ተገሊፆም። ሓላፊ ማእከል ጥዕና ሓልሓል ነርስ ሓሽም ሕመድ ኣብ ውሽጢ ቀዳሞት 5 ኣዋርሕ ናይ ዝዓመት ክትቲ ቅድሚ ሕርሲ ካብ ጀመራ 158 ኣዴታት እተን 153 ኣብታ ማእከል ጥዕና ከም እተገላገላ 6 ድማ ንላዕለዋይ ሕክምና ናብ ሆስፒታል ክረን ከም እተላካ ኣብሪሆም። ኣብታ ትካል ጥዕና ምክትታል ሕርስን ጥንስን ናብዮት ህፃናት ኣከባብያዊ ጥዕና ኣገልግሎት ላቦራቶሪ ምንፃር ሕማም ቲቪ ከምኡ ውን ካልእ ኣገልግሎታትን ይወሃብ። ሓልሓል ካብ ከተማ ከረን ንሸነኽ ሰሜን ኣስታት 45 ኪሎ ሜትር ርሒቓት ትርከብ። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም። ዜና ወፃኢ ኢራንን ዑማንን ብዛዕባ መፃኢ ምሕደራ መፃብቦ ሆርሙዝ ዝዝቲ ሓበራዊ ሓይሊ ዕማም ንምቋም ተሰማሚዐን። ስምምዕ ዝተበፅሐ ብኣፈኛ ባይቶ መሓመድ ባግር ቃሊፍ ባፍን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅ ጅን ዝተመርሐ ልኡኽ ኢራን ምስ ሰበስልጣን ዑማን ኣብ ከተማ መስቀጥ ኣብ ዘካየዱ ርክብ እዮም። እቲ ብደረጃ ሚኒስትሪታት ጉዳያት ወፃኢ ክልቴን ሃገራት ዝቐውም ሓይሊ ዕማም መፃብኢ ምሕደራ መፃብቦ ሆርሙዝ ከምኡ ውን ኣብቲ ማያዊ መስመር ንዝወሃብ ኣገልግሎታትን ዝሕተት ክፍሊትን ብመሰረት ኣህገራዊ መለክዒታት ክምርምር እዮም። ኣብቲ ኣጋጣሚ ዑማን ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ሓበራዊ ናይ ምርዳእ መዘክር ዘለዋ ደገፍ ደጊማ ብምርግጋፅ ተግባርኡ ንምርግጋፅ ቀጻሊ ዘተን ምውህሃድን ከም ዘድላ ነፂራ። ኣሜሪካን ኢራንን ብ18 ሰነ ኣብ መንጎአን ንኣዋርሕ ዝተኻየደ ኩናት ንምቁራፅን መፃብቦ ሆርሙዝ ዳግማይ ንምኽፋትን ዘኽእል 14 ነጥብታት ዝሓዘ ናይ ምርዳእ መዘክር ኣብ ስዊዘርላንድ ከም ዝተፈራረማ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ላዕለዋይ ባይቶ ኣሜሪካ ማለት ሰኔት ፕሬዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታሃደራዊ ስጉምቲ ከይወርስድ ንዝኽልክል ንድፊ ውሳነ ትማሊ 23 ሰና ዝዲቕዎም። እቲ ውሳነ ብ50 ናይ ደገፍን 48 ናይ ተቃወሞን ድምፅን እዩ ከም ዝፀደቐ ዝሕበር ዘሎም። ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ መጀመርያ ናይ ዝወርሒ ነቲ ንድፊ ውሳነ ብ215 ደገፍን 208 ተቃውሞን ከም ዘፅድቆ ዝዝከር እዮም። ይኹን እምበር ፕሬዚደንት ትራምፕ ነቲ ብሰኔ ዝተዋሃበ ድምፂ ትርጉም ከም ዘይብሉን ንመርገፂ ኣሜሪካ ዘዳኽምን ክብል ነፂግዎ ኣሎም። ብኻልእ ወገን ፕሬዚደንት ኢራን መስዑድ ፐዘሽኪያንን ቀዳማይ ሚኒስትር ፓኪስታን ሸህባዝ ሸሪፍን ትማሊ 23 ሰነ ኣብ ከተማ ኢስላማባድ ኣብ ክልተ ኣው ዝምድናታት ዞባዊ ምርግጋእን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘተኮረ ሰፊሕ ዘተ ኣካይዶም። ክልቲኦም መራሕቲ ዞባዊ ሰላምን ምርግጋእን ንምድንፋዕ ዘለዎም ተወፋይነት ብምርግጋፅ ጉዳያት ብዘተን ዲፕሎማስን ክፍታሕ ኣገዳሲ ከም ዝኾነ ኣስሚሮምሎም። ብዘይካዚ ኣብ መንጎ ፓኪስታንን ኢራንን ንነዊሕ እዋን ዝፀንሐ ዝምድናን ምትሕብባርን ንምድልዳል እውን ተሰማሚዖም። ኣብቲ ኣጋጣሚ ፕሬዚደንት መስዑድ ፐዘሽኪያን ሃገሩ ብጉዳይ ወተሃደራዊ ዓቕማ ፈፂማ ከም ዘይተዝትያ ነፂሮም። መራሕቲ ኢራንን ፓኪስታንን ንዝርከብ ዘካይዱ ግጭት ኢራንን ኣሜሪካን ብ28 ለካቲት ካብ ዝጅምር ንድሓር እዚ ናይ ፍለማ እዋን እዮም። ቱርክን ፖላንድን ትማሊ 23 ሰነ ቁጠባውን ወተሃደራውን ዝምድና ንምድንፋዕ ቃል ኣትያን። ስምምዕ ዝተበፅሐ ኣብ ቱርኪ ምብፃሕ ዝፈፀመ ፕሬዚደንት ፖላንድ ካሮል ናቮኪ ምስ ፕሬዚደንት ረሲብ ጣይብ ኤርዶጋን ኣብ ከተማ ኣንካራ ኣብ ዘካየዶ ርክብ እዮም። ክልቲኦም መራሕቲ 10 ቢልዮን ዶላር በፂሕኒ ዘሎ መጠን ንግዳዊ ምልዋጥ ሃገራቶም ናብ 15 ቢልዮን ዶላር ንምዕባይ ተሰማሚዖም። ፕሬዚደንት ኤርዶጋን ኣብ ዝሃቦ መግለፂ ቱርክን ፖላንድን ኣብ ፀጥታ ኤውሮጳ ወሳነ እጃም ዘሎ

ዘለዎን መሻርክቲ ኔቶ ከም ዝኾና ብምሕባር ምትሕብባርን ምስፋሕ ብቐጻሊ ስርሓ ከም ዘለዋ ኣፍሊጦም። ብዘይካዚ ቱርኪ ምስ ኤውሮጳዊ ሕብረት ዘለዋ ዝምድና ንምምዕባል ኣብ እተካይዶ ዘላ ፃዕሪ ካብ ፖላንድ እትረኽቦ ዘላ ደገፍ ልዑል ምስጋና ኣቕሪቦም። ፕሬዚደንት ካሮል ብወገኑ ምትሕብባር ቱርክን ፖላንድን እስትራቴጂካዊ ኣገዳስነት ከም ዘለዎ ብምግላጽ ኣብ መድያ ፀጥታን ምክልኻልን እናዓብየን ዝኸይድ ዘሎ ሽርክነት ሞጊሶም። ፖላንድ ካብ ቱርኪ ንዝዓደገቶ ሰብ ኣልቦ ነፈርቲ መርያ ናይቲ ድልል ወተሃድራዊ ዝምድና ከም ዝኾነ እውን ገሊፆም። እዚ ከምዚ ንከሎ ክልቲኦም ፕሬዚደንታት ኩናት ዩክሬን ብዲፕሎማስያዊ መዳይ ንምፍትሑ ከም ዝሰርሑ እውን ቃልኣትዮም። መንግስቲ ኪባ ነቲ ኣሜሪካ ኣብ ልዕሊ 5 መንግስታውያን ትካላትን ኣባላት ስድራ ፕሬዚደንት ኪባ ነበር ራውል ካስትሮን ዘዝደቐቶ ሓድሽ እገዳ ብትርክ ኮኒንዎም። ሚኒስተር ጉዳያት ወፃኢ ኪባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለፂ እቲ ስጉምቲ መቐፀልታ ናይቲ ንዓሰርተታት ዓመታት ኣብ ልዕሊ ሃገሩ ፀኒዒ ዘሎ ቁጠባዊ እገዳ ከም ዝኾነ ብምሕባር ንህዝቢ ኪባ ንምቕፃዕን ቁጠባዊ ሃገሩ ንምድኻምን ዝዓለመ ከም ዝኾነ ወቒሶም። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሪብዮ ኣብ ልዕሊ ህዝቢ ኪባ ገበን ይፍፀም ከም ዘሎ እቲ ሚኒስተር ብተወሳኺ ወቒሶም። ኣሜሪካ ካብ 1962 ኣትሒዛ ኣብ ልዕሊ ኪባ ኣዝዲቓቶ ብዘላ በይናዊ እገዳታት ኣብ ልዕሊ እቲ ሃገር ንያስታት 1 ትሪልዮን ዶላር ቁጠባዊ ክሳራታት ከም ዘውረደ እዮም ፀብጻባ ዝጠቕሶም። ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት እቲ እገዳ ብከቢድ ካብ ዝተሃስዮ እዮም። መንግስቲ ኪባ እቲ እገዳ ክልዓት ዝቕርቦ ዝፀንሐ ተደጋጋሚ ፀውዒታት ዛጊድ ሰማዕ እዝኒ ከም ዘይረኸበ ፀብጻባት የረድኦም። ዕጡቓት ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ናይጀርያ ብዘካየድዎ መጥቃዕቲ ብውሕዱ 20 ሰላማውያን ሰባት ከም እተቐትሉ ሰመዚ ፀጥታት ሃገር ሓቢሮም። ዛጊድ ሓላፍነት ናይቲ መጥቃዕቲ ዝወሰደ ኣካል የለን። ፖሊስ ናይጀርያ ነቲ መጥቃዕቲ ዝፈፀሙ ጥርጥራት ንምሓዝ ስርሒት የካየድ ከም ዘሎ እውን ሓቢሮም። ኣብ ማእከላይ ናይጀርያ ሽበራውያን ዝፍፅምዎ መጥቃዕትታት እናዓበየ ይመፅእ ከም ዘሎ ፀብጻባት ይሕብሮም። እዚ ከምዚ እንከሎ ሰራዊት ናይጀርያ ኣብ ክፍለ ሃገር ቦርኖ ብዘካየዶ ስርሒት ብዕጡቓት ጀሆ ተታሒዞም ዝፀንሑ መብዛሕትኦም ቆልዓ ሰበይቲ ዝርከብዎም 47 ሰባት ናፃ ከም ዝለቐቐ ኣፍሊጦም። ፕሬዚደንት ሰሜን ኮርያ ኪም ጆን ኡን ሃገሩ ከም ወናኒት ኒክስሌሳዊ ኣፅዋር መጠን ግቡእ ቦታ ብምሓዝ ኣበርክቶ ክትገብር ከም እትደሊ ኣፍሊጦም። ፕሬዚደንት ኪም ነዚ ዝገለፀ ካብ 20 ክሳብ 22 ሰነ ኣብ ዝተኻየደ ኣኼባ ማእከላይ ኮሚተ ናይቲ ስልጣን ሒዙ ዘሎ ሰልፊ ሰራሕተኛታት ሰሜን ኮርያ እዮም። ኒክሌሳዊ ዓቕሚ ሃገሩ ምዕባይን ምስፋሕን ነቲ ዘይግመትን ዝተሓላለኸን ዓለማዊ ፀጥታ ኩነታት ንምምካት እቲ እንኮን ቅኑዕን መንገዲ ከም ዝኾነ ፕሬዚደንት ኪም ኣነፂሮም። ብዘይካዚ ኣሜሪካን ደቡብ ኮርያን ዝተዋሃደ ኒክሌሳዊ ዓቕምን ብቐፃለ ብምዕባይ ንፀጥታዊ ኩነታት ሓውሲ ደሴት ኮርያ ኣብ ሓደጋ የእትውኦ ከም ዘለዋ ብትሪ ወቒሶም። ኒክሌሳዊ መደባታ ንግዳማዊ ተፃብኦ ብሓፈሻ ካብ ኣሜሪካን ደቡብ ኮርያን ክመፃኒ ዝኽእል ወተሃደራዊ ስጋኣት ድማ ብፍላይ ንምምካት ወሳኒ ተራ ከም ዝህልወ እያ ሰሜን ኮርያ ትገልጽ። ካብ 2006 ክሳብ 2017 6 ኒክሌሳዊ ፈተነታት ዘካየደት ሰሜን ኮርያ ኣገዳሲ ምዝኸውን ተወሳኺ ኒክሌሳዊ ፈተነታት ከተካይድ ከም እትኽእል እያ ከጠንጠንቀ ጸኒሓ። ህንድን ቻይናን ብ22 ሰነ ኣብ ምምዕባል ክልተኣዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን። እዚ ዝተገልፀ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩን ኣማኻሪ ሃገራዊ ድሕነት ህንዲ ኣጂት ዶቫልን ጎኒ ጎነቲ ኣብ ከተማ ኒው ደልሂ ህንዲ ዝተቓንዐ መበል 16 ኣኼባ ኣማኸርቲ ሃገራት ድሕነት ኣባል ሃገራት ብሪክስ ኣብ ዘካየድዎ ርክብ እዮም። ክልቲኦም ወገናት ኣብ ዝምድና ሃገራቶም ዝተረአየ ምዕባለታትን ደባዊ ወጥሪ ብሰላማዊ መንገዲ ንምፍታሕን ዝግበር ዘሎ ፃዕርታትን ገምጊሞም። ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ኣብ ዝሃቦ መግለፂ ኣብ መንጎ ሃንገሩን ህንድን ተኸሲቱ ተቋሪፁ ዘሎ ናይ ዘተ መድረኻት ዳግማይ ክጅምር ከምኡ ውን ኣብ ፅላታት ንግዲ ፋይናንስ ሕግን ካልኦት መድያትን ዝካየድ ምትሕብባር ክሰፍሕ ፀዊዖም። ብዘይካዚ ክልጤን ሃገራት ንርብሓታት ሓደ ሕደን ክኽብራን ተኣፈፍቲ ጉዳያት ብጥንቃቐ ክሕዛና ተሓሳሲቦም። መራሕቲ ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ወርሒ ጥቅምቲ 2024 ኣብ ዘካየድዎ ርክብ ኣብ መንጎ ሃገራቶም ዘሎ ደባዊ ምስሕሓብ ንምፍታሕ ከም ዝተረዳድኡ ዝዝከር እዮም። ሩስያ ኒክሌሳዊ ኣፅዋር ዝስከማ ስትራቴጂካውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባረንት ሳብሪራ። ሚኒስተር ምክልኻል ሩስያ ኣብ ዘውፅኦ መግለፂ እተ

ደብደብቲ ነፈርቲ ብናይ ኩናት ነፈርቲ ተዓጂበን ንልዕሊ 16 ሰዓታት ከም ዝበረራን ኣብ እዋን በረራ ነዳዲ ንምምላእ ልምምድ ከም ዘካየደን ሓቢሮም። እቲ በረራ ብመሰረት ሃገራዊ ሕግታት ከም እተኻየደን ንኻልኦት ሃገራት ባዕሉታት ከም ዘይጸሉን እቲ ሚኒስትሪ ብተወሳኺ ኣነጺሮም ሩስያ ኣብ ክልል ኣየር

ኩነት ኣሜሪካ እትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካይዳ ይጥቀስ እዮም። መንግስቲ ካናዳ ኒክሌሳዊ ፀዓት ሃገሩ ንምዕባይ ዝዓለመ ሓድሽ እስትራተጂ ከም ዘውፀ ብ22 ሰነ ብወግዒ ኣፍሊጦም። እዚ ብሚኒስተር ፀዓትን ባህርያዊ ፀጋታትን ቲም ሆጅሰን ዝተመርሐ ዝወፀ መደብ ኣብ ውሽጢ 15 ዓመታት ክሳብ 10 ዓበይቲ ኒክሌሳዊ መመንጨዊ መደበራት ንምህናፅ ዝዓለመ እዩ። ክልተ ካብቶም መመንጨዊታት ክሳብ 230 ዝተረፉ ድማ ክሳብ 240 ክህነፁ መደብ ተታሒዙሎም። እቲ መደብ ልዕሊ 100 ቢልዮን ዶላር ወፃኢታት ክሓትት ከም ዝኽእል እውን ተኣሚቶም። ኣብዚ እዋን እዚ ኒክሌሳዊ ፀዓት ኣስታት 13 ሚታዊት ካብ ዘቀረብ ሓይሊ ኤሌክትሪክ ካናዳ ከም ዝሽፍን ፀብጻባት ይሕብሮም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ባይቶ ዞባ ማእከል ኣብ ዲጋ ቶኮር ልምዓታዊ ንጥፈታት ንዘሰላስሉ ዘለዉ እንግዶት ወዲቦም። ኣብ ንኡስ ዞባ ፖርቶ ሳዋ ክረምታዊ መሬት ሕርሻ ንስድራ ቤታት ተዓዲሎም። ኤርትራውያን ነበርቲ ዝተፈላለየ ሃገራት መደባት ዝኽረሓበን ወዲቦም። ኢራንን ዑማንን ብዛዕባ መጻኢ ምሕደራ መጻብ ብሆርሙዝ ዝቲ ሓበራዊ ሓይሊ ዕማም ንምቓም ተሰማሚዐን። ቱርክን ፖላንድን ቁጠባውን ወታደራውን ዝምድና ንምድፋዕ ቃል ኣትየን። መንግስቲ ኪባ ነቲ ኣሜሪካ ኣብ ልዕሊ መንግስታውያን ትካላት ንዘዝደቐቶ ሓድሽ እገዳ ብትሪ ኮኒንዎም። ዜና ተዛዚሙሎ ብሩኽ መዓልቲ።

ንጭ ዓለም ብሓሙሽተን ልዕሊ ንሽቶታት ክትዕወት ንሳልሳይ ግዜኣ እዩ። ቅድሚ ሕጂ ኣብ 2010 ንኮርያ 7 ብባዶ፣ ኣብ 2022 ድማ ንስዊዘርላንድ 6 ብ1 ረቲዓተን ምንባረ ዝዝክር እዩ። ኣብዛ ግጥም ድሕሪ 11 ናይ ዋንጫ ዓለምን ናይ ዋንጫ ኤውሮጳን ግጥማት ንፈለማ ግዜ ሸቶ ዘመዝገበ ሮናልዶ ብሉ ተፀወታይ ናይ ዝግጥም ተፀዊዑ። ሮናልዶ ድሕሪ ምዝዛም ፀወታ ናብ ካሜራ ቀሪቡ ተመሊሰለኹ ተመሊሰለኹ ክብል ናብ ነቐፍቱን ደገፍቱን መልእኽቲ የሕሊፉ። ኣባላት ናይ ዝምድብ ኮሎምብያ ኣንጻር ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዘካየደው ግጥም ኮሎምብያ ኣብ መበል 76 ደቂቃ ካብ ተኸላኸላይ ክሪስታል ፓላስ ዳንኤል ሙኖዝ ብዝረኸበታ እንኮሸቶ ኣብ ልዕሊ ኮንጎ ብምዕዋት ናብ ዝቕፅል ዙርያ ናይዚ ውድድር ምሕላፋ ኣረጋጊጻ። ኣብዛ ግጥም ብዘንጸባርቆ ብሉፅ ምንቅስቓስ ብሉፅ ተጸዋታይ ናይዛ ግጥም ዝተጸውዐ ሙኖዝ ኣብ 6 ደቂቕ ኣቐዲሙ ሸቶ ኣመዝጊቡ እኳ እንተነበረ ዘመዝገባ ሸቶ ካብ ጸወታ ወጻኢ ተባሂላ ተሰሪዛቶ እያ። ኮሎምብያ ንኡዝበኪስታን 3-1 ኣብ ዝረትዐትሉ ቀዳማይ ናይ ምድብ ጸወታ ንቐዳሚት ሸቶ ኮሎምብያ ኣመዝጊቡ ዝነበረ ሙኖዝ ኣብ 2 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ዘመዝገበ 4ይ ተጸዋታይ ኮሎምብያ ኮይኑ ኣብዛ ግጥም ሓላው ሉዳት ኮንጎ ማሲፒ ዋላ እኳ ሃገሩ እንተተሳዕረት ብውልቂ ግን ብሉፅ ብቕዓት እዩ ኣንጸባሪቑ። እዚ ሓላው ሉዳት ኣብዛ ግጥም 8 ፈተነታት ኮሎምብያ ዘምከነ ኮይኑ እተን 5 ኣብ ቀዳሞት 20 ደቓይቕ ዝድሓነን እየን። በዚ ድማ ድሕሪ 1998 ሓላው ሉዳት ኣርጀንቲና ዋረን ባረት ኣብ ውሽጢ 20 ደቓይቕ 5 ፈተነታት ዘድሓነ ናይ ፈለማ ሓላው ሉዳት ኮይኑ ኮሎምብያ ኣብ ዝቕፅል ፀወታ ምስ ፖርቹጋል ማዕረ ምስ እትፈላለ ንምድባ መሪሓ ክትሓልፍ ትኽእል እያ። ብኣንጻሩ ኮንጎ ናብ ዝቕፅል ዙርያ ክትሰግር ተስፋ ክህልዋ ዝኽእል ኣብ ሳልሳይ ፀወታ ንኡዝበኪስታን ናይ ግድን ክትስዕራ ክትሕተት እያ። ኣብዛ ግጥም 10ይ ናይ ዋንጫ ዓለም ፀወቱ ዘካየደ ጄምስ ሮድሪገዝ ምስ ካርሎስ ቬልድራማን ፍሬዲ ሪኮንን ብማዕረም ንኮሎምብያ ኣብ ዝበዝሐ ግጥማት ዋንጫ ዓለም ዝወከለ ተፃወታይ ኮይኑ ን7ይ ግዜ ኣብ ዋንጫ ዓለም ትሳተፍ ዘላ ኮሎምብያ ኣብ 2 ተኸታተልቲ ናይ ምድብ ግጥማት ክትዕወት ንካልኣይ ግዜ እዩ። ኮሎምብያ ኣብ ውርድራት ዋንጫ ዓለም ኣንጻር ኣፍሪቃውያን ሃገራት ኣብ ዘካየደቶ 5 ግጥማት ሓንሳብያ ብካሜሮን ኣብ 1990 ረቲዓ ንዝተረፉ 4 ግጥማት ዓዊታትሎ ነዚ ምድብ ኮሎምብያ ብ6 ነጥቢ ቀዳሚት ኮይና ትቕልሶላ። ፖርቹጋል ብ4 ነጥቢ ትስዕባ፣ ኮንጎ ብ1 ነጥቢ ሳልሰይቲ፣ ኡዝበኪስታን ድማ ብባዶ ነጥቢ 4ይ ተርታሒዛላ። ካብ ኣባላት ምድብ 12 ወናኒት ዝዓበየ ሊግ ዓለምና እንግሊዝ ኣንጻር ኣፍሪቃዊት ሃገር ጋና ኣብ ዘካየደቶ ግጥም ብዘይሸቶ ባዶ ባዶ ተፈላለየን። እዘን ክልተ ሃገራውያን ጋንታታት ብምሉእ 3 ነጥቢ ናብ ዝግጥም ዝኣተዋ ኮይነን ሓንቲአን ካብ ዝግጥም እትዕወት ብቐጥታ ኣብ ዝቕፅል ዙርያ ዘሳትፋ ትኬት ትቆርፅ ብምንባራ ብጥንቃቐ ዝተፀወተ ፀወታ ነይሩ ክበሃል ይከኣል። ተፃወቲ እንግሊዝ ነቲ ልዑል ናይ ምጥቃዕ ተፀዋርነትን ውዳበን ዝነበራ ጋና ዕላሙ ዝሓለወ ፈተነ ክተካይደሉ 57 ሰዓትን ድቃይቂ ወሲዱላ ጋና ኩዕሶን ተፃወቲ እንግሊዝ ብምሃብ ብመልሰ መጥቃዕትያ ክትፃወት ክኢላ ዋላ እኳ ዓወት ኣይተመዝግብ ምስ ህሉ ናይ ፊፋ ደረጃኣን ደረጃ ተፃወታን ኣብ ዝግጥም ረቢሓ ወፅያ ክንብላ ንደፍር ጋና እያ። ኣሰልጣኒ እንግሊዝ ቶማስ ቱሸል ካብ ቡካዮ ሳካ ብተወሳኺ ንሞርጋን ሮጀርስን ኤብሬቸ ኤዘን ፋልማይ ናይ ዋንጫ ዓለም ፀወቶም ንምክያድ ካብ ወንበር እኳ እንተለኣኾም ብቶማስ ፓርተይ ዝድገፍ 5 ዝቕፅሩ መስመር ምክልኻል ጋና ግን ንተፃወቲ እንግሊዝ ዝያዳ ናብ ሸቶ ዝቐረባ ዕድላት ክፈጥሩ ፍቓደኛታት ኣይነበሩን። ኣብ ቀዳማይ 45 ደቂቕ ኣብ ሳልሳይ ርብዒ ኣንጻር ጋንታ 104 ኩዓሳስ ተቐባበለት እንግሊዝ ድሕሪ 1966 ክንድዝ ኣከል ቁፅሪ ኣብ ሳልሳይ ርብዒ ኣንጻር ጋንታ ተቐባቢላ ዕላሙ ዝወቕዐ ፈተነ ክገበረት ዝወፀት ፋልሜይቲ ጋንታ ኮይና እንግሊዝ ኣብ ውርድራት ዋንጫ ዓለም 23 ግዜ ማዕረ ተፈላለያ። ካብዚ እቲ 13 ብዘይሸቶ ባዶ ባዶ ዝተዓፀወ እዩ። ክልቲኡ ኣሃዛት ድማ ቅድሚ ሕጂ ብዝኾነ ሃገር ተበፂሑ ኣይፈልጥን እዩ። እንግሊዝ ነዛ ግጥም 78.8 ሚዛን ፀወታ ብመሓዝያ ወዲኣቶም። ቁፅርታት ዋንጫ ዓለም ካብ 1966 ክትሓዝ ካብ ዝጅምር እንግሊዝ ኣብ ሓደ ግጥም እታ ዝያዳ ሚዛን ፀወታ ዝሓዘትን ክንዲዝኣክል ቁፅሪ ሒዛ ድማ ሸቶ ከየመዝገበት ዝወፀት ፋልሜይቲ ሃገር ኮይና
ካብ ኣባላት ናይ ዝምድብ ክሮሽያ ኣንጻር ፓናማ ኣብ ዘካየደቶ ግጥም ሉካ ሞድሪች መበል 200 ኣህጉራዊ ፀወቱ ኣብ ዘካየደሉ ምሸት ክሮሽያ ካብ ተቐይሩ ዝኣተወ ኣጥቃዓይ ኦሳሱና ኣንተ ቡዶሚር ኣብ መበል 54 ደቂ ብዝቆፅረ ታሸቶ ነታ ብቕልጣፈ ዝነበሮ መጥቃዕታ ኣሸጊራታ ዘምስየት ፓናማ ሓደ ባዶ ረቲዓ ናብ ዝቕፅል መድረኽ ናይ ምሕላፍቲ ኩለታታ ህወት ዘርኣትሉ ንምዕወት ትሸቶ ክሮሽያ ዘመዝገበ ቡዶሚር ንብሩኖ ፔትኮቪችን ሎቪየር ማየርን ተኸቲሉ

0: ክሮሽያ ኣብ ውድድራት ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበላ ሳልሳይ ተፃወታይ ኮይኑ በዚ መሰረት ንምድብ 12 እንግሊዝ ብ4 ነጥቢ ብ2 ፀብለልታ ሸቶ ቀዳሚቲ ብምዃን ትቕልሶላ። ጋና ሚስ እንግሊዝ ብማዕረ ብ4 ነጥቢ ብ1 ፀብለልታ ሸቶ ትስዕባ ክሮሽያ ብ3 ነጥብን 2 ናይ ሸቶ ዕዳን ሳልሴቲ ፓናማ ድማ ብባዶ ነጥብን 2 ናይ ሸቶ ዕዳን ራብዓይ ተርታሒዛላ። ግጥማት ዋንጫ ዓለም ካብ ሎም ምሸት ጀሚሩ ብሳልሳይ ናይ ምድብ ግጥማቱ ቀፂሉ ክካየድ እዩ። በዚ መሰረት ስዊዘርላንድ ኣንጻር ካናዳ፣ ቦዝኒያ ኣንጻር ቀጠር ኣብ ተመሳሳሊ ሰዓት 10 ሞሮኮ ኣንጻር ሃይቲ፣ ብራዚል ኣንጻር ስኮትላንድ ሰዓት 1 ደቡብ ኣፍሪቃ ኣንጻር ደቡብ ኮርያ፣ ቼክ ሪፓብሊክ ኣንጻር ሜክሲኮ ድማ ሰዓት 4 ለይቲ ፀወተን ከካይዳየን።
1: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙ ኣሎ። ምስ ተረፍ ምረባት ኤረቲቪ ሓድገኩም ብወገነይ ሰላም።

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሩ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግሚ ህንፀትን ኤርትራ ኣብ ዓሚቑን ተሪርን መሰረት እዩ ተሰሪቱ። ዓበይትን ፅኑዓትን ዓንድታት ድማ ኣቆይሞሞ ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምፃእካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግሚ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንዩ ንዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግሚ ህንፀትን ልምዓትን ብመሰረትን ሰራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንክህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕፅምትን ዝተቐለመ ኤርትራዊ መንነት ወኒነየ ክብል ከኣለ። ኤርትራዊ ወለቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣእምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ። ምዝገባ ዜግነትን ምዕዳል ወረቐት መንነትን ክንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዝኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሉቕ ዝተነፍጎ መሰል ብመሪር ተጋድሎን ከቢድ መስዋእትነትን ምስ ረጋገጸ ነቲ ዝኣመነሉን ኣቐዲሙ ዘን ረፈረንድም

ምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ንጽፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪክ ብዕንቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቓሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ መህናፅ ሃገርን ሃገራውነት እውን ናይ እምነ ኩርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፊ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፍቶም ብኣደራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሕሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት 14 ሚልዮን ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጻይሶም ቀድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: እቲ ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚ ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምቲ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንብረት ሸይጡ ዝመፅእ ማለት እዩ። እቲ ካልእ ክፋል ከዓ እቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅእ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ 3 ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየዝተማቐረ መቐረት ናፅነት ክግምግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍለ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን መሪርን እዩ። ኣብቲ ናይ 30 ዓመት መሪር ተጋድሎ ሓፊስ ደንፈሲሱ ዓፅሚ ሓቂ ተቐቢሩ ኮታ ልዕሊ 65 ሽሕ ተጋደልቲ ተሰውኦም ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደዋ ኣይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለፂ ሓበንን ኩርዓትን ጥራይ ዘይኮነ መነፀሪ ትርጉም ናፅነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ፀይሩ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕፅል ኣሎ።
1: ብሰለስተ መድረኻት ክገልፆም ደለኹ። ንኣብነት እቲ ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም እቲ መዐቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኸዓ ሂወት ሓቲታቶም ሂወት ናፅነት ከዓ ምፅኦም ሕጂ እቲ መዐቀኒ ዝበለፀ መዐቀኒ እሱ

ድሕሪ ቀፂሉ ናፅነት መፅኡ እንደገና እውን ትርጉም ናይቶም 65 ሽሕ ዝሓለፉ ትርጉም ክህልዎ እንተኮይኑ ናፅነት ክትዕቀብ ኣለዋ እሱ ድማ እቲ 10,000 መንእሰይ ዝሓለፈ ነቶም ናይ ዝሓለፉ 65 ትርጉም ሂብዎ ዓቂብዎ ንሕና ከዓ ናይዞም ክልቲኦም ድምር ሃገር ተሓተና ደለ ሕቶ ንምልስ ኣለና ዶ እንታይ ያ ክትሓተና ሃገር ኣብ ምዕባለ ዘላ ሃገርና ሕዚ ብኩሉ እንትኑ ብቑዕ ዝኾነ መንእሰይ ያ ክትሓትት

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብረታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕወራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቖሙ ቅርፂ ኣወዳድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ ነፍሲ ወከፍ ሚኒስትሪ ኮሚሽን ኮርፖሬሽን እውን ንዝቖማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ዓብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓብ ህንፃ ክኸውን ክኢሉ

መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግጽ ብምትከል እዩ ዝሰርሕ። ኣብ ጽባሕ ናጽነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝሰርሐ ኣህዱታት ህንፃ ኣቢሉ እውን መስመር ጽርግያ ሃኒፁ፣ ጎቦታት ቀዲዱ፣ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ጽሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊጹ። ቀረብ ዝስተ ማይ ንምውሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኮረ ዓበይቲ ስራሕ ከሰላስል ተረእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ፣ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምርኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ ንትእብቆዖ ክኸውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግመ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተኩሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮም ምእንቲ መደባት ክረምታዊ ማእቶ ተወዲቡ። ብዓብኡ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም

0: ኣብ ሰፊሕ ሃገራዊ መደብ ብበቕዓት ዝዋስኡ መንእስያት ብመደብ ሃገራዊ ኣገልግሎት ሓኒፁ።
1: ሃገራዊ ኣገልግሎት ከምዚ ድሕርና ፅነት ዝመፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ ኣምሲልካ ምርዱ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ክገልግል ኢሉዩ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
0: እቲ ኣብ 1992 ተኣውጁ ኣብ ሓምለ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓኑት ህንፃ ሃገር ይኮይኑ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ወልትሃ ስራሕ ክኾኑ ዘሪኹ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ መደባት ሃገራዊ ኣገልግሎት ምስጢር ፅንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጃውን ዕማማት ሃገር እዩ።

0: ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ፅላት ክስርሓሉ ኽኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ኣስሪጹሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኽኢልዎ ንተጸባይነት ወጊድ ክብል ግዜ ኣይወሰደን። ረድኤትን ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ በቲ ካልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒፁ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ናታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅእ ኣሎ። ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስርሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐ ተሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓበራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓበራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል። ኣብ ቀዳሞት ዓመታት ናፅነት እውን ብመትከል ከም ዝሰርሓሉ ኣረጋጊፁ፣ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ፣ ካብኡ ሓሊፉን ንሕጋዊ ውሳኔ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊፁ። እቲ ምስ የመን ዘጋጠመ ሕተዋንነት ደሴታት ዝቑል ሓድሽ ዝሰረኣየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 1992 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊ ልዝምን ልቦናን

ሒዙ ናብ ዳንነት ኣብፅሕዎ ኣብ 1995 ንውሳነ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ። ኢትዮጵያ ብምስምስዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሓቐነ እውን እንተኾነ ብዓቕንን ልዝብን ብሕግን ውሳነ ቤት ፍርድን ናብ መዓልሞ ከብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ።

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለ ዝኾነ ከዓ እዩ መንግስቲ ኤርትራ ኣብ 1997 ናይ ገዛ ርእሱ ባጢራ ዘሕተመ። ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሑስ ባጢርኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ዋርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ፣ ቁጠባዊ፣ ስነ ኣእምራዊ፣ ፖለቲካውን ወተሃደራውን ዓቕሚ ክጎልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ከዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፃ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንዓቶም ከኣቶም ክብርታት ክንሕዞም ክንክእል ኣለና።

0: ቱታ ቱታ ቱታ ወዲ ሃገር ወዲ ኣናብስቲ ወዲ መሬት ስሙር ንሕዛእቲ ሽግና ንበሽግ ዞም ወነንቲ ዝተመንዝዓት ብሃይሊ ዓመፅቲ ቱታ ቱታ ቱታ ኣይኮነን ንፈቐራ ንጃህራ ንቐልሲዩ ንምምላስ ባንዴራ ተላዓል ጎበዝ በዓል ስሑል ጩማራ ሽገ ይበሃላሉ ሽግዛ ኤርትራ ቱታ ቱታ ቱታ
1: ድምፂ ክራር ዶ ሰሚዐ ሓቂ
2: ወረ ምስ ደበልዩ እዩ ዝሃምም ድምፂ እውን ነይርዎ
1: ጎዴ ፈላ ሕጂ ነገር ተኣጉዳ
2: ክላእ እንታይ ነገሩ ክራር ተተሃረመ ደበላ ተተደበለስ እንታይ ከይገብር እዩ
1: ኣይተዓሽዊ ሓንቲ ደርፊ ህዝቢ እያ ትቐይር ሓንቲ ግጥመ ዓለም እያ ተናውፅ ጥበብ ሓይሊ ኣለዎ ድምፂ እዛ ክራር ከይሰዕረረ ክንዓብሶ ኣለና ንዕነ
2: ካብ በልካ ነኺድ

0: ሰብ ድሓን ዲኹም?
1: ሰብ ድሓን ኢና። እዚ መሬት ድምፂ ሓርነት ብኣፍ ጥበባውያን የቃላሕ ኣሎ። ሓዳሞ መልእኽትታቶም ብፍቕሪ መኻንዮም ኣብ ዜማ ቐርቂሮም ይድርግሑዎ ኣለዉ። ንሕና ድማ እጃምና ኸነልዕል ኢልና ኢና መጺና።
2: ግርም ዘረባ እዩ። እንታይ ኹም ሰሚዕኹም?
3: ገለን ንኸይንፈላለየ ኣስላማይ ክስታናይ፣ ገለን ሉላ፣ ገለን ድማ ብጥሪያ ሃገረይ ዝበለ ተዘኪሩ ነብር ብሉ ኣለዉ። ንሕና ድማ ክንደኦም እኳ ተዘይሓደምናስ ምትኳስ ዝኾይኑ ስእን ኢልና መጺና ኣለና።
2: መርሓባ። እዚ መድረኽ መድረኽ ቃልሲ እዩ። እዚ መድረኽ ቃልሲ ፍርቁ ኩናት፣ ፍርቁ ከዓ ጥበብ እዩ። ኣብቲ ኩናት እውን ጓይላ ኣሎ ወይና ፅንዓትን መኸተን ሃያበሉ ሰዓቡን እዩ።

0: እንታይ ኮንተ ረኺቡ ኢዳ ዛዕጥ ክቐልዒልካ እያ
1: ኣንቲ ወገሕ ሎሚ ዳኣ ዝበሃል መል እዩ ግደፍ ኣብ ዝቓልዕ ጎልጎል ጉልባበይ ቀሊዐ ዝጋደለሉ ዘለኹ ሜዳ ትማል እኳ ኣብ ከስዕ ጸላእ ኮይኖም እናተሃድኑ ዝዘመሩላ
0: ኣነ ድምፃ ክሰምዕ ከለኹ ፍሉይ ባህታያ ትፈጥረለ ዳርጋ እዚ ያ ንሜዳ ክወፅእ ደፋፊኣት ንተልኩስ ምግናን ኣይኮነን
1: ወገሕ ንዕባ መሰል ደራሲ ሓልውይ ኣነ መለይ ክድረፍ ምስ ሰምዓኩ የን ሜዳ ነፊፀ ተበልኩስ
0: ካብ ዝፈራሕክዎይ ወፃኹን ርኢኻ ከምዚኣ ቀዲሕ ከኸይትብለኒ ፈሪሐ እንዳኣለይ ሸዓይለ ዘይነገርኩኻ እምበር ኣነ እውን እኮ ኣጋቡ ዝዓድና ኣብ ሩባን በረኻን ሓምራ ላሜ መፅያ ብለይቶ ኢሎም ክደርፉ ምስ ሰምዓከ ጓሳ ሓምራ ክኸውን ንሜዳ ወፅ በላ ድኣ ተብትባ
1: ወረ ወደያይ ዝሓደማ ግጥምላ ዜማ ክገብረላ የ መፅኡ ዘለኹ ከይትዛረብ ዝስቁ ኢል ክስምዐ
0: ኮይሶም እሞ ክእለ የልካ ዶ
1: ኮፍሱኹፍ ዳኣ በለ ድሓርካ ርእቶባ ክትብና
0: ሕራይ ግርም ካብ በልካ ድኣ ንብል

እዛ ክራር ቀለቤት ወለዶ ካብ ናብ ዝሰገረት ንመድረኽ ካብ መድረኽ መፍለይ ሕላገት ብድምፂ ሃርሃርቲ ታሪኽ ዝሰነደት ብግርፈት ወቕዕቲ ሓቂ ዝነገረት ክራረይ ትማል ምስ ወለደይ ሎሚ ምሳይ ጽባ

ኦፎው ሻጢያ ኣለዋት ርስቶ ግጥሚ ዜማ ዛንታ እንታይ ዘይርከቦ እዛ ኽራር እዛ ኽራር ክራር ቅኒት ልቢ እንትርፎ ዕግበት ዘይትደሊ ዓስቢ ክራረይ ትማል ምስ ወለደይ ሎሚ ምሳይ ጽዋሕ ምስ ደቀይ ደቂ ደቀይ ደቂ ደቆም ደቀይ

0: ኣብዚ ሓለፈ መደብና ምስ ምሕራር ሰሜናዊ ምብራእ ሳሕላብ 1984 ህዝባዊ ግንባር ሰፊሕ ገማግም ባሕሪ ድሕሪ ምቁፅጻሩ ባሕርያ ዝሰፍሐ ናይ ስራሕን ምንቅስቓስን ዕድል ከም ዝረኸበ ኣብያት ዕዮ ምግፋፍ ዓሳን ንግድን ዝኣመሰለ ትካላት ድማ ብዝለዓለ ናህሪ ይሰርሕ ምንባሩ ርኢና። ባሕርያ ክሳብ ዝንጠቕሶ ዘለና ግዜ ኣብ ምጓዓዝን ምስ ቁጠባዊ ጉዳያት ዝተኣሳሰረ ንጥፈታት ኣብ ምክያድን ጥራይ ተሓፂሩ ነይሩ። ጸላኢ ዋላ እኳ ካብቲ ሒዝዎ ዝነበረ ገማግምን ባሕርን ተጸሪጉ እንተወፀ ነቲ ዝተመንዝዖ ቦታታት ብማዕዶ ብመራኸብ ኩናት እናተመላለሰ ካብ ምድብዳብን ኣብ ባሕሪ እውን ንጉዕዞ ጀላቡ ህዝባዊ ግንባር ንምቁፅጻር ቀጻሊ ወፍሪ ካብ ምክያድን ኣየቋረፀን። ነቲ ብጸላኢ ዝካየድ ዝነበረ ናይ ባሕሪ ኩናት ንምግታእ ብቐንዱ ድማ ምስ ምውናን ሰፊሕና ጻማያትን ደሴታትን ማርሳታትን ህዝባዊ ግንባር ነቲ ዕድልቲ ተጠቒሙ ድሮ ተመስሪቱ ግን ከኣ ገና ኣብ ቁጠባዊ ንጥፈታት ጥራይ ተሓፂሩ ዝንቀሳቐስ ንዝነበረ ባሕርያ ካብዚ ግዜ እዚ ጀሚሩ ናብ ሓደ ወተሃደራዊ ሓይሊ ተቐይሩ ገማግሙን ባሕሪ ንኽሕሉ ባሕርያ ናብ ሓይሊ ባሕሪ ክቕየር ተወሲኑ። ካብቲ ግዜ እቲ ድማ ሓይሊ ባሕሪ ዝብል ስም ለቢሱ ንሓድሽ ዕማም ተበጊሶ።
1: ሕጂ እንታይ ዝውስኽ ዘሎ ኣብቲ ናይ ቀደም ዕማማት ናቱ ሓደ ወተሃደራዊ ኣሃቱ ክቐውም ኣለዎ መሰረት ክንፀፍ ኣለዎ ስለዝተባህለ እዞም ኣብ ሰዋክን ዝነበሩ ብፆትና በዓል ካሬካሬ በዓል ወዲቓላቲ ምስኦም ዝነበሩ ውሱናት ኣባላት ንሳቶም ናብ በሪጠ መፂኦም ማለት እዩ። ንሕና ከዓኒ ካብ ሜዳ ከምቲ ዝገለፅኩል ከዓኒ ስጋብ ወርሒ 784 ኣብ ሓይሊ ባሕሪ ቅድሚ ምምፀይ ኣብ ከቢድ ብረት እየ ነረ፣ ኣብ ታንከኛ ነረ፣ ኣብ መዳፍዕ ነረ። ስለዚ ዳርጋት ኣገልግሎት ናተይ ኣብ ከቢድ ብረት እየ ነረ። ድሕሪኡ ግን እዛ መደብ እዚኣ ክትብገስ ስለ ዘለዋ ስለዝተመደበ ማለት ተፀዊዕና ምስ ኣነን ካልኦት ብፆተይን ኣብቲ መደብ ከም ዝሳተፍ ተገይሩ ማለት እዩ።
0: እዚ ሓይሊ እዚ ክምስረት እንከሎ ዝኾነ መበገስ ዓቕሚ ይነበሮን ክምስረት ስለ ዝነበሮን ኣብ መስርሕ ክዓቢ ምዃኑን እምነት ናይቲ ውድብ ስለ ዝነበረ እዩ ኣበጊስዎ። ኣብቲ ፈለማ እዋን እንተወሓደ ገማግሞ ይሕሉ ይምሃርን ይድልድልን ነዝተደልየ ናይ ነዊሕ ዕላማ ድማ ይስርት። ብኸምዚ ድማ ገማግም ባሕሪ ኤርትራ ብሓድሽ ኣሃዱ ሓይሊ ባሕሪ ክሕሎ ጀሚሩ። እዚ ንሪዮ ዘለና ስእሊ ሓይሊ ባሕሪ ምስ ኣሃዱታት ከቢድ ብረት ኣብ ማርሳ ቆባዕ ዝተባህለ ቦታ ብውሱን መሳርሒታትን ራዳርን ንመራኸብ ኢትዮጵያ ኣብ ምሕላው እንከሎ እዩ።
1: ኣብ ብሪጠ ምፅእ ምስ በልና በዕል ወደ ቐላቲ ኣብኡ ፀኒሖምና ኣብ ትሕቲ ሓንቲ ገረብ ሓንቲ ገረብ እያ እዋኑ ከዓኒ ወርሒ 7 እዩ ወርሒ 7 እዩ ወርሒ ፅላል የለ ዝሑ

0: رنان مخنات انتي انتي اتحساس وقنا مسألة ايش اللي زي قطمنا بتنا عيش ايش اخ نواقع اخم نخل غيرنا انا نوصل غيرنا سبيدنا تن بروح قم قام اي غيرنا اتي اصوار وينا عيش اي سعين كايو مسألة اخم يغير كاجتات كله بقبر سلي زي تموكرنا بزوح زرعنا سقمات عين ذرن بزوحو نقل بتز نظرنا وصون عقمي هلا وين هلا خمسة زغلزكول كات أبسمانين شو عتن حدث سميناوي شانل نايبازة سجام ماسا كم ماسا تخلية ميركا سجام كباب بعال ماسا قبعة ماسا قلبو بعال نورا قال ما نثا ترأي توسيني نيرو
1: إحنا لك حد الدود العام سبني نايب حكي زجانا ندي كونس نايب حكي وفيات على بقالات نيرومنا ناي سرح سبات بعد ما وين أزيم بسولات دخونو سبات نيرومنا ናይ ድሌት ስራሕ እውን እዚ እቲ ድሌት እንተበግሶ ናይ ስራሕ ብምት እቲኻ ዝሃዙ መፅኡ ዝሃዙ ክመፅእ ከሎ መጀመርያ ልክዕ እዩ ዓቕሚ ነበረ ሰብሰብራ ብምንባርና እቲ ዝነበረ ዓቕምና ኣዝዩ ውሱን እዩ ነሩ ንገዛ ርእሰን ተንጀላዊ ፅንሓና ኣብ ዕንጨይቲ እየን ፀኒሐናና ሓደ ክልተ ፋይብርግላስ ፀኒሐናና
2: ናይ ዕንጨይቲ ጀልባ ዓጢቖም ምስ ገዚፍ ምዕቡል ሓይሊ ባሕሪ ኢትዮጵያ ኩናት ኣባሕሪ ክገጥሞ ወሲኖም ቅድሚ ዚ እዋን እዚ ኣባላት ሓይሊ ባሕሪ ዝኾነ ግጥም ስለ ዘየካየዱ ዓቕሞም ብግቡእ ኣይመዘኑን ክንገብር ንኽእል ኢና ብዝብል ሕልና ግን ተበጊሶም
0: ዕለት 23 ወርሒ 1188 ሓደ ኣዋጅ ብውድብ ተኣወጁ ነይሩ ኣብዚ ገመግም ናህና ኣብዚ ማያት ናህና ዝኾነት መርከብ ክትንቀሳቀስ ከም ዘይብላ እገዳገለ ተገይሩ ነይሩ ስለዚ በዚ መሰረት ንሕና ዝኾነት መርከብ ናይ ንግዲ ናይ ወፃኢት ኹን ናይ ፀላኢት ኹን ኣብ ማያት ናና ዝተንቀሳቀሰ ዝረኸብናያ ክንሃር ምዃን ኣውጅና ስለዝነበርና ሓለዋ ኢና ነካየት ንጀርና ስለዚ መርከብ ክትመፀና ኢና ንፅበ ኣጋጣሚ ካብ ባፅዕ ንሰሜን ገፁ ንሱዳን ገፁ ዝሓልፍ ሓደ መርከብ መፂኢልና ኣጋጣሚ ናይ ራሽያ እዩ ነይሩ ሕጂ እተ ናብኡ ተሰሊፈን ዝነበራ ይጀለቡ ክልተ ናይ ዕጨየን ሓንቲ ከዓኒ ፋይበር እያ እታ ፋይበር ሕጂ ናይ ሽለያ እያ ነራትና ፅዕነት እቲ ዓጢቃቶ ዝነበረት ኣፅዋር እንታይ እዩ ኣርቢጂ ብሬምፒከይ ክልተ ብሬምፒከይን ክልተ ኣርቢጂ ሰቨን እዩ ነርና እተን ካልኦት ግን ዓጢቐን ነረ እንታ ሓንቲ ናይ ዕጨይ 14.5 ረሻሽ ፃዕለት እታ ሓንቲ ከዓኒ ብ11 ዝበሃል መጥፍዐ ነይርዋ ዝኾነ ኣብ ሓለዋ ክንከታተል ድሕሪ ምቕናይ እታ መርከብ መፅያ ስለዚ ንዓኣ እውን ክነጥቃዓ ፈቲና ኣብታ እዋን እቲኣ እተን ናይ ዕጨን ከርክባ ኣይከኣላን ስፒድ የለን ረዲሃላ ናይ ዕጨየን ክጎያ ኣይክእላን እቲ ሞቶረ ናህና ከዓ ኣብቲ እዋን እቲ 85 75 እዩ ካብኡን ላዕሊ ሞቶራ ኣይነበረና ተን መርዕተን ጀረቡ ናህና ከዓ ናይ ዕጨየ ኣፅዋር ናህና ከዓ 14 ብ11 ጀልባ ተዝረከብ ከድምዕ ምኽኣለ ግን ጀልባ የለን ስለዚ ኣርክባ ተበልካ ምርካብ የለን ስለዚ እታ ምን እያ ተርክብ እታ ፋይበር ጥራያ ተርክብ እታ ፋይበር ከዓኒ እታ ፈጣን ማለት እዩ ኣርበጂን ፒከይን ግለ ስለዝነበረ ኩሉ እቲ ዝነበረ ቡንባታት ናይ ኣርበጂ ናይ ክልተ ብረትን ናይቲ ፒከይን ብሙሉኡ ነቲ መርከብ ሓዊኢና ጌርናዮ ዝኾነ ዳሕረይ ፀብፃብናቱ ኣብዚ ኣባፅዕ ምስኣተና ዝረኸብናዮ ቺፍ ኢንጂነር ናይታ መርከብ ከም ዝመተ ካልኦ ሰለስተ ውን ከም ትወግኡ እቲ ብሪጅ ውን ከም ዝተሃስየ እዚታት ኩሉ ፀብፃባት ናቱ ፀኒሕና ኣብ ዝኾነ እቲ መርከብ መጥቃዕቲ ምስ ጀመርና ጠጠው ክብል ጀሚሩ እቲኣትን ከርክባ ስለ ዘይከኣላ ግን ድሕሪ ጉዕዝቀፅሉ
1: ዳሓራይ እቲ ዓቕሚ ውን ከተረብ ዓቕሚ ውን ብልሓታት ነመፀመፅ እዩ እንታይ ክንገብር ንኽእል ተባሂሉ ልክዕ እዩ ክንገብሮ ንኽእል ብዕንጨይቲ ውን ፈቲና ክንሰርሕ እተን ዕንጨይቲ በዚ ደቡባዊ መዳይ ኣብ ደቡባዊ ዝነበረ ኣብ ደቡብ ዝበዓል ገራዓሎ ዝበሃል ከዳሓራ ኡ ነይሩ ብኡ ክፍትን ንሕና ውን ኣብ 1988 እየ ዝመፅእ ዘለኹ ሕጂ ኣብዝዋን እዚ ክንፍትን ፈቲና ዚ ናይ ዕንጨይቲ ዘለዉና ገለ ውን ፋይበር ሓንቲ ነራትና ኣብቲ ዋኒ እውን ክሰልጠና ኣይከኣለን ብኡ ብዝኾነ ግን እቲ ሕልና ወይ ከዓ እቲ ስራሕ ዕውት ነይሩ ክትብሎ ትኽእልኻ
3: ኣዋ ኣብቲ ናይ መጀመርታ እዋን ዝነበረ ማለት እዩ ናይ ባሃቂ ኣብታ እዋን መጀመርታ ዝተበገስናላ ባሕሪ ናይ ኢትዮጵያ ተዋጋእቲ ብባሕሪ ዝንቀሳቀሱ ዝነበሩ ማለት እዩ ካብ ባፅዕ ኒው ንሰሜን ናይ ሱዳን ከባቢ ካብኡ ንጀ ዘሎ ቀፃሊ ምንቅስቃሳት ዝገብሩ ነይሮም ማለት እዩ። ሕጂ ሓደ እዋን ንብገስ ማለት እዩ። ሕጂ እቲ ዓቕሚ ናይ ኣፅዋርና ማለት እዩ ብ11 ዝበሃል ነይሩ ወላ 14.5 ነይሩ ማለት እዩ 75 ኣፅዋር ነይርዎ። ሕጂ እዚአን ዓጢቕና ኣንጻር እዚ ናይ ሓይል ባሕሪ ናይ ኢትዮጵያ ተጓዒዝና ማለት እዩ። ሕጂ እዛ ብ11 ትበሃል ፍሊቲ ብረት ግን ንሳ ኣብ ጃልባ እዚ ናይ ዕንጨይቲ ኣበይና ዓጢቕና ማለት እዩ። ሕጂ እታ ብ11 120 ዲግሪ እንተዘይኮይና ካልእ 130 ዲግሪ ኣይትዘውርን እያ ብዝመፀካ ተንቀሳቃይስካ ሲ ኣይተብለናኻ ማለት እዩ። ብዝመፀካ ግን ብጉልበት እንዳጠወኻ ንፃር እቲ መርከብ ተብል ማለት እዩ። ብዝኾነ ንሱ ንዓና ስለ ዝስሕበና ዝነበረ እቲ ኩነታት ዳርጋ ቢልናዮ ማለት እዩ፣ ቆሪፅናዮ ማለት እዩ፣ ኣንሳሒብና ገዲፍናዮ ውን ይኦ ዘ ቀፃሊ ናይ ሩስያ ኣፅዋር ኣብዚ ካብ ሩስያ ናይ ዘን መራክብ ናይ ሩስያ ማለት እዩ ቀፃሊ ኣብ ኣድ ዝመሽሙ መፃ ስለ ዝነበራ ኣብ ባፅዕ ንሕና እውን ንዕን ነጥቃዕን ማለት እዩ። ኣብታ እዋንቲ እያ ማለት እዩ ነቲ ናይ ደርጊ ገዲፍና ነቲ መርከብ ናይ ሩስያ ንዑ ኣጥቂዕና ንዕወተሉ ማለት እዩ። በቲ ዘለና መሳርሒ ናይ ብ11 ይኹን ናይ 14 ዋላ ናይ ኣርቢጂ ብኡ ተዓዊትና ማለት እዩ። ብዙሕ እቲ ናይ ምንቅስቃስ ካብ ናይ ደገ ዝመፅእ ኣብዚ ዝነበረ ማለት እዩ ዝኣቱ ዝነበረ ከምኡ ተዓዊትና እቲ ናይ ምንቅስቃሰን እውን ርጉእነት ገይሩ ማለት እዩ ተዳኺሙ ማለት እዩ።
4: እቲ መጀመርያ ግጥም ዝገበርና ኣሎ ክትብል ብክልተ ወገን እዩ ገለ ኣህቶታት ካብኡ ዝነበረ ሓንቲ ጋንታ ጂ ንምብራቅ ከይዳ ነራ እቲ ግዜ እቲ ንሳ ኣቐዲማ ኣካይዳ ነራ ብልክዕ ተዘማዲ ዕለታት ኣብ ሓደ ከባቢ ግን ንሕና ኣብ ዲፍኒ ንፈቲና ነርና እቲ ሒዝናዮ ነበርና ፅዋር እኩል እኳ እንትኾነ እተን ሒዝናዮ ነበርና ሃዋሪ ምስቲ ፍጥነት ናይቲ መርከብ ክኸዳ ዘይከላ ዕንጨይቲ ስለ ዝነበራ ግን ክንዕወተለና ኣይከኣልና ሓንቲ ፋይበር ነርና እታ ፋይበር ግን ብኣርቢጂ ዝኣክል መጥቃዕቲ ገይሮምሎም ጉድኣት ከም ዝወረዳ ብርግፂ እዩ። ግን መርከብ በቲ ጠጠው ክብል በቲ ማህረምቲ ጠጠው ክብል ስለዘይከኣለ ተዓዚሩ መርከብ ናይ ሶቤት እዩ እዚ ነሩ ናይ መጀመርያ እቲ ናይ ምራቅ እውን ከምኡ ከም ዝብለካ ዓድማዓ ዝኾነ ስራሓት ዝሰሪሖም እዮም። ዕንጨይቲ ስለ ዝኾና ግን ብዕንጨይቲ ክስራሕ ዝከኣል ነገር ወይ ክትዋግኣሉ ኣብ ዘይትኽእል ደረጃ ስለ ዝበፅሐ ዳርጋ ንቐፃሊ ክሕሰበሉ ከም ዘለዎ ዝተፈላለዩ ርእቶታት በቲ ዝነበረ ኣባል ክወርድ ክኢሉ ማለት እዩ። ማለት ብዕንጨይቲ ጌርካ ነዘን ህልዋት መራኸብ ናይ ኢትዮጵያ ክትዋግአን ከም ዘይትኽእል ሲ ተጨቢጢት ነገር
1: ፈቲንኩም ዶ
4: ፈቲንና ፍታን ፈቲ
0: ስርሒታት ክነካይድ ኣለና መደብ ስለ ዝወፀ ብዕለት 19 ወርሒ 488 ብኹሪ ስርሒት ናና ካብ ኣብ ማለት ንሪፋይነርን ንወደብን ዝዓለመ ሓንቲ ስርሒት ኣካይድና ኣብ ዓሰብ እዩ እዙ። ስለዚ እዚ ስርሒት እዚ ቀሊል ኣይኮነን። እዚ ስርሒት እዚ ከተካይዶ ካብ ደየናትካ ካብ በዓል ብሪጤ ካብ በዓል ዓቢዳ ካብ በዓል ዓጊግ ተበጊስካ ንዓሰብ ክትከይድ እዚ ርሕቐት እዚ ክንደይ ይመስለካ? 430 ማይል ወይ ከዓኒ 795.5 ኪሎ ሜትር እዩ ካብ ደጀን ተበጊስካ ስጋብ ዝብለካ ዝርኩ ቦታ ከትካ ስርሒት ክትፍፅም። እዚ ቦታ እዚ ንክንከዶ ቀሊል ኣይኮነን። ቀዳይ ነገር ቤኒ ኢኻ ክትሓልፍ፣ ቀዳይ ነገር ገመግም ናይ ስዑድ ኣሎ፣ የመን ኣሎ። ንነጀው ካብዚ ኢንተርናሽናል መስመር ንሸነኸ የማን ንድሕሪ ተፀጊዕኻ ከዓ ንመራኸብ ናይ ፀላእ ኣለዋ ገመግም ናይ በዓል ዳህላክ ደሴታት ናይ ዳህላክ ሚሊሽያ ኣለው መራኸብ ናይ ፀላእ እየ ዝንቀሳቀሶኦ። እዚታት ኩሉ ጥሒስካ ናብቲ ዕላማኻ ንክትበፅሕ ዝኩሉ ረሕቐት ቀሊል ኣይኮነን። ዳሕራይተን ትሕዝቶና ከዓ ንጀለቡናና ንኣይሽትኤን እዚ ኩሉ ከመይ ገይረን እየን ክቆርፅኦ መቸም ብጣዕሚ ፈታኒ ጉዕዞ እዩ ነይሩ። ቀዳማይቲ ጉዕዞ ተገይራ ምስተበገሰ ኣብቲ መበገሱ ቦታ በዓል ሓነሽ ምስተበፅሐ ፅዕነተን ተፃዒነን ክብገሳ ምስ ዝደለያ ማዕበል ስለ ዝበርትዐ ክኸዳ ይከኣለን እንደገና ተመሊሱ እቲ ኣህዱ ተመሊሱ ካልኣይ ግዜ ዘንኣይሱ

0: ንኣይሽቲ ናይ ዕጨይ ኣለዋ ድሕሪኡ ተመክሮ ኣይካ ትወስድ ተመክሮ ተወሲዱ ሕጂ ከምኡ ክኸውን ኣይክእልን እዩ በኣር ኣብ ስራሕ ትሳትፍ እጃልባ ባዕላ ካብ ዓጊግ ተበጊሳ እዚ ኩሉ ክትቆርፅ ክትክእል ኣለዋ ስለዚ ፎርም ቦርድ ንብለን ናይ ዕንጨይቲ አን ሕጂ ውን ንሳተን ሓንቲ ንዓኣ ሓጋዚት ገለ ትኸውን ንእሽተይ ጃልባ ብድሕሪት ትጉተት ወይ ከዓ ንብላዓሊት ትስቀል ኣባላታ ፅዕና ኩሉኩሉ ፅዕና ካብኡ ትብገስ ኣብኡ ውን ብዙሕ ፀገማት ነይሩ ምምላስ ነይሩ ምኻድ ነይሩ ብዝኾነ ግን ኣብ ሓነሽ ተበፂሑ ካብ ሓነሽ ተበጊሶም እንደገና ኣብቲ ዝበልናዮ ቦታ ኣብኡ በፂሖም ስራሖም ሰሪሖም እቲ ስራሕ ተሰሪሑ ማለት እዩ ስራሕ ምስ ተሰርሐ ድሕሪኡ መርከብ ደሴት ያኑ ኣብታ ደሴት ደይቦም እዮም እቲ ስራሕ ብምንታይ ስራሕ ብግራድ እዩ ነይሩ ስለዚ እቲ ግራድ ኣብቲ ታባ ተፀጊዓ ማለት እዩ እታ ጀልባ ኣብኡ ኣራጊፋቶም ብዙሕ ፀገማት ናይ ሞቶረ ፀገማት ነይርዎም ብዝኾነ እቶም መትፋዓጀታት ኣፅዋሮም ኩሉ ኣውሪዶም ኣብታ ደሴት ኮይኖም ስርሖም እናቆልፀሉ ከለዉ እቶም ናይ ቴክኒክ ኣባላት ምስቶም ዝተረፉ ከዓኒ ነቲ ዝነበረ ፀገም ንዕኡ ክፈትሑ ኢሎም ብዙሕ ላዕልን ታሕትን ኢሎም ተጣቢቦም መቸም ተጣቢቦም ክብገሱ ክብሉ ከለዉ መርከብ መፂዎም ዓበ መርከብ መፂዎም እዚ ዘይበሃል ክንዲ ጎቦ ዝኸውን መርከብ መፂዎም ክትሒስዎም ክሓልፍ ክብሉ ከለዉ ዶሽካ ስለዝነበሮም ብዶሽካ ገይሮም ተኪሶምሉ እቲ ተኽሱናቶም ብጣዕሚ ኣድማዕ ስለዝነበረ ኣብቲ ብሪጅ ኣብቲ መምርሒ ናይቲ መርከብ ኣብኡ ስለዝሃረመ ማለት ትኺሉ ከለዉ ፀም ኣይከኣለ ኣንፈቱ ክቀይር ፈቲኑ ኣንፈቱ ቀይሩ ኮሊሉ ስጋዕ ዝመፆም ወሲኖም ሕጂ ንሳቶም እቲኣ ሒዶማ ኸዱ ይክእሉን እዮም ሒዛቶም ዝመፀቲ ዓባይ ጀልባ ሒዛቶም ክትከይድ ኣይክእልን እ ኦረዲ ናይ ሞቶረ ፀገም ኣጋጢምዋ ስለዚ ንዓኣ ነታ ንእሽተይ ከም መድሕን ዝሓዝዋ ታ ንእሽተይ ጀልባ ስለዝነበረት ኣታ ጀልባ እቲኣ እቲ ክትሽከምዎ ዝኽእሉ ኣብኡ ኣስጊሮማ ማለት እዩ ካልእ ግን ምስይ ጀልባ ከምዝጥሕል ገይሮማ ማለት እዩ እታ ጀልባ ጥሒላ ንሳቶም በዛ ንእሽተይ ጀልባ እዚኣቶም ፅልማት እዩ ብቐጥታ ንየመን ቆሪፆም ሕጂ ብቐጥታ ሕጂ ንሱ እንታይ ጥም ርኢ ነይሩ ነታ ዓባይ ጃልባ እዩ ዝርኢ ነይሩ ነታ ዓባይ ጃልባ ዝርኢ ስለዝነበረ ንሳቶም በታ ንእሽተይ ገይሮም ኣዝሊቖም ከይዶም እታ ጃልባ ከዓኒ ኣብኡ ሃሪምዋ ጥሒላ ማለት እዩ
1: እዘን ስርሒታት እዚአን ንሓይሊ ባሕሪ ብዙሕ ተመክሮታት ኣቕሲመን እተን ብዕንፀይቲ ዝተሰርሓ ጀላቡ ሒዞም ኣብ ባሕሪ ስርሒታት ከካይዱ ከም ዘይከኣል ኣብ መደምደምታ በፂሖም እተን ጀላቡ ብኻልኦት ክትከኣግድን ስለ ዝነበረ ብፋይበር ግላስ ዝተሰርሓ ግንገፈፍቲ ዓሳ ዝጥቀሙለን ዓይነት ጀላቡ ብምዕዳግ ክጣብቡ ጀሚሮም ኣብዚ ናይ ምጥባብ ስራሕ ቀንዲ ተዋሳእቲ እቶም ቀደም ነተን ዓበይቲ ናይ ዕንፀይቲ ጀላቡ እናተበላሓቱ ዘንቀሳቕሱ ዝነበሩ ኣባላት ጋራጅን እንዳ ዕንፀይትን እዮም ነተን ንምክፋፍ ዓሳ ዝተሰርሓ ጀላቡ ድማ ናብቲ ዋጋእቲ ፈጣናት ናይ ምቕያር መስርሕ ተጀሚሩ
2: እቲ ሓይሊ ባሕሪ ኣብ ዓጊግ ዝበሃል ካብ ካስራ ማለት ቁሩብ ናይ ቁሩብ ኪሎሜትራት ኣብ ደሴት ቆይምና ናብ ሓቂ ጋራጃት ዝተፈላለየ ቆይምና እዚ ሕጂ ናኣሶ ዘለና ዘን መራኽቢ ዘለን ሆርታት ዘለናየን በብቁሩ ክመፃ ክኢለን ክመፃ ስለ ዝኸኣላ እዚአን ምስ መፃ 86 ኣብ መጠረሽታ እዚአን ክመፃና ክኢለን ማለት እዩ ዘነሃሮ ዘለና እየን ዘነሃሮ እዚኣት ምስ መፃና ሕጂ እንታይ ኮይኑ ካብቲ ዝነበረና ናብ ሓቂ ሓይሉ ከዓ ወሲኽና እንታይ እታ ሓይሉ እዚ ካብ ኮማንዶ ዝነበሩ ብርክት ዝበሉ መፂኦም ካብቶም ኣብኡ ዝነበርና ኮይኖም ሕጂ እቲ ወታሃደራዊ ቆዩ ማለት እዩ ምስ ቆመ እዚኣቶም መፅናና እዚአን ሕጂ እንታይ ክንዓጥ ክኢልና ማለት እዩ 75 3.14 23 ቅድሚኡ ዝነበረ ከዓኒ 106 ነርና ማለት እዩ
3: ናይ ዓጊግ ምስ መፃና እንታይ ሓይሽ ዝብል ክስታ ኮይኑ ነረን እዘን ዞድያክ ዝበሃላ እሳተን ናይ ክልተ ሞተር ስዙኩ ዝበሃል ነይርዎን

0: ክገብር ክንገብር ኣለና ክንፍፅም ኣለና ዝብል ኣረኣያ ስለ ዝነበረ ክተበግሶ ከ ላዕሊ ስለ ዝነበረ ምስልካ እዩ ዝበሃል ነገር እውን ኣይነበረን። ሓደ ፈተነ ይካየድ ይፈሽል ኣይትዕወትን ካልኣይ ፈተነ እንደገና ይካየድ። ንኣብነት ኣብ ግዜ ተኽሲታ ጃልባ እታ ንእሽተይታ ሽሙ ኣይትፀወሮን እንታይ እይትፀገም ኣበናይ ስታንድ ኣብ ናይ ዕንፀይቲ ኣብ ናይ ሓፂን ድ እንዳተባሃለ በብእዋን በብእዋኑ ለውጥታት እንዳተገበረ ይኸይድ ነይሩ ማለት እዩ። በዚ ድማ እቲ ኣፅዋር እውን ዝፅዕንኦ ዝተፈላለየ ስለዝነበረ ኣብ ሓደ ዓይነት ኣፅዋር ከምኡ ዓይነት ፀገማት ኣጓንፈካ ካልእ ዓይነት ብረት ክትቅኢር ከለካ ዘሰይም ፕሮብሌም ኣጓንፈካ ከምዚ እንዳበለ ንነፍሰ ከፍቲ በብእዋኑ ክካየድ ዝነበሮ ስራሓት ምስልካ እዩ ዝበሃል ነገር ኣይነበረን። ኣነ ኣውራ ዝሕጉሰኒ ነገር ለይትን መዓልትን ፅዒርካ ከመይ ጌርካ ብዘን መራ ብዘን ንኣይሱ ጃላ ብፈጠና እዚኣትን ጌርካ ፀላኢኻ ተጥቅዕ ዝብል ተጥቅዕ ጥራይ ዘይኮነ ስኒ ብኣካል እውን ከመይ ጌርካ ትሳተፍ ነቲ ናይ ባሕርያ ኣብቲ ዋን ኣውራ ዝዝከረኒ ዝኾነ ኣባል ባሕርያ ኣብቲ ተዋጋኢ ዝነበረ ድዩ ኣብ ናይ ፅገና ዝነበረ ድዩ ካብ ስርሒታት ክተርፍ ዝደሊ ኣይነበረ ካብ ስርሒታት ንድሕር ዳኣ ተሪፉ ክቃየም ኣለዎ ምስቲ ናይ ቀረባ ሓላፊኡ ክኳር ኣለዎ ስለምንታይ ተሪፈ ከምዚ ነውሪ ነውሪ ገ ዓይነት ገይሩ ዝወስቶ ነይሩ። ስለዚ ፅቡቅ ነገር ስለ ዝነበረ ነፍሰከፍ ኣብቲ ስርሒታት ዝሳተፉ ብናይ ኣፅዋር መልክዕ ኣፅዋር ነቲ ኣፅዋር ፈሊጦም ክጥቀምሉ ዝኽእሉ ሰባት ከማን ኣብቲ ምድላው ናይተን ጀላቦ ዕጃም ነይሩዎም ንሳቶም እውን ብቕዓት ናይቲ ኤም ጀላቦ ናይ ምጥፋዕ ኣቕሙ ነቲ ኣፅዋር ከመይ እዩ ገለገለ ዝብል ኣቶም እውን ሓሳባት ኣብ ምቕራብ ራ ነይርዎም።
1: ኣብቲ ባሕሪ ዝገበርና ብዙሕ ነገር እዩ ነገር እቲ ብዙሕ ነገር እንታይ እዩ ግራድ ዝበሃል ነይሩ ሓደ ኣፉ ማለት እየ ክልተ ኣፉ ከዓ ነይሩ ኣርባዕተ ኣፉ ከዓ ነይሩ ማለት እየ እዚ ርባዕተ ኣፉ ሕጂ እንታይ መፅእና ዲግሪ ይነበሮ እቲ ዲግሪ ዘይነበሮ ክንደይ ርሕቐት ይኸይድ ኣሎ ኣይንፈልጠን ነርና ምስኡ ራዳር ጌርናሉ ምክንያቱ ኣብ ባሕር ክትጓዓዝ ኳለካ ናይ ቅድሚኻ እንታይ ኣሎ መርከብ ኣሎ ኣይትርእን ኢኻ ሕጂ እቲ ራዳር እንታይ ገርና ምስትፋሉል ኣሲርና ልዕሊኡ ክንደውፅ ገርናያ ልዕሊ ምስወፀካ ኩሉ ሕጂ ክቋፀር ኣበይ ኣለካ ትፈልጥ ማለት እየ ምስ ፈለጥካ ሕጂ ኣብ ፈትካ ርኢኻ ክትኩስ ትኽእል እቲ ክልተ ኣፉ ከዓ ከምኡ ሓደ ግዜ ክልተ ኣፉ ምስ ገበርናዮ ምስ ኣሰርናዮ ብዙሕ እኳ እቲ ውፅኢት ናቱ ኣይፈልጦን ተገምጥልና ንባሕሪ ኣትዩ ምስ ፈተናዮ በዚ ነብርጓራ ዝበሃል ኣሎ ምስ ፈተና ክሉ ኣትዩ ሓደ ማለት ከም ጠንቂ ዝኸውን ዝኽእል ማልባት ብቡሎ ናይ ኣሰርና ብመስማር ኢና ገርና ነርና ካብኡ ና ግን ብቡሎን ኣሲርና ምስ ፈተና ፅቡቅ መፅልና ረሲዕልካ እዚ ቅድሚኡ ዝነበረ 120 ክማን ክልተ ጌርና ከም ዝነበርና ስጋዕ እዚ ምሕራር ናይ ባፅዕ ሒዝናያ ከም ዝመፀና

0: ኣለካ ከንቲ ኣቦ?
1: ግርም ግርም ዝወደ ዝጋር ምስሊ
0: ከንቲ ኣቦ ብቐዳማይ ዳብሮ ብዓድና ዳ ኣይ ከመይ ዝበለ ሕንቆ ጥምጥም እንዲወ ኢሉ
1: እስከበል ንገረኒ ኣወዲእካ ዶ ወዲእካ
0: ዋ ፃት እኳ የፅናሕክዎም ኣብዛ ኣፍ ልበይ ስፍስፍ ኣቢለ ናብዛ ሕፅኦም
1: ኣገናዕ ዝወደይ ናይ መላእ ክትወስድ ኣብሓጎኻ ትጠውዮ ሰብኣይ ኣይነበረትን
0: ከመይ ድ ነይሩ ቀደም ኣብሓጎ ገለስካ ቕምሰኒናቱ
1: ኣይገስ ቆደይ ናይ ኣብሓጎኻ ፍልይ ዝበለ እዩ ነይሩ ነዛን ዓይንኻ ክትሪኦ ምሰናይ ጎተንኡ ዓርሞ እዩ ዝመስል ሓንሳብ ኣብዛ ሓፃ ወረዱ ምስተሸኽ ለምን ክንቕንቆ ነኒ ዝመፀ ሓመድ ኣድሕሲ ዝሰደን ነይሩ እዛ ኩላ ጎረዛ ዓዲ ብጉምዝ ንኡ ትሃኒና ዕትሮኣ ተሰኪማ ቆ ኢላ ክጥሙቶ ትውዕል ነይራ
0: እሞ ገለናት ይወሰድኩን
1: ደሓን ደሓን ክትከውን ኢኻ ኣብቲ ስፍሓት እንግዳዕኻ ኮ ናብኡ ኢኻ ትመስል ኣየወይ ጮማ ከዓ ነይሩ ነዛ ፃልጣ ጓጉድ ብሓንሳ ግብም ዘብልዋ ነይሮም ዝወደይ ዋዛ ከይመስለካ
0: እዛ ናይ ኣባሓጎ ዳ ክፍትነላየ ፀባ ሓምራላመይ ጓጉድ ምሉእ ብፃልቲኡ ግብ ኣቢለ እዛ ናትዮ ድወስድ
1: ገስጥ ወደይ ንዓመት ኣርሓ ዝኸውን ሲ ብምራኹ እዩ ዝፍለጥ ብል ነይሩ ብሓጎኻ ዳሕናይ ትሃብኦ ከሉ
0: ኣቦ ረሲ በልኪት ፀሓይ ከይኮነካ ማዕነ ከዓ ዕምም ከብላ
1: ከምኡ ዳሓዩሽ
0: ወ
1: በልስከ ወዳዲኢ ካርክበኒ ዝወደይ
0: ሕራይ ኣቦ ብሩኽ መዓልቲ
1: ሕራይ ዝወደይ ብሩኽ

0: አደ ወደይ
1: አድሄኻ ዶ ገስፅ ወዳይ
0: እወወ ብቐዳማይ ዳ ምሰቦዳ ኣይ ከመይ ደለ ወግዒ እንዲና ውጊዕና
1: ወግዒ
0: ወ
1: እንታይ ወግዑ
0: ምሰቦይ ስብለኪ ከመይ ደለ ወግዒ ውጊዕና
1: ኣይ ሰይ ዝወደይ ጎልመልዳኣ ክኸውን ኮይና እያ
0: ኣንት ደ ከምኡ ደየልኩ እንታይ ዶ ወሲኸልክ ኣውጊዕና ጥራይ ኮ የለኪ
1: እንታይ ኢኻ ዝብል
0: ኣውጊዕና ጥራይ የለክ ደ

0: ዶ ወሲኺ እ
1: ኣይ ኣነ ዳ ኸም ደልካ እንዳኣሉ ተሰሚዕኒ በልስካ ሃየፅውየኒ
0: ኣባሓጎይ ኢዱ ጠውየ ሰብኣይ ኣይነበረን ኢሎ ሞ
1: ኣባሓጎ ካዶ
0: ወ ኣነ ከዓ ፀባ ሓምራላመይ ክባ ቢለ ብፃልቱ ናቱ የ ክወስድ
1: ኦይ ወይ ቡዳም ነዚ ክትግዕታ ዶ ትርህፃ እትብል ነበረት ሓማተይ ቅጭን ኣንታ ኣነስ ጓልኩ ዝተፈትየ የክትብለኒ እናተፀበኹሲ ጥሪኢልካ ናብ ዳብ ሓጎካ ኦ ተኽኢልካ የ ስሕራይ ግርብ ግርብ ዝወደይ
0: ኣንቲ ደይ እሱ ዳ እርክበሉ እንዴ ኣበይ ከይከደኒ ኢሉ
1: እርክበሉ
0: እርክበሉ እየ እሱ ዳ ኣበይ ከይከደኒ እንትደ
1: ኣንታ ገርስ ትወደይ ንሕና ከዓ ብኣበባካ ክንርኢ ወለ
0: ኣደይ ጣዕሞተይ ቋፅር ለይ በረኻ ነቂለ የ
1: ምስ ሞዛኑኻ ኣይትበኣስ ወደይ ብርኹ ሰምዓ እንደለኻ
0: ምስሞዛኑኻ
1: ሲ ኣይትበኣስ
0: ሕራይ ኣደ ሰማዓትኣልካ
1: ኣይበሃልኒ ዝወደይ ብርኹ ኣይሕምቀኩም ኒኢኻ ትብል ሕራይ ዶ
0: ሰሚዐክ ደ ጥራይ ቋፅርለይ
1: ሕራይ ዝወደይ ሕራይ ክቋፅር ልካ ፅንሓ ንበል
0: ሕራይ
1: ቋፅር ልካ

0: እንታይ ደኣ ሓፁር ትብል ደንቦ ክሰርሑ ዝደልዩካ ኢኻ ናኣድግኻ
1: እንታ ከርበድ ወዳኛው እዛ ኣድጋይ ብዕራይ ዳድማስ ኮይኑ ዝረአየካ ዘሎ ሓፁር ዲኹም ክሰርሐሉ ንደንበ የ ትብል እንታ ከመይ ከልብሽነሉ ተኣፍካ
0: ሓንቢ ደረ ተሓልፍ ኣለኻ ዓብለ እንተኸበርኩካሲ ኣፍካ ዝሃበ ከይዛረ
1: ዝወደይ ስራሕ ኣለካ ድ ዋላ ሱ ይምፅኢካ
0: በቕርናኻ ተቐቢልካና ከመይ ናይና ከሊ ክንዛረ
1: በልከ ዘረባ ኣለካ ስካሒራይ ተዛረ በልክ ሰምዕካ
0: ግር እቲ ቀደም ከመይ ኢኹም ሕልኮ ትቃለሱ ነርኩ
1: እዋዕ እንታ እዚኣና ድንቂ ዝኾነ ትሕቶ እንዲኻ ሓቲትካ ጉድ እዩ ጉዳም ትርኢቲ ይብለካ ኣለኹ ነዛ ክንደይ ክንደይ ጎበዝ ነዛ መዛኑና ክንደይ ሓመዳ ድሒስና ኢና ሰዲድና ይመስለካ
0: ኣነስ ከም ናትኩም ወሰድኩ ዶ
1: ሰግድ ከምዚ እዋንኩም ከይመስለካ ድቁስ ተመሲሕኩም ማይንጨውን ትድረሩ ጮማ ነይሩ ዝወደይ ጮማ ኣይወ በዓል ኣባኻ ጨልግድ መንግስተ ሰማይ የዋርሶም ነዞም መዛንኦም ስፍስፍ ሳቢሎም ኣብዝኣፍልቦም ሰቂኢሎም ናብ ዝሑፃ ቅብር ከብልዎም ከለዉ ርኢኻ እዛ ኩላ ጥሪታ ከተስቲ ድመፀት ጓሳ ሂላ ትዕዘቦም ነራ
0: እዋይ ሽዑ ኩሉ ነይርኒ ምስ ሰጎትኩኹም ነይረ
1: እንታይ ኢኻ ትብላ እንታ ንመን ክስግዶ እታ ቆላ እንታይ ዲኻ ተመሲሕካ መፅኢኻ ምዃኑ ሓቂኻ ኢኻ እንታይ ትፈልጠና ሕጂ እንዲኻ ትፈልጠና ዘለኻ ንሓንበል ክኸይድ ክሓድገካ እምበርገለ ሰይጣን ሰሪርካ ንስኻ ርእካ ኣለኹ እዋ ዘይመሰሉ ቆልዓይታ
0: ወይ ዓረቕ ዓረቕ ክትብዛ ሰባ ድፍን ካብ በለትኒ ድህልቲ ድህልተዎ ድህልቲ
1: እንታይ ዝበሎ ጩኾም በሳይ እንታ እዙ ምስ ዓበይቲ ክንዲ ዝዳፈር ወይ ላኣና ዝወለደትካ እምበሪ ንዝተመርዓወትካ ዝፈትሓካ ስኑፍ ስኑፍ ስኑፍ ዋዕ

0: ሓታ ክሳብ መዓሲ ክነጠቃልዓላ ክብለልና ክነብር እዝማ ናኣብረና ስካንልውጥ ከየለ ክነብር እንታ
1: ትርፈ ናይ ዝሓረ ስካን ናይ ፀሀኻ ናይኮነን

0: ዓዲለ እዚ ወዲያ ድማ ሲ ከመይ ድበለ ፀጉሪ ዓዲልዎ ጎተራ ድሞ
1: ወይ ኣዳኒ ከም ገር ክንባ ሞይ ተስተማስላ ዘይዝናትክን ሲ ጭራ ፍረስ እንዳኣሉ ዝመስል
0: ኣይ ተዛሪበልክ ንዲኸ ናተይ ደኣ ሊፍ እኳ እዚኣኽላ ጭራ ፍረስካ ኢልክናኒ ሒዝናትክ እንዳኣላ
1: ኣይትኸሪ ኣባሙ ዘይክፃወተክን ኢለየ ዝኸሪየክ ንድሕር ኮይኑ ደይ ገድፎ
0: ናተይ ሲ ከምዚ ሕማቅ ግራት ቃድራ ኮይኑ እዩ ግዳ ክሓተክን እዚ ወዲያ ድማ ሲ ዓይኒ ክንደመላልክን
1: ዋ እንታይ ሕቶ ዳ ክና ንፅኽና ለ
0: ኣጆኹን እዚኣ ተመሊስክና ዕትሮ ይባዕለ ይጠዋክሲ ከማይ
1: ዎ ብጃኽና ድነይ ንድዒ ገሰጡ ሞ ምስ ሰናይ ትዕጉስቲ እንታይ ክወፀ እዩ
0: ንእሽቶ ስላትክ ቅብል እየ ዘብለክን
1: ጎልያዳኞ እዚ ዋዛ ጌርካ ጉጥያ ሕደጎ
0: በላይ ትኸሪ እያ
2: ኣነስ ኮንዶኾኒ ኢለ እየ
3: ጣልባይ ወለሎ ፀዓየለይተሎ ፀዓየለይተሎ ፀባሓን ራኢኻ ትሕቆን ዘለኻ ብምራን ማሕላኻ ትውቃዕ ዘለኻ ፀዓየለይተሎ ፀዓየለይተሎ
4: ቀሪብክዶ
5: እሞ ቀሪብ እዩ
4: በብስከ ከይስምበኣኪ መርኣይ ጌ ክርአ ብል እዩ ክሰሎኒ ዘመደይ ንዕሞ ዝማሕቆና ውርዳ ብልዮ ካብቲ ብራሕ እንዳቦ ክዳኘው ክተብፅሑ ኣሎ ሰምዕ እንደለኺ ካብዚ ብራሕ ሲ እንዳቦ ክዳኘው ክተብፅሑ ኣሎ ገለ መውሓጥ እንተኾኖ
5: ሓራይ
4: ሰሚዒኽኒዶ
5: ወ
4: ሓራይ ዘጓል ይዕብየለይ ይዕብየለይ ዘጓል

0: ኣንተን ኣዲናይ ካንዲ ክንዝዓንተዎ ዝበል ክኾን ምንጋር ኣብኽናኒ
1: ዋይ ኣዲናይ መቸም ነዛ ዘረበ ማዓንጣኣ ክንከተውፅእ ኣደልያ
0: እሞ ብሓቂ ካብዛ ብማግባዝ ዓድስ ባህዝብለክ ንየልቦን ማለት ድዩ
1: ንዓኸም ባህዝብለክ ንድሕርሃል ሃዮ ዶ ነገራና
0: ኣንትን ኣነ ድኣታይ ምዃነይ ገስጥ ክረኽቦ ከለኹ ሕጉስ ሰ ዝብል
1: ዎ ሳንዳይ ፍራሓይ ሞተ ተባዓይ ሞተ ላንጋ ላንጋ ሞተ ድ ዝተባሃለ ሓዲግከ ይተርፋ ንሓደ ፍተዋ ንዓና ይግዳእ
0: ኣንቱም ዳዳኛው ዳዳኛው
2: መሪክት
0: ኣነ ዘመደ እየ
3: ዋይ ኣቲ ሰሪዮ ተው ይፀኒሕኺ
0: ኣነወ ኣይዝረኩም ከልቦኹም እንዲ ድፋእ ኣቢለይ ዘንፀባይ
3: ወይ ሓውተይ እሞ ድሓኒኺ
0: ድሓኒ ናብ ክዳኒ ድኣ ዘብሰሰለ ይገድል እንታይ በለ እዚ ኣደይ ሂባትክን በለለይ ነደይ ትርፈ
3: ኣራ

0: እቶም ጥራይ ገዛኺ ነቲ ብዕራይ ካ ሳዕሪ ጥሙ ኢኺ ራይ ዘጓል
1: ኣቦ ሕጂ ከግንቦተ ሰናኣቲና መን ኣብዑሪ ኢናክልምን በቂ ዓመት መፀ ልመና
2: ሰግድ ወደይ ከምኡ ጌርካ ንውሽጢ ከይትንካዮ እንታይ ስኢና ዋላ ናህና ንብሎም ኣብ ደንበና ዕቦም ዘብልቑ ይሃልውና እምበር ሳላ ሓያወት ዓድና ፆም ናይ ሓደርና ሕጂ ከዓ እናሃለካ ደማስ እቶም ክልተ ፅምዲ ውሰድዎም ኢና ኣሎ ኣመራርሕና ክንደፍነሎም ኢና
3: እዋይ ንድኽነት ኣሜን ኢልካ ምቕባል ኣንታ ሓጋይ ምሉእ ማእሲ ካብ ተማምቕ ግዳ ውፅእ ኢልኩም ሸቃቂትኩም ሓደ ፅምዲ ብዕራይ ዘይተጥር እዩ
2: ኣቲ እንታይ ዘርብዩ ክዛርብ ዘለ ካንልባኻ ዘንፍር ጥራሕ ዘርባቂ ወይ ስዕጂ ኣብዕሩ ክንኮነልክ ንስኻ ከዓ ዝበልኩካ ጥራሕ ግበር መሳርዕ ዓዳልዎ ኣሎ ኣነ ካብ ሓንቢር ጥቕላላ ኣጥመኒ ክብሎ ከይደሎ

0: ሰግ ሰምዓኒ ደለኻ ኣነ ዋላ ድኣ ካብ ማህፀና ኣይትውፅኡ እምበር ከመዲኹም ኣረ ልዕሊ ድኹም ኮይነ የዕብየኩም ግና ካዕመየካ ከለኹ ከም ኣቦካ ተመፅኢትካ ክትነብር ወይ እውን ዳለመንካ ክትከይድ ኣይኮነን
1: ከይድካ ናይ ኣሰቡት ስራሕ
0: ሰብኣይ ትገብሮ ግበር ብለካ ምስ ድኽነት ምንባር ኣክል ሃይ ሕጂ ሃይ ክድ ገደ ግበር
2: ለካ ተርፈ ኣንቲ መንዕብይዎም ክብል እዮም

0: ሕዚ
1: ኣጣቦየ ብዕላይ ዳግም መሰስ ሓሙሽተ ሚእቲ ተሸጡ ደርሆና ኸ ክንደይ ሸይጥኹ
0: እንታ ሳየ ወደይ እዚ ደርሆና ዶ ክንዲ ብዕራይ ዳድማ ስኸውን
1: ርዮ ባ ክትፅብኮምዕት ይበይ ርዮ ኩሉ ክኾነ ዝሰምዑ መሬት ከፍንክር እዩ ዘብላ
0: እሞ ክንደይ ከውፅ እዩ
1: እዚ ዋ ረየ ረየ ረ

0: ሓንቲ ፍታው እቶም ክልተ ፅምዲ ንዳኘው ሰዶም ኢለ ኣለኹ ቆልዓ እንተልኢኹ ሲፈለየ ከሃቦኦም በልየቱ ቆልዓ
1: ኣድዩኹም ዶ
0: ወወ

0: ክልተ ፅምድና እዮ ውሰዶም ኢለ ኣለኹ ቆልዓ እንተልኢኹስ ፈሊኸ ሃቦም በለየቱ ቆልዓ ችላ
1: ሓራይ ግርም ጌርኩም እምበር መስኪና ይዞም ዳኛው ሲ ብኣመሆፍቲ መገዲ ጠጠውጠጠው ክብሉ ምስ ርኢኹዎም ሲ ኣይ እዚ ከብደይንካ ግልብጥ በለኒ
0: ኣንቲ እታ ሰበይቲ እያ ኳኩቶ ኮይናቶ ዘላ ኢሎማ
1: እንታይ ኢልኩም
0: ሰበይቲ እያ ኳኩቶ ኮይናቶ ዘላ ኢሎማ
1: እንተ ኮይነ ኢላ ዳ ኳኩቶ ኮይናቶ
2: እንታይ ሞ ፈሊጠ
0: ከም ግምተይ እኳ ከም ሰብካ ዘይፀመድካ ይመስለኒ
1: ዋይ ዋይ ዘን ርግምቲ ትርፈ ዋይ ዘን ሕስምቲ ኣንቱ ሲኖም እምበር ፈትዮም ዶ መሲልዎን እዩ ወይ ዘን ሸኦል ንዕ እንግዳ ስሕብ ቀቢለን ምስኦም ፅብድ ደ የብልዎ
2: ክልበል ንደቀስ ችላዋ ብሩክለይ ትግበረልና እንታ ሎ ምስ ደገያ ክትሕድረኒ ኣንተ ክረብ ኖቲ
1: ትሪኹም ደ
2: ቀረብለ ይብለክዋ ችላ
1: ራይ
2: ክደኒ ንበሊ ካልእ ወይ

0: ትርፈ ፅባዕ ጌና ክንወፍርና እሞ እቲ ዘረቆፂርካ ይሕደሪ
1: ወይነክ ኣንቱ እንታይ ዘረብኢኹም ትዛረብ ዘለኹም እተን ዝነበራ ብኣምሆ ነጋጊ ፈጢሒነየን ኣብ ከብዲ ኹመት ይኹመ ካበይ ምፅ ድኣ ዘርእ ወዲ ዘርኢ ዝቆፃፀርኩ
0: እንታይ ኢና ንገብሩ ኣብ ውዑ ረኺብና እዚ ሕጂ ከዓ ዘርኢ በሊ ድሓን ዋላ ሓንሸሎ ይኹን ኣቆፅርልና እሞ እዝግሄር ይፈልጥ
1: ተውሳዊ እዝግሄር ኣንሕመካ ብተረፈካሲ እዝግሄር እዋ ኣይግዳ ተኸኢልኩም ክስኩዕለይ

0: ሰሪነ ጊረልካ ወንስተካሊ
1: ውረድ ውረድ ውረድ መሪልካ ነው ውረድ ውረድ ውረድ ውረድ አውረድ
0: አቦ ወለቀት ቁጣው ኸይ ንሽነ ለይጸኒ
1: በቃ ሂደት ሂደት ሆም ተው ተው ተው ናው ውረድ ይርካ
2: ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግምኒ ኣይደግም

Yeah.

0: አንተም ዳኛ ወይ? በሉ እስከ እንቋ አቁለሎ። እምበር ከብድኻ ማሕረሻኣት ይካ ደኣ ዋይ ወይ ሕሱም ምርኣይ ወይ ሕሱም ምርኣይ። በሉ እስከ ቁስልኹም ቁስሊ ከልቢ ግበሮ። ፈጣሪ ከኣታ ድኽነትኩም ርኣየልኩም። እምበር ፈጣሪ ንበሎ ደኣ እንታይ ይግበር ኮይኑ ሓሲብዎ
1: ኣክኸ ዝሓፍተይ ፍቓድ ኣምላኽ ሰብ ኩሉ ምኽኣል ጥራሕ እዩ
0: ወይ
1: ንዓኻትኩም ጥራሕ ካብ ስራሕ ኣባኺሮኩም እምበር
0: እንታይኹም ዳልኩም
1: ንዓኹም ካብ ስራሕ ኣባኺሮኩም ዳኣ እምበር
0: ኣንቱም ዳኞ ተዛሪበልኩም ዲኹም እቲ ሓጎስኩም ሓጎስና እቲ ሓዘንኩም ከዓ ሓዘንና ደይኮነን ኣብ ዑር በኺሮም ኢልኩም ሲ ክንዲዚ ክትዛረቡ ተስተማስሉ ዋይ ነውሪ ነውሪ ኣነ ሰሚዐልኩም ካልእ ሰብ እኳ ከይሰምዓኩም
1: ደይስ ክፍታይ ዘዛርበን ደሎ
0: ዳሓን ዳኛ ወይ ደሰክፍ የብልኩም ደሰክፍ የብልኩምን ኣብዳ ኣለዋተን ትርፈ ኸ ትርፈ ኣንትን ትርፈ በላስከ ከይደ ከይደ ትርፈ እንቋዕ ፈጣሪ ይቕለለልና ከይደ ካብቲ ሽንትላም ግርሚ ሞ ንጎ ንጎ ሕፅብ ኣብሎኦም ይኽን ውስሊ ከዓ ሓዋያ እዩ እንከይድ ዳኛ ወይ ክንመፅ ኢና ፈጣሪ ምሳኹም ኹን ኣየየ

0: ጠቅስ ከበሉ ፅምም በሉ። አይ አይ ሕመቕ ስንኹም ንኽስ ስንኹም ኣንዘው ገረሞ ምኽንያታ
1: ምልዕ ጓል
2: ኣነ ቦኺ ሰሲዐ ካብ ምዛኑ ክትሪፈ ክፅኒሐ እዩ ሕጂ ግን ከም ስለ ክደልዩ ምልዕ ጓል እዚ ገዛና ከዓ ትርእዮ ኣለኽ ንጓልካ ደሊና እናበሉ ወራግፅ መትና ኣለና
3: እንታ ቦ እንታይ ኢኻ ትዛረብ ዘለኻ ንዓኻ እኳ ኣካባቢ ዘየምፀኻስ ብዛዕባ ይሕስበካ
2: ድሕን ምልዕ ጓል ከምኡ ትበል ከምኡ ትበል እዛ ጓል ኣነ ዕድለይ ኮይኑ ኣሚነ ኣምላኽ ሕድግኒ እዩ ንስኺ ግን ዕድል ክኸይስበር ዛጓለይ ሕጂ ዕድሚ ጓል ከዓ ኣሎ እናበልካ እየ ዝዕዘር
3: ዎ እንታ ቦ ብጃ ከይተሃውኸኒ መርዓ ድኣ ናበይ ከብለኒ ኢሉ
1: ወላ
2: ሒዛየ ወደይ
4: ኣቦይ ገሰጥካ ንምልዕ ሓፍተ ከባ ንክፃወተላ ኢሉ ነይሩ እዩ
2: እንታይ እንታይ እንታይ ክፃወተላ
4: እንድ ንዓይኳ ሕንቆ ይፃወተሉ ዝውዕል
2: እሞ ሂበካ ነ ተፃወታ ኒ ካደ ትብሎ ሃላይ ሃላይ ርኢካ ንክፃወተልካ ውዒሉ እንታይ ምስ በልካ ኢኻ ከም ኢልካ
4: ስቕ ኢሉ ከለኹ
2: ብሓንዚ ወደ ኢልሓን ሕረቕ ሕረቕ ኣይትበል በዕለ ጎንሐ ሃታ ቆልዓ ስኢልካ ወስወስ ከይትብል
5: እንዳ ተካል ሰብኣይ ካብ ጭበጥ ኢልካ ንሪ
6: ንስኻ ዝወደ ኢልኻ ገና በረት ተቐሊልካ ብጉድጓድ ምእታ ኣሎ ንሓንተ ግዳ እዛ ግራት ቆጥቁጣ ኣብዚ ሳልስቲ ንደማስ ባሕራያ ጥበልና ክብል
5: ኣቦ ኣነ ጥዕመንን እዩ ኣብ ሩባ ዓድና ሓልኩ ክገጥም ተዓዲመ ኣለኹ እዘይ ከይድዮም ካብ ፈሪሕ ዝተረፍኩ ክመስሎም
6: እዩ ካብ ማሕረሲ ዕርኮ መሪፅካ ድሓ ንስኻ ዝወደ እንታይ ገዲሽካ ድሓ
5: ተይ ነገር

0: አንታ ደማስ ከዛረበ ካብል ሞ ይርስዖ
1: ሓምቢር ታይ ነይሩ
0: አንታ ሳየ ወደየ እዞም በዓል ገስጥ ንህልካ ንሓብትኻ ሃበና ንምሉዕ ሓብትኻ ሃበና ከነፃወታ እንዳበሉ ጨርቁን ኣለዉ ሕጂ ከዓ ንሱ ከዓ ንህልካ ብጥሪኣ ከምታ ዘላ ኣታምፂለይ ሕጂ ዘረባ ዓድና ካብ መን ብዘየገድስ መልኩዕ እንዳቀየረ ስለ ዝንዛሕሲ ነውሪ እዩ ከምኡ ይትበሉ ክትብሎም ይለካ እየ
1: ሓ ሓቢርና ክንገንሖም ኢና ወዮ ድኣ ንዘረባ ዘረባ ኣምፅኦ ንሓመድ ግርፆ እንዲ ተባሃለ ሓምቢር ሓወይ ጓልካ ብሓቂ ለባ ምንምክዕትን እያ እንትርፎ ድሓነእተዊ ዓይኒ ክትደፈን ዝብላ ይብላ እጃ ሓምቢር ሓወይ ንዝብል ናብ ገዛ ዘይኮነልና ድኣ እምበሪ ጓልካ ንወደይ ካብ ንጉሆ የተመኒ እያ
0: እንቶ ኣንታ ድማ ሰሓወይ እዚ ድኣ ጥዑም ዘረባ ቅዱስ ዘረባ እንድዩ የግዳስ ከምቲ ዝበልካየ ሲ እዋ ሓሲብካ ኣውሪድካ ኣደይብካ ይፅቡቕ እሞ ድሓን ድሓን ፅቡቕካ ጥራይስኻ ምስድራኻ ተማኸርሞ ንሕና ከዓ ክንመክር
1: ድሓን ደፋ ኢልና ክንሪኦ ሓይሽ
0: ወኹም ሓይሽ ሕረ እሞ ገዛና ዘይታ
1: ድሓን ድሓን ክዳ ዓርፍ ካካ ውዒልካ

0: እንትና ዲነይ ለንቅነስ ምስ ምልዖ ተረኺብኩሎ ትፈልጣ?
1: ኣይ ለንቅነሲ ዋላ እኳ ገጢመናን ይፈልጣን።
0: ኣነስ በላ ኣቕሪበ ካብቶም ኣጓዝ ዓዲባህ ዝብለክ እንተሎ እንተበልኳስ ሓሲባ ክነግረክን ኩዕላትኒ
1: ወይ ለክ ክስቶ ንምባል ደኣ እንታይ ምሕሳብ ኣድልይወይ?
0: እዚ እንስ ልበናይ ትርከብኒያ ንስኹን እኳ ትሕሻን እምበር ሰንሱ ጉብጥሽ እዮም ጉብጥሽ።
1: እንታይ ደኣ ኸ ክትምርዓዋ ትሓስባ ኣለኽን ዲኽን ኣጓዛ ማዕዲኽን
0: ኣንቲ ንቃሕ ደኣ ቤ ክሳእኒ ኢሉ ላዕ ክንከብልኹ ዶ?
1: ኣይ ኣነሲ ሓሲበሉ ግዲ ዘይፈልጥ ኮይነ ጠላሕ ድብለኒ እኳ ብለይ ኣትና ዲነይ ንኣኻ ክበላኽንከ ኢሉ
2: ተቆልፋይ ቤን ምፅናሕካ ዳኣልካ
3: ኣታ ሓምዲ ርሓወይ እዛ ጓልካሲ ሕፂኻያ ዶኹን ትኸውን ገለ ፈቶውቲ እስካ ሕተተልና ኢሎም ንኤኮ መፅካ
2: እንተ ቆልፋይ ሓወይ ወየ ዳኣ ከምቲ ንብሩ ወግዒ ልበስናየን እምበሪ ሓቂኻ ምስ ደማስ ቓል እምነት ተኣታቲና ኣለና ቃል ከዓ ቓል እዩ እምበር ፅቡቕ ሓሳብ ባ ነይሩ
3: ፅቡቕ ኣለካ ደማስ ዘይሓውና እዩ
2: ወ
3: በል ሕጂ ዝዋሳተፍ ደጎል ኣለኒ እሞ ክገድፈካ
2: ኣይ ኣንታ ቁልፋይ ሓወይ ሞ ቡን ሰቲኻ ዘይትኸይዳ ብዶካ
3: ሓንሓንሓንቢ ከለኹ
2: ብሓንሳብ ቡን ዘይሰቲ

ربنا عليك

0: ሰላመይ ውዒልኩም?
1: እግዚኣብሔር ይመስገን።
0: እንኩም ኣስክበሉ
1: ኣሽ
0: ከይቀጡነኩም ዳንበገለዳሕ ፀሓይ
2: ሃየ ኣስለጥኩም ዶ
1: እወ እንታይ ደኣ ዓቕምና ጌርና ውዒልና
2: በሉስ ገዳሓን ኣምላኽቲ ኣይፍርየሉ ምስኪ
1: እወ እንታይ ደኣ እዚ ማይ ድፍእ ድፍእ እንተቢሉ ስየ ግዲ እቲ ኣልባኸ ፅቡቅ ጠስሚ ደውፃል ኩሎ
2: እወ ድሓን እዩ ድሓን እዩ
1: መስሓቆም ክዮ ከዓ ንዳኛው ሒዘሎ ኸይድ እየ ንዳኛው ሒዘሎ ኸይድ እየ መስሓቆም ክዮ
2: ሓራይ ግር
1: እወ
2: ሓራይ
1: ካብቲ ጠስሚ ከዓ ክልተ ኣብ ስንቲ ዶኾን ግበርለ ይኽ
2: ክልተ ኣብ ስንቲ ሓራይ ግር ሓራይ
1: እወ
2: እሞ ቡንዶ ክገብር
1: ዳሓን ዳሓን ቡንስንፅናሓለ እዚኣ ተኣኽለኒ
2: ሓራይ እወ በሉ ፀኹ ፀኹ ስኪ ፀኹ

0: ኣብቲ ምሉዕ ጓል ቅስን ክብል ግዳታ ዝረባ ደ ትሰምዐኒ
1: ኣንታ ኣቦ ንዓይከ ኣቦ መስምዐኒ ንኣኻ እኳ ኣካብ ዘ የምፀኻስ ኣብዛ ፅምዎ ገዛ እንታይ ክኸውን ይኸትለን ዘለኻ
0: ኣንተ ውዕ ዋላይ ድሓንኩም እንደይ ትበል እዩ ኣነ ናተይ በዕለ ኣለኹዎ ንዓኸ ግን ከምስለኪ ደማስ እውን ንወድዎ ሳቢልለ ኣሎ
1: ምስ ውሽጢ ሓሲበ ክነግረካ እየ
0: ኣንቲ ቆልዓ እዚ ክሓሲበ ክሓሲበ ተብዝሕየ ዘለኺ ጣቋ ዘለዎ እዩ ስምዒ ዕድል ድበሃል ሓንሳብ እዩ ድሓርካ ኮ በዓለ ደኺ ካባ ክዝንእሳ እያ ተመርዐ ሕራ ብል ዛ ጓል ማርያም ስማዕ
2: ዋ ኣቦ ክምርዕ ደል
0: ጥሒንካ ተመርዐ
2: መኽሊ ብሃብን ጥሕነ ክምርዕ
0: እተቆልዓ ዘይትምሕረኒ ክበካ
2: ሃበና
3: ወይ ጉድ ክምርዕ ደልልካ ዘረባ ኣሎ እዩ
2: ምርዕ ሃብተ
4: ጣሓናባ
5: ክት ዕንጃል
0: ኣታ ተመሪዒኻ ዝታጓል ሰብ እንታይ ኢኻ ዝገብራ ከመይ ጌርካ ኢኻ ተናብራ
2: ደርሆ ምሻለኒ
0: ነደርሆ እንታይ እዩ ክትፀምዶ ትሓርሶ
2: እንቋሸ
4: ኣንጉትሰቕ

0: ብቀዳማይ ምስ ባዕሳን ናይ ምልዖን ሩባ እንዳወረና ኣጓዝ ዓዲ ሕልኮ ክፃወት ፍትምዓዲ ኮይና ርእናዮ ምዚ ትዝወድያ ደማስክንደይ ክሕይሉ ንኩሎም ኳ ይ ድርብ ድርብ ኣቢልዎ
1: እሱ እንታይ ተደሪሩ ዝሓድር ዘሎ ማዓርን ጠስምን ጮማን ዝሕላን ለይትን ቀትሪ እንዳደሰቆዳ ወረገና ደቃህና

0: እንዳልናዩ ኣንቲ ተንከብቶም እኳ ካነዚ ምድሪ ክድን እናቢለኖ እቲ ኣብየት ከቕናኣካ ዋይ ዓነ ኣይወነ እዚአንሲ ጉልሓይ መፅያ ርሕስ ፀፀብለን
1: ኣይ ናይ ከምኡ ደልኪ ዮኺ እዋ ክተርር ወረተ መሓሲኣቶም ኣብዚ ማክሪ ሞዳ ደባ ተካልናት ዕበና ኣሎ እግረን ክሰብረኒ
0: ወይለክ በልየን እንደመኸሽሕ እየን ነዛ ትሕቶ ዘሪክሉ ግና ንዕሞ እቲ ሃላይ ወደን ኮይርእኪ ጥንቅቕ እንዳበልኪ እንተዘይኮነ በልየን እግሪእግረን እግሪ እግረን ዝበርየን ውድእ ኣብልየን
2: ትርፈድ ክዛብዓክ የ ፀኒዐ ብቕነ ተባዒትኪ ተንኮል ተኸልክልክ ትኸድለኺ ኣቲ ኣቲ ኩርባይ ስቆረክ ንዲ ንሶም ዶይኮኑ ካብ ዝበልዖ ንሰትይዎን ንጎንጎ ዝቑሓ እንዳብሉ ዘምፅልና ደሎ
3: ወይ ኣነ ደኛው ኣነ መፃወጢ ቆልዓን ሰበይትን ኮይነ ነዛ ቆልዓ መገዲ ክተትሕዝያ ዘለኽ ዳ እምበር ናይ ናት ክዝሓን ግዜ ኣለዎ
0: ኣንቱ ነዚ ዳይጠቅም ልላሕ ማጨባ ዲኹም ሓቂ እንተልይዎም ዳ ሓንቲ ርሒ ወይ ከዓ ክልተ መላእታጣል ደየምፅልኩም ወ
3: ዳሓን ክንረአ ኢና
4: ወዲዮ

0: አንተ ወጣ ፈታውን አخذደ
1: የ ያዲ ሁዳ
0: ወወይ ናም ቀረብኒ ናስኪ የ
1: ታخذ ደልኩ
0: አንቲ ካባብ ትረስ ኸምዝ ቁምይቶ ትኹምርዮሲ አብዝኒ ኸይደተቱ የገለ ተሐሸክ ብለኪ
1: ነን ይኸቱዎ
0: ነስልኻይ አብዝኒ ኸግበር ይኸሸክ ብለክ ለኹዋ
1: ነዝልኻይ ዲኹ
0: ወ
1: ሐቁ
0: ስምዕባ
1: የ
0: እዛ ጓል ሓምቢር እዛ ጓል ሓምቢር ስኸመይ ትግምግብ እያ
1: መ ሙልዓ
0: ወ
1: ሙልዓ ሕፃባ ንስተ ምጫራ ቆልዓ እንተ ሳዕስዕት የምሕረላ እንተ ለመፀት የጥዕመላ ኦ ከመይ ዝበለት ወሓለ ድምፃ እኳ ደይስማዕ
0: እሞ ኹና ኣትወልዶ ንዝቆልዓ
1: እንታይ ኢልኩም
0: ክኖም ስለዶ ንዝቆልዓ ምስ ብልዖ ብለኪ
1: ሓራይ ግርብ ግርብ ግርም ኣነ ዳኣ ሕጓስ ወሸነ እዛ ብርክቲ ቆልዓ እዛ ምድሪ ቤተ ኣትያ ብዛ ድንበይ ረጊፃሲ ሕጓስ ኣንተ እንታይ ድበለብ ሽራት እዩ
0: ወዓይት ኣቲ ሰበይቲ
1: እንቱ
0: ዘይስምዑ ክተስምዐልና ኣይናይ ድሓስኪ ጭብጥለክ እዩ ገልዳ
1: ካብ ብሓደ ኣፈይቲ እዚ ኣፈይ ቀርቂርኩም ክትቀህል
0: ወስም በልዋ
1: ራይ በሉ
0: ሃግዳየ እዚ ናኮ ሸላ
1: ያኔ አባይ
2: ዘመን ዘመን ወዮ
3: ኩርባ ቢያ እናተፃወት ናይ ሰግድ ወቃይዎ
2: እመንሳየ ነቲ ሸምበል ወደይ እታ ስኻ ከዓ ምካደ ይትፈልጥ እታ ተጉሂ እንዲሃ ፈጢርካታ ታ ትውስ ግናዓት

0: ኣዲና ዲነ ብቐዳማይ ስነታ ምልዑ ርኢኽና ዶ ምስ በለት ሃማን ቀልማ ተዓዚሩ
1: ሓደ ስቃሒልዋ ኣሎ እንታይ ግድኽን ወረ ነዞም ጠላሕ ድብልና ከይተቐድመና ንዓ ሂብዋ ነህ ፀጉሪ ርእሱ ኮ መደብደቡ ህድመኮ እዩ
0: ኣንተን ኣነስ ወረ ከይትኩርያ ለለ እምበር ነዚ ገስጥሓውን ኮ ውድቕ እየ ዝብለሉ ዝልበ
1: ወይ ለከ እንዲዒ እስኸሞ ፈቲክ እንዶህሉ
0: እንትናይ ትሕፍራና ኣሎ ኣስሙር ጌርክ

0: ክርዳእ ዘይተብኳኣሉ ሳንዳኸን ዘይኮንኩን እየ።
1: ኣይ ኣዲነይ እዚኣስ ክትከብደኒ እያ።
0: ኣንትና ጆኹን ዘይነበረ ድሞ ሽማግለ ክሰድድ ኮይነ
1: ኣንቲ ናብቲ ዋዛኻ ንዕልል ከለና እሞ ገስጥሓወይ ኣነ ዝምርዓዋ ኣብ ዝባና ዝሕዘል ጨጉሪ ርእሳ እዩ ዝብል
0: እየ። ኣነ ክቆር ትጨክን ደ ድሓር ከኣስ ክሳብ መርዓብ ናተይ ስብ ዝባነይ ክሕዘል እንዲ
1: ኣይ ኣዲነይ ናትክናይ ውዳእን እዩ ንኸይድስ ከበላ
0: ኣነሃር
2: ኣንታ ርጉም ቆልዕ ደይ ገባረ ግብሪ እንታይ ገይርካ ኢኻነት ወዲ ሓንቢር ኢዱ ዝሰበርካዮ ሰብኣይ ተረኺብለይ ሲ ድሳየ ምስኪን
3: ደፍና እስኪ
2: ኣይ
4: ኣንታ ቆልዓ እዚ ፅጋብ ካ ናብ ግራጭካ እትወካ ደልዩ ኣንታ ንዓይ ዘይትርኢ እንታይ በዲለካ እንታይ ገይረካ ኣቦኻ ዓዲ ውዒል ኮይነ ሲ እዚ ዝሓገዝካ ድሓን ትረ ንደማ ስሒዝክዮ ናብቲ ገዛ ኺዲ ከድክ ድማ እንታይ ከም ዝብሉ ክስምዐዮም ይኽ
2: እንታይ ዳ ክገብር ክኸይድ እየ እምበር እንታይ ዳ ክገብር የክየ
5: ኣንቲ ምሉዕ ብኣሙ ዘይሓሰብ ኮን ሳይኢዱ ሰይረ እዮ
6: ሰግድ ካብዞም ኩሎም ስሓወይ ዘምርፀካ ግን እንታይ እዩ
5: ትርጉም ሰይጣን
6: ግርም እባ ንባዕልኻ ሰይጣን ስን ሰይጣን ምጥቋም ድሓን ማእገር ዘይብሉ እንዲኹም ርኢኹምሞ ነዚ ሓወይ ኣግባ ዝዓድና ፀባዓ ጎሰቲኹም ፊዕፊዕ ኢልኩም ፀጊብኩም
5: ምልዖ ወዳነዮ ንትርፎ ፈጣሪ ዝፈርሖ የብለይ ሰብኣይ ዝኾነኻ ፊንፊት ኣምፅዮ ኪድ
6: ሓቅኻ ክንዲ ተጋጊስ ትፍክረለይካ ኣለኻ ድሓን ኣንድ ኣሙ ኮፍ ኢለ ሸይ እንታይ ክብለካ ኢለ ሓያል ፍጠረልካ ካብኡ ሓሊፈ ድብለካ ብለይ
5: ኣንቲ ጓል ኣፍካ ኣድቢ ኣበይ ሞ ምልዖ እንዲ ክኾንኪ ካልእ ኸውን ነይሮ ስልዕ ስልዕ መበልክዎ

0: ዋይ ኣቱማ ያደማስ ናባ ኹም ደዳ ክመፅእ ፀንሐ ወፊሮም ኣለዉ ምስ በሉ ንስ ልብልበይ እንዳ ልኩ መፅአ
1: ይህ እንታይ ተረኺቡ ኣይዳሓንን እንዳኛ
0: ኣንቱም ናቱስ ክኢልና እዮ ነርና ንሃልኩም እምበር ካልእ ፀገም ረኺበ እትርጉም ወደም ነተወዲ ሓንቢር እዩ ዝሰይርዎ ባህል ኣሎ
1: ዋዕ
0: ወ
1: እንታይ ትብል እንቲ ወይ ተካል ስማዕ ኣረ በቂ ሓምሸሽ
0: ጉዳም ጉዳም ነታ ዝነበረት ንፀገምሲ መጣልያ ወሲ ክንንህልኩ እሞ ሕጂሲ
1: ደሓን ደሓን ገዛ መሓሊፍኩ ፅንሕኒ ፅኒሕ ለባዕለይ ክዳሃየክየ
0: ከምኡ ዶ ሓይድ
1: ወ

0: ኣቦ እቲ ወዲ ኣዳኛው ሲ ከመይ ዘለ ፅጋብ ሰንጢቦ ኣብ መንገዲ ረኺቡስ ሰብኣይ ዝኾነ ፊት ንፊት ኣምፅለ እኳ ኢልኒ
1: እምበኣር ንሕና ካብ ኣፍና ናብ ፅሕምና ኮይና ሱቕ እንተበልና ሲ ሰብኣይ ዝኾነ ምፅለ ይልክኻ ድሓን ንሕና ዳ ዘይ ንዳኛው ርኢና እንበሪ ኣደን ወዲ እንዳ ካልእ እንዲ ዝግብኦም ነይሩ
0: ካብዚ ሓወይሲ ንሕሱም ፀላእ ኢኻ ዘይትምነዩ መባእ ዝተኸለ ባንግበረልካ ክበሃል ሰሓቂ እዩ
1: ሓቂ ክዛባለይ ሓቂ ሓቂ ከምልዕጓለይ ኣደን ወዲ እንዳ ዲሓተላዓዲ እዮ ስምዒ ባምልዕጓለይ እቲ ቀዳማይ ዝበልኩ ክሓሲብ ኩሉ ዶ ደማስ ንወዱ ዓይነ ውዲ ቕልኪ ዘሎ ነቲ ወዲ ሽልል ኣብል እዮ
0: እንታ ቦ ቅጫ ቅጭቅጭካ ክትበልዕሲ ገዲፈካ ክምርዖ
1: ወይ ጉድ ንሓንዳሓዛ ጓለይ እኽሊ ጥራይ ረኸብ እምበር ስርንቕ እኳ ይብል
2: እንግዳ እንክዳባል እዩ ስዛ ጓለይ

ክብረይብልሓንሳ

0: እንታይ ደማስ እንታይ ኢኻ ፀርካ መፅኢኻ? ወግሒ ፀብሒ ክትቦታትፍ ከፊእካ ፀር ኮይናካ በልስኪ ድሓን ኢድካ ምልኣልካ ተኣልባኻ ሽያኽ ዓዲኣ እሞ መሊኣ ትፍሰስ ደንበኻ ከኣሰስን።
1: ኣሜን ኣሜን ሓምቢር ሓወይ። ኣብ ሓደ ዓዲ ኮይና እቲ ክንገብሮ ዝግባእ ናይ ነገርና ከይተሓናገርካ መዓስገር ዝእዋን ትርርእዋን እዩ።

0: ዓዲ ውዒል ኮይኖም ኣንታ ኣነ ረኺበየ ዘለኹ እኳ ገዛኻ ጥሩሑ ተኮይኑ ኢትካ ንድሕር ዘይመርኣልካ ከዓ ደይ ዓወን ዓወን ኢኻ ትብል ዓወን ዓወን ኢለሲ እንታይ ከም ዝገብር ጠፊእኒ ሕጂ እኳ ሳላ እያ ደማስ
1: ኣንተ ድርበ ሰብ እኮ ካብ ፍትፍቱ ፊቱ እዩ ንሕና ከዓ ካባኹማይ ንደሊና የግዳስ እዚ ቆልዓ ድሓ እንዶ ኮይኑ እንተበልኩምና እኽል እዩ ግና ወድኸ ሕጂ እውን ቅልፅሙ ገቲሩ እዩ ዝኸይድ ዘሎ ሕሉፍ ሓሊፉ ንምልዖ ጓለይ ኣንጋዕዲ ኢላ ኣሎ እንታይ ግበር ዝለና ዘሎ ምንታይ ኢና ውዒልና እስኹም ክዓገብ ዘይትብልዎ
0: ኣንቱም ሰባት ደይስ እቲ ጥሜቶምን ድኽነትን ደይፀሩ ኮይኖም እዮም እምበሪ እንታይ ካ ክንደዚ ዝኸውን ሓፍሓፍ ኣድልይዎም እዩ ግና ብነብሶም ድኽነቶም ኣይፀሩን እዮም
1: እሞ ንሳየ ንሳየ ወቂዑሲ ዝራብዕ ዘግርዐ መሲልዎ እንተደልዩ ይኽድ ደብትርባ ዓድና ኣውደ የለውን ኣብር ከም ዘተንፍሱ ግባል
2: ድሓን ሓንቢር ሓወይ ዋ ንሕና ካብ ሓንቲ ጥብ ሰቲና ጓጉድን ኣልባም ኮይንና ዝዓበና ኢና ደጊም ዳኛዋ ኣብ ንእዲ ኮይኑ ትቕንዚ እዩ ንስኻ ከዓ ኩሉ ንውሽጢካ ጌርካ ውሓቶ ካሓሳንላ ዛና ይትበል ናይቲ ቆልዓ እንተኾነ ከዓ ድሓነ በዓልና ክንምዕዶ ኢና ደዛ ዓድመ ንእስነት ስግር ዘይበላ ኮይኑ እዩ እምበሪ ኣይ በዕሉ ዘፊሉ ጎድፎን ድዩ
1: ኣንታ ደማስ ሰብ ኮኑ ሰብ ኣይፈርሖን እዩ ግን ይከባበር ከምቲ ዝበልካዮ መድፍእን ፈትሉን ኮንካ ተለቃቂብካ ትኸይድ ዋ እቲ ዝግበር መዓስ ጠፊእና ግን ኩሉ ንሒፍናዮ ሱቕ ኢልና
2: ንኩላና ዝሓይሽ መንገዲ ከዓ ከምኡ እዩ ሓንቢር ሓወይ ትርፈ ከዓ ሓንቢር ዝተዛረበሲ ካብ ክቱር ሕርቃን ይዛረብ ዘሎ ንኩሉ ዕሽልካ ምሕላፉ እዩ ንስኩ ከዓ ንጎንጎ ማዓድ እዮ ዋ ኣገበል እዮ ዝቆልዓ ቆልዓ መማዓድ እዩ
0: ድሓ
3: መቡንዶ ክንገብር
2: ድሓ ግብር ኣቢልና ምልስ ክንብልና መፅና ንበሪ ካል መዓልቲ ብሓደ ኣለና
3: ሓንጀራ በሊዖም ሎክትኮን
2: ኣብ ገዛ ኒና ፀኒሕና ዋዕ

0: ደስ ትወዳይ
1: ኦሆይ
0: ሰማዓኒ ደለኻ
1: ሰማዓ ኩሉ ኩልዘ
0: እዛ ሙልዖ ጓለቦኻ ሓምቢርሲ ገለ ዶኾን ጠላሓይ ትብለካ
1: ጠላሓ ዳበይ ክሳን
0: ሳእኒ ናይ መን ሳእኒ ይኸደልካ
1: ወይ ኣደይ ጠላሓ ዳበይ ክሳእኒ የደልኩኺ
0: ናትካ ሳእኒ
1: ጠላሓ ዳበይ ክሳእልዎ ጠላሕ ትብለካ እያ የደልኩኺ
0: ግርም ዝወደይ ግርም ከምኡ ተኾንከ ስሓቅኻ ምሰቦኻ ውን ብኣዳማይ ከምኡ ኢና መኺርና እሞ እዛ ወይፈን ሙልዖ ካብዛ ገዛና ሰተት ኣይነብላን ኢና

0: ዓውኻ ዶ
1: ሰግድ ሓወይ ለንፃወት ኢና ነርና
0: እንታይ ትገብር ኣለኻ ኣብዚ
1: ፀባዳ ቤት ድማ ሰሰትን ዝውዕል ኣለኹ ጣዕመትሎ ቆፅረልካ ኢላትንስ እዛ ከብሊ ጥርዝም ኣቢለያ ኢለያ
0: ዓሰባ ናትካ ግዳ ዘይትሐሉ ዳለማስ ካብ ኣብለኒ
1: ሰግድ ምርዖ ሓፍተይ ካ ክትምርዐ ሽዕሉ በልዖ መፅኻ
0: ናብ ማን ክትምርዖ
1: ናብ ገሰት
0: መኒኦም ኢልካ
1: ዓንዲ ወይና ዘመደኒ ሰብ ከይትነግሪ ኢላ ዘነገረትኒ
2: ከድ
1: ዓርፍ

0: ምልዖ ምልዖ ጓለይ ንዕስክዛ ጓለይ ንዕሞ ንዕስክዛ ጓለይ ኮፍስ ክበል
1: ኣቦ በቃ ወዲ ኢኻዮ
0: እ እንታይ ኣሎ ዲ ዝተረፈ እንዳ ደማስካ

0: ዋስብቲ ናየ ቀደም ከሪኦ ከለኹ መልዖ ጓለይ ኣቦኡ ንደማስን ኣቦይን ድብት ጥራይ ዋስዮም ይመሓሊፎም
1: ንዓንዶ ናብ ዝቕረብ
2: ኣንቲ ቕረብኒ ኣሎ
1: በል ንገረ ንቐሪበካ ኣለኹ
2: ዓንዲ ለዘበን ጥርሲ ክምርዖ ኣሎ
1: ሓፂኻ ዲኻ
2: ተሓዝኽ ድኺ
1: ኣይ ኣይተሓፀኹ
2: ረገሪፈየ ኣለኹ መንቆላዕኹዎ ኣሎ ሕማ
1: ዋይ እንታ እንታ ዋንጋዳ ገዲፍከ
2: ብነፍሰ ሕማም መንኮ ኩሎ ኣሎ
1: ሳዩሲ ወድኸ ኩለሊ
2: ይኽለሉ ወ ተንዕንደብለ ና ኣትንዕበጃኺ ንጋዕ ጥራይ ተሓፅኺ ወይ ክምርዐ

0: እህታ ቆልዓ እንታይ ዳ እንቃዓ እንቃዓ ተተንፈስ ባይ አንታ ሎሚ ከተባ እስካ ዲኻ
1: ኣቦ ሓቦታተይ ሰዲድካ ንምልዖ ጎል ሓንቢር ተኣተኻለ ሻነ ኣይኮነን ግን ኣነ ከለዎ ገሲ ተመሪዕዋ ማለት ሕልፈት ኢና
2: መን ኢሉ እኳ
1: ኣቦ ኣነ ነጊረካ ኣለኹ ደምከይቲ ከለካ ተደለያ ዝበልኩ ሃግበ ከይደ ኣለኹ
3: ኣንተ ሓዚር ኣሎ
2: ሰይጣን እምበር ተሓዚሉ ወይ ፈጠቕ ፈጠቕ
0: ሓቁም በ ሰለ ኢልኩም ከይድኩም ሕቶትሉ
4: ሓቂ ሓይሽ ኣፍናይ ደይ ተዛረበ እምበር ከም ሕሳብ ዳዓዱ ውዒልና
0: ስምዑ እዚ ናትኩም ነገር ካብ ኩሉ የትርፈኒ ኣሎ
2: ካብዛ ርእሰይ ውረዲ ካንስ ሰይጣን ተሓዚልዎሲ ንስኻ ኣጭሩ ትሕዝ ኣለኸ
0: ኣነ ነግረኩም ኣለኹ እዚ ቆልዓ ከምዚኣ ኢሉ እንተሰንቲሩ ሓዉ ካጉደላ እዩ ዝዓዲ
2: ቃልቃል ልብላቲ ላምባ እንዳ ከዓ ክልዎ ዳ
0: ወይለ በሉ ድሓን ፍዱ እንተዘይከፊኢኩም ባልባል የብላ
2: ቃልቃል የብላ
0: ቃሎ ብለወ ወይለከ

0: ጓጎሰካ
1: ይሄ ኣይነይ ትላመይ ወሊዳ
0: ኣምራላምካ እምባር ተረፍ ሓጎስካ ናብ ሕርጫን ተሰድል
1: ወዶ ማስካ ሸኻኹን እኳ ይብርሃኒ ፈለካ ነጎዶ
0: ኣታ ንምሎት ሓጢኻ ሰምሐ ተገረፍካ ያሻነ ኣይፋለይ እንተልካ ንክሳትካ ኣንጥበከ
1: እሞ ተጫቢትና ዶ ኣብሳኻ ዓድና ንፋተን
0: ወዳ ኒውካ ኣታ ክንደይ ዓድን ጎደ መዘፅዕርኩ መፅስ ብኣኻ ክድፈር
1: ሰግድ ኣቕለት ዓንግሳ የተናኽኮ ከማኻ ብርከደ ሰንፍስ ጎበዝ
0: ኣሃ እምባር ሃብትኻ ጉብዝና ውሲኽልካ ኣፍኣፈይ ትምልሰለያ
1: ሰግድ
0: ተሰጎድ
1: ኣታዚ

0: ኣንትና ዲኒ እዛ ምልዖ ስታይ ኮይነ ኢላ ካብ ገዛ ምፃእ ኣብያ መርዓት ምሉሶት እምበር ተቐይራ
1: ሓቃ ንሕና ዓይነ ሓላፊ ገዛ ኣለና ኮይኑ ንፃወት ዘለና እምበር እሳ ድኣ መን ደለዋይ ኣደ ብላ ሓፍቲ ብላ ሓዳር ገዛ ውጥጣ ኸውእ
0: ኣይ ብደብሳ ድኣኹም ኮይና እምበር ንዓና ሰይነ ስራሕ ገዛ ዝርፈና እዩ
1: ኣይ ኣዲነ ይኸብዳይ ንዓ ኣሲ ዳሓር ከኣሲ ናብ ገስጥ ሓወይ ከም ተሓፀየት ከሰሚዐ ክንዲኻ
0: ወይ ለከዳ ድማ ዘይርከብ ልቦ ንሕና ንሰግድ ሓወይ እንዳብልናስ እምበኣርብሑ ጓዓተኹምና
2: ኣልቂት ጓራሕ ሓዊ ኮንኩም ርዓ ንሓወይ ክትገድፎ ድ ሓሳብክን
0: ወይ ለከ ሓወይ ደ ፅቡቕን ካብ ተሓውኹ
2: ስቕበላ ኣንጭዎ ክልተ ዓንዴ ከመይ ኣቢል ሓወ ክንዝፅብቕ ንዓኸ
3: ገስ ምሰግድ ኣብቲ ገቦ ክነብሩ ብሎ
4: እዋይ ኢለ እዋይ ንርክብ
5: ኣታ ይኸንክን
4: ባልፋትንዋ ባልባል ትበሊኢልኩም እንዲኹም እቲ ወደ ማስካ ንወድኹም ሸላው ኣቢልዎ
3: ገሰጥ ምሰግድ ኣብቲ ጎቦ ክነብሮ ብሉው
5: እይ እዚ ኸልዓ መዓርፋ ከርኡ ገይሩ ዝበላዕሉ ፃዕሊ ዝሰብር ኣሎ ምስ ፈተውተይ ደም ክተኽለለይ
4: ቀደም እውን ኮ ነጊረኩም ነይረ ውሕጅ ከይመፀ መንገዲ ውሕጅ ረግ ኢለኩም ምኻን ደይንስኹም መን ቅናት የፍትሐኒሉ
5: ርግምዋ ርግምቲ ርግምቲ ዓይናይ ቅናት ኣለኪ ለውላው ኣታ ሙሉእ ዕድሜ ከደቦ ምስዮም ትሕልፎ እያ

0: ውዒለከ ኣብቲ ንስኸኸ እንታይ ኢኸ ከተንገራሮ ውዒልኪ?
1: እታ ጓልያ ድማ ስልያ ገጢማ ኣለይ ኣነ ቃፈፉ ዋቢልያ መፂ
0: ውዒለከ ንስኸንከ እንታይ ኣራኸበክን?
1: ገሰ ጥሓወይኑ ምልዓ ተሓፂዋ ኢላትኒ ኣነ ከዓ ሰግድ ሓወይ ደይ ፅቡቕን ከመይ ልሕፀያ ተብልኳስ ኣንጭዋ ክልተ ዓንደ ልላ ፀሪፋኒ ኣነ ከዓ ሕርሕር ኣይገለ በጀግ ኣቢለ እያ
2: ምንጨት እንኳ ዓበልክ እያ
0: ወይ ለይ ትርፊ ሃበለትነፅ እ ደቂ ደማሲ ናብ ድረሰ ደቀይ ቸቸይ ክብሉ እሞሞት እዩ ሞት ይበል እዩ

0: ተኺ ኣነ ትርፋ ኣነስ ገዛ ክኻቱ
1: ዳኛዋይ ጣዕዩ ድዮም ተኾይኑ ንኮን
0: ኣርማም ገልጣም ኣበይ ለታ ቆልኪ
1: ነታ ቆልዓ ዲኺ ክትለኣኸኪ ሩማ ወሪዳላ ክትመፅያ
0: ስምዒ ንጓለይ ወቂዕ ትድቀስ እንዲ መሲልዎ ደሎ ብሓንቲ ሰብ ኣለና ብሓንቲ ሰብ ኣለና
1: እሞ ክትዘርኢ ክመፂኢኽ ማለት እዩ
0: ክዘርወ ወረ ንዓ እንተ ዘይረኸብ ኳ ንዓ ክድዕ ምሰኪ
1: ጥስቲ ከጥመኪ
0: ገልጣም ፀማም ክድዕ ምሰኪ ዝነክ ኣለኹ ፀማም ካብታ ዘለኽያ ወሰኽኪ ካብቲ ክሪኢ ክሳኒ እዮ ኢለክ ኣለኹ ወይ ከምዛ ዘለናዮ ኣብ ድኽነት ንበሪ ኣብ ድኽነት ንበሪ
1: ድሓ ኣነስኮም ይመሰለኒን ኣይምልሸልክን እየ ኣይምልሸልክን እየ ቀዛዕቲ ክውለዲ ልከ ተደ ኣብሸ ኾን ብንጉ
2: ስማዕ ንወድ ድማ ስከይትካ ሸለው ኣብሎ ሰብ ኣይኮን ሒዝ

0: ስምዑ እስኪ ደግም ሰሓዊኹም ይኹም ዋፍሪት ዋፍሩ እንዲኹም ወይ ደኽነት ሒሱም ትርፋ ኣነ
1: እንታ እንዳዳኘው